حسابيو. بزي كامي تصحفتي أبوان قعزو كزنا قعيخ إلي بمبالون كراميلا قريبيو. እዚ ህዝባዊ ኣገልግሎት ምስ ፈጠራ ዝተወሃሃደ ንእሽቶ ፃዕሪ ኣብ መዓልታዊ ህይወት ዓብ ለውጢ ከምፅእ ከም ዝኽእል ዘጉልሕ ተግባር ብምዃኑ ካብ ብዙሓት ኣድናቖት ረኺቡ። እታ ብዛዕባ እታ ላምብሬታን ንእሽተይ ቤት መፅሓፍቲ ዝተዘርግሐት ቪድዮ ክሳብ ዝሓለፈ ሰሙን ልዕሊ 1.6 ሚልዮን ግዜ ክትረአ ክኢላ። እዚኣ ላምብሬታ ጥራይ ኣይኮነትን ፍልጠት ዝመልአት ቦታ እያ ብሉፅ ስራሕ ዝሓወይ ዝብሉ ገለ ካብቶም ዝተዋሃቡ ርእቶታት እዮም።

0: ብኢዱ ሞተር ነፋሪት ኣብ ምስራሕ ዝርከብ ኮተቴ። ወዲ 14 ዓመት ቻይናዊ ቸጂንጋንግ ናይ ነፋሪት ሞተር ኣብ ምስራሕ ተጸሚዱ እዩ ዝርከብ። ኣሞ ኣለ ህፃናት ከሎ እዩ ንመፃወቲ ኢልካ ብወረቐት ብዝስራሕ ነፋሪት ክምሰጥ ጀሚሩ። ኣብ መንጎ ብወረቐት ኣኹሊልካ ትሰርሖ ኩዕሶን ነፋሪትን ክድርቤን ከለኻ ዘሎ ፍልልይ ብምስትብሃል እታ ነፋሪት ኣብ ኣየር ክተንሳፍፍ ዝገበራ እንታይ ምዃኑ ክፈልጥ እዩ ተሃንጢዩ። ነዊሕ ከይጸንሐ መደቀሲኡ ናብ ናይ ፈተነ ክፍሊ ብምቕያር ክመራመር ወለዱ ተዓዚቦም።
1: At 14 years old, most kids are worried about homework, but Che Jingang built a working turbojet engine from scratch in his garage. Not a model, not a toy, a real, functioning jet engine that produces actual thrust.
0: ካብቲ ጊዜ ትጀሚሩ ድማ ቸ መዓልታዊ 3 ሰዓታት ናይ ስነ ፍልጠት መጽሕፍቲ ንምንባብ ይውፍዮ ነይሩ። ኣብ ሳልሳይ ክፍሊ ድሮ ካልኩለስ፣ ኤሮዳይናሚክስ ከምኡውን ዝተሓላለኹ ሶፍትዌራት ከም ሶሊድ ወርክስ ከምኡውን ኮምፒውተር ኤድ ዲዛይን ኣጽኒዑ። ሓደ እዋን ቸ ብኢንተርነት ዝውሃብ ትምህርቲ ቀሲሙ በዕሉ ግብራዊ ነገር ክሃንፅ ወሲኑ። ስለዚ ድማ ኣብ ቲክቶክ ብዛዕባ ሞተር ናይ ነፋሪት ዝውሃብ ዝነበረ ኣስተምህሮ ብምክትታል ነቲ ዝረኸቦ ፍልጠት ተጠቒሙ ዲዛይን ናይቲ መምህር ከይቀድሐ በዕሉ ክነድፍ ተበጊሱ። ንቻይና ዩዝ ደይሊ ኣብ ዝሃቦ ሓበሬታ ነቲ ኻልእ ሰብ ዝነደፎ ከም ዘለዎ ቀዲሐ እንተሰሪሐዮ ትርጉም የብሉን፣ ዋላ ሓንቲ ኣይተምሃርኩን፣ ግዜ ምብኻን ጥራይ ምኾነ ክብል ተዛሪቡ። ብጭሕሙ ዓለምለኻዊ ኣቓልቦ ዝረኸበ ፖለቲከኛ ቱርካዊ ኦርሃን ኣብ ምብራቓዊ ግዝኣት ቱርኪ ቢንጎል ኣብ ዝርከብ ኣውራጃ ካርልዮቫ ኣቦ መንበር ሰልፊ ህዙር ኮይኑ ተመዚዙ። ኦርሃን ካብ ብስልጣኑ ብጭሕሙ እዩ ዝናኽረክብ ክኢሉ ዘሎ።

እቲ ቱርካዊ ፖለቲከኛ ኣቓልቦ ኣብ ምሉእ ኩርና ዓለም ዝርከብ ሰብ ኣብ ሓፂር ግዜ ክስሐብ ብምኽኣሉ ነቲ ብዛዕባኡ ዝዝርጋሕ ቪድዮታት ብዙሕ ዋዛ ዝመልኦ ርእቶታት ስዒብዎ እዩ። እዋ ለበዳ ኮቪድ ኣይተወድአን ድዩ? ንምንታይ ክሳብ ሕጂ መሸፈኒ ኣፍና ፍንጫን ገይሩሎ ክብል ሓደ ተዋዝዩ

0: ምጥፋእ ባርዕ ብማይዶ ወላስ ብማዕበል ድምፂ ኣብዚ እዋን እዚ ቴክኖሎጂ ክራቐቕን ዓለም ብፍጥነት ብምዕባለ ክትሕምበብን ንዕዘብ። እምበኣር ባርዕ ብማይ ምጥፋእ ተወጊዱ ብሓገዝ ማዕበል ድምፂ ክጠፍኣሉ ዝኽእል ግዜ በፂሕና ኣሎና። ኣብ ናሳ ምቅይያር ፀዓት ሙቐት ዝምርምር መሃንድስ ጠፈረህዋ ጀፍ ብሩደር ባርዕ ንምክልኻል ዝዓለመ ናይ ድምፂ ማዕበል ከም ዝበለፀ ኣማራፂ ምዃኑ እዩ ኣቐሚጡ። ማይ ኩሉ ግዜ ኣይርከብን እዩ። ሓዊ ኣብ ነጥፋሉ እዋን ድማ ከቢድ ጉድኣት ክስዕብ ይኽእል እዩ። ኬሚካላት ድማ ከቢድ ዝኾነ ጥዕናውን ኣከባብያውን ሳዕብን ክህልዎም ይኽእል። ንምንታይ ሓዊ ንምጥፋእ ድምፂ ዘይንጥቀም ይብል። ኩባንያ ሶኒክ ፋየርቴክ ነቲ ሓዊ ዝፈጥር ኬሚካላዊ ግብረ መልሲ ንምብታን ትሑት ፍሪኩንሲ ዘለዎ ማዕበል ድምፂ ናይ ምጥቃም ብልሓት ኣበጊሱ። እዚ ማለት ዋዒ ነዳድን ሓዊ ዝፈጥሩ ቀመማት ኮይኖም ሓደ ካብዚኦም እንተጎዲሉ ግን ነቲ ናይ ምቅፃል መስርሕ ሙሉእ ብምሉእ ደው ከብሎ ይኽእል። እዚ ቴክኖሎጂ ድማ ናይ ድምፂ ማዕበል ተጠቒሙ ንሞለኪላት ኦክስጅን ካብቲ ነዳዲ የርሕቆ። በዚ ድማ ኦክስጅን ይስእን ብምህላው ይጠፍእ ማለት እዩ። ጀፍ ብሩደር ነዳዲ ነቲ ኦክስጅን ንኸይጥቀመሉ ብቕልጡፍ በቲ ድምፂ ከም ዘንቀጥቅጥ ትገብሮሞ፣ ስለዚ ነቲ ሓዊ ፈጢሩ ዝጸንሐ ኬሚካላዊ ግብረ መልሲ ተዓግቶ ክብል እዩ ዘረድእ። ኩባንያ ሶኒክ ፋየርቴክ ነቲ ተመራመርቲ ንዓመታት ክመራመሩሉ ዝጸንሑ ናይ ባርዕ ብድሆ ትሑት ድምፂ ብምጥቃም ፈቲሕዎ ኣሎ። እቲ ኩባንያ ኣብ እዝኒ ሰብ ዘይስማዕ 20 ሄርትዝ ወይ ትሕትኡ ፍሪኩንሲ ዘለዎ ማዕበል ድምፂ የፍሪ። ካብ ዝለዕለ ፍሪኩንሲ ዘለዎ ማዕበል ንላዕሊ ስለ ዝጓዓዝ ግን ኣንጻር ሓዊ ንምቅላስ ኣዝዩ ውፅኢታዊ ምዃኑ ይግለጽ። እቲ ኣሉታዊ መዳይ ናይቲ ቴክኖሎጂ ግን ዛጊት ኣብ ንኣሽቱ ባርዕ ጥራዩ ዝሰርሕ፣ ስለዚ ድማ ንሕጂ ኣብ ባርዕ ጫካ ወይ ዝኾነ ዓብ ባርዕ ክውዕል ኣይክንሪኦን ኢና።
1: They are not using leaf blowers to put out these fires. They're using sound waves. Normally, you'd use water, air, or a fire extinguisher. But engineers built a machine that can extinguish flames with sound. It can work as a handheld device or be installed in buildings as a safety system.

ዝነውሐ ቲራሚሱ ተሰሪሑ። ኣብ ዓባይ ብሪጣንያ 100 ኢጣልያውያን ሸፋት ዝሓቆፈት ጉጅለ ኣብ ለንደን ተኣኪባ 440 ሜትር ንውሓ ዘለዎ መዝገብ ክብሮ ወሰን ጊነስ ዝሰበረ ቲራሚሱ ሰሪሓ። እቲ ዝዓበየ ምቁር መግቢ ነቲ ቅድሚ ሕጂ ኣብ 219 ኣብ ሚላኖ ኢጣልያ ዝተሰርሐ ናይ 273 ሜትር ንውሓት ዝነበሮ ኣብ መዝገብ ዝሰፈረ ቲራሚሱ ክሰብር ከም ዝኽኣለ ብወግዒ ተረጋጊጹሎ። ነቲ 440 ሜትር ቲራሚሱ ንምስራሕ ኣስታት

ንድሕሪት ምልስ ኢልና ታሪክ ቅብኣ እንተዳርእና ቅድሚ ኣሽሓት ዓመታት ኣብ ዝተፈላለዩ ስልጣነታት ናይ ሕብረተሰብ ብዝተፈላለዩ ንጥረ ነገራት ተጠቂሞም ሓሳባቶምን መልእክትታቶምን ብቕብኣ ኣቢሎም ይገልፁ ከም ዝነበሩ እዩ ዝፍለጥ። ብፍላይ ድማ ሮማውያንን ግሪካውያንን ነቲ ዘመናዊ ዝበሃል ቅብኣ መሰረት ዘንበሩ እዮም። እዚ ድማ ብፍላይ ኣብቲ እዋን እቲ ዝነበረ ፍሉይ ቅድታትን ከምኡ ውን ምንቅስቃሳትን ከም ዝነበረ እዩ ዝንገረሉ። ኣብዚ እዋን እዚ ድማ ዝተፈላለዩ ቅድታት ቀሪቦም ዝተፈላለዩ ዓይነት ቅብኣታት ኢና ንርኢ ዘለና ንሎም ድማ ኣብ መደብ ኩርናዕ ፅባቀ ብፈትልን መርፍእን ኣላጊባ ቅብኣ ዝሰርሐት መንእሰይ ንሕዝነርኩም ቀሪምና ዘሎና ሙሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ።

እበባንክ ክእለታን ንምግንጋም ኣየሸግርን። ኢዳ ዝሓለፎም ስራሓታ ምስተዓዘብካ ብቕዓታ ቅድመ ኩነት ይግለጸልካ። ኣብ ስነ ጥበብ ዓለም ዝሳተፍ ሰብ ኪንዮቲ ብቓላት ኣሰኒ ዝገልጾ ፍሉይ ውህበቱ ዝያዳ ዘበርከቶም ውሕሉል ኣእዳዊ ዝዓለፎም ስራሓት ምስተዓዘብካ ነቲ ጽባቐ ብተመስጦ ንምግላጽ ትፍትን። መብዛሕትኦም ሰብ ጥበብ ስራሓቶም እዮም ኣብ ኩንዶኦም ቆይሞም ውሽጦም ዘሎ ጽባቐን ሕልምን ሓሳብን ዝዛረብሎም። ዘበርከትዎ ስርሖም ድማ ሕቡእ ምስሊ ውሽጦም ብምግሃድ ካልኦት ኣካል ናይቲ ምስቲ ምቓር ንምግባር ድኣ እምበር ኣበርኪቲ ዝብል ኣተሓሳስባ ወይ ርድኢት ዘለዎም ኮይኑ ኣይስማዓካን። ስለዚ እምበኣር ጥበብ ዝሓለፎም ዝተፈላለዩ ስራሓት እንክትዕዘብ ምስጢሩ ንምፍላጥ ሕቶታት ዘበግሱን ብጥልቀት ንምስቲ ምቓር ዝዕድሙን። እታ ክዳን ምልቃብ መዓላ ዘለዋ መርፍእ ብርቂ ዝኾነ ስነ ጥበባዊ ስራሓት ከተፍርም ዝተዓዘብካ ካብ ምድናቕ ሓሊፍካ ሕቶ ክተስዕብ ትቕሰብ ብኸመይ ዝብል ሕቶ ይመጸካ። ዝተፈላለዩ ሕብርታት ተጠቒሞም ኣብ ካንቫስ ዝቐብኡ ምስተዓዘብካ ኣድናቖት ተትርፍ። ብመርፍእን ፈትልን ዝቕባእ ቅብኣ ኪንዮ ምድናቕ ዝወስድ ስነ ጥበባዊ ስራሓት እዩ። ኣብ ሰገን ኣርት ጋለሪ ካብ 24 ክሳብ 30 ሚያዝያ ሓይሊ መርፍእ ብዝብል ተይማ ብቤተልሔም ዝወልዲ ዝቐረበ ምርኢት ቅብኣ ንኣስተማቐርቲ ጥበብ መጋረጅኡ ኸፊቱ ቐኒዩ።

0: ኣብዚ ኤግዚቢሽን ሒዘ የመፂሮ ኣለኹ ስራሓት እኳ ናይ መርፍእ ስራሓት እንዲ እዚ ናይ መርፍእ ስራሓት መጀመርታ ብዛ ሃገር ንመጀመርታ ግዜ እዩ ዝቐርብ ደሎ እዚ ዓይነት ኤግዚቢሽን ንዓይ ከዓ እታ መርፍእ መታዕቢተ እያ ዋስ ምሳይ ድመፀት መሓዛ እያ ሕጂ ኣብቲ መጀመርታ ክጅምር ከለኹ ዳርጋ ሕብሪ ናይ ኢንግሬቪን ስራሓት እውን ነይሩ ገለ ኣብ ኮምኡታት እየ ፀኒሐ ሕብሪ ርሳስ ገለ ኣብ ኮምኡ እየ ፀኒሐ ሽዑ ድሓር ግን ስምዒት ደይብሉ ክኾነን ጀሚሩ በቲ ድፈልጦ ዓይነት ሜድማ ይኮንኩን ዝጥቀም ነይረ እዚ ናይ መርፍእ ሃንደበት ድመፅ ሓሰብ እዩ እቲ ናይ ኢንግሬቪንግ ክሰርሕ ምጀመርኩ ገለ ዋርኢፍ እታ ድፈልጣ መርፍእ ከ እንታ ክትሰርሕ ትኽእል ሽዑ ናፍቲ ድሞ ፈልጦ ከዕብዮ ድኽእል ነገር ከዓ ክምለስስከ ሽዑ እቲ ናይ መርፍእ ስራሓት ጀሚሮዮ የሕኩሰኒከ ጀሚሩ ከምዚ ውዱእ ስራሕ ክሪኦ ምስ ጀመርኩ ሲ ልዕሊቲ ብሕብሪ ብርሳስ ገለ ትገብሮስ ኣብቲ ናይ ኒድል ስራሓት ክኾን ከሎ ናይ መርፍእ ስራሓት ክኾን ከሎ ሲ ከምዚ ናቹራል ኮይኑ ይስማዓን ናተይ ነገር ኮይኑ ይስማዓን ጀሚሩ ደን እንዲብ ክሰርሕ ምስ ጀመርኩ ከዓ ስራሓት እውን ይበዝሕ እዩ ሞ ደየላልዮ እዚ ዓይነት ስራሓት እዚስ ሞ ከዓ ሓድሽ ካብ ኮነ እቲ ሰብካ የ ተባባዓካ እዩ ምስ ረኣይዋ ከምዚ ክትሰርሒ ኣብ ርኢናያግ ናይ ንፈድና ገለ ክብለካ ምጀመረካ ኦኬ እስካ ኤግዚቢሽን ገይረ ምስ ሰብ እንተተላለኹ እቲ ናተይ ውሽጣዊ ስምዒታተይ ምስ ሰብ ዲስካስ ተገበርኩሉኻ ከመይ ተቐባልነት ይረክብ ንምባል ወፂሮ ኣለኹ ሕጂ 21 እንዳርጋ ዝኾነ ውሕዳ ስራሓት ሒ ዘቕሪበ ኣለኹ ግን ንመላለየ ብጣዕሚ ፅቡ
1: እዚ ሎሚ ምሳብ ዝተማዓረ ጥበብ እተላልዮ ዘላ ስራሓት ንኽዳሎ 4 ዓመት ከም ዝወሰደላያ ትዛረብ ንውሓት ግዜ ተገንዚብካ ብመርፍእን ፈትልን ዝዳሎ ጥበባዊ ስራሓት ክብደቱ ንምግማት ኣየሸግርን
0: ታድደቕ ስራሕ ከይተረፈ በርፍእ ጌርካ ክትርቅማሲ ብዙሕ ግዜ ይደድሊ እቲ ሕብሪ ትመርፆ ኣብኡ ኩሉ እቲ ቤዚክ ነገራት እቲ ጨርቂ ንባዕሉ ትመርፆ ሕብሪናቱ እቲ ቴክስቸር ናቱ ምስቲ ስራሕ ክሰባምዓ ኣለዎ እሱ ግዜ ዝወሰደለየ ኮይኑ ይስማዓኒናይ ንባዕሉ እቲ ኣሎ እቲ ውሽጣዊ ናትካ ባህ ድብሎ ዓይነት ስራሕ ሒዝካ ትመፅእ ኣለካ ቅድም ሲ ውሽጢ ከዓ ኢካ ደስ ተብሎ ቅድሚ እቲ ድመፅእ ጋሻ ደስ ከተብሎ ምፍታን እንጂ ነዊሕ ዝወሰደለየ ኮይኑ ይስማዓኒ እቲ ምርጫታት እዚ ዶ ይሓይሽ እዚ ዶ ይሓይሽ ንኽብል እምበር ድሌት ናተይ ነይሩ ደስ ኢል እንሰርሖ ስራሕ እዩ ነይሩ 4 ዓመት ወሲዱ ክብል ከለኹ ስዳርጋ ሓንቲ በዓልቲ እያ ነራ ንዓይቲ ክሪኦ ከለኹ ስተብተብ ደይብሉ ሪላክስ ኮንካ እቲ ኢንጆይ እንዳገበርካ እቲ ውሽጣዊ ናትካ እንዳንበብካ እዩ ነይሩ ስተሓን እዩ ነይሩ
2: እዚ ስራሕ ማለት ብቕዲ ፍልይ ዝበለ እዩ ከም ተራቕብ ኣይኮነን ማለት ብሕብሪ ጌርካ ገለ ዝስራሕ ስራሕ ኣይኮነን መርፍእ ንፈትልን ክሳይ እንዳገበርካ እዩ እቲ ዓይነት ከዓ ማለት ከምዚ ቅድሚ ሕጂስ ገለገለ ኣዴታት ገለ ዝሰርሖኦ ዝነበረ ዓይነት እዚ ርክያሞ ዝበሃል ገለ ከም እንዳገበርካ ዓይነት ስራሕ ሕጂ ሓደ ፎርም ሰሪሕካ ወይ ሓደ ምስሊ ትሒዝካ ስእሊ ክትሰርሕ ግን ዝሓተካ ዓቕሊ ካብ ዝርኢኻ ንምግማቱ ዘሸግር ኣይመስለንን እንታይ ዓይነት ዋጋ ከም ዝኸፈለት የረዳእካ እዩ እቲ ካብ ካልእ ዓይነት ቅዲ ቅብኣ ፍልይ ዘብሎ ከዓ እቲ ብሕብሪ ብብራሽ ብገለ ዘይምዃኑ እዩ እቲ ዓይነት ስራሕ ድሓር ነፍሲ ወከፍ ህንፃፅ ብህንፃፅ ከዓ ግድነት ብፈትሊ ክትሓልፎ ስለ ዘለካ ንሱውን ኣህላኺ ይገብሮ ነቲ ዓይነት ቅዲ ማለት እዩ እወ ኣጋጣሚ ከምዚ ሓስበካ እየ ንሓንቲ ሕንፃፅ ርሳስ ጌርካ ሕልፍ ክትብላ ቀሊል ነገር እዩ ነታ ሕንፃፅ ብፈትሊ እንዳገበርካ ክትሰርሓ ግን እሞሃ ከም ጌርካ ሙሉእ ስእሊ ክትውድእ ኣብ ገለገለ ሞሃ ሕጂ ከምዚ ሙሉእ ናይ መሶብ ዝመስል ገለ ኩሉ እቲ ከለርፉል ኮይኑ ቮሊዩም ዘለዎ ገለ ክትሪኦ ከለካስ እንታይ ዓይነት ዓቕሊ እዩ ትብል ኢኻ ማለት ከምዚ እንዳዓነ ክንዲዝኮፋ ይምበልኩን ከብል ነብሰይ ኣብ ግምት እየ ክሪኦም ከለኹ ማለት ነዊሕ ሃልክስ ወሲድላ እዩ ሕጂ እዚ ከዓ ውህሉል ናይ ካልእ ዓይነት ተመክሮ ስራሓ ምዃኑ ከዓ ርዳእካ እዩ
3: እዚ መጀመርያ ብጣዕሚ ንዓይሲ ከምዚ

0: ገለ ደስ ዝብል ነገር ርአ። ምናልባት ቅድሚ ሕጂ ስራሕ ኤግዚቢሽናት ርኢና ኢና ክሳብ ንፉዓት ኣርቲስት ገለገለ ይህልው ይኾኑ። ምናልባት ኣነ ደስ ዝበለኒ ናይ ቤት ሕጂ ዛረብ ንድሕር ኮይነ ግን ኣብ ፍሉይ ነቲ ስእል ተዲሳ ሰሪሐ መስለኒ እቲ ንምስፋይ ንባዕሉ ሲ ካብታ ኣርቲ ወፃኢ ዓቕላ ሓተት ሕጂ ባኣስ በዳሂት ኮይና ተሰሚዓትኒ ብጣዕሚ ከኣድኒቀያ። ምክንያቱ ስእሊ ሓሲብካ ሓሳብ ኩሉ ዋሂድካ ዚ መሊስካ ብዛዕባ ምስፋይ ገለመለ ካልእ ብዓይነ ከምኡ ከዓ ኣብ ካልእ ዓይነታት ናይ ኣርት ዲዛይን ገለመለ ከዓ ብዙሕ ፋሽናት ገለ ስለ ትግደስ ብዓይነ ከምኡ ብጣዕሚ ድኒቀያ ማለት እዩ። ንዓይ ብጣዕሚ መሳጢ ነይሩ ማለት እዩ።
1: ቤተልሄም ዘወልዲ ብጥበብ ዕድመ ንእስነታ ፈሊማቶ ብጥበብ ድማ ጉዕዞ ህይወታ ትቕጽል ኣላ። ዝተፈላለዩ ብኢደ ጥበብ ዝፈርዩ ስራሓት ኣብ መፍራያ ትነጥፍ። ዝተፈላለዩ ኣብ ከባቢኣ እትረኽቦም ጥረ ነገራት ኣወሃሂዳ ኢደ ጥበባዊ ስራሓት ተፍሪ። ተወሳኺ ኣብ ቅብኣ እውን ኢዳ ተንብር እያ። ጥበባን ክእለታን ግን ፈልፋለ ስለ ዝኾነ ካብቲ ንሳ እትሕምብሰሉ ባሕሪ ጥበብ ሓንቢሳ ዝተፈላለዩ ጥበባዊ ስራሓት እያ ሒዛ ትወፅእ።
2: እኳ ዳርጋ ቀንጠብጠብ እንዲዩ ካብ መጀመርቱ ርጋ ብስትሬት ከምዚ ክመሃራለን ወይ ክገብረለይኒ ኢለ ዝኣተኮ ነገር ኣይኮነን። ናይ ማማ ኣሎ ገለ ፅልዋ ትሰርሐ ገለ ነገር ትሰርሕ ንኣንሹ ነገራት ኣብ ቤት ነገራት ትሰርሐ ኣብ ገዛ ገለ ይርያ ምሽ ብወየ ደርጋ ኣትዮ ናይ እዝኒ ገለነን ኣንሽቱ ዕንቁ ጌርካ ኣለጋጊብካ ገለ ምስራሕ ገለ በዚ እየ ጀሚር እቲ ቤዚክ እጂ ኣብቲ ናይ እዝኒ ክንሪኦ ከለና እቲ መሰረታዊ ነገር ተጠቂመስ ከመይ ፅባቐ ይፈጥር ኣብታ ጓል ኣንስተይቲ የ መጀመርታ ክሰርሓሉ ፈቲና ሶል ናይ ጫማ እየ ድጥቀም እቲ ድጥቀመሉ መሰረታዊ ነገር ሲ ከም ዓብ ነገር ከምዚ መሪፀ ዘምፅኦ ነገር ኣይኮነን። እታ ጓል ሲ መሰረታዊ ነገር ተጠቂማ ሳብ ከመይ ፅቡቕ ትረአሳ እየ መጀመርታ ደጀመረኒ ሽዑ ኣብ ናይ ሃማተ ደገፍ ስለ ዝረኸብና ብትሕ ፅላት ሃማተ ኮይና ንደገ ምውፃእ ጀሚረ ሽዑ ዘርጊሕና ክነውፅኦ ምጀመርና ከዓ ፅቡቕ ተቐባልነት ኦኬ ሞ ክቕፅሎ ኣለኒ ኢለ ሽዑ እናተራቐቕ ኩሉ ከይደ ከመይ ይደርቕ ከመይ ገለ ብዙሕ ነዊሕ እናተራቐቕ ኩሉ ክኸይድ ጀሚረ ኣብቲ ናይ ቦርሳ እንድሕር ርኢ ነርጋ ንእሽተይ ኩሉ ክየ ጀሚረት ከብኡ ምስራሕ ዳሓር ግን ከምዚ ደስ ዝብለኒ ነይሩ ዋላ ቦርሳ ናይ ኣጋይሽ ድመወፅ ገለ ተሰኪምካ ገለ ምካት ናይ ቦርሳ ነገርካ ዳሓር እናማዕበልኮ መፅ እጂ ኣብቲ ናይ ጨርቂ ይኹን ናይ ሰንተቲክ ዋላ እውን ናይ ሌዘር ናሓወስኩ ገለ ኢ ዝሰርሕ ዘለኹም ናይ ቦርሳኻ።
1: ዝተፈላለዩ ኩርንዓት ብምጥቃም ፍሉይ ጥበብን ሰሓብነት ዘለዎ ቅብኣታት እያ ኣዳልያ። ብዘይካዚ ዝተጠቐመትሎም ቅድን ኣቀራርባን ኣብ ልቢ ተዓዘባይ ፍሉይ ጦብላዕታ ዝፈጥሩ እዮም ነይሮም። ኣጠቓቐማ ሕብርን ኣሰኻኹዓ ምስልን ወዘተን ነቶም ቅብኣታት እናሻዕ ደጋጊምካ ንኽትሪኦም ዝዕድሙ እዮም።
2: እጂ ኣሎ እቲ ናይ ማማ ፅልዋ ኣሎ ክብለክ ፀኒሐ ሰፊኣ ዲቫኖ ትሰርሕ ገለ ዘ ቤዚክ ብመርፍእ ዝስራሕ ነገራት ብጣዕሚ እያ ትሰርሓ ኣሎ እጂ ሃንደበት ኣይኮነን መፂን ኣላምድ ንብላ ነይረ ዋላ ንእሽተይ ነገራት ሒዘ መፅነ ተመርፍእ ፈትልንሲ እዚኣ ከመይ ገይረ የ ክሰፍያ ናበይ ከብላ ዛ መርፍእ ገለ ከምኡ ብላ ነረት ንእሽተይ ከለኹ ሽ ዳሓር ሻርሻይ ክፍሊ ገለ ምስ በፃሕኩ ልዮን ጓል እንታይ ክትገብሪ ትኽእል ገለ ከምኡ ዲስካስ ንገብር ነርና ምስ ማማ ሽዑ ኣብ ቤት ምህርቲ ዋርሳይ ከለኹ መምህር ገብርኤላ ክምህራ ጀሚረ ናይ ሻርሻይ ክፍሊ ክመሃር ኢለ ተመሃር ኢላ ትንሸ ሽዑ ኣብቲ መጀመርታ ይፈርሕ ነይረ ወላ ነታ መርፍእ ሲ ይፈርሓ ነይረ በቃ ከምዚ ይበቃ ኣብዘይ ኮንኪ እትዋስ ይሕልዋ ገለ ነይረ በቃ እታ መርፍእ ክርያ ውዕል ምስታስታይ ዳሓር ክርያ ጀመርኩ ግብርኤላ ደፊራ ትሕዞ ፅቡቕ ይመፀላ ገለ ከህንጥየ ንጀሚሩ ሸ ኣብዚ ናይ መርፍእን ናይ ሕብርን ድሕር ዳርኢነ ኣብቲ ሕብሪ ናቱ ፅባቐ ኣለዎ ናቱ ደብዝ ኣለዎ እቲ ዕንቆት ኣለዎ ንዓይ ክሪኦ ከለኹ ግን መርፍእ ትቐርበኒ ካብቲ ዝያዳ ከም ጓል ኮይነ ገለ ደይኮነስ ምሳይ ዝዓበየ ስለ ዝኾነ እታ መርፍእ ነዊሕ ዝያ ከዓ ስለ ዝፀናሕኩ እጂ እቲ መሰረታዊ ነገር እዩ ከዓ ኣብ ገዛይ ክረኽቦ ዝኽእል እዩ እቲ ጨርቂ እቲ መርፍእን ፈትልን ዳሓር ኢኻ እንዳተራቐቕካ ትኸይድ እንታይ ዓይነት ፈትሊ የድሊ ይኸውን ነዚ ስራሕ እዚ እምበር ኣብቲ መጀመርታ ድኾነ ፈትሊ መርፍእን ጌርካ ኢኻ ትፍትኖ ሕጂ እሱ ነይርዎ ፅቡቕ ነገር ቤት ቤዚ ክረኽቦ ዝኽእል ነገራት

0: ምክንያት ገይረስ እንታይ ፅባቐ ክፈጥር ይኽእል እዩ ነይሩ መጀመርታ። ዳሓር ግን እንታይ እዩ ነዚ ስራሕ ዝደልዮ? እንታይ ኸ ዚ ስራሕ እዚ ካብ መጀመርቱ ኣሎ ዲኸ ዓለም ለኸሰ ኣሎ ድዩ እዚ ስራሕ እዚ ዳሓር ኢኻ ትመራመረሉ ትጅምር መጀመርታ ኣብ ውሽጢካ ኢኻ ተስተማምሮ ሕጂ ክሪኦ ከለኹ ኣነ ወርልድ ዋይድ ኣይተሰራሐሉ እንደሎ ያዳ በዓል ሜሪ ኢላንውድ ባህላ ኣብ 17 ክፍለ ዘመን ገለ ዝነበራ ጥራይን ሰሪሕናሉ ሓሊፈን እሰነን ዕበይኖኦ ነዚ ሞያ ክሪኦ ከለኹ ወርልድ ዋይድ ዋላ ግን ኣይተሰራሐሉ እንደሎ ውሕዳት ኣርቲስት እዮም ዘለዉ ኣብዚ ስራሕ እዚ ሕጂ ሞር ንዓይ ዚ ስምዒት ይህበኒ ክሪኦ ከለኹ ብኩሉ ሸንካቱ በቲ ቀረብ ይኹን በቲ ንዓይ ድመስል ምኳኑ ከዓ እታ መርፍእ ድፈልጣ ኣቕሓ ምዃና ከዓ ንዓይ እዚ ዝያዳ ምርጫ ኮይኑ ይስማዓኒ። እንዲያ እንዳታ ዝፈትዋ ቅባ እትርጉማ እቲ ኣላርም መበለ ምክንያት ኣብ ኩሉ ናይ ህዝቢ ኤርትራ ተርእናይ ኣብ ኩሉ ክክርናዓ ደሎ ሲ ደርሆ ድሕርዳ ዘኪርካ ስቲ ናይ ሰዓታት ነገር እዩ ድዝከረካ ንዓይ እቲ ናይ ሰዓታት ጥራይ ደይኮነ ዋላ እቲ ቀፃልነት ናይ ስራሕ እንኮላይ ደዘክረኒ ዓይነት ፍጡር እዩ ደሮ ኣሎ ደሮ ሓሚመ ኢሉ ኣይ ገድፎን ይምልቀ ሰዓቱ ኣይነጥርኒ ዋላ እታ ዝኸፍአ ድምፂ ውፅኡ ሴተሳእከ እዩ እቲ ባህሪኡስ ኣይገድፍኒ ዋላ ድኾን ኣይዕንቀፍኒ እታ ናይ ገደብ ናይ ሰዓት ክገብራ ዘለዎ ነገርሲ ይገብራ እዩ ኣለና ማስተይ ንሕና ከም ሰብ ኬንካ ስኻ ከዓ ሎሚ ገለ ኮይነ ኣለኹ ገለ ምክንያት ኣለና ሓንሳ ዓንሳስ ቀፃልነት ደለዎ ስራሕ ንሰርሕኒ ኢና ኣብ መንጎ ዝትረክም ኢኻ ከም ሰብ ሕጂ ደ ሞመንት ደኸም ኩሉ ኣሎ ደርሆ ኣብ ርእሰይ እንታይ ኮይኑ ስ ዘየቋርፅ ዋይ ማስተይ እንታይ ኮይኑ እቲ ባህርናቱ ዘይገደፎ ኦኬ ኣነ ኣርቲስት እንታይ እዩ ክቐፅለን ድኽእል ንዓይ እሱ እዩ ኣርቲስት ምዃነ እዩ ኦኬ ስለምንታይ ገርፎ ምክንያት ገይረ ስለምንታይ ገርፎ ቀፃልነት ዘለዎ ስራሕ ዘይሰርሕ ልክዕ ከምኡ እሱ እዩ ድመፀኒ ኣብ ርእሰይ እቲ ኣላርምሲ ኣብ ርእሰይ ኣለዎ ኩልሻ መነቓቕሒ ንዓይ ማለት እዩ ኦኬ ወጋሕታ ኮይኑ የተሳእካ ምሸት ኮይኑ ገለ እንታይ ኮይኑ እሱ ደይገርፎ ኣነ ከዓ ቀፃሊ ክኸውን ኣለዎ ትስራሐ ከምኡ ኢለ ዝሓስቡ ዓይነት ፍጡር እዩ ንዓይ እቲ ናይ ሰዓት ገዲፍካ ማለት እዩ
1: ካብቶም ቅብኣታት ብምብጋስ ርድኢትን ኣተሓሳስባን እታ ስነ ጥበባዊት ብኣግኡ ትግንዘብ ሓደ ሰብ ውፅኢት ናይ ኣተሓሳስቡ እዩ ከም ዝበሃል ቀባኣይ እውን ሕብርታት ተጠቒሙ ህያው ዝኾነ ቅብኣ ከቕርብ እንከሎ ኣብ ውሽጢ እቲ ቅብኣ ኣተሓሳስቡ ከንፀባርቕን ኣብቲ ዛዕባ ዘለዎ ኣድናቆትን ተስተብህል
0: እቲ ስራሓት ዝበዝሐ እኳ ናይ ኣብቲ ናይ ባህላዊ ወይቲ ናይ ህዝቢ ኤርትራ ደተኮረ ዓይነት ስራሓት እንዲ ነይሩ እቲ ገዲኡ ከዓ ኢምፕሬሽን ናተይ ስምዒታት ዝሓቆፈ እዩ ነይሩ እቲ ዋላ እቲ ባህላዊ ኮይኑ ግን ስምዒታ ውሽጢሮ ኣሎ እቲ ንሕናስ ማስ ኣብ መዓልታዊ ሂወትና ደጋጥመና ነገራት የሓቁፈት ኢና ስፔሻሊ ከዓ ንዓይ ኣነስ ዝስማዓኒ ነገራት ስ እንታይ እዩ ሕረይታ መርፍእ ኣላ ኣብ ቦታ ኣላ ማስ ንዓይ ዓብይ ተራ ኣለዋ እታ መርፍእ እትገብሮ ነገር ሰ ኣብ ሂወተይ እንታይ ፅልዋ ደለዎ እያታ ኒድል ወርክ ነይራ እታ መርፍእ እትሓልፎ ኣሎ ኣብቲ ጨርቂ ገሊኡ ለማፅ ኣሎ ገሊኡ ሓርፋፍ ኣሎ ጨርቂ ገለ ብዙሓ ትሰግር ሕጂ ልክዕ ከምኡ ኮይኑ ይስማዓኒ እቲ ፓርት ናይ ሂወተይ ከዓ ገሊኡ ሓርፋፍ ኣሎ ገሊኡ ለማፅ ኣሎ ገለ ከመይ ታ መርፍእ ትሓልፎ ንዕኡ ኣነ ኸ ከመይ ክሓልፎ ደለኒ እታ መርፍእ ንዕኡ ምስ ሓለፈት ሓደ ፅባቐ ትፈጥር እያ ኣብ ድኾነ ጨርቂ ኣነ ኸ እንታይ ዓይነት ፅባቐ ይፈጥር ደለኒ ኣብ ሂወተይ ልክዕ ከምታ መርፍእ ንምዃን እዩ ነይሩ እቲ ዕላማ ሕጂ እንታይ ሓሊፋ ኣነ ከምታ መርፍእ ኮይነ ሓለፍክዎ ነገራስ እንታይ ነይሩ ሽዑ እቶም ስምዒታት ክወፁ ኣለዎም ኣብዛ ናይ መጀመርታ ኤግዚቢሽን እናተይሲ እሳታ መርፍእ ተሓልፎም ነገራት ኣነ ኸ ዳሓለፍኩም እንታይ ፅባቐ ፈጢሮም ኣብ ሂወተይ ከስተማቐር ቲነር ኣለኹ ኣብታ ናይ መጀመርታ ኤግዚቢሽን እዩ

ዋቅዒ ኣነ ይብል እቲ ሰብ ዝሪኦ ንስኻ ትሪኦም በበይን ድ ኣብ ናተይ ክሪኦ ከለኹ ግን ዋቅዒ ይብል ምክንያቱ እታ ክነግረ ክፀንሐታ መርፍእ ተሓልፎ ነገራት ሲ ኣነ ሓሊፍየ ዶ ኣብ ሂወተይ እንታይ ፅባቐ ክፈጢሩ ኣነራት ዕላማ እዩ ምክንያቱ ደ ፓወር ኦፍ ኒድ ተ ሓይሊ መርፍእ ማለት እያ ዓበያጂ እታ መርፍእ ተሓልፎ ደላ ሂወትሲ ኣነ ከ ሓሊፍየ ዶ ኦኬ ሓራይ በታ መርፍእ ገይረ ከ ተዝሓለፍኮ ክገልፆ ይኽእል ዶ እዩ ነይሩ እቲ ሰብ ከዓ ልክዕ ከምኡ ትስምዒ ሲ እዚ ከምዚ እዚ ከምዚ እንድዩ ገለ ክብለካ ከሎስ ዋላ ፍቲ ስምዒስ ምሳኻ ይኣቱ እጂ ፍታ ቀዳመይት መዓልቲ ብፍላይ ሲ ነዊሕ ዝተዘራረብክብሉ ግዜ ነይሩ ምስ ብዙሓት ከምዝን ከምዝን ድገልፀለይ ነዛ ስምዒ እዚኣ ኣይከኣልኩም እንታይ ክገልፃ ክእል ገለ ፅቡቅ እቲ ኣርእስቲ መሪፅ ከይረ ኣለኹ ፅቡቅ እቲ ከምዚ ፅቡቅ ገለ ክብለካ ከሎ ኣነ ድወቕዓ ኮይኑ ይስምዓኒ ዕላማ

ጉጅለ ባህሊ ዞባ ደቡብ ኣብ ምዕቃብ ባህለን እያታን ሃገርና ዓብዪ ኣበርክቶ ትገብር ዘላ ጉጅለ እያ። ብፍላይ ድማ ብዙሓት መንእሰያት ስነ ጥበባውያን ዘፍረየት ባህላውነቶም ዘየሰሱ ኣብ ዝተፈላለዩ እያታዊ መሳርሒታት ሙዚቃ ይኹን ትልሂታትን ደርፍታትን ብዙሓት መንእሰያት ኣፍረያ። ንሎም ድማ ሓደ ካብዞም መንእሰያት ስነ ጥበባዊት ናይ ሕዝናልኩም ቀሪብና ዘሎና ንምሉእ ትሕሶ ናፍታ መደብ ከስግረኩም እየ ተኸታተሉ።

ኣብዚ ናይ ምርኢት ሙዚቃ ኣጋጣሚ ውህደትን ውሕልነትን ብግቡእ ተንጸባሪቖም ከም ዘለዉ ትዕዘብ። ሓደ መሳርሒ ሓጺር ዜማዊ ሓረግ ይጻወት፣ እቲ ሓረግ ድማ ብኻልእ ድምፂ ተደጊፉ ይቃላሕ። እቲ ናይ ምምልላእ መስርሕ ባህሪ ናብቲ ህርመት ይዝርጋሕ፣ ኣብ ሓደ ህርመት ዝሰመረ ቐዲ ይጽወት፣ ቅዲ ድምፂ እውን ምስኡ ተሳንዩ ይቃላሕ። መድረኽ ብቕጽበት ይዕምር፣ ስሙር ጣቕዒት ምስ ርእሱ ምንቅስቓስ ነቲ ህርመት ነዳዲ ይውስኸሉ። ክራርን ክበሮን ሻምብቆን በገናን ጣቕዒትን ኣቃውሟን ፍጹም ውሃድ የንጸባርቑ። መድረኽ ያታ ያታ ይሽትት፣ መሳርሕታት ሙዚቃ፣ ልብሲ፣ ትልሂት፣ ህርመትን ቃናን ኩሉ ያታውዩ። ኣካል እዚ ምውሃድ ብምዃን ኣብ ማእኸሎም ተረኺባላ። ባህግልባን ናይ ወትሩ ሕልማን ስለ ዝኾነ ፍጹም ሓጐስ ይፈጥረላ። ኣባል ዝጉጅለ ባህሊ ጥራይ ኣይኮነትን፣ ንሳ ውላድ ናይ ዝህርመት እያም። ኣብዚ መድረኽ ብጥበብ ተወሊዳ ኣብ ዓብያን ዓንቢባን ከም ውርሽያ ስድራ ቤታ ነዚ ባህልን መድረኽን ትሕልዎን ትንከባኸቦን። መዓልታዊ ምንቅስቓሳ ምስ ሞይኣ ብምትሓስ ዝጥምቶ፣ ንሞይኣ ልዕሊ ዝኾነ ነገር ዋጋ ትኸፍለሉን ናይ ቀዳምነት ቀዳምነት ትህቦን። ካብዚ ባህላዊ ዓውዲ ወጻኢ ዝኾነ ህይወት ከም ዘየለ ተኣምንን ብትብዓት ትዛረበሉን። ኣብ ውሽጢ ሕቕፊ ዝውርሽኣ ክትነብርን ከተስተንፍስን ትምነም። ኤርትራዊ ባህሊ ተዓቂቡ ጥራይ ዘይኮነ ከምቲ እተስተንፍሶ ኣየር ኣብ ዓለም ሰፊሑ ክርአ ትሓልም። ዮውሃና ኣበራም።

0: ዛንታ ዮሃና ብህይወት ከተማ እዩ ዝጅምር። ኣብ 1994 ኣብ ከተማ መንደፈራ ተወሊዳ ስምዒት ስነ ጥበብ ካብ እግሪ ተኽላ መስኣ ዝተሃንፀ እዩ። ቁፅራዊ ቐመርን ፊደላትን ብዝግባእ ከይፈለጠት እያ ብመዝሙሩን ደርፍታትን ልሳና ኸፊታ።
1: ኣነ ግን ካብ ብንእሽተይ ቆልዓ ከሎ ከያ ትብለኒ ማማና ኣዴ ማለት እዩ ከበሮ ተገዝአለይ ነራ ወኒ ነርኪ ገለ ትብለኒ ቆልዓ ከለኹ ዋላ እዩ ብቆልዓ ከለኹስ ከበሮ ገዝአልክ ነረ ከበሮ ጌርክ ተሃርሚ ትውድሲ ገለ ነርኪ ገለ ትብለኒ ንእሽተይ ከሎ ክርድአኒ ዘይክእል ከሎ ማለት እዩ። ድሓር ኣብ መባእታ ምስ ጀመርኩ ትምህርቲ ግን ፅልዋ ነይረኒ ከምዚ ንክደርፍ ገለ ኣኪበየነተን መዛነይ ማለት እዩ ይደርፍ ገለ ገለገለ ከምዚ ድሌት ነርኒ ስዒበየኻ
0: ዮሃና ኣብ ቀፅሪ ስነ ጥበብ ካብ ዝዓበዩ ስነ ጥበበኛታት ሓንቲ እያ። ገና ብህፃና እያ ናይ ስነ ጥበብ ባይታ ረኺባ። ኣብ ናይ ኣብያተ ትምህርቲ ጉጅለ ባህሊ ተፀንቢራ ኣካዳምያዊ ትምህርታ እናተኸታተለት ኣብ ቀያሕቲ ዕንበባ ብስነ ጥበብ ዓብያ።
1: እቲ ጉጅለ ባህሊ ከም ንፈልጦ ኣብ ትምህርቲ ክትምሃር ከለካ ዚ ናይ ባህሊ ኣሎምሽ ከምዚ ውድድር ገለ ዝወዳደርሉ ከምኡ ድሌት ስለ ዘለና ንክምዝገበ ኢለ ተመዝጊበ ዋዕትዮ ማለት እዩ ብቃዕተ ርዮም ኣለዉ በዕሉ መምህር ወዲ ፎቶ በይ ንስ ዩ ነይሩ ጠርናፍ ናይ መባእታ ክምሃር ከለኹ ንስ ሰልጣን እዩ ነይሩ ታብ ናይ መባእታ ማለት እዩ ምስኡ ኮይነ መዝሙራት ንዝምር ገለገለ ቀንዲ ዝጠቕጠሉ ዝነበርኩ ሞያይ ሕጂ ካብ ብንእሽተይ ደርፊ እየ ዝፈቱ ነይረ እ መዝሙር ነይሩ ከምዚ ደቂ ካብ ክላሳት ገለ ካብ ቤት ምህርትታት ንቤት ምህርቲ ገለ ወዳደር ነይሩ ናብ ጥቃሕቲ ዕንበባ ከለና ማለት እዩ ቲቦ ምስ ኣዜንዳ ገለ ወይ ካብ ዝዓዲ ካብታት ወፃኢ ዓረዛ መፁና ገለ ምሽ ከምዚ ቤት ምህርቲ ቤት ምህርቲ ንወዳደር ነርና መዝሙር ኤደ ዝምር ነይረ ሽዑ ከበሮ ከዓ ይፍትን ነይረ ሽዑ ሃርም ነረ ንንእሽተይ ንንእሽተይ ሽዑ ከበሮ ከዓ ሃርም ነረ መዝሙር ከዓ ነረናኒ ከይርስዕ እንዳ እምበር ነይሩ ኣብኡ መዝሙር በይና ይኮንኩን መዝሙር ስለዝኮነ 2ተሰለስተ ሰባት ኮይና ገለ ኢና ንሰርሖ ክበር ትብል ነራ ጥዕምቲ ፈትዋ ማዓት የርስዕ ይኮን እምበር ክበሪ ኣትናትና ፅላል ክበሪ ንዘል ዓለም ንዝል ዓለም ገበሪ ናብዛ ዓለም መመሪሲ ወላ ኣኸይላሎ ዓደይ ክቡሪ ስምኪ ዓደይ ብሎ ምፅባ ኣለናልክብ ጎንኺ ፈትዋ ባዕት ነረ ቀዳመይቲ ከዓ ንዓይ ማይክሮፎን ህቡነ ነሮም ሽዑ ስለ ዝፈትዋ ከምዚ ድበልኩ ከዓ ደርፊ ስለ ዝፈቱ ሕጂ ናብኡ ጥራሕ የፀቅር ነ
0: ጉዕዘ ጥበብ ዮሃና ኣብ ቀያሕቲ ዕንባባ ጥራይ ዝሕፀር ኣይነበረን። ነብሲ ወከፍ ንጥበብ ልባ ኣብ ዝኸፈተትሉ ህሞት ስምዒታ ክዓብን ሓያል ድሌት ክሓድራን ጀሚሩ። ጥበባዊ ድሌታ ኣብ ቀፅሪ ቤት ትምህርታ ጥራይ ተሓፂሩ ከይተርፍ ልዳት ጥበብ ብተደጋጋሚ ክትኩሕኩሕ ተረኣያ። ኣብ ናይ ልምምድ ቦታ ግጅሎ ባህሊ ዝወባዱ ብምኻድ ትዕዘም ነይራ። ንነብሲ ወከፍ ደርፍን ህርመትን ኣብ እትርእየሉ እዋን ድሌት ዮሃና ንዳዲ ይመልእን ብዓሚቕ ስምዒት ትቃፀልን ነይራ።
1: ብዝኾነ ኣብታ ግጅሎ ባህሊ ተጠርኒፈ ግጅሎ ባህሊ ትንሳኤ ዝዋዶ ምስኦም ቀፂለ ንዓሰርተ ዓመት ገለ ዝኸውን ማለት እዩ ምስኦም ጀሚረ ብዓለማንኤል መሪፆምኒ ማለት እዩ መንፋዓት ካርእዮም ሰባት እትቡ ገለ ኣተያ ተሓጒሰ ከምኡ እንዳበልካ ቀስ በቀስ ነቲ ላሃጃ ባህል ንክትለምዶ ቀሊል ኣይኮነ ከተማ ስለዝተወለድካ ማለት እዩ ኣባሃህል ኣሎ ገለ ናብኡ ከዓ እትከለኹ ክደርፍ ደስ ዝብለኒ ነይሩ ብዓለማንኤል ክደርፍ ከለዉ ኣለዋ ደረፍቲ ንፋዓት ክደርፋ ከለዋ ቅድመይ ዝነበራዊ ገለ ብጣዕሚ እዩ ደስ ዝብለኒ ነይሩ ሽዑ ታጣቂዒት ምጥቃዕ ኣላ ዝኾነ ሰብ ሕጂ ጣቂዒት ቀሊል እንድዩ ኖርማል እንዳ ታጣቂዒት ከምዚ ኣየርካ ና ትጠቃዕ ገለ እታ ደኸበደት ስራሕ ኣብዘባ ጣቂዒተ ቁመናካ ትሕልወሉ ጣቂዒት ናቤት ሰእታ ዝኸበደት ስራሕ ብኡ ጌርካ ቀስ ብቀስ ሽዑ ናብ ደራፋይ ትፀር ገለ ማለት እዩ
2: ጅለ ባህል ትንሳኤ ማለት ከምዚ መጋቢት ናይ ዘዋ ደቡ ማለት እዩ ኣሃማ ተጠርነፍ ኮይናታ ጉጅለ ባህል ትንሳኤ ነቲ ዓባይ ጉጅለ ባህልስ ትምግብ ዓመት ሙሉእ ትሰርሕ ማለት እዩ ዮሃና ከዓ ናብዚኣ እያ መፅያ ማለት ንእሽተይ ከላ መጀመርያ ከም ተላሂት እያ መፅያ ከመጣቃዒት ከም ተላሂት ከምኡ እያ ክትመርፅ ኣብ ዝዋድ ኩላና ክንመፅእ ከለና ብደርፊ ደይኮነ ብጣቂዒት ብትሌት ኢና ንመፅ ማለት እዩ ዮሃና ከዓ ልክዕ ከምኡ መፅያ ማለት እዩ ግን ድምፃ ክንሰምዖ ምስ ፈተና ኣዝያ ናይ ብሓቂ ካብቶም ብሉፃት ናይ ዝዋድ ማለት ምግና እንደይብሉ ዓይኒ ናይ ዝዋድ እያ ሕጂ ብፍላይ ምስተመክሮ ድሕሪ ነዊሕ ዓመታት ማለት እዩ ሳ ኣብ ከተማ ይዓብያ ግን ኣብኡ ምስኣተዎ ትድሌታት ክኾን ይኽእል እዩ ምስቶም ብፃታ ዮሃና በዓልዋ በዓል ሄለን ዝበሃላ ነይረ መመፃታ ሰን ኣብ ዘባዶም ንነዊሕ ዓመት ኣብቲ ምቅባል ትባህሊ ከዓ እናተቀባበልካ ስለ ትደርፎ ኣወዳትና ዋልድን ናይ ውልቆም ደርፊ ደርፊ እዮም ግን ምቅባል ዘለዎ እዩ ድምፃ ካብተን ኣዝየን ብሉፃት ማለት እዩ ዋላ ነብዚ ዓድና ክሪኣ ከለኹ ትላሃጃ ንድሕ ዘገደሰካ ትላሃጃ ናይ ባህሊ ላሃጃ ኣደም ፅናታ ነቲ ባህሊ ናይ ብሓቂ እያ ተቐንዮ ማለት እዩ ነቲ ዝሃብካያ ቆብቶ ብሎ ናይ ምፅናዕ ተኽእሉ ዓቕሚ ኣለዋ ሕጂ ሂብካያ ንምሸት ኣፅኒዕታት መፀካታ ደርፊ ኣዝያ ንፍዕቲ ድምፃዊት ማለት እዩ ብከም ዝፈልጣ ዮሃና
1: ከምዚ ድበልኩካ ብጣዕሚ ኣዝያ ሓያልያ ማለት ጠርነፍቲ ዓቲቦም እዮም ሒዞማ ገለ ብጣዕሚ ናብታ ጉጅል ንክኣቱ ካብቶም ተምሃሮ ከማ ከምዚ ከመይ ጌርካ ኢደእትዎ ገለ ሕጂ ኖርማል ኣይኮኑን ዘእትዉ ነይሮም ዲስፕሊን ኣገዳሲ መፅናዕቲ ነቲ ሰብ ይግበረሉ ማለት እዩ ንበላ ኣነ ከኣቱ ተደ ኮይኑስ መፅናዕቲ መንፋዕቱ ጥራሕ ኣይኮነን ዘድልዮም ንዕኦም ነይሮ ጉጅለ ባህል ትንሳኤ ካብቲ ደስ ዘብለና ይ ማለት እዩ ጎንጎንስ ዲስፕሊን ዳሓዘ ካይዳ ነይርዋ ብጣዕሚ እያ ድፈትዋ ምክንያቱ ነቲ ባህሊ ጥራሕ ኣይኮን ከናው ትሰርሖ ስነ ምግባር ሰነ ስርዓት ትሕትና ከባካ ዝዓቢ ሰብ ተክብር ገለ እዚ ከዓ ምሂሮምና ጎንጎኑ ማለት እዩ ኣዝየ ድፈትዋታ ጉጅለ ባህሊ ኩላኡ ዝነበረት ከዓ ሰነ ስርዓት ነይርዋ በዚ ጋጣሚ ንባዕለማ ነ ኣመናይ ዘመስግኖም ማለት እዩ ፍዓት እዮ ድሓር ኣብታ ጉጅለ መደባት ይዳሎ ብጣዕሚ ዓብዪ መደብ ምስ ዋሪ ከማን ሌላ ጌርና ነርና ፅቡሮ ማዓስ ምሃኒ ዶኖ ግን ሌላ ጌርና ነርና ምስ ዋሪ ጉጅለ ባህል ትንሳኤ ዘዋዶ ናይ ኤሌክትሪክ መደብ ናይ ኣውደ ኣመት ክመፅእ ከሎ ንዳሉ ነርና ዕብድ በለት እያ ነራ ታ ጉጅለ ባህል እንዳኮስኮሰት ትኸይድ ትኸይድ ካብኣ የ ሽዑ ኣነ ናብታ ያ ነጢረ ዝብለካ ኣሎ ካብኡ ከዓ ትምረፅ ኢኻ
0: ዮሃና ኣብ ጉጅለ ባህሊ ትንሳኤ ዘዋድቡ ምስ ተፀንበረት እውን ፅቡቅ ገስጋስ ክተርእን ብልዑል ስነ ምግባር ክሰርሕን ስለ ዝኽእለት ብኣሌይታን ሓለፍታን ተመስኪሩላ ናብ ጉጅለ ባህሊ ዘዋድቡ ክትፅንበርያ ኽኢላ ኣብ ጉጅለ ባህሊ ዘዋደቡ እውን ምስም ኣቐዲሞም ኣብኡ ዝፀንሕዋ ብፆታ ክትላለን ፍልጠት ክትቀስምን ሞያኣ ክትዕብን ክኢላ ክሳብ ሎሚ ድማ ንልዕሊ 10 ዓመታት ንጥፍቲ ኣባል እዛ ጉጅለ ብምዃን ኣብ ኩሉ ንጥፈታት እዛ ጉጅለ ትሳትፍን ስነ ጥበባዊ ስራሓት ተበርክትን ኣላ።

ጂም ዝጉጅለ ማለት ዘባሮም ምስ ተጠርነፍኩም ሰኣትኩ ድማ ኣዝዩ ንዓይ ዕብት ወሲኸ ናይ ባሓቂ ምክንያቱ ደይፈልጦ ፈሊጠ ገለ ዋላት ወኒ መሊሰ እንዳወሰኪ ኩሉ ከይደ ፍርያት ከዓኒ ኣብ ጉጅለ ባህሊ ዘባዶ ፌስቲቫላት ንኸዶ ማለት እዩ ቀፃሊ እየ ምስኦም ዝኸይድ ምስኦም ኣለኹ ኣብ ፌስቲቫል ኤርትራ ማለት እዩ ኣብ ስኔማ ሮማን ገብሮ መዕፀው ገለ ረእኹውን ኣብኡታት ይሳተፈ ምስኦም ናይ ሓባርኹን ናይ ውልቂ ደርፍታት ከማ ንህቡንእዮም ደርፈ ናይ ሓባር ከዓ ምስተመዋልድ ኬንኣነ ተመወዳት ከዓ ምስ ወዳት እናተቀባበልና ንደርፉ ደርፍታት እውን ኣለዉ ምስኦም ኮይነ ይሰርሕ ብውልቂ ከዓ ሃገራዊ ናይ ጉንበት ማለት እዩ ደቕረብክዎ ኣሎ 20 ሰነ ዝሳተፈ ኮታስ ብሓፈሻ ኣብ ዝድግበር ዞባ ምስኣቶም ኮይነ ማለት እዩ ምዞም ኣለይቲ ሓለፍተ ይኩሎም ምስኦም ኮይነ ዝኾነ መደብ ተሎ ኣይተርፍኒ ምስኦም ሰይሳተፈ ኣብ ዝኾነ በዓል ማለት እዩ ጉንቦት ይኹን 20 ሰነ ይኹን ናይ ደም ይኹን ናይ ማዓልቲ ከምዚ ሽኮርያ ናይ ፌስቱላ ገለመለ መዝሙራት ኣሎ ገለመለ ምስኦም ኣይተርፍኒ ቀፃሊ ምስኦም እየ ዝኸይድ ማለት እዩ ኣብ ጉንበት ኣማኒኤል ጎይቶም ብርሃኖ ኩላይ ማለት እዩ ብሰርሑለይ ደርፊ ንዓይ ጥራሕ ኣይኮነን ሰለስተ ክልተ መሓስተዮ ማለት ሰለስተና ኮይና ዝደረፍ ናይ ጉንበት ደርፍላ ጥምርቲ ማዶ ትብል ጥምርቲ ማዶ ጥምርቲ ማዶ ጥምርቲ ማዶ ጥምርቲ ማዶ ተፀዋዕ ክኽስ ይውሕደትዶ ዓደይ ወለላየ ዓደይ ወለላ ዓደይ ወለላ በዓልቲ ግርማ ወኒ ናይ ተረስዓኒ ክላሓልሲ ኩኩሓሕላ ክሰላለማ ክወቃቅባ ከማ እንዳበልኩ ደርፍ ማለት እዚኣ ኣዝየ ዝፈትዋ ጥዕምቲ ደርፊ እያ ማለት እዩ

ምሳሜል መብራህቶም ንሳ ምኮይነ ዝደረፍክዎ ከ ኣላ ብርሃን ወዶ ክሕላይ ዝሰራሓለዩ ማለት እዩ። ንሳ ከዓ ወትሮ ንሃገረይ ገልገለ እያ ትብል ንሳ ከዓ ካልእ ናይ ሓባር እያ ከም ዝድብለካ ማለት እዩ። ናይ ኤክስፖርት ዝሰርሖ ናይ ሓባር ገለ እዩ። ብዙሕ ፍልይ ኢለ ዝሰራሕ ኮስ የብለይን። ኣብቲ ናይ ሓባር ናይ ኤክስፖታት ግን ናይ ውልቂ ደርፈ እውን ይሰርሕ ገለ ኣረይ ቅድም ዝደረፍክዋ ነራ ማሕዘለይ ትብል ቆልዓ ሓዚለ ገለ ማለት እዩ ኣብ ፌስቲቫል ማሕዘለይ ኣይተኮርያለይ ወደይ ሰብከይርየለይ ማሕዘለይ ማሕዘለይ ስሉም ዕንቁታተይ ሰለስተ ዓመተይ እዋይናብ ዝባነይ ማሕዘለይ ኣይተኮርያለይ ወደይ ሰብከይርየለይ ኣታ ሕንዲ ወደይ ሕንዲ ወደይ ሕንትልትል ክሳደይ ኣምባር ኢለይ መሊሰ ደኸቲ ወካብ ከብደይ ምልኣት ደንበነንታ መኹል ዓይነይ ኣቲ ሕንቲት ጓለይ ሕንቲት ጓለይ ነታ ጓልካ ማለት ከምዚ እናበልና ንደርፍ መዓት ደርፍታት እወ በላኒ ነራትኒ እወ በላኒ እወ ይብሉኒ የምሕረለይዶ እወ ወለባይ ገይረ እወ ምስተቆንናኒ በዚ ኣጋጣሚ ከዓ ቆናኒተይ ጠሊማት እኒአ ዘይተቆኖም ክበር ቁኖ ክፈቱ ማዓት ተቆኒነ ወለባይ ገይረ ገለ ብጣዕሚ እየ ዝፈቱ። ካልእ እዚ ናይ ኣብ ጉጅለይ ዝገብሮ ደርፍታት ከዓ ናይ ሓባር እያ ከምትድበልኩካ ማለት እዩ። ማዓት ደርፍታት እዩ ማለት ናይ ውልቀ ያሉ ናይ ሓባር ዝሰርሐሎ ከምትፈልጦ ማለት እዩ። ዘባዶብ ተቅርቦስ ከምኡ ዓይነት ቅራብ ስለዘለዋ ኣብ ኩሉ ፍትን ከዓ

0: ዮሃና ድምፃዊ ጥራይ ኮነትን ኣብ ትልሂት ምስታፍን ብጣቕዒትን ብድምፅን ምዕጃብን ገለ ካብቲ ኣብ ጉጅለ ባህሊ ዞባ ደቡብ ካብቲ ፅምበራት ሒዛ ክሰርሐሉን ክትዓብየሉን ዝፀንሐት ዓውድታት ስነ ጥበብ እዩ። ኣብዚ ግዜ እዚ እውን ኣብ ተኸታታሊ ፊልምታትን ድራማታትን ክትዋሳእ ትረአላም።
1: ጎኑ ጎኑ ከዓ ድራማ ገለታት ካ ይፍትነ ኣብዛ ፋኑስ ትብል ሚሮን መለስ ዝደረሳ ተኸታታሊት ናይ ዩቲብያ ፋኑስ ትብል ዋልታ ሓርማዝ ናይ ሸ ሓይላ ፈቲነ ነይረኡ ኣብ ዝርባቤል ድራማ ማለት እዩ። እዚ ካብ ሓሙስ ናብ ሓሙስ ከዓ ሰሪሐ ነረ ቅዲ ማለት እዩ። ሕጊ ሕልና ከዓ ናይ ከተማ ማለት እዩ። ሕጊ ሕልና ኣርሴማ ከዓ ሰሪሐ ነረ እዚአን ከዓ ቁሩብ እንሻሎ እቲ ድራማ ከምቲ ድበልኩካ ማለት እዩ። ጎኑ ጎኑ ቁሩብ ንእሽተ ይፍትነ የብለ
2: ተፈሊጥና ከይብላስ መንገዲ ቅይራ ቀጭ ዘበለኒ ስንበር ቆብ ኣቢለ የ ፅንሕ ኢለንሲ ምስኡ ክኸይደ የኸይል ኣምሓረና ውይ ኣይረ ኣይገብሮኦን ግዳኣትን ከምኡ ዝገብር እንድ ዒፈለጥኩን ፈትንኡ ነግዲ ኣነ ሳንዳይሲ ጉዳሚ ይኹን
3: እዚከው ናይ ሰረብ ሕራይ ንስተስለኹም ዝበለት ክስተኣምንያ ኣይተመዛዘንኒ ኢኺ
2: ክብረት ዘለዎ ዘረባ ሞተዛር መጀመርታ
3: ክትገብሩ ድሕር ተደ ዘኽብረካ ሰብ ሕራይ ኣነ ኳ ሓውኺ ሓውኺ
2: እሱ ስለ ዝኾነ ስምበር ንዓ ክሓሊ ይዛረባ ኣለኹ ዘይምልከተኒ ነገር እንተዝኾኑ ኮ ኢድያ ጣሚረ ስቕምበልኩ ነረ
3: ሕጂ እንታይ ግበረ ትብልን ዘለ
2: ግድያ ተፍቅረካ ይብለካ ኣለኹ
3: ኣነ ከዓ ምስ ሓደጎ በስ ካብ ወቴል ክትወፅር እያ ይብለክ ኣለኹ
2: ቤተሰባይ ካ ኢለካ
0: ዮሃና ኣብ ጉጅለ ባህሊ ምጥርናፋ ከም ዓብዒ ድልያ ትጥምቶ ጉጅለ ባህሊ ገዛ ስድራ ቤታን መጻኢ እያን እዩ። ዓወታት ናይታ ጉጅለ ከም ናይ ገዛ ርእሲ ዓወትን ሓጎስን እያ ትፅብፅቦ። ጉጅለ ባህሊ መድረኽ ዕቤትን ባይታ ፍቕርን ሕውነትን ምዃነ እያ ተኣምን።
1: ተመክሮ ድወሰድክዎ ማለት እዩ ንዓይ ዝጠቒማት ናያታ ጉጅለ ኣብቲ ምብፅፃሕ ማሕበራዊ ሂወት ብጣዕሚና ንኩዓት ምግናን ኣይኮነን ዝኾነ ነገር ሓጎስ ኹን ሓዘን ትረአ ኣጋጢሙ እዋ ብግብሪ እዩ ፅቡቅ ማለት ከምቲ ድገልፆ ከማን ኣይከውንን ይኸውን ጥርኑፋት ስለ ዝኾነ ኣዝዮም እዮም ደስ ዝብልካ ኣነ ድባርባ ተለኹ ንድባርባ እዮም ዝመፁን ከምዚ ኮይኑ ኣሎ ድጉጅለና ወይ ከዓ ወላ ሓፍታ ወላ ሓፍተይቲ ይኹን ወላ ሓወይ ይኹን ድኾነ ነገር ትርአ ከሎ ናይ ግድን እዮም ደስ ዝብልካ እክብ ኢሎም ማኪና ገይሮም ወላ ናይቲ ምሳና ዝሰርሑ ማኪና ኣለዎ ማኪና ዘለዎም ሰባት ኣለው ተደየሎ ታክሲ ኮንትራት ገይሮም ገለ መፁ ብዙሕ ኣጋጣሚታት ሕሊፍና ኢና ማለት እዩ ተራኺብና ከዓ ንባካሃሊና እዮም እዮም ገለ መለ ኣብ ውልቂ ሂወት ይመዓዓዱ ደስ ክብልካ ማለት እዮም ኣብታ ጉጅለ እሱ እዩ ደስ ዝብለኒ ወላ ሓንቲ ኩርያ ይንፈልጡ ኢና ንትርኢ ሰሓቅ ገለ ፀወታ እዚ ከዓ ደስ ዝብለኒ ማሕበር ኮይና ስማዓኒ ቀንዲ እትድፈትዎ ከማ ነዚ እዩ ምክንያቱ ኣለውን ገሊያ ካ ትብል ማለት ትኮርዕ ኢካ ኣብ ውራይ ሓዘንካ ድዩ ኣብ ሓጎስካ ድዩ ሰብ ስለ ዘድልየካ ማለት እዩ ጉጅለ በዚ ጋጣሚ እዮ መስግን ኣማራ ይፅፈትዋ
4: ተራ ናይ በዓል ጓለበራ ኣዝዩ ዓብዪ ማለት እዩ ንሳ ምፆታን ማለት እዩ ብፍላይ ጓለበራ ከዓ መራሒት እያ ናና ናይ ተነዋልድ ማለት እዩ ብዙሓት ምስዕ ዝነበራ ገሊአን ብመርዓ ገሊአን ብትምህርቲ ብገለገለ ካብቲ ጉጅለ ድወፅ ኣለዋ እሳ ክሳብ ሕጂ ይወፀትን ዋላ ሓደሽቲ ስነ ጠበባውያን ድምፃውያን ከነምፅእ ከለና መምህርናተን ያሰ ንዓ ዓይና ሓላፍነት ንህባ እትዳማምፃ እቲ ከመይ ገራ ክትውፅእ ኣለዋ ከመይ ያ ክትብል ዘለዋ ክብላ ድልዎ ንሳተን ተነዋልድ ተንድመፃ ማለት እዩ ስለዚ መምህር እያ ኣብቲ ዘዋዶ ክብለካ ንክእል እየ ማለት እዩ ትሕትና ዘለዎን እየ ተማእዚዘኒ ከዳ ከምኡ ስለዝኾነ ክሳብ ሕጂ ኣለዋ ማለት እዩ ትፅቡቅ ነገርን ኣብ ስራሕ ኣሎ ድበልካይ ናብ ፀባ ኸን ቀልጢፈን መፅ ስራሕን የኽብራ ሰዓታትን የኽብራ ሕጊ ከዓ ስለ ዘለዎ ናይቲ ጉጅለ ባህሊ ድሓርቲ ዘዋዱ ከዓ ጥዑሚ እቶም ሓለፍቲ ማዕሪኻ ኮይኖም ስለ ዝሰርሕኡ ምስ ሓለፍተን ተማእዘን እየ ንክዳ ማለት እዩ እዚ ዲስፕሊን ናይ ጓለበራ ከዓ ኣዝዩ ዝናኣዲ ማለት እዩ ኣብ ስራሓ ዘለዎ ኣኽብሮት ስለዚ ኣዝያ ንፍዕቲ ብጠበያ ንበላ ብስራሕ ንበላ ኣብቲ ጉጅለ ኣዝያ ምስግንቲ ሰብያ ማለት እዩ።

0: ሕልምን ባህግን ዮሃና ኣዝዩ ዓብዪ ምዃኑ እያ ትገልጽ። ኣብያታዊ ደርፍታት ጸቒጣ ክትሰርሕ፣ ዝያዳ ክተበርክት፣ ብዝበለጸ ስራሕ ናብ ህዝቢ ክትቀልቀል፣ ኣብ መወዳእታ ድማ ነባር ስራሕ ክህልዋ ትምነእ። ትምኒት ጥራይ ኮይኑ ከይተርፍ ግን ዓብ ስራሕ ይጽበያ፣ ሞራልን ደገፍን ኣይፈለያ።
1: ብጣዕሚ እየ ዝፈትዎ ማለት ኩሉ ሂወተይ ከማ ንዑ ግዜ ዝህቦ ካል ወላ ሓንቲ ክጫረተን ንገለ መለ ኣይደልን እዩ። ብጣዕሚ እየ ዝፈትዎ ከምዚ ክኾነለይ ባህሊተይ ከማነ እዚ ምሻሎ ክሰርሓሉ ይደሊ በቃ ሙሉእ ወናይ ሂበ ማለት እዩ ናይ ብሓቂ እየ ዝብለካ ኣለ።

ቀፃሊ ናይ ውልቂ ደርፍታተይ ሰሪሐ ንሃገረይ ምሽ ንሽመይ ንሃገረይ ገለ ብፍላይ ብባህላዊ እየ ዝብለካ ዘሎ ብባህላዊ ኮይኑ ምሽ ኣብ በዓላት ኣሸንዳናህና ማለት ናይ ሃገርና ቅዱስ ዮሃንስ ዝድረፍ ደርፍታት ገለ መለ ሕጂ ከምኡ ክዕብዮ ይደሊ ባህላዊ ኮይነ ብፍላይ ምሰማንኤል ተሓጋጊዘ ማለት እዩ ብዙሕ ፕላን ኣለና ንክበፅሖ ዝደሊ ኣምላክ ሓግዘኒ ማለት እዩ።

በዚ ጋጣሚ ከዓ ንኮሚሽን ስፖርትን ባህልን ዘባዶ ኣዝየ ዘመስግኖም ማለት እዩ። ዘባዶ ንሃማት እየ ዘባዶ ንኩሎም ኣለይተይ ሓለፍተይ ናብዚ ደረጃ ዘብፅሑኒ ብጣዕሚ እዮም። ኣብቲ ዞባ ይኹኑ ኣብቲ ንእዞባ ኣብቲ ሃማት እየ መራዮም ዘተባብዑኒ ሓቂ ዋላ ብውልቀ ረኪቦም ኣጆኹ ገለ እዮም ዝብሉኒ ክብረትሃቦ ነማንኤል ኣዝየ ዘመስግኖ ንኩሎም ኣሕዋተይ ማለት እዩ። ሳሚ ገለ ተዘርዚሮ እዮም ሕጂ ክነውሓኒ ኩሎም ንዓይ ፈተውተይ ይርድኦም ክኾኑ እዩ ከሎ ንብምሉኦም ጉጅለ ባህል ማለት እዩ። ኩሎም ኣብዚ ደለዉ ኣብ ደገ ዘለዉ ኣዝየ ዝፈትዎም ደቂ ጉጅለይ ማለት እዩ። በዚ ኣጋጣሚ ከመስግኖም ደሊ ንኩሉ ህዝቢ ኤርትራ።

ካብተን ኣዘናጋዕቲ ዝኾና ትሕሶታት መደባት ሞዛይክ መደብ ወይ ክነሕዝናልኩም ቀሪብና ዘሎና ንሎም ድማ ዝተፈላለዩ ኣዘናጋዕቲ ዝኾኑ ቪድዮታት እዮም ክህልውና። ኣብዛ መደብ እዚኣ ቅፃለ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጉ ድማ እናመስገንኩ ናብ መደባት መደብ ወይ ከ ኸስግረኩም ተኸታተሉ።

Thank you.

Huh?

Ai. Meu Deus, que isso?

0: 3 1 2 3 4 5 6 7 8 9 10
1: Aduh, pagi tidak
2: itu
1: sekali lagi.

0: ሰላምታና ተቐበሉ። ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ሰዓት 5 ኣኺሉ ንሎሚ ዓርቢ 8 ጉንበት ዝተዳለወ ዜናዊ መሰናድኡና ሒዝናልኩም ቀሪብና ዘሎና ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ሰናይት በረኸት ኢና ንምክትታልኩም ብክብሪ ንዓድምና ብቐንዲ ነጥብታት ንፍለም። ኣብ ኖሶብ ሃይኮታ ንኣገዳስነት ካደስትራዊ ምዝገባን ድሕነት ኣከባብን ዝምልከት ኣስተምህሮ ተዋሂቦም። ኣብ ንኡሶባ ሓመልማሎ ዝቐርበ ምርኢት መፅሓፊ ኣብ ምኩስኳስ ባህሊ ንባብ ዓብዪ ኣስተዋፅኦ ከም ዝገብር ሓቢሩ። ኣብ ንኡሶባ ተሰነይ ኣብ ሃገራዊ ምርመራ 8ይ ክፍሊ ልዑል ነጥቢ ንዘምፅኡ ተምሃሮ ሽልማት ተንፌዳ ተዓዲሉ። እስራኤልን ሊባኖስን ኣብ ዝመፅእ ሰሙን ሳልሳይ ዙርያ ቀጥታዊ ዝርርብ ኣብ ዋሽንግተን ከም ዘካይዳ ተቃሊሑ። ባይቶ ደሴት ታይዋን ወታደራዊ ወፃኢታት ዝውዕል 24 ቢልዮን ዶላር ተወሳኺ ባጀት ኣፅዲቑ። ሰሜን ኮርያ ምስ ደቡብ ኮርያ ብዘዳወዋ ከባቢታት ናይ ነዊሕ ርሕቀት ከቢድ ብረታት ከም እትዋድድ ኣፍሊጣ። ዝርዝር ዜና ኣብ ንኡሶባ ሃይኮታ ንኣገዳስነት ካደስትራዊ ምዝገባን ድሕነት ኣከባብን ዝምልከት ኣስተምህሮ ተዋሂቡ። ወኪል ኤሪና ተስፋኣለም ሰሎሙን ዝለኣኾ ፀብጻብ ያሲን ሳልሕ ካቅርቦ እዩ።
1: ጨንፈር ሚኒስትሪ መሬት ማይን ኣከባብን ኣብ ዞባ ጋሽባርካ ዝወደቦ ንኣገዳስነት ካዳስትራዊ ምዝገባን ድሕነት ኣከባብን ዝምልከት ኣስተምህሮ ብ5 ጉንበት ንወከልቲ ህዝብን ኣካላት መንግስትን ዞባ ሃይኮታ ተዋሂቡ። ካዳስትራዊ ምዝገባ ሕጋዊ ሰነዳት ንዘማልኡ ህንፃታት፣ መሬት ሕርሻ፣ መጋሃጫ ናይ ዕደና ቦታታት፣ ስነ ጥንታዊ ቦታታትን ካልእ ዘይንቀሳቀስ ንብረትን ዝግበር ምዝገባ ኮይኑ እዚ ኣብ ሃገርና ንልዕሊ ሓደ ዘመን ዘቁፀር ታሪክ ዘለዎ መስርሕ ማዕረ ዕድሚኡ ክስራሓሉ ከም ዘይፀንሐ ዝጠቐሰ ሓላፊ ጨንፈር ካዳስተር ኣቶ ሰመረ ስእለ ብመሰረት ኣዋጅ ምዝገባ ቁፅሪ 95 ህዝባር 1995 ግድነታዊ ስለ ዝኾነ መረዳእታ ሕብረተሰብ ኣብ ኣገዳስነት ምዝገባ ቀዋሚ ንብረት ንምዕባይ ብዕቱብ ይስራሓሉ ከም ዘሎ ኣረዲዩ። ግቡእ መስርሕ ዝተኸተለን ሕጋውነት ዝለበሰን ምዝገባ ኣብ ልዕሊ መሬት ናይ ዝተሃንፀን ዝርከብን ዘይንቀሳቀስ ንብረት ዋንነት ዘረጋግፅን ተጠቃምነት ዘውሕስን ምዃኑ ዝጠቐሰ ኣቶ ሰመረ ካዳስትራዊ ምዝገባ ኣብ ምርጋፅ መሰላትን ጉባኣትን ወነንቲ ማሕደራ ባህርያዊ ሃብቲ ከምኡውን

0: ብሃማቲ እየ ዞባ ዓንሰባ ዝተወደበ ምርኢት መፅሓፍቲ ኣብ ብእኖ ዞባ ሓመልማሎ ንፈለማ እዋን ብ6ሸ7 ጉንበት ተኣንጊዱ ሓላፊ ሃማቲ ኣብቲ ንኡ ዞባ መንሰይ ጀማል ወልዲታ ብዝሃቦ መብርሂ ንኣገዳስነት መደብ ብምጥቃስ ተምሃሮ መምሃራንን ነበርትን ከም ዝሳተፈዎ ንምግባር ተካይደ ጎስጓሳት ውፅኢታዊ ከም ዝነበረ ገሊፁ መፅሓፍቲ ንምልላይን ንምሻጥን ዝውደብ ቅነ ባህሊ ንባብ ንምኩስኳስ ከምኡውን ንፀሓፍቲ ንምትብባዕ ሓጋዚ ስለ ዝኾነ ዓመት መፀ ንምቕፃሉ ብኣተክሮ ከም ዝስርሕ ድማ ኣብርዮም እቲ ንምርኢትን መሸጣን ዝቐረበ መፅሓፍቲ ታሪክ ሓዘል ኣካደምያዊ ፍልስፍና ልብወለድን ካልእን ከም ዘጠቓልል ነይሩ መምሃራን ኣብ ዝሃቦ ርእቶ ባህሊ ንባብ ንምስሳን ልዑል ተራ ዘለዎ ቅነ መፅሓፍቲ ኣብ ንኡ ዘቦኦም ምክያዱ ዝተሰምዖም ሓጎስ ብምግላፅ ቀፃልነቱ ዝወሓሰሉ ባይታ ክጣጣሕ ተማህፂኖም ኣብ ዞባ ዓንሰባ ፍልጠት መሰረት መሃዝነት ምዕባልን ብዝብል ቴማ ዝካየድ ዘሎ ሻድሻይ ቅነ መፅሓፍትን ሳልሳይ ቅነ ምህዞን ሰንዓን ካብ 30 መያዝያ ክሳብ 10 ጉንበት በብንኡስ ዘቦኡ ክቕፅል ምዃኑ ካብ ብኣዋህቲ ዝተረኸበ ሓበሬታ የነፅር ካብ ኩለን ኣሃዱታት ንዝመፁ ተምሃሮ ተቐቢላ እተምህር ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ እዚ ማእከል ናይ ዓመተ ትምህርቲ 2025-2026 እትፈታት ኣዛዚማ ካብ ሓበሬታን ጎስጓስን ናይቲ እዚ ዝበፅሓና ትሕዝቶ ብመልክዕ ፀብፃብ ተወሃሂድሎ ሚካኤል ሓድጉ ከቕርቦ እዩ
1: ኣብ ዓላ ትርከብ ካብ ኩለን ኣህዶታት ንዝመፁ ተምሃሮ ተቐቢል ኣገልግሎት ትህብ ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ ዝማእከል ናይ ዓመተ ትምህርቲ 2025-2026 ንጥፈታታ ብ5 ጉንቦት ዛዚማ ኣብቲ ኣዛዚ እዚ ማእከል ብሪጋደር ጀነራል ተኽለ ክፍላይን ኣመሓዳር ዞባ ደቡብ ኣቶ ሃብታብ ተስፋ ፅንን ዝርከቦም ሰብ መዚ ዝተሳትፎ ስነ ስርዓት ን7 ዋርሕ ስሩዕ ትምህርቲ ካብ ዝተኸታተሉ 521 ተምሃሮ እቶም 485 ናይ ታሽዓይ 11 ክፍሊ ከም ዝኾኑን 85.2 ከም ዝሓለፉን ከምኡ እውን 36 ተምሃሮ 12 ክፍሊ ኣብ ሃገራዊ መልቀቂ ፈተና ከም ተሳተፉ ርእሰ መምህርታ ቤት ትምህርቲ መምህር ሰሎሙን ገብረ መስቀል ገሊፆም ኣብቲ ኣጋጣሚ ዝቐረበ ፀብጻብ ክፍሊ ትምህርቲ ዝማእከል ሎም ዓመት ኣብ ኩለን ኣህዱታት 1338 ናይ መባእታ 1315 ድማ ኣብ ሕደርቲ ኣብያተ ትምህርቲ ክፍላተ ሰራዊት ናይ ማእከላይ ደረጃ ትምህርቶም ከም እትኸታተሉ 516 ካብኦም ከዓ ናይ ሻምናይ ክፍሊ ሃገራዊ ምርመራ ክወስዱ ተዳልዮም ከም ዘለዉ ኣነፂሮም ብዘካዚ ነቲ ብሃገር ደረጃ ተታሒዙ ዝስርሐሉ ዘሎ መደብ ምጥፋእ መሃይምነት ንምዕዋት ንመምህራን ስልጠና ከም ዝውሃብን ምስ መሻርክቲ ኣካላት ጥቡቕ ዝምድና ብምፍጣር ከም ዝካየድን እቲ ፀብጻብ ኣፍሊጡ ኣዛዚ እዚ ማእከል ብሪጋደር ጀነራል ተኽለ ክፍላይ ኣብ ዘመሓላልፎ መልእኽቲ ብዘይ ትምህርቲ ለውጢ ከተምፅእ ምስ ምዕባለ ክስጉምን ስለ ዘይከኣል ነቲ ተጀሚሩ ዘሎ መደባት ንምድንፋዕ ዘጋጥሙ ሃጓፋትን ሕፅረታትን እናተለለዩ ክምልኡ ምዃኖም ኣረጋጊፆም ወኪል ተምሃሮ ብግድኡ ንፃዕርን ትግሃትን መምህራን ከምኡ እውን ንምክታል ምትብባዕን ላዕሎት ሓለፍቲ ብምጓስ ትምህርቶም ንክቕፅሉ ንዝተራሕቡ ዕድልን ንዝተገብረሎም ሓገዝን ምስጋና ኣቕሪቦም

57 ድሕሪ ምቕታሎም እዩ። በቲ ኣብ ክልተ ዓድታት ዝተፈፀመ መጥጋዕትታት ዓሰርተታት ከም ዝቆሰሉን ብርክት ዝበለ ኣባይቲ ከም እተቃፀለን እውን ማዕከናት ዜና ኣቃሊሐን። እቲ ፍፃሜ መቐፀልታ ናይቲ ብ25 መያዝያ ኣብ ሓያሎ ከተማታት ማሊ ዝተካየደ ዝተወሃሃደ መጥቃዕትታት ምዃኑ ዝገለፅ ቶምሰን መዚ ደገፍ ግዳማውያን ሓይልታት ከም ዘሎ ወቂሶም ኣለው። መንግስቲ ማሊ ነቲ ተርእዮ ንምምካት ምስ መሻርክቲ ሃገራት ዘካየዶ ምትሕባር ከም ዘስልሖ ገሊፁ። ሽበራ ንምምካት ሓበራዊ ሓይሊ ዓቕመን ዘለዋ ማሊ፣ ቡርኪና ፋሶ፣ ኒጀርን ኣብ ዶባተን ልዕሊ 5,000 ወታ ወታደራት ኣዋፊረን ምህላወን ዝፍለጥ እዩ። ሰለስቲኤን ሃገራት ምስ ፈረንሳን ዝነበረን ፀጥታውን ወታደራን ውዕላት ብምስራስ ኣብ መሬተን ተዋፊሩ ንዝነበረ ሰራዊት ሃገር ከም ዘውፅኦ ኣይርስዓን።

ኤውሮጳዊ ሕብረት ምስ ኣሜሪካ ንዝተኸተሞ ንግዳዊ ስምምዕ ክሳብ መጀመርታ ዝመጽእ ወርሒ ሓምለ ብምልኣት መዘየተግብሮ ዝወጠኖ ወሳኺ ቀረጽ ተግባራዊ ከምእ ዝኸውን ፕረዚደንት ዶናልድ ትራምፕ ኣጠንቂቑ። ፕረዚደንት ትራምፕ እቲ ሕብረት ነቲ ኣብ ዝሓለፈ ዓመት ዝተበጽሐ ስምምዕ ንምትግባር ከም ዘይተበገሰ ብምውቃስ ኣብ ልዕሊ ሰደድ ፍርያቱ ወሲንዎ ንዝነበረ 15 ሚኢታዊት ቀረጽ ናብ 25 ሚኢታዊት ክብእ ከም ዘበሉ እዩ ገሊጹ ዘሎ። ይኹን እምበር ነቲ ስምምዕ እየተግብሮ ከም ዘሎ ዝሕብር ኤውሮጳዊ ሕብረት ፕረዚደንት ዶናልድ ትራምፕ ክወስዶ ንዝኽእል ስጉምቲ ተመጣጣኒ ምላሽ ከም ዝህበሉ ኣብ እዋኑ ኣፍሊጡ እዩ። ክልቲኦም ወገናት ዝሓለፈ ዓመት ዝኸተምዎ ስምምዕ ኣሜሪካ ኣብ ልዕሊ እቶ ፍርያት ኤውሮጳዊ ሕብረት ወሲናቶ ዝጸንሐት ቀረጽ ናብ 15 ሚኢታዊት ከተውርዶ እቲ ሕብረት ከዓ ኣብ ልዕሊ እቶ ፍርያት ኣሜሪካ ቀረጽ ከይኸፍል ከምኡውን ኣብ ኣሜሪካ ወፍሪ ክገብርን ብኣማኢት ቢልዮን ዶላር ዝግመት ኣጽዋር ክሽምትን ዘጠቓልል እዩ ነይሩ። እንተኾነ ግና እቲ ውድን ዘይኮነ ዝቀስ ስምምዕ ዛጌት ብምልኣት ከም ዘይተገበረ ጸብጻባት የረዱ። ናይ መወዳእታ ዜና መራሕቲ ኣሜሪካን ብራዚልን ትማሊ 7 ጉንበት ኣብ ምፅባብ ፍልልያት ሃገራቶም ዘተኮረ ዝርርብ ኣካይዶም። እቲ ኣብ ኣሜሪካ ዝተኻየደ ዝርርብ ውፅኢታዊ ምባሩ ዝጠቐሱ ክልቲኦም መራሕቲ ኣብ ዝተፈላለየ ፅላታት ብሓባር ክሰርሑ ኣብ ዘኽእሎም ርዳእ ከም ዝበፅሑ ገሊፆም። ፕረዚደንት ዶናልድ ትራምፕን ፕረዚደንት ሉላ ዳ ሲልቫን ኣብ ርክቦም ሃገራቶም ኣብ መዳያት ንግዲ፣ ፀጥታን ብርቂ ማዕድናትን ከም ዝተሓጋገዛ ኣፍሊጦም። ፕረዚደንት ትራምፕ ዝሓልፈ ዓመት ኣብ ልዕሊ እቶ ፍርያት ብራዚል ናይ 50 ሚኢታዊት ቀረፅ ድሕሪ ምውሳኑ ንግዳዊ ዝምድንአን ከም ዝሸሓከረ ይዝከር። ይኹን እምበር ፕረዚደንት ትራምፕ ድሒሩ ኣብ ዝተወሰነ ፍርያት ብራዚል ቀረፀ ከም ዘጉደለ ጸብጻባት የረዱ። ዜና ንምዝዛም ክቡራት ተኸታተልቲ ኣርእስቲ ዜና ክንደግም። ኣብ ንኡስ ዞባ ሃይኮታን ኣገዳስነት ካድስትራዊ ምዝገባን ድሕነት ኣከባብን ዝምልከት ኣስተምህሮ ተዋሂቡ። ኣብ ንኡስ ዞባ ሓመልማሎ ዝቐረበ ምርኢት መጻሕፍቲ ኣብ ምኹስኳስ ባህሊ ንባብ ዓብዪ ኣስተዋጽኦ ከም ዝገብር ተሓቢሩ። ኣብ ንኡስ ዞባ ተሰነይ ኣብ ሃገራዊ መርመራ 8ይ ክፍሊ ልዑል ነጥቢ ንዘምፅኡ ተምሃሮ ሽልማት ታንፌዳ ተዓዲሉ። እስራኤልን ሊባኖስን ኣብ ዝመፅእ ሰሙን ሳልሳይ ዙርያ ቀጥታዊ ዝርርብ ኣብ ዋሽንግተን ከም ዘካይዳ ተቃሊሑ። ባይቶ ደሴት ታይዋን ንወታደራዊ ወፃኢታት ዝውዕል 24 ቢልዮን ዶላር ተወሳኺ ባጀት ኣፅዲቑ። ሰሜን ኮርያ ምስ ደቡብ ኮርያ ኣብ ዘደባባ ከባቢታት ናይ ነዊሕ ርሕቀት ከቢድ ብረታት ከም እትዋደድ ኣፍሊጣ። ክቡራት ተኸታተልቲ ሓፈሻዊ ዜና ኣብ ዝፍጸም

ኣምላኽ ዘፍሪ ሰጊምናን ዲና ንዘይምንባር መሪር ዘየብር ትማልን ዲና ስዋኣት ቀቢርና ትማል ዲና ከም ሓደ ኣብ ሓደ ቦታ ተቐሊርና ሕብሪ ዓሌት ቋንቋ ኸይበልና ሓመድ ክደብየና ቀባሮ እኳ ዘይፀዋዕና ነዘን ቱባ ብገድሊ ታሪኽና ዝኹሕሊ ወለዶ ዘይፈሊ ተፀውዩ ዘይበሊ በሎ ደዋይ ንበል ተጣሚትና ብዘይ ምኽንያት ከይዕዘር ግዜና እምበር ኣለዉ ሓደ ክልተ ብሕልሞም ዘይደቀሱ ነቲ ኣምራት ገድልና ዘነኣእሱ ንኸይትረኽ ቀዲሞም ዘህስሱ ብቐናና ቐንኦም ዝኽልሱ ምስ ሓለፍና ኸይመፁ ዘይክሰሱ ብሃፈስታ ዝጐይ ጊዜ የርክበና ኣሎ ነዘንቱ ከይሓለፍና ሎሚ ጊዜ ኸሎ ኣብዛ ዓለም ኣሎዶ ኸምዚ ናትና ዝዕለሎ ናይ ታሪኽና ውዕሎ ፍጹም ከምዚ ናትና ናይ ትማሊ መን ኣሎሞ ዝደግመሎሚ ብጄካ ፋርስ ኤርትራዊ ኵልዩ ኽሰምዓና ዝደሊ ዘሎ ካብ ጽባሕ ሎሚ ንሕሰበሉ ዅልና ብዕሊ ንሕስያ ዘይብሉ ጊዜ ኣሎ ዘላለ ነዘንቱ ነዘንቱ ሎሚ

ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታት መደባት ሞዛይክ ኢኹም ክትከታተሉ ፀኒሕኩም። ሕጂ ድማ ናብታ ናይ መወዳእታ ትሕዝቶ መደብና ዝኾነ ተኸታታሊት ፊልም ክብረት ኢና ክንሰግር መበል 55 ክፋላት ስዕቡ ክቐርበልና እዩ። ብሓባር ንከታተል።

0: ጠዋይ አንተ ከመይ ዝመሰሉ ሰብ ውርደተኛታት ሰበይ ምድያት አንቲ
1: ክብረት ጓሊ ክብረት ጓሊ በጃኽ በጃኽ ይቕረበሉሉ በጃኽ ይቕረበሉሉ እዛ ጓል እዚ ኩሉ ተደቢሩ ይቕረበሉለይ እናበለክቲ ክብረት ጓሊ
0: በጃኽኢለስመድሓደፉን
1: እስከዘመረ ግደፉንደፉንደፍና ሞ ሰብ ርኤ ክሎ
0: ክብረት ስስጋዕ ክንዚ ኣጨክኒ ወላዲት ኮ
1: ሓውቡን
0: እ
1: ንዓ ተቕረ ኢለላ ተቕረ ኢለላ እንተናቱ ግን
0: እሞ ስዶ እንታይ ደ ዝምልክተሉ እዚኣ ኣዲኽ እያ ወላዲት እያ ዝበደለቶ በደል ወ ይቕረበሉለይ ትብላ ከምቲ ዝበደለቶ ክምዶ ዲ ክምትል ዘለኪ

0: ስማጅኖም ከቢድ የቅሬታ ግበር ለይ ቤት እዚ ብዓባይ ሰብ ካባኺ ብዙሕ ክምሃር
1: ሰመረ ኩሉ ተዛሪብካ ይውዳእኒ ምስ ተዛረብናዮ ብናሕድጎ ሕጂ ከዓ እዛ ቆልዓ ተዛረብዎ እምበር እንታይ ኢና ክንከውን ሎሚ ካብዚ ገዛ ተጓሒፍና ሲናበ ኢና
2: እንታይ ኢና ሞ ክንብል ለምለም ከምዚ ወለድና ክምስሉ ከለዉ ሲ ብክብረት ገዲፋ ብሕምድጢ ዝብልዎ እዚ ከይመፅእ ኢና ከዓ ነዚ ቆልዓ ገፅ ኣይተሃብ እዮ ገፅ ክንኢ እዮ ኣብዘይ ባእስኹም ኣብዘይ ግርጭትኩም ከይትበፅሑ ንብለክ ዝነበርና ሰብ ለሚንኩም በዲልኩም ከ ብሓቂ በዲልኩም ኣደን ወደን ኢኹም ከዓ በዲልኩም ንስኽኺ ገፅ ክርኢ ካ ዘኽብላ ዝገብር ነ ንኣኹም ክትብል ዘይኮነትን እዙ ዕድሚኣ ሙሉእ ከርተት እናበለት ኣብዚ ብፅሓት ያ ተመስገን ምባል ፅቡቅ እንዲ ነይሩ
1: ሰምርሓው ሎሚ ናበ ኢና ክንኣቱ ኣባኹም ናብዝከ ክብረት ጓሌይ ከዓ ለዋሃዩ ንኣኹም ከዓ ልካዕ ከም ኣቦያ ትሪኦኩም ሰምርሓ ወይ ገጃኹም ሓደራኹም ሎም ፅምዓኩም እዮም ሎሚ ናበይ ከነብላኩም ሰምርሓ ወይ
2: ንሳ ዳ ብቀደማ እንዲ ኣለዋ ግን ምስ ወዲ ኾንኪ ኢዳ ሴርኩማ ንኩሉ ስድራ ቤት ከዓ ኣብዘይነገረት ኹም ክልተ ደንበ ኮይንና በቂ እጂ ካብ ዝኾነ ድሓን ንሳ ካብ ቀደማ ብቕባቆያ ብቐደሙ ንዓኻትኩም ክትብል ያ ካርተት ትብል ነራ እጂ ከዓ ድሓን ንዛረባ
1: ኣበይ ሞ ፈሊጠ ኢልኩም ልክማ ብሰብ ምርሓ ወይ እምበር ሓቅኹም በዲለ እያ እዛ ጓል በዲልና እያ ኢና ሕጂ ግን ይቕረ ትበለልና
2: ነዚ ቆልዓ ልክዕ ብክንዲቲ ዝበደልኩም መዓቐት ብክንዲ ወሪድኩም ይቕረበልና ክትዕቢት ዝጠቅም ነገር ኣይ
1: ንብል ሰመርሓ ወይ ንብል ንሱ ከዓ ሎሚ ሰቲ ኮይኑ እዩ ወይ ሎም ተትርእይዎ
2: ሎምዳ ናበይ ክኣቱ ናበይ ክኸብር ድሕር ማይ ኣባዓት ሰትዎ ኣይኢዳን እዩ ኣይኢዳን መዝኾነ ድሓን ኣነ ክኸይድ ሞኒ
1: ሰመርሓ ወ
2: ድሓን እኳ ዓብ ከም ዝተበፅሐ ሞ ናይ ትሕምቕ
1: ናይትሕምቕ
2: ከይደ በሊ ከይደ እዚ ኩሉ ሰብ ነዲፍክ ነዲፍ ክባርርክየስ ኣጅማልኩም እንታይ መክዓብስ እዩ ወልዓ ምስ ቆሰለት

0: ኣነ ኳ ሓወቦ እቲ ዘረባ ስለ ዝፀላዕኮ የበ ቀዳማይ እምበር እዩ ኣቀድሚ ክብረት ክዛረብ ስለዘይደለኹ በር ዝተገይሩ ዘሎ ነገር ቀሊል ነገር ኣይኮነ እቲ ወዲ ከዓ ሕጋዊ ሰነድ ከም ዘለዎ ከዓ ርኢና የበ ቀዳማይ ስለዚ እንታይ እዩ ዝብል ኣሎ ወይ ሚልዮን እዩ ምለስለይ ወይ ከዓ ነቲ ገዛ ሃቡን እዩ ኣረከቡን እዩ ዝብለና ዘሎ ሕጂ ንሕና እንታይ ንኹር
1: እንታ ሲራ ክወደይ እሞ እንታይ ኢናቱ ንገብሮ ኮይጠፊኢና ዘሎ እዚ ነገር ኮይኑ እንዲ ሕጂ እንታይ ፍታሕ ንርከብ እንታይ ፍታሕ ይገበር ኢና ከነና ዘለና
2: ባባ ሰመረ ብዛዕባ ሚልዮን ኳ ኢና ንዛረብ ዘለና እሞ ዋእልና ኸርተት ኢልና ኮ ሚልዮን ኣልዒልናዮ ኣይኮናን ጠሚትናዮ ንፈልጥ ኢና ንሱ ግን ብኸፉ ብዛዕባ ሚልዮን ክፀቐት ውዕል ኣሎ እንታይ ከም ትብሉ
1: ኣለኹምወናትካስፈልጥናሓእቲ
2: ፀገም ከዓ ናይ በዓል ሲራክ ንጓል ሓትና ይሃብዋ ትገዛ ክንብል ኣፍና ደም ክወፅ ከሎ ንስኹም ትፀቐቱ ነይሩ ንሄለኩም ካ ርኢኹም ሕጂ
1: ምግብ ስማዕ ሕጂ እንታይ ኢና ክንገብር ዘለና ዞም ደቂ እንታይ ይመስለኩም ህዲ ኢልካ ሕሳብ ዘድሊ ሓደ ግዜ ክልተ ግዜ ከይሓሰብካ ትወስዶ ስጉምቲ ናብ ጌጋ እዩ ዝወስደካ ንሕና ከዓ ስድራ ቤት ኮይና ኢና ትሽግር ኩሉ ብዓቕሊ ንሕዞ ዘለና እምበር ምስ ካልእ ጓና እንተዝኸዳ ካልእ እንዲ ነይሩ ሲራክ ንስኹም ከዓ እዚ ኩሉ ዓቕልካ እዚ ኩሉ ካልእ ትኽእሉ ካልእ ፀርኩም ትኸዱ ዳ እሞ ነዚ እንታይ ኢና ክገብር ኣንኳይደ ዝትብልዎ ዘለኹም ገንዘብሲ ሂወት ዝጠፊእና ዘ የለን
0: እዚ ሕና መጀ
1: ሕጂ ዳሓንዳሓንዘም ደቀ እንታይ ከም ንገብር ህዲ ኢልና ንሕሰብ እቲ ገንዘብ ምስኡ እንተሎ ፅቡቕ ሃባይ ኢልና ነቲ ሰብ ነቲ ዕርቡን ዝሃበ ሰብ ንህቦ ተዘይ ኮይኑ ግን ካልእ ፍታሕ ከኣነና ስድራ ቤት ኮይኑ
2: ዝግበር ዳኣ መዓት ብሕጂ ብሕጂ እዩ ዘሎ ዝግበር

0: gravity, no? Hay damage.
1: ¿Cómo te hago un taxi? ¿Vos qué haces? ¿La taxi mecánica?
0: No, no, no, no, no, no, no, no, no, no, no, no, no, no, no, no,
2: no,
1: no, no, no, no, no, no, no,
2: እዛ ሲረካውን እዚ ሰብኣይ ስርኤ ኣለካ ዶ ይከላኸለሉ በቃ
1: ባባሰመ ርቆምታት የብሉ በጃ ካለካ ኣብ ሓጢያት ከትት
2: ዋ ንሓንዶ በጃ ካብ ብዛዕባ ሚልዮን እዳዛረብና ኳ እዩ ንግደፎ ንግደፎ ጥራሕ ድብሎ ኣሎ
1: ኣታሱ ዳ መኸራዳዳእና ኢሉ እንታይ ደ ክብል ሞ ምስኪማ ይወሪዶ
2: ኖኖናትኩም ዕምቀት እያ ኣነ ኣብ ሞይት ደው ኢለ ክነግ
1: እንታኮይነ ኢልካ ክትነግራ
2: ነግራ ዝለዕ
1: ሕጂ ኣብዝና ደው ኢልካ ተጋቢልካ ነጊርካ እያ ሕጂ ክንታይ ክትደገነለ ኢካ ሱቅ ዘይትብል
2: እሞ ብዛዕባ ሚልዮን ስኳ ከምዘርብ
1: በዓልና ኣለናዮ ጉዳይና ስለ በዓልና ኣለና ሕጂ ከይትድውል ነጊራካ ኣለኹ
2: ድሓን ኣነ ምሻ ይዛረብኒ ጓልሓትነ ከይዳ ኣላ በዓላት
1: ድሓን በዓላ ተርክበሉ ሳ ንስኻ ግን ኣፍካ ኣክብ ሓራ
2: ግን ማራ ሸለል ትግብ ኣለኹም ጉዳ
1: ኣነ ማዓሲኻ ትስእል እዚ ባህሪ እዚ ማዓሲኻ ትገድፉ
3: ክብረተይ ኣነ ነልማዝ ሓፍተይ ንንገራ ኢለ የ ኣልማዝ ግን ሕጂ ኣኸይዳ ከይትስንብድ ቅድም ነረጋግፂ ኢለ ሓንሳብ ምፅናሕ ኢላትኒ
4: ክትነግራና ነርክን እምበር ተትነግራና ገለ መፍትሒ መሓሰብና ወይ ጠጠው መበልናዮ ሕጂ ግን ሸይጥዎ ተርዲኪ ርኢናዮ ኢና ኣነ ግን ንቲ ሰብኣይ ክኣምኖ ይከኣልኩን ንኣታ መብራህቱ መፅኡ ክዛረበ ንከሎ ሓሪቀ እዩ ተዛሪበ እዩ ነርካ እንዲ ኸሲራ
1: ንሕና ውንኮ ሰለን መሰርኣይና ኢና ኣሚና
4: ናቱ ፌርማ ደለዎ ናይ ቴድሮስ ፌርማ ደለዎ ሓደ ሚልዮን ወሲዱ ገዛ ሸይጥዎ ተትነግራና ነርክን ግን መፍትሒ መምፃእና ናይ ብሓቂ ኢኹም ተጋጊኽን
1: ቱለይት
3: ማዕፁ ድኩሉ ማዕፁ

0: tô vendo.
1: በደል ወድኽ ዶ ውዳይ? በደል ወድኽ ይውዳ? ወደይ ንዝገዛ ይሸጦን እዩ ካብ መን ተወሪዱ ኢልክ ዶ ትፍክር ነርኪ?
2: ክብረት ጓለይ እምበር ትማር ኩልፍ ኢልክ ነርክ ተትኾኒ እንታይ ንግበርና? እዚ ቆልዓ ከዓ ኩሉ ኣጋውሉ እንድ ትሪኦ ዘለኹ ሕጂ ብሕጊ ክረዋ ኣቢልና ክንሕዘ ኢና።
3: ናይ ምንታይ ሕጊ እዩ ዝኸ? ካልእ መገዲ የለ ንድ
2: ስቕበል ንስኺ ስቕበል
0: ድሓን ባባያ ካብ ዝገበሮ ላዕልታ ክይገበር
2: እንታይ ኮይኑ ደ ይገብር ሸጦ
3: ኣሸጦን
2: ስቕበል ይብለክ ኣለኹ ኣነ ፅባሕ ንግሆ ንኩሉና ጉሕፍ ከም ዘብለና ግን እርዳእ ንሎ
3: ኣይጉሕፈናን እዩ ንመን ርዩ መን ምስ ወለዶ ኣይጉሕፈናን እዩ
4: ብሓንባንባ ኣብ ሕጊ ዘብፅሕ ይብልና ካልእ መንገዲ ክፈትሖ ኢና
3: ማዕረኽ ንዶ ድሓር ከዓ ንሕና ንክንነብረሉ እዩ እምበር ንኽረብሓሉ መዓስ ሂቦሞ ከምኡ ጌርካ ይትሸቐል ባባ
2: ኣትረከ ክነብረሉ ክነብረሉ ርኦ እንድ ዘለኹ ኩሉ ኣጋውሉ
0: ኣቀኒ ኣነ ከዓ ንዓኻ ቤት ፍርዲ ጠጠው ይብለካ እስኻ ኣብ ቤት ፍርዲ ጠጠው ኣይትብልን ኢኻ እንተደልዩ ዝገዛ ውሰዱ መጨረሻ ክኾን ኣያክበ ካብኡ ዝኸፍ እንታይ የምፀመ እሲ
1: ባለን እዚ ገዛ ሸይጡዎ እዩ
3: ክብረት ጓሊ ገዛ ሸይጥን እዩ ሲራ ቀለባበል ኣሸጦን እዩ ክብረት ጓሊ ይቕረበሉሉ
1: ሸጦኣሸጦን እዩ ብጀካ ወዲኸ ሓቀኛ የለን ንሕና ኢና ሓሰውቱ
3: ቴድሮስ ሸጥካያ ዲኻ ትገዛ እታ እታ ቀለባበል
1: መልሰላ
3: ኣሸጦም
1: ሸይጥዎ ሓደ ሚልዮን ዕርቡን ተቐቢሉ ወድኺ ሓደ ሚልዮን
3: ቴድሮስ ሓቃድያ ገለባበል ቴድሮስ በጃኻ ቴድሮስ በጃኻ ገለበል ክብረት ጓል ኣይሸጦን እዩ
1: ንዓኽሎ ይበዲሉ ንዓና ግን ካብ ድብድለና ነዊሕ ንዓኸ ሕጂ ጉድ ገይሩኪ ንዓና ጉድ ካብ ዝገብረና ግን ነዊሕ ገይሩ ንሕና ክንሳቀ ከለና ንዓኸ ተረዳእኪን ማማ ሕጂ ባኸ ምስ በፅሐ ተረዲእኪ ኣባኸ ምስ በፅሐ ተረዲእኪ ንሕና ቐንዛ ግን ኣይተሰማዐክን ማማ
4: ቴድሮስ ኣነ ኣብ ቤት ፍርዲ እዚ ከይፈለጥ ክቕረ የለልካ ነራ ካብ ሕጂ ግን ባዕለይ ክተሓሓዘከ
1: ሕንቲ ከዓ መስ ርኣይ ጀጉነና ንብል ክንረአኢና ራዮም ዝያቶ ራዮም ተሄደ ክብለሉ ተሂደ ክብለሉ ከመይ ገይረ ክሓደ
4: ድላይ ክተዛሪብክኒ ክጃክለክ
1: ዘድልዮ ምስ ገበረ ዘድልየኒ እተተዛሪብኩ እንታይ ትርጉም ኣለዎ
4: መብዲ ሕማም
1: ከይትበፅሕ ብህወትና ቆቕትኢሎምና እዮም ዚኦም ሲራክ ብህወትና ቐትኢሎምና
4: ብተረድእ ንባ ኣነ ኮ ስድራኺ እዮም ኢለ ኩሉ ነገር ኳ የተፃዊረ ዮ እንታይ ድገበርኩ ሰብነ ኣብደይ ጉዳይ ትእትውኒ ኣነ ክሕልዎም ክንደደ ፈቲነ እዞም ገዛ እዚዩ ኣነ ስድራይ እንታይ እዮም ድደልዩ ዘለኹ ኸባና በጃኺለክ ኣነ ከይደ ኣለኹ
3: ከይፅዋዕኒ
5: ቀበል ስምዕ ንሕራ ረት ሓፍተይ በጃኺ

0: ሰላም ዓርከ
1: ዳሓንዶ
0: ዳሓንዶ
1: ከመይ
0: ፈሊጥካ ኣለካ ዲኻ
1: ዋወ
0: ደካ ሓውሴራ ከሰብኣይ ክብረት
1: ፈልጥ ከመይ መፅኻ
0: ቤላ ባሕተካ ኣሎ ከየም ኢኹም ሓሲብኩም ዛ ብሓሶት ምምስካር ገላ
1: ብሓሶት መስክረ ድያ
0: ስኹም
1: ንኸይፈለጥካ ዲኻ ዘር ብሓሶት ክምስክር ሪኢኻ ኒኻ ንዓይ ተመስከርኩ ኣነ ብሓቂ ኢ ድምስክር
0: ዓርኮም እንዲኻ ምስኦም እንዲ ከተምስ ዝርአ ከ
1: እማ ዓርኮም ስለዝኾንኩ ኣነስ ሓደ ክሓስብ ኣለኒ ሓደ ክኸውን ኣ ርእስና
0: ኣታ ወዲ ንዓይ ከም ሰክት ኢኹም ተሓስቡ ንምሽ ኣነ ከማ ካወደ ስመራ ብዛዕበኹ ኮ
1: እሞ ትኾንከ ክስመራ እንታይ እሞ ወደ ስመራ ትኾንከ
0: ንምንታይ ከም ትፅዋሱ ዘለኹ እቲ ገንዘብ ኮ ናይ ክብረት ጥራሕ ይመስለካ ሓራይ ናይ ሴራክ ናይ ኩሉ ስድራ ቤት ገንዘብ
1: ንኾንኳ ኮነ ጓዕሶ ድኹም ኮነ
0: እንታይ ከ ትብለ ኣለካ ሕጂ ኣይመስከርኩን
1: ንስኻ መርታይ ትብለ ኣለ
0: ኣይመስከርካ
1: ኣይመስከርኩን
0: ኣታኺድ ንዓይ ብዚ ንፁህ ገለይ ትኾነ ኣለይ ሓራይ ሓንቲ መዓልቲ ግን ዋጋኹም ክትረኽቦ ኢኹም
1: ይበደለና ዋግ ኸፍሎ ኣታ ክብረት ኢነ እምበር ንዓኸዳ ወዲ

0: ማማ ከመይ ሓገዝከ
1: ናበይ ዳልኪ ልውፅ ኣለኒ ብፅሕ ኢለ ክመፅ
2: ሕጂ ኸነ እንዳሴራክ ዲኸ
1: ኣይኮንኩን ግን እንታይ ድ ተኸድኩሙ
3: እንታ ኾንከና ዝገዛ ቴድሮስ ዕርቡን ከም ዘትሓዘሉ ዘይነገርክኒ
1: ማዓዝ ክነግረኪ ቀቅድሚ ምምፃእኩም ዶይኮንኩን ኣነስ ፈሊጠ
2: እንታይ መፅእኪ ዘይትፈልጢ እንታይ ዘይትፈልጢ ደኣ ንኮ ኸድኪ ኣነ ኣብ እግር ክብረት ፈፈው ክብል ከለኹ ኸ እንታይ ኾንክ ማማይልክ መፅእኪ ዘየለዓልክኒ
1: ቀዳማይ ነገር ኣነ ቀቅድሚ ምምፃእኩም እየ ፈሊጠ ካልኣይ ነገር ከዓ ወዲ ክምሻብ ልዕሊ ክነይሩ እንተኮይኑ ስ ዘየልዕለኪ
2: ወዲ ክምበኣር ኢልክኒ ንስኪ ከዓ ደድሕሪእን ወዲ ኺኢልክኒ

0: ኣነኮ ንስኺ ኣዴ
1: ገዲፋት ክትከይድ ከላ
0: የማናይን ፀጋማይን ጥወይ ኣባራርዮ እኳ ዕብየኩም
1: ምስ ዳንኤል ወዳይ
0: ዕብየ ኣምሂረ ኣብዚ ብፃሕ ኣብፅሕኪ ሕጂ ግን ወዲ ኽኢልክኒ ዋለይ ከም ዘይምኳን ክምበኣር ሕጂ በሊት
2: ኣንቲ ማማ እንታይ ዓይነት ዘረባ እያ ክትዛርቢ ዘለኺ ከምኡ እንዳበልክ ንዲ ክሻዲንከየ ዘለኺ ሕጂ ግን ማማ ንኩላትና ካብዚ ገዛ ግሒጡ ከውፃና እዩ ንስኻ ከዓ ምሳና ክምስስጎ ክፍለጥ እዩ
3: ድሓንሱስ ምስኮነ ንርክበሉ
2: ኣየ ማማ መዓስ ክተርክብሉ እቲ ብቐዳማይ መፂ ዝነበረ ሰብኣይ እንታይ ክገብር ዲ መፂ ገዛ ክገዝእ ዘይኮነ ንመፂ
3: ንስኩ እኳ ይኽኢልክና እምበር ንሕና ነቲ ሰብኣይ ርኢና የዲና ወይ ለከ
2: ኣንቲ ማማ እንታይ ዘረቡ እዩ ክትዛርብ ዘለኺ ንስኩ ዳ ኣደይ እምበር ይዕብኽኒ ኣብዚ ብፃሕ ኣብፅሕክኒ ስለምንታይ ክናይ ሕማቕ ዘረባ ትዛርብ ዘለኺ ወድኺ ዝገበሮ ጌጋስ ናባይ ትግልብጥ እዮ ኣነ እንታይ ገይረኪ ወድኺ
0: ንዓኽስ ሓወ ክዶ ይኮነ
2: ሓወይ ኣይኮነን ባ ሓወይ ኣይኮነን
0: ወይ ለከ ዘይወለድካይ ውላድስ እንተሓዘልካዮን ጋሓጥ ፅቡቅ

ገዛስ ናይ ብሓቂ የውህብካ እዩ ስድራ ቤትኩም ናይ ብሓቂ ፅቡቅ ገዛ ውሪሶምኩም

ካብቲልምዲ ክወፅእ ዲ ክወፅእ ዲና ዓብ ተፅብ ዓ ተፅብ ክወፅእ ኢና

ኩብራት ተዓዘብትና ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዛቕረብናልኩም ትሕዝቶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኺብኩም ክትኮኑ ተስፋ ንገብር። ምሳእላይ ኣማን ተኽለ ብምዃን ኢና ምሳኹም መፀኒሕና። ኣብዚ ቦታ ኮይንና ክንሰኣል ዘፍቀዱልና ሲቲ ፓርክ መዘናግዒ ማእከል ድማ ብስሜን ብስም ተዓዘብትን እናመስጎንኩ ምስተረፉ መደባት ኤሪቲቭ ኣገድፈኩም እየ ብወገነይ ብሮምሸት

0: ቀሊ ብዝሻይ መለኢለ ሕቡሁ ክምሰርሕማ ያ ከመፅእኒ ወሰለፍየት ብሩሽ ኣሰልፈኒ ግላ ፍራሽ ብልየኒ ኣነ የ ረቡ ምስሊ እየ ብኢሉ ማን ሓይ ስለ ዝወላቱ የዓለት ምስሊ እየ ላኪን እቲ ቃፃ
1: ማለናማ ኣተሰለትሽ ብ ኣነ ላኪን ኣርታዕኩ
0: ስማዓኒ ኣርታዕኩ መና ታብልዑ ወይ ተኣስቱ ወዲብደኒ ትትከረው ግል ፍራሽ ወይ ትበዝረ ዝብሎ ወሮ እንታት ማ እዘ ግ ሪሻይ ከፎ ኣሰለፍካው
1: መለ ኣነ ግሩሽ ይሃብኮ ይሰለፍኮ እብልሃ ላኪን ጎማ ተኩ ብለቀለይኩ
0: ምምክርትልተይበ
1: ከማ ዲማ መክረ ዲማ ብለ ኣዳም ሓቆሞተ ሞተ ከላስ ሓበት ኢለ ተሓዝዩ ብሉ ዋሕርቴን እንተሕወቡካ በዳመት እዘ ክምሰልሞተ ድየ ፍራሹ እንደሰለፍካ ኣዳም ተበለ ኣፉ በዲር ይዓለሽካ ወይ ኣንጎጌ ከቡቤሉ ኣባንተ ኣለ ምክርተ ወተ ሓርካ መስለኒ ገብ ተዚን የገፍለኢለ ተለ
0: ለላት እኩ ይቤልካ እግል መስለካ እሊ ርሻይ እግል ኢልሕቡ ዓሊ ያረይ በስ እቲ ዕላጃት በስ እደዋ ላዓል ወጥሓት ከርከር ብዙሕ ብየለ ኣቦ በስ ኣይ ማረበስ ክራፍዓ ምስሊ ወትካራ ላኪን ለመፃት ምስል ምዕሊት ምፅ እታ ደን ትብላ ለህለየካ ላኪን ኣነ በስ ምስልካ
1: ኣለየ
0: እቲ ሰበብ እሊ ደን እቲ ግል ትከረ ውግል ዝሰለፍ ይዓላ ኣሎ
1: እተ በጠርእ እተ በጠርእ ናማለ በላ ኣልኩም

ኣብ ዝሓለፈ መደብና ንኣመሰረርታ ኣሃዱ መጓዓዝያ ህዝባዊ ሓይልታት ኣብ ዝምልከት ትሕዝቶና እቲ በግማል ጥራይ ተወሲኑ ዝነበረ ምጓዓዝ ስንቂ ብትራክተራት ቀጺሉ መርሰደስ ዓይነተን መካይን ብምትእትታው ቀስ ብቐስ ክንቀሳቐስ ከም ጀመረ ምስ ምሕራር ከተማታት ቃሮራድ ናቕፋን ብዝሒ ወታደራዊ መካይን ብምምራኽን ቁፅሪ ተሽከርከርቲ ከም ዝዛየደ ምስ ዝርግሐ ቦታት ውድብ ድማ መጓዓዝያ ኣብ ሳሕል ከምኡውን ኣብ ፍልፍል ጨናፍር ብምኽባት ዝህቦ ኣገልግሎት ብኡ መጠን እናዓበየ ድሕሪ ምምፁ ኣብ 1978 ብዘጋጥመ እስትራቴጂያዊ ምዝላቕ ሳሕል ከም ደጀን ክኸውን ብምምራፁ ኩሉ ቦታታት ሳሕል ናብ ዕርዝታትን ትካላትን ስለ ዝተቐየረ ኣብ መመስራት ተሓደስቲ ቦታታት መጓዓዝያ ዝለዓለ እጃም ከም ዝነበሮ ርኢና። ኣብ ናይ ሎሚ መደብና ድማ መጓዓዝያ ድሕሪ ምዝላቕ ዝነበሮ ተራ ከመይ ይመስል ከም ዝነበረ ክንርኢና።

0: ግንባራትን ከም ኩሉ ትካላት ህዝባዊ ግንባር ብትሕዝቶ ኣወዳድባን ዓቕምን እናዓበየ ይመጽዩ። ኣብ ሜዳ ከም ዓራክ፣ ሓሊበት፣ ሂምቦል፣ ዓምበርበብ፣ ዓራርብ፣ ነቕፋን፣ ዛራን ኣብ ሱዳን ድማ መራፊትን ስዋኪንን ዝኣመሰሉ ዓበይቲ ጨናፍራት ብምኽፋት ንዅሉ ጠለባት ኣብ ምቕራብን ምጓዓዝን እጃሙ ኣበርኪቱ።
1: ሬቶ ቃልየን ወድጋን ቀይሕ መሬት ማኺመት መልክት ሩባኣ ቐብሪ ወእት ዒላ ፃዕዳ ተግ ካባታሃት ናይ ሽግለት ስትራተጂ ዓራር ሜዳኣታት ሓሊበት ኣሃ መስርሕ ቃልሲ ናይ ታሪክ ስፍራ ንኳዓት ዘረግህር ኣስመራ
0: ድሕሪ ምዝላቕ ጸላኢ ትንፋስ ሰውራን ምሕናቕ ሓደ ካብ ዝጥቀመሉ ዝነበረ ሜላ ቀጻሊ ደብዳብ ብምክያድ ብቐትሪ ተሽከርከርቲ ከምዘይንቀሳቐሳ ብምግባር መስመራት ህዝባዊ ግንባር ምዕጻዊ ነይሩ። ካብቲ ቐንዲ ዘተኰረሉ ድማ ብምሉእ እቲ ውድብ ዝጥቀመሉ ዝነበረ ብመገዲ ጐላጉል መራፊት ቶከር ዝሓልፍ መስመር ሳሕል ሱዳን ምሕናቕ እዩ ነይሩ። ነዚ ቐንዲ መስመር ምዕጻው ግን ንመራሕቲ መኻይን ኹን ነቲ ውድብ ኣየተሰናድበደን። ብተዓጻጻፍነት ሓደስቲ ጽርግያታት ብምህናጹ ምጓዓዝያ ካብ ስርሑ ትጐናደበን። ንዘይተሰዓርነት ሰውራ ዘንጸባርቑ ከም ኣይንምብርከኽን ብድሆን ዝኣመሰሉ ጽርግያታት ድማ ተኻኒጾም።
2: ቅድሚ ሻድሻይ ወራርውድ ካብ መራፊት መንገዲ ዓፂና እዩ ነይሩ። ኣብቲ ናይ ምዝላቕ ግዜ መንገዲ ዓፂና እዩ ነይሩ። እቲ ናይ ሻድሻይ ወራር ዋላ ቅድሚኡ እውን መንገዲ ቐሮ ዓፂና እዩ ነይሩ። ሱዳን ብኡ ዕድል ስለ ዝሃቦም ሕጂ ምንታይ ነዚ ግን ኣቐዲሙ ሓሲቦ ስለ ዝፀንሐ ትውድብ በዚ ናይ ጥሩቕሩቕ መንገዲ ከም ዝፅረግ ተገርና ዓራግ ዝኣቱ ኣብ መዓት ጉልበት ይፈሲሱ ናይ ብሓቂ መዓት ፃዕሪ ተኻይዱ መዓት ህንፃፃት እዩ ተሓንፂፁ በቶም መሃንድሳት ነዚ ኩሉ ዝተዘሊቑ መብራህቲ ኣጥፊኢኻ እዚ ኩሉ መንገዲ ስጋዕ ዓራግ ተንቆልቁል መብራህቲ ትውልዕኒ ኢኻ ነርካ መዓልዶም በቤት ብምልኡ ስለዝነበረ እቲ ብርሃን ባናታት ስለነበረ ባና እንተሪአን ትኩሳ ስለዝነበራ መብራህቲ ጥፊኻ ክትኸይድ ሓንቲ ማኪና ትሪያ ሕጂ ነቲ መብራህቲ እንታይ ንገብረሉ ላሜራ ከምዚ ከም ዝኸውን እቲ መብራህቲ ናብዚ ከም ዝኸውን ከምዘይወቅዕ ንዓኻ ከዓኒ ካብ ሜትሮን ፍረቓን ዘይሓልፍ ከም ዘርእካ ጭልብ ዝበለ ጌርካ ብላሜራ ገሮም ቶም ጋራጅ ምሂዞም ከም ዝነገበሩ ብከምኡ ትኸይድ ሽዑብቲ ናይ ዓራጋን ቆልቁል ምሰበልካ መብራህትካ ወሊዕኻ ናብቲ ጎቦታ ስለ ዘሎ ነቲ ደልየ ቦታታት ትበፅሖ
3: ናይ በዓል ጥሩቕሩቕ ሕጂ ሲ ኣይኮነን ከም ውድብ ኮንካ ክትሰርሐ ከምተን ዝለዕለ ሃገራት ኮንካ ክትሰርሐ ብጣዕሚ ሓያል ነገር እዩ። ከም ማካይን ከዓ መብራህቲ ክዕካ እዩ ትኽየድ ነይሩ። እዛ ዓቐበት ናይ ጥሩቕሩቕ 24 ሰዓት ማይ ጀልም እዩ ዝብል ጭቃ እዩ ኣብ ልዕሊ ጭቃ ምዃኑ ዓቐበት ትሪር እዩ ሕጂ ፀቢብ ፅርግያ ይውን ማለት ክልተ ማኪና ስከመሓላልፍ ደርጋ ኣይክእልኒ እዩ ብዝኾነ ብኡ መብራህቲ ትፊእካ ክየድ ነይሩ። ሕጂ ኣብቲ ገለገለ ዝፀገመ ቦታታት ከም ላምባሪና ቁልቁል ኣፍ ደፊእካ ቁሩ እምበር ክትመፀካ ከላታ ማኪናስ ከምዚ ሓደ ፀሊም ነገር ዝመፀካ ደሎ ኮይና ትስማዓካኒ ኮላ ሕጂ ትጥንቀቕ ስኻ ስውን ከምኡ ይርድኦ ቢባይ ተብል ኢኻ መብራህቲ ምልክት ኣይትገብር ኒኻ ክልቲኻ ደው ትብል ሽዑ ወሪድካ ቦታ ፅኒዕካ ከመይ ጌርካ ንዓ ትሕልፋ ወይ ሱ ንዓ ከመይ ጌር ሕልፈካ ተረዳዲእካ ትሓልፍ ማለት እዩ።

0: ሓደስቲ ጽርግያታት ተሃኒፆም ግን ኩሉ ብለይቲ ክኽየድ ነይርዎ። ከም ብድሆ፣ ጥቑሮ፣ ሕሽክብ፣ ሸንኮለት፣ ሓምድ በላይ ዝኣመሰሉ ጽርግያታት ኣሽንኳይዶ ብለይቲ እሞ ኸዓ መብራህቲ ጥፊእካ ክትጓዓዘሎም ይትረፍ፣ ብቐትሪ እኳ ዓይንኻ መሊእካ ክትርእዮም ዘድፍሩ ይነበሩን። ኣብቲ መድረኽ ግን እቶም ዝበለጹ ጽርግያታት ነይሮም ተተባህለ ዝጋነን ኣይኮነን። ንመራሕቲ መካይን ከዓ ብዘይዝኾነ ሽግርን ሓደጋን ለይቲ ለይቲ በዞም ጽርግያታት ምጓዓዝ ምድብ ስርሖም እዩ ነይሩ።
1: ብድሆ ኣብቲ መድረኽ ክትርኦ ከለኻ ነቲ ዝነበረ ኩነታት ናይ ሰውራና ኣዕዊትዎ እዩ። ብልክዕ ኣስታት ናይ 30 ገለን ኩርናዕ ኣለዎ።

0: ከምቲ ትብሎ ፀናሕኻዊ ነተን መካይን ንባዕለን ብቑዓት ኣብቲ እዋንቲ ምስቲ ስፔር ደይምንባር ከም ድላይካ ዘይትረክበሉ ፅገናታት ውን ንባዕሉ ኣኻልእ ስለ ዘይነበረ ንሰን ውን ኣይተኣማምናኻን እየን። ግን ድፍረት ጥራሕ እዩ ኩሉ በቲ ቆራፅነት ተወስዶ ናተይልካ ስለ ትሕዞ ንሱ ጥራሕ እዩ ድዕውተካ ብድሆ እዚ ኣብቲ መጀመርታ ተፀርገሉ ንባዕለ ያነ ፈቲነዮ መጀመርታ ግዜ ብታሕቲ ፈቲናዮ እቲ ፅርግያታት ኩሉ ኩርናዓት ታሽሙ ግን ብዙሕ ደሸግር ኣይነበረን። ናብ ሓንጎል ናይ ነብሰከፍ ክትሪኦ ከለካ ካባይ ጀሚርካ ብዙሕ ንስከፈሉ ይነበርናን ሓያል እዩ ነይሩ። ምዚ ሕጂ ክትሪኦ ከለካ ብድሆ ቀሊል ኣይኮነን። ኣብቲ እዋንቲ ግን ንሕና ብዝተዋሃበና ተወፋይነት ናህና ኢልና ጉቡእ ና ኢልና ስለንወስዶ ነበርና እንተዘይኮይኑ ሓያል እዩ እቲ ቦታ ከም ፈተኒ ወይ ክንፍትነ ከለና መጀመርታ ግዜ እምዋ እንታይ ሽም እዩ ብላዕሊ ብፍላይ ክትወርድ ከለካ ብዓንበር በብሲ ኣበይካ ተዓልባ ይርዳእካኒ ግን ብዙሕ ኣይግድሸካኒ ንባዕሉ እቲ ድፍረት ነይሩ ኣይፅግመናኒ ነይሩ ብድኾነ ይኹን መንገዲ ኣነ ኹን ዋላ ብፆተይ
1: እርግያታትና ኩሉ ግዜ ብልሽው እዩ ብልሽው ስለ ዝኾነ ምክንያቱ ንኩሉ ኣጣጢሕካ ክትከይድ ኣይትቕልኒ። ምክንያቱ ሓንቲ መኪና ወፊራ ሳብ ገራጅ ናይ ግድን ክትኣቱ ገለ ቕሓ ጉዲላ ክትኣቱ ምክንያቱ እቲ መስመር ብምሉኡ ሕማቕ ስለ ዝኾነ እዚ መስመራት እዚ ሕማቕ ከሎ ስለ ዝፈልጥ ግን ኣውቲሽታ ዝኾነ ይኹን እቲ ሕማቕ መገዲ ከመይ ገይሩ ዝሓልፎ መምኪኖ ከይትበላሸዎን ክሳብ ክንደይ ጥንቃቕ ኣሎ እተን ዝበላሸዋ እውን ብናይ ቴክኒክ ለይትን መዓልትን ሕጂ ኣብዚ ዝዝክር ብመካይን ብልሽዋት ከምዘን ከምዘን ኣለዋ ድሕሪ ትበሃላ ድሕሪ ኮይነን ለይቲ ሰብ ክድቅሱ የብሉን ተባሂሉ ዝሰርሐሉ እውን እዋናት ነይሩ ብደ ዕርፍቲ እዘን መካይን እዚአን ክሳብ ዝፅገና ዝሰርሑ ኣለኩም ዝበሃል ከም መደብ ዋሃቡ ነይሮም ፍሉያት ሰባት ኣዋፅኢካ እዘን መካይን እዚአን ቀልጢፈን ክመሓይሽ ወይ ድማ ክዝፅገናሉ ዝኽእላ መገድታት ከም መደብ ዋሃብ ነይሩ በዚ መሰረት እዚ እውን ዝሳለጥ ነይሩ ትስራሕ መስመራህና ከዓ ኣዝዩ ሕማቕ ብፍላይ ኣብ ግዜ ክራማት ማይ ዝሃርመሉ ቀልጢፍካ እውን ከምቲ ድለ ናይ ዶዘራት ኹን ናይ ጉልበት ዘደ ኮይኑ ናብ ሰከፍ እቲ ክፍታሕ ትኽእል ወይ ድማ ፅርግያ ክትፅጉነ ትኽእል ኩለን ኣሓዶታት ኣብ ከከባቢአን ዘላ ፅርግያ ክዕርያ ከም ዘለአን መደብ ውሃብ ብከምኡ መሰረት ጥራይ ዝፅገር ነይሩ እምበር ማሽናት ኣምፅኢካ ዝፅረ ከምዝና ኢሎም ኣይኮነ ትትረ ሕጂ በዓል ብደሎ በዓል ሕሽክብ ከምኡውን ንዓራርብ ክወስዶ እዚ ተኣዝዩ ተኣፋፊ መገዲ እዩ። እዚ መገዲ እዚ ሕጂ ሓንቲ መኪና ብፅዕነታ እውን ትፍል ናብዚ ቦታ ዝኸይ ንድሕሪ ኮይኑ ክንደያ ክትፅዕን ትኽእል እዚ ግምት እቲኻ ክዱ ትኽእሉ ዓይነይቲ መኪና ኸ ነዚ ክድይቦ ትኽእል ዓይነት ኣውቲሽቲ እዮም ነዚ ክኸድዎ ዝኽእሉ ተባሂሉ ተመሪፆም ኣብ በዓል ብድሆ ዝኸድሉ ሰባት ነይሮም። ኣብቲ መጀመርታ ብፍላይ ኩሉ ሰብ ሰብኦ ስለ ዝነበረ እዚኦም ፍሉጣት ኣውቲሽቲን ከምኡ ከዓ ነተን መካይን እውን ጥዕንአን ቁርብ ካብተን ካልኦ ዝሒሻ ተባሂሉ ዝስደዳ እዩ ነይሩ። እዚ ናይ መስመር ናይ ናቕፋ ዝነበረ ናሕራይ ከይተፀርቢ ከሎ እዚ ናይ መድሓኒት ተኽልካ ድእቱ መሓመድ ዲቤላይ ከሎ መሓመድ ዲቤላይ ተኣዝዩ ኣፀጋሚ ዝነበረ እዩ። መሓመድ ዲቤላይ ሲ ንድሕሪት ንቕልሚት እንዳበልካ ይስገር ነይሩ። ሕጂ እዚ ቦታ እዚ እውን ኣዝዩ ፀቢብ ስለዝነበረ ብዙሕ ሓደጋታት እውን ከምኡ ይጋጠሙ መገለገለ ስለዝነበረ ምስ ፍሬኖ ዘይምህላው ሓዲ መኪና ሒዛ ትካ ክትከይድ ስለ ትኽእል እዚ ሽግራት እዚ ኩሉ ግዜ ንመራሕቲ መካይን ሓደ ካብቲ መንክኢላ ናብ ዝኮደሎ መንክዕ ነዚ መኪና እዚኣ ክሕዛ ኣለዎ ኣብ ዓይነት ናይ መካይን እንዳተገብረ ወይ እንዳተመመየ ዝኽየድ ነይሩ። ስለዚ እቲ መስመራት ናይ ሜዳ ኩሉ ሰፊሕ ጣ ይኹን እምበር ኩሉ ዝተበላሸወ እዩ ስለዝነበረ ሕማቅ ቦታታት እዩ። ብዘራ ዓሰርተ ክድይብ ንገልጠም ክድይብ እዚ መስመራት እዚ ብምሉ እምኒ እንዳተሰገርካ ወይ ድማ እንዳተሸኸልካ እንዳዘይ ኮይንካ ኣይክየድን እዩ ነይሩ።

ንመራሕቲ መካይን ዘጋጥም ዝነበረ ዕንቅፋት በቶም ከበድቲ ጽርግያታትን ብለይትን ምጓዓዝ ጥራይ ኣይነበረን። ባህርያዊ ሽግራት እውን ቀንዲ ተጻባእዮም እዩ ነይሩ። ብፍላይ ኣብ ግዜ ክራማቱ ሓይዝ ስለ ዝመልኡን መብዝሕትኡ መንገድታት ድማ ሩባታትን ስንጭሮታትን እናሰንጠቕካ ይሕለፍ ምንባሩ እቲ ዝኸፍዕ ዕንቅፋት እዝዩ ነይሩ። እንተኾነ እዚ እውን ከም ኩሉ ሽግራት ተሰጊሩ መራሕቲ መካይን ከም ቀሊል ወሲዶም ኣብ ግዜ ጸገም ጭቃን ሕፃን ተባዒጦም ግድላት ምፍታሕ መካይኖም ኣብ ዝግባእ ቦትአ ናብ ምብጻሕ ከይተሓለሉ ሰሪሖም መኪና ተሸኺላትኒ ውሕጅ ዓጊቱኒ ኢሉ ደቂሱ ዝሓድር መራሕ መኪና ይትረአየን። ብዝገበረ ገይሩ ሽግሩ ምስ መጓዓዝቱ በዕሉ ክፈትሕ ነይርዎ። መራሕቲ መካይን ዝተውሃቦም ዕማም ንምፍጻም ምስ ምጸልማት እዮም ተቐዳዲሞም። ፀሓይ ዓራርቦ መካይን ካብታ ዕሽገናሉ ዝወዓላ ሰናጭሮን ኣግራብን መሰስ ይብላ። ሙሉእ ለይቲ ኣብ ጉዕዞ ይሓድራ። ኣብዚ ናይ ለይቲ ሰዓታት ድቃስ ዕረፍቲ ዝሕሰብ ኣይነበረን። ሓንቲ መኪና ኩሉ ጉዕዞኣ ብለይቲ ክትፍጽም ነይርዋ። ምኽንያቱ እንትርፎብ ግዜ ኩናት ብቐትሪ ምኻድ ኣደዳ ነፈርቲ ኩናት ዝገብር ስለ ዝነበረ ዘይሕሰብ እዩ ነይሩ። ኣብ ሜዳ ንመራሕቲ መካይን በንጻር ባህርያዊ ተፈጥሮ ብለይቲ ዩ ፀሓይ ዝበርቀሎም ዝነበረ

0: መብዛሕትኡ እቲ ናይ ለይቲ እንዲ ምንቅስቃስና ምስ ናይ ፀላዊ ኩነታት ናይ ቀትሪ ናይ ነፈርቲ ፀገም ስለ ዝነበረና ሰዓት 7 ምስ መስልካ ፅልግልግ ምስ በለ ትጅምር ዋላ ንበሎ ከመበገሲ ካብ ደጀን ትመፅእ ካብ ደጀን ከም መበገሲ ኮይኑ ንበሎ ካብ ሂምበል ንበሎ ካብ ሂምበል ተበጊስካ ሰዓት 7 6 ፍራቃ ተበጊስካ ናቕፋሲ ሰዓት 10 ኣቢልካ ታቱ ሰዓት 10 ኣቢልካ ኣራጊፍካ ውን ትኺልካ ንውሽጢ ናይ ድፋዕ ናይ መካይን ዋሕዲ ስለ ዝነበረ ነተን ኣብቲ ግንባር ዋላ ተመደባ መካይን ነይረን ግን ከም ሓገዝ ኩሉ ግዜ ካብቲ ደጀን ዝመፅእ ሓገዛት ናይተን መካይን ውን ክህሉ ከም መደብ ስለ ድተሓ ዝነበረ መጓዕእዝያ ተኺልካ ውን ንውሽጢ ድፋዕ ይኸታቱ ውን ጉንዲ ሕሽካ ታኣቱ ወይ ከዓ መግቢ ሕሽካ ታኣቱ ካልእ ናይ ውጓኣት ኩነታት ተልዩ ውን ንባዕሉ ኣቲኻ ውሽጢ ካታኣቱ ውሽጢ ኣቲኻ እተደኣ ውጋኣት ኣጋጣሚ ውጋእ ሃልዩ ኮይኑ እቶም ክሓልፉ ዝኽእሉ ይሓልፉን ዓራርብ ድዮም ዋላ ዚ ናይ በዓል ዓምርበብ ድዩ እቶም ዘይሓልፉ ውን ኣብቲ ግንባር ናይ ቀዳማይ ክስታይ ይግበረሎም ንስኻ ሕጂ ከይዕረፍካ ሙሉእ ለይቲ ሰዕ 7 ንበዓል ንበሎ ድሓን ብቀረባ ንበዓል ዓምብርበብ ሰዕ 7 ተኣቱ ናይ ንግሆ ሰዕ 7 ተበጊስካ ናይ ምሸት ንበሎ ካብ ሂምበልሲ ኣቲኻ ነቲ ደድልየካ ኣራጊፍካ ኣብ ውን ተኣዚዝካ ንውሽጢ ስለ ተኣቱ ኣብቲ ግንባር ውን ሓለፍቲ ናይ መጓዕእዝያ ስለ ዘለዉ ውሽጢ ኣቲኻ ኸ ንውጋኣት ንገለን ክሳይ ኣቢልካ ከሰዕ 7 ሓሊበት ትምለስ እዚ ንባዕሉ እንታይ ሽም እዩ እቲ ዝኸፈ ማለት ብትኽስ ናይ ውልቅኻ ተምፆ ሳዕብየ ናብቲ ውድብ ሓያል እዩ እዚ ከይመፅእ ኢልካ ትጥንቀቀሉ ብዙሕ ነገር ኣሎ ቁሩብ ኣብቲ ዕድላት ተረኸብካ ኣብቲ ናይ ቀትሪ ክትድቅስ ኢልካ ኢኻ ክትፍትን ስለዚ ናይ ለይቲ ግን ከም መደብ ስለትሕዛ ኣብ ድኾን ይኹን ናይ ትኻስ ጋጠመካ ኢኸም ኣጋጣሚ ግን ክትባረበረሉ ትኽእል መንገዲ ኢኻ ትምህዝ እምበር ኣጋጠሚ እቲ ናይ ትኽስ እንዳኸትካ ውን ትፈዝዝ ትኽእል ኢኻ ውርድ ኢልካ ግን ናይ ማይ ምሕፃብ ድዩ ካልእ ገለ ሲስተም ትፈጥር ኢኻ ክትከደሉ ትኽእል ክትቆፅለሉ ትኽእል ስለዚ ከምዚ እንዳገበርካ ንስኻ ነታ ተዋሃበትካ መደብ ክትዓምም ትፍትን እምበር ጋጠሚ እዚ ናይ ትኽስ ግን ብትኽስ ተጋጢሙ ብዙሕ ሓደጋ ተጓንፈ ኣነ ቅሩብ ሳየብለላ ነ
1: ሰዓ 6ዱሽተ ንማካይልካ ምዕሸግ ዝወፅእ እዚ ሕጂ ኣብ ምንታይ እዩ ኩናት ቁሩብ ኣብ ዝዓርፈሉ እዋን ሰዓ 6ዱሽተ ካብ ምዕሸግ ይወፅእ ሕጂ ኣብቲ ተዋህበካ ቦታ ኣብ ዓቃቢ ብረት ድዩ ኣብ ስን እንዳ ስንቅ ከድካ ድዩ ኣብ እንዳ ህንፃ ድዩ ሕርሻ ከድካ ኮታስ ክትፅዕን ትኸይድ ሕጂ ስጋዕ ሰዓ 8 ሰዓ 9 ኣብ ምፅዓን ኣለኻ ብድሕሪኡ ኢኻ ጉዕዞ ትጅምር ሕጂ ንናቕፋ ንድሕር ኮይንካ ሰዓት 10 ንድሕር ተበጊስካ ሲ ሰዓ 6ዱሽተ እዩ ድኸውን ስጋዕ ናቕፋ ትበፅሕ ምክንያቱ መገድስ ከምቲ ትፈልጦ እዩ ፅሩይ መገዲ ስለዘይነበረ ሙሉእ ለይቲ ኢኻ ትሓድር ን7 ኪሎ ሜትር ክትከይሲ ሎሚ 500 ኪሎ ሜትር ንምሳሌ ተሰነይሲ ኣብ ሓደ መዓልቲ ፈረቓን ንኣትዎ ኣለና ማለት እዩ ሽዑ ግን 7 ኪሎ ሜትር እዩ በዓል ሓስታት 30 ኪሎ ሜትር እዩ ነይሩ ነዚ ክትበፅሐ ግን ሙሉእ ለይቲ ሕድረ

ነይሩ። ሕጂ ትኸስ እንዳልካ ትኸዶ በዚሕ ከፍቲ እንዳሰምዓካ ትኸዶ ኣፍንጫኻ እንዳሰርሰርካ ህንጥቸው ትብል ወሪድካ ማይ ትሕፅብ ሓደ ሓደ ግዜ ሰለስተ እግራ ኣላሻሂ ሓደ ሓደ ግዜ ንዓኻ ትኩንኩመንዲ ሳይ ንገብር ኢና ኣብ ጥፍ ኩሉ ግዜ ስለምታኸ ማለት እዩ ንዓ ትኽኢልካ ትበራብር ማለት እዩ ትስሓቅ ትቃለስ ኣብኡ ሕልኮትታተተው ትቃለስ ኣብኡ። ምክንያቱ እዙ ክትበራብር ትደሊ ካልኣይ ነገርቲ ናይ ተጋደላይ ሂወት ብከምኡ ስለ ዝሓልፍ ከምዚ እናገበርካ ትኸይድ ኣብ ግዜ ኩነታት እንድሕር ኮይኑ ግን ሓደ ግዜ እዚ ናይ ሻድሻይ ወራር ዝነበረሉ ግዜ ዳርጋ ልዕሊ 30 ሰዓት ገፁ ይኸውን እዩ ተጓዓዝ ናይ ዝከርና ምክንያቱ ካብ ዛራ ንኩርዲባ ካብ ኩርዲባ ብኡ ጌርካ ንገበይ ፃዕዳ ብገበይ ፃዕዳ ቢልካ ንኣስማጥ ንሓልሓል ማለት እዩ። ሕጂ ብጣዕሚ ሓያል ነገር እዩ ዳርጋ ሲርሶ ሳብደ ትቋፃፅረሉ ደረጃ ዝበፅሓሉ ሰዓት ነይሩ ማለት እዩ ግዜ እ ሕጂ ትገርመካሲ ዋላ ድኻም ሃሉ ፃዕሪ ይሃሉ እምበር ኣነ ዋላ ኣብ ጉዕዞስ እንዳተጓዓዝና ንእግሪ መገድና እንዳኸድና ከለና ዋላ ድቃስ ከቢድናስ ተገንጠለህና ማኪና ተጎድኣና ሰብ ዳርጋ ኣይዝከረንን ብሰላም ንበፅሕ ነርና ማለት እዩ።

0: ኣብ ታሪክ መጓዓዝያ ካብ ኣእምሮ ብዙሓት ዝሃስስ መስመር ሳሕል ሱዳን እዩ። እዚ መስመር እዚ ካብቲ ግድነት ክኽየድ ዝነበሮ መጋቢ መስመር ህዝባዊ ግንባር ብምንባሩ ምንቅስቓስ መካይን ኣቋሪፁ ይፈልጥን። እንተኾነ እዚ መስመር እዚ እቲ ኣዝዩ ዝጸንከረን ንመራሕቲ መካይን ዝፈታትን ዝነበረን መስመር እዩ።
1: ሕጂ እዚ ሳጃ ከምቲ ዝበልናዮ ሓደ ዓብዪ ፀገማት ኣብቲ ባህሪ ተፃወቕታት ነይሩ። ንስኻ እንታይ እዩ እዚ ካብ ደጀን ንሱዳን ገጽካ ተኸደሉ እዋን ነይሩ? ከምዚ ዝበልኩኻ ኣብቲ ወታደራዊ ኩነታት ነፍሰ ከፍ ኣብቲ ግንባር ይፀንሕ። ኣብ ተዛማዲ ናይ ሰላም ኩናት ዝዓርፈሉ ከዓ ንሱዳን ከይድካይ ከዓ ምግቢ ከተምፅእ ትኸይድ ስንቂ ማለት እዩ ብሓፈሻ። ሕጂ ኣብዚ ናይ ሱዳን ናእትወሉ ነበርና ግዜ ከዓ እቲ ዝዓበ ፀገማት ድጓነፍ ነይሩ እዚ ሳጃ ዝበሃል። ሳጃ ንበሎ ቅድሚ ብክልተ መዳይና ንኸይድ ነርና፣ ብፍላይ በዚ ብብድሆ ጌርካ ብዓራ ጌርካ ብሓወልዕ ጌርካ ዓይተዋይ ጌርካ መራፊት ተኣትወሉ ብኡ ጌርካ ንተኮር ዝበሃል ኣሎ ንሱዳን ተኣትወሉ። እዚ እቲ ዝኸፈአ ናይ ባህሪ ነይርዎ ፀሓይ እዩ ደማ እቲ ፀሓይ ሳጃ ናይ 12 ሰዓት 15 ሰዓት ዝወስደና እዋን ነይሩ። ብፍላይ ኣብዚ ናይ በዓል ጥቓ ዓይተርባ ትበሃል ዓይተዋይ ትበሃል ቦታ ኣብኡ ኣብቲ ናይ መጀመርታ ግዜ ብ81 82 ዝብለካ ዘለኹ ድሕሪ ናይ ምዝላቅ ኩነታት ብኡ ገፅና ክሳ ክነብል ከለና ሳጃ ሙሉእ ለይቲ ሙሉእ መዓልቲ ንውዕለሉ እዋን ነይሩ። እዚ ክብለካ ከለኹ ግን እዚ ኩሉ ድኻም ከሎ ኣይርዳእናኒ ነይሩ ኣይፍለጠናኒ እዩ ከም ሓቂ እየ ዝብለካ። ሓደ ምትሕባር ነይሩ ብደረጃ መሳርዒ ኢና ንኸይድ ነርና። እዚ ደረጃ መሳርዒ ሕጂ ኩሉ እቲ ጉልበት ናይ ሓባርታ ሽም ኢና ንብድሆ ነርና ነቲ ንመፀና ባህሪ ዝፀገማት ሳጃ ዓበይቲ ጉናድ እዩ እዚ ቀላቢጦስ እዩ። ቀደም ኣብ ሓራ ክሳይ ተረኽበ ብድሕሪ እውን ቆሪፅካ ብዚ ናይ ደጀናት ዝነበረ ቦታታት ዓበይቲ ግራብ ኢካ ሕሽካ ትኸይድ። ነዚ ሳጃ እዚ ሕጂ ተሪኢልካ ኢካ ክሳይ ትግብር ተሪኢልካ ንሓንቲ መኪና በዝን በዝን ብክልተ ጎኒ ደድልያ ብክልተ ጎኒ ብመሳርዕ ክሳይ ጌርካ ብኡ እንዳበልካ ንሓንቲ መኪና ተውፅእ 8-9 መካይን ሓንሳብ 10 መካይን ብሓንሳብ ኢና ክሳይ ነውፅእ። ከምኡ ኢልና ምስ ከድና ናይ 5-6 ሰዓት ምስ ሰራሕና ከይድና ከዓ ከምኡ ትጋጠመና ሓሊፍና ከዓ ኣብ በዓል ከባቢ መራፊት ኣጋጠመና ከም ኢሉ ካብኡ ምስ ሓለፍና ወይ ኣብ በዓል ተኮር ኣጋጠመና ከምኡ ኢልና ስጋብ ሰዋኪን ንኣቱ ናይ 20 ሰዓት ሰሪሕና ንኣቱ 20 ሰዓት ክብለካ እዚ እውን ኣብ ሓደሓደ እዋን ክዛይድ ክእል ደውሑ ደው ኢና ኣለኹ። ከምዚ ዓይነት እዚ ሰሪሕካ ተኣቱ እቲ ሽግራት ዝክሎ ከምኡ ኢልካ ኣትኻ ዝኣተኸያ ቦታ ናይ ደጀን ሱዳን ኣብኡ ነቲ ተዋህበካ ናይቲ ሜዳ ኩነታት ስለ ትርዳእ ግዜ ትወስድ ኢኻ ኣይትዕርፍ ኢኻ ፅዒንካ ውን ከምእን ከም ንጓናፍካ ትፈልጥ ኢኻ ነቲ ዘለካ

0: ፀገማት ግን ስንቅን ገለን ጥራሕ ትማላ ዝፀባ ገለ መለ ትወሃብ ካብቲ ስንቂ ገለ መለ ከምኡ ጌርና ኣቲና ከዓኒ ዝያዳ ነቲ ተልእኮ ንፍፅም። ስለዚ ከምዚ ዓይነት ናይ ሳጃ ሓደ ፍሉይ ታሪክ ዘለዎ እዩ ንባዕሉ እቲ ሳጃ።
1: እቲ ቀንዲ ፅንኩር ዝነበረ መንጎ ተኮርን ኣብ መንጎ መራፊትን እዩ በዚ ክዝለቕ ኢልካ ዘይተሓስቦ እሞ ሎሚ መንገዲ ኮይኑ ፀንሓካ ፅባሕ ጎቦ ኮይኑ ፀንሓካ ሎሚ በዚኣ ዕድር ረኺበ ኢልካ መንገዲ ብኣ ክትሓልፍ ፅኒሕ ኢልካ ድሕሪ ምልስ ምስልካ ንፅባሒቱ መንገዲ ተቐይሩ ፀንሓካ። ሕጂ በቲ ሓንሳእ ክሳይ ዝወሰድካላ ታርጌት ግን እቶም ኣብኡ ብፍላይ ኣብኡ ንመላለስ ነበርና መንገዲ ስለ ዝወሰድናሉ ኣነ ሒዚያ ንበርኩ ሪዶታ ነይርዋ ማርቸደስ እያ ካብ ፀላእ ተሰልበት እያ 120 ኩንታል እያ ትስከም እሳ ንድሕር ፅሒሰ ኣለና ንብቅድሚ ንድሕር ከይደ ዳርጋ እስዕባን ኣለዋ ኢኻ ትብል ቁሊሕ እንተበልካ ከዓ ማኪና ኣይትርእን ኣበይ ዳ ተሪፋ እዛ ማኪና ኣበይ ኣለዋ እዘን ኮለኛ ድሕሪ ኣብኡ መሽካ ሳጃን ትንፋሶም ክመልቁ ይፀንሑካ መሊሶም ኣብኡ ብሳጃን ከም ዝብለካ መስሓቢ ነበረ እዚ ታኻ ትብሎ ሳጃታት ስለ ዝበርትዐ ነቲ ዕንጨይቲ ምስካም እውን ኣብ ገለ ድኻም ይመፅእ ሕጂ እሞኸ ጠጠው ድን ክብላ ኣይብላ እንታይ ዳ ንፅዓር ንቀለስ ቲሓንቲ እታ ውፅእ ዝበለት ቁሩብ ነቲኣ ትስሕባ እታ ውፅእ ዝበለት ሓንቲ ነቲኣ ትስሕባ ከምኡ እንዳለ እቲ መንገዲ ሕጂ ካብ ኩቱር ምምልላስ ቁሩብ ናይ ምንድግዳግ ዓይነት ክገብረና ጀሚሩ። ሕጂ ምስቲ ምስላ እንታይ ከዓ ረኺብና እዘን ኦራል ዝበሃላ ናይ ሶቪየት ከዓ እሳ ከዓ ናብ ካልእ ቦታታት እኳ ዘይኮነ ዝያዳ ናብታ ሩባ ናይ ተኮር ኣብኡ ዓብዪ ክስያ ተፃዊታታ እቲ ሩባ ናይ ስዋኪን ናይ ተኮርሲ ናይ ብሓቂ ዳርጋ 300 ሜትር ይኸውን ከምዚ ንጎኑ ክትስንጥቆ ንድሕር ኮንካ ላ 200 ሜትር ኣለ ገኒኡ ኣብገሊ ፅብብል ከምዚ እዩ። ሕጂ ኣብኡ ማይ ንድሕር ቁሩብ ፀኒሕዎ ተን ማርቸደሳት ምስ በላ ናብ መንጎኡ ሽምም ትብል ሓንቲ ተር ምስ በላ ከምዚአን ኮይና ኢና ትፀንሐን። ሕጂ እታ ሎሪ ተኣቱ እንታይካ ትብላ ኦራል ትመፅእ መመንጢላ ተውፅአን ምስ ትግተር እያ ፅዕነታ ውሑድ እያ ትፅዕን እምበር ንክትስሕብ ዓቕሚ ካልእ ነገር እያ እታ ኦራል ብከምዚ ዓይነት ኣብኡ ባህላኽ እሞ ጭቃ እናወስኩ እምኒ እንዳወሰኩለንዐአን በቲ ዘለለዎም ዕንጨይትታት እናእተዉ ምስአን ኣብኡ ጨፈቕበ ትብል ኣይትልለን ኢኻ መኒ ክሻ መኒ ሰብ ኣይተለልዮን ኢኻ ናብኡ ኣብቲ ናይ ፍላይ ሩባ ተኮር ዝፀንክረ መንገዲ ከም ሩባ ተኮር ኣይነበረን።

0: ብዘይካተን ካብ ሜዳን ሱዳን ኣብ ዝኣንፈተ መስመር ዝጓዓዛ ዝነበራ ንቁጠባዊ ንጥፈታት ንኸገልግላ ተባሂሉ ኣብ ውሽጢ ሱዳን ዝስርሓ መካይን እውን ነይረን እየን። እቲ ጉዕዞ ካብ ፖርት ሱዳን ንካርቱም ኮይኑ ኣብኡ ተመዲቦም ዝነበሩ ተጋደልቲ መራሕቲ መካይን ጉዕዞኦም ይኹን ኣወዳድቦኦም ልክዕ ከምቲ ናይ ሜዳ ብዘይ ዕረፍትን ብዘይ ዝኾነ ሓለፋን ምስራሕ እዩ ነይሩ።
1: ካብ ፖርት ሱዳን ንካርቱም ኢና ንኸድ ከም ሲቪል ኢና ኸባ ንግለፅ ነርና ፓቴንትና ከም ፍሉይ ክታይ ሽሙ ኮይኑ ነቲ ከባቢ ዘንፀባርቕ ኣብ ካልእ ቦታታት እውን ከም ሓፈሻዊ ነቲ ኣሰራርሓ ዕላማታት ነይርዎ። ሕጂ እዚ ካርቱም ክንመላለስ ከለና መብዛሕትኡ ትርክብና ምስ ስቢል እዩ ነይሩ። እዚ ዝነበረ ኩነታት ናይቲ ካልእ ተጋደልቲ ዋላ ነይሮም ኣብኡ ኣትዮም መናብሮም ከምዚኦም ገይሮም ኢልና ኣይ ድታልል መብዛሕትኡ ኣይነበረን ተጋዳላይ ብድኾነ ይኹን ከማን እቶም ኣብኡ ዝነበረ ዳርጋ ክልተ መሳርዕ ብጥርንፋት ነርና ካብዘን ጥርንፋት መሳርዕ ካባና ነቲ መናብሮ ዝነበረ ኣንፀባሪቆም ካባና ክሳይ ትገብሩ ሰባት ኣይነበሩ።
2: ተራ ናይ መራሕቲ መካይን ኣዝዩ ከቢድ እዩ። ምክንያቱ መራሕቲ መካይን ኣብቲ እዋንቲ ዝነበሩ ምስ ኣሰራርሖም ምስ ሓፈሻዊ ረዳድኦም ንክትዛረበሉ ኣዝዩ ናልባሻ ንክንቆልፆ ይኽእል ንኸውን። ምክንያቱ ኣብ ውሽጢ ኣነ ብዝን ዝዝሑ ኣብ ውሽጢ ሱዳን ነይረ ኣብ ውሽጢ ሱዳን ስለ ዝነበርኩ ከዓ ንሜዳ ዳኣትዋ ኮና ካብ ሱዳን ንካርቱም ዝመላለሳ መካይን ብዙሓት ነይረናና ኣብ ቦጣት ኹን ኣብ ካሶኒ እቲ ዝፅንከረ ከዓ እዚ መስመር እዚ እዩ ነይሩ። ብፍላይ ኣታዊታትና ንቅቢ ተባሂሉ ምስ ዝነበረ እናትሕዝቶ ንመስመር ሱዳን መኪና ኣርሜርኬ ነይረናና ካሶኒ ቦጣት እውን ነይረናና ኣብዚ ዝሕላፍ ዝነበረ እዋናት ኣዝዩ ፅንኩር እዩ። ምክንያቱ በዚ ስርዓት ኣብ ልዕልና ቁሩብ ሕማቅ ራእያታት ስለ ዝነበሩ ሓበሽ ከም ዶ እንዳበልካ እንዳተፀርፉ እንዳተሃርሙ እዮም ዝሓልፍዎ ነይሮም ትዋንቲ። ምክንያቱ ሓደ ሰብ እንዳሃርመካ እንዳኸባኸባ ዘይርብሕ ንሓደ ስኡልካ ክትህረም ሓደ ኣይትፃወሮን ኢኻ። ግን ዕላማ ስለ ዝነበረና ነብሲ ወከፍ ሰብካ መቲ ዕላሙ ዕንቅፋት መታን ከይፈጥር እቲ ዘጋጥሞ ኩነታት ተሰኪሙ ጥራይ ዝኸይድ ነይሩ። ነዚ ሽግራት እዚ ምናልባሽ ከምሽዑ ክተቕሶ ዝፀናሕ ክቡ ገለ ንሽግራት መፍትሒ ተባሂሉ ምስ መርሓት መሳርዕ ዝተሓዝ ገንዘብ ነይሩ እውን ከምኡ ገገሮም ከዓ ነቲ ስራሕ የቃልልዎ ነይሩ። እዚ ሕጂ ካብ ካርቱም ተበጊሶም ንቦር ሱዳን ኣብ ካልኣይ መዓልቲ ምናልባሽ ኣቱ ነይሮም ለይትን መዓልቲ ንኸዱ ነይሮም ዕርፍቲ ዘይብሉ ብትኽስ እንዳበሉ ተሓገዝቲ ዋላ ይሃልዎም ኣምርቶም ተሓገዝቶም ብቕዓት ስለ ዘይብሎም ገሊኦም ምናልባት ከብሪቦም ዘይክእሉ ሰባት ነይሮም ዝተሰብኡ እውን ነይሮም ብትኽስ ኣብቲ እዋንቲ ዝክሮም ኣነወዳሓትናይ ለይቲ ሓንቲ መኪና ጠጠው ኢላ ከላ ንኣ ኣትዋ ዝሰብ እዩ ካልኦት እውን ምልክዕ ከም በዓል ጀሪካን ተክለ ጀሪካን ዝበሃል ዝተሰብኡ ኣሎ።
1: ካብ ፖርት ሱዳን ድሕሪ ተበጊስና ኣብ በዓል ኣሮማ ዴርደብ ዝበሃል ኢና ንሓድር ዕጅብታ ዳሓደርና ኣላ ክብ ኢልና ኢና ንሓድር በረኻ እዩ ደረ ፅርግያ ውስን ኢልና ንሓድር ስልጠና ኢና ንማላ ስልጠና ጌርና ብሓባር ከምዚ ናይ ሜዳ ሓባር ክሳ ጌርካ እንዳስሓቅካ እንዳበልካን ሻሂቡ ነፍልሕ ካብኡ ጌርና ኣብ መገዲ ንጎሆ ተበጊስና ገዳርፍ ንኣቱ ገዳርፍ ንጎሆም ሰኣተና ብፅሕፈት ኣለና ናይ ገዳርፍ ንዓና ክሳይ ደብሉ ኣብኡ መናባብረና ፅቡቅ እንታይ ሽሙ የብሉልናዮ ምፅትና ኣብ ውዒልና ገለ ናይ ምሸት ተበጊስና ከዓ ካርቱም ንኣቱ መብዛሕትኡ ግን ኣብቲ በረኻ ንሓድሮ ይበዝሕ ኣብቲ በረኻ ክንሓድር ከለና ሕጂት መናባብረና ከም ናይ ሜዳ ኢና ንኸይድ ስልጠና ኣለና ብዓደስ ክሳይ ዝኾነ ተዓደስ እውን ነራ ያው ናይ ሱዳን ውስን እዋን እዩ እቲ ሕምልቲ ምስቲ ናይቲ ከባቢ ተብለሉ እምበር መብዛሕትኡ ተዓደስቲ ናይ ሜዳ መናባብረና ጌርና ኢና ንኸይድ ርና ካልእ ፍሉይ ክሳይ
3: ስራሕኩም መሻርፍ ገንዘብ ዝበሃል ኣብ መገዲ ክትውዕሉ ኣይዋሃበኩም ነሩ
1: ኣርባዕተ ጂንየ ዝበሃላ ነረናና ኣብታ መድረኻነ ዝፈልጠን እዘን ኣርባዕተ ጂንየ ካብ ፖርት ሱዳን ተበጊስካ ንካርቱም ሽሕን ገለመለን ኪሎ ሜትር ሰን ከዓ ሓደጋ ከይጓነፋኻ ገለ ኣብ እንታይ ሽሙ ንሻሂ ኢልካ ኣርባዕተ ጂንየን ካብኡ የለን በቲ መሻርፍ ናይቲ ከምቲ ናይ ሜዳ ኢና ንኸይድ ካልእ ዝበሃል ትሕዝቶ ብሓለፋ ኣብ ከተማ ሰፊርኩም ገለ ተባሂሉ ድዋሃብ ኣይነበረን።
0: ኣብ ግዜ ሻድሻይ ወራር ኣብ ሜዳ ይኹን ውሽ ሱዳን ዝነበሩ መራሕቲ መካይን ኣብ ርእሲ እቲ ዝነበሮም ፅንኩር ስራሕ ካልእ ዝፀንከረ ኩነታት እዩ ኣጋጢሞዎም። ነቲ ብለይቲ ዝጓዓዘሉ ዝነበሩ ኩነታት ከይተረፈ ጸላኢ ክቆጻጸሮ ፍቲኖ። ነቶም ኣብ ሱዳን ዝንቀሳቐሱ ዝነበሩ እውን ምስቲ ዝነበረ ዝምድና ሱዳንን ኢትዮጵያን እቲ መስመር ከም ዝዕጾተ ገይሩ። ግን ኣብዚ እውን ከይተሓለሉ ኩሉ ዘዋፅኦም ብልሓታት ተጠቒሞም ነቲ ፅንኩር ኩነታት ሰጊሮሞ።
4: ቅድሚ ሻልሳይ ወራር ምጅማሩ በቲ ዋና ፀሓፈ ናይቲ ግዜ ሰሚናር ካየድ ነይሩ። ፀላኢ ወታደራዊ ኮይናት ተወዲቦ ስነ ኣእምራዊ ኮይናት ኣትዩ ዘሎ ሕጂ ንዓና ንእምሮና ክሳብ ክገብር ዝኽእል ብዙሕ ነገር ብላዕሊ መብራህትታት ዝመስል ገለ ብሪምሪም ገለ ክድርብ እዩ ንሕና ክንጭንቕ የብልናን። እዚ ከዓ ነቲ መጓዓዝያና ምትዕንቓፍ ዝወሰዶ ስጉምቲ እዩ። ንሕና እውን ነዚ ነቒሕና ኣሎ ክንፅንሕ ከም ዘለና ካብቲ ዝሃቦ ሰሚናር ሓደ እዚ ነይሩ ማለት እዩ። ሕጂ ካብ ሓልሓል ሰራዊት ፅዒና እቲ ሻድሻይ ወራር እዩ ንኣፍጨዋይ ከይድና ንኣፍጨዋይ ክንከይድ ከለና ካብ በዓል ስማት ጀሚሩ እዚ ብላዕሊ ድርበምሽና ታለ ድመስል ነርካ እንዳ ወደቐብቀ ቅድሜና እዚአን ኒን ድመስላ እንዳ ደርባ ብፍላይ ብዛዓቐብ ሕሽክብ ዛዓቐብ ሕሽክብ ግደፍ ኣብኡ ተተኩሽካስ ብፀሓይ ክትከዶ ከለካ እውን ሕጂ ዝኾነ ሰብ ሓቂ ነይሩ ዝዘረባ ዝክብሎ እውን ኣይክእልን እዩ። ሕጂ እንዳተተኮሰካ ኣብኡ በፂሕና
5: ኣብፍላይ ኣብ ሻድሻይ ወራር ዝነበረ ሽግር ሱዳን ምስ ንመድ ተሰማሚዑ መንሃትሎ መንግስቱ መንገዲ ይዓፅወና ዳርጋ ምስቲ ከምቲ ዝብለካ ከምዝላቕ ብዙሕ ምስ መፃተን ማካይን

ሰዓል ምስ ወረዳ ካብ ከበሳን ሰዓል ምስ ወረዳ ብብዝሒ ስለ ዝነበራ እንታይ ሞ ብዝሒ እንዳ ኣብ ዘኮፍ ኩላ ኮይነን ገለ ስስርሓ ተባሂሉ ኣብ ሱዳን ኣትዋ ሓደ 30 ማኪና ዝኮና ማኪና ሪሞርኪ ኣትዋ ካብኡ ሰባት ንአን ዝስዕቡ ተጋደልቲ እውን ምስአኒ ኣትዉ ኣብዚ እንታይ መፅእ ኣብቲ መንጎ እዛ ናይ ሻድሻይ ወራር ትመፅእ ምንቅስቃስ ይፀበና ዳርጋ እክልና እውን ኣብ ሰዋኪን ጠጠው ከም ዝብል ገይርዎ ኣብ መራፊት እውን ጠጠው ከም ዝብል ገይርዎ ሕጂ ነዚ እክሊ እዚ ንድሕሪ ዘይንረክብ ኮይና ሽግር እውን ክፈጥረልና እዩ ሜዳ ቀለብ እዩ ቀሊል ኣይኮነ ስዓ 7ተ ኩንታል ኣብ ሓደ መክዘን 45,000 ናብ መራፊት ሓደ 78,000 ኣብ ሰዋኪን ዝተኣከበ እክሊ ነይሩ ነዚ ብምንታይ ዝለቕ ተባሂሉ በቲ ንፉዓት ነይሮም ኣብኡ ተዋሳእቲ ናብቲ ናይ ሱዳን ሰባት ብዝገበሩ ገይሮም መቸም ምስቶም ናይ ሱዳን ተሰማሚዖም ዕድል ከምፅዐን ገይሮምልና ሕጂ ብዘይ መብራህቲ ስጋዕ ክልተ ሰዓት ዝኣክል ትጎላኩን ፃዕዳ በታ ፃዕዳ ዝረግፃ ሰብ ንዓ እንዳጠመትካ ክልተ ሰዓት ዝኣክል መብራህቲ ከይ ብራህካ ትከይጥለይቲ ንኩሉ ማኪና መርቸደስ ፅዒነ ንኸታ ኣበይ ሽግር መፅ ሕጂ ናብ በዓል ተኮር ሩባ ተኮር ከዓ ብኸመይ ዘለቕ ኣብዚ ከዓ ፀገም ኮይኑ እቲ እኽሊ በተን ገሊአን ሕጂ ብብዙሕ ፃዕሪ ተሳሒበን ከምዚ ሓልፋ ተገይረን ናይ ሱዳን ብሙልአን መመሊቆን ኣይንቀሳቀሳይ ተባሂሉ ነይሩ ዝገበሩ ገይሮም ግን ሳላ መንፋዓት ናይ ብፆት ከምዚ ሓልፋ ገይሮምን ሓቢኦም መንገዲ ተኮረን ከምዝበፅሓ ገይሮምን ሩባ ተኮር ሕጂ ተን ፍርቀን ሰጊረን ተማዊቶም ኣስጊሮመን ካብ ሩባ ተኮር ተንገሊአን በዚ ተሪፈን ሕጂ ተንገሊአን ካብ ስዋኪን ፅዒነን ስጋዕ ትሩባ ተኮር ኣብዚ ይበፅሓ ተንገሊአን ሰጊረን ስለ ዝፀንሓ በዚ ኮይነን ፅዒነን ከዓ ንሜዳ ከምዝከዳ ተገይሩ ሕጂ ናብዚ እቲ ሓደ ከም መስተንክር ዝተረእየ ናይ ተገይሩ ክዝብሎ ዘይትኽእል ኣብ ዓለም ኢኖ ፍልስ እቲ ሽግር ዘይምህረካ ነገር የለን ጀነሬተር ኣምፅኦም ምህዞ ናይ መጓዓዝያ እዩዚ ጀነሬተር ኣብዚ ስግር እዚ ንበሎ ትሩባ ጀነሬተር ኣብዚ ኮይና ቱቡ ካብዚ ተዘርጊሑ ናበይ ይኸይድ ንሩባ ሰጊሩ ናብቲ ሓደ ስግር ይኸይድ ኣብቲ ስግር ትሩባ እዚ ውሕጂ ሓልፉ ዘለኩማይ ብልዕሊ እዩ ዘሎ እዚ እቲ ነዳዲ ካብዛ ቦጥ እዚኣ ተስሒቡ ኣብታ ማኪና እቲ ኣይመልእ ምክንያቱ ሽግር እዩ በቲ ልዕሊ ውሕጅ እውን ብኡ ገይሩ ነታ ማኪና ከም ዝመልእ ይገብሩ ማኪና ኣብ ሱዳን ምንቅስቃስ ኣይነበረናን ሓንቲ ንእሽተይ ማኪና ናይ ሓሙሳ ፍስቶ ትኸውን ኣብኡ ተወሲና ኣብኡ ንተሓፋሽ ድዋዊት እውን ናብ ሓቂ ፅቡቅ እዮም ተዋስኡ ነሮም ብጀሪካን ኹን ብታኒካ ኹን ብገለ ይኹን እናምፅኡ ኣብኡ ይእክቡልና ካብኡን ስዋኪን የምፅዎ ማኪና ዓባይ ፅዒና ኣብ ስዋኪን ካ ብፀልማት ከምዝብለ ካብ ተኮርቶ ብፅሖ እዚካብ ዝተገሊሉ ከዓ ናብታ ኒወይቲ ቦጥ ይኸይድ ብከምዚ ዓይነት ሻዝሻወራር ሽዑ እንታይ እቲ ፀገም ነይሩ እተን ናይ ኣሜሪካ ንብራ ታንኪ በንዚን ነንሰት እዮም ሕጂ በንዚን ስለዝኮነ ኣድላይ ስለዝኮነ ከዓ ብዘይ በንዚን ከዓ ንቀሳቀሳ ኣይክእላን እየ ንሳተን ሕጂ ነዚ ሽግር ተባሂሉ ክዝለቕ ኣለው ተባሂሉ ብዝከኣሉ መጠን መቸም እቲ ክፍሊ ናይ መጓዓዝያ ብዝከኣሉ ተቃሊሱ እዚ ሽግራት እዚ እውን ከምዚ ዝለቕ ኮይኑ ማለት እዩ

0: ክፍሊ መጓዓዝያ ህዝባዊ ግንባር ይኹን መራሕቲ መካይን ንሰራዊት ኣብ ምግልጋል ጥራይ ዝተሓፅሩ ይነበሩን ካብ 1984 ጀሚሩ ኣብ ህዝቢ ወሪዱ ንዝነበረ ደርቅን ምፍታሕ እኽሊ ረድኤት ኣብ ምምልላስን ህይወት ህዝቢ ኣብ ምድሓንን ዝገበርዎ ፃዕሪ ብቐሊሉ ዝረአ ይነበረን ሽዑ ሙሉእ ዓቕሚ ህዝባዊ ግንባር ኣብ ዝዕማም እዙ ተዋፊሩ ነይሩ እቲ ረድኤት ኣብ ተቐጻሊ ጸላኢ ዝቈጻጸሮ ቦታታት ከይተረፈ ክበጽሕ ስለ ዝነበሮ ነቲ ዘጋጥም ሓደጋ ግምት ከይሃቡ ኣብ ውሽጢ ድብያ ጸላኢ ከይተረፈ ብምእታው ህዝቦም ረድኦም
1: ልክዕ ዩ ናይ ባሓቂ ምዚ ሓድሽ ረድኤታት ዝግበር ዘሎ ብናይ ጥርቂ ተጠቂዑ ዘሎ ህዝብና መፍትሒ ንምዃን ብወገን መራሕቲ መኪና ዘይበሃል ፃዕርታት ይካየድ ከም ዘሎ ካብዚ ብምብጋስ ከማ ብወገንና እንድሕር ኮይኑ ማለት ካብ ደስታ ዝወፀ ደኺመ ኸይበለ ሙሉእ ለይቲ

ክጓዓዝ ይሓድር ብተወሳኺ ከማን ካልእ ዘለዎ ሰዓታት ካብ ትሕልፍ ናይ ክድቅሶ ዝግብኦ ከበርክት ከም ዘሎ እናገበረ ስጋዕ ሕጂ ቃልሶታቱ የካይድ ኣሎ። ብፍላይ እንድሕር ኮይኑ ኣብዚ ሳጃታት ፃዕቂ ድኻማት ዘለዎን ከምኡ ከማን ጎደጉድ ዓሚቑን በሪኹን ዘሎ ዝጓዓዞ ናይ መካይን መስበርትታት ብዙሕ ኣብቲ ናይ መጀመርታታት ይጋጥመና ነይሩ። ብፍላይ ምዝ ሕጂ ሓደሽቲ መካይን ዝተተካኣሉ እዋን እንድሕር ኮይኑ ግን ናይ ብሓቂ ክርአ እንድሕር ኮይኑ እቲ መስበርቲ

0: ናብ ወገና
1: ሓፈሻዊ ብዛዕባ ዝግበር ዘሎ ጉዕዞ ከዓ ልክዕ እዩ። ብብዙሕ ሰዓታት ኢና ንጓዓዝ ዘለና ማለት እዩ። ንሱ እንተደኣ ኮይኑ ልክዕ እቲ ጉዕዞና ዋላ ብሰንኪ ቁሩብቁሩብ ሓደ ናይ ነፋሪት እኳ እንተኾነ እቲ ጉዕዞና ዋላ ብለይቲ ድኣ ይኹን እምበር ርብሕ ዝበለ ሰዓት ማለት ክሳብ 13-14 ዝግመት ሰዓት በፂሐን ይመፅ ኣለዋ። ግን ማካይድና እዚ ኸማን ዝተፈላለየ ቦታ ኣባርካ ማለት እዩ እቲ ዝተፈላለየ ቦታ ዳርጋ ፅቡቅ ነተፈታተን የሳልጥ ኣለዋ። ነቲ ዝድለ እውን ደኺምና ከይበሉ መራሕቲ ማካይን ዋላ ማካይና ኸማን ክንደይ ሕፃን ገለ እዳኸዳ የብፃሓሎም ኣለዋ። ፅቡቅ ንጥፈታት ብጣዕሚ ይርአ ኣሎ።
2: ኣብነት ካብ መስመር ናይ ምዕራብ ተኸፊትሉ ዝነበረ ካብ በዓል ግርማይ ካኒ ምዕራብ ዝእቶ ዝነበረ ኩሉ ናይ ፀላእን ኣብ መንጎ ፀላእን ኣብ መንጎ እቲ ዝነበረ መስመራት እውን ኣዝዩ ሓደገኛ ስለ ዝነበረ እዚ መሰናኸላት እዚ ናይ ምሽካል ድዩ ናይ ፈንጂታት ድዩ ናይ ፀላኢ ጥራይ ዘይኮነ ፀላኢ ናይ ደርጊ እዚ ሓደ ካብቲ ጭቡጥ እዩ። ካልእ ግን ዝተፈላለየ ናይ ውድባት እውን ሓደ ካብቲ ዕንቅፋት ዝነበረና ጉዳይ እውን ስለዝኾነ እዚ ዕንቅፋታት እዚ ከሎ ኩሉ ስገር ክኣል ነይሩ ትዋንቲ ሕጂ እቲ ፀንከረ ቦታ ወይ ድማ እቲ ቦታ ትሲ ንዝኾነ ይኹን ሓደገኛታት ሓደጋ ክጋጥመካ ከም ዝኽእል ኢካ ፈሊጥካ ክትሰርሕ ነይሩ መን ኣነ ቅድሚት ክኸውን ኣለን ዝብል ኣነይ ቅድሚት ዝኾውን ኣነይ ቅድሚት ዝኸውን እዮም ዝብሉ። ምክንያቱ ተቐዳሚቲ ዝረኸበስ ነቲ ሰብ ክትረክብ ንሓደ ጥራይ ረኺባ ሰብ ክትብል ማለት እዩ። ካብ ከለሳና ሓይሽ እዳተባሃልካ እዩ መንኪና ምምራሕ ዝነበረ ንቅድሚት ምምራሕ ምክንያቱ ቲኣስ ጣሓሲስ ስለ ዝኾነ ነቲ ሓደጋ ቀዳማይ ሓደጋ እውን ሳተ ጋጥሞ ነይሩ። ሕጂ እዚ ኩነታት እዚ ስለዝነበረ ናይ ምዕራብ ኣዝዩ ተኣፋፊ ሕማቅ ኩነታት እውን ስለዝነበረ ምስ ኩነታት ናይ ፀላእዮ ዝወፍረሉ እውን መካይን በትን በትን ክተውፅአና ይትኽእልና ክሳብ ኣብ ትሕቲ መሬት ደፊኖም ዝወፅሉ ወይ ድማ ደፊኖምን ዝእለይሉ እዋናት እውን ነይሩ።
3: መራሕቲ መካይን ከም ኩሉ ተጋዳላይ ተዋፊሮምሉን ዝነበሩ ዕማም ንምፍጻም ወትሩ ድልዋት እዮም ነይሮም። ኣብ ትሕቲ ጽንኩር ወተሃደራዊ ኩነታት ሰራዊትን ዕጥቅን ጽዒኖም ኣብ ኩናት ይኣትዉ፣ ካብ ኩናት ውግኣትን ንብረትን ድማ የውፁ። ኣብ ከምዚ ህሞት ብመስዋእቲ ዝሓለፉን ዝሰንከሉን ኣዝዮም ብዙሓት እዮም።
4: መስዋእቲ ደኣ መሊእ ዝጋጠም ነይሩ ናይ መጓዓዝያ ኣባላት ብዙሓት እዮም ከዓ ንተሰው እዮም ብዙሓት ናይ ነፈርቲ መብዛሕትኡ እዚ ናይ ድሕሪ መስመር እዩ። ኣብዚ ድሕሪ መስመር ንኸደሉ ነበርና ሓደ ናይ ፀላኢ እዞም ቀኝ ዝበሃሉ ነይሮም ኮንፍሉ መደብ ሒዞም ነዚ መስመር ኒሕና ንጥቀመሉ ፅርግያታት ፈንጂታት ዝገብሩ ነይሮም። ገፊሕ ስለ ዝኾነ ናይ ድሕሪ መስመር ከዓኒ ወላ ኣብዚኣ ገይሮም በቲ ሓለዋ ከለዉ ናህና ሰራዊት ከም ገለ ምዝምግዓት ነይሩ። ኣብዚ ሕጂ ብዙሓት ተሰውኡ ፀትና ኣለዉ ናይ ኣባላት መጓዓዝያ ሓደ በዓል ኣኢሎም ባይራ ጋብር ዝበሃሉ ኹም በዓል ኣነንያ ዝበሃሉ ብዙሓት እዮም። ኣብ ድሕሪ መስመር ዝክሮም ስለ ዘይክእል ከም ኣምነት እየ ዝብለካ እዚኣቶም ኣብ ናይ ፈንጂ ብዙሕ ድጓነፈና ነይሩ ዘይስውኡ ውን ነተን መካይን ዕንወት ጥራሕ ክሳ ገይረን ኣብቶም ኣባላት ድሓን ዝወፁ ውን ነይሮምና። ብፍላይ ግን ናይ ኣኢሎም ባይራ ጋብር ዝብሎ ፃኢና ክሳዮ ከማ ናይ ተረክበን ሓያል ኣብ ዳሓር ኣብ ብርቱዕ ኣብ ከውሒ ዓይነት እየን ዝገብርኦ ኣብቲ ፅርግያ ወይ ንባዕሉ ክሳነንበይኑ ክሳይ ኣለዎ እንዲ ተሪር እንድሕሪ ኮይኑ ኣይ ነታ መኪና ኮን ዋላ ኣብኡ ዘሎ ሰብሲ ዳርጋ ኣብ ክሳራ ክሳይ ይገብረልካ እዩ ኣብ ገለገለ ምሳሃታሃታያን ቅርቡ ስታይሽ ፎኪስቲ ኮይኑ ነትሮታ ጥራሕ ክሳይ ገይረን ዘብላ ስለዚ ብዚ ናይ ፈንጂ ብፍላይ ኣብዚ ናይ ድሕሪ መስመር ብዙሕ ኢና ከሲርና ብኣባላት ናይ መጓዓዝያ መስዋእቲ
5: ካብ በዓል ዓዲ ሃኪም ካብ መረብ ሽላሎ ሓደ መብዛሕትኡ መብራህቲ ጥፊቃ ትኸዶ እዩ። ካልኣይ ነገር ከዓ ናይ ድብያን ናይ ፈንጅን ቦታታት እዩ። ከም ኣብነት ዛብ ናይ ቤት መክሰውራ ቆልዑ ብዙሕ ሽግር ከም ዘጋጠሞም እውን ዝኾነ እዋን ግለፅ እዩ። ሕጂ ተን ማካይን ኣብኡ ስለ ዝንቀሳቀሳውን ብዙሓት ብፈንጂ ከምኡ ኢሎም እግሮም ተቆርፁ ኣብኡ ተሰብኡ ኣለዉ። እግሮም ዝቆርፁ ከም በዓል ወዲ ቤት ሮስ ኣለዉ፣ ከም በዓል ሃብቲ ክኤል ቀሺ ኣለዉ፣ ከም በዓል أمانئ الحيل أبا

0: ብድሮን ተቆርፁ ብፈንጂ ተቆርፁ ተሰውኡ ከዓ ከም በዓል ኣለም ባይላ ጋብሪኩለካ ፀናሕኩ ከም በዓል ኣነንያ ድበሃሉ ክያር ንብሎ ዋ ከም በዓል ክያር ንብሎ ከም በዓል ላሽመላሽ ወድንባይ ንብሎም ተሰውኡ ከዓ ኣለዉ ሕጂ ንክበሉ ክዝክሮ ስለ ዘይከኣል ሓደሓደ ክጠቅስ ስለ ዝደለኸ እዮ እምበር ብዙሕ ሽግራት እዩ ነይሩ ሰጋእ መጋእ ድበሃል ነገር የለን እቲ ተዋበካ መምርሒ ኣብ ቦትኡ ክተብፅሐ ኣለካ ካብ መስዋእቲ ዝኾነ ተጋዳላይ ድሕር ስለዘይብል እምበሺ እንትደይ ተዓዊትካሉ ነቲ ነገር ጥራይኻ ዘይትሕጎስ እምበር ክሳይ ስለዝሰሓተካ ድብያ ኣለዎ ስለዝተባሃለ በዓል ሃይለ ሳእላይ ብቅዱስ ማሊ ኣብዚ ተሃሪሞም እሞነ ፅባሕ ከዓ ሕጂ ንዓና ክደግመናይ ድብልዎ ክሳይ እንደይ ጀጋኑ ጠፍኦም ተሃሪሞም ኣብኡ ትሰው እዮም ሕጂ ንዓይ እውን ፅባሕ ከምኣያ ድበሃል ነገር የለን በዚ ሓደ ጎማ ተሃሪሙ ከሎ በዚ ድዳሓነ ምራሕ ማኪና ነይሮም ብዙሓት ሕጂ ትምእሎም በዚ ተሃሪመስ ፅባሕ ካዓ ዝተደገመነታ ክገብር እየ ዝበለ የለን እቲ ጉዕዞሲ እንድሕር ማካይን ጠጠው ኢለን እንድሕር ኣብ ድፋዕ ደሎ ሰብ ፀላኢ መፅኡ ክሳ ከይገብረኒ ዝብል ስጋኣት ሕዲር ድኣት ቃልሲ ክቅፅል ስለ ዘይክእል ቅቡል እዩ ነይሩ ቀትሪ ተበገስ እንድሕር ተባሂልካ ክትብገስ ኣለካ ምሽ ተበገስ ተባሂልካ ናትካ ክሳይ እውን ሕጂ ስማይ ፅምኢ ተወዲኦም ህሉ እዮም ሕጂ ስምግቢ ከምዚ ኮይኖም ህሉ እዮም ዝክሉ ኩናት ክሳይ እንዳተካየዱ ከሎ ኢልካ ተኣትወሉ ነገር ኣሎ
1: ተፈንጂ ከምኡ ኣብ ጉዕዞ ሕጂ መገዲ ባርካ ክኾን ከሎ እዚ ንምዕራብ ፈንጂ እጋሮም ተቆርፁ ነይሮም ሓያለ ውን ተሰውኡን ኣለዉ ብፍሉይነት ካብ ዓይነይ ዘይትኸይድ ሓደ ብፃይ ውሕጅ ኣብ መንገዲ ረኪብዎ ማኪና ተሸኺላ እታ ማኪና ሕጂ ድሓን ኢሎ ሞ ንክድሕን እስኻ ውፅእ እምበሪ እዛ ማኪና ሕጂ ኣይትወፅእን እያ ነብስኻ ድሕን ኢሎሞ ወፅዩ ደገ ካላሽን ረሲዕዋ ኣብታ ማኪና ረሲዕዋ ካላሽን ንዓታ ንዓ እንዳልካ እናኸደ ክምፃእ ካላሽነ ማኪና እያ ዘላ ክምፃ ድቕድቕ ይብል ሓድሽ ውሕጅ ሒዙ መፅዕር ስታ ካላሽን እቲ ኣነ ዝብል ጎበዝን ኣነ ዝብል ኣውቲስታን ካብቶም ብፅትና ዝነበሩ ማለት እዩ ናይ ብሓቂ እዚ ዝሓልፍ ከም ሓዘን ተሰማዕትኒ መዓልቲ ካብኣ ንላዕሊ የላን ካላሽን ውድብ ናይ ውድብ ታሽሙ ካላሽን ከድሕን ክብል ሂወቱ ምስኣ ተሰውኡ ይኮይ እዚ ናይ ፈንጂ ብዙሓት እዮም ተሰውኡ ብዙሓት ኣለዉ እጋሮም ተቁርፂ እውን ትሪእዎም ኣለኹም ብዙሓት እዮም
2: ኣብ ሶራ ኩሉ ምንቅስቃስ ተሽከርከርቲ ብኣዝዩ ተኣፋፍን ዘይምችእ መገዲ ዝካየድን ሓለኽልኽ ዝመልኦን ስራሕ እኳ እንተነበረ ብሰንኪ ድኻምን ሸለልትነትን መራሕቲ መካይን ዝተፈፀመ ሓደጋን ዘጋጠመ ክሳራን ነይሩ ክበሃል ኣይከኣለን
1: እቲ ብሓቂ ዘገርመኒ ናነ ምዝ ናይ ሎሚ ክሪኦ ከለኹ መስቲ እማ ጥራይ ጎልጎል ከምዚ ዓይነት ዕንወትን ከምዚ ዓይነት ክሳራን ክትሪኦ ከለኹ ኣብዚ እዋን እዚ ምልስ ኢልካ ናብቲ እዋን እቲ ክትሪኦ ከለካ ማኪና ፀዲፋ ማኪና ፅዕነት ከምዚ ኮይኑ ንክትሰምዕ ከም ሕልሚ እዩ ቆፀራእተን ማኪና ሓንቲ ማኪና ናብ ምናልባት ኣብ ጥሩቕሩቕ መንገዲ ናብኡ ከም ገለ ሸተት ኢላ ኢና ንርኢ እምበሪ ማኪና ፀዲፋትና ኣብ ጉዕዞስ ማኪና ፀዲፋ ዝብል ኣብ ሰውራ ዳርጋ ኣይተረኣየኒ ይክብለካ ተባ ኣብ ምስታ መዝላቕ ኣብ 78 ሓደ ክልተ ማኪና ምስቲ ዝነበረሃተሃታ ኣብኡ ርኢና ኢና ካልእ ዝብለካ ኩሉ ብጥንቃቕን ዝኩሉ ድኻማት ምስ ዝኩሉ ፃዕሪ ኣውቲስታ ናይ ብሓቂ ውፍያት ኣውቲስታታት ስለ ዝነበሩ እሞ ጥንቃቐ ከዓ እታ ማኪና ድማ ልክዕ ከም ሂወቱ ገይሩ ስለ ዝርያ ጉድኣት ናብ ማኪና ማኪናስ ኣውቲስታ ጥቃስ ወሲድዎ ፀዲፉ ወይ ደኺሙ ከምዚ ኮይንዎ ዝብል ኣይነበረን ናይ ጥንቃቐ እተሓዛ ማኪና ውን ነይሩ እንታይ የድልያ ታ ማኪና ውን ቀትሪ ስለ ዝርዳእ እንድሕሪ ሓደ ነገር ትስምዖ ኣለያ ሓቢሩ ዝኽእሉ በዕሉ ይገብራ ዘይክእሎ ተኮይኑ ነቶም ጋራጃት ሓቢሩ ቅድሚ ምንቃላ ኣብ መሓይሽ ስለዝወፅእ ማኪና ፀዲፋ ዝኩሉ ፀልማት እናኸድና ዝኩሉ ድፍዓት እናኸድና ዝኩሉ መብራህቲ ከም ዝብለካ ሓደሓደ እዋን ፃዕዳ ነፀላ ኣብ ቅድሜና ጌርና ንኸደሉ እዋናት ነይሩ ፃዕዳ ነፀላ ንኸደሉ እዋናት ነይሩ ሓደጋ ዝበሃል ኣይርእየና ማኪና እታ ነፀላ ሕጂ ብቅድሜኻ እንታይ ትገብራ ፃዕዳ ሰብ ሒዝዋ ኸይድ ብቅድሜኻ ንዑ እንዳርኢኻ ታሽሙ ትኸይድ
2: ተራ መራሕቲ መካይንን ተራ ክፍሊ መጓዓዝያን በዚ ዝተጠቕሰ ዝውዳእ ኣይኮነን። ኣብ ሶራ ርእሱ ዝኽኣለ ዓብዪ ታሪክ ስለ ዘለዎ ብዘይካዚ ግን ኩለን መካይን ህዝባዊ ግንባር ንኽንቀሳቐሳ ከም ቀንዲ ረቑሒ ዝገልገለ ጋራጅ ነይሩ። ብዛዕባ እዚ ኣብ ዝቕፅል መደና

መደብ ናትራ ናብ ሰሙን እዚ ኮርሶ መኪናን ሞተር ሳይክልን ከም ዓውዲ ስፖርት ኣብ ኤርትራ ነነዊሕ ዓመታት ታሪክ ኣውፂሩ ዘሎ ፍቱው ስፖርት እዩ። ፌደሬሽን ቅድድም መኪናን ሞተር ሳይክልን ከዓ ኣብ ዝተፈላለየ ኣጋጣሚታት ውድድር ሰሪዑ መደባቱ ከሰላሰል ፀኒሑሎ። ኣብዚ ውድድር እዚ ኣስማት ክልተ ደቂ ኣንስትዮ ተቀዳደምቲ ክስመ ሰሚዕና ንኸውን ኢና። ንኡስ መደብ ዘዋረት ካሜራ እዚ ሰሙን እዚ እምበኣር ንተቀዳደምቲ ኮርሶ መኪና ሲና በረኸትን ቤተልሄም ፍፁምን ሒዛትልናያ ክትቀርብ። ፊልምታት ናይ መወዳእታ መልክዖም ሒዞም ክንዕዘብን ከለና ኣብ ገለ ስራሕ ኣርትዖት፣ ኣብ ገለ ኩርናዕ ፅባቐን ብርሃን ስእልን፣ ኣብ ገሊኡ ፈጠራውነት እቲ ዛንታታት፣ ኣብ ገለ ድማ ንሜላ ኣወሳስኣ ተዋሳእቲ ነድንቕ። መብዛሕትኡ እቲ ዕዮ በቶም ኣብ ስክሪን ዘይቀርቡ ድሕሪ መጋረጃ ኮይኖም ንፅባቐ እታ ስራሕ ዝዓዩ ክኢላታት ዝዓምዎ ስራሕ እዩ። ስለዚ ድሕሪ መጋረጃ ኮይኖም ንናይ መወዳእታ ፅባቐ ፊልምታት ዝሰርሑ ሰብ ሞያ ዝዓይዎ ዕዮ ኣብ ንኡስ መደብና ዓለም ስነጥበብ ዝቐርብ ትሕዝቶ መደብ እዩ። ንኡስ መደብ ፍኖተ ህይወት ናይ ዝሰሙን እዚ ንገዲም ተጋዳላይ በረኸት ወልደ ሚካኤል ክኢላ ካሊብሪ ማለት ምስራሕ ሰብ ሰርሖ መሓውር ስንኩላን ክተላልየና እያ። ኣብ 1977 ተሰሊፉ ነዊሕ ከይፀንሐ ስንክልና ዘጋጠሞ ተጋዳላይ በረኸት ኣብ ፖርት ሱዳን ንሕክምና ኣብ ዝኸደሉ እዩ ሞያ ካሊብሪ ተማሂሩ። ብዘካዚ ኣብዚ እዋን እዚ ስንኩላን ዝግልገሉለን መካይን ከምኡውን ዓረብያ ንዓኦም ብዝጥዕም መንገዲ ሰኒዑ የቐርብ። ተመክሮ ህይወት ተጋዳላይ በረኸት ኣብ ንኡስ መደብ ፍኖተ ህይወት ክቐርብ እዩ። ተኸታታሊት ድራማ ሳውን 15 ክፋል ፋኒ ክሊፕ ከምኡውን ዝተፈላለዩ ጣዕሚ ዜማታት ኣካል ትሕሶ መደብ ናትራን ናይ ዝሰሙን እዚኦም። መደብ ናትራን ቀዳም 9 ግንቦት ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 14 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ከሚቱ ለሰበብ እላ ሸባብ ትነብር ልሕሌት ፍንጌ ፍንጌ እትክልኣ ማእከለት ኣንጎጌ ክብድ እንደ መልአት ንፍስ ንትገርም ኩሉ ብላሽቱ ታሪኽ ትውለዳዩ ሰኒህለየ ኮለ ልብልቲ ምድሩ ኢናዩ ግራ እንተትረስዓ ሰቡ ዋላ ንዋዩ ወላ ኣሚር ልግባእ ኩሉ ለቀብለዩ ላኪን ሙንሽምዓሊ ኸበይ ሓይስ እትሞዳዩ

ዕዙ ሰላምታና ተቐበሉ ፈነውና ምክታል ትርከቡ ዝኽበርኩም ተዓዘብትና ከመይ ተምስዩን ሎሚ ዓርቢ 8 ግንበት ሰዓት 9 ዝተዳለወ ሃገራውን ኣህጉራዊ ዜናታት ሒዘልኩም ቀሪበ ዘለኹ ኣዲብ ዓብደየ ንምክታልኩም ብክብርና ዓደም ክፈለማ ኣርእስተ ዜና። ኣብ ዝባዓን ሰባት ጠቃምነት ፅሩይ ዝተማይ 81 ሚታዊት ከም ዝበፅሐ ተሓቢሩ። ኣብ ዓዲ ክቡሎን ዞባ ድባርዋ ብምውሃድ ዓቕምታት ኮምን ደገፍ መንግስትን ልማዕታዊ መደባት ተሰላሲሉ

ኣብ ንዞብ ሃይኮታ ንኣገዳስነት ካዳስተራዊ ምዝገባን ድሕነት ኣከባብን ዝምልከት ኣስተምህሮ ተዋሂቦ። ኣብ ዜናታት ውፃእ እስራኤልን ሊባኖስን ኣብ ዝመፅእ ሰሙን ሳልሳይ ዙርያ ቀጥታዊ ድርብ ኣብ ዋሽንግተን ከም ዘካይዳ ተቓሊሑ። ባይቶ ደሴት ታይዋን ወታደራዊ ውፃኢታት ዝውዕል 24 ቢልዮን ዶላር ተወሳኺ ባጀት ኣፅዲቑ። ሰሜን ኮርያ ምስ ደብ ኮርያ ኣብ ዘዳውባ ከባቢታት ናይ ነዊሕ ርሕቐት ከቢድ ብረታት ከም ተዋድድ ኣፍሊጣ። ዝርዝር ዜና ኣብ ዞባ ዓንስባ ኣብ 74 ሚታዊት ካብ ዓድታት ብዝተዋደደ ፕሮጀክታት ተጠቃምነት ጥሩስ ተማይ 81 ሚታዊት ከም ዝበፅሐ ተሓቢሮ ወኪል ኢሪና ኣልማዝ ወልደ ገብርኤል ዘዳለወቶ ፀብጻብ ቀፂሉ ቀርብ እዩ።

0: ካብ ጫፍ ንጫፍ ሃገርና ኩሉ ማሕበራዊ ኣገልግሎታት ብሓፈሻ ቀርብ ማይ ድማ ብፍላይ ቀዳምነት ናይ ቀዳምነታት ተዋሂቦም ስለ ዝተሰርሐ ኣብዚ እዋን እዚ ኣብ ዝበዝሐ ኩርናዓት ሃገርና ቀረብ ማይ ንምውዳድ ተኻኢሉሎ ንሎሚ ኣብ ዘብዓ ሰባ ንዘሎ ኩነታት ቀረብ ማይ ኣመልኪትና ንሓላፊ ጨንፈር ማይ ዘብዓ ሰባ ተወኪስና ኣሎና። ኣብ ዞባ ዓንሰባ ኣብ ውሽጢ 35 ዓመታት ናፅነት ብዝተገብረ ገፊሕ ወፍሪ 81 ሚእታዊት ህዝቢ ፅሩይ ማይ ክሰቲ ከም ዝበቐ ሓላፊ ጨንፈር ማይ ኣቶ ዘርአ ወልደ ትንሳኤ ገሊጹ። ንኤርና ኣብ ዝሃቦ ሓበሬታ ብጠቕላላ ተዋሪዱ ደሎ ብሓይሊ ኤሌክትሪክ ጀነሬተር ፀሓያዊ ፀዓት ናይ ኢድ መጨንጉዕን ስሕበትን ዝሰርሕ ፕሮጀክትታት 221 ከም ዝኾነ ብምጥቃስ ካብ 292 ዓድታት እተን 217 ቀረብ ፅሩይ ማይ ከም ተማልኣለን ኣብርሑ
1: ካብቲን ዘለዋና 292 ዓድታት እተን 217 ተጠቀምቲ ማይ ኮይነና ኣላ ንብላ ኣለና ማለት እዩ። ስለዚ ተሪፈናና ዘለዋ 75 ንኣሽቶ ዓድታት ከም ቁሾታ ዝኣመሰላ እየን ተሪፈን ዘለዋ ማለት እዩ። እዚ ምናልባት ብናይ ትንፋስ ክንልኳዕ እንድሕር ኮይና ከዓ ብትንፋስ ማለት እዩ ትንፋስ ኣብ ሓንቲ ዓዲ ዘለዋ ትንፋስ ማይ ይረኽቡ የሎም ዝብል ብዞባ ደረጃ ከባቢ 81 ሚታዊት ህዝብናስ ተጠቃማይ ፅሩይ ማይ ኮይኑ ኣሎ ንብል ማለት እዩ። በቲ ዓይነት ፀዓት ንጥቀመሉ እንድሕርና ሕጂ ብኤሌክትሪክ ዝሰርሓ ከባቢ 30 ብዝሕ ኣለና ማለት እዩ። ብጀነሬተር ከምኡ 27 ኣለና ብፀሓዮ ፀዓት 81 ናይ ኢድ መጨንጉዑ ንብሎ ዝኻ ብናይ ኢድ ማለት ሃንድ ፓምፕ ዝኻ 82 ስሕበት ወይ ከዓ ብሰብሳር ፌስ ዳም ከመካ ማይ ብዘይ ሓይሊ ፀዓት ብናቱ ብግራቪቲ ዝኸይድካ ሓንቲ ላትና ብድምር 221 ኣብ ዞባና ኣብዚአን 9 ንኡሳን ዞባታት ኣለና ማለት እዩ።
0: ዕላማት ጨንፈር ፀጋታት ማይ ብውሕልን ውሕስን ኣገባብ ምጥቃም እዩ ዝበለ ኣቶ ዘርአ ምስዝሓለፈ ዓመታት ብምንፅፃር ገጠራት ዞባ ዓንሰባ ዝሓሸ ኣገልግሎት ማይ ይረኽባ ከም ዘለዎ ሓቢሩ። እቲ ዞባ ብኣፃድፍን ጎቦታትን ዝተዓብለለ ስለ ዝኾነ ውሑስ ማይ ንምርግጋፅ ኣብ ምህናፅ ድጋታት ሓፅብታትን ራህያታትን ምትእትታው ፀሓያዊ ፀዓት ውህድ ምሕደራ ፀጋታት ማይ ዘተኮረ እቱብ ንጥፈታት ይሰላሰል ከም ዘሎ ብምጥቃስ ኣብ መፃኢ ብዝበለፀ ከም ዝድፋኣሉ ኣገንዚቡ። ኣቶ ዘርአ ወሲኹ ፀገማት ቀረብ ማይ ዘለዎን ዓድታት ኣለሊኻ ቀዳምነት ምስራዕ ዳህሳስ ምንጭ ማይ ምክያድ ምንጭታት ማይ ካብ ከላ ምክልኻልን ኣብ ተጠቃምነት ምሕደራ ማይ ዘሎ ንቕሓት ምዕባይን ካብቶም ሓፈሻዊ ንጥፈታት ናይ ትንጨፈር ከም ዝኾኑ ምንቁልቋል ትሕተ ባይታዊ ማይ ጨዋምነት ድኹም ምሕደራ ፀጋታት ማይን ዘይምጥርናፍ ዓድታትን ድማ እቶም ቀንዲ ብድሆታት ምዃኖም ሓቢሩ።
1: እዚ ሕጂ መናእ ዛላታት ምቋም ሕዛእትታት ክኸውን ኽእል ኣግራብ ምዕቃብ ክኸውን ኽእል ምህናፅ ዜጋታት እዚ ክቕፅል ላዎን ስለምንታይ ንስ እዩ እቲ ማይና ከውሕሰልና ዝኽእል ማለት እዩ። ካሊእ ምውህላልና እዩ ዝናብ ማይ እዚ ሕጂ ኩሉ ግዜ እንድሕር ፀጋ ናይ ማይ እንተዘይብል ካብቲ ባይታ ክትገላበጥ ኣለካ ማለት እዩ ክትጣዕፃፅፍ ኣለካ። ሕጂ እንታይ እዩ ካብ ሩፍ ሃርቨስት እንብሎ ካብ ዚንጎ ማይ ምውህላል ካብ ከውሒ ማይ ምውህላል ሮክ ሃርቨስት ይባሃል ምዕቃብ ኣብቲ ኣፀጋሚ ግዜ ባስካታ ዝተሰርሕካስ ማይ ክንውህልል ክንክል ኣለና።
0: ኣብ መወዳእታ ድማ ኣብ ማራት ንእዞባ ገለብ ይግዓር ንእዞባ ዒላ ብርዒት ዓድ ህዝበይ ንእዞባ ሓልሓል ጃኒ ንእዞባ ኣስማት ከምኡ ውን ሽንድዋ ንእዞባ ኣተከሌዛን ሓደስቲ ስርዓት ቐረብ ማይ ምህናፅ ኣብ ማያዋልድን ዝሮንን ድማ ናይ ምሕዳስ መደብ ከም ዘሎ ገሊፁ። ተበፂሑ ዘሎ ገስጋስ ንምዕቃቦም ካብ ግዜ ናብ ግዜ ናብ

ምቕያርን ብውህደት ምስራሕ በቲ ሓደ ኣብቲ ሓዘን ኣጠቃቅማ ማይ ዘለና ኣፍልጦ ምሕያልን በቲ ካልእ ቅረ ማይ ክነውሕስ እዮም ክኢላታት ዝምኽሩ። ምስ ሰኣላይ ኤፍሬም ተስፋ ብርሃን ኣልማዝ ወልዲ ገብርኤለ ካብ ኣገልግሎት ዜና ዞባ ዓሰባ ከተማከረን ፅንዓትና ዋሕስና።

0: ኣብ ዓዲ ክብሎን እዞባ ድባርዋ ብምውሃድ ዓቕምታትኩምን ደገፍ መንግስትን ፕሮጀክት ቱሪስት ማይን ተወሳኺ ክፍልታት ትምህርትን ዝጠቓለል ልማዓታዊ መደባት ተሰላሲሉ ብሓሙሽተ ጉንበት ኣብ ዝተኻየደ ስነ ስርዓት መምረቕታ ከም ብዝገብሩ 17,000 ናቕፋ ገንዘባውን ግልበታውን ኣበርክቶ 4 መምሃሪ ክፍልታትን ሓደ ቤት ፅሕፈት መምህራንን ዘጠቓለል ህንፃ ከም ዝተሰርሐ ተሓቢሩ። ብዘይካዚ ኣብቲ ከባቢ ዝፀንሐ ፀገም ምስተ ማይ ንምቅላል ብምትሕባር ጨንፈር ማይ ዞባ ደቡብን ምሕዳር ንኡ ዞባ ምስ ተኻየደ ፃዕሪ ብኣስታት 1.7 ሚልዮን ናቕፋ ምንጪ ማይ ዒላ ፀሓያዊ ፀዓት ምዕረቂ ባስካን 2 ንቁጣታትን ተሰሪሐን ኣገልግሎት ክባ ከም ዝጀመራ በሪሂቦም። ማይ ኮርዳን ዘሕለፈኦ ከቢድ ሃልኪ ዝጠቐሳ ነበርቲ እቲ ፕሮጀክት ንክዕወት ንዝተሓባበሩ ኣካላት ምስጋና ኣቕሪበን። ኣካያዲ ስራሕ ንእዞባ ድባርዋ ኣቶ ተክለማርያም ገብረየስ ኣብ መወዳእታ በቲ ፕሮጀክት ማይ እፎይታ ንዝረኽባ ኣዴታት ዮሃና ድሕሪ ምባል ግቡእ ክንክን ክግበረሉ ተማሕፂኖም። ብካልእ ወገን ኣብ ጋሽ ባርካ ህዝቢ ገንዘቡን ጉልበቱን ኣዋሂዱ ብትካላት ማሕበራዊ ኣገልግሎት ዝርአ ህፅረት ንምቅላል ብዝወሰዶ ዘሎ ተበግሶታት ነበርቲ ጎኘ ኣብ ማእኸል ጥዕና ዝነበረ ፅበት ንምቅላል 2 ተወሰኽቲ ክፍልታት ከም ዝሃነፁ ወኪል ኤሪና ሓቢሩ። ኣብ ንዞባ ሃይኮታ ንኣገዳስነት ካዳስትራዊ ምዝገባን ድሕነት ኣከባብን ዝምልከት ኣስተምሮ ተዋሂቡ ወኪል ሪና ስፋልም ሰሎሙን ዝለኣኹ ፀብጻብ ያሲን ሳልሕ ካቅርቦ እዩ።
1: ጨንፈር ሚኒስትሪ መሬት ማይን ኣከባብን ኣብ ዞባ ጋሽባርካ ዝወደቦ ንኣገዳስነት ካዳስትራዊ ምዝገባን ድሕነት ኣከባብን ዝምልከት ኣስተምህሮ ብሓሙሽተ ጉንበት ንወከልቲ ህዝብን ኣካላት መንግስትን ንዞባ ሃይኮታ ተዋሂቡ። ካዳስተራዊ ምዝገባ ሕጋዊ ሰነዳት ንዘማልኡ ህንፃታት መሬት ሕርሻ መጋሃጫ ናይ ዕደና ቦታታት ስነ ጥንታዊ ቦታታትን ካልእ ዘይንቀሳቐስ ንብረትን ዝግበር ምዝገባ ኮይኑ እዚ ኣብ ሃገርና ንልዕሊ ሓደ ዘመን ዘቁፀር ታሪክ ዘለዎ መስርሕ ማዕረ ዕድሚኡ ክስራሐሉ ከም ዘይፀንሐ ዝጠቐሰ ሓላፊ ጨንፈር ካዳስተር ኣቶ ሰመረ ስእለ ብመሰረት ኣዋጅ ምዝገባ ቁፅሪ 95 ህዝባር 1995 ግድነታዊ ስለ ዝኾነ መረዳእታ ሕብረተሰብ ኣብ ኣገዳስነት ምዝገባ ቀዋሚ ንብረት ንምዕባይ ብዕቱብ ይስራሓሉ ከም ዘሎ ኣረዲዩ። ግቡእ መስርሕ ዝተኸተለን ሕጋውነት ዝለበሰን ምዝገባ ኣብ ልዕሊ መሬት ናይ ዝተሃንፀን ዝርከብን ዘይንቀሳቐስ ንብረት ዋንነት ዘረጋግፅን ተጠቃምነት ዘውሕስን ምዃኑ ዝጠቐሰ ኣቶ ሰመረ ካዳስትራዊ ምዝገባ ኣብ ምርጋፅ መሰላትን ጉባኣትን ወነንቲ ማሕደራ ባህርያዊ ሃብቲ ከምኡውን

ኣብ ምዝባ ተሰነይ ኣብ ሃገራዊ መርመራ ሻም ናይ ክፍሊ ዓመተ ትምህርቲ 224 225 ብሉፅ ውፅኢት ንዘመዝገቡ ተምሃሮ ሽልማት ታንፌዳ ተዓዲሉ ንሽልማት ዝበቕዑ 15 ደቂ ኣንስትዮ ዝርከቦም 35 ተምሃሮ ምዃኖም ዝሓበረ ሓላፊ ሕማማቴ ብትንዞባ ኣቶ መለስ ገብራይ ሚእቲ ሚእታዊት ዘምፀት ተምሃሪት ሳምራዊት መብራህቱ ብፍሉይ ከም ተሸለመት ገሊጹ። ሓላፊ ኣብያተ ትምህርቲ ንኡዞባ ተሰነይ ኣቶ ኣድም በሽር ብወገኑ ምሽላም ብሉፃት ተምሃሩ ኣብ መረግጋፅ ብቕዓት ዘለዎ ተራ ቀሊል ከም ዘይኮነ ብምጥቃስ ተረኺቡ ዘሎ ውፅኢት ፍረ ፃዕሪ ወለዲ መምህራንን ተምሃሩን ስለዝኾነ ስሉሳዊ ዝምድና ክሒል ተላብዩ። ኣብቲ ኣጋጣሚ ኣብ መደበር ፖሊስ ንኡዞባ ተሰነይ ሓላፊ ኣህዱ ትራፊክ ኣቶ ረዳእ መጎስ ኣብ ድሕነት ትራፊክ ፅርግያ ዝተኮረ ናይ ሓደ

ዝሰርሐ ስልጠና ንዝቐሰሙ ተምሃሮ መልኪቱ ኣብ ዝሃቦ ሓበሬታ ተምሃሮ ብዝቐሰሙ ስልጠና ኣብ ድሕነት ትራፊክ ልዑል ኣበርክቶ ከም ዝገብሩ ዘለዎ ፅኑዕ እምነት ገሊጹ። ኣመሓዳርን እዞባት ተሰነይ ኣቶ ስዮም ገብረ የሱስ ብግድኡ ውፅኢት ተምሃሮ ካብቲ ዘለዎ ከዓ ብምእንቲ ተራ ሕብረተሰብ ክዓዝዝ ኣዘኻኺሩ። ኣብ ምዞባ ፎርቶሳዋ ውህድ ቅኔት መንእስያት ምህዞን ምዕቃብ ባህላዊ ርሻም ዝብል ቴማ ብምውሃድ ክፍሊ ባህልን ስፖርትን ጨንፈር ሃማማትን ዘባጋሽ ባርካ ዝተወደበ ባህላውን ትምህርታውን ቅነ መንእስያት ተኻይዶ ኣብ ተቕነ ውድድራት ሓፈሻ ፍልጠት ስነ ጥበባዊ መሰናዶታት ከምኡውን ብደረጃ ምሕድራት ክበብ ዝተወደበ ባህላዊ መድባት ከም ዘቕረበ ሓላፊ ሃማማትየ ብትንዞባ ኣቶ ሓሰን መሓመድ ኑር ሓቢሮ። ግዜያዊ ሓላፍ ጨንፈር ሃማማትየ ዞባ ጋሽባርካ ተማሪቆስ ግርማ ፅን ብወገኑ እቲ ኣብ ኩለን ንኡስ ዞባታት ዝካየድ ዘሎ ቕነ ብቐንዱ መንእስያት ባህሎምን ታሪኮምን ዝወርሰሉን ኣብ ምህዞን ሰንዓን ዘለዎም ብቕዓት ዘንፀባርቕሉን ባይታ ብምፍጣር ኩልንትና ውስታፌ መንእስያት ንምርጋፅ ዝዓለመ ከም ዝኾነ ገሊፆም። ግዜያዊ ኣመሓዳር ንኡስ ዞባ ፎርቶሳዋ ኣቶ ኣረጋይ መብራህቱ ድማ እቲ መንእስያት ብእኩብ ተመክሮ ንክለዋውጡ ዕድል ዝፈጥር መድረኽ ብኩልንትንኦም ብቑዓት መንእስያት ምህናፅ ዝደራኽ ትራ ስለ ዘለዎ ውህደትን ኣበርክቶ ናይ ኩሉ ማእከላት ከም ዝሓተታ ረዲዮም ኣብ መወዳእታ ንዕውታት ሽልማት ተዓዲሉ። ኣብ ደቂ ምሓረ ዝርከብ መሰልጠኒ ማእከል ሓይልታት ፖሊስን ፀጥታን ንኣስታት ክልተ ዋርሕ ብሞያ ፖሊስ ትራፊክ ዝሰልጠነን 30 ደቂ ኣንስትዮ ብ7 ጉንበት ተመሪቐን። ኣብቲ ማእከል ሓላፍ ጨንፈር ፖሊሳዊ ትምህርቲ ሜጀር ዓንዶ መሓሪ ሰልጠንቲ ዝቐሰምኦ ብግብሪ ዝተሰነየ ትምህርቲ ሕግን ስርዓትን ትራፊካዊ ቁፅፅር ምክታል ፅርግያ ቁፅፅርን መቕፃዕትን መርመራ ሓደጋ ትራፊክ ኣላዕላ ንስፋ ሓደጋ ትራፊክ ኣጠቃቅማ መሳርሕታት ምዕቃን ፍጥነትን ኣልኮላዊ መስተን ከምኡውን ስነ ምግባርን ካልእን ዘጠቓልለ ምባሮ ኣረድዮም። ሜጀር ዓንዶ መወሲኹ ፖሊስ ኤርትራ ደቂ ኣንስትዮ ጥራይ ዝተሳተፈኡ ናይ ትራፊክ ኮርስ ዘሰልጥን ዘሎ እዚ ናይ መጀመርያ ከም ዝኾነ ብምጥቃስ ኣባላት ፖሊስ ትራፊክ ደቂ ኣምሓርብ ግብራዊ ልምድ ንዝገበሮ ምትሕግጋዝ ዝመጊሶ። ኣብ መወዳእታ ኣዛዚ ፖሊስ ኤርትራ ኮሎኔል መሓሪ ፀጋይ ፀብለል ንዝበላ ምትባብዒ ሽልማት ድሕሪ ምዕዳል ሰልጠንቲ ኣብ ስራሕን ተባዓትን ወሰንትን ክኾና ምስቶም ኣቐዲሞም ኣብ ንጡፍ ስራሕ ዝተዋፈሩ ኣባላት ፖሊስ ትራፊክ ብምርዳእ ድማ ኣድማ ስራሕ ከዓማ ትፅቢት ከም ዝግበረለን ገሊፁ። ዝኾርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክተልኩም ብክብሪ ንዕድም። እስራኤልን ሊባኖስን ኣብ ዝመፅእ ሰሙን ሳልሳይ ዙርያ ቀጥታዊ ዝርብ ኣብ ከተማ ዋሽንግተን ዲሲ ከም ዘካይዳን ስበስልጣን ኣሜሪካ ምጥቃስ ማዕከናት ዜና ኣቃሊሐን። ኣብቲ ንስበፅሐ ስምዕ ምቁራፅ ተኽሲ ናብ ዘላቂ ሰላም ንምስጋር ዝዓለመን ብደረጃ ኣምባሳደራት ዝካየድን ርክብ ንመጀመርያ ግዜ ወታደራውያን ወከልቲ ክልትኤን ሃገራት ክሳተፉ ትፅቢት ይግበር። ኣምባሳደር እስራኤልን ሊባኖስን ብመንገኝነት ኣሜሪካ ብ14 23 መያዝያ 2 ዙርያታት ዝርብ ኣብ ዋሽንግተን ከም ዘካየዱ ዝዝከር እዩ። እዚ ሓድሽ ርክብ ክካየድ መደብ ተታሒዙ ዘሎ ሰራዊት እስራኤል ድሕሪ 17 መያዝያ ኣብ ደቡባዊ ክፋል ከተማ ቤይሩት ናይ መጀመርያ ደብዳብ ድሕሪ ምክያዱ እዩ። እስራኤል ካብ መጀመርያ ወርሒ መጋቢት ኣብ ልዕሊ ሊባኖስ ከተካይዶ ብፀንሐት መጥቃዕታት ልዕሊ 2700 ሰባት ክመቱ ከለዉ ልዕሊ 8,000 ከም ዝቆሰሉን 1.2 ሚልዮን ከም ተመዛበሉን ፀብፀባት ይሕብሩ። ወታደራዊ ተፃብኡታት እስራኤል ንፀጥታ ዞባ ማእከላይ ምብራቅ ኣብ ሓደጋ ሸሚሞ ከም ዘሎ ፀብፀባት ይጠቕሱ። ባይቶ ደሴት ታይዋን ወታደራዊ ወፃኢታት ዝውዕል 24 ቢልዮን ዶላር ተወሳኺ ባጀት ኣፅዲቑ። ዕላማት ን8 ዓመት ዘገልግል ባጀት ዘመናዊ ስርዓተ ምክልኻል ኣየር ንምውዳድን ሓደስቲ ኣፅዋር ካብ ኣሜሪካ ንምሽማትን ምዃኑ እዩ ዝሕብር ዘሎ። ይኹን እምበር እቲ ዝፀደቐ ባጀት ካብቲ ፕረዚደንት ደሴት ታይዋን ላይ ቺንጎ ቴ ዝጠለቦ መጠን ብ16 ቢልዮን ዶላር ዝተሓተ እዩ። ደሴት ታይዋን ወታደራዊ ዓቕማ ንምድንፋዕን ባጀት ምክልኻላ ኣብ ዝመፅእ 8 ዓመታት ብ4 ቢልዮን ዶላር ከም ትዕብዮ ኣብ ዝሓለፈ ዓመት ምሕባራ ዝዝከር እዩ። ፕረዚደንት ደሴት ታይዋን ላይ ቸንጌቴ ሰራዊቱ ክሳብ 2027 ኣንጻር ቻይና ዝቐንዐ ዝለዕለ ናይ ውግእ ድልውነት ንምርግጋፅ ይሰርሕ ከም ዘሎ ክገልፅ ጸኒሑ። እዚ ምዕባለታት ዝኽሰት ዘሎ መንጎ ቻይናን ደሴት ታይዋንን ዘሎ ወታደራዊ ምትፍናን ንዓበየብ ዝመፀሉ ዘሎ እዋን እዩ። ቻይና ወርሒ ታሕሳስ 2025 ነቲ መንግስቲ ኣሜሪካን ደሴት ታይዋን ናይ 700 ሚልዮን ዶላር ዘመናዊ ናይ ማእኸላይ ርሕቐት ስርዓተ ምክልኻል ኣየር ክሸጠላን ዘሕልፈ ውሳኔ ሓደገኛ ስጉምቲ ክትብል ምኹናና ይዝከር። ኣቐዲማን ደሴት ታይዋን ንምንፃል ከም ዝሰርሑ ልዕሊ ዝጠቐሰቶም ሓያሎ ሰብ መዚ ደሴት ታይዋን እገዳ ዘፅደቐት ቻይና ኣገዳሲ ኮይኑ ምስ ትረኽቦ ነታ ኣካላ ዝኾነት ደሴት ብሓይሊ ክትፅምብራ ከም ትኽእል እያ ከተጠንቀቕ ፀኒሓ ዘላ። ሰሜን ኮርያ ምስ ደቡብ ኮርያ ኣብ ዘዳውባ ከባቢታት ናይ ነዊሕ ርቀት ከቢድ ብረታት ከም እትዋደድ ኣፍሊጣ። ፕረዚደንት ኪም ጆንግ ኡን ብ6 ጉንበት ኣብ ትካል ምፍራ ኣፅዋር ሃገሩ ዕደት ብምግባር ነቶም ኣብዚ ዓመት እዚ ዝዋፈሩ ናይ 155 ሚሜ ኣፅዋራት ብኣካል ከም ትዓዘቦም ማዕከናት ዜና ሰሜን ኮርያ ቃሊሐን። ተሓዲሽ ኣፅዋር ልዕሊ 60 ኪሎ ሜትር ርሒቑን

ዘሎ ዒላማ ናይ ምውቃዕ ብቕዓት ከም ዘለዎ ዝሓበረ ፕረዚደንት ኪም ምስ ደቡብ ኮርያ ብዘዳቡ ከባቢታት እውን ሓያሉ ሚሳይላትን መወንጨፍ ሮኬታትን ናይ ምውፋር መደብ ከም ዘለዎ ኣፍሊጦም ንዓበየን ዝኸይድ ዘሎ ጥልባት ሃገሩን ምምላእ ድማ መጠን ምፍራይ ሚሳይላትን ተተኮስትን ኣብ 226 ብዝለዓለ ክዓቢ ኣብ ወርሒ ታሕሳስ 225 ትእዛዝ ምሃቡ ዝዝከር እዮም። ኣሜሪካ ብሓሱ ደሴት ኮርያ ተካይዶ ዘላ ወታደራዊ ምትእታው ወታደራዊ ዓቕማ ክተደንፍዕ ከም ዘገደዳያ ሰሜን ኮርያ ትሕበር። እቲ ተኽታኺ ምትእታዎም ዘየቋርፅ ሰሜን ኮርያ ነቲ ኣብ 26 29 ከምኡውን 217 ዘካየደቶ ኒክሌሳዊ ፍትነታት ክደግሞ ከም ትኽእል እያ ተጠንቀቕ ዘላ። ቅልውላዊ ሓሱ ደሴት ኮርያ ብፍላይ ካብ ዝሓለፈ ቅርብ ዓመታት እናኸረረ ከም ዝመፅእ ናይ ቀረባ ተዓዘብቲ ይጠቕሱ። ኣብ ኢንዶኔዥያ ዝርከብ ንጡፍ እሳተ ጎመራዊ እምባ ዱካኖ ሎሚ 8 ጉንበት ዝመኸኸ ኣኻውሕን ዒግታ ትክን ክተፍእ ከም ዝጀመረ ተቓሊሑ። እቲ ዝተተፍአ ዝመኸኸ ኣኻውሕን ዒግታ ትክን 10 ኪሎ ሜትር ንሰማይ ከም ዝዓረገ ዝገለጹ ሰመ ሲቪላዊ ድሕነት ብሰንኩ 3 በጻሕቲ ከም ዝሞቱ ሓቢሮም። ብዝተኻየደ ስርሒት 17 በጻሕቲ ብህይወት ከም ዝደሓኑ እቶም ሰመዚ ብተወሳኺ ነጺሮም። እቲ እሳተ ጎመራዊ እምባ ካብ 17 መያዝያ ጀሚሩ በጻሕቲ ኩልኩል ኮይኑ እኳ እንተጸንሐ እዞም ሓደጋ ዝወረዶም ነቲ መምርሕቲ ሒሶም ዝኣተዎ ምዃኖም እዩ ዝግለጽ ዘሎ። ንጡፍ እሳተ ጎመራዊ እምባ ዱካኖ ካብ መወዳእታ ዝሓለፈ ወርሒ መጋቢት ጥራይ 200 ግዜ ከም ዝነተገ ጸብጻባት ይሕብሮ። ኣብ ኢንዶኔዥያ ብውሕዱ 130 እሳተ ጎመራዊ ቦታታት ከም ዘለዉ እዩ ዝግለጽ። ኣሜሪካ ትማል 7 ጉንበት ምስ ዞባውያን መሻርክታ ምትሕባር ኣብ ልዕሊ ሰላማዊ ዕላማታት ሃገሩ መጥቃዕትታት ከም ዘካየደት መንግስቲ ኢራን ከሲሱ። ከም ኣካልቲ ፍጻመ ሰራዊት ኣሜሪካ መፃበቢ ሃርሙዝ ኣብ ልዕሊ ናይ ነዳድ መራኸቢ ሃገሩ መጥቃዕቲ ከም ዘካየደ ዝገለጸ ሓልዋ ሰውራ ኢራን ነቲ ወታደራዊ ስጉምቲ ሓያል መልሰ ግብሪ ከም ዝሃበሉ ፍሊጦም። ኣሜሪካ ዝወሰደቶ ወታደራዊ ስጉምቲ ንስበፅሒ ስምዕ ምቁራፅ ተኽሲ ኣብ ሓደጋ ዘእቱ ምዃኑ ሓልዋ ሰውራ ኢራን ወቒሱሎም። ይኹን እምበር ኢራን ኣብ ልዕሊ ሓይል ባሕሪ ሃገሩ ናይ ሚሳይላትን ድሮናትን መጥቃዕቲ ድሕሪ ምፍጻማ መልሰ ግብሪ ከም ዘካየደ እዩ ማእከላይ እዚ ኣሜሪካ ገሊጹ ዘሎ። ኣብዚ ናይ ትማሊ ምልውዋጥ መጥቃዕትታት ክልቲኦም ወገናት ክሳራታት ከም ዘውረዱ በብወገኖም ይሕብሩ ኣለዉ። እዚ ሓድሽ ወታደራዊ ምዕባለታት ተኸሲቱ ዘለዎ ጥርብ ዘተን ምዕራፍ ንዝካየድ ዘሎ ዲፕሎማስያዊ ምንቅስቓሳት ብኣሉታ ክጸልዎ ከም ዝኽእል ይእመት። ይኹን እምበር ስበፅሒ ስምዕ ምቁራፅ ተኽሲ ዛጊድ ጸኒዑ ከም ዘሎ ዝጠቐሰ ፕረዚደንት ትራምፕ ዝተበገሰ ዲፕሎማስያዊ ዝርርብ ከም ዝቕጽል ኣፍሊጡሎም። ፕረዚደንት ትራምፕ ኣብ ስምዕ ንምብፃሕ ዝካየድ ዘሎ ዝርርብ ጽቡቕ ገስጋስ የመዝግብ ከም ዘሎ ብምሕባር ኣሜሪካ መፃበቢ ሆርሙዝ ተዓጊተን ንዘለዋ ንግዳዊ መራኽብ ኣሰኒኻ ንምሕላፍ ዝጀመረቶ ስርሒት ንግዜኡ ደው ከም ዘብለቶ ምግላጹ ዝዝከር እዩ። ኢራን ግና ፕረዚደንት ትራምፕ ነቲ ስርሒት ምቁራፁ ኣብ ልዕሊ ሃገሩ ክስዕብ ዝኽእል ክሳራታት ንምግታእ ምዃኑ ሓቢራ ኣላ። ኣብ ማሊ ኢድ ግዳማውያን ወገናት ዘለዎ ሽበራዊ ትርእዮታት ንሓይለ ይመፅእ ከም ዘሎ ላዕለዎት ሰበስልጣንቲ ሃገር ሓቢሮም። እዚ ዝተገልፀ ትማል 7 ጉንበት ኣብ ማእከላይ ሸነኽ ማሊ ዝተካየደ ሽበራዊ መጥቃዕትታት ብውሕዱ 50 ሰባት ድሕሪ ምቕታሎም እዮም። በቲብ ክልተ ዓድታት ዝፈፀመ መጥቃዕትታት ዓሰርታት ከም ዝቆሰሉን ብርክት ዝበለ ዓድታት ከም ተቐፅላ እውን ማዕከናት ዜና ቃሊሐን። እቲ ፍጻሜ መቐፀልታ ናይቲ ብ25 መያዝያ ብሓያሉ ከተማታት ማለ ዝተካየደ ዝተዋሃደ መጥቃዕትታት ምዃኑ ዝገለፁቶም ሰመዚ ደገፍ ግዳማውያን ሓይልታት ከም ዘለዎ ወቂሶም ኣለዉ። መንግስቲ ማሊ ነተርእዮ ንምካት ምስ መሻርክቲ ሃገራት ዘካየዶ ምትሕባር ከም ዘስፋሑ ገሊጹ። ሽበራ ንምካት ሓበራዊ ሓይሊ ቆይመን ዘለዋ ማሊ፣ ቡርኪና ፋሶን ኒጀርን ኣብ ደባትን ልዕሊ 5,000 ወታደራት ኣዋፊረን ምህላዋን ዝፍለጥ እዩ። ሰለስተን ሃገራት ምስ ፈረንሳን ዝነበረን ፀጥታውን ወታደራውን ውዕላት ብምስራዝ ኣብ መሬተን ተዋፊሩ ንዘነበረ ሰራዊት ሃገር ከም ዘውፅኦ ኣይርስዕን። ኤውሮጳዊ ሕብረት ምስ ኣሜሪካን ዝኸተሞ ንግዳዊ ስምዕ ክሳብ መጀመርታ ዝመፅእ ወርሒ ሓምለ ብምልኣት ዘይተግብሮ ዝወጠኑ ወሰኺ ቀረፅ ተግባራዊ ከም ዝኸውን ፕረዚደንት ዶናልድ ትራምፕ ኣጠንቂቑ። ፕረዚደንት ትራምፕ እቲ ሕብረት ነቲ ኣብ ዝሓለፈ ዓመት ዝበፅሐ ስምዕ ንምትግባር ከም ዘይተበገሰ ብምውቃስ ኣብ ልዕሊ ሰደድ ፍርያት ወሲኑ ንዝነበረ 15 ሚታዊት ቀረፅ ናብ 25 ሚታዊት ክብ ከም ዘበሎ እዩ ገሊጹ ዘሎ። ይኹን እምበር ነቲ ስምዕ የተግብሮ ከም ዘሎ ዝሕብር ኤውሮጳዊ ሕብረት ፕረዚደንት ዶናልድ ትራምፕ ክወስዶ ንዝኽእል ስጉምቲ ተመጣጣኒ ምላሽ ከም ዝህበሉ ኣብ እዋኑ ፍሊጡ እዩ። ክልቲኦም ወገናት ዝሓለፈ ዓመት ዝኽተመዎ ስምዕ ኣሜሪካ ኣብ ልዕሊ እታ ፍርያት ኤውሮጳዊ ሕብረት ወሲናቶ ፅንሐት ቀረፅ ናብ 15 ሚታዊት ክተውርዶ፣ እቲ ሕብረት ከዓ ኣብ ልዕሊ እታ ፍርያት ኣሜሪካ ቅረፅ ከየኽፍል፣ ከምኡ ውን ኣብ ኣሜሪካ ወፍሪ ክገብርን ብኣማይት ቢልዮናት ዶላር ዝግመት ኣፅዋር ክሽምትን ዘጠቓልል እዩ ነይሩ። እንተኾነ ግና ትውዱን ከም ዘይኮነ ዝጥቀስ ስምዕ ዛጊት ብምልኣት ከም ዘይተተግበረ ጸብጸባት የረዱ።
መራሕቲ ኣሜሪካን ብራዚልን ትማል 7 ጉንበት ኣብ ምፅባብ ፍልያቶም ሃገራቶም ዘተኮረ ዝርርብ ኣካይዶም። እቲ ኣብ ኣሜሪካ ዝተካየደ ዝርርብ ውፅኢታዊ ምንባሩ ዝጠቐሱ ክልቲኦም መራሕቲ ኣብ ዝተፈላለየ ፅላታት ብሓባር ክሰርሑ ኣብ ዝኽእሎም ምርድዳእ ከም ዝበፅሑ ገሊፆም። ፕረዚደንት ዶናልድ ትራምፕን ፕረዚደንት ሉላ ዲ ሲልቫን ናብ ርክቦም ሃገራቶም ኣብ መዳያት ንግዲ፣ ፀጥታን ብርቂ ማዕድናትን ከም ዝተሓጋገዘ ኣፍሊጦም። ፕረዚደንት ትራምፕ ዝሓለፈ ዓመት ኣብ ልዕሊ እታዊ ፍርያት ብራዚል ናይ 50 ሚታዊት ቀረፅ ድሕሪ ምውሳኑ ንግዳዊ ዝምድነአን ከም ዝሻሕከረ ይዝከር። ይኹን ትራምፕ ድሒሩ ዝተወሰነ ፍርያት ብራዚል ቀረፅ ከም ዘጉደለ ፀብጻባት የረድኡ። ዜናታት ምዛም ኣርእስታ ዜና ክደግመልኩም። ኣብ ዞባ ዓንሰባት ተጠቃምነት ፅሩይ 81 ሚታዊት ከም ዝበፅሐ ተሓቢሩ። ኣብ ዓዲ ክብሎን ዞባ ድባርዋ ብምውሃድ ዓሙታት ኮምን ደገፍ መንግስትን ልማዕታዊ መድባት ተሰላሲሉ። ኣብ ንኡ ዞባ ሃይኮታ ንኣገዳስነት ካዳስተራዊ መዝገባን ድሕነት ኣከባብን ዝምልከት ኣስተምሮ ተዋሂቡ። እስራኤልን ሊባኖስን ኣብ ዝመፅእ ሰሙን ሳልሳይ ዙርያ ቀጥታዊ ዝርርብ ኣብ ዋሽንግተን ከም ዘካይዳ ተቓሊሑ። ባይቶ ደሴት ታይዋን ወታደራዊ ወፃኢታት ዝውዕል 24 ቢልዮን ዶላር ተወሳኺ ባጀት ኣፅዲቑ። ሰሜን ኮርያ ምስ ደቡብ ኮርያ ብዘዳውባ ከባቢታት ናይ ነዊሕ ርሕቐት ከቢድ ብረታት ከም ትዋድድ ኣፍሊጣ። ባርከ ዝኸርኩም ተዓዝብቲ ሓፍሻዊ ዜናታት ኣብ ስዛዝ ምለው ስለምክትታልኩም ነመስግን። ምስ ተረፍ መደባትና ንሓድገኩም ብወገና ሰናይ ምሽት።

0: ዓድና ስሪ ሰብኣይ ዓጢቐ ሓውን ሓሰር እንተዘይኮይነክስ
1: ባቲቶ ኣትዋ እንተ ዝርኢ ዝዓዲ
2: ወይ ክትብል ኣየ ንስኻ ዘይተባሃልኩ ዶ ኮይና ኣንታ ታርቡ ብሓፍተይሲ
3: ኣባህለ ልግዳ ዓዲ ካብ ዘሎ ቁም ነገርን ካልእ ወረን ሓንጊድካያ ልብኻ ሸፊቱ ሲ ፅቡቕ ኣለኹ ዶ ትብል
4: እንታይ ወርኣነስ እንታ መን እዩ ዝልእኮ ዘሎ ዝሰብ እዚ እንታይ እየ ዝገብሮ
5: ሕጂ ሲ እንታይ ፀይቡኒ ኢለካ ኢኻ ትዛረብ
3: ዝፀበበካ ዶ
6: ልበይ ባሙ ኢና ነይራ ንዑ ዝበልክን መሲሉ
7: ዘየለ
6: ሞዘይ ተረድ እዮ
8: ስለትፈክሰኒ ኢና ባኻ መፅ እምበር ሳንዴ ዓይኖ
2: ዓይኖ ዓይኖም እዛ ጓደብርሃ
8: እዎ ሳንዴ ዓይኖ
2: ንስሕራ እንታይ ኣጋጢሞ
8: ምስ ኣቦ እንተባይ ሰነ ይቀኒ
2: እንታይ ባእሱ
5: ንሓንደቕኒኹ ዋ ቁርባይ ትበርህ እንዲኻ ዝገራታ እዚ ሄር ባፍራ
9: ማ ከብዝሎ ድመፅእ መስሊ
5: ገደደ
10: ተዘይ ተመርዓኺሉ ሕኒይን ክብለላቐኒ
7: መቆልዓኸ እንታይ በለት
10: ኣይፈተውት
7: ኣይትፈቱን ዓይኖም ከዓ ትርር ኢላ እንድያ
10: ወይ እቲ ትራሲ ሓሳባ መዓር ወለላ ክንሱ ኣይፅላእን ይፍፁም
11: ረኽባ ደለኹና ትንሳንዲ
12: እዋ ኢድሃኒ እቱ ኢልካ ቡን መስተ ይስኸውን
11: እዋ
12: ስም ዓባ
11: እየዋ
12: እንተ ዳ ኮይነ ንተንሳንዲ ዓይኖም ሎም ስምሳና ዘይመ
11: ዋይ እንዕለን ኣይተበርሀን ንግዲ ኮይኑ ሎም ምዕልቲ
12: ዶ ስማዓ እስኪ
11: የ
12: እዚ ዳይር ወደ ርኣይ ሓቲት ለን ዝበሃል ዘሎ ከዳ
11: ወይ ዳይር መናት
12: ዋ ዳይር ወደ ርኣያ ሓም ዘርኦ ግዲ
11: ወይ ኣተንሳንዲ እንታይ ክንትብላ ወይ ሓውተይ
12: ዋ ብልቢ ክንዲ ክንደይ ሰማዕ ክንወስ ክመሓላለ
11: ዝጋባሓጎይ
12: ኣቦ ኣስኮርዮም ላ
11: ዋይ ወይ ዶኣ ዘይ መሰለ ንበር ዝኣ ሰሚዒ እዩ ነይሮ እንዴት ንሳንዲ
12: ወይ ኣት ንዓና ይበላ ንዓናይ ዝማይ ብብንብን እዩ ዝብል ዘሎ ከይርከበላ
11: ወይ ሓውተይ ወይ ኣት ንሳንዲ
12: የ
11: ወይ ዶኣ ንወግዕ ወግዕ ምፀ እምበሪ ናት ክንስተወሪ ሰሚዐ ነይረኒ
12: ዋ
11: ወ
12: ኣትን ከመይ ደልኩ ንዳኣል ክንስኽ ንዳ ዋ እዛ ናተይ ደኣ ከመይ ቢላ መፀትክን
11: ሰሚዐ እዮ
12: ሓቂ ሓይሳንደይ ንኻልእ እንተ ዝኸውን ሕራ ይመልኩ ንዘርኡ ግን
11: በዕል ክንዲ ክንከስድረኽን እዮ
12: ኩላህና ብሓደ ኢና እቲ ካብሪ ማዓድጎተት ምባሉ ቅጫ ምፂሎም ሲ ንሶም ዕጭ ኢሎም እንተኣነም ናይ ፎቶ ኹን ሳንደ
11: ግርም ገበርክንኦም ሳንደ ግርም ገበርክንኦም
12: ወ
11: ደንቂ ንስካ ይረእኽዎ ንትቕኒ ሳንደ
12: ዋ ንስኹን ከዓ ማዓስ ንሱ ጥራይ
11: ተደኸል
12: እዚ እንቲ ከዓት ማዓስ ኣለዋ ኮይነ
11: እሞ ሒዝ ክልቲኦም የለውን ማለት ክንዲ ዶ ትብላኒ ዋ
12: ወ
11: ጉድዩ በላንዓናይ ቅድሚ ማይና የፀብቆ እዩ ዝበሃል ሳንደይ እዚስ የፀብቆ ወደይ ዓድናሲ
12: ማቤድ ዮም ኣቢሎ
11: ወይለይ ኣይምሳኽን እንዴ ንህንኹ ዋይ
12: ሓቂ ሳንደ በዓር ወይ ረበብስጫሕ ሰበይቲ ኣኮይናትና ዘላ
11: ኩላና እዩ ሳንደ ኣብ ኩላና ዩንዓናይ በላ
12: ንዓናይ
11: ዝማይ ርክበና
12: ወድሓ እቲ ውኢል ካብ ምስተ ይስረኪ
11: ይኮነና እዩ ቀስ በላ በላ ከረሮ ከይትብላ ከ
12: ንዓነይ በላ
11: ኣንቲ ንዓይ ኣክለክንኢልክንሲ

0: هيبلع راسه اصلا دي مره. بس والله بس تحت
1: እዚ በረኻና ፈቲኻ ያሉ
2: ክንደይ ይኮን ባ ኢል ንመታ ፀላኣይና ዓዲ ቆመጦ
1: ካብ ሎሚ በታ ክጎረሮ መን ጣል ዓይኒ ምኳንካ ኣፍለጥ
2: ሽጎይታ ፈቓድኩም ይኹን
1: ኣብዝ ደለናዮ ኣብዝ ኣቶናዮ ዘድልየና ክጎሲስና ክንመፅእ ዝእግመና ከምዘየለ ኣዳዕሊእካ ክብሎም ይፍለጥ
2: ሽጎይታ
1: ርእሱ ኩሉ ድማ ካብ ሎሚ ርእሱ ኩሉ ኢኻ
2: ኣድኩም ይኹን ጎይታ
1: ምስ ሃረዩ እናተሰናማዕኩም እናተሰነኹ ዝተዋህበኩም ስራሕ እመሙ ኣይትሕመቕ
2: ይ ጎይታ
1: ሃንስ
3: ኣቤት ጎይታ
1: ኣየስከ ንቁሱ ዝኸውን ስጋ ጠባብሱ
3: ንሽ ጎይታ እስከ ንኽድወልኩ

0: ሰመስከታ ሕሊስካ ትናንትና ለመፅዓስ ካርስ ርእሱ ኩልኹም ኣለ
1: ገሪምና
2: ገሪሙ ገሪም

0: ኣነ ሽመይ ዛህራ ኣሕመድ። ብዛዕባ ናፅነት እያ ነራ እታ መዝሙር።
1: ከውሰር ዓብዱ ይበሃል። ሕጂ ሎማዓንቲ ቅሪብ እየ ዘለኹ ድማ መዝሙር። እታ ሓንቲ ፅንዓትና፣ እታ ሓንቲ ከዓ ትምህርቲ፣ ከምኡውን መቅረቢት ጌርና ዝነበርና መርሓበን ትብል ብዓረብያ።
2: መጀመርያ ሽመይረም ጀሚል ይበሃል። ዘቕርብኮ መደብ ድማ ፅንዓትና ትምህርቲ ንዝብል ብዛዕባ ናይ ፅንዳፅነት እዩ። ብጣዕሚ ፅቡቅ፣ ብፍላይ ምስ ኣሕዋትካ ኮይንካ ተቕርቦ ብጣዕሚ ፅቡቅ።
3: ንምቕዳም ኣነ ሽመይ ያሲን ዓብደነ ዘቕረብኮ ከላይ ባህሊ ብዛዕባ ናፅነት ብዳዊት

Yeah.

ተገዳስነቶም ብጣዕሚ እዩ ድሕጉሰካ። ዝኩሉ ቶም መደባት ዝረእኹሞ ካብ ስእሊ ጀሚርካ ዝድሕርና ዘሎ ወላበዝ ናይ ቅዱሕ ህፃት ዝዳለዎ ኩሉ ብተበግሶኦምን ብኣላይነት ናይ መምህራኖም ዝተዳለ እዩ። ግን እውን ብተበግሶናቶምን ብፃዕርናቶም ዝተዳለወ እዩ ብጣዕሚ። ስለዚ ናይ ተምሃሮ ክሪኦ ከለኹ ብጣዕሚ ፅቡቅ ነይሩ ክብል ይኽእል።

0: ይጠቕዑና።
1: ሽመይ ማሕታ ሃብተ ሚካኤል ይበሃል። ብጣዕሚ ፅቡቅ፣ ኣዝዩ ፅቡቅ እዩ። ፀኒሑ ሰሓቢ ፀኒሑ ፍሉይ ኣስተማቂርናዮ። ዋላቶም ህፃናት እውን ፍሉይ ኣስተማቂሮሞ ኣዝዩ ከዓ መሃር ነይሩ። ልክዕ በቃ ኣምፅኦሞ ከም ዝተረድእዎም እቲ ናፅነት እንታይ ምዃኑ በቃ ፍሉይ ገይሮም ስገሊፆም ኣለዉ ይብላና ከማ
2: 24 ጉንበት መበ5 ከነብዕሎ ኢና ከይፈለና ወገን ኩላትና ንተሓጎስ ይሰማዕና ሕበን ሽሻይ መሊእና ኣሎ ሕሩምና ከይንልምን ዳሃበሻ ዛቤኮ ግልመን ሃባ ያመርኮ ግርምታ በ ኤሪትሪያ እግላ ሓሬኮ ዋላት 35 እግል በዓዲንሃ ይባ ናይና ሰበት ግብ እግል ኖስናን ሓዝያ እግላ እኮይ ለተምት ምን ሓሲድ ረቢ ልሕመያ ወልኣነ ኣቀዲሙ ለኩም ሽዕር ብዕንዋን ኣልኣነ ነሕትፍሉ الآن ليس غدا بالعز نحتفل واليوم لا أمس والأفواح تكتمل أأسمع بين أيدينا نطوف بها وكل الجراح بهذا اليوم تندمل إرترا هجري كبري وطارحكي نايتن تسلطانيا معكالكي وسنكي عدلس كحيتو كسكسي مدرا بياوين ألو نايتاريخ حولتا هجري إرترا تنعيو مدكالكي ኤርትራ ሃገረይ ውቅብቲ ፅቡቲ ሃብታም ብባሕራ ሃብታም ብምድራ ንዕና ኢሎም ብዙሓት ጠመቲ ፃዕዳ ቀይሕ ፀሊም ኩሎም ዘመቲ ስዩም ኣቢላቶም ንሽሻ ገዛእቲ
3: ጀማል ዓብዱ ብርሃኑ ይበሃል። ተወለዲ ኮይነ ብሽም ሒሳብ ቤት ትምህርቲ ኣስሙድካ ይሰርሓል። ዓልና ነታ በዓላ ከምዚ ንሪኦ ዘለና ፅንዓትና ዋሕስና ኮይኑ ፅንዓት ህዝቢ ኤርትራ ብሓፈሻ ዘንፀባርቕ ብዝተፈላለየ ብሄራት ናይ ኤርትራ ተንፀባሪቁ ከዓኒ ብጣዕሚ ፅቡቕ ዝኾነ ሓፍላ ወይ ከዓኒ ምርኢት ናይ ተምሃሮ ክንርኢ ውዕልና። ተምሃሮ ብትኽክል ነቲ ዝሓለፈ ታሪክ ዘንፀባርቕ ምድለዋት ገይሮም ብፍላይ ከምዚ ፅንዓት ናይ ህዝቢ ኤርትራ ካበይ ተበጊሱ ኣበይ በፂሑ ኣሎ ናበይ ገፁ እውን ከምዚ ከይድ ኣንፈት ዝሕዝሉ መድረክ ነይሩ ይብላኒ
2: ውይ ኢትያስ ሊቪክ ሃቢሪ ኦርዘናይ ኢቲንግሩ ምስተኣርዊ ረሻይዳ ሳሆ ዓፋር ቢልየን ኩናማ ትግረ ትግሪና ብዳወይ ሴንዲናራ ትግሪና ብዳወይ ሴንዲናራ ትርማ ወፍኦፍ ዘማስ

تفضل يا أبي، بارك الله فيك يا ولدي.

ነዚ መደብ ፅምብል ዘዳለዉ ቤት ፅሕፈት ኣብያተ ትምህርቲ ንዕዞ ኣድዋ መምህራትን ካልኦት ሽማግለታትን ቤት ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻውን ንመስግን ፅንዓትና ዋዕስና ብፅንዓት ዝመፀትና ፅነት ብፅንዓት ተዓቂባ ብፅንዓትና ወቂባ ብፅንዓትና ውሕሶ ትከውን ለውን ከም ትማሊ ኣብ መትከልና ፀኒዕና ብተወፋይነት እንትራሕ ዓወት ናሕፋሽ

ካብዚ ብምቕፃል ናብ ስነ ጥበባዊ ፍርያት ወይ ምርኢት ኢና ክንሰግር ናብ ኣባላት ስነ ጥበብ

0: ግጥሚ ብተማሃሪት ደሊና ዓንደብርሃን ምድረ ባሕሪ ከተእትዎም እያ ሞራል እስከን ደሊና ዓንደብርሃን ሞራል
1: ከመይኹም ደቂ ኤረይ ጉርማት ወረስቲ ሕድሪ ኣብ ኩሉ ሕቡራት ክምህ ዘይትብሉ ኣብ ኩሉ ፅኑዓት ጥዕና ትሕዘኹም ደቂ ሪመይ ክቡራት ኣለኹም ዶ ተረከብቲ ሕድሪ መንእሰያት ኤረይ ተፈልፍሉ ፍቕሪ ሳላ ኩሉ ፃዕሪ ሳላ ኩሉ ዕምሪ ብቕዓትኩም ርአ ብኣካል ብግብሪ ረዚኒ ግርማኹም ከምቲ ግርማ ለይቲ ብርሃን ትውልዑ ከም ከዋኽብቲ ኮኸብ ዶ ክብለኩም ወይስ ፀሓይ በርቂ ብሩህ ዝገጽኩም ከም ዘብለጭልጭ ወርቂ ሓበን ሃገር ፅንዓት ዓታሮ መድሕን ሕብረተሰብ ሰራሕቲ ኣእምሮ እወ ንስኹም ኩሉ ትሰርሑ ደቂ ኤረይ ሰብ ኩሉ ትኩስኩሱ ንድሓር ዘይብሎ ዘይፀንሕ ንፅባሕ ዝኸበረ ሰላምታ ናብ ዘለኹም ሞ ይብፃሕ ኣብ ቀረባ ኣብ ርሑቕ ዘለኹም ተመኒና ክንፃወት ምሳኹም በሉ ፍርያት ንኣኪብና ካብ ቅድመ ትምህርቲ ፈሊምና ክሳብ ካልኣይ ደረጃ ዘርጊሕና ሓደ ድሕሪ ሓደ ተር ከም ዓተር ጥበብና ንዓኹም ኣጋይሽና ክነእንግዲና

እዛ ብየማን ክትለ ፀንሐት ሚሊዮን ዮናስ ካብ ቤት ትምህርቲ መባእታ ደረጃ ዳላክያ ሞራል ንሚሊ ንተማሃሪት ሚሊዮን በዚ ፀጋም ፀንሐት ከዓ ተማሃሪት መባእታ ደረጃ ደብረሰላ ኣርሴማ ሞራል ና ኣርሴማ ከዓ ሞራል ካብ ክልተ ቤት ትምህርቲን ተዋሃይደን ክደርፋ ፀኒሐን። ካብዚ ብምቕፃል ደርፊ ትግረ ሆባይ ሰማይ ሰሚዓሌካ ብተማሃሪት ስኒት ተስፋ ማርያም ካብ ቤት ትምህርቲ መባእታን ማእከላይን ደረጃ ሰሎሙና ብሞራል ንቀበሎም።

0: እሞ ኩላተን መፂ እንዴ?
1: እወ ሓንቲ ሰብ ግን ኣይመፀትን ኣላ።
0: ንሳ ታትዕቢተና ዳ?
1: እወ
0: እዋ እዛ ሰብ እዚኣ ግን እንታይ ና ክንገብራ መትሓዝ እኮ ሲኢነላ ድሓን ኣይፈለጠትን ዘላ ክንረአ ኢና እሞ ኣኼባና ክንጅምር ነዚ ኩሉ ጠሊብ ክንኦ ዘለኽን ሓገዛት ኩሉ በብሓደ ርእና ኣለና። ነዚ ረድኤት እዚ ክንበክ እንተ ኮይና ናይ ግድን ዝሕግዙኽን ሰባት ክንሰድድ ኢና። ኣኼባ ይወዲ ኣለኹ። ስምዕስከ እዛ ትዕቢተኛስ ሓገዛ ይደልን እያ ማለት ድዩ?
1: ዝገርመክኸ ድኻ መደኽደኩከዐ ብነብሰየ ዝሓደር ትብል
0: እንታይ ኣሚና እያ ማዕርኽ ንዲዝኩርዓት ድሓን ሕጂ ሞ ዓቕለ ይወዲ ኣሎ ኣይፈለጠትን ክንረአ ኢና።
2: ማማ እዘን ጎረባብትናስ ዝተፈላለየ ክዳውንቲ መግብታት ሓገዝ ረኺበን ንዓና ኸ እንታይ ኮነም እዮም ዘይህቡና?
1: እዩ ዘን ደቀይ ንመዓልቲ ምሽ ሰለስተ ግዜ ንበል ዓለና ጠሚ ክንዲኸን
3: ማመይሲ ኣይጠመናን እኮ ማግንሲ
1: በላ ስምዓን ዘን ደቀይ እዞም ጎረባብትና ዝረኽብኦ ዘለዋ ሓገዛት ማዓስፈት እዮም ኮይኖም እዚኦም እኳ ከም ርግቢት ኣትዮም ድሓር ናብ ተመን እዮም ዝቕየሩ ሕጂ ዘረባ ኣኽለና ዘንደቀይ ናብ ስራሕና ነብል

0: ከመይ ቀኒኺ?
1: ድሓነ ንሱ ከመይ ቀኒኺ?
0: እንታይ ደኣ ኣኼባ ዘይመጻኺ?
1: ወይ እንታይ እሞ ክመፀሉ እየ? ብዛዕባ እንታይ ድንዮም?
0: ብዛዕባ ረድኤት ልቓሕን ክንበኩም ኢና ኢሎምና። ዝደለ ኹን ሓገዝ ክንገብረልክን ኢና ኢሎምና።
1: ሓገዞም ትረፈና? ረድኤት ዞም ፀሎት የለን እንትርፎ ኪናት ጥሜት ዕግርግር።
0: ከምኡ ስባይ ትበል ደኣ ሓገዝን ረድኤትን እንዲና ንነብር ዘለና እምበር ቀደም ብጥሜት ምስ ተወዳእና።
1: ስምዕስከ ነፃ ምስሕ ዝበሃል ኣሎ ድዩ? ዋ ስለምንታይ ነግን ኩሉ ግዜ ተፀበይቲ ንኸውን? መግቢ ንምርካብ ባዕልና ክሰርሕ ዘይንፍትን።
0: እንዲዕ ጓለይ ገለ ፀገም ከየምፅሉና የፈርሐ። በሊ ክኸይድ ድሓኪ ክገብር እየ መፅእ። ሰላም መዓልቲ።
2: ኡፍ ሓንሳ እስከ ንዕርፍ ክሳብ መዓሲና ከምዚ ኢልና ክንሰርሕ ድኻም እኮ ሞይትና።
3: እሂ እንታይ ጎዲሉክ ድዩ?
2: ዋ ነዘን ደጓራብትና እንደረኣየን እንታይ ይመስል ኣለዋ ወላህላህላህ ኢለን።
3: እንታይ ሞይ ዓርሰለን ወላህላ? ኣብ ውሽጠን ኮ ኩናት ዓሌታውነት ኣድልዎ ብሽውና ጥሜት ክቡር መነባብሮን ቅሉላ ፖለቲካውን እኳ እዩ ዘለዎን።
2: ንሱስ ሓቂኺ ብሰላሙን ደቂስና ንሓድር ኣለና።
3: እንታይ ደኣ እሞ ኩለን ዘን ጎረባብትና እንደረአየን ኩለን ዕግርግር ኣትይወን።
2: ወ ዕግርግር ተበልኸ እምባኹውን ወይ ምስ እምባ ተፀጊዕኸ ምንባር ዝብል ጭርሖ ተሰኪመን እየን ዝጓዓዛ ዘሎ።
3: እወ እተደጊፎ ንርኢ ኣለዋ ግዳማ ባላኻ ኮ ምክርማሹ ዘይተርፍ እዩ። በሊ ሕጂ ናብ ስራሕና።

0: ስምዐኒ ንብዙሕ ዓመታት ብሚሊዮናት ዝቁፀር ሓገዝ ገንዘብ ገርናሎም ኣለና ንስኽ ጥራይ ኮ ክበይኒ ክተሪፍክ ዘላ
1: እማ ማዕር ክንደዚ ሓገዝ ዝገብሩ እተኮይንኩም ደኣ እተን ሓገዝ ዝገብሩ ኩሎም ሃገራት እንተኮይነን ክሳብ ሕዚ ዘይማዕበላ እዚ ኮዩ ኣደዳ ኩናት ድሕረ ድኽነት ዝወዘን ዘሎ
0: ኣይትጋገይ ባ ንሕና ኮ ነዊሕ ኢና ንሓስብ
1: እዚ ናትኩም ሓገዝኩም ረድኤትኩም እኳ ሕልናካ ይዕሪቡ ናይ ስራሕ መንፈስካ ኣዳኺሙ ኣብ ትሕቲ ዋሃቢኻ ኣንበርኪኹ ልሙስ እዩ ዝገብረካ
0: ሶሪ ፕሊዝ እዚ ናትና ሓገዝ ግን የገድሰኩም እዩ
1: ንሕና እምበር ሶሪ ኢድና ጤና ኣቢልና ንፅበ ህዝቢ ይኮናን ብፅፍርና ኢና ንነብር
0: እዛ ናትኩም ፅፍሪ ሲ ከመያ
1: ኣዝያ ፍሊት እያ ብበላሕ እያ ተፈጢራ ንዘለኣለም ከዓ ዘይትጎድም
0: እሞ ሕጂዝ ሓገዝ ኣየልየንን እዩ ዲ ክትብልኒ ዘለኺ
1: እዋ ኢድኩም ንእግርኹም ጥራኣ ክብልና
0: ሕሰብሉ ድሓር ግን ከይትጣዕሲ እዩ

0: ጋሻ መጽያት ክላ እተው በልያ ዓራይ
1: ከመይ ቀኒኺ
0: ከመይ ቀኒኺ በፂሕኩ ዶ ትኩሉ ረድኤት
1: ዋ በፂሕኒ ብጣዕሚ ይቐኒየለይ እንታይ ከም ዝገብረልኪ እዩ ጠፊእኒ ዘሎ ጥራይ ኣብ ካሕሳኺ የውዕለኒ
0: ንዓይ ትገብርለይ ደኣ እሞ መሊኡ
1: ዝኣዘዝክንክገብረልኪ
0: ፅቡቅ እዛ ብትዕቢት ሓገዝ ኣይደልን እናበለ ትውንጅለኒ ዘላ እንታይ ይፀገማ
1: ናይዚኣስ ከዓ በይኒ እዩ ጥራሕ ማዓኮርካስ ጠራዕራዕ ፅጋብ ይፅጋብ
0: ድሓንበሊ ሕጂ ሓደ ስራሕ ክህበኪ

0: ዋ እንታይ ዳለይቲ ምድሪ ገዛ መፅኺ
1: ገዛ እኳ ይመሲልኒ መንገዲ ተጋጌ ይቕሬታ ይቕሬታ ኣይተሓዛለ እዩ
0: ዋ ከም ጎርባብቲ ሃገራት ኣብ ክንዲ ብሓባር ብሰላም ስኒት ንምርሲ ቀፀሊ ወርቃዊ ዕድላትኪ ኣብ ኩናትን ድኽነትን ክሰባኽን እዮም
1: ብጃኽን ተጋጌ ይቕሪታ ኣይትሓዛለይ
2: ስስዕቲ ፈራሕ ነዳይ ሕለፊ
3: ቱታ ቱታ ሕማም ኣያታቶም ዝደገሶም ከይደቀሱ ዝሓድሩ ብኹፎም ሕማም ባሕሪ ሰፊሩ ኣብ ርእሶም ብተንኮል ዝዓወረ ልቦም ቱታ ቱታ ብልፅግና መፀ እናተሃንደደ መልኣከ ሰላም ተመሲሉ ካብ ሰማይ ዝወረደ ይሓይሽ ተበልናዮስ ካብ ዳሕራይ ዝገደደ ቱታ ቱታ ንኸስ ኤርትራዊ ንብድዐ ንጥልመት ንኸስ ነዛ ብደም ዝመፀት መሬት ስሙሪ መስርዕና ዘይፍንቀል ዕርድና ይዕርና ንንከስ ከም ቀደምና ቱታ ቱታ ፀላእትና ባሕሪ ኢሎም እንተፈከሩ ሓሶትን ጥቐነን እንተፈጠሩ ጉራን ጃህራን እንተገበሩ ኤርትራ ክትነብር ልኡላውነታ ተኸቢሩ ንዘለኣለም ኣለም ልኡላውነታ ተኸቢሩ ፅንዓትና ዋሕስና ዘለኣለማዊ ዝኽሪ ንስዋኣትና ዓወት ንሓፋሽ

0: ኩሉ ነገር ኣብ እግሪ ተኽሉ ስለ ዝነበረ እየ። እዚ እዋን እዚ ምጅማር ክፍሊ መጓዓዝያ ህዝባዊ ሓይልታት እዩ ነይሩ። ኣብ 1975 መጓዓዝያ ካብ ኣሃዱ ህንፃ ነብሱ ክኢሉ ብምፍላይ ከም ምጓዓዝ ጋራጅ፣ ፅገና ነዳዲ፣ ድሒሩ ድማ መፅናዕትን ማእከላይ መኽዘንን ዝኣመሰሉ ጨናፍራት ሒዙ ቆይሙ። ኣብ ዝሓለፉ መደባትና ንምጓዓዝን ተራ መራሕቲ መካይንን ዝድህስስ ትሕዝቶ ኣቕሪብና ነርና። ኣብ ናይ ሎሚ መደብና ድማ ነቲ ቐንዲ ዓንዲ ሕቆ መጓዓዝያ ኮይኑ ዘገልገለ ጋራጅን ኣበርክትኡን ክንምልከት ኢና። ጋራጅ ከም ጨንፈር ምስ ተናሂለን ዝጀመራ ተሽከርከርቲ ህዝባዊ ሓይልታት ይቖይሙ። እንተኾነ ኣብቲ እዋንቲ ከም ቅርፂ ደኣዩ ነይሩ እምበር ብትሕዝትኡ ይኹን ዓቕሙ ካብቲ ነተን ዝነበራ ካብ ክልተ ዘይሓልፋ መኻይን ግዜያዊ ፅገና ካብ መሃብ ሓሊፉ ዘበርክቶ ተራ ነይርዎ ክበሃል ኣይከኣለን። ኪንዮቲ ዝህቦ ዝነበረ ግዜያዊ ፅገና ግን ነዊሕ ዝጠመተ ዕላማታት ስለ ዝነበረ ነቶም ካብ ከተማታት ምስ ክእለቶም ዝተሰለፉ ሰብ ሞያ ተጋደልቲ ብምጥርናፍ ጋራጅ ዝበሃል ኣካል ከም ዝቐውም ተገይሩ። ምጥርናፍ ናይዞም ክኢላታት ነቲ ብዅሉ መዳያቱ ፈጺሙ ትሕዝቶ ዘይነበሮ ግን ከዓ ክምስረት ጥራይ ዘይኮነ ነተን ዝነበራ ውሕዳትን ብዙሕ ተደላይነት ዝነበረንን መካይን ዝገበረ ገይሩ ኸንቀሳቐሰን ይድለ ስለ ዝነበረ ሓንጎል ኣዋሃይትካ ሓፂን ወዲ ሓፂን ለቓቒብካ ንምስራሕ ንምብልሓትን ንምምሃዝን ሓጊዙ። ኮሎኔል የማነ ባዱ ካብ መስረቲ ጋራጅ ህዝባዊ ሓይልታት ኣብ ማህሚመት እዩ።
1: ጋራጅ ክምስረት ከሎ ብመጀመርታ ኣብ ማህመት እዩ። ኣብ ማህመት ክጅመር ከሎ ኣዝዮም ውሕዳት ክኢላታት ምስቲ ናይተን ዓቕሚ ማኪና ዝነበረ እውን ዝዳረግ ኢልካ ክትዛረብ ትኽእል ኢኻ። ጎኑ ንጎኑ ከዓ ካልኣይ ጋራጅ ኣብ ፍልፍል ኣብቲ ዋንቲ ዝነበረ መሳርሒ ኣዝዩ ሒደት ኣብ ኢትካ ትሕዘን ሳናዱቕ መፋትሒ እንተደይ ኮይኑ እኩል መሳርሒ ብዝመችአ ጌርካ ክፅግነሉ ናይ ቦታ ነይሩ ኣይትብልኒ ኢኻ። እቲ ፅገና ኣብ ትሕቲ ገረብ እዩ ጋራጅ ንብሎ። እተን መፋትሕ ከዓ ኣብ ሳንዱቕ ሒዝናያን ንዘውር ጥረየን

ቁልፅራፅ ሓፃውን ብፍላይ ድማ ኣካላት ተሽከርከርቲ የዕበይንኣስ ይፀብቕ ይሕማቕ ንምርካብ ኣዝዩ ዝበሃገሉ ዝነበረ መድረኽ እዩ። ካብኡ ሓሊፉ ዓበይቲ ነገራት ንምስራሕ ይኹን ንምርካብ ዝምችእዋን ኣይነበረን።

0: ናይ ታሪኽ ስፍራ ብፋዓት ጋራግር ኣስመራ
1: እቲ ኣብ ስናዱቕ ተጻዒኑ ዝንቀሳቐስ ግን ከዓ ጋራጅ ስመ መሳርሒታት ኣብ ማህሚመት ጥራይ ተወሲኑ ይነበረን ገለ ክፋሉ ኣብ ፍልፍል እውን ነይሩ እዩ። እዚ ናይ ፍልፍል እውን ካብቲ ናይ ሳሕል ዘይፍለ ቅድሚ መሳርሒ ክኢላታት ጥራይ ዝሓቆ ፈጥራ እዩ ነይሩ። ኣብ ፍልፍል ኮይኑ ድማ ነተን ስሕት ኢለን ካብ ሳሕል ስንቅፅዒነን ዝመፃ መካይን ይፅግን ከም ጥሕና ዝኣመሰለ ሞቶሮታት ይዕሪ ብዓብዩ ድማ ኣብ ፍቐድኡ ናይ ዝተደርበያ ዖና መካይን ትርፍራፍ ይኣርዩ ነይሩ። ኮሎኔል ገብራይ ነቶም መስረቲ ጋራጅ ፍልፍል ዝነበሩ ኣብ 1976 ዝተደረቦም እዩ።
2: መወዳእታ ናይ 76 ግን ኣነ ንፍልፍል እየ ዝኸይድ ማለት እዩ። ፍልፍል ኸይድ ብዝኾነ በዓል ምክኤፍታሀ ዘለዎ ኣቕሉ ዘለዋ በዓል መርዮም መንግስት በዓል ወዲ ሊባኖስ ዝበሃል ንኣሽቶ ነይሮም ብዝኾነ ብውሕዳት ሰባት ሓደ 10 ዝኾኑ ሰባት ነይሮም ኣነ ከዓ ነፅየ ማለት እዩ። እዚ እዚ እቲ መባእታዊ ናይ ጋራጅ ኣተሓዛና እዩ። ምስቲ ሽዑ ዝነበረስ ዳርጋ እቲ ጋራጅ ዶ ቀዲምዎ ኮይኑ ስማዓካ ከማ እቶም ሞያውያንሲ ኣለዉ ብመጠኑ እተን መካይን ግን የለዋን። ካብ ሳሕል ሓንቲ ድያ ትመፅእ ገለ ፅዒና ትፅበ ማለት እዩ። ከምኡ ስለ ዝኾነ ሕጂ ንሕና ዝያዳ ኣድህቦና ዋላ ሓፃ እውን ካብቲ ከባቢ በዚ ምድሪ ዝየንቱ ብሎ ሽዑ እዚ ናይ ፀሮና ኣከባቢ እውን ኢትዮጵያ ገለ ዝተሓዛ ዝማረኻ መካይን ስለ ዝነበራ ካብኡ እናኸድና ወይ ብመካይነ ገለ ኣቑሑ ፀፅዕና ምእካብ ዳርጋስ ናብኡ ዘድሃበ እዩ ክትብሎ ትኽእል ንብረት ምእካብ ከም ዕላማስ መካይን ክህልዋና እየን እሞ ንብረት እውን ሓደ ካብቲ መታተይና ስለ ዝኾነ እዚ ሓደ ኣድሂብናሉ ስራሓሉ ዝነበርና እዋን እዩ ነይሩ። ፅኒሕልካ ከዓ ንገዲ ባፅዕ

ጭወያ ፈንጂ ዝሃርመን ኣብ ድብያ ዝኣተዋ ገለ መለ ከምዚ ኮይና ኣላ ማኪና ዘዝበሉና ንዓረና ንእክ መብዛሕትስ ኣብ ምእካብ ዘረሃበ ስራሕ እውን ንሰርሕ ነርና በዚ ዝረኸብናዩ ከዓ ዝኾነት ሓንቲ ብሳሕልቲ ነፅ መኪና ትበላሽ ኣላብሉ ካብቲ ሓንቲ ጌርካ ካብቲ ሓንቲ ጌርካ ተዕሪ መቸም ኣነ ዳርጋ 6ዱሽተ ወርሒ ኣቢለ ኣብ ኣፀኒሐ ከምዚ እንዳተቃለስና ማለት እዩ እቲ ጋራጅ ዳርጋ መባእታዊ ይበጋገስ ስለ ዝነበረ ዓቕሚ ነይርዎ መካይድ ነይረን ከምዚ ዓይነት ንጥፈታት የካይድ ነይሩ ልካ ክትዘረብ ኣይትኽእል እንትኸውን ግን ነቲ ዝኣከብናዮ ናይ ሞተር ኣቑሑት ካብ ገለ ተኣኪምናስ ሞተር ክንገብሮ ንፍትናኡ ሓንቲ እግሪ ናይ ሓንቲ ገለ ንድሕሪ ኣኻኺብና እስኪ እዚኣ ሓንቲ ምልእቲ ነገር ንግበራ ኢልና ንዓ ክንገብራ ንፅዕር ንገብራ ከዓ ሕጂ መካይ ንመፃ ዝሳሕል እንተተሰብራ ካብኡ ባልዒልካ ወይ ካብኡ ገጢምካ ትሰደን ማለት እዩ ስለዚ እቲ ኣብኡ ዝነበረ ጋራጅ ንምግባሩ ወይ መካይን ክመፃም ሞኒ ተዳሊና ንክንፀንሕ ዝያዳ ዘድሃበ እዩ ነይሩ ክበሃል ይከኣል ነተን ዝነበራ ኣብቲ ከባቢ ከዓኒ ኣቕምና ንገብር ነርና ማለት እዩ

እቲ ኣብ ክልተ ቦታታት ማህሚመትን ፍልፍልን ዝቆመ ጋራጃት በብግዚኡ ምዕባለ እናደለበ ክኢላታት እናተደረብዎ ተሽከርከርቲ እናወስኸ ምዕባለታት እናርኣየ ይመጽኡ ኣገልግሎት ዝህበሉ መስመራት ድማ ብኡ መጠን እናሰፍሐ ይኸይድዎ ከም ውፅኢቱ ድማ ኣብ ልዕልተን ድሮ ቆይመን ዝነበራ ክልተ ጋራጃት ሓደ ሳልሳይ ጋራጅ ኣብ ዓገት ተመስሪቱ ኣብዚ ጋራጅ እዚ ንኣሳልጦተን ዓበይቲ ጽገናታት ዘድልየን ተሽከርከርቲ ተባሂሉ ዝተመስረተ እዩ

0: ኣብ 1977 መወዳእታ ወርሒ 11 ብመሰረት ሞያውያ ናቲ ግዜቲ ይሰሓቡ ስለ ዝነበሩ ሓደ ካብኦም ድማ ተሳሒበ ድሕሪ ምስሓበይ ኣብ ጋራጅ ዓገት ዝዓበየ ጋራጅ ኣብቲ ግዜትስ ብፍላይ ኣብ ሳሕል ማይመትን ዓገትን እየ ነይሩ ኣብ ዓገት ዝተመዲበ ማለት እዩ። እቲ ጋራጅ ኣዝዩ ትሑት እዩ ነይሩ። እሱ ይሓይሽ ቁሩብ ካብቲ ካልእ ጋራጃት ተባሂሉ እውን ክግለፅ ይኽእል። ምክንያቱ ቶርን እየ ነይራ እታ ፍልይቲ ካብቲ ካልእ ፍሉይ ዝገብሮ። ኣብ ካልእ መሳርሒታት ግን ኣዝዩ ተሓተ እዩ። ካብ ገለ ፀላእ እዩ ካብ በዓል ከረን ተረክበ ድዩ ካብ ገለገለ ሽዑኡ ይመላላእ ነይሩ። ግን ንዓይ እቲ ጋራጅ ክፀንሐኒ ከሎ ኣዝዩ ዝተሓተ መሳርሒ ነይርዎ። ኮታ ኩሉ በቲ ዓቕሚ ናይቲ ሰብ ወይ ሞያዊ እናተባል ሓተ ዝሰርሖ ዝነበረ እንተ ኮይኑ ከምቲ ድሕሩ ዝመፀ ምዕባለታትን ከምቲ ድሕሩ ዝመፀ መሳርሒታትን ኣይነበሮም ክበሃል ይከ
1: በብግዜኡ እቲ ኩነታት ምዕባለ እናተቃየረ ክኢላታት እናተወሰኹ ኣብ ዝኸዱሉ እዋን ግን ብዛዕባ መሳርሒ ክትሓስብ ብዛዕባ መቀያሪ ክትሓስብ ናይ ግድን ስለ ዝኾነ ዓቕሚ ናይቲ ውድብ ተዘይኮይኑ መልክዑ እናሓዘ ከይጀሚሩ ምስ ዕብት ገለገለ ማኪና ምምፃእናን ዋላ ናይ ክራይ ማኪና እውን ኣብ ነዋፍረሉ ዝነበርና እዋን ከም ሳልሳይ ጋራጅ ዓገት ክንከፍት ክኢልና እዚ ሕጂ ዝዓበየ ክፋል ናይቲ ስራሕን ብዝያዳቲ ዓበይቲ ዝበሃል ቋዋሚ ግዜ ዝወስድ ክሰርሕ እዩ ከም መደብ ኣውፂና ተኺልናዮ። እንተኾነ ግን እቲ መስመር መመላለሲና ስለዝነበርና እቲ ናይ መዓልታዊ ፅገና እውን ብዛዓበየ ደረጃ ካይ ጀሚሩ እዚ ዓገት ክነውፅ ኮልና ኣብ መንጎ መሂመትን ንበዓል ከባቢ ናቕፋ ኣብዝሓዝናሉ እቲ ቦታ ስለ ዝረሓቀ ማእከላይ ወሲድናዮ ማለት እዩ። ሓደ ትፍልፍል ኣሎ እኒው ካልኣይ እዚ ናይ መሂመት ሳልሳይ ሱ ኮይኑ እዮ ገሉ

0: ኣብ ናቕፋ ብከም ሞባይል ጋራጅ ዝኾነ ኣቋቁማ ነርና።
1: ኣነ ጋራጅ ብ977 ኣትየ ማለት እዩ። መጀመርያ ክኣቱ ከለኹ ብዛዕባ ጋራጅ ዝኾነ ኣፍለጥ ኣይነበረንን። ኣነ ከም ዝኾነ ሰብ ንሓይልታት ክኸይ ጥራሕ ዝበሃግ ነርና። ዝኾነ ግን ኣብ ምስኣተኻ ክፍልታት ኣሎ ሓይልታት ኣሎ ስለ ዝተባሃልና ንሕና ንክፍልታት በፅሕና ማለት እዩ። ብመሰረት ከዓ ጋራጅ ተመዲበ መጀመርያ ዝተመደብ ኩሉ ጎሚስታ በፅሕኒ ጎሚስታ ሰርሕ ነይረ ዘደመ 2 ዓመት ገለ ኸውን ማለት እዩ። 77 መጀመርያ ኣት መጀመርያ ምስ ተወዛዕና ማሂመት ገራጅ ነይሩ ዓብ ገራጅ ኣብኡ ተመዲብና ማለት እዩ። ካብ መደብ ስራሕ መፅእ ከለኻ መጀመርያ ብዝሒ ኢና መፂና ማለት እዩ። ብዙሓት ደቂ ኣንስትዮ ናብ ነፍሲ ወከፍ እቲ ገራጅ 6-7 ኣካላት ድሓቆፈ እዩ። ኣብ ነፍሲ ወከፍ ኣካል ሕጂ ኩልኻ ትውዛዕ ማለት እዩ። መካኒክ፣ ኤሌክትሪክስታ፣ ባትላሜራ፣ ባሌስትራ፣ የወረዳተ ወረገዳ እንደተባሃለ ፖምፒስታ ኩሉ ኣሎ ማለት እዩ። ጎሚስታ ኣነ ሽዑ ጎሚስታ በፅሓኒ ማለት እዩ። ሕጂ ኣብቲ እዋንቲ ኣነ ናይ ስራሕ ተመክሮ ስለ ዘይብለይ ኣፍልጦ ብዛዕባ ቴክኒክ ስለ ዘይብለይ ንሞያ ክተጥሪ ኢልካ ገለ ተሓስቦ ነገር የለን። ከብታት ኣነስ ክሰርሕ ኣለኒ ከበርክት ኣለኒ ክሰርሕ ስለ ዝመፃኹ ክስዋእ ስለ ዝመፃኹ ዝኾነ ተዋሃበኒ ስራሕ ስ ክዓምም ኣለኒ ባህላይ ስለ ዝነበርና ኣብቲ እዋንቲ ኣነ ጎሚስታ ከም ፅቡቅ ተቐቢለ እያ ማለት እዩ።
2: ጋራጅ ዓገት ሃብታም ክኢላዊ ዓቕሚ ዝውንን እምበር ንኩሉ ሽግራት ዝፈትሕ መሳርሒ ኣይነበሮን። እቲ መሳርሒ የብልና ድሞ ኣይከኣልን እዩ ዝበሃላ ተሓሳስባ ይኹን ሕልና ግን ኣብ ግምት ዝኣቱ ስለ ዘይነበረ ካብ ዝመፀ መፅኡ ስራሕ ክሳለጥ ግድን እዩ ነይሩ። ጋራጅ ዓገት ይኹን እተን ካልኦት ጋራጃት ነቲ ዝነበረን ክእለትን መሳርሒታትን ኣዋሃሂደን ንፀገማት ናይቲ ውድድ ኣብ ምፍታሕ ዘበርከትኦ ተራ ሕጂ ኣብ ርሁ ሃዋህቦ ኮንካ ዘይኮነስ በቲ ኣብቲ እዋንቲ ንዘረሃወኦ ፀበባ ጥራይ ዝምዘን።
0: ቅድሚ 77 መኻይን ኣይነበራን። ድሕሪኡ ግን ምስ ሓራ ከተማታት ኣብ ክረን ተረኽባ ነይረን ብዙሓት መኻይን ብዓፋፍ ዓበት ተረኽባ ነይረን። ኣብ ካልእ ቦታ ውን ዝረኽባ ስለ ዝነበራ ዓቕሚ ናይቲ ውድብ ብመኻይን ዳርጋ ኣብ ፅቡቕ ደረጃ በፅሒ ክበሃል ይከኣል። ሕጂ ማዕረ ማዕሪኡ እውን እቲ ጋራጅ እኳ ኣብ ዝተፈላለየ ቦታ ይቀውም እንተነበረ ዳርጋ ተን መኻይን ቀዲሞ ንኦ ክበሃል ይከኣል። ኣቲ ግዜ እቲ ተን መኻይን ሲ ቀዲሞ ንኦ ክበሃል ይከኣል። ግን እቲ ኣብቲ ግዜ እቲ ዝነበረ ሞያዊ ዓቕሚ ወይ እቲ ኣባል ናይቲ ጋራጅ ዋላ እኳ ዋሕደ ይሃልዎ እምበሪ ሓደ መንእሰይ እዩ ነይሩ። ካልኣይ እውን ኣብ ቅድሚ ምስላፉ ዘጥረዮ ሞያዊ ዓቕሚ ነይርዎ። ዝኾነ በዚ ኩሉ ዝድምር እዩ እቲ ኣብቲ ግዜ እቲ ዝነበረ ስራሕ እተን መኻይን እውን ጉቡእ ንጥፈታትን ኣካይዳ ነይረን።
1: ዝያደ ሓይልና ሕጂ ኣብ ምንታይ ነይሩ? ኣብ ሮታመ ምእካብ ነይሩ። ንሕና ስፔር ፓርት ናሃና ሮታመ ነይሩ። ኣብ ዝኾነ ቦታታት እንድሕር ማኪና ተረኣያ ተባሂሉ ከየትካ ነታ ማኪና ብዝተኽኣለካ መጠን ፈታትሕኻ ብሎኒ ከይትረፍካ ኣይኮነን ማኪና ጠጠው ዝተፈታትሐት ፀጥፀን ሓታ ሲ ሰብ ጠጠው ኢልዋ ነሮ ከማ ኣይትመስልኒ ፈታትሕካ ብሙሉእ ነተን ኣቑሑት ካብታ ደደቐቐ ስጋዕታ ድፈረት ኣሪኻ ኢኻ ተምፀን ተጥርንፈን ግራሶ ጌርካ ገለ ጌርካ ተበላሸው እንተሎ ንሽዕኡ ፀጊንካ ኣምያንተ ጌርካ ፖስቲ ጌርካ ተሓሒዝካ ንትመፀካ ማኪና ንምድላው ማለት እዩ። ትቕርቦ ቁርቦ ኣቑሑ ትኾናልካ ማለት እዩ። ብከምዚ ነቲ ድሕተት ዝነበረ ጋራጅ የሳልጥ ነይሩ።
0: ኣብቲ እዋንቲ ሙሉእ ሙሉእ ናይ ሞተረ ምሕዳስ ገለ ነይሩ ኢልካ ክትዛረብ ኣይትኽእልን ኢኻ። ዝስበር ካምብዮ ነይሩ፣ ዝስበር ፍሬኖ ነይሩ፣ ካልእ ኣካላዊ ክላሓም ዝኽእል ናይ ኣካላት ናይ ተማኪና ነይሩ። ስጋዕ እዚ ንብሎ ዘለና ምዝላቕ ብፍላይ ከዓ ንጥቀመሉ ነበርና መቃየሪ ዓቕሚ ናይቲ ውድብ ስለዘይነበረ ሓደሽቲ ክንረክብ እውን ኣዝዩ ዘሸግር ስለዝነበረ ነተን ካብ ፀላእ ዝረኸብናያን ማካይኖ በቲ ካብ ፀላእ ንረኽቦ ነበረ ብቡምባ ድያ ብፈንጂ ድያ ብምቅፃል ገዲፎሞ እንደኸዱ ወይ ዝተማረኻ ነዚአን ኩሉ ኣካላትን ፋሕፋሕ ኣቢልካ ከም እንደገና መቃየሪ ንጥቀመለን ስለጀመርና ድሕሪ ብፍላይ ናይ ከረን 77 ኩሉ ዓቕምን ዓብ እዩ።
2: ከምዚ ዝሰማዕናዮ ብሰንከልከል ዝተበገሰ ዝከኣሉ ዘይመስሉ ዕማማት ዘሳልጥ ዝነበረን ንዝዓበየ ስራሕት ከሳልጥ ምዃኑ ኣሚኑ ዝተበገሰን ጋራች

0: ዝረኽበዎ ሓይልታት ድሕሪ 1977 ዓብዪ ስላይ ገይሩ። ምንጪ ናይዚ ዓብዪ ስላዚ ድማ መትሓስ ከተማታት ከረንን ደቂ ኣምሓረን እዩ ነይሩ። ኣብዘን ከተማታት ብዝሒ ተሽከርከርቲ ተረኺበን ብርክት ዝበለ መሳርሒታት ተማሪኹ። ዝዓነዋ መካይን ከም ቀንዲ መኽዘን መቀያየሪ ኣቕሑ ኮይነን፣ እዚ ኩሉ ተደማሚሩ ድማ ነቲ ሰለይ ክብል ዝፀንሐ ጋራጅ ናብ ዝሓሸ ኩነታት ኣሰጋጊርዎ። ብመጠንቲ ዝተረኽበ ኣብቲ እዋንቲ ዕሙር መቀያየርን መሳርሕን ድማ ዓበይቲ ስራሓት ክዕመሙ ጀሚሮም።
1: ኣብ ማካይን እቲ ዝገዘፈ ዓቕሚ ኣብ ከረን እናረኺብና ምስኡ ድኸይድ ከዓ እዚ ናይ ጋራጃት ገለገለ መሳርሒ ገለ ንእሳን ከምቲ ብቐዳይ ድበሃል ነበረ ከም በዓል ሚካኤል ፍሳይ ሒዞሞ ድወፁ ካብ ከተማታት እውን ለሊኢካ ወይ በቶም ውፍያድ ዋህለሊ ነበረ ንኣሽቱ እዩ ነይሩ። ድሕሪ ናይ ከረን ግን ብኩሉ ዓቕምታት ንዓብ ሓደ ዘይተኣደነ ንመቃየር ዝኾነ ረራን ክሳይን ማካይን ረኺብና። ብብዙሕ ከዓ ኤነትረታት ረኺብና። ብብዙሒ ማጋት ስራሓት ናይ ኣሜሪካ ዝኾነ ወታደራዊ ማካይን ረኺብና። እዘን ኤነትረ ንሪአን ዘለና ሕጂ ዘናትና ሽዑ ተማረኻይን ሽዑ ተወስታይን ቅድሚ ናብ ፀላእ ገልግላ ፀኒሐን ድሕሪኡ ከዓ ምሳና ስጋ ሕጂ ገልግል ኣለዋ። እዚ ገልግሎት ዝህባ ከለዋስ ብኸመይ እንተተባሂሉ ሓደ እቲ መቃየር ናይ ምርካብ ክቐሊል እንተኾነ መብዛሕትኡ ከም ተመክሮን ከም ብዙሕ ማካይን ስለ ዘለዋና እዘን ማካይን እዚአን ስጋዕ ሕጂ ኣሰረን ከይጠፈ ይሰርሓ ኣለዋ። እዚ ከዓ ተበላሓትነት ድልት ናይቲ ክፅግን ዝኽእል ኣካል ስለ ደልደለ እዩ። ብከምዚ እንተዘይንኸይድ ዝኾነ ስራሕ ክሳለጥ ወይ ዝኾነ ማኪና ከዓ ክትንቀሳቀስ ኣይመኽኣለትን። ስለዚ እቲ ክኢላዊ ዓቕሚ ንነብሱ ጥራይ ዘይኮነስ ንካልኦት ምሂሩ ኣብዚ ተዘርጋሕናሉ ንዘርጋሕ ደድሕርተን ማካይና ደድሕቲ ሰራዊት ኣብ ከከም ምችኡ ናይ ቦታ ርኢና ጋራጃት እንዳመስረትና ኢና ንኸይድ ነርና።

0: ዓበን ሰውራ መሰረት መጻኢ ጠረትራ ጎላ ጉልፊንጭሮ ኣሃ ውጎቦታት መላ እዘይደፍሮ ሩባ መስኩባታት ብረናይ ፃዕሪ
1: ኣብቲ ጀን ህዝባዊ ግንባር ብዙሕ ተሽከርከርትን ንጡፍ ምንቅስቓስን ዝተረኣየሉ ድሕሪ ምስላቕ እዩ። እንተኾነ ብትህሞቲ ኣብቲ ቐንዲ ደጀንን ግንባራትን እቲ ዝጓዓዓዛሉ መስመራት ኣዝዩ ብልሽውን ተኣፋፍን ብምንባሩ ተሽከርከርቲ ቀጻሊ ጽገና እናተገብረለን እየን ዝንቀሳቐሳ ዝነበራ። ቀጻሊ ምቅያራት ግንባራትን ደጀንን ድማ ንጋራጅ እውን ቀጻሊ ጽልዋን ምስንኻላትን የስዕበሉ ነይሩ።
2: ልክዕ ከምቲ ካልእ እቲ ምዝላዕ ነቲ ጋራጅን ይትንክፎ እዩ። ምክንያቱ ኣብ ድሕሪት ኮይኑ ናይቲ ሰራዊት እዩ ዝኾነ ንጥፈታት ደካይድ ከምዚ ኢሉ እናመፀ ከሎ ደቂ ኣምሓሬ ከረን ፍልፍል ኣፍ ዓበት ዝነበረ ጋራጃትና ክለቅቕ ይግደድ። ማይመት ንዓራቅ ካብ ዓራ ከዓ ንሂምቦል እዚ ጋራጅ ደቂ ኣምሓረ ንመራፊት ናይ ፍልፍል ናይ በዓል ክረን ሓዋዊስካ ከዓ ንስዋኪን ናይ ዓገት ንዓንበርበብ ናይ ዓገት ንዓንበርበብ ብከምዚ ጌርና ተን ዓበይቲ ጋራጃት ንብለን ክህልዋ ከለዋ በብእዋኑ ዝረአ ናቕፋ ከም ንኡስ ጋራጅ እንዳኾነ ዳሓር እንዳዓበየት ከይዳ ኣብ ዛራ ኣብ ሓሊበት እዚ ጋራጃት ደኪና ነርና ማለት እዩ። ካልእ ምስቲ ጎኒ ጎኒ ናይቲ ጋራጃትና ናይ ናእሽቲ ማኪና ዓቕምና ክብ እንዳበለ ምስ ከደ እዚ ጋራጅ ዓንበርበብ ዝብል ኣብ ዓንበርበብ ናይ ናእሽቲ ማኪና ፈሊና ከነቕውን ክኢልና እሱ ውን ስጋ ሕጂ እዚ ዓንበርበብ ጋራጅ ዝበሃል ዘሎ ካብኡ ተደኪኑ ምስ ኣተወ ናብ ዝኣተወ እዩ።
3: ንሕና እቲ ዝዓበየ ዓበ ጋራጅ ናይ ሜዳ ማሂመት እዩ ተመስሪት ማለት እዩ። ማሂመት ኢና ነርና ካብ ማሂመት ፀላኢ ብሰሜናዊ ሳሕል ክኣቱ እዩ ስለ ዝተባሃለ ብምልኡ ንብረትና ንቐብርኦት ንግዕዝ ማለት እዩ።

0: ብርኦት ግዒዝና ኣብኡ ማእከላይ ቦታ ንሕዝ እቲ ብከረን ብፍልፍል ኮታ ከበሳታት ዝነበራ ገራጃታት ንብራትና ሕጂ ብምልኡ ምቀብርኦት መፅ ነይሩ ማለት እዩ። ኣብቲ ዋንቲ ዝከረኒ ዳርጋ ኣብ ለይቲ ጌጋ ክረኣለይ ብውሕዱ ስጋብ 6-7 መካይን ንራግፈሉ እዋናት ነይሩ ሓፃ እውን ማለት ረብታሚ እጠቅም። ምክንያቱ ንሕና ምንጪ ናይ ሓድሽ ስፔርፓርት ስለ ዘይብልካ እቲ ምንጪ እሱ እዩ ማለት እዩ።
1: ዓበር መቀብረ ናቕባ ስትራቴጂያዊ መስበር ገሊ ሕዳይ መእተዊ ናበት ዓበት ዕርድታቱ ፅኑ ናይ ጭቁን ዋርታ ኣብ ካልስና ዘይብል መሰታ
2: ኣወዳድባ ጋራች ህዝባዊ ግንባር ማዕረ ኣቃወማ ደጀናትን ግንባራትን ተሳንዩ እዩ ዝኸይድ ነይሩ። ዓበይትን ንኣሽቱን ተንቀሳቐስን ተባሂሉ ተኸፋፊሉ ድማ ነናቱ መደባት ከም ዝዓመም ተገይሩ። እቲ ንኣሽቱን ተንቀሳቐስን ዝበሃል ኣብ ቅድመ ግንባራት ኮይኑ ግዜያዊ ጽገና ዘካይድ ክኸውን እንከሎ፣ እቲ ዓበይቲ ዝበሃል ድማ ኣብ ደጀን ኮይኑ ነዊሕ ግዜን ዓበይቲ ጽገናን ዘድልየን ተሽከርከርቲ ዘገልግል እዩ ነይሩ። ብዘይካቲ ኣብ ተጀን ዝነበረ ዓበይቲ ጋራጃት ግን ንውሕስነት ተባሂሉ ኣብ ሱዳን ስዋኪንን መራፊትን ብትሕዝቶ ይኹን ብዓቕሚ ዝዓበየ ጋራጃት ተመስሪቱ።
3: ምዝላቕ ሰብ ይኹን ዋላ እውን ናይ ተሽከርከርቲ ትሕዝቶና ናብ ሱዳን ገፁ ከም ዝእንፍት ደርጋ ኮይኑ እዩ ማለት እዩ። ሕጂ ንሕና በቲ ዝነበረና ኣተሓሕዛ ኣብ ፖር ሱዳን ክቅፅል ስለ ዘይክእል ናብ ስዋኪን ቦታ ተሓቲቱ ኣብ ስዋኪን ሓደ ጋራጅ ክኽፈት ከም ዘለዎ እዚ ተወሲኑ ማለት እዩ። እዚ 78 እዩ ድሕሪ ምዝላቅ ማለት እያ። እዚኣ ሕጂ ኣብ 78 እዚ ጋራጅ ስዋኪን ዝበሃል መቸም ይኽለል ንኽልሎ ሰባት ምስቲ ምዝላቅ ኣድህቦና ወይ ኣንፈትና ናብኡ ይኸውን ስለ ዘሎ ሓያሎ ሰባት መፁና ስራ 30 ዝኾኑ ካብ ሜዳ ማለት እዩ ምስቲ ማብኡ ዝነበርና ይሕወሱ። ብድሕሪ እዚ እቲ ጋራጅ ዝተኸሊሉ ጋራጅ እውን ሰሪሖምልና ተሰሪሕዋ። ስለዚ ካብ ሜዳ ኩሉ ግዜ መካይን ምምፃእ ኣሎ ምእተው ኣሎ ኮታስ 78 ብደረጃ መጓዓዝያ ብደረጃ ጋራጅ ትሓስብ ከለካ ዳርጋ ድሓን ዝኾነ ኣንፈቱ ዝሓዘ ነቲ ሕቶ ናይቲ ውድብ ዝኽእል ዓቕሚ ናይ ሰብ ኹን ናይ መካይን ነይሩ እዩ ትብል ትኽእል። ምናልባት ከምዚ ብሓደሓደ እዋን ዝሰምዖ ሓቂ እዩ። እቲ መስመር ቀልጢፍካ ትመላለሰሉን ቀሊልን ኣይኮነን ኣህላኺ እዩ ንመራሕቲ መካይን ነይሩ። ግን እተን መካይን ነይረን እየን ማለት እዩ። ብኡ መጠን ከዓ እቲ መገዲ ዝፈጥሮ እቲ መስመር እቲ ኣማካይን ዘብፅሖ ዕንወት ኩሉ እንድሕር ሪኢኻ ከዓኒ እቲ ጋራጅ ክሳብ ክንደይ ነዘን መካይን እዚአን ኣብ ምንቅስቓስ ወይ ህወት ከም ዝህልወን ቅፃልነት ከም ዝህልወን ናይ ምግባር ተራ ነይርዎ ብኡ እውን ክግመት ይከኣል እዩ። ዝኾነ ግን ሽዑ ዳርጋ ክልተ ስራሕ ዝስራሕ ነይሩ። በቲ ሓደ ሸነኽ እዘን መካይን እዚአን ክፅገና ነይርዎን ክመላለሳ እንተኮይነን፣ በቲ ካልእ ሸነኽ እቲ ጋራጅ እውን ከም ጋራጅ ክቐውም ነይርዎ።
2: ጋራጃት ኣብ በቦትኡን በብዓቕሙን ኣዝዩ ዓበይቲ ዕማማት እዩ ዝሳልጥ ነይሩ። ምሉእ መቃየርን መሳርሕን ስለ ዝነበሮ ዘይኮነስ ቅድሚ ኩሉ ዝስራዕ ድሌትን ተወፋይነትን ኣባላት ስለ ዝነበረ ጥራ እዩ። ኣብ ዝኾነ ጋራጅ ሰኣን መቃየር ይኹን ዘይተገዳስነት ከይተጸገነት ዝሓድረት መኪና ህዝባዊ ግንባር ኣይነበረትን። በቢ ዝመጽኦ ንእለቱ ተጸጊነን ይዋፈራ ስለ ዝነበራ
4: ጋራጅ ዓንበርበብ ከመቃወሙ ፅገና መኻይን ከመቃወማት ፅገና መኻይን ግን ጎኒ ንጎኒ ፅገና መኻይን ክሰልጠካ እንተ ደኣ ኮይኑ ሞዲፊኬሽን ጌርካ ገለ መሳርሒታት ንኣብነት ሕጂ ናይ መሳርሒ ዝገልፅ ዘለኹ ኣብ መቃይሩ ብዙሕ ኢኻ ትሰርሕ። ንኣብነት ኣቕሓ ተሳኢንዋ ጠጠው ትብል ዝበሃል ኣይነበረን። እንታይ እያ ነራ ኣብቲ ግዜ እቲ ኣነ ዝከረኒ እዛ መኪና እዚኣ ሲ ከም ገለ ጌርካ እያ ነራ ከም ገለ ጌርካ ከም ትንቀሳቀስ እዚኣ ነራ ናይ ኩላትና ኣዘራርባ ዝነበረት። ሕጂ ንኣብነት ኣብ ቅድሚ ሻርሻ ወራር ብዙሓት ኢፋ ካብ ኣብ ግንባራት ዝተረኽባ ነይረን። ሕጂ ዘን መኻይን እዚአን ገለ ኣበር ነይሩ እንታይ ኣበር እንታይ እዩ ፖምፓ ደሎ ኣኳ የባላሸዋ ነይረን። ሕጂ እተን መኻይን ካልኣን ኣካላትን ጥዑ እዩ ግን እንታይ ገበር ተባሂሉ ካብ ዕዳጋ ገዜኻ ቶምፀ ይኮነ ንሱ ወታደራዊ እየን። ሕጂ ንሕና ግን ናይ እንትረ ካኣትዎ ከምዝኽእል እቲ ናቱ ቦዲ ከም ዘለዎ ኮይኑ ናይ እንትረ ከምዝኣትዎ ከምዝኽእል ሰሪሕናዮ። ክባላሸ ከሎ ሕጂ መቃየሪ ናይ እንትረ ስለ ዝኣትዎ መቃየሪ ናይ እንትረ ጌርካ ንጥቀም። ኣብቲ ግዜ እቲ ንብሙሉ እንተን ከምኡ ዓይነት ዘጋጥመ ዝነበራ ብከምኡ ጌርና ዋላ እውን ከም ሲምብል ወይ ከም መቃየሪ ገርና ዝቐመጥናየ ነይሩ ክባላሸ ከሎ ትገጥመለን ማለት እዩ። ካልእ እውን እዘን ማእከለይቲ ዝድ ዝበሃላ ነይረን እሰን እውን ስምያ ዝሰብራ ነይረን። ሕጂ ናይ ማግ እቲ ዝደለለ ናይ ኣሜሪካ ኣቑሑት ድልድል እዩ ናይ ማግ ዝደለለ ስለ ዝነበረ ነቲ ናይ ማግ ኣብ ማእከለይቲ ዝሊ ናይ ሶቪየት ማለት እዩ ሞደፊ ከም ዝኣቲ ገርና ኣብቲ ግዜ እቲ እናተሰብራ ጠጠውላ ዝነበራ ብሙሉአን ኣብ መንቀሳቐሳ ተገይሩ ማለት እዩ። እዚ ገለ ካብ ኣብነት እምበር ሽሕን ሚእቲ ኒኻ መኪና ኣብቲ ግዜ እቲ ቅያር ሲ ጠጠው ክዝብል ኣይካእን እዩ ነሩ።
5: ሕልሚ ናይ መራሕቲ ማኪና ኹን ናይቲ ክኢላዊ ዓቕምና ከም ጭርሖ ብሒደት ወፃእስ ብዙሕ ስራሕ ምዕማም ዝብል ስለ ዝነበረ ሓንቲ ማኪና ኣብ ጋራጅ ኣትያ ነዊሕ ግዜ መቃየር ሲኢን ካላ እንተዘይኮይና ማኪና ሓዲራ ንፅቢሒቱ ክትወፅ ኢሉ ዝሓልም የለን። እዚ ከዓ እንታይ እዩ ብምንታይ ና ንሕና መምዘኒ ኢና ነይሩ 20 ማኪና ናይ 20 እንተ ደኣ ኣብ ጋራጅ ሓዲረን 4,000 ኩንታል ከይተጋዕዘ ሓዲሩ ዝብል ሕማም እዩ ነርኒ። 20 ማኪና እነትረ እንዳሕሪ ኣብ ጋራጅ ሓዲረን 2,000 ኩንታል ከይጋዓዘ ሓዲሩ ዝብል እምነት ነርና። ስለዚ እዚ ከምዚ ከይመፅእ ስጋዕታ ትፅንቀቕ ናይ ግዜ ተወዲኣ ናብ ስራሓ ትኸይድ። ምክንያቱ ቀትሪ ሰሪሕና ምሸት ቃሳትን ስለ ዝሰራሕተን ማካይን ምሸት ሰዓ 6 ክፋነዋ ኣለዎን ተፋኒ ናብ ስራሕን እዚ ንብሎ ዘለና። ስለዚ በተነ ውሕዳት ማካይንና በቲ ክኢላዊ ዓቕሚ ናይ ፅገና ክእለት ኣንቀሳቂሱ ውሕዳት ማኪና ተዋፊረን ከሎ ነቲ ንደልዩ ዕማም ንዓምም ነርና ማለት እዩ።
0: ገራጅ ኣበርክትኡ ኣብዚ ሕጂ ኮይነ ክሪኦ ከለኹ ብጣዕሚ ልዕሉ ነይሩ። ከም ዝበሃል ዝነበረ ኣብቲ እዋን መጓዓዝያ ደምሱር ሰውራና ተባሂላ ትጥቀስ ነይራ። ምክንያቱ ትርካበን ሓደ መካይን መጀቲ መጀመርያ ብዙሓት ኣይነበራን ቁርብየን ነይረናና እዘን ቁርብተይ መካይን ብኸመይ ጥዕና ሂብካ ክሰርሓ ከም ዘለዎን ልዑል ዝኾነት ነገር ትእዛዝ መፅያ መኪና ብ ከምዚኣ ክትብገስ ንድሕር ተባሂሉ እቶም ድርካብካ ተኣኪብካ እታ ዘላ ፅገና ጌርካ ክተፋንዋ ትክእል ኣለካ። ምክንያቱ ጠጠው ክተብላ የብልካን ጠጠው እንተይላ ብዙሕ ብኮ ከም ዘሎ ስለ ትፈልጥ ኣዝያ ኻ ትቀላጠፍ ዘለካ ክትበላ ዓይትሰቲ ክትዕርፍ ኣይትኽእል ክትድቀስከም ዕረፍቲ ዝበሃል ስኳ ኣይነበረን እቲ ዝነበረ ስራሕ ንምስላጥ ማለት እየ። ሕጂ ኣብቲ ዋንቲ ናይ ገራጅ ተራ ኣነ ክገልፆ ከለኹ ብጣዕሚ ልዑል እዩ ነይሩ ብታ ዝርካባ ብዘይ ስፔር ፓርቲ ማለት እዩ። ስፔር ፓርቲ ዝበሃል ኣይነበረን ናይ ገዛ ርእስኻ ምብልሓት ከምዚ ኣቐዲሙ ተኽለ ክዛረቦ ፅንሐ እቶም ናይ ቀደም ክእላታት በዓሎም ሞደፊካር እንዳገበሩ መዕፀፊ ድዩ መስሓቢ ድዩ መፈተኒ ባንኪ ሮባታት ገለ ድዩ መፀጢ ናይ መካኒክ ናይ ረጅስትሮ መግበሪ ናይ ዝተፈላለየ ኣቑሑት ኩሉ በዕሎም እዮም ድምህዝቦ ነይሮም ማለት እዩ። ኣብቲ ገራጅ በቲ ዝተምሃዘ ኣቑሑት ትሰርሕ ማለት እዩ።
1: ኣብ ታሪክ ናይ ቃል ወስበን ዘክራ ናይ ሃይለ ስልታሴ ትምክሕቲ ቀቢራ መግዛእታዊ ኣርኡ ኣማሽሻ ሴራ ኣዕናዊ ምንቅስቃስ በለት መፈከራ ትእጅ እውን ገና ትፅበና

0: ኣብ መሬት እዳተቐብረ ከዓ ማዕከናት እዩ ዝኸውን ማለት እዩ። እዚ ኣብ ሳኪን ይስራሕ ነይሩ። ካልእ ንመካይን ክኾና ዝኽእላ ንወጥ ኣብ ቦጥ ዝስቀል ኣብ ማኪና ማለት እዩ ዝቕበር ዓበይቲ ቦጣት ምስራሕ እዚ ዓብ ዕማም ናይ ገራጅ ሳኪን እዩ ነይሩ። ምክንያቱ ዋላ እዚ ናይ ሞዲፊኬሽን ስራሕ ከም መጀመርያ ዘተኣተተናዮ በዓል ኮስታ ዝነበሩሉ ወይ ዝጀመርዎ ስራሕ ኣብኡ ብቲ ጋራጅ ሰዋኪን እዩ። ሞዲፊኬሽን እንታይ ማለት እዩ? ሞዲፊኬሽን ብዙሕ ነገር እዩ። እቲ ቀንዲ ዕላማ ናይ ሞዲፊኬሽን ኣብቲ እዋን ግን መሳርሕታት እዩ፣ መሳርሕታት ምድላው ማለት እዩ። ኣብ ጋራጅ ሰዋኪን ዘይተሰርሐ ነገር ኣለ ክትብል ኣይትኽእልን ኢኻ። መሳርሕታት ላሜራ ዝዓፅፍ ኣብኡ ስራሕ ነይሩ። ኣብ ኩሉ ተሰሪሑ እዩ ድሓር ሕጂ ኣብ ምብጋስ ኢና ንጅምር ዘለና። እወ ሕጂ ሰሪሑ ክበሃል ከሎ ክተልሕም ኣለካ፣ መልሓምቲ የድልያ፣ ክትዓፅፍ ኣለካ፣ ዓፀፍቲ የድልያ፣ ክትጠቕልል ኣለካ ላሜራ ጠቕለልቲ የድልያ፣ ክትቆርፆ ኣለካ ተሓፀዋን ቆርፅቲ የድልያ። እዚአ ንሕና መሳርሒ ካብ ሜዳ ዝእትነዮ የሎ፣ ካብ ደገ ዝእትነዮ የሎ። ሕጂ እዚ ናይ ሞዲፊኬሽን ኣካል ዝበሃል ግን ንከምዚኦም ዝኣመሰሉ መሳርሕታት ንኸዳሉ እዩ ዝቕረብ ዘሎ ማለት እዩ። ኣብኡ እንዳ ፅርበት ዝበሃል ኣካል ኣሎ። ዘይፈላለየ ተኸተብሎ እዩ ባህርያት ዘለዎ እዩ። እቲ ሓደ ፀሪቡ ይቕርብ፣ እቲ ሓደ የልሕም ማለት ስለዝኾነ ትግራይ ሰዋኪን ሕጂ እንዳ ፅርበት ኣለዎ፣ ናይ ሞዲፊኬሽን ኣለዎ፣ ናይ መካይን ፅገና ኣለዎ። እቲ ፅገና ብፅገንኡ እውን ከበድቲ ፅገና ዝበሃሉ ከም ክመተሓሕዛ ሰዋኪን እዮም ዝለኣኹ።
1: ኣብቲ ግዜ እቲ ብዙሕ ተሰሪሑ ካብቲ ብዙሕ ዝተሰርሐ ገለገለ ሒዘ ዝመፃኽሉ ኣሎ ንዕኡ ከርእዮ ይኽእሉ ማለት እዩ።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ኤርቲቭ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ፍላይ መደብ ለሰ ስፖርት ሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶታት ዘለዎም ንኡስ መደባት ሒዛ ናባኹም ብሰዓት ኣቕሪባ ኣላ ንምክታልኩም ብክብሪ ንዕድም ፈለማ ግን ከምቲ ልሙድ መደብና ብደርፊ ክንፍለም

ከመይ ፀኒዕኩም ዝኸበርኩም ተዓዘብቲ በዛ ክተስተማሩ ኣፅናዕኩም ደርፊና ኢሎም ሰሙኑ መደብ ፈሊምና ኣለና። ናብ ዝቕፅል ትሕዝቶና ምስ ንሰግር ምስ ትምህርቲ ዞባ ማእከል ናይ ዓመት 2025-2026 ስፖርታዊ ውድድራት ከካየድ ድሕሪ ምፅናሕ ዝሓለፈ ቀዳም ኣብ ስታድዮም ኣስመራ ብኽብ ዝበለ ድምቀት ዛዚሙ ኣሎ። ጋዜጠኛ ኣሚር ዓሊ ነቲ ናይ መዛዘም ስነስርዓት ተኸታትሉ ዘዳልዎ ፀብጻብ ክስዕብ ሰናይ ምክታል

መደብ ለሰ ስፖርት ኢኹም ትከታተሉ ዘለኹም ዝኸበርኩም ተዓዘብቲ ናብ ዝቕፅል መደብና ምስ ንሰግር ስዒባ ተዳልያ ዘላ መደብ ዘተ ስፖርት እያ ክትከውን ጋዜጠኛ ሮቤል በረኸት ድማ ብኸምስዕብ መደብ ክመርሖ እዩ።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ለስተ ስፖርት ብሓፈሻ ዘተ ስፖርት ድማ ብፍላይ ከመይ ፀኒሕኩም ኣብ ናይ ሎሚ ዛዕባ ክኾነና ሓሪናያ ዘለና ዘተ ስፖርት ሃገራዊ ፌደሬሽን ኩዕሶ ክዒት ኤርትራ ሃገራዊ ውድድር ሰሪዑ ኣሎ። እዚ ሃገራዊ ውድድር እዚ እኩባት ጋንታታት ወይ ድማ ሕውስዋስ ጋንታታት ሃገራዊ ውድድር ኩዕሶ ክዒት ኮይኑ ብስትሪት ባስኬትቦል ዝፍለጥ ዓይነት ውድድር እዩ። እዚ ዓይነት ውድድር እዚ ንፈለማ እዋን ኣብ ሃገርና ይካየድ። ብምህላው ድማ ፍሉይ ኣርእስቲ ሒዝና ኢና ቀሪብና ዘለና። ኣብዚ መብርሂ ክትህበና ሓላፊት ምክትታል ደቂ ኣንስትዮ መምህር ማርታ ኪዳነ ኢና ኣብ ስቱድዮ ምሳና ዓዲምናያ ዘለና። ንስለቲ ዕድሜና ኣኽቢርኪ ኣብ ስቱድዮ ወይ ድማ ኣብዚ ምሳና ብምርካብኪ ኣመዝግነንኪ ኳ ብድሓን መጻኺ
1: ጓድሓ ፀናሕኩም
0: ፅቡቅ። ከምዚ ቀድማ ቢለ ዝገለፅኮ ሃገራዊ ፌደሬሽን ኩዕሶ ክዒት ኤርትራ ሃገራዊ ውድድር ናይ ስትሪት ባስኬትቦል ወይ እኩባት ሕውስዋስ ጋንታታት ሰሪዑ ኣሎ ሞ መእተው ክኾነና እስከ ሓፈሻዊ ሌላ እውን ክኸውን ንፈለማ እዋን እውን ስለ ዝካየድ ዘሎ ከመይ ዝበለ ዓይነት ውድድር እዩ እዚ ውድድር እዚ?
1: ራይ ከምዚ ዝበልካዮ እዚ ሃገራዊ ፀወታ ሕጂ ነካይዶ ዘለና ሃገራዊ ውድድር ማለት እዩ። ከም መፈተኒ መታ ንክኸውን ኣብ ኣስመራ ጥራሕ ኢና ነካይዶ ዘለና። እታ ሃገራዊ ትብል ምናልባት ካልእ ስምዒታት ከይትፈጥር መፈተኒ እዩ ዳኣ እምበር ናብ ካልእ ዞባታት ዝኣትዋሉ ንዓመታ እንድሕር ፅቡቅ ከይዳ እዚኣ ክንቅፅል ምዃንና ፍሉጥ እዩ። ስሪ ኦን ስሪ ክንብል ከለና እታ ስትሬት ትፅናሓልና ሞ እታ ስሪ ኦን ስሪ ቅድም ከደብርሃ ስሪ ኦን ስሪ ክንብል ከለና ኣብ ዝኾነ ግዜ ክትፃወት ከለኻ ኣብ ኖርማል ግዜ ማለት እዩ ባስኬት ክንፃወት ከለና ነፍሲ ወከፍ ጋንታታት ሓሙሽተ ተፃወቲ ኢና ሜዳ ዘውርዳ ሙሉእ ኮርታ ሙሉእ ከዓ ትፃወት ማለት እዩ። እዚ ስሪ ኦን ስሪ ንብሎ ዘለና ግን ነታ ሜዳ ኣብ ክልተ ሃፍ ኮርድ ንመቕላብ ሞ ሽዑ ኣብታ ሓንቲ ሪንግ ኮንካ ትፃወት ማለት እዩ። ሕጂ ሓንቲ ጋንታ ሰለስተ ተፃወቲ ትቕርብ ኣርባዕተ እንዲኦም ክህልዋ እቲ ሓደ ሬፍ ፀንሕ እቶም ሰለስተ ናብ ሜዳ ይኣትዉ ማለት እዩ። ሕጂ እቲ ሕግታቱ ክሳብ ክንቲ ዝተፈለየ ኣይኮነን። ምናልባት ግን ኣበይ ዝፍለ ኣብቲ ኣዋህባ ነጥቢ ይፍለ። ሕጂ ንኣብነት 21 ነጥቢ ኣቐዲማ ዘእተወት ጋንታ ትስዕር ወይ ከዓ ብግዜ ትሕዞ ክሳብ እታ ግዜ ትውዳእ እታ ግዜ ደዋይ ትብልኒያ ስቕ ኢላ ያራን ትገብር እታ ግዜ ክሳብ ትውዳእ ከዓ እታ ፀወታ ፊዝካ ክትረም ከላ ዝበዝሐ ስኮር ዝፅናሓ መን እዩ ብኣ ትውዳእ ማለት እዩ። ኣብ ሓፂር ግዜ ቀልጢፍካ ዝበዝሐ መን ፀብለልታ ጎል ኣለዎ ከዓ በዚኣ ከዓ ተፈሪዳ ትኸይድ ማለት እዩ። ሕጂ ካብቲ ኖርማል ፀወታታት ነካይዶ ዝነበርና እዚ ቀንዲ እቲ ኢንተርኣክሽን እዚ ይበዝሕ እቲ ሙጉያይ ኩሉ ነገር ኣክቲቭ ስለ ዝገብሮ ተፃወታይ ተመራፂ ጌርካ ትረክቦ። ሕጂ እውን ብፊባ ደረጃ ይኹን ብሉ ብኦሎምፒክ ደረጃ ኣብ ፓሪስ ኦሎምፒክ እውን ሕጂ ከኣት እዩ ብኩሉስ ጠመተ ተገይሩ ዘሎ ሓድሽ ኣገባብ ዓይነት ባስኬት ኮይኑ ከዓ ንረክቦ
0: ፅቡቅ። መምህር ማርታ እዚ ከም ዝገለፅክዮ ንፈለማ እዋን እዩ ዝካየድ ዘሎ ብሃገርና ከም ፓይሎት ፕሮጀክት እውን ይካየድ ኣሎ። እስከ ክሳብ ክንደይ ክበፅሑ ዝኽእሉ ተሳተፍቲ ወይ ተፃወቲ ተዳልዮም ኣለው? ከምዚ ሓበሬታ በፂሕና ዘሎ ድማ ምናልባት ቀዳም 9 ግንቦት እዩ ዝሰላሰል ዘሎ። ክሳብ ክንደይ ክበፅሑ ዝኽእሉ ተፃወቲ ወይ ተወዳደርቲ ሓቂፉሎ ዝውድድር እዚ ምድልዋቱ ኸ ኣብ ከመይ ደረጃ ይፀኒሑ ክትገልፅና?
1: ሕጂ እታ መፈተኒ ዝበልኩ ከዓ ነታ ስትሪት ባስኬትቦል እያ እምበር ነታ ስሪ ኦንስሪ ኣይኮነትን። ከምዚ ክፍላይካ ፅናሕኩ ስሪ ኦንስሪ ቅድሚ ሕጂ እውን ተገይሩ ነይሩ ኣብ መደፈራ ከድና ወላ ኣብስመራ ብሃገራዊ ደረጃ ንኩለን ዞባታት ጠሪፉ መታን ተላሚደ ንኦ ክፅንሓ ርእንኦ መታን ክፅንሓተን ካልኦት ዞባታት እውን ብክልቲኡ ፀወታታት ፈሊኻ ፀወታ ተገይሩ እዩ። እዛ ስትሪት ባስኬትቦል ግን ንሕና ሕጂ ምስ ክትግበር ስለ ዘይተኸኣለ እዩ ዳኣ እምበር ኣብ ኖርማል ፅርግያ ጋህ ዝበለ ጎልጎል ኣብኡ ትናትካ ሪንግ ተኺልካ ንሽተይ ሓፁር ጌርካ ኣብኡ ኢኻ ተፃወት ዝግባእካ ሽዑ ኩሉ ሰብ ዝሓልፍ ሰብ ምሳኻ ኢንተርኣክት ገብር ኩሉ ሰብ ምሳኻ ተጠመተካ ይፈጥረሉ ነቲ ፀወታ ማለት እዩ። ከምኣይ ክትከውን ትግባእ ግን ተዓፅቦ መሬት ክንንታይ ክኸውን ኣይናይ መሬት ክትዓፅ ሕጂ ንመፈተኒ

0: ኣብ ምንታይ ኣብ ውሽጢ ቦቸፊላ ሜዳ ቦቸፊላ ኣብኡ ነካይዶ ኣለና። እዚ ሕጂ እታ መፈተኒት ኮይናታ ዘላ ሕጂ እታ ስትሬት ባስኬትቦል ኣብ ሕግታቱ ቁሩብ ፍንው ዝበለ እዩ። ሕጂ ንኣብነት ፋውል ኢልካ ክትፅውዕ ከለካ እቲ ናይ ጎነፅ ገለገለ ሕጂ ኣብቲ ናይ ስትሬት ባስኬትቦል ቁሩብ ይውስኽ ክብል ከለኹ ሸለል ይበሃል ማለት እዩ። ከም ዝብለካ ዘለ ኣብ ግዜ ሕጂ እቲ ተፃዋታይ ሲ ብጣዕሚ ኣትለቲክ ክኸውን ኣለዎ። ኣብ ካብናቱ ምስትንፋሱ ጀሚርካ ኩሉ ነፍሱስ ኣብቲ ስፖርት ክፀንሕ ክኽእል ኣለዎ። እዚ ኣተ ዘይፀኒሑ ምቕልጣፍ ናይ ቅልጣፈ ስለ ዝኾነት ፀወታ ወና ሓንቲ ክገብር ኣይክእልን እዩ ማለት እዩ። ሕጂ በቲ ሓደ እንታይ ክሕግዞም እዩ ነቶም ተፃዋቲ ካብ ዝኾነ ወልፍታት ወፂኦም ክፀንሑኦም ቀፃሊ ኣብ ነፍሶም ልምምድ ክገብሩኦም እቲ ብጥርንፍ ዝግበር ፀወታታት ጥራሕ ዘይኮነ ወይ ትሬኒንግ ልምምድ ዘይኮነ ብውልቆም ከይዶም ኣብ ጂም ድኦም ክምዝገቡ ንጎንጎድኦም ክጎዩ ኣበያ ንዕኦም ከቢዳቶም ዘላ ምንጣር ድያ ትፅግሞም ክስንድቡ ከለዉ ኣብ ኣእዳቦም ሓይሊ ስእኑ ዘለዉ ኩሉ ንነብሶም መፈተሺ ይኾኖም ማለት እዩ። ሕጂ እዛ ቀዳም ሰሪዕንያ ዘለና ፀወታ ሕጂ 16 ጋንታታት እያ ክትሕዝ እተን 16 ጋንታታት በብርባዕት ማለት እዩ። ነፍሲ ወከፍን ናተን ኣስማት ገይረን ክመፃ እየን ሕውስዋስ ዝበልናያ ከዓ ኣብ ነፍሲ ወከፍ ጋንታ ደቂ ኣንስትዮ ኣለዋ። ሕጂ እዚ ከዓ እንታይ ክሕግዘን እዩ እቶም ደቂ ኣንስትዮም ሰም ደቂ ተባዕትዮ ክፃወታ ከልዋ ነፍሰን ኣብ ከመይ ደረጃ ኣለዋ ክግምግማኣ እየን ማለት እዩ። ሕጂ ብምክንያቱ ኩዕሶ ሰኪዕስ ናይ ኣዋልድ ከምዚ ናይ ኣወዳት ከምዚ ኢሉ ኣብቲ ግዜ ኣይሓፅርካን እዩ ኣብቲ ክእለት ኣይሓፅርካን እዩ። ኣብ ምንታይ እዩ ኣብቲ ባስኬት ይፈላለ ባስኬት ግን ድሮ በቲ ኖርማል ኩሉ ግዜ ንጥቀመሉ ስለዚ ለመዳ ኣብኡ ብዙሕ ፀገም የለን። ሕጂ ክንተኣታትዎ ንፍትና ኣለና ቁፅሪ 6 ትበሃል ኣላ ኩዕሶ ናይ ደቂ ኣንስትዮ ብኡ ክንተኣታትዎ ሕጂ ንፍትና ኣለና። እንተዘይኮይኑ ግን ኣብቲ ናተን ዓቕሚ ምስቶም ደቂ ተባዕትዮ ማዕረ ክመፃል ማዕረ እኳ እንተዘይበልና ካልእ ትረፍ ግን ምስኦም ተወዳደርነት ንክፈጥራ ከዓ ክሕግዘን እዩ። ሕጂ ንከምዚ ኣብ ግምት ኣቲና ሓደ ሕውስዋስ ኮይኑ ከም ዝፃወቱ ጌርና ካልኣይ ከዓ እተን ኣብ ቦሸፊላ ዘለዉ ተፃወቲ ባዕሎም ኣብ 4 ተመቃቂሎም ከም ዝፃወቱ ጌርና ማለት እዩ። ብደገ ክረእቱ ይኽእሉ እዮም ብዝተካለ መጠን ግን እቶም ኣብቲ ቦሸፊላ ኩሉ ግዜ ኣብቲ ሜዳ ኣብቲ ቦሸፊላ መፂኦም ጥራሕ ዘይኮነስ ወላ ኣብ ሜክሲኮ እውን ኣሎ ሜክሲኮ ጥቃ ሃዋኪል ዘላ ማለት እዩ። ኣብ ካልእ ቦታታት እውን ኣብቲ ምዱብ ስራሕ ናይ ኩዕሶ ሰኪዕት ኣትዮም ዘለዉ ተፃወቲ ንዓኦም ዕድል ንምፍጣርን ነብሶም ንመፈተሺ ክኾኖምን እንድሕር ዕድል ተረኪቡ ከትካ ክፃወት ንድሕር ከርካ ከዓ ፈሊጦም ኣለዉ ኣብ ካልእ ትረፍ ምስቲ ሕግታት ተላልዮም ኣለዉ ምስቲ ዓይነታት ፀወታት ተላልዮም ኣለዉ። ሕግለዚ ኩሉ ኣብ ግምት ብምእታው ኢና ነዛ ፀወታ ኣሎም ነካይዳ ዘለና።
1: ከም ዝገለፅክዮ ኣብ በዓል ኤንቢኤ ናሽናል ባስኬትቦል ኣሶሲሽን ወይ ድማ ኩዕሶ ሰኪዕት ማሕበር ኣህጉራዊ ማሕበር ኩዕሶ ሰኪዕት ብዙሕ ልሙድ ኣይኮነን እዚ ናይ ስትሬት ባስኬትቦል ኢልና ቀዲምካ ክተቐስዮ ዝፀናሕኪ ከም ዝገለፅክዮ እውን ኣብ ክፉት ቦታ ኣውትዶር እዩ ዝፃወት ዝበዝሐ ግዜ ንሕና ከም ፓይሎት ፕሮጀክት ኣብ ቦቾፊላ ነካይዶ ኣለና ገስጋስ እውን ኣብ ቀፃለ ክንሪኦኢና። እስከ ኣብዚ ዓይነት ውድድር እዚ ክትገልፅዮ ዝፀናሕኪ ሕውስዋስ ንበሎ ገለ ሓደ ተፃወታይ እንታይ የድልዮ?
0: ቀዳሚቲ ኣበይ ክእርመካየ ልሙድ ኣይኮነን ዝበልከያ ልሙድ እዩ። ድራፍቲንግ ዝበሃል ኣሎ ወይ ስካውቲንግ ዝበሃል ሲስተም ኬትካ ኣይናይ ተፃዋታይ ኣለሊኻ ተምፅእ ሕጂ እዚ ስትሪት ባስኬትቦል ንኸምኡ ዕድላት ይፈጥር። ሕጂ ኣብ ኮሌጃት ምናልባት ጠመተ ይውሕዶም ይኸውን። ስለዚ እዚ ስትሪት ባስኬትቦል ይውደብ ሞ ብዞባታት ደረጃ ወይ ብሃብታማት ገለ ይውድብዎ ሞ እቶም ኣብቲ ከባቢ ብባስኬት ፍሉጣት ዝኾኑ ሰባት መፂኦም እዮም ዝፃወቱ። ሕጂ እዚ ብማስ ሚድያ ክዝርጋሕዩ መፂኦም እውን ኮነ ኢሎም መፂኦም ዝርዩ ናይ ስካውቲንግ ፕሮግራም ዘለዎም እውን ኣለዉ ኣሰልጠንቲ ማለት እዩ። ኣብኡ መፂኦም ሰሌክት ገይሮም ይወስዱ። ሕጂ ኣብ ኤምቢኤ ምስ ኣተዎ ሕጂ እቲ ስትሪት ባስኬትቦል ሓሊፎም እዮም መፂኦም ናብኡ መእተዊ እዮም ተጠቂሞምሉ ዘለዉ ግን ኣይገብርዎን ምን ማለት ኣይኮነን ከም መዘናግዒ ይጥቀምሉ እዮም ሓደ ግዜ ከምዚ ናይ ምሕዝነታዊ
1: ፀወታታትስርዒ
0: ፀወታ ሕጂ እዩ ተመዝጊቡ ዘሎ ስሪኦን ስሪ ተመዝጊቡ ዘሎ
1: ብከምኡልሙድ ኣይኮነን
0: ዝበልስሪኦን ስሪ ሕጂ እዩ ዝያዳ ናብሕት ከም ዝበልኩ ከዓ ሕጂ ኣብ ኦሎምፒክስ ሕጂ እዩ ክኣቱ።
1: ስለዚ እንታይ ክፈሉ ይኽእል ካብቲ ናይ ልሙድ ባስኬትቦል ወይ 5x5 ንፃወቶ ወይ እውን ካልእ ክንከውን ይኽእል እዚ ናይ ሕውስዋስ ወይ ድማ ናይ ስትሬት ባስኬትቦል ዝበሃል ዘሎ እንታይ ፍሉይነት ክህልዎ ክኾን ይኽእል? ምክንያቱ ከምዚ ኣብ ገለገለ ዝግለፅ ኣብ ሕግጋቱን ኣብ ሕግታቱን ቁሩብ ፍኹስ ዝበለ እዩ በቲ ሓደ ወገን ከዓ ኣዛናኢ እዩ በቲ ሓደ ወገን ከዓ ኣዘናግዓ እዩ። እንታይ ፍሉይ ነገር ክህልዎ ክኾን ይኽእል ኣብቲ ናይ ስትሬት ንበሉ ኣብቲ ናይ ሕውስዋስ ጋንታታት ክፃወትኦ ዓይነት ውድድር እቶም ተፃወቲ ፍሉይ ናቶም ክእለ ዘንፀባርቕሉ ባይታ ዝፈጥር እውን ስለ ዝኾነ እንታይ ፍሉይነት ክህልዎ ክኾን ይኽእል ካብቲ ናይ ልሙድ ዓይነት ባስኬትቦል?
0: ፍሉይነት ብመልክዕ ብልጫ ክንሪኦ ኢና። እንታይ ብልጫ ኣለዎ ምባል ሓይሽ ሕጂ እቲ ልሙድ ንፃወቶ ዝነበርና

0: ጀት ቀዳማይ ዝወስዶ ግዜ ካልኣይ ሃልኪ ማለት እዩ ብሓፈሻ ይበዝሕ። እዚ ሰለስተ ብሰለስተ ንብሎ ዘለና ስሪኦን ስሪ ንብሎ ዘለና ግን ብውሕድ ባጀት ድሓር ኣብ ዝኾነ ቦታ ኣብ ሓፂር ግዜ ከዓ ምክንያቱ እንድሕር ኣስተውዒል ካላ እታ ልምቲ ፀወታ ሓሙሽተ ብሓሙሽተ ክንገብር ከለና ኣብ ሓደ ግዜ ሓንቲ ፀወታ ጥራሕ ክተካይድ እዛ ስሪ ኦንስሪ ወይ ከዓ ሰለስተ ብሰለስተ ንብላ ዘለና ግን ኣብ ሓንቲ ግዜ ክልተ ፀወታ ንካይድ ንቀልጢፍካ ንተፃወታይ ንክትሪኦ ከዓ ግዜ ሂበካ ምክንያቱ ኣብ ሓደ ተፃወታይ ምስ ሓሙሽተ ቀሪቡ ክረአ ከሎን ኣብ ሰለስተ ሰባት ክረአ ከሎን ነቲ ተፃወታይ እውን ተወሳኺ ኣሉታ ዝኾነ ኣድቫንቴጅ ንፈጥሩሉ ኣለና ማለት እዩ። ምክንያቱ ምርጫ ንፈጥሩሉ ኣለና ንክረአ ብቕዓቱ ንክንሪኦ ንክምርምሮ ዝያዳ ግዜ ይፈጥረልና ኣሎ ማለት እዩ። ሕጂ ብባጀት ሪኢኻ ነቲ ተፃወታይ ዝፈጥሮ ዕድላት ሪኢኻ ብግዜ ሪኢኻ ብኩሉ እዚ ስሪኦን ስሪ ተመራፂ ኮይኑ ይርከብ። ከምኡ ስለዝኾነ ብፍላይ ከዓ ከምዝናትና ከም ኤርትራ ማለት እዩ ዝኣመሰላ ኣብ ምዕባል ዘለዋ ሃገራት ከዓ ብፍላይ ኣብቲ ባጀትን ትሕተ ቅርፅን ይሕግዘን እዩ እዚ ስሪኦን ስሪ። ሕጂ ስለዘይ ኣተወ እምበር ናቱ ሜዳ ኣለዎ። ሕጂ ኣብ ዝኾነ ቦታ ምታን ክትተክል ሞባይል ሪንግስ ዝበሃል ኣለዋ ንዕአን ኣምፂኻ ትኽልተ ብለን ኣብ ዝኾነ ፅርግያ ልምፅ ዝበለ ፅርግያ ረኪብካ ማለት እዩ ኩሩሽ ጌርካ ሕንፃ ኣቢልካ ተፃውቶ። ሕጂ ከምዚ ሕጂ ንሽገሮ ዘለና ኣብ ቤት ትምህርትታት ኢና ሕጂ ንምርኮ ስፍፍ ብፍላይ ኣብ ዞባታት ተኸድና ናይ ሃማማተ እታት ናይ ሃማማተ ኦፊሳት ወይ ቤት ትምህርትታት እንድሕር እቲ ናይ ባስኬትቦል ሜዳ ናይ ኩዕሶ ሰኪዒት ሜዳ እንድሕር ፀኒሕዎም ኣብኡ ተመርኪስና ኢና ፀወታታት ነካይዶ ኩሉ ግዜ። ሕጂ ኣብ ከምዚ ኣብ ክንዲ ትሕፀር ከምዚ ዝበልኩካ ብቕልል ዝበለ ነተን ሞባይል ሪንግስ ኣምፂኻ ትኽልቲ ክላ ብላዋቲ ክተፃወቶም ትኽእል ኢኻ ካብ ክሳብ ዝስራሕ ገሊልካ ትቐትሎ ነቲ ፀወታ ማለት እዩ። ሕጂ ዝሓለፈ ግዜ እውን እንድሕር ኣስተውዒልካሉ ኩዕሶ ሰኪዐት ድኽም ኢሉ ዘፅናሕ ምክንያት ከዓ ሓደ ንስ እዩ ባጀት ብጣዕሚ እየ ሓፅረካ ሓደ ከምዝበልከምዝክህሉ ፅናሕኩ ከዓ ከም ጉያን ከም ሳይክልን ኣይኮነን ከም ቮሊቦል ካብ ኩሉ ፍልይ ዝበለ እዩ እቲ ኩዕሶ ሰኪዐት። ምክንያቱ ቀዳማይ ቀዳማይ መሬት የድልየካ ክለምፅ ኣለዎ። ኣብ ሓመድ ክፃወታይ ትኽእልኒ ኢኻ ኣብ ፅርግያ ክትፃወታይ ትኽእልኒ ኢኻ ኦቫል ትኸውንታ ክዕሶስ ብካልእ ወገና ተሓብጥ ሞ ሲላት ነነጢራ ትኸይድ ኣይተፃወተካን እያ ካልእ ጫማ ናይ ግድን ምክንያቱ ዓሰርተ ግዜ ክይነጥሩ ስለ ዘለዉ ምስ ሕቆኦም ዝተኣሳሰር ሕቆኦም መታንከይትንክፎም ምስኡ ዝኸይድ ስኬቸርስ ጫማ ከድልዮም እዩ። ሕጂ ምስ ኩሉ እንድሕር ርኢኻዮ ብባቸት ክብ ዝበለ ወፃኢታት ዘድልዮ ዓይነት ፀወታ እዩ። ሕጂ እዚ ስሪኦን ስሪ ነቲ ዝፀንሐ ፀገማት ዘፋኩስ ኮይኑ ይስማዕኒ ብዓብኡ እውን ኩሉ እቲ ኣብቲ ባስኬት ሕብረተሰብ ባስኬትቦል ዘሎ ኣካየዲ ስራሕ ይኹን ወላ ሓላፊ እውን ነዚ ኣስተውዒሉሉ ስለ ዘሎ ብከምኡ መገዲ ኢና ሓጂ ነዚ ክንፍትኖ ጀሚርና ዘለና።
1: ፅቡቅ ማርታ፣ ዝኾነ ዓይነት ውድድር ክብገስ እንከሉ ናቱ ዕላማ ሒዙ እዩ ዝብገስ። ከም ፓይሎት ፕሮጀክት ወላ እኳ ተባጋግስዎ እንተሃለኹም ዕላማ ናይዚ ዝካየድ ዘሎ ውድድር ወይ ስትሬት ክንብሎ ወይ እውን እዚ ናይ ሕውስዋስ ጋንታታት ተፃወትን ኣብ ክልቲኡ ፀወታ እንዳሓወስካ እንታይ ዕላማ ኹም?
0: ዕላማና ብዙሕ ኢሉ እዩ ካብቲ ኩሉ ግዜ ዝነብር ዕላማና እውን ዝፍለ ኣይኮነን። ብሕፅር ዝበለ ግን ሓደ እዚ ሰለስተ ብሰለስተ ክንገብሮ ዘለና ከምዚ ዝበልኩካ ብባጀት ከይተሓፀርካ ክግበር ስለ ዝኽእል ኣብ መስ ወክፍ ዘባታት እውን ኬድና ክንገብሮ ንኽእል ኢና ማለት እዩ። ባፅዕ ኬትካ ፅርጋ ለማጥ መዓት ፅርጋ እዩ ዘለዎ በዓል ባፅዕ ኣብ በዓል ባፅዕ ኬትካ ክተፃወት ትኽእል ኢኻ ማለት እዩ። ልክዕ ከምዚ ናይ ቮሊቮል ቢች ቮሊቮል ዝብልዎ ልክዕ ከምኡ ምስ ፈንቅላ ተኣሳሲርካ ገለ ክትከይድ ትኽእል ኢኻ ማለት እዩ። ስለዚ ሕፅር ዝበለ ብሕፅር ዝበለ መገዲ ክንፃወት ከም ንኽእል መርኣይ እዩ። ስለዚ ነቲ ሕብረተሰብ ባስኬትቦል ተላሚዶ ንክፀንሕ ሓደ ትዕላማ። ካልኣይ ንደቂ ኣንስትዮ ንምትብባዕ ምስ ደቂ ተባዕትዮ ኣቴን ተፃዊተን ማዕሪ ማዕሪኦም እቲ ብቕዓተን ክርእያ ከምዝኽእላ ከዓ ንሰንከዓ መታን ክፈልጣ ማለት እዩ። ሳልሳይ እቲ ተፃዋታይ ንሪኦ ከም ዘለና መታን ክፈለጥ ነብሱ ኣደልዲሉ ክመፅእ መታን መተባብዒ ክኾነ እዩ። ምክንያቱ ከምዚ ዝበልኩ ከዓ ብጣዕሚ ቅልጡፍ ትንፋስ ዘይህብ ዓይነት ፀወታት ስለ ዝኾነ እቲ ዓቕሚ ዘይብሉ ወይ ኣብ ወልፍታት ተገዚኡ ዝፀንሐ ወይ ኣብ ነብሱ ልምመድ ዘይገብር ተሪፉሎ። ስለዚ መን እዩ ብልክዕ ኣብ ነብሱ ፃዕሪ ዝገብር ዘለውን ከተለለ ክሕግዘካ እዩ። በዚ ኩሉ መገድታት ጌርና ሸዕ መወዳእታ ዕላማና እንታይ እዩ? ንኤርትራሲ ኣብ ካልእ ፅፍሒ ምስ ካልኦት ሃገራት ኣወዳዲራ ከምትዕወት ወይ ከዓ ከምትኸይድ ምግባር እዩ። ስለዚ ኣብ ከምዚ እቲ ዕላማና ክንወቅዕ ክሕግዘና እዩ ማለት እዩ።
1: ፅቡቅ። ብዛዕባ መዋደሪ ቦታ እስከ ካሓተኪ ቦቾፊላ ብዙሕ ታሪካዊ ቦታ እዩ። ብዙሓት ኣትለታት ብዙሓት ተፃወቲ ዘፍረ እዩ። ካብ ተስዓታት ጀሚርካ ኣብ 2000 እውን ዝቆፀለ እዩ። እስከ ብዛዕባ እዚ መዋደሪ ቦታ ኣብዚ ሕጂ ደረጃ እዚ ርኢኺ ዝተሓተ ደረጅኡ በፂሑ ኣሎ ከመይ ትርእዮ? ምክንያቱ ብናት ክመለክዒ ከም ጓል ኣንስተይቲ መጠን እውን ከመይ ትርእዮ? ከመይ ትዕቅንዮ? ሃገራዊ ውድድር ክትሰርዓሉ ዝኮነ ዓይነት ውድድር ከምዚ ሕጂ ተበጋግስዎ ዘለኹም ንዕቤት ኩዕሶ ሰኪዒት

0: ክሳብ ዝኾነ ከመይ ትርእዮ? እንታይ ትዕዝብቲ ለኪ ኣብ ዝወዳደርዎ
1: ሜዳ ቦቸፊላ ከምዚ ዝበልካዮ ልዕሊ ዕድመይ ማለት እዩ ክንደይ ተፃዋቲ ክንደይ ንኤርትራ ሙሉእ ኣስሚዮም ካብ ግዜ ደርጊ ጀሚርካ ድሕሪ ናፅነት ኣብ ኩሉ ዘፍረየት ታሪካዊት ቦታ ከምዚ ትብሎ ፅናሕካ እዩ። ከምኡ ስለ ዝኾነ ዳርጋ ናብቲ ሜዳ ክትኣቱ ከለካ ጥራሕ ዝፈጥረልካ ጦምላሕታ ካሊእ እዩ። ከምዚ ዝበልካዮ ግን

0: ከም ዝብለካ ዘሎ ሃገራዊ ፀወታት ከተካይደሉ ኣይግባእን እዩ። ሓደ ካብቲ ተፃወትና ከይዶም ኣብ ታንዛኒያ ክፃወቱ ከለዉ ሓደ ካብቲ ዝሓደሶም ከዓ ንስኡ ነይሩ። እቲ ሜዳ ኣተሓፅኡ ፍልይ ዝበለ ዓቐኑ ማለት እዩ፣ ፍልይ ዝበለ ምዝናትና ክንሪኦ ከለና ሕጂ ምምዕርራየት ከም ዘድልዮ ኣብ ግምት ተትዋ። ካልእ ዝርብሸኒ ግን እንታይ እዩ፣ እቲ ኮርት ብምሉእ ምስቲ እንዳሻይ ኣኪብካ ኩሉ ናይ ስፖርታውያን ጥራሕ ዝዓለመ ክኸውን ይግብኦ። ሕጂ ከማ ናይ ሓይሽ እታ ቦቸፊላ እንዳሻይ ሕጂ ተማሓይሻ ስለ ዘላ ተማሓይሻ ኣላ እምበር ከምኡ ክትከውን እውን ኣይመደለኹን ነይረ። ነቶም ተፃወቲ ጥራሕ ዝዓለመ ቅድሚ ሜዳ ምእታዎም ትሬኒንግ መግበሪ ንዕኦም ፅማቅ ድዩ ገለ ድዩ ቀሪብካ ነቶም ተፃወቲ ጥራሕ ዝዓለመ ክኸውን መቀየሪ ክዳውን ነፍሶም መሕፀቢ ሽንቲ ቤት ፅፍፍ ዝበለ የብሉን። ነቲ ተፃወቲ ብጣዕሚ ኢካ ተሸግሮ። ካልእ ፀገም እንታይ ይፈጥር? ንፓራኦሎምፒክስ ሰሚዕካዮ ትኸውን ኢኻ ንስንኩላን ፀወታታት ትገብር ኢኻ። ሕጂ ስንኩላን ኣበይና ነፃውቶም ናይ ዊልቸር ባስኬትቦል ዝበሃል ኣሎ ኣብ ሜድኦም ኢና ነፃውቶም። ሕጂ እቲ ዝዓበየ ብሃገራዊ ደረጃ ኢልካ ከተፃወቶም ከለካ ግን ተዓዛቢ መታን ክረኽቡ ናብዚ ንቦቻፊላ ከተምፅኦም እቲ ዝበለፀ ነይሩ። ግን ክመፁ ኣይክእሉን እዮም፣ ምክንያቱ ቀፃሊ ሽንቲ ቤት ክድልዮም እዩ ንዕኦም ምስ ጥዕንኦም ዝኸይድ ማለት እዩ የብሉ። ሕጂ እቲ ምምዕርራየት ከም ዘድልዮ የረዳእካ እዩ። ሕጂ ነቲ ንመን ጥራሕ ክኸውን ማለት እዩ፣ ነቲ ዓቕሚ ዘለዎ ነቲ መፂኡ ክፃወት ዝኽእል ብእግሩ ክኸይድ ዝኽእል ሰብ ጥራሕ ኢና ገዲፍናዮ ዘለና ማለት እዩ። ሕጂ ንዕኦም ኣብ ግምት ኣየተና እዮም። ሕጂ ኩሉ ግዜ ካብ ወላ ብፌደሬሽን ዘሕመና ስእዩ፣ ግን ካብ ዓቕምና ወፃኢ ስለዝኾነ ኩሉ ምስ ምምዕርራያት ምስ ህንፃ ዝምልከት ኩሉ ልዕሊ ዓቕምና ስለዝኾነ ግን ዝኾነ ክትገብር ኣይትኽእል ካብ ምንጋር ግን ኣይዕረፍና። ሕጂ እታ ዘለት ንጠብልሕታ ንስያ ሕጂ ንታሻሂ ምህላው ከዓ ነቶም ተፃወቲ ናብ ካልእ ወልፍታት ከይምርሖም የሰክፈካ፣ መሕብኢ ከይኮኖም የሰክፈካ። ወልፍታት ሽገራ መስተ ኣብቲ ከባቢ ዘለዎ ሰብ ዝበዝሐ ዝጠርዖ ዝነበረ እው ንስ እዩ። ንቦቸፊላ ክፃወት ወይ ንክርኢ ሰዲድካ ውላድካ ካልእ ማለት ከይረኣየ ንክትመፅእ ዓጊብካ ተረጋጊካ ኮፍ ኢልካ ክፀንሓለካ ዝኾነ ወላድስ ንስ እዩ ዝደሊ። ከምኡ ንፈጥረሉ ኣለና ዲና ሕጂ ኣብዚኣ ቅሩብ ነብስኻ ሕክ ተብል ግን ኣብ መስርሕ ዘሎ እዩ። ከም ዝበልካ ሕጂ ምስተ ዓረየ ሬስቶራንት ምስ ኮነ የሓይሽ ከማ ኣቀዲሙ ዝነበረ ይህልወካ ክኸውን እዩ
1: ሞሞ መምህር ማርታ ኣብ ምክታል ደቂ ኣንስትዮ ትነጥፍ ኣለኺ ስኹን ንባዕል ክተፃወት እዩ ኸስከ ደረጃ ደቂ ኣንስትዮና ኣብ መዳይ ዓውዲ ባስኬትቦል ኣብ ከመይ ደረጃ ኣሎ መበልኪ? ምክንያቱ ደቂ ኣንስትዮና ኣብ ኩሉ ዓውዲ ስፖርት ናይ ሃገርና ቁሩብ ዝሕል ብላና እየን ከቢድ ብድሆም ስለ ዘሎ ብርዱእ ምክንያት ማለት እዩ። እስከ ኣብዚ ናትኩም ዓውዲ ባስኬትቦል 226 ኢና መፅሕና ዘለና ዝሓለፈ እውን ምናልባት እዚ ርእሲ ዝተላዒሉ ክኸውን ይኽእል እዩ። ግን ኣብዚ ሕጂ ግዜ እዚ ብፍላይ ኣብዚ ዓመት እዚ ዝተፈላለየ ንጥፈታት ከካይዳ ፀኒሐን ኣለዋ። ክሳብ ዝቀረባ እዋን ውርድራት ተሰሪዑ ነይሩ። ኣብ ከመይ ደረጃ ኣለዋ መበልኪ ንመፃእኸ ብብዝሒ ደቂ ኣንስትዮ ናብዚ ዓይነትኩም ዓውዲ ስፖርት ፍቱ ዓይነት ስፖርት እዩ ባስኬትቦል ብደረጃ ዓለም ኣብ ሳልሳይ ተርታ ዝስራዕ እዩ። ንክሪከትን ኩዕሶ እግርና ቀዲሙ ካብ 2.5 ክሳብ 3.5 ቢልዮን ሰዓቢ ዘለዎ እዩ ባስኬትቦል። ሕጂ ብመዳይ ሃገር ከም ሃገር ቁሩብ ኣብቲ ናይ ባስኬትቦል እውን እንታይ ክትብሉና ትኽእል ኣብ ናይ ደቂ ኣንስትዮ
0: ራይ ብሰለስተ መድረኻት ፈሊና ክንርኢና እቲ ኣቀዲሙ ዝነበረ ናይ ደቂ ኣንስትዮ ምውሳእ ኣብቲ ኩዕሶ ሰኪዕት ዝነበረሉን ኣብ መንጎን ሕጂ ብሰለስተ ክንርኢና ሕጂ ኣብቲ መጀመርታ ዝነበረ ክሳብ ሕጂ ክንርክቦ ኣይከኣልና። ኣብ መንጎ ዳርጋ ኣይነበረን። ሕጂ ናይ መቀይሮ ግዜ ኮይኑ ይስማዓኒ። ምክንያቱ ከም ኣብነት ክጠቕሰን ኣለና ትበሃል ጋንታላ ኣቐዲመን ተፃወቲ ዝነበራ እወ ማለት እዩ። ሕጂ ኣብ ከባቢ ዕድመ 40ታት ገሊአን እውን 50ታት ኮይነን ኣደቆልዖ ኮይነን ደቂ ኣንሳዋን ግለን ኮሌጅን ዘእተዋ ማለት እዩ። ተጠርኒፈን ከም ጋንታ ኮይነን መፅና ኣለዋ። ኣብቲ መጀመርታ ከመይ ገይረን ምስን ንኣሽቱ ክፃወታ ኢና ንብል ነርና። ምክንያቱ ኣብ ቀዳማይ ዲቪዥን እየን ክኣትዋ ማለት እዩ። ድሓር ግን ዘይተፅብናዮ ውፅኢትን ኣምፅአን ወላ ኣብቲ ፃዕረን ወላ ኣብቲ ፀወተአን ወላ ዓቕመ እንተሪኢኻስ ብጣዕሚ ይገርመካ ማለት እዩ። ሕጂ እንዳተስአ ይኸይድ ከም ዘለዎ ሕጂ እቲ ዝገርመካ ነገር ዝፈተኽዎ ነገር ካ እንታይ እዩ? ነተን ትሕቲ እን ዘለዋ ብጣዕሚ እየን ኣርኣያ ኮይነንአን። ሕጂ ሓደ ዘሰክፈና ዝነበረ እንታይ ነይሩ? ኣብ ባስኬትቦል ጥራሕ ኣብ ኩዕሶ ሰኪዕ ጥራሕ ዘይኮነ ወላ ኣብ ካልእ ማለት እዩ ልክ ከም ሓንቲ ትቦ ብክልተ ወገኑ ከፋት ከምኡ ርኣዮ። በዚ ንኣሽቱ ብዙሕ ይስልጥኑ ተምፅእ በዚ ግን ይወፁ ይኸዱ ክትሕዞም ኣይትኽእል ኒኻ በዚ እንዳኣቶ በዚ ክንዓፅቦም ኣይከኣልና ነርና። ሕጂ እዘን ዓበይቲ ተፃወቲ ምምፀአን ግን ብፍላይ ነቲ ናይ ዝኾነ ብማሕበራዊ ፀገማት ኮ ዘይኮነ ማሕበራዊ ዝኾነ ነገራት ዝእለያ ብምርዓን ድርዓን ይኹን ብውላድ ብዕድመ ዝእለያ ዝነበራ ተፃወቲ كمزمت

0: ከም ዝሰሓባ ርአን ከም ዝመፃ ገይሩልና ኣሎ ማለት እዩ። እተን ዝነበራ ከዓ ንዕአን ርአን ከም ዝፀንሓ ገይሩልና ኣሎ ማለት እዩ። ሕጂ ካብቲ ዝነበሮ ይሓይሽ፣ ግን እዚ ድ ልክዕ እቲ ንሕና ክንበፅሖ ደይና ዘለና ኣይኮነን፣ ካብዚ ዝያዳ ክኸውን ኢና ንደሊ። ሕጂ ከም ንሃገር ወኪለን እውን ክገሻ፣ ንሃገር ወኪለን ክፃወታ፣ እዚ ካብቲ ንሕና ንደልዮ ማለት እዩ። ኣብኡ ኣይበፅሕና ዘለና ግን ቀሪብና ቀሪብና ኢልና ይሓስብ ኣነ ከም ዝሪኦ ዘለኹ እውን። ምክንያቱ እንታይ ርኢኻዮ ኣብ ትሕቲ ዕድመ ዝበዝሑ ቆልዑት እንድሕር ርኢና ኣብ ትሕቲ ዕድመ ኣብ ቮሊቦል፣ ኣብ ኩዕሶ እግሪ፣ ከምኡ ውን ኣብ ባስኬትቦል እዮም ዘለዉ ንኣሽጡ ቆልዑ ማለት እዩ። ክሳብ 3400 ኢኻ ቆልዑት ትሕዝ ብሓባር ማለት እዩ። ሕጂ እንዳዓበይ እንዳዓበይ እንዳዓበይ ክኸዱ ከለዉ እንዳጠፍኡ እንዳጠፍኡ ይኸዱ። ሕጂ ነዚ ፀገማት እዚ ኣለሊኻ ከመይ ገይሮም ከም ዝፀንሑ ትገብር። ብፍላይ ከዓ ኣብ ደቂ ኣንስትዮ ሕጂ ከም ኣነ ወኪል ምክታል ደቂ ኣንስትዮ ናይ ሃገራዊ ፌደሬሽን ኮይነ ክዛረብ እንድሕር ኮይነ እዝሓለፈ ዓመታት እቲ ናተን ዘሎ ጎደሎታት እንታይ እዩ፣ እንታይ ስለ ዝጎደለን ዘሎ እዩ ዝእለያ ዘለዋ ወይ እንታይ ኢና ክንገብረን ዘለና ንክፀንሓ፣ ኣብዚ መፅናዕቲ ኢና ኣካየድና ማለት እዩ። ሓደ ካብኡ ገለ ትምህርቲ ኣውሂብካ ከም ተፃወቲ ህራይ ክእለያ እየ ምስ ዕድመ ይኹን ከም ዝበልኩካ ወሊድ ኣለዎ ገለ ማለት እዩ። እቲ ናተን ባዮሎጂካል ሜክኣፕ ውን ስለ ዘይድግፎ እንድሕር ከምኡ ኮይኑ ኣብ ክንዲ ተፃወቲ ኮይነን እቲ ፀወታ ገዲፈን ዝእለያ ከም ኣሰልጠንቲ፣ ከም ዳኛታት፣ ከም ኣካየቲ ኣብቲ ፌደሬሽናት ኮይነን ካብቲ ከባቢ ኣብቲ ፋሚሊ ኣብቲ ሕብረተሰብ ባስኬትቦል ከም ፀንሓ ትገብረን ማለት እዩ። ሕጂ ከምዚ ዓይነት ኣካይዳታት ክንከይድ እዩ እቲ ዘለዎ ዕላማ። ሕጂ ክሪኦ ከሎ ከምዝበልኩካ ሰለስተ መድረክ እንዲዩ ነቲ ዝነበርናዮ መጀመርታ ዝነበርናዮ ንዑ ኣርኪብናስ ንክንሓልፎ እዩ ዘሎ እቲ ዕላማ። ቀሪብና ኣለና ኢለ ይሓስብ። ከምዝበልኩካ እውን ብዝተፈላለየ ደገፋት ስለ ትረክብ ድሓን እዩ ኢለ ይሓስብ።
1: ፅቡቅ ከም ዝበልክዮ ስፖርት ፆታ ይፈልን እዩ። ጋንታ ኣለና እውን ኣነ ብወገነይ ከድምቐ ንፈቱ ገና ዓበይቲ ንኣሽቱ ከልዋ ብኡ ሰጊረን ኣብ ወሊድ ምብፅሕን ነቲ ስፖርት ዘይምግዳፍን ከድንቐ ንትደሊ ካልኦት ዓይነት ስፖርታውያን ደቂ ኣንስትዮን ደቂ ተባዕትዮን ድማ ነዚ ዓይነት ኣካይዳ ተኸትሎም ኣስረን ክስዕቡ ተስፋ ኣገብር። ልዕሊ ኩሉ ግን ሓደ ስፖርተኛ ኣብ ስፖርት ኣብ ዝኾነ ይኹን ዓውዲ ስፖርት ክተፅንሖ ትኾንካ ተስፋ ክረክብ ክኽእል ኣለዎ። እስከዚያ ናይ መወዳእታ ሕቶ እያ። ኣብ ኩዕሶ ሰኪዔት ናይ ሃገርና ከማ ጓል ኣንስተይቲ መጠን ኮንኩ ክትርእዮ ከለኸ ዝኸውን ካብ ቀንዲ ማሕንቆ ኮይኑኩም ዘሎ ነቲ ኩዕሶ ሰኪዔት ንምብርባር ምክንያቱ ዘገም እንዳበለ እዩ ዝኸይድ ዘሎ ዝኾነ ምዕባለ ንእክሳይ ትሪእሉን ዋላ ኳ ክሳብ ዝቀረባ እዋን ሃገራዊት ጋንታ ቆይማ ኣህጉራዊ ውርድራት እንተነበረና ኣብ ዝሓለፈ ቀረባ ዓመታት ድሒሩ ግን ሕጂ ኣብ ዘገምታ እዩ ዘሎ ዳርጋና ዝለዓለ ደረጃ ክትበፅሕ እትኾንካ ልክዕ እዩ። ስፖርት ማለት ባጀት ማለት እዩ። ግን ካብቲ ካልእ ማሕንቆ ኮይኑ ዝረኣየ ክንዓክ እንታይ ምበልኪ?
0: ሓደ ድሌት ናይ ተፃወቲ ርእሶም ኣብዚ ክህሉ ኣለዎ። ኣነ ኣብዚ ክህሉ ከምዚ ከዓ ክገብር እየ ኢልካ ዕላማ ጌርካ ተዘይኪትካ ከም ንሪኦ ይኩሉ ኣብ መምህር ስለ ዝኾንኩ ኣብ ተምሃሮይ ዝሪኦ እዩ። ሕጂ ሓደ እቲ ዕላማ ምህላው እዩ። ኣብቲ ስፖርት ምምፃእ ንማሓዙትካ ምርካብ ንዕርክትካ ምርካብ ንስለ ምህላው ዘይኮነ ሓደ ዕላማ ትበፅሑ ዘለካ ሒዝካ ክትመፅእ ከም ዘለካ። ሕጂ ቀዳሚት ዕዮ ገዛና ንተፃወት እያ፣ ብድሕሪኡ ንኣሰልጠንቲ። ኣሰልጠንቲ ከዓ ንኣብ ምህላዎም ኣይተረፎምን ልዕሊቶም ተፃወቲ ዝፈልጥዎ ብተመክሮ ይኹን ብስራሕ ይኹን ብትምህርቲ ይኹን ልዕሊኦም ንሶም እዮም ዝፈልጥዎ። ስለዚ ነቲ ስፖርት ጥራሕ ዘይኮነ ኣብ ስነ ምግባር ከዓ ገለ ክኩስኩስዎም እሞ ተሓሒዞም ንላዕሊ ክድይቡ ማለት እዩ። ሳልሳይ ማሕንቆ ዝኾነና ጉዳይ ባጀትን እቲ ኣካይዳና ማለት እዩ። ሕጂ ቮለንታሪ ኢና ንሰርሕ ከም ዝበልኩካ ኩሉ እቲ ኣብቲ ፌደሬሽን ዘሎ ሰብ ብምሉኡ ናቱ ካልእ ስራሕ ኣለዎ ማለት እዩ፣ መንግስታዊ ስራሕ። ሕጂ ኣብቲ ፌደሬሽን ሃገራዊ ፌደሬሽን ከም ቮለንተሪ ወይ ከዓ ከም ቮለንታውያን ኮይና ኢና ንሰርሕ ማለት እዩ። ከምኡ ኢካ ክኸውን ዘለዎ ምክንያቱ ስፖርት ንዘይፈልጥ ነቲ ስፖርት ዘይፈልጦ ሰብ ንዓ ስራሕ ኢልካ ናብቲ ኦፊስ ኣይትእትውን ኢኻ ዝፈልጦ ባህጊ ዘለዎ ድልት ዘለዎ ኢኻ ከተምፅእ ዘለካ ማዕረ ማዕሪኡ። ሕጂ እንታይ ጎድለካ ከይፈተኻስ ቀዳምነት ክትሰርዕ ትግደድ ማለት እዩ። እዚኣ ዶ ክገብር እዚኣ ትግደድ ምክንያቱ ኩሉ ዘድሊ ስራሕ እዩ። ከም ዝበልኩ ሓጃነ መምህርና ደ ክመርፅ ወይስ ባስኬት ቴልካ ክመርፅ ኣይክእልኒ ምክንያቱ ብክልቲኡ ከበርክቶ ዘለኒ ነገር ረአየኒ እዩ። ሕጂ ኣብ ከምኡታት ቁርብ ይሓፅርካ ይኸውን እዩ። ከምኡ ምኳኑ ይፀውልዮ ኣይኮንኩን ዘብ ዘለኹ ክስራሕ ኣለዎ፣ ግን ገለ ነገር ከዓ ዝድግፍ ነገር ክህልዎ ክእል ኣለዎ። ካልእ ባጀት ከምዚ ዝበልኩ ከዓ ሓያል ባጀት እዩ ዝሓትት ኩዕሶ ሰኪዔት። ነፍሲ ወከፍ ዓመት ኩዕሶ ክትሕድስ ኣለካ፣ ነፍሲ ወከፍ ዓመት ሜዳ ከተመዓራር ኣለካ፣ ነቲ ሪንግ ከተመዓራር ኣለካ፣ ምክንያቱ ኣብዚ ፈረሰ ነጢሮም ካሃድሙ ከለዉ እንድሕር ሒዝቦም ዝወድቕ እንድሕር ኮይኖም ወይ እንዳጎየ ሸተት እንድሕር ዝብሉ ኮይኖም ወይ ነጢሮም ድሕሪ 2-3 ዓመት ሕቆም ሓይሞም ድሕር ካብቲ ስፖርት እንድሕር ዝእለዩ ኮይኖም ክንዓኻ ክሰራ እዩ ማለት እዩ። ካልእ ኣሕፅረ ቢለ ክገልፀ ኢለ ካልእ ካ እቲ ነቶም ተፃወቲ ንፈጥረሎም ኤክስፖጀርካ ይውሕድ ኮይኑ ይስማዓኒ ክኸዱ ኣለዎም ክርእዩ ኣለዎም ክፃወቱ እንድሕር ኮይኖም ከም ዝመፁ ኣጋሽ ከዓ ክህልው ይኽእሉ ንዕኦም ሪኦም ንነብስኻ ኣበየ ዘለኹ ትብልኻ ደረጃኻ ትምርምር ኢኻ ከምኡ ክንገብርቲ ኮንካ ከምዚ ዓንቲ ቀዲምና ዝተዛርብናዮ እቲ ንሕናትና መፃወቲ ኮርት ክመዓራር ክኽእል ኣለዎ ቀዳማይ ከምዝበልኩካ ማለት እዩ። ካልእ እቶም ተፃወቲ ዕላማ ገይሮም ምሳና ክስጉምለዎም በይንኻ ኦፊስ ከፊትካ ትገብሮ ነገር ኣይኮነን። ሳልሳይ ንሕና ንባዕልና እቶም ኣብቲ ፌደሬሽን ዘለና እውን ከምዝበልኩካ ብካልእ ስለተስራሕካ ስለዝውጥጠካ ከምታ ማሓላና ኣብቲ ማሓላና እንተይና ኢልና ብዝተኻለ መጠን ከምዚ ከምዝገብር ነፍሲ ወከፍ ማለት እዩ። ስለዚ ብዝተኻለ መጠን ነተን ዝበልናየን ከነኽብረን ከዓ ዝያዳ ፃዕሪ ከም ንሕተት ሕጂ ቀደም ኣይጎደሎ እውን ናባና ይኸውን ኣሎ እቲ ዓቐብ ዝኾነና ማለት እዩ። ዝያዳ ፃዕሪ ክንገብር ኣለና ዝያዳ ክንፍትን ኣለና ወላ ሽሕ ግዜ ኦብስታክል ዝተበዝሐስ ክትሓኩር ጥራሕ እዩ ዘለካ ማለት እዩ። ስለዚ ነዚአን ጉለን እንዳሕፈትሕናያስ ብሓሳብ ዘይንትስኣሉ ነገር የለን ኣብቲ ሕብረተሰብ ብዙሕ ፀገም የብልናን ኣብ ወለዲ ብዙሕ ፀገም የብልናን እቲ ዝገርመካ ነገር ሕጂ እቲ ወላዲ ርእሱ ማዕቢል እዩ እወ ይስዕበና እዩ እምበሺ ክሳይ ጌርና እቲ ፀወታ ባስኬት ኩዕሶ ኣብኡ ኣብ ካልእ ከይከይድ እዩ ዘሰክፎ ወልፍታት ገለምንታት ኩሉ ይርብሾ ስለ ዘሎ እቲ ወላዲ ብዝተኻለ መጠን ከምዚ ዓይነት ፀወታታት ክበዝሕ ከለኹማን ዝያዳ ይሕጎስ ግን ብኣፍልጦ ክኸውን ማለት እዩ። ስለዚ ማእኪልካ እቲ ወላዲ እቲ ፌደሬሽን ሃገራዊ ፌደሬሽን ማለት እቶም ተፃወቲ ኩሉ ልካ ከምዚ ናይ ቤት ትምህርትታት ንገብሮ ፒቲኤስኤ ኢልካ እታ ሬክታንግል ዝኾነ ትርክብ ትገብር ልክዕ ብከምኡ መድረኽ ሓፍ ክንብለሉ ዘይንኽእል ምክንያት የለን። ስለዚ ኩላትና ንነፍስ ሓሓክናሲ ነቲ ዘሎ ዝዕንቅፀና ነገራት ክነወግዶ ተስፋ ይገብር።
1: ኣዝየ የመዝግነኪ ኣብ ካልእ ኣርእስታት ብፍሉይ ክንረኸብ ተስፋ ካገብር መምህር ማርታ ኪዳነ ሓላፊት ምክትታል ደቂ ኣንስትዮ ኣብ ሃጉራ ፌደሬሽን ኩዕሶ ሰኪዔት ኤርትራ ንስለ ግዜ ኺ ኣመስግን ንሎሚ ትሕዝቶ ኣብዚ ክንዛዝም ኢና እምበር ብዙሕ ኣርእስቲ ተሪፍና ዘሎ ግን ምስ ግዜና ክንከይድ ስለ ዘለና ኣብዚ ክንዛዝሙ ኢና ኣመስግነኪ
0: ይቀኒልናርሑስ
1: በዓልና ፅነት። ክቡራትን ክቡራንን ተኸታተልቲ መደብ ዘተ ስፖርት ዝሓዝነዮ ንውድድራት ዓይነታት ስትሪት ባስኬትቦል ወይ ስትሪት ኩዕሶ ሰኪዔት ዝምልከት ኣብዚ ክንዛዘሚና ስለ ምክታልኩም ኣመስግን ሰላም።

መደብ ናብና ብምዝዛም ገፁ ይተርፈና መደብ ድማ ሌላ ስፖርት እያ ክትከውን ኣብ ናይ ሎሚ መደብ ሌላ ስፖርት ዝሓለፈ ዓመት ኣብ ከተማ ኳለ ኬንያ ኣብ ዝተኻየደ ሻምፒዮን ኣፍሪቃ 225 ሃገራዊት ጋንታ ቅድም ምሽከታ ኤርትራ ብናይ ደቂ ኣንስትዮ ናይ ዓበይቲ ብሩ መዳልያ ዘምፀት ተቀዳዳሚት ክለብ ዓራግ ብርክቲ ፍሳሐ በሬ ዘላለ ትሕዝቶ ይክኸውን ሰናይ ምክትል

0: ካብ ግዜን ስነታት ሒዝያ ንዓውዲ ብሽክለታ ኮልንትና ብምሃብ ክትስርሓ ኣሊና ተበጊሳ ስድራ ቤታ እውን ድላይ ኣይተቃወሙን የመና ኢዶም ሂቦም እዮም ኣበጊሶማ ኣብ ቅድም ብሽክለታ ሃገርና ካብቲ ብቕሉፍን ብሉፅን ብቕዓት ብዙሕ ከየፀንሐትና ሃገራት ጋንታ ኤርትራ ክትውክል ብምኻላ እውን ኣብ ግዜኡ ኣርስቲ ክሰርሕ ዝኻለት ተቐዳዳሚት እያ ብርኽቲ ፍሳሐ ተቐዳዳሚት ክለብ ዓራግ ሰላም ዝኸበርኩም ተኸታተልቲ መደባት ኤር ቲቪ ብሓፈሻ ስድራ ቤት ስፖርት ድማ ብፍላይ ኣብ ናይ ሎሚ ሰሙን መደብ ለሰ ስፖርት ነፃ ውድዳት ብሽክለታ ዞባ ማእከል ብሉፅ ዝኾነ ብቕዓት ኣብ ምንፅብራ ካብ ዝርከባ ተቐዳደምቲ ሓንቲ ዝኾነት ተቐዳዳሚት ጋሻና ብምግባር ኢና ቀሪብናልኩም ዘለና ብርኽቲ ካብ ኣቦዋ ኣቶ ፍሳሐ ፀጋይና ኣዲኣ ወይዘሮ ዛይድ ዮሃንስን ኣብ 2002 ኣብ ከተማ ኣስመራ ተወሊዳ ናይ መባእታን ማእከላይ ደረጃ ትምህርታ ኣብ ቤት ትምህርቲ ፊንላንድ ሚስዮን ናይ ካልኣይ ደረጃ ትምህርታ ድማ ኣብ ቤት ትምህርቲ ልምዓትን ባርካን ተማሂራ ብርኽቲ ናይ ብሽክለታ ፆታታት ዝጀመረትሉ ተማሃሪት ማእከላይ ደረጃ ከላ እዩ ነይሩ ኣብቲ እዋን ናይ ስፖርት መምህራ ዝነበረ መምህር ቴድሮስ ንቤት ትምህርታ ወኪላ ብሽክለታ ንክትፃወት ሓሳብ ኣቕሪብላ ንሳ ድማ ነቲ ካብ ንኡሳ ከላ እቲ ዝውራ ዝነበረት ብሽክለታ ንቤት ትምህርታ ወኪላ ንክትፃወት ዝቐረበላ ዕድመ ብምቕባል ንክትፃወት ድሉድ ኮነት እንተኾነ ናብቲ ፀወታ ሒዛታ ዘቕርበት ብሽክለታ መፃዓኒ ዘለዋ ብምባራ ብካየርቲ ናይቲ ውድድር ካልእ ብሽክለታ ንክትቅይር ተነጊርዋ ካብ ደቂ ቤት ትምህርታ ብሽክለታ ለሚና እውን ኣብ ናይ መወዳድር ቦታ ቅሪባ ኣብ በኽሪ ፀወታ ንመወዳድርታ ብዙርያ ብምውፃዕ ዓወቲ ብምዃን ኣብ ቀዳማይ መዓልቲ ውድድራ ብሉፅ ዓወት ብምዝጋብ ንቤት ትምህርቲ ኣስሚያ ብርኽቲ ናብዚ ዓውዲ ንክትመፅእ ዝፀለዋ ሰብ እኳ ተዘይነበረ ተማሃሪት ማእከላይ ደረጃ ዝነበረትሉ ግዜ ምስ ደቂ ክፍላ ዝነብሩ ኣወዳት ብምዃን ንብሽክለታ ትፍትና ከም ዝነበረት ግን ትዝገርም
1: ካብ ብንእሸይ ዋላ ክልኣክገለ ብሳይክል እየ ዝኸይድ ነረ ዝኾነ ፀለወኒ ሰብ ኳ የለን ግን ኣብ ሻብዓይ ሻምናይ ክፍሊ ዝነበሩ ደቂ ክላሰይ ገለ ምስቶም ኣወዳት መስኦም ኖርማል ልምምድ ንገብር ከምዚ ካብቲ ሓንዳኦ ናብቲ ሓንዳ ኣንጎሎ ገለ ንወዳደር ገለ ብከምኡ ዝጀመርኮ ኣጋጣሚ ከ በዚ ናይ መምህር ቴድሮስ ናይ ስፖርትና ነበር ማለት እዩ ብኡ ሃንደበት ጀሚረ ቀዳሚቱ ምስ ኣተኹ ናይ ቀዳሚት መዓልቲ ቀስ ብቀስ ብኡ እናጀመርኮ መፅ ማለት እዩ
2: ዋል 11 ዓመት ካላይ ዝከረኒ ቀዳመ ሰንበት ክኾን ከሎ ተስያሊ 96 ብሽግደታ ኔራታ ሰብ ደቂሱ ከሎ ማጃሕጃሕ ወሪዳ ደይባ ትምለስ ንገዛ ኣበይ ፀኒሖ ይብላ ብሽግደታ ፅዋት ፀኒሐት ዝብል ሕጂ ሓደ ራእስ ኣብ ውሽጣ ነይሩ ማለት እዩ ንሕና ደዩ ንፈልጦ ማለት እዩ እዋን ከምኡ እንዳበለት ኣብ ፊንላንድ ከዓ ከም ዝድበለቲ ዓንተ ወይ ቀዳመይቲ ወፅያ ከም ወላዲ ብጣዕሚ ኢካ ትፈርሕ እቲ ኩነታት ክትሪኦ ከለካ ግን ኣነ እውን ተረዲእኒ ሽዑ ሓደ ራእይ ክትበፅሖ ዘለዋ ምዃኑስ ተረዲእኒ ስለዚ ትቐፅል ኢደ ደስ ኢልኒ ማለት እዩ
0: በቲ ዝረኸበቱ ዓወት ኣብ ብሽክለታ ዓብዪ ፍቕሪ ዘሕደረት ብርኽቲ ኣብ ውድዳት ብሽክለታ ደቂ ኣንስትዮ ምስ ጋንታ ጎዳይፍ ብምዃን ፀወታ ከተካይድ ምዛ ጋንታ 4 ዋርሕ ምስ ገብረት ድማ ካብ ዓባይ ክለብ ብሽክለታ ዓራግ ፃውዒ ስለ ዝረኸበት ብቕፅበት ናብ ናይ ሎሙዳን ተሸጋጊራ ምስ ሓዳስ ክለባ ብምዃን ብርኽቲ ብሉፅ ምንቅስቓስ ብምፅብራቕ ድማ ካብ ተካቲ ተቐዳደምቲ ከም ዝኾነት ንደገፍቲ ክለባ ኣመስኪር እያ
1: ሽዑ ክለብ ዓራግ ዓባይ ጋንታ እያ ነራ ኩሎ ንፉዓት ተቃደምቲ ነረን በዓል ዝናብ ድያና ዳናይት ደሴት ንፉዓት ተቃደምቲ እዩ ነረን ኣብኡ ክትኣቱ ከለካ ናይ ባሓቂ ንሰብ እውን ኣለመለ ይብላ ኸየን ምክንያቱ ምስቲ ስፖርት ንስኻ ሓድሽ ዝኾንካ ማለት እዩ ኣብታ ናይ መጀመርታ ፀወታ ሞኖፖሊ እያ ነራ ሞኖፖሊዮ ጉርቦ ኣብ ካልኦት ጉርቦ ኮይኑ ይወደ እያ ካብታ ጉርቦ ከዓ ስዒር እያ ማለት እዩ ሻምነይታ ኣት እያ ከምኡ ናበልኩ ኣብ ካልኦት ውድድር እዩ ድማ ናይ ክራይተሪን ልክዕ ማእኸል ከተማ እዩ ነራ ኣብኡ ከዓ ምስ ካልኦት ሰብ ሃዲማ ኸዓ ካልኦት ኣት እያ ማለት እዩ
0: ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ እውን ንቁልጡፍ ዕቤት ናይዛ ተቀዳዳሚት ኣብቲ ኣብ 2019 ኣብ ከተማ ባህርዳር ኢትዮጵያ ኣብ ዝተኻየደ ውድድር ሻምፒዮን ኣፍሪቃ ምስ ሃገራዊት ጋንታ ቅድም ብሽክለታ ጁኒየር ብምስታፍ ዘመዝገበቶ ብቕዓት ኣብ ግምት ብምእታው ናይ ስልጠና ዕድል ሰሪዑ ን3 ዋርሕ ማህደረ ትምህርቲ ናብ ደቡብ ኣፍሪቃ ንክትከይድ ዕድል ከፊትላ ብርኽቲ ነቲ ዝተረሓወ ዕድል ብዝግባእ ክትጥቀመሉን ነቲ ብዘልማድ ትፈልጦ ህይወት ብሽክለታ ብዝነ ፍልጠታዊ መዳዩ ክትመሃሮ ጀሚራ ነቲ እትረኽቦ ዝነበረት ትምህርቲ ድማ ብተመዝግቦም ዝነበረ ዓወታት ክትምስክሮ ኣይተፀገመትን።
1: ልክዕዎ ሕጂ ዓይነት ትሬናት ትርእ ኢኻ የትምህርቲ ኣለዎ ልክዕ እንግሊሽ ይምርኸ እዮም ብእንግሊሽ ከሎ ንባዕሉ ስካቶ እንታይ ክትገብር ኣለካ እንታይ ክትብል ኣለካ ምስ ደጋ እንታኻ ከመይ ኣብ ንፋስ ዘለዎ ቦታ ከመይ ዓይነት ቦታ ክትሕዛ ኣለካ ናበይ ገፅካ ማለት እዩ ኩሉ እዚ ትምህርቲ ድሕሪ ትሬን ንወሃቦ ኢና ንባዕሉ ኮር ትሬን ዝበሃል ከምስትሬሽን ዓይነት ምህርቲ ብኡ ክሳይ ዝኾንት ማለት እዩ መፅያ ንዓኻ ትምህረካ በቃ ትሬን ንገብሮ ሲ ብፕራክቲካል ንገብሮ ኣካል ትምህርቲ እዩ ስለዚ ፀወታ ኸ ነይርዎ ምስ ዓበይቲ ጋንታታት ኣብኡ ነበራ ማለት እዩ ብልክዕ ኣብዚ ዓዲ ዋላ ናይ ዋሕዲ ተቓደን ስለ ዘሎ ኖርማል ካብ ትሒት ንቕድሚ ክትመፅእ ትኽእል ኢኻ ቦታ ናይ መሓዝ ብዙሕ ኣየሸግረካን እዩ ኣብ ደገ ግን ዳርጋ 144 ተቃደም ዝተቃደምናሉ ግዜ ነይሩ 120 ተቃደም ሰብ ነይሩ እ ኩሉ ልዕሊ 100 ስለ ዝኾነ ቦታ ክሳይ ትኾውን ኢኻ ብጣዕሚ ክትሕዝ ኣበይ ኣለካ ዓቐብ ክመፁ ከሎ ኣበይ ናይ ቦታ ክትሕዝ ኣለካ ኩሉ ሕጂ ኣካል ትምህርቲ እዩ ስለዚ ዓብ ትምህርቲ ቀሲመ መፀ ካብኡ ማለት እዩ ብፍላይ ኣብቲ ናይ ንኡስ ዕድመይ ስለ ዝነበረ ስጋሕ ሕጂ ኣብቲ ርእሰይ ዘሎ እውን ንሱ እዩ
0: ምስ ጋንታ ዓራግ ድሕሪ ናይ 2 ዓመታት ግዜ ውዕላ ብምብቅዑ ብርኽቲ ካልእ ተመክሮ ንኽትፍትን ጋንታ ክትቀይሮ ሲና ኣብቲ እዋን ዝወሰኖ ተውሳነ ድማ ናብ ጋንታ ጋለ ነፍሒ ምፅምባር እዩ ነይሩ ምስታ ጋንታ ድሕሪ ምፅምባራ ድማ ምስ ገዲም ተቐዳዳሚ ኣስፔኮ ዝነበረ ኣሰልጣኒ ሳይሞን ተኽልኣብ ክትራኸብ ክኢላ ብርኽቲ ምስ ጋለ ነፍሒ ምስ ተፀንበረት ዓብዪ ናይ ብቕዓት ምምሕያሽ ብምግባር ተወዳዳሪት ኮይና ቀሪባ እቲ ፍሉይ ዝገብሮ ድማ ብርኽቲ ኣንጻር ናይ ቅድም ክለባን ክለባት ደንደንን ደቡብን ከምኡ ድማ ሰራይር ሳዋ ተጠማጢማ እተመዝግቦ ዝነበረ ዓወት ምንባሩ ፍሉይ ከም ዝነበረ እያ ብርኽቲ እትዝክር
1: ኣብታ ጋንታ ዝቐየርኳ ብሳይሞን ተኽልኣብ ስልጠን ነበረት ጋንታ እያ ነራ ብምቕያረይ ብጣዕሚ እየ ሕጉስቲ ምክንያቱ ኣብቲ ዝቐየር ኩሉ ግዜ ልዕሊ ተብ ዓራግ ነበርክዎ ብቕዓት እየ ኣርአ ነብሰይ ንክፍትሽ ገይርኒ እዩ ምስ ኣሰልጣንና ይህን ሚና ተባሃልና እውን ፅቡቅ ብቕዓት ኣምፅ ኣብቲ ሽዑ ግዜ ኣነ በቲ ኣብቲ ሽዑ ግዜ ነበርክዎ ዳርጋ ናይ ውልቀ ፃወት ነረ ሕጂ ብጣዕሚ እዩ ዝብድሃ ነይሩ ብፍላይ ካብ 2 ጋንታ እሞ ብዙሓት ጋንታ ተቃርምቲ ዘለዋ ብዙሕ ተፃውኦታት እዩ ዝመፀካ እሞ ንሓንቲ ተቃርምት ንዓይ ማለት እዩ ንዕኡ ንክብዲ ሂደ ብዙሕ ዓይነት ስራሕ ንሰርሕ ነርና ምስ ኣሰልጣኒ ኮይና ማለት እዩ ስለዚ ብቕዓተይ ንክፍትሽ እታ ጋንታ ብጣዕሚ እያ ሓጊዛትኒ ፅቡቅ ብቕዓት ሽዑ ከምፅ እውን ጀሚረ ኣብ ቅፅበታ ውድድር ይኹን ወላ ቆሪፅካ ናይ ምኻት ዓቕሚ እውን ብዝያዳ ኡ ኣማዕቢሉ እዩ ማለት እዩ ስለዚ ብዙሕ ሓጊዛ እንታ ጋንታ
3: ምስ ብርኽቲ ምናልባት ከም ተቀዳዳሚት መጠን ኣብቲ ትገብሮ ዝነበረት ውድድር ኣብ ጋንቲ ዓራ ኩላ ማለት እዩ ንፍዕት እያ ከምዚ ተውህቦ ዘለዋ ተቀዳዳሚት ኩሉ ነገር ትገብሮ ነገር ሲ ኣብ ውሽጣ ሓደ ሕቡእ ነገር ከም ዘሎስ ተርድአካ ተቀዳዳሚት እያ ዋላ ኣሰልጣኒ ደይናታ ኮለኻስ ፅቡቅ ነገር ካብቲ ሰብ ዝረኣየካ ነገር ኣሎ ድሓር ናይ ኣጋጣሚ ኮይኑ ኣብ 222 ካብ ጋንታ ዓራግ ወፂያ እያ ምስ ጋንታ ጋላ ነፍሒ ተኣቱ ማለት እዩ እቲ ሌላና ከምዝብለካ ፀናሕኩ ብደገ ብዙሕ ፅቡቅ ነገር ስለ ዝነበራ ኣብኡ መፅያኻ ምሳይ ፅቡቅ ክትሰርሕ ከም ትኽእል ኣሚና ከዓ መፅኤ ምሳይ ኣትያፍታ ጋንታ ፅቡቅ ሪዛልት ምፅያ ወላቲ ናታ ዝነበረቶ ደረጃ ምዕባለ እውን ኣዝዩ ዓብዪ ማለት እየ ፅቡቅ ውፅኢት ተምፅ ነራ ዳርጋ ኣብቲ ጋላ ነፍሒ ድመፀትሉስ ካብ ፖዲየም ዘይወረደትሉ እዋን እዩ ነይሩ ማለት እዩ ምናልባት ተቀዳደምትናትና ኣብቲ ግዜቲ ዝመፀትሉ ብርክቲ ዳርጋ ጉበን ክፍፅመ ከይድን ስለ ዝነበራ ዳርጋ ቤንያት ትዋስኦ ነራ ነቲ ዝበዝሐ ግን ልክ ኣብቲ ተንትህባ መልእኽቲ ትደቂማ ኣብቲ ፅቡቅ ኮንዲሽን መፅያ ንነብሳ ኣብ ዝለዕለ ደረጃ ረኪባታ ማለት እዩ ፅቡቅ ዓመት ከዓ የሕሊፍና ማለት እዩ ኣብታ ምሳይ ዝነበረትላ 222 ስጋብ 223 ማለት እዩ።

0: ብርክቲ ምስጋና ነፍሒ ብምዃን ኣብ ዘካየደቶም ውድዳት ካብ ፖድዮም ከይወረደት እያ። ኣብ ብዙሕ ውድዳት ብሽክለታ ዞባ ማእከለን ሃገራዊ ውድድራትን ክደምቕ ዝራያ ኣፍቃሪ ብሽክለታ ንዓን ካልኦት መቐናቕንታን ዝኾና ተቐዳድምቲ ንኽተባብዑ ስመን እውን ብዝተፈላለየ ባነራት ብምስራሕ ንጎደናታት ኣስመራ ኣብ እዋን ፀወታ ከማዕርጎ ይረኣዩ ነይሮም። ብፍላይ ድማ ብርክቲ ኣብ እዋን ቅፅወታ ውድድር ምስ ከም ናይ ደንደን መቐናቕንታ ኣድያም ዳዊትን ሮምና ጉዕሽን እትገብሮ ቅልስ ንተዓዘብቲ ካብቲ ምሳጢ ዝኾነ ፍጻመና ኾነ ክመጽእ ጀሚሮም። ብርክቲ ኣብ ጋላ ነፍሒ ከላ ካብ ትዝክራ ብልስቲ ዓወት ኣብ ውድድር ዞባ ማእከል ንቡምብለን መቀዳድምታ ብዙርያ ብምግላፍ ዝሰርሓቶ ናይ ምድርኽ ዓወት ምዃኑ እያ ትዝክር።
1: ኣብታ ጋንታ ምስ ኣሰቁ ድዮም ኣይወረድኩ ኣብ ነፍሲ ወከፍ ፖድዩም ካብ ቀደሚት ስጋዕ ሳሰይቲ ግድን ኣለኹ። ዘሐጎሰኒ ኣብታ ጋንታ ዓወት ከዓ ብልክዕ ናይ ብዙርያ ዘውፃኽወን ግዜ ነይራ ቅነ ናይ ዙር ዞባ ማእከል ዝነበረት መዳለዊ ማለት እዩ ብዙርያ ውፅ እየን ኣብታ ጋንታ ኮይነ ማለት እዩ ቅድሚኡ እውን ኣብ ዓራክ ከለኹ ማለት እዩ ዙርዛዋ ማእኸል ናይ መጀመርታ መድረኽ ብዙርያ ውፅ እየን ነረ። ሕጂ ብጣዕሚ ዝሕጎሰላ ግዜ ማለት እዩ ኣብታ ሽዑ ግዜ

0: ምስ ጋላ ነፍሒ ድሕሪ 2 ዓመታት ውዕላ ድሕሪ ምውዳእ ናብ ናይ ቅድም ክለባ ክለብ ዓራ ካብ 2025 ደጊማ ተፀንቢራ ናይ ቅድም ኣሰልጣንያ ሳይሞን ኣሰልጣኒ ክለብ ዓራ ኮይኑ ምስ ምንባሩ ምምፃእ ሞናሊዛ ካብ ክለብ ደቡብ ተደሚርዎ ሓያል ዝኾነት ክለብ ዓራ ተሰርሐት እዘን ተቐዳድምቲ ማልያ ሓዳስ ክለብን ገይረን ብምእታው ንኩሉ ኣፍቃሪ ብሽክለታ ድማ ኣገሪመን ኣብቲ እዋን እዘን ተቐዳድምቲ ብዝነበረን ብቕዓት ኣብ መንጎን ክፍጠር ዝኽእል ፍልል በት ሓደ በቲ ካልእ ካልኦት ዓበይቲ ክለባት ከም ደንደን ደቡብን ስራይርሳዋን እንታይ ዓይነት ስትራቴጂን ክሕንፅፃ ነዘን ተፃወቲ ንምሓስ እቲ ሕቶ ብዙሕ እዩ ነይሩ እንተኾነ ስኒት ናይዘን ተቐዳድምቲ ደቂ ክለበን እንተደሚሮ ዓራክ ኣብቲ ዓመት ካብ ፖዲዮም ከየብኸረት ንውድድራ ዛዚማ
1: ንኩሉ ሰብ ሰፐራይዝ እዩ ነይሩ ምክንያቱ ክልቴና ካብ ዝተፈላለየ ጋንታ ኣትየን ናብኡ ንምምፃእ ንገሊእ ሰብ ሓጎስ እዩ ነይሩ ንገሊእ ሰብ ከዓ ማስ ከመይ ክኸውን ማለት ኩሉ ሰብ ሲ ፀወታ ድኣ ከመይ ክኾውን መንዳይ ክስዕር ክጣመንታይ እን ዝብል ኣተሓሳስባ ነይርዎም ልክዓብታ ናይ ቀዳሚት መዓልቲ ተረዳዲእና ፀወታ ፅቡቕ ኣመቂርናዮ ማለት እዩ ሽዑ ኸማን ፅቡቕ ዓይነት ኣቨሬጅ ኢና ሃሪብናዮ ንዓና ምስደ ስለ ዘኸለኣና ብጓል ጋንታና ኣርሴማ ማለት እዩ ሸከለ ብኣ ቀዳሜይቲ ኣውሒስናዮ ማለት እዩ እቲ ዝመፅእ ዝነበረ ውድድራት ከዓ ካልኣይቲ ፀወታ ነበረ ናይ ሓንቲ መዓልቲ ከዓ ሞናሊዛ ኣብኡ ክሳይ ኮይና ማለት እዩ ኣብቲ ዝመፅእ ነበረ ከዓ ናይ ዘዋርቲ ዋንጫ ነይሩ ኣብኡ ከዓ ሰለስተ ዩ ኣነ ወሲዱ ማለት ሕጂ ከምዚ ኣብ ፊልድካ ስለተ ክሳይ ትገብር ናተሓላለኻ ኢኻ ትኸይድ ማለት እዩ
2: ኣብ ጋንታ ዓረብ ምስ መፀት ከዓ ካብቲ ዝነበረቶ ንባዕሉ ዋላብቲ ጋላ ነፍሒ ወለና ዝነበረና ምዕባለ ናይ ክልቴና እውን ዝያዳ ዓብዩ ማለት እዩ ሕጂ እሳ ኩሉ ነገር ብረክቲ ማለት ሲ ንስራሕኻ ተቃልልካ ተቐዳዳሚት እያ ማለት እዩ ነቲ ትህባ መልእኽቲ ኣብ መዓላ ውዒላ ንዓኸስ ስራሕኻ ንቀለልካ ካብ ዝገብራ ተቐዳዳሚት እያ ምናልባት ብደረጃ ሃገርና ክንጥምታ ኮልና ተቐዳሚት ብልፅ ተቐዳዳሚት ክንብላ ንኽእል ኢና ኣብዚ ግዜ እዚ ማለት እዩ ሕጂ እቲ ናይ ምግባር ዓቕማ ክትሰርሕ ናይ ምድላይ ትህባ መልእኽቲ ብግቡእ ትጥቀመሉ ተቀዳዳሚት እያ ባልባት ግዜ ኣብ ግቡእ ትጥቀመሉ ስኢኻ ትብልጨ ናይ ሓደ ተቀዳዳማይ ክብሎ ድኽእል ግዜኻ ከመይ ጌርካ ተመሓድሮ ወይ ከዓ ትፕላንካ መደብ ናትካ ከዓ እንታይ መስልካ ብስሩዕ ድሕር ትኸይድከን ከዓ ኩሉ ግዜ ካብ ዓወት ኣይትራቕኒኢኻ ማለት እዩ መደባትካ ዘይስሩዕ እተኮይኑ ግን ኩሉ ግዜ ትገብሮ ስራሕ እውን ዘይቁርጡ ስለ ዝኾነ ኣብ ዓወታትካ ዘምፆ ብረክቲ ግን ነዚ ብምሉእ ኣማልያ ኣብ ዝለዕለ ደረጃ ከዓ ትርከባላ ማለት እዩ እቲ ጋንታ ዓራግ ምምፃእ ከዓ ናይ ኩላትናስ ጠቕሚ እዩ ማለት እዩ ኣነ ተጠቂመ የ ብዙሕ ከባ ሳውን ከባይ ብዙሕ ተጠቂመ እያ ድብል ግምት ኣለኒ ማለት እዩ
0: ንብርኽቲ ዓመት 2025 ኣብ ናይ ብሽክለታ ዘመና ተዘካሪት ዝኾነት ዓመት ኮይነ ሓሊፋ ኣብ ናይ ዞባውን ሃገራዊ ውድድራት ብዝሰራሕቶ ብሉፅ ስራሕ ኣቦቱ እናሃለወ ኣብ ኬንያ ከተማ ክዋለ ዝተኻየደ ፀወታ ሻምፒዮን ኣፍሪቃ እውን እዛ ተቀዳዳሚት ምስ ናይ ደቂ ኣንስትዮ ኤሌት ብምዃን ንሃገራዊ ወኪላ ተሳቲፋ ኣብዚ ውድድር ዘንፀባርቐቶ ብቕዓት ፍሉይ ኮይኑ ተሸላሚት ብሩር መዳልያ ብምዃኑ ንውድድራ ብምፍፃም ንሃገራ ብክብሪ ኣፀዊዐያ
1: ኣብዛ ናይ ኬንያ ንብረት እኳ ኣብ ዞባ ማእኸል ከለኹ ወላ ብቕዓተይ ፅቡቕ እዩ ነይሩ ምክንያቱ ምስቲ ኣብ ዓቐብ ዘድማዕ ኣሎ ከዓ እቲ ማፕ ዝነበረ ናይቲ ፀወታ ከዓኒ ማዕረ ናቱ ዓቐብ ሰይ 12 ዝበፅሕ እዩ ነይሩ 12-13 ዝበፅሕ እዩ ነይሩ ስለዚ ከተድማዓሉ ትኽእል እያ እዩ ወላ ብሰልጣንና ሽዑ ተዋሂብና ነበረ ስለዚ ልክ ዓብቲ ፀወታ ክንኣቱ ከለና ኣብቲ ናይ ጎልጎል ነበረ ዝኾነ መጥቃዕትታት እንድሕተፈፂሙ ብሰለስተ እየን ዓቐብ ግን ግድን ክፅበየክ ይብልኒ ስለዚ ኣብቲ ናይ ዓቐብ ዝነበረ እውን ከምቲ ዝረአኸዮ ማለት እዩ ሰብ ሃዲምኒ ንዓኣ ክሕዝ ኣብ ድሕት መፅያ ሓድሽ ሓይሊ ማለት እዩ ድሕት መፅያ ክሳይ ገይራ ኣርኪባ ክትሓልፈኒ ማለት እዩ ስለዚ ብናተይ ዕጉብ እየ ዝብል ምክንያቱ ናይ ደቂ ኣንስትዮ ብዙሕ መገሻ የለን ኣብቲ መገሻ ዝኸኒአ ግን ከምዚ ዓይነት ዓወት ከነምፅእ ኩሉ ካ ፈጣሪ እዩ ማስካባያ ኣይኮነ ስለዚ ሕጉስቲ እያ ንበዛ መገሻ እዚያ
0: ኣብ ዓመት 2026 እውን እዛ ተቐዳዳሚት ክሳዕ ሎሚ ተኻይዱ ኣብ ዘሎ ውድዳት ካብ መድረኽ ኣይወረደትን ዘላ ብፍላይ ድማ ኣብ ናይ ሎሚ ዓመት ዙር ዞባ ማእከል ዘንፀባርቐቶ ብቕዓት ውሃ ዘበለ ኮይኑ ብፍላይ ካብ ከባቢ ጊንዳዕ ተበጊሳ በስመራት ዝተዛዘመት መድረኽ መቐዳድምታ ክሳብ 5 ደቓይቕ ፍልሊ ኣንፂፋ ብምዕዋት ኣገሪመ እያ ኣብዚ ውድድር ድማ ብግዜን ብናይ ዓቐበትን ዕውቲ ክትከውን ክኢልያ ብርክቲ ፍሳሐ በር
1: ምስጢር ዓወተይ ኩላኸ ፈጣሪ እዩ ካባይ ኣይኮነን ሳላ ፈጣሪ ዝደገፈን ማለት እዩ ብዓብኡ ማስ ነዚ ስቴጅ ዋላ ነዚ ናይ ዓቐብ ፍለ ንኸማዕብሎ ብጣዕሚ ሓጊዝን እዩ ኣሰልጣኒ ማለት እዩ ትሬን ብኩሉ ብሞራል ብኩሉ ንሓግዘን ማለት እዩ ስለዚ እቲ ስራሕ ኩሉ ብዝያዳ ከዓኒ ኣብ ፀወታ ኣፀባሪቂ እዮ ማለት እዩ ስለዚ በቃ ኮርሶ ከምዚ ነኺሶለየ ፍለነቲ ፍለይ ብጣዕሚ ክነኽሰሉ ኣለኒ ኢለ ስለ ዝሓሰቡ ፅቡቕ ብቕዓት ከዓ ኣርእየማ ኣብዚ ናይ ዝሓለፈ ናይ ግንዳዕ ነበረት ማለት እዩ
0: ሂወት ብሽክለታ ብዙሕ ምዕራፋት ዘለዎ ፅንኩር ዓውዲ እዩ ፍሉይ ዓወት ተስተማቕር ኣብ እዋን ፆታ ኮነ ልምምድ ዝኽሰት መውደቕቲ ሃዲምካ ውዒልካ ንዓወትካ እትሕብር ሕንፃፅ ንኽትሓልፋ ሒደት ሜትሮታት ተሪፉካ እናሃለወ ብሽክለታ ብምብልሻው ካብ ዓወት ክትኩለፍ ኮታስ እታ ርስቲ ብዙሕ እዩ ብርክቲ በሬ እውን ነዚ ፍፃመ ሓደ ብሓደ ኣስተማቒራቶ እያ
1: ተቐዳሚት ኮ መጀመርታ ፃውዒት ሃገራት ካንታ ዝፀውዕ ልምማሲ እንዳ ኮርሶ ስግር ምሰልኩስ ድሕሪ 4 ወርሒ ፀውዒ ዝሓጎሰ ግዜ እዘያ ንባዕሉ

0: ኣንስ ኣይተረዳእኒ ደዊ ኢሎም ከምኡ ምስ በሉኒሲ ናበኮ ክየ ተዛሪቡ ምዕባይ ሓወይ ኣሎ ከምዚ ኢሎምኒ ኢለስ ናበኮ ክተዛርቡ ክለዎ ግዜ ነር ማለት እዩ። እዚኣታ ዘሐጎሰትኒ ግዜ ማለት እዩ 2019 ባርዳር ዝኽናላ ማለት እዩ። ካልኦይቲ ዘሐጎሰትኒ ኣብዚ ሕጂ ግዜ ከዓ 2025 ዘዋልቲ ዋንጫ ንብረት ናይ ላስ ስቴጅ ነጥቢ ምስ ሮምና ተቃዳሚት ሮምና ናይ ደንደን ማለት እዩ ምስ ሓደ ዓይነት ነጥቢ ነርና እታ ላስት ቀዲምያ ወይ ኣነ ወይ ሳንሕድ ቀዲምና ኣቲናስ እታ ቀጠለ ማልያ ትወስዳ እዩ ነይሩ። በ ብፀቢብ ንባዕሊስ ኣይተረዳአኒ ብፀቢብ ወፅኤ ስዒርያ ደፊአ ስዒርያ ንስዶን ሃፍቶም ማለት እዩ ክለብ ሰራይ ሰባ ዘላ ንዓስ ብፀቢብ ስዒርያ ደፊአ ሳይክል ማለት እዩ ዝሐጎሰት ናሃዝየን ማለት እዩ ዘን ክልተ ብጣዕሚ ዝሐጉሳ ኣብ ናይ ቻምፒዮን ኤርትራ ክብድ ዝበለ ዝኽሪኢ ዘለኒ ምክንያቱ ናይ ሓንቲ መዓልቲ ውድድር ብምዃና ሞ ዓብሽን ብምለዋ ከቢድ ኩሉ ሰብ ኣብኡ ክዕወት እዩ ዝደሊ ምክንያቱ ናይ ሃገርካ ቻምፒዮን ክኮን ቀሊል ነገር ኣይኮነ። ናይ ቻምፒዮን ኤርትራ እዛ ዝሓለፈት ዓመት ነበረትን 2023 ነበረትን ቻምፒዮን ኤርትራ ብፍሉይ ዝዝክረን ማለት እዩ 2023 ብቀልጢፈ ኣቴንዳንስ ብዘይ ምግባር ደንጊ ክኢሎም ዲስኳሊፋይ ገይሮምኒ ማለት እዩ። ናይ 2025 ከዓ በቂ ቀዳሚት ካልኦትን ስናና ኢና ኢልና ወዲእና ኢና ክና ምክንያቱ ኣብ ፅቡቅ ቅመናያ ነርና ወላብ ትሬን ርኡይ ዓይነት ብቕዓት እዩ እዩ ዝርኤልና ነሩ ኣሰልጣን ማለት እዩ። ስለዚ በቂ ቀዳማይ ካልኣይን ስናና ክኾን ኣለ ኢልና ወዲእና ክኢልና ብልክዕ ሰብ ሃዲምና ሰለስተ ሰባት ክልተ ሰባት ሃዲመናና ነርን ኣነ ሱዛን ፍዝሃ ናይ ደቡብ ማለት እዩ ክልቴና ሃዲምና ልክዕ ናብአን ክነጥር ናበልና ክልና ኣብ ጎማይ መስማር ስለ ዝኣተወኒ ብኣቦኮ ገይረ ካብኣ ተሪፈ ማለት እዩ። ልክዕ ድሕሪተይ ነይረ ግን ከርክበ ናይ ከኣልኩ ነረ ካብ ክልተ ደቂቕን ፈረቓን ናብ 9 ሰከንድ የፅሕያ ነረ ብድሕሪኡ ግን ታይሙ ስለ ዝወደአት ክቕፅል ናይ ከኣልኩን ራብዒቲ ኮይነ እታ ውድድር ወዲአ ማለት እዩ። ዝስምዓኒ ፀወታ ዘንክልትኒ ናይ ቻምፒዮን ኤርትራ
1: እዛ ተቀዳዳሚት ኣብ ሰለስተ ኣህጉራዊ ውድዳት ማልያ ሃገራዊት ጋንታኣ ወዲያ ክትፃወትን ከላ 2019 ኣብ ኢትዮጵያ ዝተኣንግደ ሻምፒዮን ኣፍሪቃ ኣብ ናይ ጁኒዮር ናይ ክሮኖሜተር ተሸላሚት ብሩ መዳልያ ክትከውን ከላ ኣብ ናይ ፅርግያ ድማ ሓምሸይቲ ኮይና ንውድድራ ፈፂማ። ኣብ 2022 ኣብ ከተማ ኣክራ ጋና ዝተካየደ ናይ ምላ ኣፍሪቃ ፀወታታት ማለት ኦል ኣፍሪካ ጌምስ ኣብ ናይ ሚክስድ ሪሌይ ተሸላሚት ንሓስ መዳልያ ክትከውን ኣብ ናይ ጋንታ ድማ ተሸላሚት ወርቂ መዳልያ ብምዃን ናብ ሃገራ ተመሊሳ ናይ መጻኢ መደባ ድማ ፕሮፌሽናል ፀወታ ከተካይድ ዕድል ክትረክብ ትፅበ ከም ዘላ ነዚ ክውን ንምግባር ግን ቀዳማ ዕዮ ገዛ ሻምፒዮን ኤርትራ ምዃን ከም ዝኾነ ገሊጻ ኣላ ብርክቲ
0: ሪኦኮም መጀመርታ ንፕሮፌሽናል ምዃን ዕድል ማለት እዩ ብልክ ኣብዚ ሕጂ ግዜ ሞናሊዛ ርኣያ ጀሚራቶ ዘላ መንገዲ ኣነ እውን ቀፂለ ናብ ዝለዓለ ደረጃ ከብፅሕ የደሊ ሽመይን ሽም ሃገሬን ሽም ስድራይን ከፀዊዒ ናተየ ድሌት ማለት እዩ ኣምላኽ ሓግዘኒ ፈፀምቲ እየርእየን ማለት
2: ዋ ከምቲ ማለሲ እጂ ኣብ ፍርቂ መገዲ እንድያ ዘላ ኣብ ሃገር ወል ተፈሊጣ ኣላ እጂ ከዓ ብኩሉስ ኣብቲ ዓለምለኻዊ መድረኽ ክትበፅሕ ብውሽጠይ ይምንየላ ስለምንታይ ኣብ ፍርቂ በፂሕካ ምግዳፍ እውን ስራሕ ኣይኮነን። ስለዚ ብዝከኣል በዚ ሕጂ በፂሓቶ ዘላ ኣብዚ ናይ ሻምፒዮን ናይ ኤርትራ ብጣዕሚ ክሰርሕ ከም ዘለዋ ኢና ውሽጥና ካብቲ ኖ ምባል ገዲፍና ሕጂ ንደፊእና ዘለና ናይ ግድን ኣብዝሃብ ተወት ለክ ንብል ኣለና። ስለዚ ካብኡ እውን ናብ ካልእ ናብ ዓለምለኻዊ ክትነጥረሉ ትኽእል ኩሉ ብናህና ብዓምና ካብቲ ኣብ ሂወትና ንገብሮ መደባት እዝንዝ ንብሎ ሓደ ሕጂ ናይ ብርክቲ ጓልና መደብ ኣብኡ ኣትዩ ሱ ብማዕሪ ይኸይድ ኣሎ ማለት እዩ። ስለዚ ንክትዕወትን ኣብቲ ዓለምለኻዊ ከዓ ኣብቲ ሳተወዳደርሉ ሽማን ሽም ሃገራን ከተስሚ ብጣዕሚ ይደሊ ኮማያት ስሜት ኣብ ውሽጢ ኣለኒ።
1: ተቐዳድምቲ ደቂ ኣንስትዮ ዞባ ማእከል ዘካየዶ ውድድር ኣብዚ እዋን ናብ ነቡር ዝኾነ ብቕዓት ይምለስ እኳ ተሎ ናብ ዝለዓለ ንምብፃሕ ግን ስራሕ ከም ዘድልያ እትዛርብ ብርኽቲ ብቃላታ
0: ብሓፈሻ ኣብ ተቐዳድምቲ እንተመፂኻ ኣሎ ወላ ሃዲምካ ከድካ ዘይብረኻ ሰባት እውን ኣለዋ ንባዕሉ ሕጂ እዚ ልዕልማንን ነብስኻ ክትሓስብ ኣለካ ምክንያቱ ሎም ዓንቲ ንድሕር ኣብሪኻ ወይ ተሓጋጊዝካ ከድካ ንድሕር ተሳዒርካ ፅባሕ ኣብሪኻ ኣቢልካ ክትዕወት ኢኻ ስለዚ ቀዳምነት ነብስኻ ሓሲብካ ክትክለልካ ምክንያቱ ናይ ኮርሶ ዕድመ ሓፂር እዩ ኣብዘን ሓፀርቲ ዕድመኻ ከመኢልካ ንስኻ ፅቡቕ ብቕዓት ኣምፂኻ ክትሓልፍ እዩ ዘለካ ሽም ናትካ ኣብሪኽካ ክትሓልፍ እዩ ዘለካ ስለዚ ኣነ ዝብል ማስ ፅቡቕ ብቕዓት ኣርእየ ተዝሓልፋ ልዕልማንም ማሲ ኣብ ትሬን ልዕልማን ንምዝውር ኣለዋ ልክዕ ከምቲ ኣብቲ ትሬን ዝውረ እውን ኣብ ፀወታ ከምኡ ተዝውራ ደስ ዝብለኒ ማለት እዩ ብሓፈሻ ማስተቐዳድምቲ ክበዝሓኒ ዘለዎን በቲ ዝከኣልና ግን እተን ዘለና ከዓኒ ዘዊርና ዩ ኣቢልና ከዓ ኣብሬጅና ኣማሓየሽና ንተዓዘብቲ ንፌደሬሽን ብዓብኡ ከዓ ንሃገርካ ፅባሕ ንጎን ወኪልካ ክትከይድ ኢኻ ማስቲ ብቕዓትካ እውን ፅቡቅ ክሳብ ጌርካ ክትከይድ ደስ ዝብለኒ
3: ብርክቲ እኮ ኣብ ማውንቴን ከላ የ ድፈልታ እጂ ኣህን ኣጋላ ነፋ ስለ ዝነበርና ሳ ናይ ምሽም ናይ ጎዳይፍ ነረ እጂ ኣብኡ ምስራኽ ሳልሳይ ራብዓይ ስለ ትወፅእ ዝነበረት ብሂጋትኒ ምስቲ ባሃገትኒ ቀልጢፋ ሽዑ ናብ ዓራጋት እያ ማለት እዩ ኣነ ጋላ ነፋ ስለ ዝነበርና ናብ ጋላ ነፋ ከምፃእ ግን ብዙሕ ፅዕር ነረ ማለት እዩ ዋላ ብተዓራግ ከላ ዝገበሉበይ እጂ ማለት ትስሕበካ ሰብ እንዲ እጂ ኣቢልና ኣቢልና መቸም ድሕሪ ነዊሕ ናባና ምተፀንቢራ ማለት እዩ ምስተፀንበረት ዓወታት ብዓወት ስለተምፅኖ ነበረት ዳሕራይ መቸም ክወፅእ ምስ በለትካ ኣይ ተዋሓጠለይን ኣነ ከዓ ገድፈክን እዮ ምሳ ክኸይደ ኢለ በቃ ገዲፍያ ማለት ትደልዮ ነበርኩ ድሕሪ መፂድ ንስታይ ኢለ ደድሕሪያ ከዓ ወፂእ ከይደ ማለት እዩ

0: ኣብ መወዳእታ እዛ ተቀዳዳሚት ኣብ ናይ ስፖርት ኩዕዞ ካብ ጎና ከይረሓቑ ደገፍ ንዝሃብዋ ስድራ ቤታ ክለባን ደገፍታን ምስጋና ብምቕራብያ ተሰናቢታትና ዝኸበርኩም ተዓዘብቲ ንሎሚ ሰሙን ዝተዳልዎ መደብ ኣብዚ ይፍፀም። ሰላም።
1: ኣብ ሳይክል መራይ ከቢድ ቤን ሃጥራይ ክትወፆ ማለት እዩ ካብ ንኣሸይ ዝደግፉኒ ብዙሓት ሰባት እዮም ማስ ነየናይ ገሊፅ ከኢኻ ነየናይ ክሳክብሮ ከቢድ ነገር እዩ። ብሓፈሻ ግን ንኩሎም ዝደገፉኒ ስጋዕ ብዚ ደረጃ ዝዘብፅሑኒ ቀዳምነት ስድራይ ማለት እዩ ብጣዕሚ ዘመስግን። ክፂለ ናይ ኣሰልጣኒ ክለብ ጎዳይፍ ነበረ ኢሳያስ ሁሉምን ናይ ብንእሸይ ኩሉ ክመንሚሉ ምስጋዕ እንዳኮርሶ ዘብፅሓኒ ማለት እዩ ብጣዕሚ እዩ ዝመስግኖ። ኣብዚ ሕጂ ግዜ ዘሎ ኣሰልጣኒ ከምኡውን ኣብ ጎነይ ዝኸውን ልክዕ ዳርጋ ከመቦይ ከምሓወይ ኩሉ ዘማክረኒ ፍሬዘር ከኣኒ ብጣዕሚ ከመስግኖ ዝደሊ ከምኡ ውን ኣብ ተፃወቲ ኣብ ጎነይ ዝኾኑ ኣለዉ ኣብ ኩሉ ኣብ ትሬይነይ ይኹን ኣብ ኩሉ ነገር ዝሕግዙን ዮናታንን ፊሊሞን ማለት እዩ ብጣዕሚ ከመስግኖም ደሊ ማለት ከቢድ እዩ ነቲ ገሊፅካ ነቲ ክሳብ ክገብር ከቢድ እዩ። ብሕፅር ዝበለ ግን ናይ ልቢ ኣብዚ ዓዲ ዘለዉ ብምልኦምን ኣብ ደገ ኮይኖም ብሞራል ብኩሉ ዝደግፉኒ ማለት እዩ ብጣዕሚ ከመስግኖም ዝደሊ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርትስ ናይ ሶሙን እዚ ኣብዚ ይፍፀም። ስለምክታልኩም ኣዚና ንምስግን። ቅድሚ ዛምድ እዚኣ ምፍናውና ወይ ካብ ምፍናውና ምሳኹም ከምቲ ልሙድ ንህቦ ሓበሬታ ኣሎና። ዛምድ እዚኣ ብኩሉ ነገራ ናወስኽትና ደምቐት ክትከይድናትኩም ተሳትፎ የድልያ እዩ። ምክንያቱ ዛምድ እዚኣ ካባኹም ብኣኹም ንዓኹም እያ ኢልና ስለ ንኣምን። ምስ ኩላቶም ኣብላ ስቱድዮ ብሓባር ብምኻ ዝሰናብተኩም ዝመዘለ ሰሙን ይኮኑ።

እንታ ወድ ኤርትርያ ጽልመት ለትነብር እቲት መንበሮ መሪር ትትላኬካ ለይ ሰውረትካ እግልትሽነ እንዲቡ ሓመል ማሎም ወዳይካ ወድ መኒ ኣድም እግል ከብዱ ለየታ ይኮ ለነብር እግል ኣሕሰቡ እግል ፈክር ዓውል ከምሰል ኣለቡ እምበል ምድር

ስምዖን ስሓኩም ሓዊ ሸባብ ኣብ ሑር ትትዓደው ባጅላብ ሓሰት ትቅርኦ ባጀዋብ እቲ ምድርኩም ኣቅብሎ ሽከወ ሰዋብ ሳፍራ ትፈደላ ላማ ፅጋብ ኦሮፋ ዞላ ዝተሽል እላ ምድርና ኣልፍ ፈርሶታ ትወልድ ሰበትሊ ትሕና ግል ምድር ወምድር ድላት ወባ ቃሊ ደምና ዓውቴና ኣኪኪ

ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣለው ኣ

0: ጎቢዕ ብሳዕሩ ኣጣውዑኖም።
1: ሽመይ ማሕተ ሃብተ ሚካኤል ይበሃል። ብጣዕሚ ፅቡቅ፣ ኣዝዩ ፅቡቅ እዩ። ፀኒሑ ሰሓቢ ፀኒሑ ፍሉያ ዝተማቂርናዮ ዋላቶም ህፃናት እውን ፍሉያ ዝተማቂሮሞ ኣዝዩ ከዓ መሃር ነይሩ። ልክዕ በቃ ኣምፅኦሞ ከም ዝተረድእዎም እቲ ናፅነት እንታይ ምዃኑ በቃ ፍሉይ ገይሮም ስገሊፆም ኣለዉ ይብላና ከማ
0: 24 ጉንበት ናብ 5 ከነብዕሎ ኢና ከይፈለና ወገን ኩላትና ንተሓጎስ ይሰማዕና ሕበን ሽሻይ መሊእና ኣሎ ሕሩምና ከይንልምን ዳሃቤሻ ዛቤኮ ግልመን ሃባ ያመርኮ ግርምታ በሊ ኤሬትርያ እግላ ሓሬኮ ዋላት 35 እግል በዓዲን ሃይባ ናይና ሰበት ግብአት ግኖስናን ሓዝያ እግላ እኮይ ለተምት ምን ሓሲድ ረቢ ልሕመያ والآن أقدم لكم شعر بعنوان الآن نحتفل الآن ليس غدا بالعز نحتفل واليوم لا أمس والأفراح تكتمل أأسمع بين أيدينا نضوف بها وكل الجراح بهذا اليوم تندمل إرترا هجري كبري وطارحكي نايتن تسلطانيا معككي والسنكي عدلس كحيت وكسكسة مدرا ብያዊን ኣሎ ናይ ታሪክ ሓወልታ ሃገረይ ኤርትራ ፅኑዕ እዩ መትከልኪ ኤርትራ ሃገረይ ውቅብቲ ፅቡቲ ሃብታም ብባሕራ ሃብታም ብምድራ ንዕና ኢሎም ብዙሓት ተመቲ ፃዕዳ ቀይሕ ፀሊም ኩሎም ዘመቲ ስዩም ኣቢላቶም ንሽሸ ገዛእቲ
2: ጀማል ዓብዱ ብርሃኑ ይበሃል። ተወለዱ ኮይነ ብሽም ሒሳብ ቤት ትምህርቲ ኣስሙድካ ይሰርሓ ዓልና ነታ በዓላ ከምዚ ንሪኦ ዘለና ፅንዓትና ዋሕስና ኮይኑ ፅንዓት ህዝቢ ኤርትራ ብሓፈሻ ዘንፀባርቕ ብዝተፈላለየ ብሄራት ናይ ኤርትራ ተንፀባሪቁ ከዓኒ ብጣዕሚ ፅቡቕ ዝኾነ ሓፍላ ወይ ከዓኒ ምርኢት ናይ ተምሃሮ ክንርኢ ውዕልና ተምሃሮ ብትኽክል ነቲ ዝሓለፈ ታሪክ ዘንፀባርቕ ምድለዋት ገይሮም ብፍላይ ከምዚ ፅንዓት ናይ ህዝቢ ኤርትራ ካበይ ተበጊሱ ኣበይ በፂሑ ኣሎ ናበይ ገፁ እውን ከምዚ ከይድ ኣንፈት ዝሕዝሉ መድረክ ነይሩ ይብላኒ
0: ውይ ኢትያስ ሊቪክ ሃቢሪ ኦርዘናይ ኢቲንግሩ ብስኣርዊ ረሻይዳ ሳሆ ዓፋር ቢልየን ኩናማ ትግረ ትግሪና ብዳወይ ሴንዲናራ ትግሪና ብዳወይ ሴንዲናራ ትርማ ወፍኦፍ ዘማስ

0: ገላ ፍቱ ሕርየት እስትዕማር ሸረባ እበላሽ መፀት ሕርየት ውሃይ ላልጥ መትሓለፈ መናድል ውሃጋይ መርዓት ሃብ ነዲባ እንዴት ትከሓልት ሰርገ መርዓዊ ሃብ ነዲባ ቤት እንደላዓተ እብጀላበ ሽሒ ዘግና ሓንቀብር ንኡሽ ሃብ ነዲባ ለመት እንደለፈግር ዓበ ሃብ ነዲባ ልቤት ዲቡ በጥር መንደላይ ሃብና እንደ ሰዐ ውሳድር ቀልብ ቁል ሽፍር ንኡሽ ሓድጋ ወብክር ወቅት ተሃየባ ዲባ ዲቡ እንታክብ ወንዓብር ዕምር ተሃየባ ዲባ ምልተባት ትቀብር ተናፍስ ተሃየባ ንርሐ ቆሁ ትነብር ኣቤ ኣይዋ ሓቲ ህግያና ቆኒ ልትበደል ሓተ ገበይና ገበይ ዓማር ዲባ ንትወከል ምስል ፈታይና መዓር ሕና ወሰዓር ውግል ኣባይና ፀብር ሕና ወዓንደል ውግል ኣባይና ፀብር ሕና ወዓንደል ኣነሱ ልጀማሂር ሽኩራን
1: ክልተ ሰለስተ ዕዊት ኮይኑ ዘሎ ጣህር ዋድ ይበሃል ሞራል ሞራል ጣቕዒት
2: ሽመይ መምህር ሂባ ያሲን ካብ ቤት ትምህርቲ ኣስሙድ ይበሃል ጉንበት ኢልና ናይ በዓልትና ፅነት ነብዕሎ ዘለና ኩሉ ብተምሃሮ ከም ዝተዳለዎ ካብ መጀመርትኡ ክሳብ መፀርሽኡ ካብ ኤግዚቢሽኑ ክሳብቲ ናይ ባህሊ ዝነበረ ክሳብቲ ናይ ምርኢት ናይ ፋሽን ሾው ብናይ ብሄራት ተን መዝሙራት ከዓ ዝነበራ ኩሎም ከዓ ንበዓሎም እዚ እንዳበሉ ዘዳለውዎ እዩ ወላ እዚ ኤግዚቢሽን ዝረኣኹሞ ከዓኒ ኩሎም እቶም ተምሃሮ ከምዚ ዓይነት ኣለና ኢሎም ሓሲቦም ኣምፂኦም ከምዚ ክነቕርብ ኢና ዝበሉ እዩ ንሕና ኣብኡ ደፊእናዮም ጥራይና እምበር ኩሉ በዓሎም እዮም ገይሮሞ
3: ይ መምህር ሰላሓዲን እብራሂም ይበሃል ብጣዕሚ ሙሉእ ድልየ ስለ ዘለዎም ዓመት መፀት ብሃንቀውታ ስለ ዝፅበይዋ እቲ ምድላዋት ከዓ ናይ መምሃራ ምትሕባር እሶም ቶም በዕሎም ቶም ተምሃሮ ከማን ከምዚ ረኣኹሞ ካብ ኤግዚቢሽን ጀሚርካ ክሳብ መወዳእታ ኩሉ እዚ ብኣታቶም ዝተገበረ ናይ መምሃራ ምትሕባር ኣሎ እሶም ከዓ ሙሉእ ድልየ ስለ ዘለዎም ከዓኒ ሓጊዞምና ፅቡቅ ከዓ ተባዒሉ
4: التعليم وحيث ملائنا الجدل

تفضل يا أبي، بارك الله فيك يا

ዲሞክራስያዊት ሪፓብሊክ ኮንጎ ብሽበራዊ መጥቃዕቲ ብውሕዱ 4 ሰባት ተቐቲሎም። ዝርዝር ዜና። ኣብ ዞባዓን ሰባ ኣብ 74 ሚታዊት ካብ ዓድታት ብዝተዋደደ ፕሮጀክትታት ተጠቃምነት ፅሩይ ዝስተማይ 81 ሚታዊት ከም ዝበፅሐ ተሓቢሮም። ወክል ኤሪና ኣልማዝ ወልደ ገብርኤል ዘዳለወቶ ፀብጻብ ይስዕብ።

0: ካብ ጫፍ ንጫፍ ሃገርና ኩሉ ማሕበራዊ ኣገልግሎታት ብሓፈሻ ቀርብ ማይ ድማ ብፍላይ ቀዳምነት ናይ ቀዳምነታት ተዋሂቦም ስለዝተሰርሐ ኣብዚ እዋን እዚ ኣብ ዝበዝሐ ኩርናዓት ሃገርና ቀርብ ማይ ንምውዳድ ተኻኢሉሎ ንሎሚ ኣብ ዘብዓ ሰባ ንዘሎ ኩነታት ቀረብ ማይ ኣመልኪትና ንሓላፊ ጨንፈር ማይ ዘብዓ ሰባ ተወኪስና ኣሎና። ኣብ ዞባ ዓንሰባ ኣብ ውሽጢ 35 ዓመታት ናፅነት ብዝተገብረ 81 ሚእታዊት ህዝቢ ፅሩይ ማይ ክሰቲ ከም ዝበቐ ሓላፊ ጨንፈር ማይ ኣቶ ዘርአ ወልደ ትንሳኤ ገሊጹ። ንኤርና ኣብ ዝሃቦ ሓበሬታ ብጠቕላላ ተዋሪዱ ደሎ ብሓይሊ ኤሌክትሪክ ጀነሬተር ፀሓያዊ ፀዓት ናይ ኢድ መጨንጉዕን ስሕበትን ዝሰርሕ ፕሮጀክትታት 221 ከም ዝኾነ ብምጥቃስ ካብ 292 ዓድታት እተን 217 ቀረብ ፅሩይ ማይ ከም ተማልኣለ ናብርሑ
1: ካብቲአን ዘለዋና 292 ዓድታት እተን 217 ተጠቀምቲ ማይ ኮይነና ኣላ ንብል ኣለና ማለት እዩ። ስለዚ ተሪፈናና ዘለዋ 75 ንኣሽቶ ዓድታት ከም ቁሾታት ዝኣመሰላ እየን ተሪፈን ዘለዋ ማለት እዩ። እዚ ምናልባት ብናይ ትንፋስ ክልኳዕ እንድሕር ኮይና ከዓ ብትንፋስ ማለት እዩ ትንፋስ ኣብ ሓንቲ ዓዲ ዘለዋ ትንፋስ ማይ ይረኽቡ የለዎም ዝብል ብዞባ ደረጃ ከባቢ 81 ሚታዊት ህዝብናስ ተጠቃማይ ፅሩይ ማይ ኮይኑ ኣሎ ንብል ማለት እዩ። በቲ ዓይነት ፀዓት ንጥቀመሉ እንድሕርና ሕጂ ብኤሌክትሪክ ዝሰርሓ ከባቢ 30 ብዝሕ ኣለና ማለት እዩ። ብጀነሬተር ከምኡ 27 ኣለና ብፀሓዮ ፀዓት 81 ናይ ኢድ መጨንጉዕ ንብሎ ዝኻ ብናይ ኢድ ማለት ሃንድ ፓምፕ ዝኻ 82 ስሕበት ወይ ከዓ ብሰብሳር ፌስ ዳም ከመካ ማይ ብዘይ ሓይሊ ፀዓት ብናቱ ብግራቪቲ ዝኸይድካ ሓንቲ ላትና ብድምር 221 ኣብ ዞባና ኣብዚአን 9 ንኡሳን ዞባታት ኣለና ማለት እዩ።
0: ዕላማት ጨንፈር ፀጋታት ማይ ብውሕልን ውሕስን ኣገባብ ምጥቃም እዩ ዝበለ ኣቶ ዘርአ ምስዝሓለፈ ዓመታት ብምንፅፃር ገጠራት ዞባ ዓንሰባ ዝሓሸ ኣገልግሎት ማይ ይረኽባ ከም ዘለዋ ሓቢሩ። እቲ ዞባ ብኣፃድፍን ጎቦታትን ዝተዓብለለ ስለ ዝኾነ ውሕስ ማይ ንምርግጋፅ ኣብ ምህናፅ ድጋታት ሓፅብታትን ረሃያታትን ምትእትታው ፀሓያዊ ፀዓት ውሁድ ምሕደራ ፀጋታት ማይ ዘተኮረ እቱብ ንጥፈታት ይሰላሰል ከም ዘሎ ብምጥቃስ ኣብ መፃኢ ብዝበለፀ ከም ዝድፍኣሉ ኣገንዚቡ። ኣቶ ዘርአ ወሲኹ ፀገማት ቀረብ ማይ ዘለዎን ዓድታት ኣለሊኻ ቀዳምነት ምስራዕ ዳህሳስ ምንጭ ማይ ምክያድ ምንጭታት ማይ ካብ ከላ ምክልኻልን ኣብ ተጠቃምነት ምሕደራ ማይ ዘለዎን ቕሓት ምዕባይን ካብቶም ሓፈሻዊ ንጥፈታት ናይቲ ንጨፍር ከም ዝኾኑ ምንቁልቋል ትሕተ ባይታዊ ማይ ጨዋምነት ድኹም ምሕደራ ፀጋታት ማይን ዘይምጥርናፍ ዓድታትን ድማ እቶም ቀንዲ ብድሆታት ምዃኖም ሓቢሩ።
1: እዚ ሕጂ ምህናፅ ዛላታት ክኸውን ንኽእል ምቋም ሕዛእትታት ክኸውን ንኽእል ኣግራብ ምዕቃብ ክኸውን ንኽእል ምህናፅ ዜጋታት እዚ ክቕፅል ላዎን ስለምንታይ ንስ እዩ እቲ ማይና ከውሕሰልና ዝኽእል ማለት እዩ። ካሊእ ምውህላልና እዩ ዝናብ ማይ እዚ ሕጂ ኩሉ ግዜ እንድሕር ፀጋ ናይ ማይ እንተዘይብልካ ብቲ ባይታ ክትገላበጥ ኣለካ ማለት እዩ ክትጣዕፃፅፍ ኣለካ። ሕጂ እንታይ እዩ ካብ ሩፍ ሃርቨስት እንብሎ ካብ ዚንጎ ማይ ምውህላል ካብ ከውሒ ማይ ምውህላል ሮክ ሃርቨስት ይበሃል ምዕቃብ ኣብቲ ኣፀጋሚ ግዜ ባስካታት ዝተሰርሕካስ ማይ ክንውህልል ክንክል ኣለና።
0: ኣብ መወዳእታ ድማ ኣብ ማራት ንኡዞባ ገለብ ይግዓር ንኡዞባ ዒላ ብርዒት ዓድ ህዝበይ ንኡዞባ ሓልሓል ጃኔ ንኡዞባ ኣስማት ከምኡ ውን ሽንድዋ ንኡዞባ ኣተከሌዛን ሓደስቲ ስርዓት ቀረብ ማይ ምህናፅ ኣብ ማያዋልድን ዝሮንን ድማ ናይ ምሕዳስ መደብ ከም ዘሎ ገሊጹ። ተበፅሑ ዘሎ ገስጋስ ንምዕቃቦም ካብ ግዜ ናብ ግዜ ናብ ዘመናዊ ንምቕያርን ብውህደት ምስራሕ በቲ ሓደ ኣብ ተሓሕዛን ኣጠቃቅማ ማይ ዘለና ኣፍልጦ ምሕያልን በቲ ካልእ ቀረብ ማይ ክነውሕስዮም ክኢላታት ዝምኽሩ ምስ ሰኣላይ ኤፍሬም ተስፋ ብርሃን ኣልማዝ ወልዲ ገብርኤለ ካብ ኣገልግሎት ዜና ዞባ ዓንሰባ ከተማከረን ፅንዓትና ዋሕስና

ኣብ ዓዲ ክብለውን እዞብ ኣድባርዋ ብምውህድ ዓቕምታት ኮምን ደገፍ መንግስትን ፕሮጀክት ቱሪስት ሰማይን ተወሳኺ ክፍልታት ትምህርትን ዘጠቓልል ልምዓታዊ መደባት ተሰላሲሎም ብሓሙሽተ ጉንበት ኣብ ዝተካየደ ስነስርዓት መመረቕታ ኮም ብዝገበሮ ኣስታት 7,000 ኣቕፋ ገንዘባውን ጉልበታውን ኣበርክቶ 4 መምሃሪ ክፍልታትን ሓደ ቤት ፅሕፈት መምህራንን ዘጠቓልል ህንፃ ከም ዝተሰርሐ ተሓቢሮም ብዘይካዚ ኣብቲ ከባቢ ዝፀንሐ ፀገም ስተማይ ንምቅላል ብምትሕባር ጨንፈር ማይ ዞባ ደቡብን ምምሕዳር ንእዙባን ብዝተካየደ ፃዕሪ ብኣስታት 1.7 ሚልዮን ኣቕፋ ምንጪ ማይ ዒላ ፀሓያዊ ፀዓት መዕረቕ ባስካን 2 ንቁጥታትን ተሰሪሐን ኣገልግሎት ክህባ ከም ዝጀመራ በሪሆም ማይ ኮወርዳ ንዘሕለፈኦ ከቢድ ሃልክ ዝጠቐሳ ነበርቲ እቲ ፕሮጀክት ንክዕወት ንዝተሓበሩ ኣካላት ምስጋና ኣቕሪበን ኣካየድ ስራሕ ንእዞብ ኣድባርዋ ኣቶ ተክለማርያም ገብረ የሱስ ኣብ መወዳእታ በቲ ፕሮጀክት ማይ እፎይታ ንዝረኸባ ኣዴታት ዮሃና ድሕሪ ምባል ግቡእ ክንክን ክግበረሉ ተማሕፂኖም ብካልእ ወገን ኣብ ጋሽባርካ ህዝቢ ገንዘቡን ጉልበትን ኣወሃሂዱ ኣብ ትካላት ማሕበራዊ ኣገልግሎት ዝረአ ሕፅረት ንምቅላል ብዝወስዶ ዘሎ ተበግሶታት ነበርቲ ጎኒ ኣብ ማእከል ጥዕና ዝነበረ ፅበት ንምቅላል 2 ተወሰኽቲ ክፍልታት ከም ዝሃነፁ ወኪል ኤሪና ሓቢሩ ምህዞን ሰንዓን ፈጠራዊ ሓሳባት ብምምንጫው ንምዕባለ ዝድረኽ ከም ዝኾነ ብ8 ጉንበት ኣብ ከተማ ከረና ኣብ ዝተካየደ መኽፈት ስነስርዓት መሪት መፅሓፍትን ምህዞን ሰንዓን ተገሊጹ ዕላማ ናይዚ ፍልጠት መሰረት መሃዝነትን ምዕባልን ኣብ ትሕቲ ዝብል ቴማ ዝካየድ ዘሎ ቐነ ጥሙር ፈጠራዊ ተሳትፎ መንእሰያት ከም ኣካል ሃገራዊ ቀዳምነታት ወሲድካ ንምስራሕ ከምኡውን ኣብ ሕብረተሰብ ፍታሕ ዘምፅኡ ተበግሶታት ንምትብባዕ ምዃኑ ኣቦ እምበር ቦርድ ምህዞን ሰንዓን ዞባዓን ሰባ መሃንድስ ኣሩን ምሕረትኣብ ኣብርሂዮም ኣብዚ ክሳብ 10 ጉንበት ዝቕፅል መደብ ስራሓት ሓፂንን ዕንፀይትን ባዮጋዝ ሶፍትዌር ተሓዳሲ ፀዓት ፍርያት መግብን ካልእን ዘጠቓልል 65 ምህዞታት ቀሪበሎም ኣባል ቦርድ ምህዞን ሰንዓን መንእሰይ ፊልሞና ፈወርቂ ብግድዩ ናይ ምምሃዝን ምስናዕን ዓቕሚ ተምሃሮ ንምኩስኳስን ምትባዕን ዝሕግዝ ኣስተምህሮታት ኣካል ናይ ትቕኒ ከም ዝኾነ ብምግላፅ ተራን ኣበርክቶን መሻክቲ ኣካላት ክዓዝዝ ተላብዮም ተዓዘብቲ ብወገኖም ከምዚ ዓይነት ምርኢት ቅዱስ ቅንእ ስለ ዘሕድር ቀፃልነቱ ክወሓዝ ተማሕፂኖም ተመሳሳሊ ምርኢት መፅሓፍትን ምህዞን ሰንዓን ኣብ ንዞባታት ዓንሰባ ክካየድ ምቕናዩ ኣይርስዕን ኣብ ደቂ ኣምሓረ ዝርከብ መሰልጠኒ ማእከል ሓይልታት ፖሊስን ፀጥታን ኣስታት 2 ኣዋርሕ ብሞያ ፖሊስ ትራፊክ ዘሰልጠነን 30 ደቂ ኣንስትዮ ብ7 ጉንቦት ተመሪቐን ኣብቲ ማእከል ሓላፊ ጨንፈር ፖሊሳዊ ትምህርቲ ሜጀር ዓንዶ መሓሪ ሰልጠንቲ ዝቐሰምኦ ብግብሪ ዝተሰነየ ትምህርቲ ሕግን ስርዓትን ትራፊካዊ ቁፅፅር ምክትታል ፅርግያ ቁፅፅርን መቕፃዕትን መርመራ ሓደጋ ትራፊክ ኣላዓዕላ ንድፊ ሓደጋ ትራፊክ ኣጠቃቅማ መሳርሒታት ምዕቃን ፍጥነትን ኣልኮላዊ መስተን ከምኡውን ስነ ምግባርን ካልእን ዘጠቃለለ ምንባሩ ኣረድዮም ዓንዶም ወሲኹ ፖሊስ ኤርትራ ደቂ ኣንስትዮ ጥራይ ዝተሳተፈኦ ናይ ትራፊክ ኮር ዘሰልጥን ዘሎ እዚ ናይ መጀመርያ ከም ዝኾነ ብምጥቃስ ኣባላት ፖሊስ ትራፊክ ደቂ ኣምሓረ ኣብ ግብራዊ ልምምድ ንዝገበርዎ ምትሕግጋዝ መጊሶም ኣብ መወዳእታ ኣዛዚ ፖሊስ ኤርትራ ኮሎኔል መሓር ፀጋይ ፀብለል ንዝበላ መተባብዒ ሽልማት ድሕሪ ምዕዳር ሰልጠንቲ ኣብ ስርሐን ትብዓትን ወሰንትን ክኾና ምስቶም ኣቐዲሞም ኣብ ንጡፍ ስራሕ ዝተዋፍሩ ኣባላት ፖሊስ ትራፊክ ብምርዳእ ድማ ኣድማዒ ስራሕ ክዓማ ትፅቢት ከም ዝግበረለን ገሊፁ ቤት ፅሕፈት ህግደፍ ዞባ ደቡብ ኣብ ደቂ ኣምሓረ ኣብ ኣገዳስነት ጉጅላኣዊ ስራሕ ዘተኮረ ሰሚናር ብ7 ጉንቦት ንሰራሕተኛታት መንግስቲ ኣካይዶም እቲ ሰሚናር ኣብ ጉጅላኣዊ ስራሕ ኣብ ትካል ኣተሃና ነፃ ውፅኢታዊ ጉጅለ ከምኡውን ኣብ ምምሕያሽን ምድልዳልን ጉጅላኣዊ ስራሕ ዘተኮረ እዩ ነይሩ ኣብ ምምሕዳር ዞባ ደቡብ ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ቃልኣብ ተስፋ ስላሴ ንትርጉም ኣገዳስነትን ኣድላይነትን ጉጅላኣዊ ስራሕ ከምኡውን ንኣተሃና ነፃ ውፅኢታዊ ጉጅለን ተራ መሪሕነት ኣብ ምህናፅ ውፅኢታዊት ጉጅለን ዝምልከት ሰፊሕ መብሪ ሂቦም ጉጅላዊ ኣሰራርሓ ብኣፍራይነት ዘለዎ ፅልዋዕ ዓብ ምዃኑ ዝገለፀ ሓላፍ ፖለቲካዊ ደቡብ ኣቶ ሳልሕ ኢብራሂም ብወገኑ መንግስታውያን ትካላት ብሰፊሑ ክሰርሓሉ ተላብዮም ዝበዝሐ ስራሕ መንግስቲ ኣብ ጉጅለ ዝተመርኮሶ ምዃኑ ዝገለፀ ኣመሓዳር ንእዞባ ደቂ ኣምሓረ ኣቶ የማነ ኣበራ ኣብ መፃእ ተመሳሳሊ ሰሚናራት ክውደብ ምዃኑ ኣረድዮም ተሳተፍቲ ኣብ ዝሃበዎ ርእቶ ጉጅላዊ ኣሰራርሓ ሃጎፋት ንምፍዋስ ሓጋዚ ከም ዝኾነ ብምጥቃስ ተመሳሳሊ ሰሚናራት ክድፍኣሉ ተላብዮም ኣብ ንእዞብ ኣጊንዳ ዓቕሚ መምህራን ክብ ንምባልን መስርሕ መምሃርን ምስትምሃርን ብውጥን ንምትግባርን ዝሕግዝ ስልጠና ካብ ቅድሚ ትምህርቲ ክሳብ ካልኣይ ደረጃ ንዘምህሩ መምህራን ተዋሂቦም ሓላፊ ኣብያተ ትምህርቲ ናይቲ ንእዞባ መምህር ሱሌማን ማሕሙድ ኣብ ዝሃቦ ሓበሬታ ንኣገዳስነት ኣገልግሎት ቅድሚ ትምህርቲ ኣብ ኣተኣላልያን ምኩስኳስን ህፃናት ብምጥቃስ ኣብኦም ዘተኮረን ናብቶም ካልኦት መምህራን ዝዝርጋሕን ስልጠናታት ምውዳብ ኣገዳሲ ከም ዝኾነ ገሊፆም ኣብ ጨንፈር ትምህርቲ ዞባ ሰሜናዊ ቀሒ ባሕሪ ሓላፊት ኣገልግሎት ቅድሚ ትምህርቲ መምህር ጀሚላ ሓሰን ብወገና ኣብ ዓመተ ትምህርቲ 2
2025-2026 ኣብ ቅድመ ትምህርቲ ኣተኩሮ ብምግባር ንኣሳት 9 መምህራን ቅድመ ትምህርቲ ስልጠና ከም እትዋሃበ ብምሕባር በቢግዜኡ ዝውደብ ብግብርን ክልሲ ሓሳብን ዝተሰነየ ስልጠናታት ዝምዝገን ውፅኢት ይርከቡ ከም ዘሎ ኣርድያ። ኣብ ንዞባ ጊንዳ 27 ናይ ቅድመ ትምህርቲ ኣብያተ ትምህርቲ ኣለዋ። እዚ ከምዚ ኢሉ እንከሎ ኣብ ንዞባ ኣስማት ኣብ ክብርታት ሞያ መምህርናን መምህራን ዘተኮረ ኣስተምህሮ ብ5 ጉንበት ን120 መምህራን

ተዋሂቦም እቲ ኣስተምህሮ ሞያዊ ክብርታት ንምስራት ዝዓለመዩ ነይሩ። ኣብ ንዞባ ጋላ ነፍሒ ምምሕዳር ከባቢ ዓዲ ሓወሻ ትርከብ መደበር ጥዕና ብልዕሊ 300,000 ናቕፋ 5 ተወሰኽቲ ክፍልታት ተሃኒፁላ። እታ መደበር ኣብ ምምሕዳራት ከባቢ ዓዲ ሓወሻ ዓደር ዓዳ እንበይቶን ላምዛ ንዝጠርነፋ 9 ዓዱታት ኣገልግሎት ትህብ። ብ7 ጉንቦት ኣብ ዝተኻየደ ስነስርዓት መምረቕታ ማሓዳርቲ ንዞባ ኣቶ መሓሪ ዮሃንስ ከም ብዝወሰደ ተበግሶ ዝተሃንፀ ክፍልታት ኣብ ኣገልግሎት ወሊድ ከጋጥም ዝፀንሐ ፅበት ክፍልታት ዝፈትሕ ከም ዝኾነ ገሊጹ። ሓላፊ ኣገልግሎት ጥዕና ኣብቲ ንዞባ ነርስ ዓንደ ሚካኤል ፍረ ብወገኑ ድሕነት ኣደን ዕሸልን ካብ ቀዳምነታት ዝወሃብ ኣገልግሎት ከም ዝኾነ ብምሕባር እቲ ዝተሰርሐ ክፍልታት ኣብዚ መዳይ እዚ ዓባ ኣስተዋፅኦ ከም ዝገብር ኣረድዮም። ኣብቲ ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት መምሕዳር ዞባ ማእከል ኮሎኔል ገብረሃንስ ወልደ ገርግስ፣ ኣዛዚ ፖሊስ ኤርትራ ኮሎኔል መሓሪ ፀጋይን ሓላፊ ጨንፈር ጥዕና ዞባ ማእከል ኣቶ ተስፋይ ተስፋ ፅልን ዝተረኽበሉ ኣጋጣሚ ፍሉይ ኣበርክቶ ንዝገበሩ መተባብዕ ሽልማት ተዓዲሎም። ኣብ መወዳእታ ሓላፊ መምሕዳርን ፋይናንስን ሚኒስትር ጥዕና ኣቶ የማነ ተዓደል ኣብ ዘስምዖ መደረ ንተራን ኣበርክቶን ከም ብምምስጋን ኣብ ሓፈሻዊ ፅሬት ዝግበር ፃዕሪ ክዓዝዝ ተማሕፂኑ። ዝኸበርኩም ተዓዘብትና ዝስዕብ ሃገራዊ ዜናታት ምክትል ክትቅፅሉ ደጊመ ብክብሪ ዕድም። ህንዲ ንገለ ናይቲ ካብ ሩስያ ዝዓደገቶ ኤስ-400 ዝተሰሜ ስርዓተ ሚሳይል ብ8 ጉንበት ከም እተረከበቶ ኣፍሊጣ። ብጠቕላላ 5 ካብቲ ዘመናዊ ኣፅዋር ዝዓደገት ህንዲ ተሪፉ ዘሎ ኣብ መወዳእታ ናይዚ ዓመት እዚ ክተስዕቦ ምዃና ገሊጻላ። ህንዲ ወተሃደራዊ ዓቕማ ንምድንፋዕ ነቲ 5.4 ቢልዮን ዶላር ዝዋግኡ ኣፅዋር ንምሽማት ኣብ 2018 ናብ ስምምዕ ከም ዝበፅሐ ዝፍለጥ ኮይኑ በብእዋኑ ክትርከቦ ጸኒሓላ። እዚ ከምዚ ኢሉ እንከሎ ህንዲ ነቲ ኣፅዋር ምስ ሩስያ ሓቢራ ክተፍርዮ ትዘራረብ ከም ዘላ ገሊጻ። ኣብ ወተሃደራውን ቁጠባውን መዳያት ብተዘማዲ እወታዊ ገስጋስ ተመዝግብ ዘላ ህንዲ ካብ እቲ ሽሙቱ ኣፅዋር እቲ ልዕሊ 600ታዊት ናይ ሩስያ ክምዃኑ እዩ ዝጥቀስ። ቱርክ እውን ነዚ ልዕሊ 400 ኪሎ ሜትር ዝውንጨፍ ስርዓተ ሚሳይል ኣቐዲማ ካብ ሩስያ ከም ዝሸመተቶ ጸብጻባት የረድኡ። ሃገራት ደቡባዊ ምብራቕ ኤስያ ማለት ኣስያን ኣብ መዳይ ፀዓትን ንግድን ዘተኮረ ስምምዓት ተፈራሪመን። እቲ ስምምዓት መራሕቲ ናይተን ሃገራት ትማል 8 ጉንበት ኣብ ፊሊፒንስ ኣብ ዘካየድዎ መበል 48 ዓመታዊ ዋዕላ እዩ ተኸቲሞም። ኣባላት ኣብ ናሓድሕደን ዘካየድኦ ንግዳዊ ምልውዋጥ ብዓይነትን መጠንን ከስፍሓ ውሕስነት ፀዓት ንምርጋፅ ድማ ሓበራዊ ወፍሪ ካዕብያ ምዃነን ኣብቲ ዋዕላ ተረዳድየን። እዚ ከምዚ ኢሉ እንከሎ መራሕቲ ሃገራት ኣስያን ኣብ ጉዳይ ዞባ ማእከላይ ምብራቕ እውን ከም እተዘራረቡ ተገሊጾም። ኣብ 1967 ዝተመስረተ ዞባዊ ውድብ ኤስያን ፊሊፒንስ፣ ቪየትናምን ሲንጋፖርን ንዝርከበአን 11 ኣባል ሃገራት ይሓቁፍ። ዕጡቅ ጉጅለ ኤዲኤፍ ብ8 ጉንበት ኣብ ሰሜናዊ ምብራቅ ዲሞክራሲያዊት ሪፓብሊክ ኮንጎ ብዘካየዶ ሽበራዊ መጥቃዕትታት ብውሕዱ 4 ሰባት ከም እተቐትሉ ማዕከናት ዜና ኣቀሊሐን። በቲ ኣብ 2 ዓድታት ዝተፈፀመ መጥቃዕትታት 10 ከም ዝቆሰሉ እውን ሰመን ፀጥታ ኮንጎ ሓቢሮም። እዚ ሓድሽ ሽበራዊ ፍጻሜ ኣብቲ ከባቢ ተፈጢሩ ንዘሎ ፀጥታዊ ወጥሪ መሊሱ ኣኽሪርዎ ከም ዘለዎ ናይ ቀረባ ተዓዘብቲ ገሊፆም። ዕጡቅ ጉጅለ ኤዲኤፍ ኣብ ዝሓለፈ ወርሒ መያዝያ ኣብ ሰሜናዊ ሸነኽ ዲሞክራሲያዊት ሪፓብሊክ ኮንጎ ብዘካየዶ ተመሳሳሊ መጥቃዕቲ 45 ሰባት ከም እተቐትሉ ዝዝከር እዮም። ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ንምቕራሕ ፀጋታት ዕጥቃዊ ቃልሲ ዘካይዱ ልዕሊ 100 ጉጅለታት ከም ዘለዉ ዝጠቐሱ ፀብጻባት ብሰንኩ እቲ ሃገር ኣብ ዓሚቕ ፀጥታዊ ቅልውላው ተሸሚማ ከም ዘላ የረድኦም። በቲ ፀጥታዊ ዘይምርግጋእ ህዝብታ ብባህርያዊ ፀጋታት ሃብታም ዝኾነት ሃገር ተጠቃሚ ፀጋታቱ ክኸውን ከም ዘይከኣለ ይሕበር። ኣብ ሕቡራት መንግስታት ኣሜሪካ፣ ካናዳን ኣውስትራልያን ንትካላት ትምህርቲ ዕላማ ዝገበረ ሳይበራዊ መጥቃዕቲ ተኻይዱ። በዚ ናይ 8 ጉንበት ፍጻሜ ንጥፈታት ልዕሊ 9,000 ትካላት ትምህርቲ ንግዜኡ ብኣሉታ ከም እተጸልወ ክፍለጥ ተኻይሉሎ። እቲ ገበናዊ ተርእዮ ኣብ ትሕቲ ቁፅፅር እኳ እንተዋዕለ ስጋኣቱ ከምዘይተቐንጠጠ ግና ሰመዝ ፀጥታ ናይተን ሃገራት ኣፍሊጦም። መጥቃዕቲ ሳይበር ሓደ ካብ ቀንዲ ፀጥታዊ ስጋኣት ዓለምና እናኾነ ይመፅእ ከም ዘሎ ክኢላታት ይጠቕሱ። እስራኤልን ሊባኖስን ኣብ ዝመፅእ ሰሙን ሳልሳይ ዙርያ ቀጥታዊ ዝርርብ ኣብ ከተማ ዋሽንግተን ዲሲ ከም ዘካይዳ ንሰበስልጣን ኣሜሪካ ብምጥቃስ ማዕከናት ዜና ኣቃሊሐን። ኣብቲ ንዝተበፅሐ ስምምዕ ምቁራፅ ተኽሲ ናብ ዘላቐ ሰላም ንምስጋር ዝዓለመን ብደረጃ ኣምባሳደራት ዝካየድን ርክብ ንመጀመርያ ግዜ ወተሃደራውያን ወከልቲ ክልቲአን ሃገራት ክሳተፉ ትፅቢት ይግበር። ኣምባሳደራት እስራኤልን ሊባኖስን ብመንገኘት ኣሜሪካ ብ14/23 መያዝያ 2 ዙርያታት ዝርርብ ኣብ ዋሽንግተን ከም ዘካየዱ ዝዝከር እዮም። እዚ ሓድሽ ርክብ ክካየድ
መደብ ተታሒዙ ዘሎ ሰራዊት እስራኤል ድሕሪ 17 ሚያዝያ ኣብ ደቡባዊ ክፋል ከተማ ቤይሩት ደብዳብ ድሕሪ ምክያድ እዮም። እስራኤል ካብ መጀመርያ ወርሒ መጋቢት ኣብ ልዕሊ ሊባኖስ ክተካይዶ ብፅንሐት መጥቃዕትታት ልዕሊ 2700 ሰባት ክመቱ ከለዉ ልዕሊ 8,000 ከም ዝቆሰሉን 1.2 ሚልዮን ከም እትመዛበሉን ፀብፀባት ይሕብሮም። ወታሃደራዊ ተፃብኦታት እስራኤል ንፀጥታ ዞባ ማእከላይ ምብራቅ ኣብ ሓደጋ ሸሚምዎ ከም ዘሎ ፀብፀባት ይጠቕሱ። ባይቶ ደሴት ታይዋን ወተሃደራዊ ወፃኢታት ዝውዕል 24 ቢልዮን ዶላር ተወሳኺ ባጀት ኣፅዲቖም። ዕላማት ን8 ዓመት ዘገልግል ባጀት ዘመናዊ ስርዓተ ምክልኻል ኣየር ንምውዳድን ሓደስቲ ኣፅዋር ካብ ኣሜሪካ ንምሽማትን ምዃኑ እዩ ዝሕበር ዘሎ። ይኹን እምበር እቲ ዝፀደቐ ባጀት ካብቲ ፕረዚደንት ደሴት ታይዋን ላይቺንግቴ ዝጠለቦ መጠን ብ16 ቢልዮን ዶላር ዝተሓተ እዩ። ደሴት ታይዋን ወተሃደራዊ ዓቕማ ንምድንፋዕ ንባጀት ምክልኻል ኣብ ዝመፅ 8 ዓመታት ብ4 ቢልዮን ዶላር ከም እትዕብዮ ኣብ ዝሓለፈ ዓመት ምሕባራ ዝዝከር እዩ። ፕረዚደንት ደሴት ታይዋን ላይቺንግቴ ሰራዊቱ ክሳብ 2027 ኣንጻር ቻይና ዝቐንዐ ዝለዓለ ናይ ውግእ ድልውነት ንምርጋፅ ይሰርሕ ከም ዘሎ እዩ ክገልፅ ጸኒሑ። እዚ ምዕባለታት እዚ ዝኽሰት ዘሎ ኣብ መንጎ ቻይናን ደሴት ታይዋንን ዘሎ ወተሃደራዊ ምትፍናን እናዓበየ ኣብ ዝመጻሉ ዘሎ እዋን እዩ። ቻይና ኣብ ወርሒ ታሕሳስ 2025 ነቲ መንግስቲ ኣሜሪካን ደሴት ታይዋን ናይ 700 ሚልዮን ዶላር ዘመናዊ ናይ ማእከላይ ርሕቀት ስርዓተ ምክልኻል ኣየር ክሸጠላ ንዘሕለፈ ውሳነ ሓደገኛ ስጉምቲ ክትብል ምኹናና ዝዝከር። ኣቐዲማ ደሴት ታይዋን ንምንፃል ከም ዝሰርሑ ኣብ ልዕሊ ዝጠቐሰቶም ሓያሎ ሰመዝ ደሴት ታይዋን እገዳ ዘዝጠቐ ቻይና ኣገዳሲ ኮይኑ ምስ እትረኽቦ ነቲ ኣካላ ዝኾነት ደሴት ብሓይሊ ክፅምብራ ከም እትኽእል እያ ከተጠንቀቕ ፀኒሓ ዘላ። ዜናዊ መሰናዶና ንምዝዛም ቀንዲ ነጥብታቱ ኣብ ዞባ ዓንሰባ ተጠቃምነት ፅሩይ ዝስተ ማይ 81 ሚታዊት ከም ዝበፅሐ ተሓቢሩ። ኣብ ዓዲ ክብሎ ንዞባ ድባርዋ ብምውሃድ ዓቕምታት ኮምን ደገፍ መንግስትን ልምዓታዊ መደባት ተሰላሲሉ። ኣብ ከተማ ከረን 3 መዓልታት ዝቕፅል ምርኢት መፅሓፍትን ምህዞን ሰንዓን ይካየድ ኣሎ። ህንዲ ንገለ ናይቲ ካብ ሩስያ ዝዓደገቶ ኤስ 400 ዝተሰሜ ስርዓተ ሚሳይል ከም እተረከበቶ ሓቢራ። ሃገራት ደቡባዊ ምብራቅ ኤስያ ማለት ኣስያ ናብ መዳይ ፀዓትን ንግድን ዘተኮረ ስምምዓት ተፈራሪመን። ኣብ ዴሞክራስያዊት ሪፓብሊክ ኮንጎ ብሽበራዊ መጥቃዕቲ ብውሕዱ 40 ሰባት ተቐቲሎም። ዝኸበርኩም ተዓዘብትና ንሳዕ ዝተዳለወ ዜናታት ኣብ ዝተዛዚምሎ ምስ ሰረፉ መደባትና ኣሓድገኩም ብወገነይ ብሩኽ መዓልቲ እዩ።

0: ብርሃን ኣብ ኣእምሮ ተጋዳላይ የማነ ዕንድኮር። ሰውራ ኤርትራ መፅሓፍ ብሉፅ ክብርታት እዩ። ሓሳባት ናብ ነገራዊ ሓይሊ ዝተቐየረሉ ዓውዲ እውን እዩ። ካብ ፍቕሪ ሃገርን ሃገራውነትን ብቋንቋ ሓቂ ተረጋጊጹ። ሓድሕዱ ዝተኣሳሰርን ዝመላለአን ክብርታት ንትማልን ሎምን ሰንሰለት ኮይኑ ክቕፅል ክኢሉ ተፀዋርነት መግለፂ ቓል ብሓፈሻ መለለዪ መሪሕነት ህዝባዊ ግንባር ሰራዊት ሓቂ ዝኾነ ተጋዳላይ ዋርሳይ ኮታ ትእምርቲ ሓፋሽ ህዝቢ ኤርትራ እዩ። ኣብ ነዊሕ ጉዕዞ ቓልሲ እውን ፍሉይ ሓይሊ ይፈጢሩ። ሓደ ክንዲ ብዙሕ ክራባሕ ዘይከኣል ክስገር ዘይሕሰብን ሕለኽላኽን ጉዕዞ ክሓልፍ ዘኽእሎ ሓይሊ ፈጢሩ። ጽንዓት ኣብ ዕላማ፣ ኣብ መትከል፣ ኣብ እምነት፣ ካብ ሓርበኛነት ክሳብ መስዋእትነት። ዓቕሊ የትክል፣ መትከል የጽንዕ፣ ዕላማ የበርትዕ፣ ኩሉ ከም ሓደ ንሓደ ንጹር ዕላማ ምዝቕመር ከዓ ደርማስ ሓይሊ ይቕየር። ሓይሊ ህዝቢ ኤርትራ ንሱ እዩ። ኣብ ነብሲ ወከፍ መጽሓፍ ሓርበኛ ገንጺልካ ትረኽቦ ምስጢር እውን እዩ። መደብ ማህደር ንተመክሮ ንሓደ 41 ዓመት ምስ ተደራራቢ መውጋእቲ ዓብዪ ስንክልናን ብዘይ ብርሃን ዓይንን ብምጓዓዝ ጸኒዑ ዝነበረን ንዝነብር ዘሎን ሓርበኛ ከተአንግድያም
1: ካብ ኩናት እሰን መጊሰና ንሕና ድማ ፀረ መጥቃዕቲ ጌርና ኸይድና ዕንዲኩር ኣብ ቸስ ኣብዛ ተቓልቡ ኣውጢት ኣጫቶ ወዲቑ ኣነ ከም ሓኪም ማገር ሓኪም ሕጂ ሃራወት ጥፊኡ ካልኣየ ነይሩ እንዳዓሰርተ ክልተ የማነ ብልዎ ሓኪም ብሓንሳ ኣብ ሓደ ጌርናዮም ስለ ዝነበርና ርእዎ ኣነዋን ከም ሃገር ሓኪም ስለ ዝነበርኩም ናልባሻ ዘርናሉ ነሩ ሽዑቡ ኣብዛ ቀጥታ ናይ ተኣሽሙ ወጊእዎ ቁርብ ምስትንፋስ ሓገዝ ዝተገይርሉ እንዳኸደ ከሎ ትስኪሙ ሞ ኣፋኒናዮም ብየማርኪቦም ዝገርመካ
2: የማነ ዓይኑ ተሃሪሙ ካብ ዓደም ዘማት መጀመርያ ኸይዱ ዓዩ ሓዊ ኣብዚ ናይ ባፅዕ እንደገና ተወጊኡ ወፂኡ ቸስ ተወጊኡ ብድሕሪኡ ኣነ ብተን ስበልጠኒ ማለት እዩ ብድሕሪ ኣነ ካብቲ ቦታ ካብቲ ኣህዶ እየ ዝቕየር ምስ ተቐየርኪ ግን እንደገና ኣበይ ንራኸብ ውገድ ሕድ ከዓ ንራኸብ ማዕት እዚ ሕጂ 81 ማለት እዩ 77 ተረኺብናስ እንደገና 81 ከዓ ንረኸብ ኣለና ማለት እዩ ኣብ 81 ምስ ምስንዳ 23 ኮይኑ ኣነ ከዓ ኣባል ስለያ ኮይነ ምስ ካልኣህዱ ማለት እዩ ኣብቲ ቦታ ንረኸብ ኣብቲ ቦታ ምስ ተረኽብ ኮሽዑ እንደገና እግሪ ተውጉ ይፀንሐኒ
0: ተጋዳላይ የማነ ገብረ ስላሴ እዩ ዝበሃል። ዝያዳ ስሙ ደሚቓ እተፍልጦ ግን ሰጎ እያ የማነ ዕንድኮር። ተጋዳላይ የማነ ገብረ ስላሴ ካብ 1974 ክሳብ 1985 ኣብ ዝነበረ ናይ ሓይልታት ህይወቱ ዘይተኻፈለው ኩናትን ዘይተወግኦ ክፍሊ ኣካል ወይ ሰብነት ኣይነበሮን። 1986 ስንክልና ዕረት ዓይኒ ምሰጓንፎ ጥራዩ ካብ መሳርዕ ተዋጋኢ ሓይልታት ወሪዱ። ኣብዝሓለፈ 41 ዓመት ክልተ ብርሃን ዓይኑ ስኢኑ ብብርሃን ኣእምሮ ዝሓለፎም ናይ ቃልሲ ገጻት ይዝከር። ኣብ ኣእምሮኡ ብዝቐረጾን ቀደም ዝሰነዶን ምስልታት ተደጊፉ ብምልኣት የዘንቱ። እዚ መደብ ዝምበኣር ንተመክሮ ህይወቱ ብጭልፋ ከዘንቱ እዩ። ተጋዳላይ የማነ ገብረ ስላሴ ዕንድኩር ካብ ብማሕረስን ጉስነትን ዝነብሩ ስድራ ቤት ገብረ ስላሴ ሓጎስን ርብቃ ተወልደን ብ1955 ተወሊዱ። ፍጥር ብቑል ምስ በለ ኸዓ ስድርኡ ንምሕጋዝ ተደሪኹ። ሃሞን ቀልቡን ብፍቕሪ ስድርኡ ስለ ዝተገዝአ ንኦም ንምሕጓስ ላዕልን ታሕትን ካብ መባላይ ዕረፈን ኣይነኣሰን እውን። ከም ኩሉ እቲ ኣብ ሰሜናዊ ባሕሪ ዝወፍር መንእሰይ ብማሕረስን ጉስነትን ዓድን ባሕርን እናበለ ግዜኡ ሕሊፍዎ። 6 ዓመት ድሕሪ ምጅማር ሰውራ ኤርትራ ኣብ 1967 ካብ ኣባላት ሓሙሻይ ክፍሊ ናብ ሰሜናዊ ባሕሪ ተቐልቀሉ። ስምዒት ተጋድል ተሓደሮም
3: መጥቃዕቲ ፍኒ ፀባይ 67 እዩ ምኳኑ እዚ ግዜ እዚ ብጋሕቴና እዩ ወሪሩ ኣብ ከባቢ ጋሕቴና ዓይለት ጉሞት ኣሱስ ዝበሃል ዓድታት ንዕን ኣባዲሙ መጥቃዕቱ ፍግረት ገፁ ወሪዱ ኣብ ፍቅረቱ ሓያለ ኣርባዕተ ኮኑ መንእሰያት ቀሊሉ ሓምሸተ ክፍሊ ካብዚ ኣዝሊቀ ንጋሽ ባርካ እያት ኸይ እቲ ግዜቲ 67 መባእታ ሌላና ምስ ተጋደልቲ ካብዚ ግዜ እዚ ዝጅምር
0: ኣብ 1970 ካልኣይ ወገን ህዝባዊ ሓይልታት ናብ ከበሳ ብፍላይ ከዓ ኣብ ሰሜናዊ ባሕሪ ክትንቀሳቀስ ምስ ጀመረት ብንዕዙ ምስ ገዳይም ተጋደልቲ ክራኸብን ምስኦም ክዕልልን ዕድል ረኸበ
3: ኣብኡ ይቕልቀሉ ውሕዳት እዮም ይመፁኻ ናብቲ ደንበ ይእዝዙኻ መግቢ እቲ ዓቕምኻ ደፍቅዶ ተእንግዶም እቲ ሌላ ነዚኣቶም እውን ከም ሓድሽ ቀፂሉ እቲ ሌላ ምርኣይ እቲ ኩነታቶም ምፍላጥን ከምዚ ኢልና ኣለወ ኣብ 71 ሓደ ዓርክና እፍሬም ቀሺ ገረ ማርያም በቲ ግዜቲ ተሰሊፉ ናብ ህዝባዊ ሓይልታት ቅድሜና ዝተሰለፈ ሰብዙ ነይሩ
0: እቶም ንተጋደልቲ ሓጊዝኩም ዝተባህሉ ከባቢ ህዝቢ ዓሱስ ገምሆት ዓይለትን ማያዋልድን ኣደራዕ መግዛእቲ ምስ ወረዶ

0: ዕንድኩር ብዛዕባ ቃልሲ ክሓስብን ናይ ምግዳል መንፈስ ክሓድሮን ተረእየ ሓላፍነት ስድራ ገዲፉ ከዓ ኣብ 1974 ናብ ህዝባዊ ሓይልታት ተሰለፈ
1: እቲ ጉቡእ ተዕሊም ኣብ ሳሕል ብሊቐት ዝበሃል የወሲደ እዮ ዓለምትና ኣብኡ ሓደ ስዉ እዩ ፍቕሬ ወዲ በርሀ ተመስገን በርሀ ኣብዚ ቀረባ ግዜ ተሰዉ እዩ ሮመዳን ኣውልያ እውን ነይሮም ሮመዳን ኣውልያ ከዓ ውሽዑ ትክፍቲ ዓሊም እዩ ነይሩ ምናልባት ሓላፍ ናይ ትክፍቲ ዓሊም እዩ ዝነበረ እዩ ዝመስል እዚኦም ይመስሉ ካልእ ናብቲ መሳርዒ ወሪዶም ዝድዕሉ ነበሩ እውን በዓል ጫዓይ መነበሎ ጫዓይ ጀነራል ወ ዳንኤል ፀዓይ ከምዚኦም ዝኣምሰሉ ኣብታ ንሃና ሓይሊ ዝነበረ ከዓ ጀሚል ዝብሎ ነይሩ ካልእቲ ናይ ቀረባ መራሕ መስርዕና ድማ ሳንጎር ዝብልዎ ዳሕራይ ካባና ሰሊሙ ኣብዚ ምስኣተወ ነፍሱ ቀቲሉ ተሰዉ እዩ ከምዚኦም ዝኣምሰሉ እዮም ነሮም ኣብ ትክፍቲ ዓሊም ዝፀንሑና ትክፍቲ ዓሊም ነዊሕ ዝወሰደ ኣይኮነናሃና መባእታ ቁሩብ እዩ ከምዚ ናይ ሕጂ ዘሎ ዘበናዊ ዓይነት ዝሓዘ ኣይኮነን እቲ መባእታ ጋማን ኢልካ ጥራሕ ከመይ ጌርካ ከምትብገስ እዩ

0: እቲ ምስ 250 ሓደስቲ ተጋደልቲ ኣብ ብሊቓ ዝተዓለመ መንእሰይ የማነ ገብረ ስላሴ ዕንድኩር ናብ ከበሳ ኣብ ዝነበረት ብሓይሊ 13 ትፍለጥ ኣሃዱ መራሒኣ ፍስሃየ ወልደ ገብርኤል ስብሃቱ ተመደበ እቲ ሓይሊ ካብ ሳሕል ናብ ከበሳ ደየበት ኣብ ከበሳ ብፍላይ ኣብ ዝተፈላለየ ቦታታት ናይ ደባይ ስርሒታት ተሳተፈት እቲ ዝዓበየ ስርሒት እውን ይዝክር
1: ኩናት ደባይ ስለ ዝኾነ ኣብዚ ጥዕመካ ቦታ ግዜ ኢኻ ተጥቅዕ ኣብዚ ናይ ኣፈለባ ምስ በፅሓና እናዘርና ከለና ኣብቲ ወርሒ 3 መወዳእታ ከባቢ ዝኸውን ንሕና ካብ ዓላ ተበጊስና ብመኒኻ ትብሎ ኣፈለባ ምስ ደየብና ሓንቲ ሓይሊ ነራ ሓይሊ 12 እትበሃል ኣብ ማዕረባ ውዒላ ማዕረባ ደፊርካ ክውዓል ኣይከኣልኒ ነይሩ እቲ ግዜቲ ቴሌፎን ነይርዎ ቀረባ ከዓይን ሰገነይቲ ብኡ ተሓቢረን ግዲ ኮይነን ኣምሓራ መፅአን ኣነቲ ሓይሊ እቲ ኩናት ኣይከፈተትን እቲ ሓይሊ ከ ዓጢቓ ስኢል ኣሕሊፋትን ደቂ ኣምሓር ኣጢአን ሓይሊ ወሲኸን ብድሕሪት ንመጥቃዕቲ ሽዑ መፅአን ኣነቲ ሓይሊ ኣብ ከባቢ ደግራ እቲ ኩናት ፀሚዳ ዝባን ኣፈልባ ምስ ደየብና ንሕና ከዓ ሃለው ተበሉ ዞም ሓለፍትና ኩናት ገጢመ ኣለኹ ይብል ገፊላ ረዳት ንመፀካ ኣለና ኢሎሞ ንሕና ንኣፈለባ ርግፅ ኣቢልና እያ ነቲ ዓዲ ኣብ ፀጋም ገዲፍና ተጎዝጊድና እናኸድና ከም ብሓድሽ ሓድሽ ረዳት ይመፅእ ካብ ደቂ ኣምሓረ ንሕና ኣብኡ ንጣማጠ ምዝ ድመፃና ሓይሊ ካብኡ ገጢምና ተኸላኺልናዮ ናብቲ ሓይልቲ ረዳት ክኸይድ ኣይከኣለን እቲ ሓይልቲ ከዓኒ መሬት ድግስግስ ክሳብ ዝኸውን ብዝከኣሎ ተዋጊኡ ኣዝሊቑ ንሕና ድማ ካብዚ ኩነት እዚ ሓያለይ ድሕሪ ምቅጫብና ሓደ መራሕ ጋንታና ናብኣ ተሰውኡ እቲ ኪዳ ነገር ኣምላኽ ዝበሃል ነዚ ክብድ ዝበለ ክሳራ ከሲርና ካልእ ግን ብሰላም ደሓኒ ኢና ወፅኢና
0: ውደብታት ህዝባዊ ሓይልታት ካብ ሓይሊ ናባጠሎኒ ኣብ ዝዓበየሉ ተጋዳላይ የማነ ገብረ ስላሴ ኣብ ሰነ 1976 መራሕ መስርዕ ኮይኑ ተመደበ
1: እናተንቀሳቀስና ኩሉ ግዜ ኣብ ደውዓልከ

0: ዓድርኒ ኢኻ ሓደ መፅናዕቲ ይገብሩ ህጀቶም ሓለፍትና ኣብ ወርሒ 775 እቲ ዝተመርፀየ ቦታ ኣብ ከባቢ ዓዲ ሓበሻ እዩ። ዓዲ ሓበሻ ኣብዚ ሕጂ ሃንገር ተሰሪሕዎ ዘሎ ናይ ቆጠባ ኣብኡ ተመሪፁቲ ቦታቲ ሰለስተ ሓይሊ ኢና ነርና ናብኡ ሰለስተ ሓይሊ ዝኾነ ከዓ ናይ ጀፓን ኢና ኣብቲ ዞባ ድንቀሳቐሳ ሕጂ ምስኣተን ተሰማሚዖም እቶም ሓለፍትና ማዕረ ዝኾነ ቁፅሪ ክቕርቡ ሰለስተ ሓይሊ እሞ ኣድላይ ዝኾነ ስጉምቲ ክውሰድ ኣብኡ ዝመፅእ ኮለኛ ኣብ ዲቪኣቲ ከምቕጥቃጡ እዩ ተሓሲቡ ብዝኾነ ኣብዚ ስራሕ እዚ ሕጂ ክሰርሕ ሓደ ቢንቶ ናይ ምፍራስ ተመሪፁ ኣብታ ናይ ዝግብ ጥውይ ክትብል ከሎ ሓንቲ ንእሽተይ ቢንቶ ንሳ ክትፈርስ ተመዲባ ነዚ ንምፍራስ ንባዕሉ ብቲ ግዜቲ ንሕና ሃንደሳ ኣይነበሩናን ጀፋ ከዓ የብሎምን ግን ናይቲ ኤምቲ መሳርሒ ነይርዎም እዚ ንዕ እውን ኣፍልጦ ኣይነበሮምን እብራሂም ዓፋ ግን ብመጠኑ ኣፍልጦ ነይርዎ እቲ ናይቲ ኤምቲ ናይ ምፅዋት ብለይቲ ኩዒትካ ሽዑ ነቲ ቢንቶ ክፈርስ ተኻኢሉ መካይን ድመፃ ምእንታን ከይሓልፋ ብኒወዱ ብደከም ሓደ ድመፃ ዋላ በስመራ ድመፃ ከምዚ ጌርና እሱ ተዓዊትናሉ ሰራዊት ኮሞፍላሽ ገይሩ ዘዝግብኦ ቦትኡ ሒዙ ኣድብዩ ረፋት ንጎሰዓት 9 ኣቢሉ እኸውን ሰራዊት ድቕድቕ ኢሉ መፅእ ሕጂ ካብ ኣስመራ ንደቂ ሓደ ክኸይድ ብድሕሪት ኮለኛ ነይረንኦ ድን ፅዑናት ኣይነበሮን ኣይንፈልጥን ተን ቀዳመ ድኣተዋ ና ማካይን ግን ፈጣን ዝኾነ መጥቃዕቲ ናብአን ዘርጊሕና ብቕፅበት 4 ማካይን ኢና ቃፂልና ናብኡ ኣብዛ ናይ ዓዲ ሓበሻ በቲ ምህርቲ ጥውይ ክትብል ከለካ ቦታታት ክሰዓቡ እዘን 4 ማካይን እዚአን ኣቃፂልና ሰራዊት ግጭብና መስመራ ገፅና መልስናዮ ካልእ ረዳት መፅኡ ካብ ኣስመራ ብከባቢ እንትልፋፍ ገይሩ ወርድ ነይሩ ዓዲ ሃጋፋ ድሕርዚ ዳርጋ ሰዓት ሓደ ገለ ይኸውን እዩ ኣውዒልና ኢና ኣዝሊቕና ካብዚ ንዓላ ገፅና ወሪድና
1: ኣብ ደረጃ ውደበ በራጊድ ናብ ብርጌድ 23 ተመደበ ክሳብ ንሓሰ 977 ኣብ ዝተፈላለየ ከባቢታት ተዋጊኡን ተወጊኡን
0: ክርደት ክትከይድ ከሎ ካብ የማን ዘሎ ሰፊሕ ጎልጎል ዓብዪ መዓስከር ሓደ ሰብ እዩ ካብ ገዛ ምፅእ ኣብዩ ምፅእ ኣብዩ ሕጂ ኣርቢጂ ኢሎም ኣርቢጂ ሒዘ ነይረ መጥፋዕ ሕጂ ኣርቢጂ ኣቐዲሙ ስለ ተሰውአ ሕጂ ኣነኸ በቲ ሓደ ካላሲና ሒዘ ኣለኹ በቲ ሓደ ኣርቢጂ ከምዚ እናተጠቐም ከየ ድኸይ ነይረ እሞ ኣብ መንጎና ዝኣ ሰብ ኣለዉ እንድዮም ከመይ ገር ካርማ ሕጂ ይብሎም ኣለኹም ሓደ ማእከል ናተሓይል ኖኖ እሞ ሰብ ከይተሃርም ብቅድሚት ክትሓልፍ ኣለካ ኣብ ደይከውን ኣቴ ናይ ቀረባ ርሕቀት ምስ ቆረብኩ እዚ ማሓራይ ክልተ ቡንባኢድ ፈትሕዎ ንመፅእ ብኒኤው እያ ኣብ ደገታ ገዛ በቲ ሓንቲ የድርብያ መሬት በጥ ክብል ከለኹ ኣብ ከባቢ ጎረረይ ተሃርመኒ ኣርቢጃ ኣልዒለ ኣጉናት ነሩ ናብኡ ተኣከበ ናብኡ ድፋዕ ክሕዝ ከምዚ ክብል ከለኹ እንደገና ብትሕዞ ኢለ ክኢኒ እዚ በዚ የማናይ ቱርክዒት እዝነይ ኣባይ ካባይ ከይዳ ተፈጂራ እዚአን ክልተ ማህረምቲ እዚአ ናብኣ ሓደ ኮሚሳር ሓይሊ ተሰው እዩ ካብኡ ዳሃራመ ሓደ ኮሚሳር ሓይሊ እንደገና ተወጊኡ ማዕረ ከምዚ ኣጋጢማት እናሽዑ ምስተወድእ እቲ ኩናት እቲ ቁስሊ ግን ከቢድ ኣይነበረን ቀልጢፉ ሓውዩ

ኣብ ወርሒ መስከረም 1977 ዝተኻየደ ውግእ ሳሓርቲ ሓደ ካብቲ ኣብ ከባቢ ኣስመራ ዝተፈጸመ ዓብ ኩናት እዩ። ናይ ሞትን ህይወትን ደማዊ ስርሒታት እውን ተፈጺሙ። እቲ ኣጽዋሩን ዕጥቁን ጽንዓትን ሓቦን ተወፋይነትን ምስ በሊሕ መሪሕነትን ዝቃለስ ተጋዳላይ ነቲ ማዕበላዊ ወፍሪ ከምክት ክኢሉ ተጋዳላይ ክንዲ ብዙሕ ኮይኑ ተዋጊ እዩ። ጽንዓቱ ኣመስጊሩ

0: ኣይመርከብናያን ብፀጋም ስለ ዘበለት ብፀጋም ናይታ ኩጀታ ኣቢላ ንምዕራብ ገፃ ምስ ደነነት ዓበይት ደነድስ ሕርሻት ቦታ ኣብኣ ኣርኪብናያ ኣብኣ መሰርከብናያ ዛታን ግዜኣ ተን መጥፋዓጅታት መሊቆን ብታሕቲ ጉቡጥ ይሻሎ መኽፈት ላተን ኣይንፈልጦ ኢና ብኣ መሊቆን ከይደን ብላዕሊ ወፅኡ ካድም ኣይረኣናየን እምበር ብጥኢት ምቐተልናየን ሞተርኣ ከይጠፈ ዛ ታንክ እዚኣ ኣብኡ ተቋፃፂርና ሒስናያ ብሓባሪ ገለ ሰሃርመ ንብረት ነይርዋ ሓዊ ክተክ ጀሚራ ብየማናይ ጎና ነቲ ሓዊ ኣጥፊአ ዘሎቲ ንብረት ካብኡ ፈታትሕና ኣልዒልና ነቲ ደሽካ ርሽራሽ ነይርዋ ክፈትሖ ፈቲነ ምፍታሕ ኣይተኸኣለን ኣብ መጨረሽታ ክንቅፅል ስለ ዝኾና ንቅድሚት ገፅና ንመትካዕቲ ኣስርሓና ቤቲ ድሕሪ ዝገደፍናዮ በቲ ካልኣይቲ ሓይሊ ዘላቶ ናይ 12 ብወገን ሰብ ልኢኸ ክልተ ኣባላት መፂኦም ንናይ ከቢድ ድብረት ነዛ ታንክ እዚኣ ኣረኪብናዮም ንሕና ድማ መትካዕትና ንጎላን ገፅና ኸልና ድሓር ጎላን ዝብል ስም ዘጠመቕዎ እንዳ 51
1: ዓባይ ኩናት ነይራ ሓንቲ ውፀይቲ ኢና ሰዊና ናይ ብሓቂ ጅግና ዝኾነት ነይራ ግነት ፍቓዱ ትበሃል ሸዓ ንዓኣ ኢና ናይ እቱ ክንብል ንዓ ኢና ወፊናዮ ማለት እዩ ምክንያቱ ፅዑቕ ዝኾነ ደብዳባት ሞርታራት እዩ ነርና ብሞርታር እያ ተሃሪማ ንግሆ ሰዓት 9 ክኸውን ከሎ ናይ ሙሉእ ኣስመራ ናይቲ ከባቢ ናይ በዓል ሰላድዕሮ ብረት ኣባናይ ዘንይቡ ሽዑ ቁርባ ዝሊቕና ንስያፍ ምስከድና ንዓደብ ዘማት ቆሪፅና ንፅርግያ ክንቆርፅ ከለና ነታ ታንኪ ኣብ ክልተ ከፊ ኢልሃና ኣትን እቲ ሓይሊ ናይ ባሓቂ እዩ ደፊእ ናኣትዩ ነይሩ ኣብ ክልተ በቂ ኢልሃና ንሕና ተኸባሊልና ከይድና ንሳ ሰንቢሎም ሕጂ ሰራዊት ንሕ የመናውያን እዩ ነር ታንከኛታት ሕጂ ታንኪ ኣብ ሃጓፍ ኣብ ናይ ግራት ደንደስ ኣትያ ኣብ ክ ፅርግያ ዝኣቱ ናብኡ ስለ ዝኣተወ ሕጂ ኣትያ ሃደሽ ኢሉ ገዲፎማ ከዓ ብእግሪ ኣውጥኒ ጥራሕ ኢሉ ሃዲሙ እቲ ታንከኝ ምስ ከደ ብጎና ኣቑሑት ነይሩዋ ማዕተቕታት ነይሩዋ ዝተቐፀለ ብሓባሪ ነይሩ ሕጂ ሓደ ካብ ዝመራሕ መስለና የማንዕ ድኩር ኣብታ ግዜ እቲኣ እንዳጎየ ኸይዱ ከጥፎ ፈቲኑ ዋላ ክፈትሖ ፈቲኑ ፍታሕ ኣብይዎ ብሓመድን ቤት ኣንሰልኡ ንገር እዩ ከጥፋእ ፈቲኑ ጠፊኡ ሽዑ ካባና ሓደ ሰብ ልኢኹ ነቶም እዳክብብረት ነሮ ኣብቲ ከባቢና ሽዑ ናይ ሓባር ኩናት እዩ ነይሩ ናይ ሓባር ዓወት እዩ ነይሩ ግን ኣብዛ ግዜ እዚኣ የማነ ነጊርዎም መፂኦም ተረኪቦማ ንሕና ንቕድሚት ኢንኸይድና ፀላይ ሽዑ ኣርኩቦ ጠጦ ከይበሃል ተባሂሉ ስገብ ዓዲ ጓዕዳድ እዛ ሰላድዕሮባ ሽዑ ተቋፂርናዮ ማለት እዩ
2: ታታንኪ ሕጂ ኣብኡ ምስ ነበረት ኮማንደር እንዳ ትበሃል ካብዘን ሰለስተ ኣባፅዕ ዘለዋ ካበን እያ ቀዳመይትና ዝበ ግንባር እታ ኮማንደር እያ ቅድሚኡ ግን ይተሓዛ ነበራ ማለት ዘይኮነስ ኣብ በዓል ከረን ይተሓዛ ዘረ ናይ በዓል ከረን ግን ቀርዓርማታ እየን እተናይ ኣብኡ ከለዋ ፍታይ ዝገብራት ነናይሱ ገመን እየን ኣብ ደጎልካ ሓንቲ የፀኒሓትና ገጀፍያ ሓንቲ ካብኡ ግን ብድሕሪ ናይ ሶቤት ተምዕብላት መፅናና ኣብ ከምኡ ኢና ፍታይ ገርና እያ

ኣብ ትረፋት ንጎድ ሓዝና ንሰታ መጥፋዓይታት ናታ ደቂ የመን እየን ነረን ተንመሪኮ እንተሃደማ ደቂ የመን ድን ኣይፈለጥና እየን ግን ስቤዛ ኣብ ፀንሓና ተምሪ ዘሎ ኮክ ፅማቅ ካልእ መረብ ሽጋራ ናይ የመን እቲ መረብ ፃዕዳ ፍስል ዘለዎ እዩ ይፀኒሕና ዳሕራይ ኣብቲ ከባቢ ጎለን ስግርኒኦም ምስተገርና ናይ ምሸት ካብ ዓዲ ሓበሻ ፊልጶስ ረዳት መፂኡና እቲ ኩናት ወዲና ፀኒሕና ኣብቲ ከባቢ ጎላ ናብቲ እግሪ ኣብኡ ተራኺብና ምስ ፊልጶስ ኣብኡ ተራኺብና ካብቲ ተምሪ ሂበዮ ተምሪ በሊዑ ከምዚ ገጢምና መረብ ሽጋራ ከዓዚ ከምዚ ስቤዛ እወ ደቂ የመን ኮየን ብፅትና ብረድዮ ጠሊፎምዎ ነይሮም የመናውያን እየን

0: ኢሉ ዝነገረና እውን ፊልጶስ እዩ። ንሕና ንፈልጠን ናይ ንኽእልኒ ኢና።
1: ድሕሪ እታ ፍጻሜ ውግእ ደዋይ በለን 24 መስከረም 1977 እውን ካብዝ ኸበደ ናብ ዝኸበደ ካብዝ መረረ ናብ መሪር ውግእ ቀጸለ። ተጋዳላይ የማነ እውን ኣብ ከቢድ ውግእ ከቢድ መውጋእቲ ኣጓኒፍዎ። ምሉእ ገጹ ብስኩጆ ተሃሪሙ፣ ኣብ መወዳእታ እውን ክልተ ዓይኑ ተሃርመ፣ ናብ ሕክምና ድማ በጽሐ።
2: ኣርኩቦ እጦ ከይበሃል ተባሂሉ ስጋ ብዓዲ ጓዕዳድ እዛ ሰላዛ ኣሮባ ሽዑ ተቋፂርና ማለት እዩ። ሕጂ ኣብዛ ግዜ እዚኣ ዕንድኩር ከም መራሕ መስርዕ ኮይኑ ናብ ሓቂ እዩ ድማ ኣካይድና። ኣብታ ግዜ እዚኣ ከምቲ ዝበፁ ሓይሊ ዘይኮነስ እቶም ውሑዳት ሰባት ነቲ ዝመፅእ ነር ሓይሊ ዓፂፍና ኢና ንድሕሪት መሊስና እያ። ሕጂ ዕንድኩር ናብ ሓቂ ጅግና እዩ። ዋላ ኣብዚኣ ጥራሕ ዘይኮነስ ኣብ ብዙሕ ኩናት ብሓንሳ ኢና ነርና።
0: ኣብዚ ና ሽዑ ትጥምጥም ከምዚ እናውዒልና ናይ ምሸት እንደገና ኣዝዩ ርሱን ዝኾነ መጥቃዕቲ ፈንያና ኣለና ናብኡ ንሕና ከዓ ክንለቀቕ ኣይንኽእልኒ ኢና። ከቢድ ዝኾነ ናይ ምክልኻል ኢናብኡ ጥፊ እዩ ተኸይዱ ኢድ ብኢድ እዩ ነርቲ ኮይና ኣብዚ ህሞት እዚ ሕጂ ኣነ የማነት ዓይነይ ዝህረም ኣብዚ ናይ ምሸት እዩ ነይሩ እቲ ዕለት 24 ናይ ምሸት ሰዓት 4:05 ከባቢ ክኸውን ፀሓይ ዓረበት ነራ። ስለዚ ምስተሃርምኩ ናብኡ ሂወተይ እውን ኣይፈለጥኩን። ኣብኡ ኣብ ኮማ ኣቴ ደልዕለን እውን ኣይረኸብኩን። ክልዕለኒ ዝኽእል ሓደ ንፉዕ ሰብ ነይሩ መጥፋዓ ጅብሬን እሱ ንባዕሉ ካብቲ ደናጉላ ላዓሊ ዝሰገደ ጎኑ ተሃሪሙ ተሰንጢቁ ናብኡ እዩ ተፀጊዑ። ስለዚ ዳሕራይ ድሕሪ 10 ደቂቕ ክኸውን ሂወተይ ምስ ፈለጥኩ ክርእ ተበልኩ እውን መርኣይ ዓይኒ የለን። ሓንቲ ፈሲያ ተዓዋ ዓይላ እዛ ፀጋሚቲ ከዓ ተገጭባ ተገሲማ እያ ብደምን ገለን ሰሪባ ምርኣይ የለን። እባ ሕጂ ተረፍ ባለዋ ይዛ ነፍሲ ኢለ እቲ ቦታ ንዕየ ስለ ዝባዓልኩ ቀስ ገይረ ብፍሑፍሑ ወሪደ ሓፋሽ ድባት ነይሮም ጥይት ቡምባ ሒዞም ዝመፁ መንእሰያት ተቐቢሎምኒ ካብኡ ናብ ኣዲ ዓፀናፍ ነርና ቀዳማይ ረድኤት ሕክምና ናብዚ እቲ ምንቅስቃስ ዘኸትም ናይቲ ሰዓት ናይ 24 ሰዓት።
1: ሓንቲ ዓይኑ ሒዙ ካብ ሕክምና ዝተመለሰ ተጋዳላይ የማነ ገብረ ስላሰ ናብ ዝኸበደ መድረኽ ሰገረ፣ ናብ ኩናት ሰምሃር ኣተወ። ንሓሰ 1977 ኣብ ዝተኻየደ መሪር ውግእ ሰምሃር ተሳተፈ።
0: ክልተ ማእከልነት ሓይሊ ብሓንሳብ ተሰውዑ እዮም ንሕና ሳልሳዮም ሓደ መራሕ ጋንታ ኮሚሽነር ሓይልና ትወልደ ዘርኡ በሃል ኣዝዩ ፈናን ከም ኮሚሽነር ሓይሊ ደቆማነት ሓይሊ እዩ። ካልኣዩ ካብ ኤምዳድ ድመፀ ጀምባጎ ብልዎ ማእከልነት ጋንታ ሽሙኮይ ዝኩረን ሕጂ ጓንዴ ብልዎ እዞም ሰባት እዚኣቶም ኣብታ መዓልቲ እዚኣ ጥራሕ ተሰው እዮምና ዝኾነ ዘፍ ኣቢልና ንፀላኢ ንደጎሎ ገፅና መሊስና እዮም። ቀዳማይ መዓልቲ መጥቃዕቲ ተበግሶ ፀረ መጥቃዕቲ ዝጀመረ ፀላኢ ብከምዚ ገና ከይዕረፍኩ በዚ ተሳቲፈ እዮ ቀፂሉ እቲ ኩናት ከምዚ እናለ ከይዱ እቲ ኩነታት ከቢድ እዩ ነይሩ። ራብዓይቲ መዓልቲ እያ ቀዳማይ መዓልቲ ከብኪብና መሊስናዮ፣ ካልኣይ መዓልቲ መፅኡ መሊስናዮ፣ ሳልሰይቲ መዓልቲ ከምኡ ኣብሳ ሳልሲ ድመፅእ ነርቲ መጥቃዕቲ። ኣብ ራብዓይ መዓልቲ ደይተኣደነ ሰራዊት ሓንሳብና ሓዋርን ሰንጢቑና ክኸይድ ጊንዳዕ ቆሪሹ ኣስመራ ንክምሳሕ ይመደቡት ይጭርሑ። ሕጂ ካብታ ዝውዓልና ኣላ ንሕና ሓይልና ናይ ጎኒ መጥቃዕቲ ኢና ነርና ናይ ጎኒ መጥቃዕቲ ኢና ነርና ተን ክልተ ሓይሊ ካ ብርኽ ዝበሎ ቦታ ኣብ የማንና ኣብ ዝባን እየን ዘለዋ። ከምዚ እናሃለና ናብቲ መውዓሊና ዋርድያ ገዲፍና ተበገሱ ኢልናዮም ከዓ ኣብ ተዕርፈሉ ቦታ ሰራዊት ኣዚዝናዮም ውርድ ምስ በሉ ሓደ ብርጌድ ተኸውን መፅኡ ሕጂ ይኣትሉ ናብቲ ድፋዕና ገፁ መፅኡ እቶም ዋርድያ ዕንዱኩር እዋ ፀላእ መፅኡ ፀላእ መፅኡ እዋ ሓዙ ስከ ቦታኹም ንብሎም ኣለናተን ጓንታታት ቦትኦን ሒዛ ብርጌድ ኹን ኣትዩ ኣሎ ሓራይ ክርኢ ተበልኩት ዓይኒ ርሑቀ ይርእኒ ሓዙ ጥራሕ ቦታኹም ሕጂ ከዓ ካልኣይ ብርጌድ ኣትዩ ሓዙ ጥራሕ እንታይ እዩ ክኸውን እንተገና ሕጂ እውን ሓደ ብርጌድ ተኸውን ኣትዩ ፋሉሉ ጀሚረን መጥቃዕቲ ዘይተኣደረ መዳፍዕን ገለሜታት ነዚ የማና ድሮ ክልተ ሓይልታት መሬት ተጨናኒቑ በቃ ቁፅሪ መፀውዒና 11 እዩ ነይሩ ኣነ ሽዑ ኣዛዝ ጋንታ ደይበ ኣለኹ ሽዑ ድማ ምሳይ ኣዛዝ ሓይሊ ዝደበ ገረዝጌር መረስዕ ወዲ መረስዕ ግዣዊ ማእከልነት ሓይሊ ኣሎ 11 ጥራሕ ብላ ኣለዋ ጂቲ ሓይልታት ሃሎ ብሎም ኣለዎ ድመርሲ ሃሎ እንታይ ትፅበዩ ኣለኹም መጀመርያ ንሕና ኢንኸደሎም ብጎኒ መፍትሒ ናይቲ ኩናት ኣብ ሓይልና እዩ ተፀቢጡ ዘሎ እንታይ ትፅበዩ ኣለኹም እንታይ ኢና ክንገብር ከ ንሕና እዚ ኣይቲ ዝበሃል ዘሎ እንታይ ይኸውን ሰለስተ ብርጌት እወ ፅውፅዋይ ሓሶት እዩ ክብለካ እዩ ሰብ ከምኡ ትብል ከለዋ ግን ኣትዩ እንታይ ትፅበዩ ኣለኹም ዳ ሃሎ እብለን ሕጂ ወዲ መርፅ ሃሎ ሰምዖም ዘለካ ወሰምዖም ኣለኹ ጥቃጥቃኢና ከምዚ ዋጭዕ ስለ ዝኾነ ኩሉ ድምፂ ንገለን ግን በቲ ረድዮ ጥራሕኻ ቅርብ ሎ ኣለኹ መፅእ ኣለኹ እታ ኩጀት ምንጉዛ ግመል ትመስል ምላታ እንታይ ኢና ንገብር ዳ ሕጂ ታይ ኢኻ ትገብር ሞ ሕጂ ብፀጋም ጥሚት የብላ ኣለኹ ንእሽተይ ሽንጭሮ መእተዊ ትርእየላ ኣለኹ እንትልፋ መእተዊ ትኾነና ናብ እንትእቱ እሞሳይ ዘይ ንገብር እዛ ሓንቲ ጋንታ ብርአ ናብዚኣ ትፅናሕ እዘን ክልተ ጋንታ ብዚኣ ዘይነእትውን ብፀጋም እዚ ክልተ ጋንታ ኣትና እው ክትኣምኑ ኣይትኽእልኒ ኢኻ ናብ ከምዚ ዝኣምሰለ ኩምር ዓይነት ሰራዊት ኣትዩ ዘሎ ብጥኢድ ዘይኮነ ብቡምባ ናይ ኢድ እዩ ተጀሚሩ እቲ መጥቃዕቲ ልክዕ ናብ ግመ ዓይነት እዩ ተቐይሩ እቲ ሬሳ ኣብ ርእሲ ርእሲ እዩ ተደራሪቡ ንድሕሪት ገፀን ኣዝሊቐን ተመልሸን ካልእ ተደራቢ ሓይሊ መፅኡ እዎን ንፀጋም ገፁ ዓፅፈና ኣብኡ ገፅና እንደገና እቲ ሓደ ጋንታ መፅኡ ተሓዋዊሱ እቲ ሰራዊት ክዳውንትና እውን ከምቲ ክዳነን ስለ ዝኾነ ኣብዚ ሰዓት እዚ ጫማ ርኢኻ ጥራሕ ምቕታል ኮይኑ ማዕር ከምዚ ተባፅሑቲ ራብዓይ መዓልቲ ድሕርዚ ረዳት መፅያትና ካብታ ሳልሰይቲ በጠሎን ሓንቲ ሓይሊ ንቅድሚት ገፅና ሰንጢቕና ሓያለይ ቦታ ምስ መለስናየን ኣብኡ ነዊሕ ክርክር ኮይኑ ምስንጣቕ ኣብርና ዳርጋ ናብ ክፉት ሳንድቃዊ ገፅና ኣቲና ምስ ረፈደ ድሓር ቀትሪ ኣፍ ልበይ ይረማረ

ጀመር ራስ ቅንያት ናጽነት እናበልና ከምት ልሙድ ንለው ምን ዝተፈላለየ ሕቶታት ሒዝናልኩም ቀሪብና ኣለና ብቁፅርታት ቴሌፎን 12 24 74 ከምኡውን 12 24 54 ብምድዋል ኣብዚ ንለው ተዳልዩ ዘሎ ሕቶታት ክትሳተፉ ትኽእሉ ኢኹም ቴሌፎን ኣለና። ሃሎ መርሓባ መደብ ብመልሲ ኣብ መስመር ሎ ብቁፅርታት ቴሌፎን 12 24 54 ከምኡውን 12 24 74 ብምድዋል ኣብዚ ንሎሚ ተዳልዩ ዘሎ ሕቶታት ክትሳተፉ ትኽእሉ ኢኹም መደበ መልሲ ኣብ መስመር ቀዳም ድሕሪ ዜና ዓረብ ብቀጥታ ተፈኒዩ ረብዑ ድማ ድሕሪ ዜና ትግራይ ምሸት ሰዓት 8:40 ዝድገም መደብ እዩ። ቴሌፎን ኣለና። ሃሎ መርሓባ መደበ መልሲ ኣብ መስመር ሃሎ ሰላም መን ክብል መርሓባ ሃሎ ኣይ ማእተወን ኣሎ ቴሌፎን መስለኒ። ሃሎ መርሓባ መደብ መልሲ መስመር ናራይ ሞ ናብ ቴሌፎን ናይ ኣተወን ኣሎ ናብ መስመር ናብ ስቱድዮ ክንምለስ ኢና ክሳብ ናይ ተዓዘብቲ ቴሌፎናት ዝመፀና ናብ ስቱድዮ

0: ኣራይ ተመሊስናኩም ኣለና ዝኽበርኩም ተኸታተልቲ መደብና ቴሌፎን እትየብልና ኣለዉ ስቱድዮ ሎ መርሓባ መደብ መልሲ ኣብ መስመር መን ክብል
1: ሎ ሰሎሙን ይበሃል
0: ሰሎሙን ኣራይ ካበይኻ
1: ካብ ኣስመራ
0: ካብ ኣስመራ ሓራይ ሰሎሙን ኣብ ቀዳማይ ደረጃ ሕቶ ቁፅሪ ክንዲኻ ትመርፅ ቁፅሪ ክንዲ ሕቶ
1: ቁፅሪ ሰለስተ
0: ኣብ ቀዳማይ ደረጃ ሕቶ ቁፅሪ ሰለስተ ሓራይ ምርጫ ስለ ዝኾነት ተዓድል ሓንቲ እያ እንከይድና ናፍቲ ሕቶ ሕቶ ቁፅሪ ሰለስተ ካብዞም ዝስዕቡ ማሕበራዊ መራኽቢታት ብኩባንያ ሜታ ዘይውነን ኣየና እዩ ሀ ፌስቡክ ለ ዋትስኣፕ ሐ ቴሌግራም መ ኢንስታግራም
1: ድገመለይ
0: ካብዞም ስዕቡ ማሕበራዊ መራኸቢታት ብኩባንያ ሜታ ዘይውነን ኣየና እዩ
1: ቴሌግራም ዶ ትኸውን
0: ቴሌግራም ቅኑዕ መልሲ ቴሌግራም እያ ኣራይ ሰሎሙን ትቕፅል ዲኻ ወይስ
1: ክነስግረልካዘሚትንዓሰብኣራይ
0: ፅቡቅ ብዙሓት ዲኦም ዘለኹም ኣላበይንኻ ሓገዝቲ ኣለዉ ካ
1: ዓወይ ኣለኒ
0: ፅቡቅ ኣራይ ኣብ ካልኣይ ደረጃ ሕቶ ቁፅሪ ክንደይ
1: ሰለስተ
0: ሕጂ እውን ሕቶ ቁፅሪ ሰለስተ ብካልኣይ ደረጃ ሓራይ ምርጫ እዚኣ እውን ንኸድ ናፍቲ ሕቶ ቃላይ ቪክቶርያ ኣብ መንጎ መነመን ሃገራት ይርከብ ሀ ቶጎ ኒጀር ቡርኪና ፋሶ ለ ታንዛኒያ ኬንያ ኡጋንዳ ሐ ላይቤሪያ ናይጄሪያ ቱኒዝያ መ ሶማል ጅቡቲ ሱዳን
1: ታንዛኒያ ኬንያ ኡጋንዳ
0: ታንዛኒያ ኬንያ ኡጋንዳ ቅኑዕ መልሲ ራይ ሰለ ኣይ ሰሎሙን ኣይተኸኣልካን ፅቡቅ ቅልጥፍ ቅልጥፍ ኢልካ ትምልሶ ኣለካ እዚ ሕቶታት ድሓኒ ዘሎ ማለት እዩ ናይ ሎም ሕቶታት ንስኻ እውን ድሓኒ ኢኻ ትቐፅል ኢኻ ሰለስተን ሰላሳን መፅሕካ ኣለኻ ኣራይ ክቕፅል የ ዘሎ ቁፅሪ ክንደይ ኣብ
1: ቁፅሪ ሰለስተ
0: ኣራይ ኣብ ሳልሳይ ደረጃ ውን ቁፅሪ ሰለስተ ፈቲኸ ኣለካ እዛ ቁፅሪ ኣራይ ፅቡቅ ሕቶ ቁፅሪ ሰለስተ ክንከይድና ናፍታ ሕቶ ቅድሚ ሸቶታት ዘላቂ ልምዓት ምትላሙ ካብ 2000 ክሳብ 215 ዝነበረ ተመሳሳሊ ተበግሶ እንታይ ተባሂሉ ይፅዋዕ ነይሩ

0: تسكريم شدة تغزلها في الوقت. መረጣ አለው አይደል? ይብላል
1: ዚያዳ ይብላል። ናብ 80 እንኳ ይብደላ ናብ ሳልሳይ ዝቁሩ ብርትዕ እብለን ዋላ ሰሎሞን ኣጀዋ
0: እቲ ግዜ ማለት ድ
1: እንታይ ልካኒ
0: እቲ ግዜ እጆም ክነገረካ ዘለኒ
1: ኖኖ ተሕቶ ዝተውዕለላ ቅድሚ ሸቶታት ዘላቂ ልምዓት ምትላሙ ካብ 2015 ዝነበረ ተመሳሳሊ ተበግሶ እንታይ ተባሂሉ ይፅዋዕ ነይሩ? ያትሐቶ ዓመት ኣይኮነ
0: ብሃገር ደረጃ ዝግበር ዝነበረ ማለት እዩ
1: ኖ ኣይኮነን ተሓግዘካ ትኽእል ግዜ ጥራይ ኣህበካ
0: ቴማዲ ሕጂ ወይ ቁርብከይ
1: እወ ንከምታት እዩ
0: ቅድሚ
1: ሸጠታት ዕስራ ካሊእ ታክለካ ምስለኒ ምሽ ግዜ እውን ግዜ ቅርብ ሂበካ ስለ ዘለኹ ሓሲብካ ላ እንዲኻ ሕጂ መፈላለዩት ክትኮነና ዕስራ ካሊእት ክበካ የ ሰሎሞን ናረ ጅምር ኣላ ሕጂ ዕስራ ካሊእት ጀሚር ኣላ
0: ወፍሪ ብፃዕሪ
1: ኣይኮነትን ሰሎሞን ኣፂዋ ቴሌፎን እታ ግዜ እውን ናብ ምእካላ እያ። እቲ ቁኑዕ መልሲ ሸቶታት ልምዓት ሚሊኒየም ወይ ድማ ሚሊኒየም ዴቨሎፕመንት ጎልስ እዩ ዝበሃል 8 ሸቶታት ከዓ ነይርዎ ማለት እዩ። ብኤምዲጂኤስ ዝፍለጥ ሸቶታት ልምዓት ሚሊኒየም እዩ ዝበሃል። ሰሎሞን ኣብ ሳልሳይ ደረጃ ስለ ዝወፅካ 110 ክትህልወካ እያ። 110 ክነሰጋግረልካ ኢና ሰሎሞን ካብ ከተማ ኣስመራ ነመስግነካ ይቀኒየልና። ኣብ ካልእ ደዋሊ ወይ ደዋሊት ክንሰግር ኢና። ሄሎ መርሓባ፣ መደብ መልሲ ኣብ መስመር ሰላም። ሄሎ መደብ መልሲ መስመር መን ክብል?
2: ምና
1: መርሓባ፣ መን ኢልካኒ?
2: ምስግና።
1: ምስግና ካበይ ኢኻ? ምስግና
2: ምስግና ቢ ቁርብ ድምፂ ንቀባሪጠሎ
1: ፅቡቅ ሰምዓካ ኣለኹ። ካበይ ኢኻ ትውል ዘለካ?
2: ካብ ዓዲ ዋላ ድብል ኣለኹ። ሰምዓካ ኣለኻ
1: ኣረ ንቐፅል በል ቁፅሪ ሰለስተ ተሓቲታ እያ።
2: ቁፅሪ ሰለስተ
1: ከይዳ ተሓቲታ እያ ሳ ቀዳማይ ደዋልሪ
2: ቁፅሪ
1: ሓደ ክገብረልካ ኣብ ቀዳማይ ደረጃ ሕቶ ቁፅሪ ሓደ ሓራይ ንኽኢድ ናብቲ ሕቶ ሓደ ስፖርተኛ ኦሎምፒካዊ ዝብል ማዕርግ ዝረክብ እንታይ ምስ ዝገብር እዩ? ሓደ ስፖርተኛ ኦሎምፒካዊ ዝብል ማዕርግ ዝረክብ እንታይ ምስ ዝገብር እዩ?
2: ኣብ ውድድር ኦሎምፒክ ኣብ 4 ዓመታት ዝካየድ ናይ ውድድር ኦሎምፒክ ኣብ ክሳተፍ ክኽእል ኣሎ።
1: ሽዑ ኦሎምፒካዊ ዝብል ማዕርግ ይወሃቦ ማለት እዩ። ቁኑዕ መልሲ፣ ቁኑዕ መልሲ። ምስግና ካብ ዓዲ ኋላ ቁኑዕ መልሲ። ውድድር
2: ኦሎምፒክ ኣብ ዝካየድ ኣብ 4 ዓመታት ዝካየድ ስኳዳደር ክኽእል ኣሎ።
1: ፅቡቅ ኣላ። ቁኑዕ መልሲ ሰምዓን ኣለካ ዲኻ? ምስግና ትቕፅል ዲኻ?
2: ሎ
1: ትቕፅል ዲኻ ብለካ? ቁኑዕ መልሲ፣ ቁኑዕ መልሲ ረኺብካ ኣለኻ። 110 ኣለካ ትቕፅል ትኾንካ ወይ ኣኽልን እንተይልካና
2: ይቅሬዛ
1: ግምትሽትን ዝበ መንገዲ ሽም ግበር ካባኻ ክኸውን እምበር ኣነ ፅቡቅ ሰምዓካ ኣለኹ። ዝኾነ ግን ትቕፅል ዲኻ?
2: ሎ
1: ትቕፅል ዲኻ ብለካ? ኣራይ ምስግና ክንሰማማዕ ስለ ዘይከኣልና ድሓን በዛ 110 ክንሰናበት ሓይሽ ምስለኒ ምክንያቱ ኣይትሰምዓና ናለኻ ንስኻ ንሕና ፅቡቅ ንሰምዓካ ኣለና ተቐዳመይ ትሕቶ ስለ ዝመለስካ ያ ከምይ ኣክለና ሓሲብና 110 ክነሰጋግረልካ ኢና ይቐኒልና ምስግና ናብ ካልእ ቴሌፎን ክንሰግር ኢና ኣብ ካልእ ድዋሊ ወይ ድዋሊት ማለት እዩ ምክንያቱ ኣይትሰምዓና ናለኻ ምስግና ኣራይ ሃሎ
3: ሄሎ
1: ሰላም መርሓባ መን ክብል
3: ሰላም በሃል
1: ሰላም ካበይኺ
3: ካብ ከመ ወሎ ኣስመራ
1: ካብ ኣስመራ ሓራይ ሰላም ሳልሰይቲ ደዋሊት ኢኺ
3: ሓራይ
1: ቁፅሪ ክንደይ
3: ቁፅሪ 4 ክንደ ትኸውን
1: ቁፅሪ 4 ኣላ ኣራይ ቁፅሪ 4 ንኸድ ናብ ታሕቶ ሰላም
3: እሺ
1: ኣራይ ስቱድዮ ታሕቶ ክነእትዋ ዶ
3: ሓራይ እትዋ
1: እዋ ቴሌቭዥን ትከታተል ኣለኹ ምሽ
3: እዋ ግን ፅንሕ ኢድ ድመፅ ዘሎ ፀገም እየ ግን ክታታተል ሓደ ፀገም ክልቶ
1: ኣራይ መፅያ ናብ ታሕቶ ንኺድ ሕጂ ሃሊፉና ኣለዉ እስቱድዮ ግጥም ዋንጫ ዓለም ኩዕሶ እግሪ ኣብ 1930 ካብ ዝጅምር ካብቲ ውድድር ካብ ምስታፍ በኺራ ዘይትፈልጥ ሃገር መን እያ
3: እግሪ ካብቲ ውድድር ካብ ምስታፍ በኺራ ዘይትፈልጥ ኩዕሶ እግሪ ዋንጫ
1: ዓለም ኣለ ድዮም ዝሕግዙ
3: ዋ እዩ ብራዚል
1: ቁኑዕ መልሲ ብራዚል ሓጊዞምክ ደ ዋላ ትፈልጥያ ፀኒሕኪ ኢኺ
3: ኖ ይፈልጣ ፀኒሐ ይኮንኩን ሓጊዞምኒ ኣህዋተይ ኣለውኒ
1: ብሓባር ኮንኩም እዮም ትሪእዋ ዘለኹም ትከታተሉና ዘለኹም ፅቡቅ ሓራይ ሰላም ከመይ ክትቕፅል ዲኺ
3: ግደ
1: ፅቡቅ ሓራይ ኣብ ካልኣይ ደረጃ ሕቶ ቁፅሪ ክንደይ
3: ቁፅሪ 4
1: 4 ኣብ ካልኣይ ደረጃ ሕቶ ቁፅሪ 4 ንኸድ ናብታ ሕቶ ዓለ ግድር 13 14 ፋንኮን ዝበሃላ ዓድታት ኤርትራ ኣበናይ ንእዞባ ይጥርነፋ
3: ዓሊ ግድር 13 14 ፋንኮን ዝበሃላ ዓድታት ኤርትራ ኣበናይ ንእዞባ ይጥርነፋ ኣለ ንድዩ ክስተይ ክፍት ዶ
1: እዋ ምርጫ ኣይኮነትን እኳ እዚኣ
3: በቃ
1: ፈሊጥ ኬን ኣለ እዞም ቦታታት ኣበይ ከም ዝርከባ ዶ
3: እዋ ፈሊጥ ንእዞባና
1: ዶ ይኮና ወይስ እየን
3: እየን
1: ቁኑዕ መልሲ ሰላም እሞ 3:30 በፂሕክ ኣለኺ
3: ትቅፅል የብላ ሕጂ ቁፅሪ 4
1: ኣራይ ኣብ ሳልሳይ ደረጃ ሕቶ ቁፅሪ 4 ሓራይ ንቅፅል ኢና ሰላም ክንከይድ ኢና ናፍታ ሕቶ በለይ
3: ሓራይ
1: እታ እንኮ ንጡፍ እሳተ ጎመራ ዘይብላ ኣህጉር መን እያ
3: እታ እንኮ እሳተ ጎመራ ዘይብላ ፅማሕ ላ ንታሕቶ ሞት ይፃኒ ኣራይ እታ እንኮ ንጡፍ እሳተ ጎመራ ዘይብላ ኣህጉር መን እያ ፅማሕ ሓንሳ ንእሽተ ደክታ ገብር ፍትር ዶ ሓንሳ
1: ኣራይ
3: ናይና እዋ
1: እዋ እታ እንኮ ንጡፍ እሳተ ጎመራ ዘይብላ ኣህጉር
3: ክፍት እንዶ መቅርተይ
1: ክልተ ዕድል ክበኪ
3: ኣረ ኤርፋን
1: ናይ ኮነትን ካልይቲ ዕድል ክበኪ
3: ኣፍሪካ ኣፍሪካ
1: ኣይኮነትን ክልተ ዕድል ይበክ
3: ምክንያቱሳልቲት ዕድል ኣለኒ
1: ክልተ እንደ ሞ ኢለኪ
3: በጃኻ ድማ ዓንቲ
1: ኣረ
3: ፅራሕ ኣይደን ዘይካኒ ፅራሕ ድሓን ሓንሳ ፅራሕኒ
1: ኣብ ምንታይ ክትፍትሽ እያ ዘለኹ ሞ
3: ኣብ ዊኪፔድያ ደሊ ኣለኹ
1: ዋ እዚ ዳሞ ሰዓተን ብብዮ ግዜ ይወስደልክ ዶ
3: ዝያድራይ ፍቀደለ

0: ያዝግንልኝ።
1: ጊዜ ክልተ እንደ
0: ወገን
1: ይለክ ነይረ
0: ናቲ ኸስራ
1: ክልተ ይለክ ነይረ ተን ክልተ ይልክን በጃኻ ስለ ዝበልክ ሳልሰይቲ ይበክ ግን
0: ሳልሰይቲ ድሓን ከይከስራነታ ድሓን እዛ ሳልሰይቲ ጥራይ ዕድል ሃበኒ
1: ጊዜ በለ ክገብረልኪ
0: ሓረ ኣውስትራልያ
1: ርግፀኛ ዲኸ
0: ርግፀኛ እየ
1: ቁኑዕ መልሲ መቕሽና ይብና ክዚኣ ምርታ ክልተየን ነረን ተን ዕድል ክበት እዩ ተሰማማዕናዮ ናራይ ሰላም 880 ክንሰደርቲ ነሰጋግረልኪ ኢና ኣብዛ ደው ኢልክልና ዘለኹ ቁፅሪ ይቕኒየልና። ሰላም ካብ ኣስመራ ናብ ካልእ ቴሌፎን ክንሰግር። ሄሎ መርሓባ መደብ መልሲ ኣብ መስመር ናሎ ሎ ሰላማት መን ክብል
2: መስመር
1: እዋ መልሲ መስመር ደው ኢልካ ኣለካ መን ክብል ሰምዓካ ኣለዎ ቅፅል
2: መልሳ መስመር
1: እዎ ቴሌቭዥን ከፊትካ ስለ ዘለካ በቲ ቴሌቭዥን ክትሰምዓኒ ይድንጉየካ ኣሎ መስለኒ። ቴሌቭዥን ኣትሕታ ብቴሌፎን ክንሰማማዕ ንኽእል ኢና።
2: ስኻይ ትሰምዓኒ ከ ዘለካ
1: ንዓይ ትሰምዓና ኣለካ
2: ኣይ ሰማዕከን እዩ ክንኣኸ
1: ኣራይ መን ክብል ኣይትሰምዓና ኣለካ ምሽ መን ክብል መን
2: ሄኖክ ካብ ዕላ በሪት
1: ሄኖክ ካብ ዕላ በሪት ሕጂ ክንሰማማዕ ዘለና
2: ብቴሌቭዥን እየ ሰማዕከ ዘለኹ
1: ሕጂ ቴሌቭዥን ቁሩብ ድንጉ ይብል እንዲ ገለ ካልኢት ደንጉ ድበፅሓካ ክስራሓና ይክእልን እዩ በታ ቴሌፎን ኢካ ትሰምዓኒ ዘለካ ብዝኾነ ቁፅሮ እንደ ኢካ ትመርፅ
2: ይ ሰማዕከን እዩ ዘለኹ ሰማዕካ ስለ ዘለኹ
1: እዚ ኣይተስርሓና ንያ ምክንያቱ ብቴሌቭዥን ትሰምዓኒ እንተሊካ ብጣዕሚ ምድንጓያ ትፍጠር እዩ። ሄኖ ካብ ዒላ ብርዕት ከውፃካ ከም መስመር ይቅሬታ ናብ ካልእ ደዋሊ ወይ ደዋሊት ክንሰግር ኢና። ሄሎ መርሓባ።
3: ሄሎ
1: ሰላም መን ክብል?
3: ኣቤል።
1: ኣቤል ካበይ ኢኻ? ኣቤል
3: ኣቤል ካብ ኣስመራ።
1: ካብ ኣስመራ ኣራይ ኣቤል ፅቡቅ ሰምዓኒ ኣለካ ምሽ?
3: ወይ ሰማዕካ ኣሎ
1: ናራይ ፅቡቅ። ኣብ ቀዳማይ ደረጃ ሕቶ ቁፅሪ ክንደይ
3: ቁጥሪ ሸውዓተ ላረ
1: ኣላ ሕቶ ቁፅሪ ሸውዓተ ፅቡቅ ኣብቲ ሓቶ ንኸይድ ኣለና።
3: ኦኬ
1: ናራይ ሕቶ ቁፅሪ ሸውዓተ ምስ ግብፃዊት ክለብ ካህረባ እስማዒል እያ ዝፃወት ዘሎ ኤርትራዊ መን ይበሃል?
3: ዓሊ ሱለይማን።
1: ዓሊ ሱለይማን ቁኑዕ መልሲ ኣቤል። ንሽ ኣራይ ዓሊ ሱለይማን እውን ኣባል ሃገራዊት ጋንታ እዩ ካህረባ እስማዒል እያ ናይ ግብፂ እያ ማለት እዩ። ኣራይ 110 ትቕፅል ዲኻ ወይስ ካኽለካይ?
3: ቀፅለ ቀፅለ
1: ፅቡቅ ንኸይድ ናብታ ትቕፅል ሕቶ ቁፅሪ ክንደኻ ትመርፅ?
3: ቁፅሪ ሸውዓተ ሕጂ እውን ቁፅሪ ሸውዓተ
1: ኣብ ካልኣይ ደረጃ ሕቶ ቁፅሪ ሸውዓተ ንኸይድ በል ናብታ ሕቶ ብሕጋዊ ኣካል ንዝቀረበ እማመ ወይ ንዝተሓላለፈ ውሳነ ናይ ምንፃግ ሕጋዊ መሰል እንታይ ተባሂሉ ይፅዋዕ? ሀ መሰል ቀውፊ፣ ለ መሰል ንፍጊ፣ ሐ መሰል ብሕትውና፣ መ ኩሎም መልሲ።
3: መሰል ሓንቲ እሞ ክተቅዱ ዘለና ትክእል
1: ታሕቶ ተረዲኣትካ ላምሽ ኣብ ምጉዳል ቅድሚ ብፃሕካ ሕጋዊ ኣካል ንዝቀረበ እማመ ወይ ከዓ ንዝተሓላለፈ ውሳነ ናይ ምንፃግ ሕጋዊ መሰል እንታይ ተባሂሉ እዩ ዝፅዋዕ? መሰል ቀውፊ፣ ለ ድማ መሰል ንፍጊ፣ መ መሰል ብሕትውና፣ መ ኩሎም መልሲ።
3: ሕጂ ልጎድል ትጎድለና ተኮይና ሓንቲ ፅቡቅ ነይሩ
1: حانت توقد إلى تلك ترغبات خيلها
3: هو يبي لاني لا
1: حراي لا مسل نفكي
3: اوكي مو هاي لا لا مسل كوفي
1: مسل كوفي كن عم هلسي هر يا ابي لا ترى تيرات كان يا مالدي تا كل

0: መሰል ቀውፊ ብቋንቋ እንግሊዝካ እቲ ቬቶ ፓወር
1: ቬቶ ፓወር
0: ዝተባሂሉ ዝፅዋዕ እዩ ማለት እዩ።
1: ኣብስቴንሽን ከዓ ኣለካ እንታይ
0: እዋ እዋ እዚኣ ሕጂ ናይ ቀውፊ እያ ማለት እዩ፣ እታ ቬቶ ፓወር እያ። ከመይ ኢኻ ትቕፅል ኢኻ?
1: እዋ ክንቅፅል ኢና ኣሎ ምንዲና ራሂብና ዳራ እንደይ
0: ኣራይ ኣብ ሳልሳይ ደረጃ
1: ቁጥሪ ሸውዓተ ህጅን
0: ኣብ ሳልሳይ ደረጃ ሕቶ ቁፅሪ ሸውዓተ ሓራይ ንከይድ ኢና ናብቲ ሕቶ። ፍጥነት ድምፂ ኣብ ካልኢት ክንደይ ሜትሮ እዩ?
1: ፍጥነት ድምፂ
0: እዋ
1: እሞ ሓገዝ ዝኾነ ሓተት
0: ኣነ ደ ሕግዘካ ወይስ
1: ኣብ ዘለኹ በረሕዋል
0: ኣሕዋ ሓግዞካ ፅቡቅ። ፍጥነት ድምፂ ኣብ ካልኢት ክንደይ ሜትሮ እዩ?
1: ሕቶ ባሪ ዘመል ፍጥነት ድምፂ ዳ ይርአ ኣላ
0: ትሪአ ኣላ ምሽ ኣብ ቴሌቭዥን ዎ ትርአ ኣላ
1: ኣይረኸኳ ብምንታይ ድ ቀንዲ ሄር ዚ ብሜትሮ
0: እዚኣስ በዕልኻ ፈትሻ እሳተ ነጊረካ ዳ መምልሲ ሂበካ ማለት እንደ
1: ካብ 20 ሄርስ ክሳብ 20 ኪሎ ሄርስ
0: ብሄርዝን ብኪሎ ሄርዝን ኢኻ ትገልፀለይ ዘለካ ኣይኮነትን
1: ኣይረኸብካን
0: ኣይረኸብካያን ግዜ ዶ ክገብረልካ ንስራ ካልኢት ንፈላለየትካ ትኸውን ሕጂ ንኣብነት እንታይ እዩ ንፍጥነት ድምፂ ዝፀልዎ ነገራት ኣሎ እንድዩ ከምዚ ራህዲ ፀቕጢ ኣየር ክህሉ ከሎ ነቲ ፍጥነት ናይ ድምፂ ዝፀልዉ ረቑሒታት ተባሂሎም ጥቀሱ እዮም። ካብዚኦም ረቑሒታት ዝኽሰት ምቅያር ነቲ ናይ ፍጥነት ናይ ድምፂ ክፀልዎ ይኽእል እዩ ማለት እዩ። ቁሩብ መብሪ ይበካ ተሓገዘትካ
1: እታ ሕጂ እታ ሜትሮ ኸ ክሳብ ክንደይ ኣገለሲ
0: ናባኻ እሳ እሳ ካሊእት ክበካ ሞ መፈላለዩ ትኾነና ግዜ ቁሩብ ወሲድና ኣ ብዙሓት ከዓ መስመር ፅበይ ስለ ዘለዉ ዕስራ ካሊት ክበካ እያ ትጅምር ኣላ ሕጂ ዕስራ ካሊት
1: እስከ ፅናሕ ስለ
0: ግዜ ኣትያ እያ ኣይፅበየካን እያ ሕጂ ቀልጥፍ ቀልጥፍ ግዜ 342 ሜትሮ ኣብ ካሊኢት እዩ ፍጥነት ናይ ድምፂ 342 ሜትሮ ኣብ ካልኢት። እዚ ድማ ኣብ 20 ዲግሪ ሴንቲግሬድ ምዃኑ እዩ ዝጥቀስ ማለት እዩ። ከም ዝበልኩካ ኩነታት ኣየር ከዓ ከም ራህዲ ፀቕጢ ኣብ ኣየር ክህሉ ከሎ ንፍጥነት ናይ ድምፂ ካብቶም ዝፀልዎ እዮም ማለት እዩ። ኣቤል 110 ክነሰጋግረልካ ኢና ኣይረኸብካዮን ተቐነ ትምህርቲ ምክንያቱ ግዜ ቀዲማትካ ብዙሕ እውን ኣይፈተንካ ኣልናን ነመስግነካ ኣቤል ካብ ናብ ካልእ ደዋሊ ወይ ደዋሊት ክንሰግር ኢና ብቁፅርታት ቴሌፎን 12 24 54 ከምኡውን 12 24 74 ብምድዋል ኣብዚ ንሎሚ ተዳልዩ ዘሎ ሕቶታት ክትሳተፉ ትኽእሉ ኢኹም። ክሳብ ሕጂ ሰሎሙን ካብ ኣስመራ ሙሉእ መልሲ ይረኸበን 110 ምስግና ካብ ዓዲ ኋላ 110 ሰላም ካብ ኣስመራ ሙሉእ ቁኑዕ መልሲ ረኺባ 880 ሄኖክ ካብ ዓይላ በርዕድ መስመር ክረዳእና ኣይከኣለን ካብ መስመር ወፂኡ። ኣቤል ካብ ኣስመራ ከዓ ኣብ ሳልሳይ ደረጃ ምስ በፅሐ ኣይመለሰን 110 ማለት እዩ። ኣራይ ቴሌፎን ተሊና ናብ እስቱድዮ ክንሰግርን ሄሎ መልሲ መስመር ኣራይ ቴሌፎን ናይ መፃናና ኣሎ ክሳብ ናይ እስከ ሓራይ ቴሌፎን ይቦምና ኣሎ ሄሎ መርሓባ ሃሎ መልሲ መስመር

0: ተመሊስና ኩም ኣለና ዝኸበርኩም ተዓዘብትና ብቁፅርታት ቴሌፎን 12245 ከምኡውን 12247 ብምድዋል ትሳተፉ ትኽእሉ ኢኹም። ቴሌፎን ኣትልና ኣሎ። ሃሎቴሌቭዥን ባጥፋያ ብክብረትካ ደዊልካ ዘለካ መስመር እታ ቴሌቭዥን ባትሕታ ክንሰማማዕ ብክብረትካ እታ ቴሌቭዥን እንተደይ ትሒትካ ካብ ፀወታ ምውፃሕ ሸካ ኣይትሰምዓንን ኣለካ መስለኒ ተትሕታ ተከሎ እታ ቴሌቭዥን
1: ኣሎ።
0: ኣራይ መን ኢኻ?
1: ሓሪ
0: ካበይ?
1: ካብ ክስማ ውልዕ።
0: ኣራይ ቁፅሪ ክንደይ?
1: ቁፅሪ 7
0: ተሓቲተ እያ ተቁፅሪ 7 ሕቶ ቁፅሪ 8 ኣብ ቀዳማይ ደረጃ ኣራይ ናብቲ ሓቶን ከይድ ኢና። ካብ ዞባታት ኤርትራ ምስ ኩለን ዞባታት ዝዳወብ ኣየና እዩ?
1: ካብ ዞባት ኤርትራ ምስ ኩለን ዝዳወብ

0: يقعد هو وكي عاري
1: حنت عد النمود أطابك መሓሪ ኣለኻ ደምሳይት ግዜ ትወስድ
0: ኣለ
1: ግዜ ወሲድካ ኣይኮነትን ተቐንዕቲ መልሲ ዞባ ሰሜናዊ ቀይሕ ባሕሪ ክልቲ ዕድል ሂበካ ሓንቲ ዕድል እያ ነይራ ዝኾነ ዞባ ሰሜናዊ ቀይሕ ባሕሪ እዩ ምስ ኩለን ዞባታት ዝዳወብ ማለት እዩ ዞባታት ኤርትራ ምስ ኩለን ዞባታት ኤርትራ ዝዳወብ ዞባ ሰሜናዊ ቀይሕ ባሕሪ እዩ ኣራይ ነመስግነካ ይቀኒልና ናብ ካልእ ቴሌፎን ክንሰግር ኢና ወይ ናብ ካልእ ደዋሊ ናሎ ናሎ መርሓባ ሕራይ

ቁርብ ናይ ቴሌፎን ፀገም ኣለዎ ቴክኒካዊ ናይ ቴሌፎን ፀገማት ኣለና መስለኒ ብዙሕ ክንቅፅል ኣይንኽእል ኢና። ዝኸበርኩም ተኸታተልቲ መደብና ንሎሚ ዘዳለናዮ ትሕዝቶ መደብ መልሲ ኣብ መስመር ኣብዚ ክንዛዝም ኢና። ዝመፅእ ዘሎ ሰሙን ብካልእ ትሕዝቶ ክሳብ ንረኸብ ስሰናይ ንኽእሉና ድሓንቀኒእዩ።

ሰላምታ ናይ ብፃሕኩም ኣብ ርሑቕን ቀረባን ኣብ ውፍትን ወፃእን ትርከቡ ክብራትን ክብራን ተኸታተልቲ ናትራን ከመይ ቀኒኹም ናትራ ናባኹም ዘብለሉ ሰዓት ኣኸየሎሞ ክሳብ ንፍፃምና ክትከታተሉና ድማ ዕድሜና እዩ ናይ ሎሚ ትሕዝቶታትና ኣብ ንኡስ መደብና ዘዋርድ ካሜራ ኣብ ቅድድም መኪና ዝሳተፋ ዘለዋ ክልተ ደቂ ኣንስትዮ ሲና በረኸት ከምኡውን ቤተልሄር ፍፁም ንዓያን ዘላለ ትሕስ ምድብ ክህልወና እዩ ኣብ ንኡስ መደብና ዓለም ስነ ጥበብ ፊልምታት ተወዲዮም ናይ መወዳእታ መልክዖም ሒዞም ክንሪኦም ከለና ማለት እዩ ብድሕሪ መጋረጃ ኮይኖም ንምፅባቕዎ ብዙሕ እዮ ዝዓሙ ኣብ ድሕሪ መጋረጃ ዘለዉ ሰብ ሞያ ስራሓቶምን ፃዕሮምን ዘላለ ትሕስ ምድብ ክህልወና እዩ ኣብ ንኡስ መደብና ፍኖታ ይወት ድማ ነተጋዳላይ በረኸት ዘላለዩ ትሕሶ መደብ ተመክሮ ሂወቱ ዘካፍእ ትሕሶ መደብ ክህልወና ማለት እዩ ክኢላ ካሊብሪ ወይ ድማ ምስራሕ ሰብ ዝሰርሖ መሓውር ናይ ስንኩላን ክኢላ ዝኾነ ማለት እዩ ብሓባር ክንላለዩ ኢና ብዘይካ እዚ ፋን ክሊፕ ከምኡውን ተኸታታሊ ድራማሳ እውን ኣካል ትሕሶ መደብናዮም ቅድሚ ኩሉ ግን ከም ትወትሩ ንገብሮ ትሕሶ መደብና ብደርፊ ክፍልም እሞ ናብዛ ትቐፅል ደርፊ እየ ከስክራኩም ሰናይ ምስትምቃር

ንኡስ መደብና ዓለም ስነ ጥበብ ቀፂላ ተቐሪባ ኣላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ዓለም ስነ ጥበብና ድሕሪ መጋረጃ ኮይኖም ብዙሕ ስራሓት ዝዓሙ ሰሙያ ናብኹም ክነብሎም ኢና። ፊልምታት መጀም ተወዲኦም ናይ ሙዳታ መልክዖም ሒዞም ማለት እዩ ክንዕዘቦም ከለና ኣብ ገለ ስራሕ ኣርትዖት ኣብ ገለ ስራሕ ስእሊ ወይ ድማ እቲ ዘለዎ ኩርናዕ ናይ ብርሃን ነድንቕ ኢና፣ ኣጉለ ድማ ሜላ ኣወሳሳ ናይ ተዋሳእቲ ነድንቕ ኢና። በዚ ኮይኑ በቲ ግን ድሕሪ መጋረጃ ኮይኖም እታ ፊልም ናይ መወዳእታ መልክዕ ሒዛ እሞከ በቲ ዝደልይዎ መልክዕ ንክትወፅእ ዝሰርሑ ብዙሓት ሰሙያ እዮም ዘለዉ። እዞም ድሕሪ መጋረጃ ኮይኖም ዝዓዩ ሰሞያ ምባር እንታይ ዓይነት ስራሕ እዮም ዝዓሙ ዘሕልፍዎ ፃዕሪ ከም ይመስል ብሓባር ንከታተል። ናብ ኣዳላዊ ተዛመደ ብኣርያም የማነ ከስክረኩም እዩ።

0: ምስራሕ ድሕን ብዙሓት ስነ ጥበበኛታት በብሞይኦም ዘሳትፍ ዓውዲ እዩ። ኣብዚ ዓውዲ እዚ ዝስራሕ ስራሓት ንኡስ እኩብ ናይ ዝተፈላለዩ ስነ ጥበባዊ ንጥፈታትን ዕዮታትን እዩ። ሓንቲ ፊልም ተሰሪሓ ናብ ህዝቢ ክትቀርብ እንተ ደኣ ኮይና ቀዳምነት ድርሰት ማለት ደራሲ ወይ ፀሓፊ ዛንታ የድልያ። ኣላይ እውን ክህሉ ኣለዎ። ሰኣላይ ብቕንዱ ነቲ ገጸ ባህሪ ተላቢሶም ንጽሑፍ ናብ ህያው ዝቕይሩ ተዋሳእቲ፣ ምከና ቦታ ዝገብሩ ክኢላታት፣ ምስ ገጸ ባህርያት ዝኸይድ ኣልባሳትን መጸባበቂታትን ዝገብሩ ሞያውያን፣ ኣርታዒ ኣካየዲ ስራሕ ወዘተ ካብቶም ብውሕዱ ዝጽውዑ ብድሕሪ መጋረጃ ኮይኖም ነታ ስራሕ ተወዲያ ናብ ተዓዘብቲ ንኽትቀርብ ዝሳተፉ እዮም። እታ ስራሕ ክውን ዝገብሩ ብድሕሪ መጋርጃ ዝዓዩ ሞያውያን ግን ብቁፅሪ ኣዝዮም ብዙሓት እዮም። ድሕሪ መጋርጃ ክንብል እንከለና እንታይ ማለት እዩ?
1: ስነ ጥበብ ዘሎ ኣርቲስት ሓደ ውዱእ ወይ ድማ ውዱዕ ዝኾነ ስራሕ ንምቕራብ ቅድሚ ናብ ፈነወይ ወይ ድማ ናብ ኦዲየንስ ምቕራቡ ዘሎ

0: ሓጎስ ጎፃት ገልጠምጠማት እቲ ዘጓንፎ ብድሆ እንታይ ይመስል ትገልፅ ሓፃር መልስ ወይ ድማ ሓፃር ነቲ ሓፃር ሕቶስ ሓፃር መልሳ ኮይና ስማዕኒ
1: ፊልም ተሰሪሑ ክትሪኦ ከለካ ክሰርሖ ከለካ ንበበን እዩ ሕጂ ክሰርሖ ከለካ ዘጋጥም ነገር ብዙሕ እዩ ገዲኡ ኣብቲ ፊልም ትሪኦ ኣሎ ገዲኡ ከዓ ዘይትሪኦ ኣሎ እቲ ዘይትሪኦ ኩሉ ግዜ ድሕሪ መጋረጃ ንብሎ ስታት እዩ ነቲ ቅድመ ምድላዋት ዝግበር ነገራት ኩሉ ብድሕሪ ስለ ዝግበር ምናልባት ኣብቲ ስእሊ ምስ ረኣኸዮ ሓደ ሰብ ዘሎ መስለካ ግን ሰላሳ ሰብ ክህልዉ ክእሉ እዮም ኣብታ ገዛ ብዙሕ ነገር ዝገብሩ ናይ ክዳን በሎ ናይ ገለ በሎ ናይ ብዙሕ ነገራት ናይ ሜካፕ ናይ ብዙሕ ነገራት ዘዳልዉ ኣለዉ ናይ ኤሌክትሪክ ኣለዉ ናይ ሳውንድ ሲስተም ኣለዉ ናይ ገለ ኣለዉ እዚ እዚኦም ኩሎም ድሕሪ መጋረጃ ኮይኖም ነታ ፊልም ንክትከውን ዝገብሩ ሰባት ሕጂ ኩሉ ግዜ እቲ ድሕሪ መጋረጃ ንብሎ እቲ ዘይረአ ኣብቲ ፊልም ዘይንሪኦ ነገራት ግን ብዙሕ ስራሕ ዝሰርሑ ሰባት እዮም
2: እዛ ድሕሪ መጋረጃ ወይ ቢሃይን ዘ ስክሪን ዝበሃል ስብሓንቲ ቋንቋ ኮይኑ ትግለፅ ኮይና ትስማዓኒ ማለት መብዛሕትኡ ግዜ ክንሰርሕ ወይ ኣብ ካፈ ወይ ኣብ ገዛ ምስኣተናሲ እቶም ዝርኢና ወይ ቶም ዘፍቀዱልና ናይቲ ገዛ ይኹን ዝኾነ ዝረኣየና ሰብሲ እዋይ እዚስ ኣብ ሳሉን ኮፍ ኢልካ ክትሪኦ እዩ ጥዑም እዛ ዓይነት ስራሕ ሲ ከምዚ ከም ዘሎስ ኣይንፈልጥን እዮም ዝብሉና ኩሎም ዝረኣዩና ማለት እዩ ምክንያቱ እቲ ብምሉእ እቲ ሃልክና እቲ ሃልኪ ዘለዎ ብድሕሪ ኣብቲ ተወዲኡ ካብቲ ደራሲ ጀሚሩ ስጋብቲ ስእሊ ተቐሪፁ ናብቲ ተዓዛቢ ዝቐርብ ዘሎ ብድሕሪቱ ዘሎ ብምሉእ ብጣዕሚ እዩ ሃልክ ዘለዎ እሱ ከዓ ኣይረኣይኒ ሕጂ እሱ ኣብኡ ደሎ ብድሆ ኣብኡ ደሎ ሓርጎፅቦፅ እሱ እቲ ቢሃይን ዘ ስክሪን ወይ ከዓ ድሕሪ መጋርጃ ዝበሃል ኮይኑ ስማዓና ኣነ
3: ኣሰራርሓ ፊልም ከከም ትሕዝቶ ዓይነት ከምኡውን ዕምቆት ዛንታ ክፈላለዩ ይኽእል ኣብ ድሕሪ መጋርጃ ዝሳተፍ ዓቕሚ ሰብ ድማ ብመንፀር ናይዚ ይፈላለ
0: ድሕሪ መጋርጃ ዘሎ ዓቕሚ ሰብ ከምቲ ኣብ ስክሪን በብናቶም ካብ ደራሲ ጀሚርካ ስጋብቲ ናይ መወዳእታ ዘሎ ኣብ ስራሕ ዝዋሳእ እቲ ክሪው ዝበሃል ወይ ማለት ጉጅለ ትበሃል እሱ እዩ እሱ ማለት ከዓ ኦልሞስት ደራሲ ዳይሬክተር ካስ ዳይሬክተር ኣልባስ ካሜራ ዳይሬክተር ናይ ካሜራ ኤዲተር እንዳበልካ ናይ ሙዚቃ ውህደት እውን ካልእ ካልእ ብሙሉእ ኣብታ ስራሕ ዝሳሰብ ካብ ኤ ስጋብ ዘድ እቲ ክሪው እሱ እዩ ማለት እዩ ተዓቕሚ ሰብ ከዓ ከምቲ ስራሕ እዩ ዝምዘን ንኣብነት ሓደ ሾርት ሙቪ ወይ ሓፂር ናይ ፍርቂ ሰዓት ዘዳሉ ኣካልን ሓደ ተኸታታሊ ፊልሚ ዝሕዝ ኣካልን ሓደ ዓይነት ዓቕሚ ሰብ ክህልዎም ኣይክእልን እዩ ንኣብነት ኣብቲ ብደራስን ዳይሬክተርን ተዋሳኢ ባዕሉ ኣልባሱ የምፅእ ባዕሉ ቦታ የዳሉ ባዕሉ ገለ ጌካ ኣፅባቢካ ክትሰርሖ ወይ ኣብ ተወሰነ ኣብ 2-3 ኣንግላት ክውዳእ የኽእላ ኮና ተኸታታሊ ፊልሚ እተኮይኑ ግን ከምዚ ንሪኦ ማለት እዩ ብዙሕ ባጀት ብዙሕ ሃልኪ ብዙሕ ናይ ንብረትን ዓቕሚ ሰብን ስለ ዝሓትት ዝገፍሐ ወይማ ዝሓየለ ናይቲ ስራሕ ጉልበት ይሓትት ፊልሚ ኣብኡታት ኢና እንታይ ሽሙ ንገብር ኣብዚ ከዓ በቲ ታሪክ እዩ ዝምዘን ዝውሰን ማለት እዩ ሓደ ታሪክ ምናልባት ኣብ ውሽጢ ከተማ ዝስራሕ ማሕበራዊ ሂወት ዝድህስስ ክኸውን ይኽእል እቲ ሓደ ዛንተ ከዓ ማሕበራዊ ሂወት ኮይኑ ናይ ገጠር ክኸውን ይኽእል ኣብቲ ናይ ገጠር ዓመታት ኣለዎ ገሊኡ ገጠር ናይ ሎሚ ናይ ድሕሪ 1997 ኢልካ ክተበግሶ ትኽእል እቲ ገሊኡ ታሪክ ከዓ ኣብ 18 ክፍለ ዘመን ነበረ ዛንታ ናይ ሃገር ኢልካ ኣብ ገጠራዊ ነገራት ክትገብር ትኽእል ተመሳሳሊ ኣብቲ ናይ ከተማ ስራሕ ከዓ ናይ ቅድሚ ናፅነት ናይ ገላዊ ሂወትና ኢልካ ንዕኡ ከም መበገሰ ኣይድያ ሒዝካ ትብገስ ትኽእል ትኸውን ወይ ድማ ንዘሎ ማሕበራዊ ሂወት እዩ ስለዚ እቲ ዛንታ ከከምቲ ዓመተ ምረቱ ከከምቲ ገዲምን ሕጂ ዘሎ

0: እዩ ዋጋ ዝሓተካ።
1: ምስራሕ ፊልም ወይ ድማ ተዋስኦ ነቲ ኣብ ኣእምሮ ደራሲ ዝተሰርሐ ዛንታ ናብ ህያው ብምቕያር ነቲ ዛንታ ድማ ሓቀኛ ንምምሳሉ ብምስራሕ ማለት ስለ ዝኾነ ነቲ ኣብ ጽሑፍ ዘሎ ዛንታ ኩላቶም ኣብቲ ሞያ ዝሳተፉ ሰፋት ብዕምቆት ብምስራሕን ምፍታሽን እዮም እጃሞም ከበርክቱ ዝፅዕሩ፣ በብዝኽእልዎ ድማ የበርክቱ። ዝተፈላለየ ዛንታ፣ ታሪክ፣ ባህሊ ሕብረተሰብ ዝሓዘ ፊቸር ይኹን ተኸታታሊ ፊልም ይስርሑ እዮም። ስነ ጥበብ ከም ነንፀብራቕ ሕብረተሰብ ምዃኑ መጠን ድማ ነቲ ተደልዩ ዘሎ ዛንታ ሓቀኛ ንምምሳሉ ብዕቱብነት ምስራሕ እዩ ዝሓትት። መብዛሕትኡ እዋን ንድሕሪት ምልስ ኢልካ ዝስርሑ ባህላውያን ይኹን ታሪካውያን ፊልምታት ኣብ ምስርሖም ዝያዳ ኣህለኽትን ኣሸገርትን ይኾኑ። እዚ ዝኾነሉ ምክንያት ድማ ነቲ ትብሎ ዘለኻ ግዜን ክውንነትን ቦታን ሽዑ ግዜን ኣብዚ ሕጂ ኾንካ ክትመስሎ ኣፀጋሚ ብምዃኑ እዩ። ብዝኾነ ግን ኣብ ምስራሕ ፊልም ዘሎ ሞያዊ ኣብ ድሕሪ መጋረጃ ኮይኑ በብሞይኡ ዝሕተቶ ነገር ብፃዕሪ ንኸተግብር ይሰርሕ።
0: ስለዚ ኣነ ዝብሎ መጀመርያ ሓደ ስራሕ ክብገስ ከሎ ካብቲ ደራሲ እዩ ዝብገስ። እቲ ደራሲ ቀዳማይ ድልውነቱ ከመይ እዩ፣ ዛንታ በየናይ ዓንግል ርእይዎ ኣሎ፣ ነዚ ሕብረተሰብ ከ ዝያዳ ይውክሎ ድዩ ወይ ንቱ ናይ ሽዑ ዝነበረ ናይ ቀደም ሕብረተሰብ ይውክሎ ድዩ፣ እንታይ ዘፅንዖ ነገር ኣለዎ። ነብሱ መጀመርያ ድልውነቱ የረጋግፅ፣ ንነብሱካ ሓታ ምስ ነብሱካ ዲስካስ ዝገብር ማለት እዩ። ንዚኣ ኣነ ክሰርሓስ ብቑዕ ድየ ይበቑዕን ኣባና ኮ ብዙሕ ግዜ ልሙድ ቡን ኣይኮነን። ሓደ ኣይድያ መሰበገስካ ካባይ የማነ ወይ ካባይ ሱሌማን ይሓይሽ እንተደ ኮይኑ የሕሊፍካ ናይ መሃብ ባህር እውን ክህልወና ኣለዉ ማለት እዩ። የማነ ንዚ ኣነ ሒዝያ ዘለኹ ኣንግል ካባይን ላዕሊ ዕምቀት ክበላ ወይ ድማ ኣፍልጦ ልዕና ኣለዎ ኮይኑ ኣሕሊፍካ መሃብ ፅቡቅ ደድሕሪኡ እታ ስራሕ ተፃሒፋ ምስ ተወደአት እቲ ታሪክ ናይ ቀደም እንተ ኮይኑ ነቶም ናይ ቀደም ዛንታ ሰርች ዝገብሩ ምስኦም ይህን ምህን ምበሃል ኣብ ኩሉ ኣብ ባህላዊ ኣንግላቱ ኩርናዓቱ ኣብ ቋንቁኡ ኣብ ኣልባሳት ኣብቲ ኣቃወማ ንዚ ከም ኣብነት እንታይ ሽሙ ክትገብሮ ትኽእል ዘለዎ ሚዛን የጉድሎ። ስለዚ ንዚ ንክትእክብ ወይ ንዚ ሰርሻ ትገብር ግዜ ክትበለካ ግዜ ሂብካ ምስ መፅናዕቲ ማለት እዩ እቲ ቦታ ዝጠልቦ ሰንዓፈት ኮይኑ ሰንዓፈ ከትካ ሰርች ክትገብር ኣለካ። ኣብ ኣስመራ እንተ ኮይኑ ናይ ሽዑ ዝነበሩ ሰባት ከትካ ሰርች ክትገብር ኣለካ። ኣነ ኣብ ግዜ እንግሊዝ ኣይተወለድኩን ኣብ ግዜ ጥልያን ኣይተወለድኩን ናይ ግዜ ጥልያን እንግሊዝን ዝነበሩ ሰባት ከትካ ነቲ ሽዑ ዝነበረ ስርዓት ኣነባብራ ካብኦም ወሲድካ ሓሳብ ክሰርሖ ከለካ ነቲ ስራሕ ዝያዳ ዓብ ገብሮ።
2: ሓደ ሰኣላይ ኣብቲ ቦታ ከይዱ እንታይ ክስእለ ኣይኮነን ክብል ዘለዎ ኣቀዲሙ ልክ ከምቲ ካልእ ምድላዋ ዘድልዮ ምድላዋ ዘድልዮ ምስኣልካ ሕጂ እዚኣ ከዓ ከምቢኣ ትጅምር መጀመርያ ትሰኣላይ ዓይን ናይቲ ዳይረክተር እዩ። ዳይረክተር እንታይ እዩ ዝደሊ ዘሎ ኢሉ ክሓስብ ክኽእል ኣለዎ። ነቲ ዳይረክተር ፅቡቅ ገይሩ ክፈልጦ ክኽእል ኣለዎ። እንታይ ክገብር ደሊ ዘሎ፣ እንታይ ክስእል ደሊ ዘሎ፣ ወይ ድማ እንታይ ክነግረና ደሊ ዘሎ ኣብዚ ኣብታ ፍሬም እቲኣስ ክንእትዎ ዘለና ከንእትዎ ዘይብልና ነገራት እንታይ እዩ ክሓስብ ክኽእል ኣለዎ። ኣጋጣሚ ዳይረክተር ዘይሪኦ ነገር ኣብታ ፍሬም ዳሕርኣትያ ሪስፖንሲቢሊቲ ዝወስዳ እቲ ካሜራ ማለት እዩ። ሕጂ ኣብኣ ከዓ ክሕግዞ ኣለዎ ማለት እዩ። ሕጂ እቲ ካሜራማን ሲ ምስኣን ጥራሕ ዘይኮነ ዓይን ናይቲ ዳይረክተር ኮበ ነቲ ናይ ዳይረክተር ድሌት ተረዲእዎ ወይ ትሰርሖ ዘሎ ስራሕ እንታይ እዩ ናይ ቀደም እንዳሰኣልካ እቲ ናይ ተዓዛባይ ነቲ ተዓዛባይ መጨረሻ ዘቕርቦ ስቲ ኤዲተር እዩ። ነቲ ስራሕ ብምሉእ ኣብ መጨረሻ ነቲ ተዓዛባይ ዘቕርቦ ስቲ ኤዲተር እዩ። ሕጂ እቲ ተዓዛባይ እንታይ ይፅበያ ኣለዎ ኣብ ርእሱ እንታይ ይርኢ ኣሎ ኢሉ ክሓስብ ክኽእል ኣለዎ። ልክ ከምቲ ካሜራማን ነቲ ዳይረክተር ዝዘንብቦ እቲ ኤዲተር ከዓ ነቲ ተዓዛባይ ከንብቦ ዘሎ። ሕጂ ንምሳሌስ ሓደ ዝፈትዋ ከልቢ ዘላቶ ሰብ ከተርኢ ፀኒሕ ኸዓ እቲ ከልቢ ገለ እንድሕር ኮይኑ ወይ ማኪና ረጊፀቶስ መጀመርያ እቲ ኦዲየንስ ተዓዛባይ ክርኢ ዘድ ዘሎስ ገፅ ናይቲ ዋኒ እዩ። ምክንያቱ ከም ዝፈትዋ ነጊርካ ስለ ዘለካ ንሱ ከይረእኻ ናብ ካልእ ንድሕር ከድካ ሕጂ እቲ ኤዲተር ተጋጊሉ ኣሎ ኣብ መዓሲ ክክሎዝ ኣብ ክቆርፀልና ዝኽእል ኣብ መዓሲ እቲ ሚድየም ከርእየና ዘለዎ እቲ ኤክስፕሬሽን መዓሲ መን እንዳተዛረበስ ናይ መን ሪኣክሽን ዝፅበይ ዘሎ እቲ ተዓዛባይ ክርድኦ ክእል ኣለዎ እቲ ኤዲተር።
3: እንታይ እዩ እቲ ካራክተራይዜሽን ወይ እቲ ጠባይሲ እንታይ እዩ እንታይ እዩ ዝመስል ከመይ እዩ ኣበይ እዩ ክነግረካ ዝተሓቶ ጥራሕ ኣንቢብካያ ገለ ዶ ይኮነ እሱ ዕምቀት ናይቲ ካራክተራይዜሽን ተሓቶ ሞ ነግረካ እንድሕር ዝፅናዕ ኣለዎ ከድካ ተፅንዖ። ገለገለ ሰባት ነይሮም በዓል ሳምሶም ተክ ኣብቲ ዝሓለፈ ስጋዕ ወርሒ ዝወሰደ ከፅንዕዎ ነቲ ጠባይ ማለት እዩ ኣብ ካልእ ቦታ ከይዶም ማለት እዩ በዓለይ ንበዓለይ ብዙሓት ሰባት ከምኡ ነይሮም እቶም ዝመሃሩና እቶም ዓበይቲ ማለት እዩ ጅሞ ስዋእቲ ትገብረሉ እሱ ጥራሕ ዘይኮነ ከማ ንበይንኻ ኮንካ ኣብ መስትያት ክትለማመድ ኢኻ ትውዕል ፍቕሪ ስጋ ምሽ እስኻ ካብ ስጋ ትመስል ሲ ነቲ ካራክተር ትእትዎ
1: ድሕሪ መጋረጃ ከምቲ ተደጋጊሙ ዝበሃል ዘሎ ብዙሓት ሞያውያን ዘሳትፍ እዩ ደራሲ ዳይሬክተር ሰኣላይ ኣርትዖት ካብቲ ብተደጋጋሚ እንጠቕሶም ኣብቲ ስራሕ ዝሳተፉ ኮኑ ዳኣ እምበር ኣብ ምስራሕ ፊልም የማናይ ኢድ ዳይሬክተር ብምዃን ዓብታራ ዝፃወት ካልእ ኣገዳሲ ሞያዊ እውን ኣሎ ንሱ ድማ ኣልባሳትን ምከና ቦታን ከምኡውን መመላኽዒ ተዋሳእቲ ሓላፍነት ዝስከም ሰብ ኣብቲ ሞያ እዚ ዝሳተፍ ሰብ ሓላፍነቱ ነታ ድርሰት ኣዕሚቕካ ካብ ምፍላጥን ምፅናዕን እዩ ዝብገስ ብሓፈሻ ድሕሪ መጋረጃ ብዙሕ ጨናፍር ዘለዎም ዓውድታት ዘሳትፍ ስራሕ እዩ
4: ኣብ ኮስቲም ቅድም ክረኣቲ ኢላ ማለት እዩ ኮስቲም ክበሃል ከሎ ሕጂ ኮስቲም ከተዳሉ ከለካ ማለት እዩ ናይ ሓንቲ ፅሕፍቲ ናይ ሓንቲ ዛንታ እንታይ ዓይነት ኮስቲም እየ ድልያ ማለት ኣብ ገጠር እንዳር ከድካ ነቲ ናይ ገጠር ዘድሊ ክዳውንትኻ እንታይ ዓይነት ኣልባሳት እየ ድሊ ተኣቱ ማለት እዩ ኣብ ገድላዊ እንተኮይኑ ከዓ ኣብቲ ናይ ገድለኸ እንታይ ዓይነት ንብረታት የለየና እንታይ ዓይነት ክዳውንቲ እየ ድሊ ከምኡ ዋላ ስጋዕ እዚ ሕጂ ዘለናዮ ክዳውንቲ ከመይ ዓይነት ክዳውንቲ ክንክደን ኢልና ከዓ ንሓስብ ማለት እዩ ኣብቲ ንብረት ቀረባት ንብረት ከዓ እንተደ ኮይኑ ናይ መዓስ እዩ እቲ ንብረት ናይ መዓስ ንብረት እዩ ናይ ቅድም ንብረ ድዩ ነይሩ እንታይ ነይሩ ቲ ናይ ቅድም ንብረትና ንዕኡ ሪሰርች ትገብሮ ማለት እዩ ንዕኡ ሪሰርች ንክትገብር ንዕኡ ነቶም ሰባት ክትረብ እንደዩ ነይሩ ዶ ገለ ይብሉካ ብዙሕ ስእልታት እንዳረኣኸ ኢካ ተምፅእ ካብ ገሊእ ተውፅኡ ካብ ገሊእ ታሽብታት ናይ ገብርካ ተምፅእ ማለት እዩ ቦታ ናይ ቦታ ከዓ ቦታ ክትርኢ ከለካ ታዛንታ እንታይ እያ ታዛንታ ምስ ረኣ ኸ ኣበይ ቦታ ክትሰኣልትካ እዚኣ ዋላ ከምዚ ክብልዎ ፀንሑ ቅድሜና ዝነበሩ ማለት እዩ ኣብ ስመራ ትሽገረሉ መሳእሊ ቦታታት ኣሎ ነቲ ዛንታ መሰንበብካስ ነዚኣስ እዚኣ ዶ ትመስል እስከነክዳ ትብል ከድካ ርሑቅ ቦታታት ከድካ ኢካ ተውፅኦ ማለት እዩ ከምዚ ዓይነት መስል ማለት እዩ ትንጥፎ ንሕና ማለት እዩ
5: ሳ ስራሕ ማለት መጀመርታ ማለት እዩ እንታይ ንብረት ዘድልየካ እንታይ ክርስ ዕቢካን ሜሞሪ ኩሉ ዘድልየካ ባትሪ ቻርጀር ክትሓድር ኣለካ ተዳሉ ምሽ ሽኡ ካብኡ ከዓ ሰብ ኣለ ምሳሃለ ሰባት ናብቲ ቦታ ድብፅሑካ ማለት እዩ ቦታ መብፅሓ ሸ ካብ ኣብቲ ቦታ መብፅሓ ካሜራማ ክበሃል ከሎ ሓበይን ይኮነ ካሜራ ዝበሃል ናይ ብርሃን ናይ ላይት ድካትልካ ሰብ ኣለ ብዓብኻ ናይ ድምፂ ካ ኣሎ ሰለስቲ ተዋሂድ እዩ ስእሊ ክሰይር ኮ ናብ ህያው ብመፅእ ማለት እዩ ሕጂ እታ ስክሪን ክትረአ ከላ እቲ ምሳ ዘለዉ ላይት እቲ ዓይነት ላይት ዘድልየካ ንኣኻ በየናይ ሻዶ ገልካ ኣሎ ወይከዓ በየናይ ብርሃን በፅሕካ ኣሎ ድካትል ምስካ ግድን ሰብ ክብልወካ ኣለዎ ኣብ ድምፅካ ኸም ማለት እዩ እቲ ድምፂ ክበርትዕ የብሉን ክታሕት ከዓ ጎለካ የብሉን ነዞም ምስ ተጣመርካ ስራሕ ትጅምሮ ማለት እዩ ሕጂ ብሃን እዚ ድሕሪ መጋረጃስ ብዙሕ ነገራት ተሓልፍ እቲ ማለት እዩ
1: ጎኒ ጎኒ እዚ ኣብ ላዕሊ ክበሃል ዝፀንሐ ነገራት ዝኸይድ ኣብ ምፅባቕ እቲ ስራሕ ዓብታራ ዘለዎ ተነፃፊ ድምፂ እዩ ሓንቲ ፊልም ተኸታታሊትኹም ፊቸር ፊልም ምስ ትሕዝቶ ዛንታ ዝኸይድ ናይ ባዕላ ተነፃፊ ሙዚቃ ወይ ድማ ሳውንትራክ ዘለዋያ እዚ እውን ካብቲ ኣብ ድሕሪ መጋረጃ ናይታ ስራሕ ቀዲሙ ዝስራሕን ዝፃፈፍን እዩ ኣብታ ስራሕ ድማ ኣገዳሲ ቦታ ይሕዝ

0: ከምዚ ክበሃል ፅንሐ ሲ እቲ ሙዚቃ ወይ ሳውንድ ትራክ ንብሎ ሙድ ዘትሕዘካ ማለት እዩ ኦልሞስት 25 ካብ 100 ሓይሊ ናይታ ፊልም ስክኸውን ይኽእል እዩ። ምክንያቱ እንታይ ዓይነት ሙድ ህበካ፣ እንታይ ዓይነት ምስ ትሪኦ ዘለካ ስእሊ ትሰኣላ ከዓ ምስቲ ሙዚቃ ዝኸይድ ሓደ ሓደ ግዜ ክኸውን ካልእ ትረፍ ዋላ እቲ ትሪኦ ዘለካ ሰብ ከማ እንድሕር ተንኮል ሓስብ ኣሎስ በቲ ሙዚቃ ጥራሕ ዝርድኦም ሰባት ኣሎ ቋንቋ ዋላ ይረዳዮም ውይ ተንኮል ሓስብ ኣሎ እዚ ክፉ እዩ ገለ ዘብለ እቲ ሙዚቃ ይዛረብ ባዕሉ ሕጂ ሙድካ ሙድ ናይቲ ሰብ ናይቲ ካራክተር ናይቲ ተዋሳኣይ ናይቲ ገፀ ባህርያት ይነግረካ ነገና ከዓ ነቲ ዝርኢ ዘሎ ከዓ ናብቲ ዝድለይ ሙድ ይእትዎ ማለት እዩ።
1: እቲ ትመርፆ ሳውንድትራክ ትዛንታ እዩ ዝመርሓካ

0: ናይ ደራሲ ናይ ዳይሬክተር ናይ ተዋሳእቲ ጥራሕ ኣይኮነን ትሒዝካየ ዘለካ ዛንታ እሳያ ትውስን ምክንያቱ ናይ ንኣብነት ንእሽተ ሓወይ ክንዳ ሓሙት ተርእናያ ሚለኑ እታ ዛንታ እታ ሙዚቃ ንታ ዛንታ ዝያዳ ተሰሪሓ ኣብ ዝኾነ ኣጋጣሚ እታ ሙዚቃ ተሰሚዕካ እታ ዛንታ ኢካ ትዝክር ስለዚ ንዑ ተባሂሉ ስለተሰርሐ እዩ ገና ኣብ ምምዕባል ከም ዘሎ የማና ነገር ክፀኒሖም ብዙሕ ነገር ኣለዎ ብሕጂ ዝተርፈና እውን ነቲ ዘሎ መድረኻት ዝመስል ሙዚቃ ዝመርፆ ሰብ ኣይኮነን ዛንታ እዩ ዝመርፆ ኣብቲ ውሽጢ ዛንታ ኣብቲ ሓጎስ ናይ ሓጎስ ሙዚቃ ኣብቲ ሓዘን ከዓ ብፍሉድ ድዩ ብካልእ ካልእ ሙዚቃ ተጠቂምካ ነቲ ሓዘን ዝያዳ ሓዘን ዘምስሎ ናይ ሙዚቃ ኣብ ዝኾነ ስራሕ ግን ዝሓየለ ፓርቲ ከምቲ ኩሉ ከምቲ ዛንታ ከምቶም ተዋሳእቲ ከምቲ ገለ ከምቲ ልባስ ከምቲ ገለ ዝሓየለ ተራ ዘለዎ ከዓ ኣካል ሙዚቃ እዩ ሙዚቃ ነታ ዛንታ ከደይባ ይኽእል ከውርዳ ይኽእል ክዕንዋ ይኽእል ከማዕብላ ይኽእል ዝያዳ ከዓ ሓባር እዩ ፎራዊ ነገራት ብሙዚቃ ክስኒ ከሎ ነቲ ፍቕሪ ዝመስል ሙዚቃ ተገርካሉ ነታ ፍቕሪ ዝያዳ ግልፅከያ ኣለካ ኣብዚ ንባዕሉ ኣብ ከተማ ትገብሮ ናይ ፍቕሪ ክገልፀለኢልካ ዘእተካዮ ሙዚቃ ንናይ ገጠር ክጥቅመሉ እዩ ትክእል ንናይ ገጠርካ ናይ በዕሉ ናይ ገጠር ኣሎ ብዙሕ ግዜ ብባህላዊ ሙዚቃ ዝፅወት ነቲ ናይ ገጠር ዝያዳ ግልፆ ስለዚ ዛንታካ እዩ ነቲ ሙዚቃ ከመይ ክገብሮ ከም ዘለካ ዝያዳ ዝሕብር ማለት እዩ
1: ድሕሪ መጋርጃ እቲ ተዓዘባይ ብዓይኑ ዘይርዮ ካልእ ሕቡእ ዛንታ እዩ ነቲ ክረአ ዘለዎ ኣብ ዓይኒ ተዓዘባይ ንክበፅሕ ዝስራሕ ዘይረአ ካልእ ዛንታ ኣብዚ ድማ ብዙሕ ኣጋጣሚታት ኣለው ገለ ካብ ተመክሮ እዞም ስነ ጥበበኛታት ንምክፋል
0: እዘን ደሴታት ወፊረ ኣጋጣሚ እቲ እዋናት ከምዚ ሕጂ እዋን ናይ ጉንበት እዩ ነይሩ ማለት እዩ በዓል ኣሉሊ በካ ገለ ዝበሃል ደሴታት እየን ናይ ሓንቲ ደራፊት ሄለን እትበሃል ደራፊት ክንስእል ንኸይድ ማለት እዩ ኣብኡ ምስከና ልዕሊ ዓቕን ምቆት ካብ ፅፈፍ ሓደ ትሕቲ ዲሮ እዩ ዝነበርናሉ ኣዝዩ ምቆት ነይሩ ከድናየ ና ከዓ ኣብ በረኻ እዩ ኣብተን ደሴታት ከዓ ቬንትሌተር የለን ክተዘሕለሉ ትኽእል ከምዚ ናይ ኣስመራ ናይ ከበሳ ባህሪ የብሉን ክንስእል ኢልና ምስከና እንታይ ኮይኑ እታ ካሜራ ፀሓይ ምር ሃሪምዋ ካኖን እያ ነራ ፀሓይ ሃሪምዋ እቲ ይቆፅር እቲ ጌች ይቆፅር ትቀድሕ ከም ዘላ እቲ ካሴት ግን ኣይ ካሴት ንርሽዑ እቲ ካሴት ግን ኣይዘውርን ስኢልና ወዲኢና ኢልና ምስ ተመለስና ንገላዓሎ ምስ ተመለስና ተፈተሽካ ካብዚ ሰለስተ መዓልቲ ዝሰኣልናዮ ስእሊ ክልተ ስእሊ ጥራሕ ትዕያ ፅንሐ ሕጂ እቲ ምቆትን እቲ ሞስቸር ናይቲ ቦታ እቲ ካሴት ከምዘይሰርሕ ገይርዎ መዕቀኒ የብልናን ወላ ውን መፈተሺ የብልናን በረኻ እዩ ንባዕሉ ጀነሬተር ጌካ ቻርጅ ትገብር ሞር ሙቆት ይትረፍ ንሰብ ካሜራ ዘምግኽ ሙቆት ነይርዎ ሕጂ ብዚ እንታይ ጌጋ ነርና ንሕና ናይቲ ቦታ ናይ ሙቆት ዓቐን መዚና ምስቶም ሙቆት ዝዳረጋ ካሜራ ክሕዝና ክንወፍር ኣይከኣልናን ድሕራይ ከዓ ኣብ ደሴታት ኬትካ ክሰርሑ ትኽእል ኣብ ባሕሪ ኣሎ ኣብቲ ባሕሪ ኣሎ ዋይ ንምንታይ ባፅዕ ዝቐረበ ቦታ እቲ ፋሲት ትረክበሉ ትኽእል ክንገብሮ ደይመካልና ካልእ ጌጋናታ ነይሩ ማለት እዩ
2: ሓፀርሲን ክንስእላ ሓሙሽተ መዓልቲ ገርና ክንጅምራ ደመና መፅእ ፈፍርቂ ክኸውን ትስእል እንደገና ከ እታ ናይ መጀመርያታ ጀነራል ብፀሓይ እንዳተሳኢላ ተባሃል ደመና ንመፅእ ነገና ንፅባሃ ከምኡ እንዳበና ብሓሙሽተ መዓልቲ ዝወዳእናያ ሲን ኣላ ሕጂ እቲ ዝዓበየ ብድሆ ናይ ዝኾነ ይኹን ካሜራማን ዝመስለና ኣነ ኣብቲ ናይቶም ተዋሳእቲ ኮንቲኒቲ ክሕሉ ከመይ ኢሎም ዝዛረቡ ነይሮም ክርኢ እንደገና ከዓ ግዜ ክሕሉ ደመና ክሕሉ ማይ ክሕሉ ገለ ክጓየ ከሎ ሳቶም ቀስ ክብሉ ከለዉ እዚ ዓባይ ብድሆ ሓደ ካሜራማን
3: ክዳን ናይ ጦርሲ ኢና ማለት እዩ ክዳን ናይ ጦርሲ ኢና ፈቲሽና ፈቲሽና መቸስ ካብቲ ትካላት እንዳጎስጓስ ንረኽቡ ቆቢዕ የለን ቆቢዕ የብልና ንመልሶ ቆቢዕ ደይብልና ዝጥራሕ ዳ ምንታይ ዳ ዳ ክንገብሩ ጭንቀት መፀና ማለት እዩ ሸዓ ከምኣ ተባሂልና ወፂኢና ክዳን ናይ ታሽሙስ ረኪብ ዳ እቲ ቆቢዒ ግን ስኢናየ ንብል ስሌማን እዩ ስሌማን ዑመር ኣብ መንገዲ ተጨኒቃ ሕጂ እዚ ቆቢዒ እንታይ ኢና ንገብረ እንታይ ኢና ንገብረ እንዳብልና ስትረስ ፈጢሩላ ማለት እዩ ብዚ ኣጋጣሚ ነቲ ሰብ ቅሬታ ሓት ኣብ መንገዲ ንፈልጦኒ ናብታ ማእከል ከተማ እንዳክድና ከለና ልክዕ ነታ ናይ ጦር ትመስል ቆቢዕ ገይሩ ፀንሓና ማለት እዩ

0: ሕጂ ሰላም ዝሓወይ ከመይ ኣለካ ንሃና ደውፃና ያ ምሻ ለካ ከምዚ ዝረኸብካዮ ሓደ ንብረት ከምኡ ኮይኑ ስማና ሰላም ዝሓወይ ከመይ ዳሕኒኻ ሓተካ እዛ ቆቢ እ ካበይ ኣንፂኢካያ ትኸውን ትወዲ ከዓ መሽክዳ ፀልም ዝበለ ፀል ይብ ሩ እዚኣስ ናይ ጦር እንድያ ሕዚ ካበይ ገዜእካያ ኣለ ወዲ ኩሉ ሻለኪ ገፁ ተቀይሩ ስሌማን ሽዑ ኣነ የርዳኣሊ ዩ ደሎ ሽዑ ስ ዝሓወይ ንፊልም ስለ ዝደላናዩና ጨሪቃትና ስለ ዝኮነ ከምዚኣ ስለ ዝደላና ዩና ኢሉ ሰ ይርድኦ ማለት እዩ እዚ ኣብቲ ታሽምለትኩም ኣብቲ ቤሩዳናይ በር ደሎ ኣብ ለኩም ካብኡ ውሰድዎ ይብለላ ሓራ ይብሎ ማለት እዩ ካብኡ ከላ ማለት እዩ ከምዚ ዓይነት ኣጋለጥበካ ማለት እዩ
1: ሕጂ ዳሰኣልና ኮለና ኣነ ነበርኳ ቦታ ኣብ ፀድፊ እያ ከምዚ ወዲ ነብሳ ደክ ዝብለላ በረ ከምዚ ተራቂያ ትብላ ቦታ ኮይነት ነራ ሓንታ ሜራ በዓል ትስእል ነራ ሕጂ እቲ ዝነበረ ክሳይ ዝነበረ ተዋሳኢ ምሳይ ታሓት ነሩ ማለት እዩ ሕጂ ተገብር ክዲብ ክብል ካብታ ጎቦ እንታይ ትፀድፍ እንታይ ትፀዲፉ ፀዲፉ ኣብይዋዶ ኣብ እንጨት ወድቕ ሕጂ ኣነ ንዕል ከልዕል ወይስ ካሜራ ከምጥ ኣለ ይፀብን ማለት እዩ ታሜራ ኣብ ኢድ ኣላ ማሞጥ ካሜራ ይብለኒ ቦታ ፀድፊ እያ ኩላታ ቦታ ማለት እዩ ሕጂ ፍርቂ ፍርቂ ትኾኑ ምሽ ንዕል ካትልዕሎ ነታ ካሜራ ሕጂ ከም ዓንቲ ሽግራት ከጋጥመካ ኣብስድ ማለት እዩ
2: ኣብ መወዳእታ ድሕሪ መጋረጃ ኣበርክቶ ናይ ብዙሓት ሞያውያን ንኽውንነት ሓንቲ ስራሕ ካብ ኮነ ኣብ መንጎዞም ሞያውያን ውህደትን ዕትቡነትን ክህሉ ግዴታ ይገብሮ ኣብዚ ስራሕ ዝትግበር ጉድለት ናይ ሓደ ሞያዊ ነቲ ስራሕ ብዓሚቕ ክፀልዎ እንከሎ ውህደትን ምብሃልን ድማ ካብቲ ነቲ ስራሕ ኣብ ምዕዋት ዓብ ቦታ ዝሕዝ እዩ
3: ሓደ ይፅነቆ ከምዚ ናይ ኤዲተር ይፅነቆ ትብል ቃል ኣላ ክትሓልየሉ ለካ ላ ኤዲተር ኮ ሕዚ ሓደ ተዋሳኣይ ሲ ውዕል ክገብር ኢሉ መፅእ ኣብቲ ውዕሉ እዚ በዚሕኒ ዝውሕኒ ዝገለ መለ ኢሉ ኣብቲ ውዕል ዋጋ ዕዳጋ በዓል ታሕትን የብለካ ንሱ ጌርካ ምስ ወዳእካ ግን ኣብታ ናይ ትሬኒንግ ግዜ ከምቲ ናይ ቀደም ብዙሕ ግዜ ስለ ዘይወሃቦ እታ ናይታ ሸዓ መዓልቲ ሲን ሲን ክንዲዚኣ ኤደ ትሬኒንግ ክንገብራ ኢና ፅባሕ ክንለማመዳ ኢና ይብልዎም እታ እሳ ጥራሕ ሸምዲድዋ መፅእ ፅቡቕ ንፅባሕቲ ግን ረሲዕዋ ኣሎ ናይታ ሓንቲ ዝዝክር ሕጂ እሱ እውን ካብቲ ናይ ቀደም ዝፈላለየ ቀደም ኩላ ኢና ዳርጋ ንገብራታ ትሬኒንግ ሕጂ ንፍሲ መሰልሰል ምዃኑ እዚ ግን ቅሩብ ከምኡ እንዳመቓቐልካ ኢ ካትገብሮ ኣብቲ ስእሊ ምስ በፅሐ ሽዑ ድቅስ ሓዚሩ እቶም ካልኦት ኣፅኒዖም መፅኦም ንሱ እስኪ ትሕዘኒ ገለ እንዳበሉ ከምዚ ፓፓጋሎ ዝብልዎ ኣሰራርሓ ከምኡ ሰርሕ ንኤዲተር ጭነቆ ሽዑላ እቲ ፓፓጋሎ ኣሰራርሓ ከማ ሓንቲ ሰንተንስ ብምልእታ ነጌድካዮ ከምኡ ተዝወፀ ፅቡእ ወይ ነታ ሓንቲ ሰንተንስ ናብ ክልተ ተዝመቕልዋ ሓደ ሓደ ግዜ ሰለስተ እዩ ሕጂ ንኩለን ነተን ክስታይ ከፀብቕ እቲ ኤዲተር እዩ ድማወት ማለት እዩ ነተዋሳኢ ተዋሳኢ ዝገብሮ ዘሎስ እቲ ኤዲተር እዩ ብሓፂር ሕጂ እቲ ዝኽፈሎ ከማ እቲ ኤዲተር እዩ ክኽፈል ዝግብኦ እየ ዝብላ ሕጂ ከምዚ ዓይነት ኣሰራርሓ ነቲ ኩሉ ኣሰራርሓና ይሃስየና ንኩሉ ንድሕሪት እውን ስለዝመልስ በዚ ጋጣሚ ከማ እንታይ ክብል ዘ ኣብዚ ስራሕ ኣብዚ ዓውዲ ዘለና ሰባት እዚ ከምዚ ዓይነት ኣሰራርሓ ከመይ ጌርና ክንፅብቆ ከም ዘለና ክንቀረሶ ከም ዘለናስ በዚ ጋጣሚ እዚ ክላውውለኒ
0: እዎ ብመጀመርታ ኮ እንታይ ይመስለኪ ፊልሚ ምስራሕ ንዓይ ከም ሓደ ዓብይ ውራይ ዓብዳስ ኮይኑ እዩ ዓባይ ውራይ ክትገብር ከለካስ ኮይኑ ኢደኢድካ እንዳበለ ዝሕግዘካ ማለት እዩ እቲኣ ትጎድል ቲኣንፃርካ እቲኣ ትጎድል እቶም ኣብኡ ዘለዎ ኩሩ እንተ ደኣ ተሰማሚዖም እንተ ደኣ ልቢ ልልቢ ተዋሂቦም ወላ ሓንቲ ዘፀግመካ ነገር የለን ማለት እዩ ኣብቲ ኩሩ ምውሃድ እንተ ደኣ ሃሊ ዝጎድልካ የለን ዋላ እንታይ ኣሎ መስለኪ ካሜራማን ይኹን ዳይሬክተር ይኹን ተዋሳኣይ ይኹን ክጎድለካ ከሎ ንብረታት ከምዚ ንብረት እምበር ጎድልና ይወፁ ካሜራ ማለት ኣታ ናይ ገዛና ኮ ናይ ቀደም ዝነበረት ከምዚ ክዳና ኣላትና ኢሎም ኣምፅልካ ሕጂ እንታይ እዚ ትምዋሃል ይህን ይህን ይበሃል ማለት እዩ ኣብዚ እቲ ይህን ይህን ይበሃል ከዓ ኣገዳሲ እዩ ማለት እየ
4: እዚ ንስኺ ይኮነኒ ኢልክ ዝሓስኪዮ ኣነ ግን መዳኸሚ ይኽ ምዃኑ ጥራይ ዝነግረክ ንበሉ ሽሙ ከይፅበላይ ክኸደለይ ኣዘየፀለይ

ሓሳብ ኣሪባ ኣላ። ሎሚ ንኡስ መደብ ናፍነት ሂወት ንገዲም ተጋዳላይ በረኸት ኣብ ሚካኤል ተመክሮ ሂወቱ ዘላለ ትሕሶ መደብ ሒዛትና ክትቀርብ ተጋዳላይ በረኸት ኣብ 1977 ተሰሊፉ ነዊሕ ከይፀንሐ ድማ ስንክልና ማሓወር ኣጋጢሞ ጥዕንኡ ክከታተል ወይ ድማ ሕክምና ክገብር ናብ ፖርት ሱዳን ኣብ ዝኸደሉ ድማ ሞያ ካሊብሪ ተማሂሩ መፅኡ። ካሊብሪ ማለት ምስራሕ ሰብ ሰርሖ ማሓውር ናይ ስንኩላን ማለት እዩ። ኣብዚ ሞያ እዚ ንውሕ ዝበለ ዓመታት ተሰሪሐሎ ብዘይካዚ ተጋዳላይ በረኸት ስንኩላን ዝግልገሉለን መካይን ከምኡውን ዓረብያ ኣብ ምፅጋንን ኣብ ምስናዕን ክሳብ ሎሚ ብዙሕ ስራሓት ኣበርኪትሎ ተመክሮ ሂወቱ ብሓባር ንካፈል ናብ ፍፁም ፍለማርያም ከስክረክመ

0: በረኸት ወልደ ሚካኤል ይበሃል ኣብ 1956 ኣብ ዓዲ ጎንበሎ ንእስ ዘባጋላ ንፍሒ ተወሊዱ ኣብኡ ድማ ዓብዩ ካብ ቀዳማይ ስጋብ 6ሻይ ደረጃ ትምህርቱ ኣብ ዓዲ ጎንበሎ ሰላዕ ዳዕሮ ዓዲ ጓዕዳ ደንድሕሪ ምክትታል ምስቲ ዝነበረ ዕግርግር ትምህርቲ ብምቁራፅ ኣብ ሞያ ስራሕት ዕንፀይቲ ክነጥፍ ጀመረ። ይኹን እምበር ኣብ ንኡስ ዕድሚኡ ብዝርእዩን ዝሰምዖን ዝነበረ ዝተፈላለየ ሃገራዊ ምንቅስቃሳት ሃገራውያን ኤርትራውያን ምስ ብዙሓት መዘንኡ ንምግዳል ናብ ኣብ ከባቢኡ ዝነበሩ ወከልቲ ህዝባዊ ሓይልታት ከዱ። ይኹን እምበር እቲ እዋንቲ ዝኾነ ኤርትራዊ ብሰንኪ ግፍዒ ጸላኢ ብዛዕባ ሃገሩን ህዝቡን ዝሓስበሉን በብጉጅለ ብምዃን ዝዝትየሉን እዋን ስለ ዝነበረ ሕጂውን በረኸት ምስ ሓደ ዓድኩ ናብቲ ህዝባዊ ሓይልታት ይርከብሉ ዮም ዝበልዎ ከባቢ እምባደርሆ ተበገሱ። ይኹን እምበር ካልእ ግዜ ተመለሱ ይበልዎም ድሕሪ ክንደይ ግና በረኸት ኪኖ ሜዳ ምውፃእ ኣብ ሕምብርቲ ጸላኢ ብምዃን ግቡእ ዕማም ክፍጽም ተልእኾ ተዋህቦ። ይኹን እምበር በረኸት ምስቲ ዝነበረ ናይ ሃሱሳት ምንቅስቓሳት ቀሲኑ ክሰርሕ ኣይከኣለን፣ ምኽንያቱ ተፈሊጡ ስለ ዝኾነ። ስለዚ ካልእ ተካእቲ ገይሩ ኣብ 1977 ብመንገዲ ዓላ ናብ ሜዳ ኤርትራ ተበገሰ። ይኹን እምበር ንሕማቕ መዓልቲ የለኹም በላ ከም ዝበሃል በረኸት ኣባላቱ መሪሑ ብጸልማት ንሓለዋ ኣብ ዝንቀሳቐሰሉ ዝነበረ እዋን ብእግሩ ብዝረገጻ ደንጎላ ሸተት ኢሉ ብምጽዳፍ ናይ ዓንዲ ሕቖ መልመስቲ ኣጋጠሞ። ዘይሓሰብካ ይርኸብ ኣይ መርገማይ ምረቓ
1: ሕጂ ለይቲ ኣብ ሓለዋ ኸለና ነቲዮም ክስተያ ደቂስንዮም ኣብ ሓለዋ ኸለና ይኸይድ ከም ዝፀፀገፀገቶም ደቂሶም ዘለዉ ተምዓለምቲ ፀገፀገ እንዳኸድኩ ከለኹ ሓደ ፅዳፍ ቦታ ፅዕኒ እምንርግፅ እንትበልክዋ ሸተት ኢላ ሒዛህኒ ዕዝር ምስ በለ ሽዑ ኣዝዩ ፀዳፊ ነይሩ ክወድቅ ክማ ናይ ተፈል ብቐጥታ ናፍቲ ሩባ ወሪቃል። ሕጂ በዚ እግረይ ስለ ዝወደቕኩ ቀጥታ ቤተ ሃሪመ ኣብዛ ዓንቲ ሕቆሲ ስለዚ ከምኣ ምሳሃርም ክሽዑ ንሕክምና ከይደ ክሳብ ክንድኡ ድበፃሒ ትብለኒ ኣብ ጥቓና ስለ ዝነበርካ እቲ ሕክምና ናይ ዓላ ካብ ትሕትየናይ ነይሩ ዓርዶተር ኣለም ዝነበርዎ ናብኡ ከይደ ኣደቂሶምኒ በዚ ናብዚ ናብዚ ኢንትራክሽን ስሒቦም በዚ እግረይ ስሒቦም ነዚ ንምስሓብ እዚ ተሃሪሙ ብዛ ዓንዲ ሕቆይ ተሃሪሙ ንምስሓብ ብዙሕ ፈቲኖም ኣይተኸኣለን። ብከምዚ ሕጂ ናይ ዓንዲ ሕቆ ቀጥታ መልመስቲ ናይ ታሕተዋይ ማሓወር ኣምፅኡ እቲ ናይ እግሪ መልመስቲ ከምኡ ተወሲዱ ካልእ ህወት ከዓ ምቕፃል መፂ ማለት እዩ።
0: እወ ንዘይ ንቡር ከም ንቡር ንዘይ ውሁብ ከም ውሁብ ምቕባል ባህሊ ተጋዳላይ ህዝባዊ ግንባር እዩ። ስለ ዝኾነ ድማ እዩ ህዝባዊ ግንባር ምስ ኣዝዩ ገዚፍ ሰራዊት ገጢሙ ፀብለሊል ዝወፀ።
1: ሕጂ ኣብ ፖርት ሱዳን ምስ ኣተና ግን ካልእ ህወት እዩ ተመስሪቱ ኩሉ እቲ ሓደ ቲ ፋሲሊቲ እኹል ኮይኑ ሙሉእ ኮይኑ ሓቂ ህዝባዊ ግንባር ተዳልዩ ክሳብ ክንድኡ ኣብ ሶራ ኮይኑ ክንድኡ ከዳሊልካ ሳይ ፅበይንካ ኣብኡ ዳሊ ግን ኩሉ ክልተሰለስተ ፒያኖ ገዛ እዩ ኣብኡ ተኻሪልና ኣቲና ኣብዚኣ ሽዑ ሕጂ ሓድሽ ህወት ኣብኡ ንጅምር ማለት እዩ። በቲ ሓደ ቶም ናይ ርእሲ ምህረንቲ ዝነበሮም እሶም ውንቲ ጀላንቲ ክፃርዎ ስለ ዘይክሉ እሶም ኣብቲ ሓደ ገዛ ተኻሪዮም ንሕና ኣብቲ ሓደ ብቡሉና ሕጂ ኣብ ፖርት ሱዳን ንጥርነፍ ማለት እዩ።
0: እሞ ኸደኣ ጉዕዞን መፅአን እዚ ዝኸበደ ኣካላዊ ስንክልና ዘጋጠሞ ተጋዳላይ በረኸት እንታይ ኮነ?
1: ሕጂ ኣብዚ እዚ በዚ ናይ ስራሕ ድመፅ ሕጂ መበገስነ ስራሕ ኮነካ እቲ መጀመርታ መባእታ ኣብዛ ኣስመራ ከለኹ ፈለኛ ማያ ቅርብ ጀሚረ ነይረ ዳሓር ኣብኡ ምስ ኣተና ከዓ ድኾነ ነት ንክሳይ ደድልየካ ነቲ መነባብሮ ዝደድልየና ሓርኮትኮት ክብል ጀሚረ ንእሰይ ኮሞዲኖ ኹን ንእሰይ ኣርማድዮ ኹን ሰፈር ቴሌቭዥን ኹን ትብልና ካብኦም ፅምፂና ገዚእና ሲ ከምኡ እንዳገበርና ገልጠምጠም እንዳልናስ ንሰርሕ ነርና በዚ ከዓ ዘነ ድገና እዚአን ከዓ ውሕዳት እየን ነረን ገድመካ ሽዑቲ መጀመርታ ኣተን ኣሎስ ውሕዳት እየን ፀኒሕና ኡ ኣርባዕተ ሓሙሽተ ድየን ነረን ደድሕሪ ኸባ ደድሕሪ ኸባ እንዳልናኢና ንስቀለን ነርና ሓዲስ ናይ በቃ ሽዑ እዚአን ተሰቂልካ ክስንቀሳስ ገለ መለታት ምስ ወዳእ ካባ ድሕሪኻ በብሪጋ እየን ነርና በቲ ገዛውተስ ውዛዓ እየን ነረን ሎም ዘን ሓሙሽተ ኣብዚ ሓደ ውዕላ ምደኒ ድሕርካ ፅባሕ ከዓ ናብቶም ሓደ ውዕላ ሕጂ ድሕሪ ኻባ እንዳልና ከም እንዳልና ግን ኣይዶን ግን ባ ጉንባር ከምዛ ዝፈልጦ ሓያል እዩ እዚአን ክመፃ ጀሚረን እቲ ካልእ ስራሕ ከዓ ብአን መሰረት ከዓኒ ኣብአን ኮን ከዓ ኩሉ ንጥፈታት ክካየድ ከዓ ተቐሊሉ ማለት እዩ።
0: ህዝባዊ ግንባር ዝኾነ ዜጋ በታ ዘለቲ ዓቕሙ ከበርክት ከም ዝኽእል ጋህዲ ዝገበረ ውድብ እዩ። ስለ ዝኾነ ድማ እዞም ኣብ ፖርት ሱዳን ዝነበሩ ስንኩላን ዝተፈላለዩ ዕድላት ብምፍጣር ከከም ዝምባልኦምን ድሌታቶምን ኣብ ባህልን ኣብ ዝተፈላለዩ ስልጠናታትን ክሳትፎም ጀመረ። በረኸት እምበኣር ሕጂ ልዕሊ ሰብዝ ብንጥፈት ዝሰርሓሉ ዘሎ ሞያ ኣብኡ ዘማዕበሎ እዩ።
1: ሕጂ ብዚ እናተቃለሎ ከሎ ከምዚ ድለካ ትስራሕ ምስ ጀመርና ዳሕራይ እንታይ መፅኡ እዚ ዝካሊበር ዝንብሎ ኣይፍለጥኒ ነይሩ። ብከምዚ ድጋፍ ጌርካ ክየድ ከም ዝነበረሲ ከምዚ ክስራሕ መባእታ ክስራሕ ጀሚሩ መጀመርታ ሽዑ ኣነ ምስ ካልኣይ ናበይ ንኸይድ ንካርቱም ካርቱም ኮይድና ከምዚ ምዕቡል ኣይኮነን፣ ግን ከምዚ ዓይነት ሕጂ ኣብ ካርቱም ተሰሪሒልና ንዓና ንክልትና ከምዚ ተሰሪሒልና መፂና ብኡ ጌርና ንንቀሳቐስ። ኣብዚ ኣሲርካ ብምሉእ ክልተ ምርኩስ ጌርካ ትንቀሳቐስ ከምዚ ጀሚርና ከምዚ መጀመርያ እምባ እሞ ዝደኣ ክስራሕ ክከኣል እዩ ተባሂለ ሽዑ ካብ ሜዳ ከይዶም በይሩ ተምሃሮ ነይሮምና ናይ ባንቡላ ታቦት ማሓረና እዚ ሕጂ ዓዲጓዕዳ ደሎ ድፋግር ንብሎ ኢብራሂም እዚኦም ኣርባዕቲኦም ንበይሩት ከይዶም ተማሂሮም ነሮ ናይ ቧንቡላ ክመሃሩ። ካብኡ ምስ መፁ ሽዑ እሶም ንሜዳ መፂኦም ካብ ሜዳ መፅኡ ዝታቦት ድብለካ ታቦት ኣብርሃ ኣሎ ሕጂ ማይ ተመና ኣሎ እዛ ና ቧንቡላ እሱ ሕጂ መባእታዊ ናይዚ ካሊበር ዝበሃል እዚ ሰብ ዝሰርሖ ድጋፍ ናይዚ ሕጂ መባእታዊ እሱ ኣብኡ ይምህርና ማለት እዩ። ኣብ86 ምስ መሃርና ሽዑ ካብ ሽዑ ጀሚርና እምበዓር ኩሉ ክንቀሳቀሲ ኢልና ሽዑ እጂ ነፍሲ ወከፍስን ኩል ከምዚ ክንሰርሓሉ ጀሚርና በዓልና ትጥረ ነገራት ሽዑ ገሊኡ ካብ ቆርበት ካብ ክሱዳን ገዝ ገሊኡ ጣውላ ንገብር ዋላ እዚ ቧንቡላ ዝበሃል ንበዓል ቧንቡላ እዚ ቧንቡላ ናይዞም ቆራፃት ካብ ዝተቐርፁ ቆርበት ነይሩ። ቆርበት ነዚ ቆርበት ኣብ ማይ ንኣልኮ ጀሶ ጌርና ቅርፂ ነውፅእ ኣሎም ትነክሳይ ብኣ ጌርና እታሕታይ ኖርማል ጣውላ ሙራለ ከምኡ ፀሪብና ንገብረሎም ከምኡ እንዳገበርና ሕጂ ንሰከብ ሰብ እንቀሳቀሲ እዩ ነይሩ። ምክንያቱ እትበላ እቲ ነበርናያ ገዛ ሰለስተ ፒያ ነዩ ኣብ ታሕታይ እቶም ሆስያት ክንቀሳቀስ ዶ ኩሉ እሶም ቕመትዎ እቲ ካልኣይ ንሳልሳይኒ ግን ኩሉ ሰብ እዚ ካሊበር ንብሎ እዚ ከምዚ ኣሲሩ ምርኩሱ ገይሩ ናብኡ ክከይድ እቲ ንጥፈታት ሕጂ ክቃለል ጀሚሩ ማለት እዩ። ኩሉ ሰብ ኣብ ማእቶት ክሳረፍ ጀሚሩ ኣብ ስራሕ ክሳተፍ ጀሚሩ ባዕሉ ይሓፅብ ባዕሉ ሸቃቅ ገብር ባዕሉ መናባብሩ የካይድ ከምዚ እንዳገበረ ሽዑ እቲ ስራሕ እንዳተቃለለ ኮይዱ ንሕና ከዓ እዚ ስራሕ እዚ ከዓኒ ብባንቡላ ኢልና ጀመርና ከዓ እዚ ካሊበርና ጀመርና ከዓ ካልእ ድኾነ ስራሕ ነቲ ገዛ ደድሊ እዚኣ ናይ ጣውላ ይኹን ናይ ሓፂን ኹን ናይ ገለ ይኹን ከዓ ብምሉኡ ነብሲ እንዳከኣለ ከዓ ከምዚ ኢሉ ከይድ ጀሚሩ ማለት እዩ። ደሪኡ ትኩነታት እቕፅል እቲ መውጋዕቲ እውን ብብዝሒ መፅካ ኣቡልካ ስለ ዝነበሩ እዚ ትካል እዚ ኣብቲ ፖር ሱዳን ቁሩብ ስለ ዝፀበቦ ንስዋኪን መፅኡ ምስቲ ጋራጅ ናይ ስዋኪን ምስ ተሓዊሱ ንጡፍ ስርሑ ክካይድ ጀሚሩ ማለት እዩ። ክሳብ ናፅነት ሕጂ እዚ እንዳገበረ እዚ ይኹን ካልእ ይኹን እቲ ንጥፈታት እዚአን ድዕረያ ንዚአን ድዕረያ ይኹና እዚ ይኹን ብከምዚ እናግበር ከዓ እቲ ስራሕ ካብ ናፅነት ቀፂል ማለት እዩ።
0: ብክልተ እግርካ ከድካ ብዓረብያ ክትምለስ ከቢድ እኳ እንተኾነ እዞም ጀጋኑ ግዳእ ንስለ ውፅእ ሕዝቢ ዝኸፈልዎ ጋ ስለ ዝነበረ ብሓበን እዮም ዝዝክርዎ። ስለ ዝተቐበልዎ ከዓ ኣብ ዝኣተውዎ ስራሕ ኣድማዕ ንጥፈታት እዮም ከካይዱ ተራእዮም። በረኸት እምበኣር ሓደ ካብኣቶም እዩ።
1: ክትጅምራ ኣለካ እምበር ምስ ጀመርካ ትሚል ሱ ወልፊ ድኾነካ ትሚል እቲ ስራሕ ጥራይ ድመፀካ ሕጂ ከምኡ ስለ ዝኾነ ኩሉ እዚ ብስንኩሉ ዝደሎ ዚ ኣብቲ ኒው ከሎ ከምዚ ድበልካ እጃሚዶ ኣብ ባህሊ ድነጥፍ ኣብ ባህሊ ነጥፍ ኣብ ስፌድ ነጥፍ ኣብ ስፌት ነጥፍ ኩሉ ነናቱ ስራሕ እዩ ነይርዎ። እዚኣ ንሃና ብጥኑፍ ግን ብትምህርቲ ድወሰድና ከምዚ ኮይና እዚኣ ጌርና ድሕሪኡ ኣብዚ ምስ መፅእና ግን እዚ ስራሕ እዚ መሊስና ኣማዕቢልና እያ ማለት ምክንያቱ ፀገም ዝበሃል ኣነ ሕጂ ሲ ንነብሰይሲ በጀካታ ጉልበት ተሓትት ኮይና እሞ ተፅግመ እንተደ ኮይና እምበር እዚ ካልእ ማለት እዚ ኮፊ ኢለ ክሰርሖ ዝኽእል እዚኣ ተኣብየኒ እያ ድብላ የብለኒ ኩላ ያ ድፍትና ናይ ዕንጨይቲ ይኹን ናይ ሓፂን ይኹን ወላ ናይ ኤለት

0: ምግብና ኹን ክለብ ኹን ተንደድልኦም ኣብ ኣተዋላሸዋ ንብረት ዳርጋ ደኢደይ ደይ ሓለፍ ኮንስ ኣለዋ ንፍትነን እየ ኩለ እንተ ንለዋ ስራሕ ሲ ይፍትነን እየ
1: ኣባል ቀዳማዊ ዙርያ ሃገራዊ ኣገልግሎት በረኸት ሃይለ ካብ 1991 ናይ ስራሕ ተመክሮ ዘለዎን ምስ በረኸት ብዙሕ ዓመታት ዝሰርሐን መንእሰይ እዩ።
2: ብዛዕባ ናይ በረኸት ዝወፅኦ ነገራት የብሉም በርከስ መጀመርታ ዝመፃእ ኩሉ ካብ ዓሰብ ሓንቲ ቆልዓ ፖልዮ ነይራ ክንኦዶ ኢለ ዘይኮንኩስ ኣዝዩ ስርሑስ ብጣዕሚ ይነዶ ኣምፂናያ ሲ ድሓ ንዝያዳ ብእግራ ካሊበር ጌርና ትከነብላ ኢና ኢሉ ተኻቢልዋ ክሳብ ሕጂ ኣብ እምረይ ብንሽሻ ስለ ዝነበረት እያ ሕጂ ተትርእዋ ትኸይድ ትመፅእ ፅቡቅ እግሪ ዘለዋ ገይርዋ ማለት እየ ቀፂለ ድማ እዚኣ ከምዚኣ ዶ ክንገብራ እንድሕሪ ኢልካዮ ሓሳባትካ ከይወሰደ ወይ ሓሳባት ናቱ ከየበለ ግደፍዎ እንዶ በዓሉ ይፈልጥ ኣይብልን እዩ ናይ ኩሉ ሓሳባት ሒዙ እሱ ዝገብሮ ግን ብናብቱ ይበልፅ ናይ ድኾነ ሓሳባት ተቐቢሉ ግን እንዳፈለጦ ከሎ ሓሳባትካ ይቕበል እዩ።
1: ከምዚ ክሰምዕዎ ዝፀናሕኩም ተጋዳላይ በረኸት ነቲ ስንኩል ኣተሓሳስባ ድኣ እምበር ስንኩል ኣካል የለን ዝብል ኣምር ኣነፂሮ ይርከብ ሞይኡ ንምዕባይ ብሓደ ጀርማናዊ ናይ ኣሳተ ሓደ ዓመትን መንፍቕን ዝወሰዶ ናይ ሰርቲፊኬት ስልጣና ዓብ ለውጢ ዝረኽበሉ እዩ። እዚ ትካል ንሰብ ሰርሖ መሓውርን ናይ ቆርበትን ናይ ብሽክለታታትን ንጥፈታት ዘጠቓለለ ኾይኑ ኣብዚ ሕጂ እዋን ኣብ ትሕቲ ፅላል ሚኒስትሪ ዕዮን ማሕበራዊ ድሕነትን ጨንፈር መናበይ ስንኩላን ኮይኑ ዝነጥፍ ዘሎ ትካል እዩ።
0: ምስ ከምዚኣ ሕጂ ሕጂ እንታይ ኮይና መለዚ ሕጂ ካዘን ስራሕ እዚ ኣብዛ ናይ ካሊበር ወርክሾፕ ወይ ሰብ ሰርሖ መሓውር ንብላ ኣነ ኣለኹ ኣብዛ እንዳ ስፌት ከምዛ ዝብለካ ተሳይ ብርሃንን የማን ኣብ ተገርሽ ጓንድን ነይሮም ተሳይ ብርሃን ዝሰዊኢና ኣብታ እንዳ ጅግሊስታ ጀማል እሱ ዝበረኸት ረከዱ ብለካ ኣንጎሶም ኣሎ እዚኦም ነይሮም ጀማል ተሰዊኡና ሕጂ በበ እዚኣ ሲ እንዳጎደልና እንዳጎደልና ኢና ከይድና ተኸስተየ ሕጂ ዳርጋ ሲ ኣብታ እንዳ ችግሊስታ ሰለስተ ሰብ ኣለዉ ኣብዛ እንዳ ቅርቦት ከዓ ክልተ ነይሮም ሓደ ኣሎ ኣብዚኣ ከዓ ኣነለኹ ክሳብ ሕጂ ብከምዚ ኢና ንሰርሕ ዘለና ትስራሕ
2: ካብኡ ውሉ እውን እዘን ኩችነታታት እዘን ብሽከታታት ሕጂ ቀደም ምፅእ ምፅእ ብላ ነረን ሕጂ ክመፃና ስለ ዘይከኣላ መብዛሕተን ኩችነትአን ኣይርከብኒ እዘን ብሽከታታት እዘን ቸርኪዮ ኩሉ በቃ ከራሰሪአን ከይተረፈውን ቆርበት እውን ኣብዚ ኢና ንዕር ብምሉኡ እዝናተይ እዝናተይ ሳይ ንባሃልኒ ኢና በብዘጓነፈና ስራሕ ኢና ንሰርሕ ሞያናስ ናብ ድኾነ ዩ ዝገላብጠና ክንበረኸት ሓላፊና ኣብ ሓደ ቦታ ይኮና ንዘውር ኣብ ኩሉ ኢና ንሳተፍ ማለት እዩ ንማዓስከር ንዓባ እዚኣ ከምዚኣ ኮይናት እናተበሉካ ሲ ከምዝገዛና ዓይነት ሲ ኣይምልከተንን ዝብል ቃል ኣብ ይወፀና ኒ ኣባና ኩሉ ናትና ምዃኑ ፈሊጥና ኢና ንጓዓዝ በርከስ ካብ ቀዳማይ ዙርያ ትሒዝና ካብ መጀመርታት ሒዝናስ ከምኡ ኢና ለሚድና ንዓ እዚኣ ከምዚኣ ከምዚኣ ኣላ እሞ እንታይ ተገበርና ሓይሽ እንዳተባሃልና እንዳተንቀሳቀስና እንዳተሳተፍና እቲ ሽግር ሲ ኣባና ኢና ንገብሮ ሕጂሲ ብዛዕባ በረኸት ብጣዕሚ እዩ ዝወፀ የብለን ሓንሳ ኣብ ቆርበት ኣቱ ሓንሳ ኣብ ካሊበር ኣቱ ሓንሳ ኣብ ፋጉሮ ኣቱ ሓንሳ ኣብዲ ኣትዎ የብሉ ናብ ባንቡላ ኣቱ እንታይ ዘይኣትዎ ነገራት ኣብ ፈለኛሙ ኣቱ ኣይክእላን እየ ትብል ቃልሲ የብሉን በረኸት
1: እሾኽ ብበላሓ ትፍጠር ከም ዝበሃል ተጋዳላይ በረኸት ናይ ምስናዕ ሜላን ጥበብን ዝተዓደለ እዩ። ስለ ዝኾነ ብርክት ዝበሉ ነገራት ኣብ ምምሃዝን ምስናዕን ነጢፉን ይነጥፍ ኣሎን
0: እወ ከምዚ ኣብዚ ናይ ሞዶፊክ ናይ ገለ መለ ዝብለካ ቁርብቲ ዓቕሚ ይሓፅረኒ እምበር ድኾነ የድፍትን ድኾነ የድፍትን ብርኢ ደበልኩዋሲ እዚኣ ስከገብራ ኣለኒ ኢለሲ ብዙሕ ኣይትፅግመንን እዮ ከምኡ ስለ ዝኾነት ሕጂ ኣብ ካልእ እዚ ናይ ጣውላ ዶ ናይ ሓፂን ዶ ናይ ገለ ዶላ ዓይምካ ብዙሕ እንደ ድፍትን ብዝያዳ ግን ኣብዘን ናይ ማካይን ድመፀ ድማኒ ኣይንፈልጠኒ ኢና ነርና ቀደም እዚ ስንኩል እዚ ሲ ከምዚ ገይሩ ማኪና ክዝውር እዩ ገለ መለ ድብልሲ ኣብ ሓንጎልናስ ኣይነበረን ዳሕራይ ግን ካብ ደገ ድመፀት ሓደ ከምዚ ገይሩ ዝውራ ብኢድ ዝውራ ርአ ንዑ ምስራኹዋ እዚኣ ድኣ እሞ ክትግበር ትኽእል እንዲያ ድኣ እዚኣ ድኣ ደቐለሊ ካብታ ናሱ ዝበለፀት ከመን እዚኣ ስ ክትግበር ትኽእል እየ ኢለ ብየነ ዝጅምራ በዛናት ኣነ ቅድም ስከምገርመካሲ እዚ ቀደም ነፃ ቅረፅ ገለ መለ ክኣትዋ ከለዋሲ ኣፍልጦ ስለ ዘይነበረና ናይ ዘን ኣውቶማቲክ ኖርማል ማኪና ትሚለ ምፅ ኣውቶማቲክ ዶይኮነት ሓወይ ድ ዝውራ እ ሓወይ ዝውራ እሱ ድብፃሓ ብፅሓኒ ኣብ ድኾነ ክስደኒ እሱ እዩ ነይሩ ብድሕሪኡ ግን ነዛ ድብለካ ሞዲፊ ዝገበርዎ ንዓ ኣርአ እያ

0: ርጎርኳ ዝያዳ ይፈልጥ ንዓ ስራ ክሽዑ ዝያዳ ክገብራ ክእል ኢለ ሞዲፊክ ገረ ታ ማኪና እዚ ፍርሲና ኣውቶማቲክ እያ ካልእ ግን ሓንቲ ብእግርያት ዝዎን ነራ እዚያዳ ክገብራ ክእል የ ኢለ ሽዑ ብቐጥታ ኣብዚኣ ኮይነ ኣላሓይ ኩላ ገይረያ ገይረያ ፍትም ትበልኩዋ ኖርማል ማኪና ሓንቲ ፀገም ኣይግበኒ ተደልና ብሰሜናዊ ባሕር ንወርድ ተደልና በዚ ባፅዕ ንወርድ ከምኣ ምስ ገበርኩ ሽዑ እዞም ስንጉላ ንባ ከምዚ ዳዕ ንድሕር ኮይኑ ደይነምፅ ኢሎም ዳርጋ 20 ገለመለ ንኾና ከምኡ ገይረሎም ናይ ዞማብ ዘለዉ ብደገ ውን ኣለዉ ገለገለ ድመፁ ውሕዳት ውን ኣለዉ ከምኦም ጌርና ኣላ በዚ ንንቀሳቀስ ድሕሪ 6-7 ዓመት ኣብቲ መጓዓዝያ ወይፅውዑኒ ሓደ በሎ ክላውዶ ክገብር ምስ ከደስ እዚያዳ እንታይ እያ ከመያ ገለመለ ዋ እዚያዳ እሞ ለውቲ ሎፍቲ ወርክ ሸብና ኣለ ሓደ በረኸ ድበሃል እሱ ይሰሪሒልና ይብልዎ ዋ እሞ ይምፃእ እስከ ኣብየ ለሎ ኣባሽ እዚኣ ሰናይት ልጃም ዝነብሩ ክህሉ እዚ መጓዓዝያ ምድሪ እዩ ካብዚኣ ነዛ ማኪና ይሒዘ ያ ኸይድ ኩሎም ቶም ናይ ቴክኒክ ዝበሃሉ ናይ ሚኒስትር መጓዓዝያ ኣብኡ መፂኦም ሪኦማ ሕጂ ሳ ወረቕት ሒዝሃልና መፅያ ካብ ስዑዲ መፅያ ኢላ እዚ በዚኣ መዘወር በዚ መትሓዚ ክህልዋ ኣለዎ በዚ ፍርዮ ንክኾን ኣለዎ በዚ ከምዝኾን ኣለዎ ፅሑፍ ኣምፅያና ንሕና ሱ ሓሊፍናያስ ቀደንዮ ኮይድና ኣለና መፅያ ሽዑኡ ሪኣታ ሽዑ እቶም ናይ ቴክኒክ ኩሎም ተኣኪቦም ናይ ብሓቂ ኣድኒቆማ መጀን ከምና እታ ስራሕ ከዓኒ ድበለፅ ገይረ ዝሰሪሐ እያ በቲ ብጓይና ዝነበረት ኢልካ ከም ጓይና ናይ ፍርዮና ነበረ መንጎ ተኸካ ኣብ ዓቐብ ነዳዲ ይበካን ብማንዋል ጥራይ ገይረ ኩላ ሰሪሐ እያ እስከ ርአያ ኢልሃ ሰቂለ ኩሉ ዘዊረያ ኣዛዊረያ ናብ ኩሉ ቢልያ እሞ ፅበቕት እምበር ዝያዳ እሞ እንታይ ደኣ ከምህ ዘኢልካ ሲ ኣብቲ ኤክስፖ ዶይ ተቐርቦ እንታኸንካ ገለ መለት ብለኒ እዋ እታ ንሕና ንከምኡ ኢልና ሓሰብና ንሕና ነታ ግዜያዊ ሽግርና ንምፍታሕ እታ ንኸደላ ፀገምና ንዓ ንምፍታሕ ኢለ ብከምዚኣ ይጀሚረ ካብኡ ናይ ምቕራብ ናይ ገለ መለስ ሓሳብ ከማ ናይ ነበረ ናይ ዝኮርክዎን ከማን ኢልያ ሞዳሓን ፅብቕቲ እዚኣ ግን እዚኣስ ብኣፍሉጦ ኣብ መሬት ስለ ዝኾነ ኣብ ፅርግያ ስለ ዝኾነ ጓዓዛዘን ማካይን ዚአን ብኣፍሉጦ መጓዓዝያ ምድሪ ክኸውኒ ሓራይ ፅቡቅ ንዓይዳ ዝያዳ ረጎደ ኣፍሉጦ ከማን ረክብ ሕራ ኢለ እያ ብከማ ምስኦም ተፈላለዩና ድሕሪ ሰም ከማን ፈልዋ ኣበይ ገበርዋ ናይ ሰዓቡንን ብድሕሪኦም ውን ካልኦት መፂኦም ብደገ መፂኦም ኣነ ኢለዮም ማዳ ሃገር ኣብ ድመፅኹም እዋን ብከምዚኣ ስርሕዋ ታስርሒ ተቐቢልኩም ኣለኹም ዶእወ እዚኣ ብቕዕት እንድሕር ኮይና ብከምዚኣ ተሰርሐት ኢልኩም ኣርእኒ ሕጂ ብገለገለ ካልኦት ከምኡ ሞዲፋይድ ገበርዎ ንኽላ ርእን እየ ግን ኣይ ብዙሓይ ሰሓባን ከምቲ ናተይሲ ኣይመፃ ንምን ኣድነሰይ ዘይኮነ ሲ ገሊኦም ሕጂ ስታይ ገበሩ በዚ ፍርዮኖ በዚ ከዓ ነዳዲ ሕጂ እዚኣ ሲ በዚ ነዳዲ ክቡ ፀንሑ ሞ ድሓርካ ፍርዮኖ በዚ እዚ ሕጂ ክልተ ኢድካ ስቴር ስፈኒኻ ኢካ ትገብሩ እታ ናተይ ግን ኣብ ኸላ በዚ ሓ ብግብሪ ትርእዋ ስትያ ኣብ ኸላ በዚኣ ጥራይ ፍርዮኖ ነዳዲ ፍርዮኖ ነዳዲ ብከምዚኣ ገይረ ሞ ቅብልቲ ንድሕር ኮይና እዚኣ ድሓን ፅቡቅ ንዓይካ ኣፍልጦ ክኾነለይ ብመንገዲኹም ናባይ ስደድዎም ኢልዮም ድሕሪ ኣሶማይ ሰዓብዋን ዋላ ብድሕሪ ድመፁ ኹማን መፂኦም ንሰባት ብደገ ድመፁ ብገለ ድመፁ ሰሪሐሎም ሳብ ሕጂ ከዓ ካብ 2005 ዝሰራሕክዎን ዋላሓንቲ ከምዚኣ ኮይናሃኒ ኢሉ ድመፀ ሰብ የለን ይኸዳ ኣለዋ ከማ ኢለን በታ ንገበርናእየን ብዙሓት ኣለዋ ዝገዛ ኣለዋ ላብ ደገ ኣለዋ ብሙሉ እንደ ከምዚኦ ገርናኸን ኣልካ ነብሰና ፈትሕና ሓጂ ግዜዊ ፍታሕ ኢልና ድገበርና ጠቂምና ካብ ገለይ ንፅበ ኩሉ ሰብ ማኪኑኡ ልዕል ብኢሉ ይኸይድ ኣሎ ከምዚኢታት ውን ድመሃዝናያ ውን ገለ መለታት ውን ኣሎ ሕጂ ፍቲ ምህዞ ድመፀ እንዲሱ ኮሚታት ሲ ብዙሕ ኢና ንፈታትን ዋላ ዘን ዊልቸር እዚአን ንባዕለን ሕጂ ዝተፈላለየ ዓይነት እየን ፈፂምካ ሓደ ዓይነት ኣይመፃን እየን ሕውስውስውስ ድበላን ገሊአን ጎደሎ ገሊአን ገለን ነዚአን ግን ሕጂ ኣብዚ ካ ክሳይ ትገብረን ሞዲፋይ ትገብረን ገለ እናንኮልካ ገለ እናገበርካ እንዳ ሰናዕናዕካየ ስራሕ ስኮታ ሓደ ዓይነት ስሙስሲ ኣይኮነን ኣብቲ ፈተናታት ከዓ ድሓን እየ ብዓቕመይ ሲ ይፈታትን እየ ዚ ናይ ምህዞ ሲ ይፈታትን እየ ብዓቕመይ ከምቲ ድላ ይኹን እምበሪ ነቲ ግዜ ወፍታሕ ድኸውን ሲ ንፈታትን ኢና ብዝኾነ ከምኡ እናገበርናስ ንኸይድ ኣለና
1: ተጋዳላይ በረኸት በዓል ሓዳር ኮይኑ ኣብ ትርፊ ግዜኡ ኣብ ኩዕሶ መርበብን ኩዕሶ ኢድን እውን ይነጥፍ ነይሩ እዩ

ናትራን ይኹም ኣብ ምክትታል ትርከቡ ኣብ መደብ ናትራን ዝቐርቡ ትሕሶ መደባት ገሊኦም ኣዘነይቲ ገሊኦም ምሃርቲ ገሊኦም ድማ ሓድሽ ሓበሬታን ሓሳብን ትረኽብሎም እዮም ፍኻኒ ክልብ ገለ ካብቶም ንኣኹም ንምዝናይ ነዳልዎ ትሕሶ መደመያ ንሎም ድማ ሲኒት ያቆብ ካብተን ካብ ተደካኺባ ካብ ማሕበራዊ ሚድያ ተወኪሳ ከስሕቑና ይኽእል ኦም ዝበለቶም ቀሪባትና ኣላ ሞ

ንስ መደብና ዘዋሪት ካሜራ እያ ተቐሪባ ዘላ። ሎሚ ዘዋሪት ካሜራና ኣብ ቅድድም መኪናን ሞተር ሳይክልን ኣብ ዝቀረበ እዋናት ስም ክልተ ደቂ ኣንስትዮ ክፅዋዕ ሰሚና ኣለና። ሲና በረኸትን ቤተልሄም ፍፁምን ማለት እዩ። ኣንስትዮ እዚአን ተሞክሮን ኣብ ቅድድም መኪና ከመይመስል ብሓባር ክንከታተሉ ኢና። ቅድድም መኪናን ሞተር ሳይክልን ኣብ ኤርትራ ናይ ነዊሕ ዓመታት ታሪክ ኣቁፂሩ ዘሎ ሞ ክሳብ ሕጂ ድማ ፍትው ዘሎ ዓውዲ ስፖርት እዩ። ኣብ ትራክ ድማ ብዙሕ ንፈልጦም ብዙሕ ስም ገዲፎም ዝሓለፉ ሰብ ሙያ ንፈልጥ ኢና። ናቶም ፍርያት ዝኾነ ድማ ዘን ክልተ ደቂ ኣንስትዮ ኣብዚ ሕጂ እዋን ፅቡቅ ዝኾነ ገስጋስ የመዝግባ ኣለዋ ሞ ብኸመይን ጀሚረን እንታይ መስል ተሞክረአን ብሓባር ንከታተለን ናብ ዘዋሪት ካሜራ ከስክረኩም እዩ።

0: ወግዓዊ ቅድድም መካይን ኣብ ኤርትራ ብ1937 ብኮፓ ደል ጋቨርናቶሬ እዩ ተጀሚሩ። ብድሕሪዚ ን10ታት ዓመታት ድምፂ ሞተር ኣብ ጎደና ኣስመራ ክቃላሕ ጸኒሑ። ኣብዛ ብሉፅ ነቅድድም ታሪክ ዘለዋ ከተማ ትርክታ ልቢ እዚ ህዝቢ ምስ ሕንጻጽ ጎማታት ዝተኣሳሰረ እዩ። ቅድድም መካይን ኣብ ኤርትራ ስፖርት ጥራይ ጸንሐን ክብርን ውርሻን እምበር ካብቲ ኣብ 1938 ዝተጀመረ ናይ ኣስመራ ቸርኪቶ ክሳብቲ ሎሚ ኣብ ቤት ገርግሽ ዝካየድ ብደሆ ዝመልኦ ውድድራት እዚ ዓውዲ እዚ ንነዊሕ እዋን ብደቂ ተባዕትዮ ጥራይ ዝተዓለለ እዩ ነይሩ። ኣብ ዝሓለፈ ቀረበ እዋናት ኣብ ቦታ መቀዳደሚ መኪና ኣስማት ክልተ ደቂ ኣንስትዮ ክፅዋዕ ዝሰምዐ ኣፍቃርን ተዓዘብን እዚ ዓውዲ ስፖርት እዋ ንፉዓት እምበር ክተባብዓ ኣለወን ክስስና ኣለወን ዘይበለ ዳርጋ የለን። ቤተልሔም ፍጹምን ሲና በረኻትን ንፍቕሪ መኪናን ዓውዲ ስፖርት ቅድድም መኪናን ኣብ ንእስነተን ካብ ወለደን ዝወረሰ እዩ። ኣቶ ፍጹም ከምኡውን በረኻት ኣርኣያ ኣብ እዋኖም ካብቶም ውርያት ተቐዳደምቲ መኪና ሃገርናዮም ነይሮም። ኣብ ጋራጅ ንዝገብርዎ ንጥፈታት ጽገና ተሽከርካሪት፣ ኣብ ጽርግያ ዝኽተልዎ ኣገባብ ኣመራርሓ መኪናን፣ ኣብ መወዳደሪ ቦታ ዘንጸባርቕዎ ብቕዓትን እናተዓዘባ ዝዓበያ ሲናን ቤተልሔምን ኣሰሮም ተኸቲለን ኣብዚ እዋን እዚ ዝነኣድ ብቕዓትን ርእሰታ ማንነትን ወኒነን ዓወት ኣብ ቦታተን ክደግማ ኣብ ፃዕሪ ይርከባ።
1: ብጣዕሚ ይህንጠዮ ነይረ ነቲ ኮርሶ ኣቴ ክወዳደር ምስተመወዳት ከዓ ማዕረ ማዕሪኦም ክትቀዳደም ፍሉይ ሓጎስ ስማዕኒ ነይሩ።
2: ኣነ ከዓ ካብ ባባ ይፍለኒ ነይረ ኣብ ጎኑ ኣብ ጎኑ ስለ ዝርዮ ኩሉ እቲ ዝገብሮ ዝነበረ ወላቲ ስፒድ ናይ ልቡ ዩ ድረግፃ ነይሩ። ሕጂስ ኣብ ነፍሰይ ሰዓት እዩ ኣነ ካብ ብቆልዓይ ምስኡ ስለ ዝኸይድ ወላ ብዚ መንገዲ ባፅዕ ክንከይድ ከለና ገለ በቃ ይክረግፃ ከሎ ሲርዮም ሽ ወይ ኣነስ ከምዚ ገይረ ዝውር ዶኸውን ሓደ መዓልቲ ገለ ይብል ነይረ።
0: መኪና ካብ ንቡር ፍጥነት ንላዕሊ ኣብ እትሕንበበሉ ከየጋጥሙ ዘስግኡ ፍጸሜታት ኣለዉ። ንኣብነት ፍሬኖ ስርሑ ከይቋርጽ፣ መሪሕ ካብ ቁጥጽር ወጻኢ ከይከውን፣ ጎማ እግሪ ከይንሸራትት፣ ገለ ካብኦም ክንጠቀስ ንኽእል። ብዓብኡ ድማ ጀማሪ ዘዋሪ ምስ እትኸውን ክህሉ ዝኽእል ፍርሒ ኣብ ቦቱ እናሃለወ ማለት እዩ። ኣብ እውድድር ዝህሉ ፍጥነት ካብ ሞተር መቀዳደሚ መኪና ዝወፅእ ሓዳዲ ድምፂ ጀሚርካ ክሳብ ኣብ ጽርግያ መቀዳደሚ ዝሕንበብዎ ደረት ፍጥነት ንተዓዛቢ ከም ዝኸማይ የስግእ ይኸውን። ንቤትን ሲናን ግን ኣይግድን።
2: እታ መጀመርታ ዝገበርኩላኮ ፕሬሽር ነይርዎ እዩ ከምዚ ቁርተ ይፀቕጥ ነይርዎ። ምክንያቱ ቤነየ ተወዳዲረ ሽዑኡ ኣነ ጣሒ ነይረ ጓል ኣንስተይቲ ቁሩፍ ፍርሒ ነይርኒ። ዳሕራይ ግን ኣብቲ ፊልድ ምስኣተኻ ኣብቲ መወዳደሪ ምስኣተኻ በቃ ኩሉ ይቐንጠጠልካ እዩ ክረግፅ ኣለኒ ጥራሕ ይኽትል በቃ ክርክቦም ኣለኒ ይኽትል እዩ።
1: ኣነ ከዓ ከምቲ ዝበልኩ ኸ ብጣዕሚ ኮርሶ ክገብር ቅድሚኣ ዝነበረት ቅንዛ ዝገበርኳ ንዓሚ ቅድሚ ዓሚ ክገብር ሓሲበ ነይረ። ኣጋጣሚ ኣይጣዕመኒ ናይ መኪና ቴክኒክ ጉዳያት ሲሳ ስለ ሓንቲ ሚት ሲስ ስለ ዝወሰኸት ኣጋጣሚ ኣይ ሚት ሲሲ ጎደሎ ምፅ መኪና ወይ ሽሕ ሲሲ ኣምፂ መኪና ዝበሉኒ ናይ ዜሮ ሰዓት ኮይና ከዓ ኣገዲፈዮ ማለት እዩ። ታብ ድሕሪኣ ዝነበረት ግን ምስ ኣይርኒካ ኢሎም ካ ፀኒሖም ብድሕሪኡ ክትገብር ስ ምሉእ ህንጢነት ነርኒ ቅድሚ ኮርሶ ከዓ እትፍርሐ ዘሎ እምበር ኣብቲ ቦታ ናይ መቀዳደመ ምስኣተኻስ ትርስዕ ኢኻ ከማን ከም ትቀዳደም ደለካ ከምዚ እንደ እቲ ድሌት ድዩ ዋላ እንታይ እዩ ትርስዖ ኩሉስ ይጠፍእ ኣብ ሓንጎልካስ ብዛዕባ ከመይ ገይረ ማርሽ ቅድም ኣበይ ግንክዝተቐድሞ ኣበይ ቀስቢ ኣበይ ጎይ ከምኡ ኢኻ ትሓስብ እምበር ብዛዕባ ናይቲ ሰብ ክመስ ድሓኒ ፅቡቅ እያ ንዝሕልፍ እዮ።
0: ንውድድር ዝኣትዋ መካይን ቅድሚ ውድድር ኣብ ዘሎ እዋን ግቡእ ቁፅፅር ተገይሩለን ቴክኒካዊ ብቕዓት ኣብ ዘተኣማምን ደረጃ ምስ ዝህልዋይን ዝሓልፋ ንዕአን ዝዝውሩ መራሕቲ መካይን እውን ሓፈሻዊ ኩነታት ጥዕነኦም ብዝግባእ ተመርሚሩ ንውድድር ድልዋት ምህላዎም ኣቐዲሙ ኣብ ዘሎ መዓልትታት ይረጋገጽ። ንኣብነት ዝውረድ ደም ኣብ ግቡእ ደረጃ ምህላው፣ ህርመት ልቢ፣ ዓቐን ሽኮራብ ደምን ካልእን ገለ ካብቶም ኣብ እዋኑ ዝግበሩ መርመራታት እዮም።
2: ንዓ ኣብኣይኻ ትፅዕር እምበር ኣብ ነብስኻ ደኣ ዳሕራይኻ እምበር ገሊኢኻ ኮ ትመስል ሓቂ ዘረባ ዕረፍቲ ዝበሃል የለን ናይ ብሓቂ እታ መኪና ስቂልካ ኢኻ ትተኸትኻ ገለ ትገብር ገለ ትገብር ኣብ ኣይኻ በቃ ዕረፍቲ ዝበሃል የለን ወላ መጋግባ ኸማኒ ስሩዕ ኣይኮነን ድኾውን ኣብ ጋራጅ ትኸይዲ ናፍቲ ትኸይዲ ማዕሪኦም ኢና በቃ ታሕቲ ጉድጓድ ተኣትዊ ገለ ንብረት ተምፂኢ ትደሊ ኮለል ኢኻ ክትብል ትውዕል በቃ
3: ኣብቲ መጋግባ ክማኒ ኣይ ስሩዕ ኣይኮነን ነይሩ ኣብ ኩሉ ተቐዳዳማይ ማለት እዩ ኣባና ጥራሕ ከማ ዘይኮነ ኩላትካ ነንሕድሕድካ ትራኸብ እኒኻ ስቲከር ከተለጥፍ ገለ ኩሉ ሰብስ በቃ ኣይበል ዓይሰቲ ትፈርሒ ምስ ትፈርሒ ከዓ የኣበይኪ እዩ ዋላት መግቢ ፅቡቅ ጌርክሳይ ትምገብ ኒ ክልተ ኩላሶ ወዲእክ ናብኣይ ክትኸዲ ናፍታ ጋራጅ ክትኸዲ ተመዲስኪ
1: መጀመርታ ሞተረ ፅቡቅ ክዕመር ኣለዎ ክዕመር ማለት ፊክስ ክኸውን ኣለዎ ጥዕ ገይሩ ክስራሕ ኣለዎ ክሕደስ ኣለዎ ብድሕሪኡ እጋራ ፍሬኖ ጎማ ግድን እዩ ጥዑይ ስኒ ዘለዎ ጎማ በቲ ስፒድ ትጥወዮ ለማፅ ጎማ እንተሎ ሸተተን ሸራትት ኣብ ሓደጋ ኢኻ ክትኣቱ ብዓብኡ እቲ ማርሜታ ትበሃል ማርሜታ ከዓ ይኽፈት ድምፂ ዝገብረለን ፍሉይ ድገብረን ማለት እዩ እሱ ከዓ ተኸፍቶ ማለት እዩ ኣብቲ ሓደ ሓደ ሞዲፊካረር ዝበሃል ኣሎ ምስናዕ ማለት እዩ እሱ ከዓ ኣብ ካርቡሬተር ፍሉይ ሕጂ ጅግለር ተዕብዮ ዝያዳ ምእንቲ ሓይሊ ክትውስኽ ብዙሕ ነገር ኣሎ ኣብኡ ዝቀያየር ወይ ክልተ ፋልፋላ ዝበሃል ኣሎ ክልተ ፋልፋላ ጌርካ ትሰርሖ ኣብኡታት ሞዲፊክ ትገብሮ መብዛሕትኦም መካኒካት ከዓ ስለ ዝኾኑስ ኣብኡኢኻ ሞዲፊክ ጌርካ ነተን መካይን ቁርብ ሓይሊ ከም ዝውስኻ ጌርካ ንኮርሶ ድልዋት ጌርካ ትእትውን ማለት እዩ
0: መኪና ኬንዮ መሪሕ ጨቢጥካ ኣብ ፅርግያ ምሽክርካር ዝኸይድ መሰረታዊ ኣፍልጦ ትሓትት ውሽጣውን ደጋውን ክፋል ኣካላታ ከመይ ይሰርሕ ብዝግባእ ምርዳእ ኣየናይ ኣቕሓ ነናይ መዓልና ይውዕል ምፍላጥ ብልሽት ኣብ ዘጋጥም ክትገብሮ እትኽእል ቀዳማይ ረድኤት ምፍላጥ መሰረታውያን ዝበሃሉ ኣቑሑ ውሽጢ መካ ከም ዘለዉ ምርግጋፅን

0: ሲናን ቤትን ነዚ ኣፍልጦ እዚ ክህልወን ዝሓገዘን ብቐረባ ምስ መካይን ዘራኸብ ስራሕ ምህላወን እዩ ኣብ ጋራጅ መለዋወጢ ኣቑሑ ዝውዕለኦ ብቐረባ ኣቑሑ መኪና ኣስማቶም ክላለየኦ ካብ ሌላ ሓሊፈን እውን ብልሽት መኪና ቤነይ ኣገባብ ይፅገን ክርዳኣ ሓጊዝወን ኣብ እዋን ኮርሶ ዘጋጥመን ብድሆ ሰጊረን ክወፃ እውን ኣኽኢልወን
1: ንዓይኮ እስካዕ ሕጂ ተንክልቲኢን ኮርሶ ብሰላሜንታ መኪና ወዲኣለይ እታ ዝሓለፈት ጀማሪት ነረ ምሽሕ ሲሲ ኣብኣ ናይ ተብተብ ስለ ዝነበረ እታ መኪና ከም ዘክብለ ክፀናሕኩ እታ ማርሜታ ትበሃል ጥረየ ቀዲደ ያዓቲ ሳ ቆሪፅካ ንተልሕማምሽ ድምፂ ንክትህልዋ ማዕረ ናይ ተንኮርሶ ዘይተቐይርና ኣላ ካልኦ ላሓንቲ ይገበርናላ ግዜ ሓፂራትና ኣብታ ሓሙስ ስለ ዝነበረት ልክዕ ኮርሶ ምስ ወዳእኩ ግን ጥሪሽትሪፊላ መኪና ኣብቲ ንዓሸኳ ከለኹ ሕነቕ ሕነቕ ኢልሓኒ ኦሬድ ኮርሶ ወዲአየ ተመስገን ጥራይ ኢለ ወዲ እያ ቁሩብተይ እዛ ሕጂ ዝገበርኩላ ኣንሸራት ተኸማን ነይረ ኣብቲ ናይ ሳስፔንሽን ዝበሃል ኣብቲ ናይ እጋር ሙሉእ ብሙሉእ ኣይተበለትን ነረ ኣይተሓተትን ነራ መኪና ሕጂ እሱ እንዳፈለጥኪ ከማንኣተየ ቁርብ ኣብኣ ከዓ ኣንሸራቲታትኒ ቀስ ክብል ነርኒ ኣብታ ላዕሊ ስፒድ ምስ ወሰኽኩላ ከዓ ኣንሸራቲታኒ ግን ናይ ተዳሃልኩን ከዓ ንኩሉ ከዓ ክትቅበሉ ኣለካ ኦሬዲ ኣቲኻዮ ኢኻ ዋላ ሓንቲ ኣብታ መኪና የ ደለኹ ፅቡቅ ነገሩስ ሓፂን እዩ ላሜራ እዩ እተተሃሪምካ ወላ ዋላ እውን ክስማዓካ ክእል እንዲ ግን ኣትሊስት ንድ ምስ ትስራሕ ስለ ኣብተን ናይ መካይን ስለ ዘለና ድ ዋላ እንታይ ድሓኒ ነረ ሓደጋ ከየጋጥመካ ኢካ ትፈርሕ ምክንያቱ ካልኤይቲ ነረ ብድሕሪቲ ከዓ ኩሎም ቶም ኣርባዕተስ ብድሕሪዮም ድመፁ ነይሮም ሕጂ ልክዓ ኣብ ኣንጎሎ ከዓ ስለ ዝነበረ ኣብ ኣንጎሎ የርክበካ እዩ ሰብ ከምዚ ኣብ ኣንሸራት ኣብ ሕማቕ ከዓ እቲ ኣንጎሎ ግን ፅቡቅ ነገሩ እቲ ብድሕረይ ድነበረ ከማ ፅቡቅ ተቆፃፂርዋ ቢንያም ማለት እዩ የሪኦ ኣለኹ ብፊተይ ከማ ሙሉእ ነብሳ ሙሉእ ያ ገፃ ተገምጢላ ንቅድሚ ድነበረስ ንድሕሪትያ ተገምጢላ ሽዑ እሱ ከምዚ እንዳበለ ናብቲ ሓደ ሓሊፍኒ ኩሎም ሓሊፎምኒ ሕሊፍዮም ሽዑ ከም ብሓድሽ ደበኪሰ ቀዳማይ ማርሻ ገይረ ማለት እዩ ድሕር ተክአያታ ቦታይ ከዓ ሳሰይትኣት እያ
2: ኣብታ መጀመርታ ፀወታ ክገብር ከለኹ እኮ ከምዚ ቤት ዝበለቶ ናተይ መኪና 6600 ስለ ዝነበረት ወላ ቅድሚ የ ከማን ክገብር ሓሲበ ነረ ዳሕራይ ግን ሲሰዓብያ ስለ ዝኾነት ኣይ ተኣትውን ይኽኢሎም እኒ ሓቆም እዮም ካኣቶም ፌደሬሽን መጀመርታ ክትጅምር ከለኻ ኣይትፈልጦን ኢኻ እቲ መንገዲ ስለ ዘይትፈልጦ በቲ ዓብ ስፒድ ብዓብ መኪና ሒዝካ ክትመፅእ ከለኻ ሓደጋ ከዓኒ ዓብዪ ድኸውን እንድሕር ንእሽተይ መኪና ሒዝካ ተመፂኻ ግን እቲ ስፒድ ናተን ስለ ዝውሕድ እቲ ሓደጋ ከዓ ብኡ መንፅር ከዓ ይውሕድ ማለት እዩ ይጎድል ሕጂ ከምኡ ኢሎምኒ ክስተገረ መኪና ናይ ሰብ ሓቲተ ሓደ መሓዛ ይህብኒ ማርሜታ ቆሪፀ ከዓኒ ኣተይ ማለት እዩ ብድሕሪኡ ፅቡቅ ፀወታ ነይሩ ከም መጀመርታ ምስ ቴድሮስ ዝበሃል ምስኡ ተሃላሊኽና ፅቡቅ ከይዳ መኪና ኣብ ናይ ሓምሻይ ደረጃ በፂሐ ወዲ እያ ማለት እዩ ኣብታ ካልኣይቲ ፀወታይ ግን እታ መኪና በቃ ሙሉእ ብምሉእ ሰሪሕ ናይና ወዲኢና ኢና ኣቲና ግን እቲ ናይ መዓልቲ ጉዳዩ ናይ ቴክኒክ ጉዳይ ኮይኑ ሓንቲ ጅሮ ከይገበረት ጠጠው ኢላትኒ ብጣዕሚ ከባድ እዋን እያ ነራ ሕማቅ ተሰሚዕኒ ሞሃን መጀመርታ ግዜ ብዙሕ ሰብ ከዓ ኣብቲ ሚለ ሰይሲ ኣይትኽእል ዮን ይኽስኺ ዓብ ካቴጎሪ እዩ ክንደይ ናይ 23 ዓመት ዘለዎም ብቕዓት ዘለዎም ተቐዳደምቲኦም ምሳይ ናይ ኣቦይ ካቴጎሪ ዝነበረ እዩ ምስኦም ከዓ እትኸለኹስ ክፍቲ ነ ድሓን ወላዶ ድሕሪኦም ክኸይድ የለ እየ ሓሲበ ነረ ግን ጠጠው ኢላት ንመኪና ወላ ብቕዓታ ይረእኽዋን ኣነ ኸማን ብቕዓታ ዘዋውራይሲ ከመይ ከም ዝኾነ ከይፈለጥኩ ተባላሻትኒ ማለት እዩ ኣብዛ ናይ ሳልሳይቲ ፀወታይ ድማ በቃ ብሙሉእ ብሙሉእ የተዳለዩ ኣተይ ዝኾነ ጠጦ ክትብለኒ ኣይደልኹን ካብ ኩሉ ክፍትና ኢለ ከዓ ፅቡቅ ከዓ ከይዳትለይ ሰለስተ ጅሮ ቀዳሜይቲ መሪሐ ወዒለ ብቕዓት መኪና ይርእዮ እቲ ጉድለታ ኣበይ ዘሎ ኩሉ ከዓ ሕጂ ፈሊጥ የ ኣለኹ ኩሉ ኣተዓረሪና ከዓ ኣብ ኔክስት ታይም ከዓ ብፅቡቅ ንመፅእ
0: መብዛሕትኡ እዋን ኣብ ግዜ ፈተና እዋን ውድድር ዝኾነ ተፈታኒ

0: ወይ ተወዳዳሪ ዝስምዖ ጸቕጢ ክህሉ ንቡር እዩ። ብዙሒ ተዓዛቢ ኣብ ዝህልወሉ ክሳብታ ናይ 0 ሰዓት ኣኺላ ጀምር እትበሃል ዝስምዑኻ ኩሎም ስምዒታት ተቆጣጺርካ ንምጀማሪኻ ትዳሎ። ኣብ ቅድድም መኪና ዝሳተፋ ዘለዋ ሴና በረኻትን ቤተልሔም ፍጹምን እውን ካብዚ ብዘይፈለ ክሳብ ጀምር ዘስምዕ ባንዴራ ዝወርድ በዚ ስምዒት እዚ ከም ዝሓልፋየን ኣዕሊለናና። ነዚ ተቆጻጺረን ቦታ መወዳደሪ መኪና ብግቡእ ክጥቀማሉ ብሕልፊ ኣብ ኣንጎሎ ምጥዋይ ክገብርኦ ብዛዕባ ዝግበአን ሜላ እናሓሰባ ከዓ ውድድራተን የሰላስላ።
1: ኣብ ኣንጎሎ ሕጂ ኩሎም ከምቲ ኩሉ ኮርሳት ተረ ዝገብሮ ብስፒድ መፅኻ ኣቐዲምካ ፍሬና ሒዝካ ሽዑ ኣዝሒልካ ብማርሻ ትሓንቃ ማለት እዩ። ብፍሬኖ እንድሕር ትጥወለኻ መኪና ወይተን ኣሻራቲትካ ክትጋጮ ኢኻ ወይ ክትቆጻጸራ ይትኽእልን ኢኻ ማለት እዩ። ክትጥወየካ ምስቲ ስፒድ ደሎ ሕጂ ነታ መኪና ሚዛን ናይታ መኪና ከዓ ክትወስዳ ኣለካ። እታ መኪና ብክንዲኡ ስፒድ ክትከደለይ ትኽእል ዳ ክትጥወ ትኽእል ዳ ኩለን መካይን ሓደ ኣይኮናን ኣብቲ እጋረን ፍልልይ ኣለውን። ሕጂ ገሊአን ስፖርት ዝገብርዎሎ እቲ እጋር ኩሉ ንከምኡ ትስራሕ እጂ ንክጥወ ወላ ሓንቲ ቁርብ ወላ ስፒድ ወሲኽካ ክጥወ ትኽእል። ኣንሕና ኣነ ዝገብሮ ዝነበርኩ ግን ኣብ ቅድሚ ኣንጎሎ መብፅሐ ቅድሚ ቁርብተይ ቁርብ ኣዝሕላ ኣቢለ ብማርሻ ገይራ ቀኒሰን ሽዑብታ ኣንጎሎ ክጥወያ ከለኹ ነዳዲ ተህባ ማለት እዩ ኣክሰለሬት ትገብርቲ እግሪ ንባዕሉ እንዳሽከርከ እዩ ዝኸይድ።
2: ኣነ ከዓ ሓወይ ኣለኒ ኬቦን በረኸት ዝበሃል እሱ ደው ኢሉ እዩ ኩሉ እቲ ቴክኒካት ዝምህረኒ ኣብ ኣንጎሎ እንታይ ክገብር ኣለኒ ወላ ኮርሳት ኣሎ ድወስድዎ ሳቶም ሰዲድ ለይ ሱ ብኡየ ተጠቂማእቲ እንታይ ይብለኒ ኩሉ ግዜ ፍሬኖን ፍሪስዮንን ኩሉ ግዜ ማርሻን ኣንጎሎ ወዲእካ ኢኻ ትጥዋ ክጥወ ከለካ ክትንክፎ ይብልካን ማርሻ ንድሕር ሕጂ ፍሬኖ ንድሕር ተሒዝኪ ቀዳማይ ነገር ምግምጣልኪ እዩ ሸተት ያ ክትብለኪ እታ መኪና በቲ ስፒድ መፂኺ ማርሻ ከዓ እንድሕር ተዓፊንክዮ ኩሉ ግዜ ፈሎላ ማለት እዩ ታ መኪና ሕጂ ፈሎ እንድሕር ተሃለካ በቲ ዘላቶ ስፒድ ተኸይዳላ ማለት እዩ። ስለዚ ኩሉ ግዜ ኣንጎሎ ክትጥወ ከለካ ቅድሚት ኣንጎሎ ምብፃሕኪ እቲ ፍሬኖን ማርሻኽን ኩሉ ወዲእኪ ይኺ ትኸዲ ክትጥወ ክትበፅሕ ከላ ፍርቂ ምስ ከድክ ከዓ ሙሉ ኣክስለሬሽን ትብያ ነዳዲ ትብያ ማለት እዩ። ሽዑታ መኪና ክትጥወ ፀኒሓ ነዳዲ ክትብያ ከለኪ ትሰጥም ማለት እዩ። ተረዲኽኒ ከምኡ ኢላ ከዓ ትኸልለ ነይራ። ሓቂ ዘረባ እቲ ኣነ ዝተጠቀም ኩሉ ገፊሕ ጎማ ምፅእ የላ ናይ መኪና ማለት እዩ ስፖርት ሴሚዝሊክ የረ ኣቴ ሕጂ ሱ ንኣይን ሸራትታኒነታ መኪና ሕቑፋ ቢሉ ድሕዛ ማለት እዩ። ሙሉእ ኣጋራ ከዓኒ ኣሚዛ ተረ ታሕቲ ገይረ ትሒተያ የ ከምዘይትሸተት ከምዘይትብለኒ ገይረ ማለት እዩ። ፅቡቅ ከዓ ትኸይድ ነራ ኣብ ኣንጎሎታት ሸተት ኣይበለትንን ማለት እዩ።
0: ቅድድም ኮርሶ መኪና ኣብ ሃገርና ናይ ነዊሕ ዓመታት ተመክሮ ዝተጠርየሉ ዓውዲ ስፖርት እዩ። ሴናን ቤተልሔምን ብዜካ ካብ ኣዋላድ ስድራ ቤተን ካብተን ቅድሚአን ኣብዛ ዓውዲ ስፖርት ነዊሕ ተመክሮ ዝቐሰማ ፌቨን ክብሮም ከምኡውን ቪቪያን ገብረ መድህን ዝወሰድኦ ሓሳባት ሞራልን ምትብባዕን ድፊኢት ፈጢሩለን እዩ። ኣብ እዋን ውድድር ተወዳደርቲ ጀሚሮም ክሳብ ሰዳልወሎም ዙርያታት ወዲኦም መዛዘሚ ሕንፃፅ ዝረግፁ ተዓዛቢ ብሰላም ንኽዛዝሙ እዩ ዝምነ። ቤተልሔምን ሴናን ድሕርዘን ኣብ ታሪክ ዝዓውዲ ስፖርት ስመን ኣምቢረን ዝሓለፋ ተቐዳደምቲ ዝቐፀላ ናይ ፈለማ ደቂ ኣንስትዮን እዚ ኣብ ዓይኒ ተዓዛቢ ከኣትዋ ገይርዎን እዩ። በዚ ዝመፀ ከዓ ናብ ውድድር ከኣትዋን ከለዋን ምስዛዘማ እውን ካብ ተዓዛቢ ዝመፀን ምትብባዕ ሓይሊ ከም ዝኾነንን ዝገልጻ ሱታፌኤን ብዘይ ዝኾነ ሓደጋ ብሰላም ብዓወት ንኽዛዝምዎ ከዓ ለበዋ ናይ ኩሉ ኣፍቃሪ ቅድድም መኪና እዩ። ብወገን ፌደሬሽን ዝወሃበን ምኽሪ እውን ካብዚ ብዘይፍለ ኣብ ንሓድሕደን ብቐጻሊ ቅድምን ድሕርን ውድድር ብሞራልን ብንዋትን ወትሩ ብሓባር ኣለዋ። ካብ ህፃንነተን ኣብ ደመን ዝሰረፀ ካብ ኣቦታተን ዝወረሰኦ ፍልጠትን ፍቕርን ቅድድም መኪና ክገልፃን ከለዋ
1: ናይ ባባ ሕጂ ብጣዕሚ ንዓይሲ እሱ እዩ ናብዛ ደረጃ እዚ ኣብፅሒኒ ዘሎ ካብ ብንእሽተይ እሱ መኪና ላሚድን ድ ከምዚኣ ግበሪ ከምዚኣ ግበሪ ዋላ ኣብ ፅርግያ ክዝውር ከለኹ ኩሉ ሰብ ፅሉል ኢልኩም ሕሰቢ ሽዑኡ እስኪ ጥራይ ኣነ ጥዒተ ኢልክ ሕሰብ ኢልኒ ዝኸይዱ ምክንያቱ ምእንቲ ኣብ ሓደጋ ክሕልዎም ምእንቲ ሕጂ ኩሉ ግዜ ሓደራ ይድብለኒ ዝኾነ ሓደጋ ንኸይምፅእ ኣብ ፅርግያ ክሳብ ዘለካ ከዓ ግድን ኣብዚ ናይ ኮርሶ ከዓ ሕጂ ከምኡ ክብለኒ ከሎስ ዋይ ከመይ ኢለ ዳኣ ክዝውር እየ ገለብል ነ ረቐስበለ ከይብለኒ ድሓር ርገፅያ የፈትነኒ ርገፅያ እንታይ እዚ ኮርሶ ከመይ ኢልክ ክትኣቱ ይብለኒ ኣብቲ ናይ ፕሮ

0: ኣብ ቦታ ኣብቲ ናይ ኮርሶ ንገብረሉ ኣብኡ ምሳ ይኸይድ በዚ ጎነ ይኸውን ከምዚኣ ግበሪ ኣብዚኣ ከምዚኣ ሕነቕያ ኣብዚኣ ክሕጂ ተጠወይ ኣብዚኣ ሕጂ ሸተት ክትብለኪ እያ ምስተ ዓቕሚ መኪና ስለ ዘይከይድ ከምዚኣ ክትገብርለኪ ሕጂ ኣነ የግፍሕ ነረ ኢ ዳሓለፈት ኮርሶ ይወላ ተግፍሕ ነርኪ ኢሉ ሕጂ እውን ቁርብተይ ከማና ኣላትኪ ብቐዳማይ ከማን ከምኡ ብለኒ ነይሩ ኣብታ ግዜ ዝረኸባስ ግድን እቲ ናቱ ሓሳባት እዚ ይነግረኒ እቲ ጌጋታተይ ከዓ ይነግረኒ እዩ እሱ ዩ ከዓ ዘላምደኒ ካብ መጀመርታ ክሳብ መወዳእታ ባዕሉ ዩ ከዓ እታ መኪና ዘዳልወለይ መካኒክ ካ ኣለዋ ስዮም ዝበሃል
1: እናተይ ኮ ባባ ብሂወት የለን ሕጂ ግን ስጋዕ ዚ ሕጂ ሰዓት ብሓቂ ከም ኣብ ጎነ እዩ ዘሎ እዩ እታ መኪና እሱ ይዳልዩለይ ኩሉ እቲ ቴክኒካት ከዓ እሱ እዩ ዝምህረኒ ነይሩ ጭራ ዘይብላ ንበሳ እዩ ድብለኒ ነይሩ ኩሉ ግዜ ብዘይናቱ ሳፖርት ብዘይናቱ ክስተይ ከዓ ኣነስ ኣብዚ ኣይምስ በፃሕኩን ነይረ ናይ ብሓቂ ስጋዕ ዚ ሕጂ ሰዓት ከዓ ወላ ብመንፈስ ወላ ስምሰይ ኣሎ ናይ ብሓቂ እየ ድብለኪ ወላ ኣብቲ ኮርሶ ክኣቱ ከለኹ ሲ ከምዚ ኣብ ነብሰይ ኮይኑ ዝውር ዘሎ ኮይኑ እዩ ድስምዓኒ ብሓቂ እቲ ኣዘዋውራይ ወላ እቲ ቴክኒካት ኩሉ ክበቲ ዝብለኒ ዝነበረ ዳይሬክሽን እዩ ዝኸይድ ናይ ብሓቂ እንድዕ ይፍትን ካ ኣለኹ ሕጂ ተዝርእኒ ከማንስ ካልእ ነገር በቃ ምስተሓጓሰ ነይሩ ንእሽተይ ነገር ዝገብረ እዩ ድሐግሶ ነይሩ ንዕኡ
2: ሲናን ቤተልሄምን ኣብ ቀጻሊ ብርክት ዝበላ ደቂ ኣንስትዮ ተደሚረንአን ተወዳዳሪ ዝኾነ ዝነኣድ ብቕዓት ንኸንፀባርቓ ካብአን ዝሕተት ንኸማልኣ ኣብ ቀጻሊ ስራሕን ፃዕርን ይርከባ መኪና ብኣይምሮ እትዝወር ተሽከርካሪት እያ ጉልበት ወዲ ተባዕታይ ተወሲኽዋ ኣይትጎይ ጉልበት ጓል ኣንስተይቲ ደኺምዋ ኣይትዝሕል ብቕዕቲ ተወዳዳሪት መኪናን ብርእሰ ተኣማንነት ክዕወት ኢልካ ምብጋስን እቶም ኣገደስቲ ረቋሒታት ኣብ ኮርሶ መኪና ምዃኖም ሲናን ቤትን ዝገለጾ እዩ ክሳብ ሎሚ ኣብ ዘካየደኦ ውድድር ብሞራል ብንዋት ብግዜን ካልእን ደገፍ ንዝገበሩለን ካብ ስድራ ቤተን መቕርበን መሓዙተን ደገፍተን ብዓብኡ ድማ ፌደሬሽን ቅድድም ሞተር መኪና ንኹሎም ኣመስጊነኒን ተፋኒን

0: ካብ ሎሚ በታ ክጎረሮ መንጣል ዓይኑ ምኳን ካ ክኣፍለጥ
1: ንዕነ ዳኣ ክነግረክ ናብ ዝእዝኒ
2: ትመቀይሮ ምክንያት ጥራሕ ዶ ኮይና
1: ኣይኮነ
2: እሞ ሓሳባ ስግርም ነሩ
3: ትላሉ
4: ኣክቲ ትብሊ ለካ ዝተወረስ ሓቂ እዩ
3: ኣይሰማዕክ ንዲ
4: ደይ ሰማዕኹ በለሕራይ እሞ ሒዱ እንታይ እዩ ዝግበሩ
3: ድዳዒ

0: Diye. Vay, Ödrü. Mesge, kemil kav ilka. Mesge.
1: Kemil kav ilka.
0: Zeher mesge.
1: Anta vayna.
0: Iye.
1: Anta na aqdele indi tenhe.
0: Vah, naid abdahanka. Iye.
1: Anta bidahani. Sam'adba.
0: Iye.
1: Ata aynum dhagat imu aqnib.
0: نزي ديخا انت حضرو حيس اي سمع كان مالدي
1: قرا
0: او اي تداير ودر اي حوزر انديو المراه حت تلقى
1: او واحد داير زين عينهم قوس
0: زغرر مفاي
1: او ما حكو يجي ما يتعلق
0: اي سمعدي
1: اي فالو
0: تيرا
1: جناسي تراخيبهم نير ገለ ክትብሎ ሓሲባ ለ ኣብ መንጎ ግን ከይነገረቶ ሃንደበት ሽርብ ኢላ ሻቕላ ነዲድ ሓቲትኒ
0: እስኻ ድ ማእሲ እዚ ጥራይከ
1: ካልእ ክንተይ ኣሎ ድ
0: ኣቦኦን ካብ ሰናድኹን ንበይኒ ክንተሪፍክን ሰናድኹን ወሊደን ዘሚደን እናበሉ ሞክተእና ፅጊቦምን ቀንዮም ኣዲአን ትደፋእ
1: ንበይኒ ከመርዕዋ
0: ዋይ ኣንታ ሕድሩ ደለይተ እንዳ መሊኦም ካብ ፀሓይ ብራቅ ክሳብ ፀሓይ ዕራብ መንገዲ ቤተን መንገዲ ማይ ቀይሮም ኣለዉ ዋይ እስኻ ድማ
1: ወይቲ እንግርቲ ኣንቲ እንታይ ዝበልዎ ስማዕ ዳ እዩ
0: ጉድ ኣንታ
1: ኣየ
0: እቲ ሽማይ ተሰሚዑ ሞ ከዓብድ እዩ
1: ወይ ንስኺ ምስማዕ ዶ ክተርፈ ኢሉ ዝወረደ ትውረት በዕለይ እንታይ ዳ ክገብር
0: ዶ
1: ወ
0: ዋ ክገብር ንሰን ዘቕኒ ኣሞ ኩሪድ እን ትደፋቅ
1: ኣይሓፈይ ሓሚሳ ድቑኒ ኣነ ድኣ ተኸውኢሉኒ እንዲኦኒ
0: ዋይ ሕድሪ እየ ወራ ዓድና ገለን ልዕሊ መቓብር ገለን ልሕቲ መቓብር እንዳኣለዉ ተኸውኢልካ ዶ ድሕርካ
1: ሓልፍዘድልካ ወረ ይህቡኻኒ
0: ከይዶ
1: ወና ተሸቐለ ገዲፍ እዮ
0: ከይደ በ ወይነ ወይነ ዓድኣ እተን ተኸዓ ከዓ መፅና ኣለዋ
1: ርኢኽያ
0: ብዓይነ ይርእየን ክኣትዋ ማዕድ
1: እቲ ዘርኡ
0: ኣይትሓስቦ ንሱ ሳይሳ ኣይረኣኹን ኣይረኣኹን

0: ወዛ ጓለ እቲ ንዓዲ ምኻድ እኳ ዘይተርፍ እንትኾነ ኣብ ሳልስቲ ዝተዳለወ ኢኸ ከፈላ ኣብ ቤት ክኸብፅሓኪ እቲ ዝበልኩ ድማ ሓሰብሉ
1: ካበቲ ጓለ
0: ኮእዛ
1: ቅያር ሂበክን ኣለኹ ክዳን ንዓኺ እየ ሕይት ምሳኽ ደለዎ ፅሕልቕልቕ መብል እዮ ፅሩይ ተልካ እግር
0: እወ
1: ታወቱ ግደፊ ታዳኣሎክትኮይዋ ሓሊፍ ክየ ኣሊኸ ሕየ ዳ ንብሖ ወይለ ትምኮይዋን ኩ ሓሊፍ ክየ ኣኺ ግደፊ
0: ታወቱ ጓልና ንዲኹ ክትኮኑ
1: ግደፊ
0: ዋ እንታይ ዳ ኮንኪ ኢኺ
1: ግደፊ
0: ተስእዳተስ ሃያስ ክትቦን ስክግበር እናስኽ ከዓ ዋ
1: ዶይዘረኩ ትዛረቡ ፋርሲዕና ካ ጀመረ ሓራቀላ ትፈልጥ ፈልቤደና
0: ልኩምኒ ኮን ይኸምባ ዛኹራ መቸም ታወት ጓለ ከምኡ እንደይ ትበል ስቂኢልካ ሕጂ ጠምቲ ብንክ ዝሰቲ ኢና ስቂል ግደፍ እዩ
2: ጓል ያ መላእከ
3: ኣቤተ ከዓ ምስ ፀንሐኩ እየ
2: ቀስ መበለሲ እቲ ኣቦታትኩ ኮይና እንተኾነ ሓንዲ ሓዲርኩም ከመይ ኣለካ እያ ምበልክኒ ካብኡ ተረፈ ከዓ ክሳይ ከመይ ክትገብሪ ዘለኺ እንተ ከዓ ዳ ናይ ድሓን ደሊኽ እያ
3: ንስኹም እምበር ድሓን ዲኹም እሂዳ ኣብ መንገዲ ፀኒሕኩም ኣ ድሓን ዲኸ ናይ ድሓን ዶ ደሊኸ ያልኩም ዳ ትሓት
2: ኣይኳሉ ቅስም መበል እዛ ጓለ ኣነ እውን ንባዕለይ ናበይ ከም ዝኽእደት ክፈልጥ ስለዝደለኹ እየ ሓትት ደል ናበይ ድያ ኸይዳ
3: ንስኹም ሲ እቲ ከዓ ናብ ዘበልኦ ሳይ ትፈልጡን ይኹም ኣለ
2: ራሽ ኣነ የፈልጥን እየ እንተኾነ ግን ምስኪነይቲ ነዚ ዓዲ እዞም ዓዲ መንጭቶም በሊዖማ እዮም
3: ዓዲ እስኪ ምንጭት ዋነ ይረኣና ንስኹም ዳኣ ትበዛርግዋ ኣለኹም እምበሪ
2: ዶ
3: ወ
2: በል ድሓን ድሓኒ ይኹነልክ ድሓኒ ከምቲ ትብል እዮ ዘለኹ ኹነልክ ኣነ ይፈትወክ እንድ ጓልያ መላእከ ዓዲ ኸ እንታይ ይውርር ኣሎ ስቁቁርብ ነገር ንዛባለ ደፊኦም ሞ ከምዚ ከምዚ ትብል እዮ ዘለኺ
3: እምበኣር ከባኹም ትሕባእ ወረስ ኣለዐ በሎ ድሓኒ ዝግጥዓሚ ክነግርኩም
2: ወ
3: እቲ ከዓ ንዘርኡን ጠፊኦም ቀኒ ይውር
2: ሽደብዕሊ
3: ኣይኣደላካ ወር
2: ኣዛ ዓቢ ወረዳኣ እንታይ ኣሎ ናበይ ኣቢሎም ዳኣ ይበሃልከ
3: ነረ ደ እዚኦም ግን እንታይ ገርፍልኩም ኣማንቲ ማያበረ ናብቲ ሳውን ገፆም ከይዶም ኮኑ ወ
2: ጅድ ዋ ሳውን ዳ ከምዚኦም ዝኣመሰለ ግፋፍ ምፋፍ ማእሲሒዝ ኮይኑ እንቲ ከመይ ዝበለ ድ ንሱ
3: ኣቶም ሰብኣይ ንስኹም ገለ ብዛዕባ ሳውን ትፈጥዎ ተኣምር ኣለኩም ማለት እዩ
2: ዋንቲ ቆልዓ ከመይ ከመይ ክተብል እያ ዘለ ከምዚ ንፋስ ሕምቢል ተብል እዮ ዘረባ ዘረባ ናብ ዛዕባ ዘርዑ እንተ ከዓ እንደ ይኮነ ሞንታይ ዳ ናብ ካልእ ናብ ከልእ ተብል እየ ኣለኹ
3: በዓልኹም ምባ
2: ስርዓት ባግበሪ ኣነ ዝብል ዘለኹ ምናልባት ኣብዚ ዓዲ እንዳ ሓመይ ሙኽ ኣቢሎም እምካ ይኮኑ እሞ ኣብቲ ርሑቕ ኮይዶም ክዋሰቡ ደልዮም እምካ ይኮኑ እየ ዝብል ዘለኹ ዋ
3: ንሕናእሲ ከምኡ ሳይሓሰብና ንበዓልኩም ዳ በዛ ኣፍኩም ተዋስብዎም ኣለኹም እምበሪ
2: ዋ ኣነ ዋሲበ
3: ኣዋሲብኩም ወ
2: ኣነ ዋሲበ
3: ዋ ቶምሉ ደ ኣለኹም
2: ዋንቲ ቆልዓ እንቲ ክንደይ ዓጀው ዓጀው ትብሉ ይኺ ብቐደሙ ምሳ ክደ ኣነ ዘዛርበኒ ነርኒ
3: ኣንቲ
2: ብቐደሙ
3: ተጋጊኹም
2: እንታይ ገጋ ኣለኒ
3: ምሳይ እንታይ ዘዛርቡ ነይርኩም ምስ መዛንኩም ዘይትዛረቡ
2: እንቲ ቆልዓ ስለ ስርዓት ግበሪ ስርዓት ግበሪ
3: ዳሓንድ ሓን ተረኸብኩማ ኣ ነታ መሓዘኹም ነታ መካየትኩም ተረኸብኩማ ሲ መፅት ክንነራሳ እንዳ ክንፅገ በለ
2: እንታ ክዘባ ዶ
3: ሄዝኩ ዓልዋ እስኪ
2: ኩዕላ
3: እስኪ
2: ኣንታ ክፍልጥዋ ፍልጥቲ
3: ክትገብርዎ በየን ዓቕምኹም
2: ክድ ንሳኸ ብዓንተ ብኡ ዘዛረብ ነገር የብለ ኢና
3: ኪዱ ዳ ኺዱ ኺዱ
2: ሽሉ
3: ሰምቲያ
2: ኮ
3: ድጎም ዋ ድጎም ድጎም
2: ክደግመልኪ
3: እወ
2: ንዓ ክትመስል ዕሉ ጠፊኣ ህንድላ እሞ በቲ እንተረኸብክያ ስደድለ ይዛ ጓል
3: እዚኣትኹን ዓቕምኹም እዚኣትኹን ዓቕምኹም ኣቱም ካብ ምስ ኣነስቲ ኛ ክትብሉ ትውዕሉ ግዳም ሰቁ ዘይትገጥሙ
2: ዒደርዓልዋ
3: ዋዓልዋ እዩ
2: ኩርትባክያ
3: በራእዮ ዋዓልዋ ንኩኪዱ ዳ ኪዱ ኪዱ ኪዱ
2: ምሂተና ምሂተና እውን ምሂተና ኣንቲ እዚ ሳውን ዝበሃል ዘሎኮ ንዓኽ እኮ ቀረባ ቤተሰብኪ እዩ ወይ ድኣ ሓንቲ ፅልልቲ ምሂተና ኾንኩ እምበሪ ፅባሕ ግን ገለ ምስኮነ

ሓወየ ሓወየ ሓወየ ሒላል ንኻነርካ ኣንታ ንስኻደ ትጠፍእ ኣየጉብና ክትብሉ ይኽእል።

0: انت
1: فوقنا انت زغلا
2: ዎ ፀጊቡ ዓዱ ኻ ሸለሊላቶ

0: 1244 ናይ ስራሕ ቴሌፎንናዩ ኣብ መስራሕ ሰዓታትና ክድውሉና ክንቀበለኩም ከነንግደኩም ውን ድልዋት ኣለና። ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ተስፋ ኣለም ከም ዘገግሽ ብምዃንና ብዛኹም ፅሪሕና ናይ ዝመፅ ሰሙን ሰባት ይበለና።
1: Gabamanai.

0: ኣብዚ ሓለፈ መደብና ንኣጀማምራ ጋራጃት ህዝባዊ ግንባር ምስ ምምስራት ክፍሊ መጓዓዝያ ጋራጃት ኣብ እግሪ ተኽሉ ንዝዓመ ዝነበረ ንጥፈታት ምስ ምብርካት ክኢላዊ ዓቕምን በብቕሩብ ዝወለል ዝነበረ መሳርሒታትን ዘምፀ ለውጢ ድሕሪ ምዝላቕ ትሕዝቶ ጋራጃት ዓበ ዝላ ብምርኣዩ ኣብ ሜዳ ጥራይ ከይተወሰነ ክሳብ ክልተ ዓበይቲ ጋራጃት ኣብ ሱዳን ከም ዝተኸፍተ እዚ ጋራጃት እዚ ድማ ኣብዘ ዘለዎ ኮይኑ ንእናት ዕማማት የሳልጥ ከም ዝነበረ ርኢና። ሎሚ ድማ ኣብቲ ጋራጃት ንዝሰሰነን ዝተጠድረየን ሜላታት ምስናዐን ምምሃዝን ክንምልከት ኢና። ፍሉይ መለለይታት ቃልሲ ምብልሓትን ምህዞን እዮም። ኣብ ከባቢኻ ካብ ዘለዉ ነገራት ሰኒዕካ ኣብ ረብሓ ምውዓል ኣባላት ጋራጅ ነዚኣ ተሓሳስባ እዚ ብዝለዓለዮም ተጠቒሞምሉ ኩሉ ዘድልዮም መቀያየር ይኹን መሳርሒ ብቐሊሉ ካብ ዕዳጋ ክረኽቡ ዘይሕሰብ ብምንባሩ መቀያየርን ነቲ መቀያየሪ ዝሰርሓ ዝጸርባ ዝዓጽፋ ዘልሕማን ዝጥቕልላን ማሽናት ኣብ ትሕቲ ግራብ ሰሪሖም ምምሃዝ ናይ ዘን ማሽናት ድማ ንኹሉ እቲ ካብ ዕዳጋታት ሱዳን ብዓብዪ ወፃእን ሃልክን ክሽመት ዝግብኦ ዝነበረ ኣድሒኑ ጥራይ ዘይኮነ ስራሓት ብቐሊሉ ኣብ ውሽጢ ሜዳ ከም ዝሳለጥን ኩሉ ጠለባት ብቐረባ ከም ዝምለሽን ተገይሩ።
1: ኩሉ ግዜ ፀገማት እዩ ንለውጢ ዘምፃኣልካ ወይ ክትባላሓት ዘገድደካ ማለት እዩ። ኣብቲ ግዜ እቲ ንዘለና ፀገም ምቅላል በቲ ፃዕቂ ምንቅስቃስ ናይ መካይን ነይሩ ትሰርሕ በቲ ሓደ መዳይ ድማ ነቲ ዘለካ ፀገም ናይ መሳርሒታት መሳርሒ ክትብል ከለካ ሕጂ ሓደ ግዜ ማለት እዩ ንሓደ ሰራሕተኛ ነዊሕ ግዜ ዝወስደሉ እንድሕሪ ኮይኑ መሳርሒ ተሰሪሕካ ግን ሕፅረሉ ካልኣይ እውን ኣብቲ ስራሕ እዚ ፅፈት ይገብረሉ ማለት እዩ። እዚ ሕጂ ብፍላይ ኣብ ዓንበረ ኣነ ብዙሕ ክዝክሮ ዝኽእል ኣዝዩ ብዙሕ ዝበለ መሳርሒታት ባዕላና ክንሃንፅ ጀሚርና
2: ኣብ ሜዳ ሓደ ከም ልሙድ ኣብ ኩሉ መዳያት እዚ ምስናዕ ኖ ምስናዕ ወይ ሞዲፊኬሽን ዝብልዎ ብዛዕባ እዚ እስከ ኮነረ ለማነስኻ እንታይ እዩ ቁሩብ ብዓቕሚ ናይቲ ውድብ ዝግበር ዝነበረ እንታይ ክትም ትክላዊ
3: ፅቡቅ ኣብተን ቆምቲ ኢልና ወይ ዓበይቲ ጋራጃት ኢልና ንሰሜንቲ ኮይንና እዚ ክጠቕሶ ፀንኹ ጥራይ ደይኮነስ ዳርጋ ኣቓልቦና እውን ኣብ ዓበይትን ቋምን ንናይ መጻኢ ባዕልና ክንገብሮ ንኽእል ምስቲ ናይ ዓቕሚ ክእለትና እንታይ ክንገብር ንኽእል ኣብ ዝበሃለሉ ኣብዚ ቋሚ ዝኾነ ቦታታት ኣብነት መራፊት ተዓበይቲ ስራሓት ከም ዝድብሎ ዘሎ ክሰርሕ ሙችእ ቦታ ማካይና ክነቕምጦ ንኽእል ካብ ደብዳብ ንፋሪት ድሓን ስለ ዝኾነ ቀትርን ለይትን ክሰርሓሉ ትኽእል ቦታ እዩ። ካልኣይ ስዋኪንካ ከምኡ ዝዓበየ ጋራጅ ኮይኑ ለይትን ቀትርን ትሰርሓሉ ቦታ እዩ። ኣብ ውሽጢ እዚ ንብሎ ዘለና ምቹእ ቦታ ኮይኑ ክኢላታት ተዋፂኦም ሞዲፊኬሽን ወይ ምድላዊ መሳርሒ ንብሎ ሓደ ኣካል እውን ኣብ ውሽጢ እቲ ጋራጅ በይኑ ተፈለየ ቆይሙ ነይሩ። ዓፀፍቲ ናይ ላሜራ ካብ ደገ ብክቡር ተገዚአን ወይ ክንረክበን ስለ ዘይንኽእል ዓፀፍቲ ናይ ላሜራ በረቲ ዘን ሞላ ናይ ሞላ ዲስኮ ንብለን ሳልዳትሪሽ ዘን ዘልሕማ እውን ኣልሓምቲ ካብ ተቓፀለ ናይ ትራንስፎርመን እዚ ወይ ካብ በረኻ ተረኽበ ወይ ካብ ፀላእ ተረኽበ ጥቕላል እዚ ኤሌክትሪክ ንዕኡ ከም ብሓድሽ ጠቕሊልካ ኣብ ኣልሓምቲ ከም ዝውዕላ ተገይሩ እዩ።

0: እዚ ከዓ ካብቲ ነበረና ሽግር ክንገዝ ስለዘይንክእል ንኩሉ ዓቕምታትና ኣብ ነቲ ክኢላ ዓቕሚ ኣብ ስራሕ ከም ድዋፍር ዘግብራ ምግዛት
1: ጋራጅ ሰዋኪን ብዙሕ ስራሕ ዝሰርሕ ነይሩ። ጋራጅ ሰዋኪን ማካይን ፅግን ብዓብኡ ከም ቀዳማይ ዕላማ እዩ። ጋራጅ ሰዋኪን ግን ኣብኡ ቦጣት ዝሰርሕ ነይሩ። ሓደ ቦጣት ብላሜራ ጥራሕ ዘይኮነስ ቦጣት ብኮንቴነራት ኮንቴነርስ ናብ ቦጥ ላሜራታት እንዳንፀፍካ ወይ እንዳሸፈንካስ ነታ ኮንቴነር ኣብ ቦጥ ተቕይራ ማለት እዩ። እዚ ዓብዪ ስራሕ እዩ ተኸይዱ። እዚ ተተፃዒኑ ከዓ ንሜዳ ኣቱ ኣብ መሬት እንዳተቐብረ ከዓ ማዕከናት እዩ ዝኸውን ማለት እዩ። እዚ ኣብ ሰዋኪን ይስራሕ ነይሩ። ካልእ ንመካይን ክኾና ዝኽእላ ንኣብ ቦጥ ዝስቀል ኣብ ማኪና ማለት እዩ ዝቕበር ዓበይቲ ቦጣት ምስራሕ እዚ ዓብ ዕማም ናይ ጋራጅ ሰዋኪን እዩ ነይሩ። ምክንያቱ ዋላ እዚ ናይ ሞዲፊኬሽን ስራሕ ከም መጀመርያ ዘተኣተተናዮ በዓል ኮስታ ዝነበረሉ ወይ ዝጀመርዎ ስራሕ ኣብኡ ብቲ ጋራጅ ሰዋኪን እዩ። ሞዲፊኬሽን እንታይ ማለት እዩ? ሞዲፊኬሽን ብዙሕ ነገር እዩ። እቲ ቀንዲ ዕላማ ናይ ሞዲፊኬሽን ኣብቲ እዋን ግን መሳርሕታት ምድላው ማለት እዩ። ኣብ ጋራጅ ሰዋኪን ዘይተሰርሐ ነገር ኣሎ ትብል ኣይትኽእል ኒኻ። መሳርሕታት ላሜራ ዝዓፅፍ ኣብኡ ስራሕ ነይሩ። ኣብ ኩሉ ተሰሪሑ እዩ ድሓር ሕጂ ብምጋስ ኢና ንጅምር ዘለና። ሕጂ መሳርሒ ክበሃል ከሎ ክተልሕም ኣለካ፣ መልሓምቲ የድልያ፣ ክትዓፅፍ ኣለካ፣ ዓፀፍቲ የድልያ፣ ክትጠቕልል ኣለካ ላሜራ ጠቕለልቲ የድልያ፣ ክትቆርፆ ኣለካ ተሓፀዋን ቆርፅቲ የድልያ። እዚአን ንሕና መሳርሒ ካብ ሜዳ ዘእትናዮ የሎ ካብ ደገ ዘእትናዮ የሎ። ሕጂ እዚ ናይ ሞዲፊኬሽን ኣካል ዝበሃል ግን ንከምዚኦም ዝኣመሰሉ መሳርሕታት ንኸዳሉ እዩ ዝቕረብ ዘሎ ማለት እዩ። ኣብኡ እንዳ ፅርበት ዝበሃል ኣካል ኣሎ። ዘይፈላለ ተኸትብሎ እዩ ባህርያት ዘለዎ እዩ። እቲ ሓደ ፀሪቡ ይቕርብ፣ እቲ ሓደ የልሕም ማለት ስለ ዝኾነ እቲ ጋራጅ ሰዋኪን ሕጂ እንዳ ፅርበት ኣለዎ፣ ናይ ሞዲፊኬሽን ኣለዎ፣ ናይ መካይን ፅገና ኣለዎ። እቲ ፅገና ኣብ ፅገንኡ እውን ከበድቲ ፅገና ዝበሃሉ ከም ክመተሓሕዛ ሰዋኪን እዮም ዝለኣኹ።
2: ነቲ ጠለባት ሓደ ስዕ ክንደይ የማልእ ነይሩ ክግዛእ ዝግብኦ ኸ ኣድሒኑ ዶ ገንዘብ ዓቂቡ ዶ ማለት ነቲ ገንዘብ ዓቂብዎ ዶ ነቲ ፀገማት ናይ ትውድብ ክፈትሕ ዶ ነይሩ?
1: እዋ ይፈትሕ ነይሩ። መጀመርያ ነገር ከምዓንተ ኣብ መጀመርያ ዝበልናዮ እቲ ክእለት ትውድብ ብጥንቃቐ ሒዝዎ እዩ ነይሩ ማለት እዩ። እዚ ክእለት እዚ ኣብ ስራሕ ምስ ተዋፈረ ከዓ መሳርሒ ግን ብማዕሪኡ ዝተቐረበ ነገር ኣይነበረን። ግን እቲ ክእለት እንኮላይ ክሰርሕ ጥራሕ ዘይኮነ ፈቲኑ ሲ ከስርሕዎ ዘለዎም ነገራት ወይ መሳርሕታት እውን እንኮላይ እናመሃዘ እዩ ከይድ። ሕጂ ከምዛ ክንገልፃ ዝፅናሕና ሽዑ ንጥቀመሎም ዝነበርና ከም ዝበልናዮም ፕሬሳታት፣ ቆረፅቲ፣ ሳላት ርሲ፣ ካሪካባተርያ ዝበሃሉ መሳርሕታት ኩሎም ኣብኡ ተሰሪሖም ነተን ኣብ ሜዳ ዘለዋ ጋራጃት ካ እዩ ዝስረፍ። ልዕሊ ዓቕሚ ናይቲ ቦታ ዝኾነ ንሜዳ እዩ ዝስረፍ። ሕጂ እዚኦም እንተዘይነብሩ ነይሮም ሲ ተገዚኡ መፀዶ ኣይመፀን እንድዒ እንተዝግዛእ ምናልባት ሕጂ እቲ ገንዘቡ ከመይ ገረ ክገልፆ። ብሓፈሽኡ ግን እነብሶ ከፍ ኣቕሓ ዋጋ ለቢሳ እያ ተስራሕ ነይራ ኣብቲ ሰነዳት ይህልኸውን። ግን ናይ ሽዑ ገምጋምና እዚ ስራሕ እንተዘይካየድ ንሕና ክንሰርሕ ከምዘይንኽእል ኢና ንፈልጥ ነርና።

እቲ ምብልሓት ኣብ ትሕቲ ዝኾነ ይኹን እዋን እዩ ዝካየድ። ቀትሪ ኣብ ግብራዊ ስራሓት ይውዕሉ፣ ለይቲ ለይቲ ድማ ክኢላታት ተጸርኒፎም መቀያየሪ ይኹን መሳርሒ ንምምላእ ብኸመይ ይሳለጥ ኣብ ዝብል ሓሳብን ክትዕን ምህንዳስን ይሓድሩ። ሓደስቲ ሓሳባት ይምንጩ፣ ኣብ ግብሪ ድማ ይትርጎሞ። እተን ኣብ ሱዳን ዝነበራ ኣጋራጃት ብተዛማዲ ኣብ ትሕቲ ዝሓሸ ወተሃደራዊ ኩነታት ማለት ካብ ደብዳብ ነፈርቲ ነፃ ስለ ዝነበራ ቀሲነን ክሓስባ ብቐትሪ ይኹን ለይቲ ብዘይስክፍታ ክሰርሓ ዝሓሸ ዕድል ነይርወን። እተን ኣብ ሜዳ ዝነበራ ኣጋራጃት ግን ኣብ ቀጻሊ ዘይቅሱን ሃዋህ እኳ እንተነበራ ካብ ካልእ ዕዳጋ ዝጽበኦ መሳርሕን መቀያየርን ስለ ዘይነበረን ሽግራትን ግድን በዓለን ክፈትሓ ነይርወን። ስለ ዝኾነ ድማ ነፍሲ ወከፍ ጋራጅ በቢዓቕማ

0: መሃዝነታ ዳህሲሳ ሓድሽ ነገር ሽግራታ ንምፍታሕ ሰኒዓ ኣብ ስራሕ ትዋፍር ነይራ። ኣብ ውሽጢ ሜዳ ካብ ዝነበራ ጋላጃት ሓንቲ ጋላጅ ዓንበርበብ ካብቲ ኣብ ዕዳጋ ዝሽመት ዘይሰንፍ ምሂዛን ሰኒዓን እያ።
1: ኣብቲ ግዜ እቲ ብዙሕ እዩ ተሰሪሑ። ካብቲ ብዙሕ ዝተሰርሐ ገለገለ ሒዘ ዝመፃኽ ኣሎ ንዕኡ ከርእዮ ክእል ማለት እዩ። ንኣብነት እዚኣ መሳርሒት እዚኣ ኣላ። እዚኣ መፈተኒት እያ። እዚኣ መፈተኒት እዚኣ እዚ ክልተ ዕላማ እዩ ዘለዋ። ሓንቲ መፈተኒት ወይ ባንኮ ብሮባ ናይ ኮማንዶ ባልቦላ ናይ ፍሬኖ ማለት እዩ። ሕጂ እዛ መሳርሒት እዚኣ ስለምንታይ ኢና ክንሰርሓ ተገዲድና እንተደኣ ኢልና እዚኣ ንኣብነት እዚኣ እዚ ማኖሜትሪ እዩ። እዚ ድማ ባንኮ ወርባ ናይ ሰርቪስ ቴርሶ ማለት እዩ። ክልተ ዓይነታት ትፍትን። እዚኣ ኮማንዶ ባልቦላ ኣሉሚንያ ሕጂ 10 ግዜ ክትፈትሓ ከተውርዳ ክትፈትሓ ከተውርዳ ስለዚ ባላሾ ንግዜ ንገዛ ርእሱ ምሕፃር ኢልና ሕጂ እንታይ ገርና ኩሉ ማኖሜትሮ ልክዕ ከምታ ኣብ መኪና ተገጢማ ከምታ ና ዝተገጥመት በቲ ዓቐን 4 ድያ ትሕ 6 ድያ ትሕ 5 ድኻ ደልያ 8 ድኻ ደልያ ክትከይድ ከላ ሓንቲ መኪና ምሽ ቱሽ ትብልያ ናቶ ዓይነት ማለት እዩ። ሕጂ ኣብዚኣ ኩላ ወዲእካ ዳሓር ኣብታ መኪና ምግጣም ጥራይ ሓደ ግዜ ሕፅረልካ። ካልኣይ ድማ ነቲ 10 ግዜ ክትፈትሖ ተኣስሮ ድማ የቕልለልካ ማለት እዩ። እዚኣ ድማ ሰርቪስ ስቴርሶ እዚ ስቴርሶ ክዘውር ከለኻስ ንዕኡ ዝሕግዝ ማለት እዩ። እዚኣ ንገዛእ ርእሳ ድማ ጎሚኒታት ኣሎ ትቕይሮ እንደገና ከማ እንታ ኣብካ ናብ ሓደ ወገን ክትጥበቦ ከለካ ፈጥፈጥ ትብል ኣጃስቲ ኣይትኸውኒ። ሕጂ ንሕና መገድና ግን እዛ ባንኮ ብሮባ እዚኣ ልክ ኣብታ መኪና ተገጢማ ኩሉ የርእየካ እዩ። ማኖሜትረታት ኣሎ ብዙ እዚ እቲ ናቱ መሳርሒ ዲኖሞታት ሃይድሮ ግበ ዘተገለ ዘለዎ እዩ። እዚኣ ንገዛእ ርእሳ ድማ ኣብዚኣ ምስ ተፈተነት ትኽኢላ ኣብታ መኪና ትገጥማ ማለት እዩ። ስለዚ እዚ ሓደ ካብታ ዝተሰርሐት እያ።
2: እዚኣ መሳርሒ እዚኣ ሕጂ ኣብ ከተማ ትርከብ ኣብ ዕዳጋ ነራ ወይስ በዓልኩም ንምሃስኩም ወይ ትሓስ?
1: ንሕና እዚኣ እኳ ባዕልና ምሂዝናያ ንድዒ እከለ ርእዋ እዩ እሞ እዚኣ ሓሳብ ኣቕሪቡ ኣይኮነን። ግን ካብ 10 ግዜ ዘጋጥመና ዝነበረ ፀገም ካብኣ ተመርክሽና እንተደይ ኮይኑ እንዳይ ኣነ ብመገዳይ ፈልጣኒ እፈልጣ ኢሉ ከማንስታ ይገብረ የለን ብሓሳብናእዩ
2: ሓሳብ
1: ክኸውን ክኢሉ ዝብል እምነት ጥራይ ክኸውን ክኢሉ ኢልና በብ መገድና ንኣብነት ሕጂ እቶም መካኒካ ኣለዉ ዘቕርቦ ሓሳባት፣ እቶም ኤሌክትሪክ ኣለዉ ዘቕርቦ ሓሳብ፣ ትባትላ ሜራቲ ቦዲ ቅራብ ሓሳብ ክኸውን እዩ ዝብል ዘመበገሲ እንተደይ ኮይኑ ናይ ብሓቂ ዓብ ሽግር ፈቲሓትልና ከምታ ቀዲሞ ጠቀስክዎ ኣብዚኣ ኣውሪድካ ምስዕረኻያ ካብዚኣ እቲ ካቢልካ ኣብታ መኪና ጥራይካ ትገጥ። ካልእ ድማ እዚኣ ድማ እዛ ፕሬሳ ትበሃል እያ። እዚኣ እዚኣ ፕሬሳ እዚኣ
2: ኣብ
1: ኣድሰናዕና እያ። እዚኣ ፕሬሳ ትበሃል። እዚኣ ድማ እታ ናይ መጀመርታ መዕፀፊት ላሜራ ዝሰራሕና እያ ኤሌትሪሽ እዚኣ ድማ ካላንድራ ከምታ ቀዲመ ጠቀስኮ ናይ ቦጥ መጠቕለሊ ማለት እዩ። እዚኣ ድማ ካላንድራ እዚኣ በቲ ሓደ በፃሕፍ ያ ክብልካ ማለት እዩ። እዚኣ ድማ ቆራፂት እያ። ቆራፂት ሓፂን ገዛ ርእሱ ነዚኣ ክስራሕ ከላ ኣነ ከም መዘከርታ እንታይ ኣለኒ ብዙሓት ማርቸዲስ ካብ ደገ መፅአን ነይረን። ሕጂ ሶቡራስ ወንዳ ኣይነበረን እዩ። ሕጂ ብኢድካ ስታይ ክትገብር ኣዝዩ ግዜ ዝወስድ ኣድካሚ ስለ ዝነበረ ነዚኣ ኣብ ሓፃር ግዜ መሪፊ ገርና ሰሪሕና ዝተጠቐምናላ ማለት እዩ። እዚኣ ድማ ስፔናትሪሺ ቴስታታ

0: እዚ ንሪኦ ዘለና መሳርሒታት እዚ ኣብ ሓደ ምችእን ብዙሕ መጋላበጢ ዝርከቦን ቦታ ተሰሪሑ እንተዝነብር ኣይመሳረበን። እዚ ግን ኣብ ጋራጅ ዓንበርበብ ኣብ ሓደ ፀቢብ ስንጭሮ ኣብ ትሕቲ ዓበይቲ ኣግራብ ጋባን ዓላን ምስ ብዙሕ ገልጣዕታዕን ውሕጅን ንፋስን ፀሓይን ይስራሕ ብምንባሩ ፍሉይ ይገብሮ። ኣባላት ጋራጅ ነቲ ባህሊ ዘምፆ ሽግር እውን ስቂኢሎም ኣይተዓዘብዎን፣ ንዕኡ እውን ብብልሓቶም ስጊሮሞ።
1: ኣብ ደንደስ ሩባ እዩ ነይሩ እቲ ጋራጅ። ሕጂ ኣብ ደንደስ ሩባ ስለ ዝኾነ ዚንጎ ካፕያታ ስለ ዘየብሉ ኣብ ትሕቲ ገረብ እዩ ነይሩ እቲ ጋራጅ። ሕጂ ኣብ ትሕቲ ገረብ ኮንካ ሞተረ ክትፈታሕ ኣይትኽእልኒ ኢኻ፣ ምክንያቱ እቲ ቆፅሊ እናወደቐካ ካልእ ኣካላት ውን ክትሰርሕ ፀገም እዩ። ሕጂ ንሕና ግን ኣብቲ ፀግዒ ጎቦ ኣንደርግራውንድ እዩ ነይሩና፣ ሓደ ዓብ ኣንደርግራውንድ። ሕጂ ኩሉ እቲ ሞተረታት ኣብኡ እዩ ዝዳሎ ነይሩ። ሕጂ ብወገና ግን ኣብ መንጎቲ ጋራጅ ፀግዒ ጎቦ ዘሎን ኣብ መንጎቲ ጋራጅ ና ሓንቲ ሩባ ነይራትና ትፈሊ። ሕጂ እዛ ሩባ እዚኣ ብዓረብያ ጌይርካ ሞተረ ተሸኪምካ ወይ ስሒብካ ክትከይዳ ይትኽእልኒ ኢኻ። ኩሉ ግዜ ሩባ ድማ ኣብ ደንደስ ሩባ ስለ ዘለና ድማ ሓንሳእ ደንደስ ፈጥረልካ ሓንሳእ ድማ ሌበል ገብሮ። ሕጂ ንሕና ግን እንታይ ገርና እዚ መገዲ ባቡር ገርና ቡን ተሰሪሕና ኣላ ነታ ሩባ። ሕጂ እዛ መገዲ ባቡር እዚኣ ኣብ ውሽጢ ባራንኮሎ እዚኣ እናሃልካ ርኢኻ እዚኣ እዚኣ ባራንኮ እያ። ሕጂ እዛ ባራንኮ እዚኣ 8 መዐሸጊ ኣሎ እቲ ጋራጅ። እዚኣ ናብ 8 እያ ትዘውር ኣብ 8 እያ ትዘውር። ሕጂ ኣብ 8 እዚ ክትዘውር ከላ በቲ መገዲ ባቡር ገርኣ እቲ ሞተረ ተውርዶ ድሓር ባጎን ኣሎ እዚ ባጎኒ ኣብቲ ባጎኒ ትሰቕሎ በታ ባጎኒ ገይራ ድማ እዚኣ እታ መገዲ ባቡር እዚኣ እታ መጥወይት እያ በታ ድንድል ገይራ ኣብቲ ህድሞ ተእትዎ ማለት እዩ። ኣብቲ ህድሞ ድማ ባራንኮሎ እቲ ባራንኮ በቲ ባራንኮ ውርኢድካ ድማ ትውድኦ ኩሉ ኮታት ሞተረ ትሕድሶ ወይቲ ካምቤ ትሕድሶ ዝኾነ ነገር ማለት እዩ። ካብኡ በዚኣ ጌርካ ድማ ተምፀኦ በዛ ባራንኮ እዚኣ ድማ ትሰቕሎ ነይሩ ማለት እዩ።
0: እዚ ኩሉ ምብልሓትን ምህዞን ውፅኢት ምውሃድ ናይ ኩሉ እቲ ኣብቲ ሞያ ተዋፊሩ ዝነበረ ዓቕሚ እዩ ነይሩ። ገለ ሓሳብ የበግስ፣ ገለ ይስእል፣ ገለ ይፀርብ፣ ተዋሂዱ ድማ ሓደ ውድ ውፅኢት የርኢ። ኣብዚ ግን ኩሉ ኣባል ዓቕሚ የበርክት እንተነበረ ገለ ግን ብኣተሓሳስባ ይኹን ብኽእለት ፀብለል ዝብሉን ዓበይቲ መምህራንን ኣብቲ ናይ ምምሃዝ ስርሓት ዓብዪ ተራ ዝነበሮም ነይሮም እዮም። ሓደ ካብኦም ስውእ ኮሎኔል ሚካኤል ፍሳሃየ እዩ።
2: ዓቕምና ኣብ ውሽጢ ሜዳ ከሎ እውን እናዓበየ እናዓበየ እናዓበየ መፅኡ ከመ ተሓሳስባ ናይ ኮነሬል ሚካኤል ፍሳሃየ ኩሉ ሻዕ ንቕሚት ዝጠመተ ኮይኑ እንታይ ክንገብር ንኽእል ንትብልሲ ኩሉ ሻዕ መፍትሒ ክደልየ ኣለሃ ሰውዱ ብመጠን ናይኡ እሱ እውን እዚ ጎማታት ካብ ደገ ሸሚትና ኣዝና ንህሊ ክንገለን ስለነበርና ልጣፊት ጎማ እውን ኣብ ውሽጢ ሜዳ ምስ ናይ ነፋሪት ኩነታት ተዛሚዱ ኸይድ ኣብ ውሽጢ ኮንተይነራት ኣትዩ ድኽፈ ድዕፆ ገለ እንተኮይኑ ሰሓፍ ኣቢልካ ብሓንሳእ ትወስዶ ድብላ ተሓሳስባ እዚ እውን ኣብ ውሽጢ ናይ ደውሃ ተተኺሉ ነይሩ። ሕጂ ከም መቐፀልታ ናት ኣብ ደቀ ምሓረ ተተኺሉ ኣሎ። ሓደሽቲ ባይቲ ተወሲኮ እውን ንዕቢና ብዝያዳ ክንሰርሓሉ መበገሲና ግን ካብ ኒው ሒዝና ድመፃናዩ ዝኩሉ ክብሎ ፀናሑ። ስለዚ እቲ ኣብ ውሽጢ መራፊት ንስዋኪን ዝተካየደ ስራሕ ብቐሊል ኣይኮነን። ዝኾነ ክንገብር ትኮይና ናይ ሞዲፊኬሽን ኣብኡ ኢና ንገብሮ። ኣብኡ ክንገብሮ ኩልና ከምዚ ዓምተይ ጠቀስኮ ምችእ ቦታ እዩ ዳሓር በብቁር ኳእቲ ናይ መሳርሒታትና ድልዳለ እንዳሓዘ ምስ ከደ ዳርጋ ድሓን ዝኾነ ለውጢ ርኢና ማለት እዩ።
1: ኣብ መራፊት እዚ ቅድሚ ኣብ ከም ሓላፊ ኣብኡ ምዳበይ ማርሸዲስ ነይረን ከብ 45 መኻይን ካብ ናይ ማሕበራት እየን መንሶ ብዝኾነ በቲ ኣፀጋግና ኢኻ ትግምግሞ እዘን መኻይን እዚኣተን ኣበር ነይርዎን ኣብ ካሶኒ። ሕጂ ኣብ ስዋኪን ሳላረ ኮና ኣብ መራፊት ሳላረ ኮና ሂምቦል ሳላረ ኮና ኣብ መወዳእታ እዘን መኻይን መፅአን ዘለዋ ተባሂሉ ዝርርብ ግበረሉ ማለት እዩ። ካብኡ ደቂ ነርወይን ደቂ ፓኪስታንን ኣብ ስዋኪን ኮይኖም ንዕአን ክፅግንዎንን ንዕን መደፊ ክገብርዎን ጀሚሮም ግን ወላ ሓንቲ ለውጢ እዮም ፅለንን ሕጂ ድሕሪኡ እዚ ኩላና ኩሎም ማለት ኩላትናቶም ክኢላታት ኣብ ኩሉ ቦታ ዝነበርና ብፍላይ ድማ እዚ ናይ ባትላሜራ ማለት እዩ ንእከብ ተኣኪብና እንታይ ክንገብር ኣለና ኢልና እዚ ብዛዕባ እቲ ስራሕ ንዝርርብ ንገብር ኣብ ሓደ መደምደምታ ንበፅሕ ስራሕ እምበኣረይ እቲ ዝበለፀ ቦታ ወይ ምችእነት ዘሎ ኣመራፊት ስለ ዝኾነ ኣመራፊት ተመሪፁ ማለት እዩ ኩሎም ብምሉአን ብ45 መካይን ኣብኡ ይእከባ ሕጂ እዘን 45 መካይን እቲ ብምሉእ ኣካላት ናይ ካስፈኑ ዝነበረ በቲ ንሕና ንኣምነሉ ወይ በቲ ንሕና ክኸውን ንብሎ ቀይርናያ ማለት እዩ ሕጂ ምስ ተቀየረ እንታይ ይብሉ ሳቶም ቅድም ሓሙሽተ ስርሑ ድሕሪኡ ገለ 1000 ኪሎ ሜትር ምስ ከዳ ቶም ካልኦት ትቕፅሎ ንብሉና ሳቶም ንሕና ግን ንኣምኖ ስለ ዝነበርና እቲ ክንሰርሖ ንኽእል ብምሉእ ጀሚርናዮ ማለት እዩ ምክንያቱ ሰንሰለት ገለ ስታካረ ዝገብሩ ገለ ዝቆርፁ ገለ ውንታረ ዝገብሩ ገለ ሳላረ ዝገብሩ ኣብ 7 መደብ ንኸፋፍሎ ኣብ ውሽጢ 3 ወርሒ ይውዳእ ማለት እዩ 3 ወርሒ ከዓ ናይ ተወደን ግን 3 ወርሒ ይውዳእ ሕጂ ድሕሪ ምውዳእ እሳቶም መፅኦም ነይሮም እቶም ማሕበራት መፅኦም ሪኦሞ ኣቐዲሞም ግን እንታይ ገይሮም ካብተን ዝተወዳኣ ተፈቲነን ኣብ 1500 ኪሎ ሜትር ዋላ ሓንቲ ለውጢ ኣየምፀአን ኦኬ ምባር ኢሎሞ ግን ንሕና ስቕልና ቐፂልና ሕጂ ኣብ ምስተወዳኣ ዋላታ ናይታ ከምፓኒ ከም ዝብልዎ ሳቶም ምስኦም መፅኦም ዝነበሩ ክገልፅዎ ከለዉ ነቲ ስራሕ ሪኦሞ እምበኣረይ ኣብ ሕማቅ መገዲ ናይ ሳልሲ ዓለም ከምዚ ዓይነት ኣሰራርሓ እየ ዘድሊ ድሕረን ዝመፃ ነይረን ልክዕ ከምቲ ናትና ሲስተም ተሰሪሐን መፅአን ማለት እዩ ኢልና ሓደ ምስም ዝመፀ ነይሩ እዚስ ምተሸጠ ይብለካ ከምኡ ዝሓስቦ በቲ ውድብ የለን ዋላ ንሕና ው ንሓስበ የለን ንሕና ንቲ ስራሕ ጥራይና ስታይ ንገብሮ ብዝኾነ ግን እንታይ ገምጊምና እተን ድሕረን ዝመፃ መኻይን ልክዕ ከምታ ንሕና ዝሰራሕናያ ሲስተም ገይሮም ሰሪሖማ ማለት እዩ ሕጂ እዘን መኻይን እዚኣተን ድሕሪኦ ከንታይ ውፅኢት ርእን ድሕሪ ኢልካ እንድሕሪ ካልአን ኣካላትን ዘይተባላሽን ጠጠው ኢለን ክሳዕ ሕጂ ንቀሳቀስ ኣለዋ ማለት እዩ እዚ ኣብ 1987 እዩ ነይሩ ክሳዕ መወዳእታዊ ነይረ ክሳዕ ኣነ ዝፈልጠን ማለት እዩ
2: ንሕና 84 ሓደስቲ ማኪና ክኣትዋ ጀሚርን ድሕሪ ተዓቕምና ሓደስቲ ገዚእኻ ነብስካ ክኢልካ ብገንዘብካ ቅድሚ ኣይነበረን ከምኡ ስለ ዘይኮነ ከዓ ኩለን ካብ ፀላኢ ብወረስናየን ማካይን ስለ ዝኾና ዘይተኣደነ ሞዴላትን ዘይተኣደነ ዓይነት ናይ ማኪና እዩ ነይሩኒ እዚ ምስ ተረአየ እምበኣር ሓደስቲ ናይ ምግዛእ ኣብ ንጀመርናሉ ከም ምርጫ መርሰደስ ተወሲደን ሕጂ ሓደ ስታንዳርድ ዝኾነ ናይ ማኪና ተሓዛ ክንእቱ ድሌትና ዳርጋ ስከዓ ተስዓውን ብከምኡ ከይድና ምክንያቱተን ማኪናት እየን ናይ 20 200 ኩንታል ዝፅዕናና ንብለን ተ 10 ቶን ንብለን ከዓ 100 ኩንታል ማለት እዩ ተኒ 5 ከዓ ፎር ዊል ድራይቭ እየን ምክንያቱ ንሕፃን ንግንባርን ክኾና ዳሓሰብናየን ማለት እዩ ብከምዚ ሒዝናዮ ሚኬል ፍሳይ ከይዱ ይዕድግ ተን ማካይና ምስ መፃ ብፍላይ ኣፍተን ዳሕረወት እዚ ሊቶ ዝበሃል ኣሎ እዚ ናይ ባሌ ስራ ዝፀውር ምስናትና ኩርኳሕን ዝፈሓፋሕ ስለ ዝኾነ ኣይፀንሕን ነዚ ነንሕዱ ተባላሊዑ ይረግፍ ተሓፂን እዚ ንርእሱ ምስ ተባላበልና እዚ ቁንዕ ኣይኮነን ነቲ ተባሂሉ ጀርመን ከይዱ የእሚኑ ንዓና ምእማን ከኣብና ነተን ዝተፋሕፍሓ ክስታይ ክወስዱ ካብ ጀርመን ክኢላታት ሰዲዶም ንዕን ሒዞሞን ከይዶም እዚ ሓደ ካብቲ ኣሚኖም ዳሕራይ ብድልዱል ክሰዱልና ዝጀመሩ ካልኣይ እዚ ናይ ካሶነአን ዋላቲ ናይ ቻሰአን እውን ተኣንድሕቆን ረቂቕ ምሳና ዘይከይድ ምስ ሰደዱልና እዚ እውን ተቃውሞ ምስ ረአየ ብዳሕራይቲ ንሕና ባዕልና ክንገብሮ ንኽእል ኣብ መራፊት ጌርናዮ በዞም ክኢላታትና

0: እተን ኣብ ሱዳን ዝነበራ ክልተ ዓበይቲ ጋራጃት መራፊትን ስዋኪነን እውን ካብ ጽሉዋ ወተሃደራዊ ኩነታት ናጻውን እንተነበራ ንሰን እውን ናይ ባህሊ ሽግር ነይርወን። ብዘይተኣደነ ሓሩንን ካምሲን ዝበሃል ሓመድ ዝደፍን ንፋስን ዝተጸልዋየን ነይረን። እዚ ግን ኣብ ቅድሚቲ ስራሕ ግምት ዝውሃቦ መሰናኽል ኣይነበረን።
1: ክልተ ጋራጅ ኣብ ሱዳን ክንድኩን ከለና ዓበይትን ምቹእ ንስራሕ ቦታን ክንብል ከለና ናይ ብሓቂ ነቲ ካልእ ከም ቅቡል ስለ ንወስዶ ጥራዩ መራፊት ኣብ ፍሉይ እዋን ኣብዛ ፊት ንፊት ዘለና ኣነስኻ እንዘይረኣይ ናይ ንፋስ ዶሮና ነይሩ ምሽ ክሰርሕ ሲ ወይ ክትሪኦ ነቲ ቕሓ ኸማ ናይ ትኽእል ኢኸ ኣብቲ ግዜ ትመፀሉሱ ሞተረ ክሰርሕ ኣዝዩ ኣፀጋሚ እዩ ዝኾነ ከፊትካ ተዓፅዎ ኣቕሓ ክሰርሕ ኣፀጋሚ እሱ ጥራይ ዘይኮነ ከዓ ሙቆት ከዓ ከቢድ ሙቆት እዩ ነይርዎ እዚ ሕጂ ከም ቅቡል ስለ ንወስዶ ብዙሕ ዝረኣየና ኣይነበረን ኣብ በዓል ስዋኪ እንተመፂኻ እውን ነቲ ምቹእ ነት ክገልፅ ፀኒሐ እምበር እቲ ሽግርናቱ ሰዓት 10 ሓፂን ዝወደቐት ኣይትንክፋን ኢኻ ልካ ተንዲደካ ዝኾነት ሓፂን ኣይትንክፋን ኢኻ እዚ ኩሉ ከሎ ገለገለ ገበላታት ስለ ነበሮ ካብቲ ናይ ሜዳ የሓይሽ ትብሎ እምበር ኣብ ግዜ ሙቆት ኣዝዩ ስከ 52 47 እናወቕዖ ከሎ እዮም ዝሰርሑ ነይሩ ነዚ እውን ተብተብ ከነብሎም ከሎና ስከ 42 ዲግሪ በፂሒ ከሎ ሙቆት እዮም ኣብ ውሽጢኣት እዮም ርብዕ ሰዓት ኣልሒሞም ወፁ እቲ ሓደ ቕይሮ ርብዕ ሰዓት ኣልሒሞ ወፅ ምክንያቱ ኣብ ደገ ኮንካ ከማን ዘይተኽኣለስ ኣብ ውሽጢኣት ኢኻ እንታይ ሞ ክግበር ዝኸኣ ድልየና ኣሎ ምክንያቱ ኣብቲ እዋንቲ እንተ ደኣ ነዳዲና ኣብቲ ዲፖ ናይቲ መንግስት ሱዳን ጌርናዮ ብዙሕ ተፃብኦ ከይመፀና ንፈርሕ ነይረኒ ምክንያቱ ስክልቁሖ ክእሉ ዶ ፅባሕ ንጎ ኣባና ብኒዮም ተወዲእና ኸ ብኸመይ ጥቓና ክነቕርወይ ንኽእልን ዝብል ስለ ነበረና ዳርጋ ኣብ ሕማቕ ግዜ ኸመን ካብ ስራሕ ሰ ኣቋሪፆም ኣይፈልጡን እዮም
2: እዚ ከዓ ንኣብነት ከም ብሎኮ
0: እዚ ዝተጠቕሰ ካብቲ ብዙሕ ኣዝዩ ውሕድ እዩ እዚ ኩሉ ስራሓትን ምብልሓትን ግን በቶም ክእለታ ጥርዮም ዝተሰለፉ ጥራይ ኣይኮነን ዝዕመም ዝነበረ ክፍሊ መጓዓዝያ ማዕረ ማዕረቲ ዘካይዶ ዝነበረ ጠለባት ናይ ምምላሽ ስራሓት ምስ ዕብየትን ዝርጋሕን ናይ ጋራጅ ዓቕሚ ሰብ ምምዕባል እውን ካብቲ ቐንዲ ስራሓት ናይቲ ጨንፈር እዩ ነይሩ ኣብቲ ክፍሊ ጨንፈር ትምህርትን መፅናዕትን ብኽልሲ ሓሳብን ግብርን ዝተሰነየ መባእታዊ ትምህርቲ ይህብ ነይሩ እቲ ሞያዊ ክእለት ግን ግብራዊ ስራሓት እዩ ዝጥረ ዝነበረ ብኸምዚ ድማ ብኣዝዮም ውሕዳት ዝጀመረ ስራሕ ጋራጅ ናብ በማይት ዝቕፀሩ ሞያውያን ዘፍረየ ኣሃዱ ክምዕብል በቂዑ
1: ከምቲ ዓንተይ ዝበልኮ ኣብዚ ከይተሓፀርና እውን ፊተውራሪ ዝበሃሉ በቲ እዋንቲ እንዳተዋህቡና ኮርሳት እንዳተወስደ መባእታዊ ዝኾነ ፍልጠት ይቆስሙ ኣብቲ ጋራጅ ሓደሽቲ ይኮኑን መፋትሒ ላለዩ ኣጋጣጥማ ኣፈታትሓ ክትልእኾም ከለካ ጥራይ ደይኮነስ ዋላ ሞተሮ እውን እንታይ እንታይ ኣካላት ፀይሩ ኣሎ ወይ ኣካል ናይታ ማኪና እንታይ እንታይ ዝብሉ ሓደ ብሓደ ምሃሩ ናይ ኣውቶ ሜካኒክን ኣውቶ ኤሌክትሪክን መፅሓፍቲ እውን ተዳልዩ በዚ ኮርሳት እንዳተገብረ እቲ ጋራጅ ህፍትም ነይሩ እዞም ሽዑ ተማሃሩ ስጋ ሕጂ ናይ ቴክኒካዊ ፍልጠት ጥራይ ደይኮነ ዓቕሚ ኣብ ምምሕዳር ናይ ጋራጃት ኮይኖም እውን ኣብ ተሰነይ ዘሎ ከረን ዘሎ ደቀ ምሓረ ዘሎ እንተልና ኣብዚ ጋራጃ ስመራቐኘው ዘሎ እዚኦም ከም ፊተውራዱ ብዘይ ፍልጠት መፅኦም ሕጂ ግን ስጋ ሓለፍቲ ጋራጅ በፂሖም ዘለዎ እዮም

0: ነይሩ ኣብቲ ንሕና መጀመርያ ገራይ ዝኣተናሉ ግን ክልስ ሓሳባዊ ትምህርቲ ነበረን። ድሓር ግን ብድሕርና ክልስ ሓሳብ ተጀሚሩ ዋላ እቲ ክልስ ሓሳብ ኣብቲ ግብር እንዳሰራሕና ከማ ንሕና ንምሃር ነርና። ብድሕርና ዝመፁ ሓደሽቲ ግን ብስርዓት ትምህርቲ ተኸፊቱ መጀመርያ ሓደሽ ክንካ ክትውዛዕ ትምህርቲ ትምሃር ማለት እዩ። ክልስ ሓሳብ ብድሕሪኡ መባእታ ምስ ሓስካ ኣብቲ ገራይ ትኣቱ ማለት እዩ። መባእታዊ ትምህርቲ ሒዝካ ገራይ ተወዚዕካ ትሰርሕ ማለት እዩ። ንሕና ግን ኣነ ኣብቲ መጀመርያ ዝኣተ ኩሉ ክልስ ሓሳብ ስለ ዘይነበረ ብቐጥታ ምስቲ ስራሕ ኢና ማዕቢለ ማለት እዩ። እጂ በቃ ነቲ ፍልጠት እዚ ሕጂ ሒዘ ዘለኹ ከጥርዮ ዝኽኣለኒ ሓደ ልዑል ድልየት ነይሩ ማለት እዩ። ብጣዕሚ ክትሰርሕ ናይ ምድላይ ነይሩ ከም ዝኾነ ሰብ። ካልኣይ ከዓኒ እቶም ምሳኻ ደለዉ መሳርሕትኻ ሓለፍትኻ ብፆትካ ኣዝዮም እየ ዝተባብዑኻ እዚኣ ከምዚኣ ግበረ እዚኣ ከምዚኣ ግበረ እዚ ከም ዝግበርዎ ኣኪቦም እቲ ስራሕ ምስ ወዳእኻ ካብ ሰዓት 4 ዝሓር ዘሎ መካይን ኣብ ዝወፃሉ እዋን ኣኪቦም ኣቑሑት ይፈትሑ ይፍታሕ ማለት እዩ። እቶም ክእላታት ፈቲሖም እዚ ከምዚ እዩ እዚ ናብዚ ዝኣቱ እዚኣ ከምዚ ኢላ ትገጥም እዚኣ ምስ ተበላሸወት መኪና ከም ትኸውን እናተባሃለ ትምሃር ማለት እዩ። ሕጂ እቲ ክእለት ኣነ ኣብዚ እየ ደጥርዮ ማለት እዩ።
1: ቀደም ኣብዚ ከተማታት እኮ ፍልጠት ገንዘብ እያ ኖ ፍልጠት ንዝኾነ ምሳኻ ዝሰርሕ ሰብ ንዕኡ ሰጉ እኳ እታ ነገር ጌርከያ ትፀንሕ ብከምዚ ቃልሲ እቲ ፍልጠት ንሳቶ ማጥርዮ ሞ ኣነ ከምሰብ መጠንሲ ንዓይ ዝመሃሩኒ ሰባት እንዳሰረቕኩ ኤነት ናቶም ፍልጠት ክሲደ እየ እምበር ንዓስከ እዚ ከምዚ እዩ ዝግበር ዝብለካ ሰብ ቀደም ኣይርከብን እዩ። ኣብ ሜዳ ግን ነዚ እውን ቃልሲ ተኸይድዎ እዩ። ሞያውያናሲ ተካእቶም ከፍርዩ ከም ዝግባእ ወይ ከም ዘለዎም እውን ተቃሊስና ማለት እዩ። እዚ ቃልሲ ተኸይድዎ እዩ። ከምኡ ስለ ዝኾነ ሕጂ እዚኦም ከይርብርቡ ብዙሓት ሰባት በዚ ክፉት ልቦና እዚ እናዓበዩ ብዙሓት ፊተባሪ ብዙሓት ዋላ ብዝተፈላለየ ስንክልና ናብ ካልእ ተዋጋኢ ሰራዊት ክቅፅሉ ዘይከኣሉ ናብኡ ዝምደቡ ሕጂ ዘለዉ 80% ክኣንሶም እዮም። ሕጂ ዘለዉ 80% ናይ ተቆፅሪ ሲ እቶም ኣብኡ ዝማዕበሉ እዮም። ስለዚ እቲ ክእለት እውን እናተዋረሰ እቲ ሓይሊ ናይ ሞያ እናዓበየ እውን ይኸይድ ነይሩ እዩ ማለት እዩ።

0: heavy.
1: ኣብዚ ግዜ እዚ ዛሕቲ ኢሉ ዝርአ ዘሎ ተሳትፎ ደቂ ኣንስትዮ ኣብ ሞያ ጋራጅ ኣብቲ ኩሉ ክትቀስ ዝፀንሐ ውዕይን ዝሕሉን ኩነታት ጋራጅ ዕዙዝ እዩ ነይሩ። ደቂ ኣንስትዮ ኣብ ቅድሚ ግንባር ኣብ ደጀንን ሱዳንን ኣብ ኩሉቲ ዓውድታት ናይቲ ሞያ ብብቕዓትን ተወፋይነትን ልዑል እጃም እዩ ነይርወን። ኣብ ጉዕዝአን ድማ ብቑዕ ሞያዊ ፍልጠት ደሊበን።
2: ብብዙሓት ደቂ ኣንስትዮ እውን ትርኒ ማሽን ሒዘን ስርሓ ነይረን፣ ፖምፓ ባንኮሮባ ሒዘን ስርሓ ነይረን፣ ኤሌክትሪክስታ እውን መኪና ሒዘን ተባላሸዋ ይሰርሓ ነይረን። ኮታ እዚ ኢልካ ክትገልፆ ይትኽእልኒ ኢኻ ብፍላይ ኣብቲ ግዜ እቲ ዝነበረ ናልባሽ ምስ ሕጂ ኮይናን ኣተኣሳሲርና ንገልፆ። ሕጂ ግን ወሊደን ተዳኺበን ገለገለ ዝቋረፆ ኣለዋ፣ ብዙሓት ድማ ዝቐፀሉ ኣለዋ። በቲ ኣብቲ ግዜ እቲ ክትመግን ከለካ ግን ቀሊል ኣበርክቶ ኣይነበረንን።
1: ኣባላት ጋራጅ ኣብ ግንባራት ይሃልዉ ኣብ ደጀን ከምቲ ዝተሰለፉሉ ዕላማ ኣብ መዓልታዊ ንጥፈታቶም እታ ትዕደልቲ ኩሉ ተጋዳላይ ዝነበረት መስዋእቲ ወይ መውጋእቲ ኣይተፈለየቶምን። ብዘይካቲ ኣብ ደጀን ዝስናዕ ዝነበረ መቀያየሪ ካልእ ከም ቀንዲ ምንጪ መቀያየሪ ኣቑሑ ኣብ ግዜ ኩናት ዝማረኻ ይኹና ዝነደዳ መካይን ጸላኢ ንእለቱ ፈታቲሖም ኣብ ጥቕምን ከውዕሉ ይቀዳድሙ ስለ ዝነበሩ ካብ ምንጽልላዊ ሓደጋ ጸላኢ ኣይተፈልዮን።
3: እቲ መድረኽና መድረኽ ኩናት እዩ። ፈንጂ ኣሎ፣ ፀላኢ ኣሎ። እዚ ከማን ፀላእና ዓና ማለት እዮም ንሕና ንፀላእ ከኣኹ ኣሎ ኣሎ ከምኡ እዚ ሕጂ ኣብተን ማካይን ዝወርድ ሓደጋታት ንብሎ ዘለና እዚ ብመሰረቱ ኣብታ ዝተሃርመትላ ትውዕል መኪና ነይራ ክብል ኣይክእልኒ ኣነ ወገነ። ጥራኣ ትውዕል መኪናስ የላን። ስለምንታይ እቲ ናይ ፀላኢ ጠመቴ ንብረት ዝበሃል ምዕናዊ ከም ዕላማ ስለ ዝወስዶ ኣብታ ዝተሃርመታ ንድሕሪ ውዒላ ፅባሕ እውን ክደግማ እዩ። ስለ ዝኾነት ናቱ ትኹን ናትናትኹም ዘየገድስ ጋራጅ ካብታ ዘላታ ኣውፂካያ ናይ ምሕዳ

0: مدى بزي كل شعب تحزي أي تحذرني ماكينة حجي بكل تعلم على الوضع ماكينة كنجبرة ما تحدش أنا خونك إليو من شيء مكاير ما قايا أبدي عند حزي ثم أويت كهاء صباح نقول تقدير ما كان يقول أتقام كتقدر تقيل مالتي في الله يزناي نفرتي من قصص أزيو أو جراجات صعو تحت ينيروا نتايمو لك أنا نعاقد تاريخ الله ناي عمبر تاريخ ناي هيمبول تاريخ ناي زارا تاريخ فقعز ناي تمال ناي باتع تاريخ عند حمص خاصي كندي بومبا اينا وغراجات تدربيو الى كان دهر حاسب كاسي زي سئلو تروح زخده نغرا يكونن سلازي سوات ناي غراج انا وحده تاكونن بزحاتي
1: اب غمبارات لك بفل لا يكونات كون كله كافتن ابطقا غمبارات دلو غراجات مسارع تلعلك تخيط مالتي مفاتيح حيسكا لكع مست غمبار يخطاتو زخونت انت كم تزبلكو عقمنا ايتن ماكاينا قرب ينيرن اذا قرب كن تطوك تبلنسي يبلكان لكع خمت تواقع سراويت فيت نفيت نتواقع دسوا لكع ابال غرات كمان كومي مالتي دبداب دا تدربيكا نفرت اندا مصاخا براريا بدحري خا اندهرمها نيرم براريا طرايسوم نتا ماكينا تصقينوم نفاريت نخيت هارما እቲ ትሰርሖ ደላ ስራሕ ኣብ መንጎ ጠጠው ንኸይትብል እንዳሰርሑ ከሎ ከይረኣይወን እቲ ድፋዕ ንቅድሚት ክስሕብ ከሎ ኣብ መንጎ ብራርያ መፅአን ሃረመልና ነይሮም ዝተሰብኡና ብዙሓት እዮም ንገዛ ርእሱ ኣብቲ ገራጃት ኣብ ደጀን ዝነበረ ኸማን ነፈርቲ ኣዝየን እየን ደሳቅያና ነይረን ብነፈርቲ ዝተሰብኡና ኸማን ኣዝዮም ብዙሓት እዮም ብዙሕ መስዋእት ደጓንፍ ነይሩ ኣብ መንጎ ስራሕ ከማን እንዳሰራሕካ ገለገለ ፀገም ናይ ስራሕ የጓንፍ ከምኡ ውን ነይሩ ማለት እዩ መስዋእትስ ብዙሕ ነይሩ
2: ነፍሲ ወከፍ ኣባል ጋራጅ ሕጂ ክትዛረበሉ ቀሊል ዝመስል ኣብ እዋን ቃልሲን ዘጋጠመቶ ናይ ቴክኒክ ፀገም ሸጊራትኒ ወይ ኣይክእላን የሉ ከቋርፅ ዘይሕሰብ እዩ ነይሩ ዝገበረ ገይሩ መኪና ክንቀሳቐስ ኣለዎ ካብተን ስተል ካብቲ ብዙሕ ዘጋጥም ዝነበረ ንሓንቲ ከም ኣብነት ትጠቅስ
1: ንኣብነት ሓደ እዋን ዝከረኒ በዚ ግንባር በርካ ተሻትሻ ወራር ማለት እዩ ፀላይ ብበርካ እንኮላይ መፂና ስለ ዝነበረ ንሕና ሸውዓተ ኣባላት ኮይና ነቲ ገራጅ ንስዕቦ ማለት እዩ ኣብቲ ዋንቲ ሕጂ ሓንቲ እነትረ ስታንትፎ ኣባላሽያ ማለት እዩ ሰርቪስ ሰርሶ ንገብራ ነገርሲ ኣይነበረናን ጎሚን እዩ ኣሎ ኣብቲ ስቴርሶ ውሽጡ ሃይድሮሊክ እዩ ብጣዕሚ ሓያል እዩ ክትፈትሖ ክብደት ኣሎ ርቕቕ ዝበለ ኢኸኣኒ ሃዲእ ኢኻ ቀሲንካ ገሊ ኢኻ ትፈትሖ ኣብ ሙርሳ ጌይርካ ኣብቲ እዋንቲኣ ግን ሓንቲ ንገብራ ንኽእል ኣይነበርናን እታ ማኪና ከዓ ጠጠው ክትብል እሳ ጠጠው እተይላ እቲ ግንባር ኸይት ስለ ዘሎ ብዙሕ ነገር ክጉና ደብ እንታይ ነግበር ተባሂሉ ብዝኾነ ጎልፎ ነይራትኒ ከምዚ ሓፂር ኢዳ ነታ ጎልፎ ቀዲድና ፈቲሕና ማለት እዩ ነተን ጎሚንታት ኣውፂና ብታሕቲ ካብታ ጎልፎ ንታ ስታንትፍ ንጥቕለላ ብዕሪ ቶም ጎሚን ንገጥም ከምኡ እንደገበርና ንገጥሚ ማለት እዩ ትተረና ንፈንጥሓ ጉድል ፈትሊ ተፍስስ ከምኡ እንደገበርና መቸም ውዒልና ኣኽረት መወዳእታ ፅቡቕ መፅያ ማለት እዩ ክዳና ቀዳዲድና ፅቡቕ መፅያ ኣማሲኣ ምሸት ስለ ዝኾነ ትከይድ ኣለዋ ዕድል ረኺብና ማለት እዩ ደርጋቶም ኣብኣን ነበርና ባላት ገራጅ መካኒክና ድዩ ኤለትሪሻ እንዲኦም ፖምፒስታ ኩላ ናብኣ ነርና ማለት እዩ ውዲእናያ ፅቡቅ መፅያ ከይደ ማለት እዩ
3: ሓንቲ ማኪና ተርበርግ ድብሉዋ ተባላሽያትና ሚክኤል ፍሳይ ናይ ኤነትረ ትራንስሚሽን ስለ ዘለና ኢልናያ ሕጂ ምስላ ሰዲድልና ግን ከይጠፍኦ ና ከይትቆርፅዋ ኣብ ካልእ ከይተባላሽዋ ኢሉ ለወባ ዘለዎ ደብዳበ ሰይድልና ብዝኾነ እታ ተርበርግ ፍሊት እያ ነዛ ናይ እነትረ ንሕና ናትናቱ ዘረባ ኣብ ቦታ ኣትያ ክተገልግል እያ ሞዲፊከር ገይራ ክተገልግል ስለዝኾነት ቆሪፅና ኣብ ኢደ ስራሓት ብሌቓት ኣልሒምና እታ ማኪና ከም ትቀሳቀስ ገይርና ሕጂ ነገርናዮን ከይዳ ከመዳ ኮይና ተዓርያ ገለ ኢሉ እዚኣሳ ብሰደትካ ትራንስሚሽን ከምዚያ ቆሪፆም ገለ ኢሎም እዚ ሕጂ ሓደ ታ ሓፂን ከይጠፍኦ ኣይትገበርዋ ዝበለና በቲ ሓደ ከዓ እታ ማኪና ክትንቀሳቀስ ኢሎም ዘይፅበይዋ ነበሩ ካልኦት ክኢላታት እውን ተንቀሳቂሳ ስጋዕ ፍልፍል ከም ትመላለስ ኣብ መወዳእታ ካ ኣባሮንቱ ተሴራ ፀላእ ወሲድዋ ነሩ ዳሓርካ ኣብ ስመራ ፀኒሓትና እታ ማኪናት እያ ኣብ ኦርቢት ፀኒሓትን
0: ኣብ ገለገለ እዋን ናይ ምዕራብ ኣከባቢሲ ፀላኢ ክዕገት ብዘይክእል ደረጃ ክንቀሳቀስ ከሎ ኣብ ፍሉይ ፍሉይ እዋናት እነትረታት ተፋሒረን ኣብ መሬት ይቕበራ ከምኡ ዓይነት ታሪክ ናይ ገራጃት ኣሎ ማለት እዩ። ናብቲ ከባቢ ዘሎ ሰብ ተራ እውን ክኸውን ይኽእል፣ ግን ብናይ መካይን ደረጃ ንዛረብ ስለ ዘለና ተፋሒረን ብሰብ ኣብኡ ኣትየን ተደፊነን ቅበራ ዲፍካ ተኸዳ ሓርካ ወፅአን እንደገና ሓፂብካ ሓፃፂብካ ከዓ ተኺደን ክሳብ ከምዝሎ ማለት እዩ።
4: ደኣውራዊት ሳሕሪ ደጀና

መብረቕ ናቕፋ እስትራተጃዊት መፍገርገሊ ልሕዳይ መእተዊት ናበፍ ዓበት ዕርድታቱ ጽኑ ናይ ጭቁን ዋልታ

0: ክቡራት ተዓዘብቲ ከመይ ውዒልኩም? ፍልይ ዝበለ መደብ እያ ኣብ መደብ ሳይዳ ሒዘልኩም ቀሪበ ዘለኹ። እዚ ከዓ መንእሰያት ደቂ ኣንስትዮ ካብ ኮሌጃት ዝተመረቓን ጌና ትምህርተን ኣብ ምዝዛም ዝርከባን እየን። እዚአን ብድልየተን ኣባላት ሓማደ አ ዝኾና እንታይ ኣበጊስወን? እንታይ ይዕላምአን? ኣባላት ሓማደ አ ኮይነን ከ እንታይ ይዓማ ኣለዋ? ካብ ትምህርቲ ወፅአን ኣብ ስራሕ ዓለም ምስተወደባኸ እንታይ ብድሆታት የጋጥመን? ብከመይ ይፈትሖኦ? ዘጠቃልል ወዘተ ካብ ዕላለን ክንሰምዖ ኢና። ነዘን ደቂ ኣንስትዮ እዚአን ኣብ ክልተ ጉጅለ ከፊልና ኢና ከነቕርበን። ሕጂ ምስታ ቀዳመይቲ ጉጅለ ዕላለይ ርሑስ በዓል 8 መጋቢት መጀመርያ ይቐንየለይ ስለቲ ዕድል ዝሃብክናኒ ዕድማት መደብ ሳይዳ። መንነትክን እንታይ ተማሂርክን ወይ ኣበይ ኣለኽን እናገለፅክን ክትምልሻለይ። ሕጂ እታ ቀዳመይቲ ሕቶይ እንታይ እያ? ስለምንታይ ይኽን ብድልየትክን ኣባላት ሓማደ ክትኮና ተበጊስክን? እንታይ ይደሪኹክን?
1: መጀመርታ ንያት ንጉሰ ይበሃል። ተማሃሪት ቤት ትምህርቲ ሕጊ 50 ዓመት ካብ ኮሌጅ ኦፍ ኣርት ኤንድ ሶሻል ሳይንስ ኣብ ሓማደ ካብ ዝነጥፍ ከዓ 3 ዓመት ገይረ ኣለኹ ማለት እዩ። በታ መጀመርታ ነጥቢ ሖ ስለምንታይ ብወለንቲ ኣባላት ሓማደ ክትኮና መሪፅክን እንታይ ደሪኽክን ንዝብል ሕቶ ድማ ፐርሰናል እናተ ይኸውን ማለት እዩ። ምክንያቱ ኣብቲ ግዜ እቲ ሃይ ስኩል ለቨንስ ንውዳኣሉ ዝነበርና ብዙሓት ከማና መንእሰያት ብፀቕጢ ናይ ስድራ ቤት ክኾኑ ይኽእል ወይ ዝኾነ ፀገማት ኣጓኒፍዋን

0: ትምህርቲ ንምፍጻም ዝእለያሉ ዝነበረ ግዜ ዝነበረሉ እዋን ሳዋ ወሪደን ትናተን ዕላማ ክበፅሖ ዝደልያ ዝነበራ ክኩለፋ ከልዋ ነዚታት ተን ኣብ ቅድሚኻ መሓዞትካ ምሳኻ ኮይነን ዝመሃራን ዝስሕቃን ዝነበራ ነዚ ክኩለፋ ከልዋ ክትርኢ ከለካ ሓደ ካብቲ ንድሕሪት ኣጠሚቱ ናብ ቤት ትምህርቲ ሕጊ ኣቲኻ ገለ ብዛዕባ ምስል ናተን ንክጣበቕ የደረኸካ ማለት እዩ። ካልእ እውን ንሱ ጥራይ ምቁራፅ ጥራይ ናይ ትምህርቲ ጥራይ ዘይከውን እውን ካብ ትምህርቲ ኣቋሪፀን ብፀቕጢ ናይ ስድራ ቤተን ኣብ መርዓ ዘይደለይኦ ንሳተን ክኣትዋ ከለዋ ይርዳእካ እዩ ማለት እዩ ይፊል ዘን ማለት እዩ። ከምዚ ምሽ እቲ ዶክተር ድን ክኾና ዝደልያ ነይረን ወይ መሃንድስ ድን ክኾና ደልየን ንሱታት ዕላማታትን ሕልምታትን ተኸሊፈን ኣብ ሓዳር ኣትየን ናይ ገዛ ስራሕ ጥራይ ክገብራ ከምኣ ዝነበርት መንእሰይ ድሕሪ 5 ዓመት ኣብ ስራሕ ናይ መንግስቲ ድዩ ናይ ፕራይቬት ኣትያ ነብሳ ልዒላ ክሰርሕ ከላ ንሳ ከዓ በቲ ሽዑኡ ንእሽተይ ምስቴክ ዘጋጠመ ብስድራ ቤታ ድዩ ወላ ብናታ እውን ዘጋጠመ ክትከስሮ ከላ ኩሉ ነገረት ሕጂ ንዑታት ዕላማታት ኣሎ ደሪክካ እንታይ ፍታሕ ክመፅእ ይኽእል ኣብ ሃማደ ኣቲኻ ቱ ኢምፓወር ዘም ኤንድ ከምዚ መሰልናትን ክጣበቕለን ትኽእል ማለት እዩ። ከምዚታት ኣሎ ኤገን እውን ናትና ሕጊ ብኣዋጅ 58/94 ካብ ዝብሎ ማለት እዩ ጓንስተይቲ መሰል ወዲ ተባዕታይ ናይ መሬት ተጠቃምነት ኣብ ጤሳ ይኹን ኣብ ናይ ሕርሻ ፋርሚልና ንብሎ ማለት እዩ ክተካይድ መሰል ኣለዋ ማለት እዩ። ግና ካስተመር ሎው ብዝፀንሓሉ ቅድሚ 94 ቅድሚ ኣዋጅ ምውፅኦ ማለት እዩ ብዙሓት ዓድታት ንደቂ ኣንስትዮ መሬት ካብ መሃብ ይኽልክላ ነይረን እየን ማለት እዩ። ኢቨን እዚ ኣዋጅ ምስ ወፀሙን ኣብ ብዙሓት ዓድታት ከም ዓብዪ እሹ ኮይኑ የካትዕ ነይሩ። ኢቨን ኣብ ሎው ስኩል ብዛዕባኡ ክንደይ ፔፐራት ዝተሰርሐ ኣሎ ፍታሕ ንምምፃእ ማለት እዩ። ሕጂ ኢቨን ቲ ሎው ይድግፈን ንኩሉ ነገር ተጠቃምነት ክንኮሳ ግና ኣትሊስት ኢምፕሊመንት ዝበሃል ነገር ካ ኣሎ ምሽ ኣብ ግብሪ ንኸተውዕሎ ጥራይ ኣብ ሕጊ ጥራይ ኮይኑ ሰፊሩ ዘይኮነ ንዕኡ ኣብ ግብሪ ንክውዕል እንተኮይኑኸ ንስኻ እንታይ ክትሕግዘን ኣለካ ከም ጓል ኣንስተይቲ መሬት ከም ወዲ ተባዕታይ ወይ ሲዳ ወይ ክትነብር ወይ ክትሰርሕ ከምኡ ኢንካም ክትእቱ እንተኮይና ንስኻ ኸ ነዚ ናታ መሰል እንዳተሓደገት ከላ ስኢልካ ይትርእን እያ። ስለዚ ኣብዚ ናይ ሌጋል እሹ እውን ንዓ ሓገዝ ንምሃብ ማለት እዩ። ከምኡ እውን እቲ ናይ መወዳእታ ነጥቢ ዝብሉ ከዓ ከምሃ ተማሂራ ተመሪቓ ኣላ ኣብ ናይ መንግስቲ ስራሕ እውን ትሰርሕ ኣላ ግና ከም ኩሉ ኔቸር ማለት እዩ ተመሪዓ ኣደ ቆልዓ ክትከውን እያ። ኣብ ስራሕ ከላ ነዚታት ናይ በርሽ ክስታይ ምስ ኣጋጠማ ካብ ስራሕ ንክልተ ወርሒ ድዩ ሰለስተ ወርሒ ክትእል ክትኽእል እያ። ሕጂ ካብቶም ዘስርሕዋ ስራሕ ንሳ ትሰርሖ ወይ ተዓሞ ዝነበረት ክደናጎ ምስ ረኣዩ ንዓኣ ኣውፂኦም ካልእ ሰባት ክትክእላ ወይ እቲ ብኣኣ ዝግበር ዝነበረ ሰብ ብሰንኪ ናይ ወሊድ ዝመፅእ ነገር ወይ ንሳቶም ፕሮቫይድ ክገብርሉ ዝኽእሉ ንኣብነት እታ ጓል ኣንስተይቲ ቆልዓኣ እንዳረኣየት ስራሓ እንዳሰርሐት ከም እዚ ኪንደር ጋርደን ንብሎ መውዓሊ ህፃናት እንድሕር ድኣ ተዝህልዋ ነይሩ እታ ጓል ኣንስተይቲ ማዕረ ማዕሪኡ ቆልዓ እንዳረኣየት ስራሕ ከም ክሰርሕ መኽኣለት ነይሩ ማለት እዩ። ነዚ ሕጂ ኣፖርቹኒቲ ኣብ ገሊኡ ቦታታት ብዘይምህላው ብዙሓት ደቂ ኣንስትዮ ካብ ስርሐን በቶም ስራሕተን ክወፃ ድዩ ኢቨን ብኣሰብኡተን ወይ ብፀቕጥቶም ናይ ገዛ እውን ግድን ደቀን ክሕልዋ እቲ ሰብኣይ ግን በዓል ሰሪሑ ንኩለን ከና ንኩሉ ነቲ ገዛ ክኸውን ከምፅአ ንስኺ ቆልዑት ክግበሪ ወይ ገዛ ስርሒ ኣብ ገዛ ኮይንኪ እቲ ጓል ኣንስተይቲ ክትገብሮ ዘለዋ ስራሕ ስርሒ ክብላ ከሎ እዚ ኩሉ 17 ዓመት 12+5 ዲግሪ ዝተምሃረትሉ ኩሉ ኮንቱ ከይዳኣሎ ማለት እዩ። ሕጂ ኣብዚታት ፍታሕ ንምምፃእ ከም ጓል ኣንስተይቲ ገለ ነገር ሶሉሽን ንምምፃእ ገለ ሶሉሽን ንምምፃእ እዩ እቲ ዕላማ ናብዚ ዘእተወና ማለት እዩ።
1: ኣራይ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። ኣብዚ እንታይ ደሪኹክን ኣባላት ሃማደ ክትኮና ትብል ቀዳመይት ሕቶ ካልእ ርእቶ ዘለዋ ወይ ክትውስኻ ትደልያ እንተሊኽን?
2: መጀመርያ ብልቢ ነመስግን።

من مجمرة جزي أب كوليج استمرقان ويا بسرح عالم زلو عندي مدبسي فور ذا فيرست تايم تكبر زلا بزح دلات كتكفتلنا اصل ادخل يقني لنا مالتي اديام هابت بحال اب كلاي درجه بيت مرتكيندا ممر كوين سرح لهو اب كاس كا ب بوليتيكا وسنا فلتتنا هاغراو زمدنا هاتن تمرقه ابت مجمره انا تمرتي هيوتك ذكرو خلهو حدا زبسل اراد اصل زلكا ويكا كمزي حدا ودو حتو حيسكاوي كمزي كترخبوت دل مسل سلا زلو كون يكونن بات ابتناي جونير ويكا كساو هاي سكول ذكرو خلهو كابتي بهماري از غبرز نبر اكتيفيتي وركشوبات دي وي استفلالي او مونغو بيت متات غبرز نبر نتفتات كيتردا اكاوي كيتمهار كيف تستوعلو نغرات الله ቅድሚኻ ኣብ ስራሕ ዓለም ዝተሳተፋ ኣዋል ዝሓልፈኡ ዘለዋ ኩነታት እውን ትሳትፎ ማለት እዩ ዳሕረ ግን ኣብቲ ናይ ኮሌጅ ትምህርቲ ምስ ኣተና ብፍላይት ዝመሃሮ ዝነበር ዓውድኻ ብፍሉይ ምስ ደቂ ኣንስትዮን መሰላትን ዝተኣሳሰር ምስ ናይ ፖሊስታት ናይ መንግስትታት ዝተኣሳሰር ኣብ ቁጠባ ዘምፀወ ፅልዋ ዝኣመሰለ ኢንስፓሪንግ ዝኾኑ ወይ ከዓ ካብ ነፍስኻ ጀሚርካ ንሕብረተሰብ ካብ ስድራኻ ማህርትኻ መሳርሕትኻ ዘሎ ነገራት ክትዕዘቡ ዝገብር ኮርሳት ትወስድ ነይረ ሚት ወይ ከዓ ምንጭ ነገር ኢለ ዝሓስባ ግን ኣብ መንጎ ብትግርኛ ትርጉም ክረክበላ ደ ክረክበላ እንዳ ሓግዛኒ ፌሚኒዝም ፕላስ ኢኒኳሊቲ ዝብል ክልተ ቃላት ካብቲ ኣንብ ከባቢየ ዝነበሩ ሰባትን ብውልቀይ ከዓ ምስ ውሽጠይ ዝሓትዎ ዝነበርኩ ሕቶ ከምዚ ቅኑዕ ትመልሲ ይረክበላኒ ነይረ ሜይቢ ኣብቲ ዓውዲ ስለተምሃርክዎ ክኸውን ይኽእል ብውልቀይ እውን ብዙሕ ካቨር ገይረ እንደይ እቲ ፌሚኒዝም ዝብል ቃል ብዛዕባ መሰል ደቂ ኣንስትዮ ወይ ከዓ ከም ሰብ ብምፍጠራ ጥራይ ኣብቲ ኢንተርናሽናል ዝተገበረ ወይ ኣህግራዊ ናይ መሰል ዝተገበረ ርክባት ወይ ኮንቨንሽናት ራይት ኦፍ ውመን ኢሉ ከም ኣርእስቲ ይወስድ ዝበዝሒ ግዜ ሃማዴኤ ወይ ከዓ መሰል ደቂ ኣንስትዮ ዝብል ኣርእስቲ ክላዓል ከሎ ወይ ዝኾነ መደባት ክሕሰብ ከሎ ግን ካብ ደቂ ኣንስትዮ ናይ ደቂ ተባዕትዮ ጥራይ ዘይኮና ክንዛር ዋላ ብደቂ ኣንስትዮ ወገን ምስ ወዳት ምውድዳር ወይ ምስ ደቂ ተባዕትዮ ምውድዳር ዝብል ሓሳብ እዩ ፈርስት ኢን ኣወር ማይንድ ዝመፅእ ሕጂ ሱ ኢት ዋዝ ሮንግ ማለት እዩ ብጣዕሚ ጌጋ እዩ በዝጋጣሙዝን ብዙሕ ሰብ ፈልጦ እንዲ ግን ኣብ ዘለናዮ ዕድመ ነዚ ተኸፊት ዘሎ ዕድል ክጥቀማሉ ዝግበአን ብዙሓት ደቂ ኣንስትዮን ከለዋ እቲ ሓሳብ በቲ ጌጋን ነገር ዝተረድኦ ብዙሓት ስለ ዝረክበ ምዘን ትሪኢና ዘለኺ ኣሕዋተይ ንማዓስተይን ማለት ኢኻ እዚ ርእሲ ዲስካስ ንገብሮ ከለና መደባት ክነውፅእ ከለና በዚ ርእሲ ዝተሰማሚዕና መጀመርያ ማለት እዩ ምክንያቱ ፌሚኒዝም ብዛዕባ ምስ ወዳት ምውድዳር ብዛዕባ ጓል ትናታ ጓል ንሴይቲ ዘብላ ካራክተርን እቲ ዝተፈጠረትሉን ዕላሙኡን ከዓ ረሲዑስ ብዛዕባ ምስ ወዲ ተባዕታይ ምውድዳር ኣይኮስ እንታይ ደኣ ተልክኒ ከም ሰብ ብምፍጠራሲ እቲ ዝተኸፍተ ዕድላት እቲ ኣብትሳ ዘለዋ ወለዶ ዝተኸፍተላ ዘበለ ኩሉ ዓይነት መንገድታት ንረብሓኣ ለዊጣ ዕውድ ሰብ ኮይና ተሓልፈሉ እዩ ዝመልስ እምበር ብዛዕባ ምውድዳር ምስ ወዲ ተባዕታይ ኣይኮነን ዳስዋ 8 መጋቢት ሃማዴኤ ምስ ሃማዴኤ ዝተኣሳሰር ንፅፈታት ክላዓል ከሎ ሮንግሊ ብዙሓት ሰባት ማለት እዩ ኣብ ኮሌጅ ንዝክሮ ኢና ዋላ ምስ ምሁራት ምስ ኣብ ስራሕ ዘለዎ ዓበይቲ ሰባት ክትረኸብ ከለካ እዚያ እዮም ዝምልሱልካ ማለት እዩ ሕጂ እዚያ ቀዳሚት ደሪኻትኒ ሾ ብዙሓት ምሁራት ደቂ ኣንስትዮ ነይረን ሕጂ ብትምህርቲ ብዛ ሃገር የለዋን ክንረክበን ፕላስ ዝተፈላለዩ ወርክሾባት ኣብ ዝካየደሉ ግዜ ዝዕድላ ዘይንጥቀመሉ ዝብል ሓሳብ መፅኡ ማለት እዩ ምስ ከድና ድማ ነዚ ሓሳብ ዝድግፍኦ ነይረን ትስኻ ክምለሰልካ ክዕር ኣለዎ ትብሎ ወይ ከዓ ክትረክቦ ደሊ ኢንፎርሜሽን ዘየለውን ፀኒሕና እዩ በዚ መንገዲ እዚ ግን ሽዑ እቲ ኮሌክቲቭ ኤፈርት ወይ ከዓኒ ተኣኪብካ ክትበፅሐሉ ዘለካ መደምደምታ ክህሉ ስለ ዘለዎ ሓደ ንዓኻ ዝውክለካ ኦርጋናይዜሽን ከዓ ክህሉ ኣለዎ ምክንያቱ ደቂ ኣንስትዮ ልክዕ ከምቲ ካልእ ክፋል ናይቲ ሕብረተሰብ ዝሓትኦ መሰል ስለ ዘሎ ቲ ሕብረተሰብን ማለት እዩ ናይ ቆልዓ መሰል ኣለዎ ቻይልድሁድ ራይትስ ንብሎ ናይ መምሃራን ኦርጋናይዜሽን ተመስሪቱ ንመምሃራን ዘድሊ መሰል ክሓቲ ትኽእል ናይ ዶኳትር ክሓቲ ትኽእል ኣብ ዕድመ ዝደፍኡ መሰል ዝሓቲ ኦርጋናይዜሽን ክህሉ ይኽእል ዝተፈላለየ ዓይነት መሰል ዝሓቲ ኦርጋናይዜሽን ካብ ሃገርና ኣብ ዝተፈላለየ ክፍሊ ዓለማት ኣለዉ ልክዕ ከም ውሃ ጓል ኣንስተይቲ ከምቲ ክፋል ሕብረተሰብ ተሓቶ መሰላት ኣለዉ ሕጂ ብውልቅኻ ተሓቶ ሕቶን ብውልቅኻ ክትፈልጦ ኢልካ ትገብሮ ፃዕርን ብውልቅኻ ክትልውጥ ኢልካ ትገብሮ ፃዕርን ተኣኪብካን ግን በበይን እዩ ኣብቲ ዘለኹ ቦታ ዝኾነ ገባብ ክጥቀም ይኽእል ወይ

0: استوعلي خلي تأكيبا مس كماي حساب زلون مس كماي حد عينت حتو زلون حد عينت أجم زي حلفة تأجم وقعت زي بلنا حتو جند حنو ولا كفلا لخ اللي بديجريس بات سيم عينت كملة زلو حتو زلو سب تأكيبو تبروبلم بحري ديسكاس قبل زلو شعو أبتي جزيون مس سينا عينت أكتر ويتواسع أي تراخيبو تح تنجر إن تقوم خلوت تقلوي فلا لمالتي كم زتري نازل لخا ኣዝየን ምሁራት ኣዝየን ብሱላት ኣብቲ ነገርቲ ፍልጠት ዘለዎን ፕላስ ንለውጢ ከዓ ዝተበግሳ ሰባት ካ ፅኒሕና ንኡ ማለት እዩ። እዚ ኣብዚ ዘለናዮ ቦታ ኮይና እቲ ስራሕና እንዳስራሕና በብትስጥዕመና መድባት እንዳስራዕና ኸ ሜይ ቢ ኣብዚ ፅሕተዋት ክተሓቲ ትኾኒ ኣሎ መድባት ስኻ ንሰርሖ ማለት እዩ ዝመስል ታንክ ዩ
1: ይቐኒ የለይ ካልእ ሓሳባት ዘለዋ ኣላ
2: ኦኬ ሽሜ ዊንታና ታረቀ ይበሃል ብዓውዲ ሲቪል ኢንጂነሪንግ ካኒ ኣብ 2018 ካብ ኮሌጅ ምህንድስና ተመሪቐ ኣብዚ እዋን እዚ ከዓ ኣብ ቤት ትምህርቲ ስነ ኪነት ሓላይ ከመምህር ኮይና ሃገራዊ ጉባኤ ይፍፅም ኣለኹ ማለት እዩ ሶ ኣብታ ዝበልክያ ሕቶ ማለት እንድዩ ስለምንታይ ኢኽን ኣብዚ ውዳበ እዚ ዘለኽን ወይ ከዓ ብምንታይ እዩ ደሪኽክን ወለንታውያን ኮንክን ክትነጥፈ ኣብሃ ማድአ ትብል ማለት እዩ ንዓይ እንታይ ደሪኽኒ ክብል እንድሕር ዳኣ ፐርሶናሊ ክምልስ እንድሕር ዳኣ ኮይነ ካብ ሓደ ለበል ናብ ሓደ ለበል ክትመፅእ ከለኻ ወይ ከዓ ካብ ሓደ ደረጃ ናብ ሓደ ደረጃ ክትመፅእ ከለኻ ገለ ነገር ዝገድፈልካ ነገር ኣሎ ንኣብነት ኣብ ትምህርቲ ነይረ ኣብዚ እዋን እዚ ከዓና ኣብ ስራሕ ዓለም ኣለኹ ማለት እዩ ናይ ትምህርቲ ጉዕዞይ ካብ ኤሌመንታሪ ጀሚርካ ሃይ ስኩል ኣብ ሳዋ ኣብ ኮሌጅ ብዓብኡ ኩሉ እቲ ዝነበረ ናይ ትምህርታዊ ጉዕዞ ብዙሕ ነገር እየ ዝርእየሉ ነይረ ማለት እዩ ንዓይ ኣብ ነብሰይ ስኒ ብዙሕ ምሰናኸለ ሓሊፍካ ኢኻ ብሓደ ደረጃ ትበፅሕ ኣብ ትምህርቲ ከዓ ብጣዕሚ ግድስቲ ስለ ዝነበርኩ መብዛሕትአን መሓውስተይ ዝነበረ ኣብ ትምህርቲ ጉዱሳት ንፉዓት እየን ነይረን ንሰኒ ባዕለን እውን ኣብ ሂወተን ኣብቲ ትምህርታዊ ሂወተን ዝሓልፍኦ ዝነበራ መሰናኸል ነይሩ ሶ እዚ ሂወት እዚ እዩ ንዓይ ደሪኽኒ ንስኻ ኣብ ትምህርታዊ ጉዕዞካ ዝነበረ ብዙሕ መሰናኽላት ብኸመይ ኣገባብ ክትሓልፎ ትኽእል እንታይ ተገበርከ ኢኻ ኸ ኣብ ሓደ ፅቡቅ ደረጃ ክትበፅሕ ትኽእል ንዝብል ሕቶ እዩ ኣብ ሓንጎሊ ንዓይስ ደሪኽኒ ማለት እዩ ኣብዚ ኮይኑ ክነጥፍ ምክንያቱ ንሱ ምሰገርካዮ ምስ ሓለፍካዮ ኣብ ሓደ ደረጃካ ከምዝበልካ ምስ በፅሕካ ነተናብኡ ዘለዋ ኣብቲ ደረጃ ትንዝ ዘለዋ ወይ ከዓ ኣብቲ ለበል ትንዝ ዘለዋስ እንታይ ክትብለን ትኽእል እንታይ ከተማኽረን ትኽእል ስለዚ ተመኮሮኻ ኣካፊልካስ ንስኻንከ ከመይ ገይረን ካባኻ ተማሂረን ካባኻ ዝሓሻ ኮይነን ኣብቲ ስኻ ዝበፅሕካየ ደረጃን ልዕሊኡን ክኾና ይኽእላ ሶ ኣነ ካብቲ ናተይ ሂወት ዝነበረ ካብቲ ናይ መሓውስተይ ዝነበረ ሂወት ገለ ነገር ክምህር ይኽእል እየ ገለ ነገር ከበርክ ትኽእል እየ ተመክሮ ኣካፊለስ ገለ ነገር ክበርክ ትኽእል እየ ኣብ ደቂ ኣንስትዮ መንእሰያት ኢለ የ ተበጊሰ ሶ ከምዚ ኣዱ ክትገልፆ ፀንሐት ከዓ በይንኻ ኾንካ ተምፅኦ ለውጢ የለን ገለ ውዳበ ክህልወካ ኣሎ ኮርስ ሕጂ ኣነ በይነ የተበጊሰስ ንክንደይ ዝኣኽላ ደቂ ኣንስትዮ ክትፀሉ ይኽእል ንክንደይ ዝኣኽላ ደቂ ኣንስትዮ ኣነ ተመክሮ ክግባእ ከመሓላልፍ ይኽእል ድሩት ክኸውን እዩ ተን ዝበፅሐንሲ ቁሩቤን ክኾና ድኽእላ ኣብ ሓደ ከምዚ ዝኣመሰለ ውዳበ ዘለዎ ጥርንፍነት ዘለዎ እንድሕር ዳ ተሳቲፈ ግን ወይ ከዓ ኣባል እንድሕር ዳ ኮይነ ትናተይ ተመክሮ ናብ ብዙሓት ደቂ ኣንስትዮ ክበፅሕ ይኽእል ክፀሉ ይኽእል ሶ ንዓይ ፐርሰናሊ እዚኣ ደሪኻትኒ ብኸምኡ ኢኻ ኣብ ዘለኹ ማለት እዩ
1: ራይ የቕኒየለይ ኣብ ተኻልኣይ ትሕቶ ዶ ክንሰግር ሓማደአ ብግዳም ክትሰምዖ ከለኽንን ምስኣቶ ክነኦን ከመይ ረኺብ ክነኦ
3: ሰላም ክበበልኩም ሽመይ ፌበን ዩማነ ይበሃል ተምሃሪት 5 ዓመት ቤት ትምህርቲ ሕጊ ኮሌጅ ኦፍ ኣርትስ ኤን ሶሻል ሳይንስስ ማለት እዩ ሕጂ ኣንስር ዮር ኮሽን መጀመርታ ካ ሓማድአ ክትብል ከለኻስ ብፍላይ ሻርሽካብ ጁኒየር ከለና ሃይ ስኩል ከለና ሲ ሓንቲ ትመፀና ነገርታ እያ ናይ ዓበይቲ ኣንስቲ ማሕበር ሽፎን ዝገበራ ወላተን መፅአን ኣስተምህሮ ድባና ነበራ ኣብ ትምህርትስ ከምኡ ኮይነን ንስማዕኸ ዓበይቲ ኣንስቲ መፃ ብዛዕባ ሃማድአ ነግራና እንደን 8 መጋቢት ትመፅእ ብልጫሬን ክባኻ ገለ ንዓይ ከምኡ እዩ ነይሩ ክሳብ ሃይ ስኩል ዝውድእ ክሳብ ሰባ ዝኸይድ ሃማደ ኢለ ሓስብ ከለኹስ ዳት ናይ ዓበይት ኣንስቲ ማሕበር ጥራይ ገይረ ኢድ ሓስቦ ነይረ ድሓራይ ግን ኣነ ሕጂ ኣባል ዝማሕበር ኣርባዕተ ዓመት ገይረ ኣለኹ ካብ ካልእ ዓመት ጀሚረ ለውስኩል ካብ ዳኣቱ ኣብዚ ይሳተፍ ነይረ ምስኣተኻ ኣብቲ ውሽጢ ምስኣተኻ እቲ ማሕበር እንታይ እንታይ ይሰርሕ ክትሪኦ ከለካ ግን ኢትስ ማች ሞር ዳን ካብ ናይ ኣንስቲ ማሕበር ጥራይ ኣይኮነን እቲ ዝሰርሖ ስራሕ እቲ ዘበርክትኦን ነገራት ንሶሳይቲ ሲ ብጣዕሚ ብዙሕ እዩ ኤግዛምፕል ሲ ዘን ትሕቲ ዕድመ መርዓ ብስድረአን ተፀቒጠን ወል ሓንቲ መውፅእ ክስእና ከልዋ ናብ ሃማደየን ደጥበያ ሓንቲ ተዓመፀት ጓል መሰላታ ክተረጋገፅ ኣብ ደይ ትኽእለሉ ግዜ ክትከውን ኮላ ሃማደየን ድጠበቓላ ናይ ምክንሻብ ናይ ዝተፈላለየ ደቂ ኣንስትዮ ፌስ ዝገብሮ ቻለንጅስ ኣብ ሂወተን ሃማደየን ድጠበቓለን ሕጂ ንሕና ሲ ኣብ ትምህርትና ዝኾነ ዝተፈላለየ ሪሰርች ፔፐርስ ገለ ክንፅሓፍ ከሉና ብዛዕባ ጓል ኣንስተይቲ ንድሕረይ ሪሌትድ ኮይኑ ናብ ሃማደ ኢና ንመፅእ ምክንያቱ ኣብኡ ዝተፈላለየ ኬዛት ኢካ ትረክብ ዝተፈላለያ ደቂ ኣንስትዮ ብዙሕ ኣብ ሂወተን ዘጋጠመን ቻለንጅስ ሃማደአ ድሓገዘአን ድተኸላኸላለን ልክዕ ከም ሽል ኮይነን ሲ ንሰነን ኩሉ ነገር ድፀወራለን ነራ ኢንኣዲሽን ቱ ኦል ዲስ ከዓኒ ድባና ኣስተምርሆታት ወርክሾባት ንገብሮ ኮንፈረንስስ ንገብሮ ንዓኻ ሓንቲ ጓል ኣንስተይትስ እንታ ክትከውን ኣለዋ ኣነ ሕጂ ካብ ከምቲ ሎስኩል ተምሃሪት መጠን ብዛዕባ መሰላተይ ብዛዕባ እንታይ ግቡኣት ኣለኒ ኣብ ትሕቲ ሕጊ ይፈልጥ እየ ፅቡቅ ገይረ ኣነ ክሳብ ዝፈለጥኩ ግን እታ ምሳይ ዘላ ትፈልጥ ማለት ኣይኮነትን ኣነ ትምህርቲ ኮይኑ ትፈሊጥ የ ኣለኹ እተን ምሳይ ዘለዋ ግን ኣይፈልጣን እየን ነዚ ከም ድፈልጣ ድገብሮ ማሕበር ሃማደ እየን ግን ሰብ ሕጂ ንሓንቲ ማሓዛይ ናይ ሃማደ ኣኸይባ ኣሎ ንዕናይ ምሳይ ክላ ሃማደ ድኣ ሞ ትብለካ ሓንቲ ከምኡ ትብላ ከለካ ዳሓሪ ለስጀስ ንሕጂ ሞልዕናይ ምሳይ ኔክስት ታይም ተደይ ፈቲኽዮ ናፍቲ ኮንፈረንስ መፃ ይሰምዖኦ ሽዑ ያ ዲስ ኢዝ ጉድ ወይ ሪሰርች ፔፐር ተቐርብ ብዛዕባ እንታይ እንታይ ቻለንጅ ዘጋጥም ኣሎ ገለ ኣነ ሕጂ ኣብዛ ሰዓት እዚኣ ንዓይ ተተሓትኒ ቅድሚ ሃማደ መታወይ ትሕቲ ዕድመ መርዓ ገለ ንዓይ እንታይ እዩ እዚ ምክንያቱ ኣነ ብዛዕባ ጓል ኣንስተይትን ወዲ ተባዕታይን ኢሉ ደፈላለዩ ገዛ ክሳብ ዝዓበኹ ንዓይ ብዙሕ ኣይምልከተንን እዩ ግን ነዚ ኤክስፖር ድበን ደሎ ማሕበር ግን ሃማደ ምስኣተኹ እንታይ ዓይነት ፀገማት ስቲል ኤግዚስት ትገብር ከም ደሎ ብፍላይ ኣብ ዝርሑቓት ቦታታት ናይ ኤርትራ እንታይ ዓይነት ፀገማት ኤግዚስት ትገብር ከም ደሎ ሃማደ ምስኣተኹ የፈሊጠ እዮ ስለዚ እዚ ማሕበር እዚ ብደጊ ኮንካ ክትሪኦ ከለካ ስቲል ክሳብ ገለ ኣሎ ኣተሓሳስባ ኣብ ርእሲ ሰብ ሃማደ ክትብል ከለካ 8 መጋቢት ትሓስብ ኣንስቲ ትሓስብ ግን ኣብቲ ውሽጢ እቲ ማሕበር ምስኣትካ ግን ኢትስ ሶ ዲፍረንት ናይ ዓበይቲ ንስ ጥራይስ ኣይኮነን እትድገብሮኦ ስራሓት መብዛሕትን ደቂ ኣንስትዮ እንታ ከም ድኾን ኣይፈልጣን እየ ሕጂ ሓንቲ ጓል ተዓሚፃ ትፈርሕ ሱቕ ትብል ተኾንኪ ደይከድኪ ናፖሊስ ክኸይዳ ደ ኣለኹን ወላ ተኸይደ ከመመን ክጣበቐለይ ትብለካ ማሃማደ ደይ ትኸዲ ሃማደ ተ ክትገብራለይ ኣይፈልጦን እየ እቲ ማሕበር እንታ ከም ዝሰርሕ እዚ ብዙሕ ሰብ ኣይፈልጦን እዩ ስለዚ እቲ on the outside and ምስኣተኻን it's completely different ጠቕላላይ በበይን እዩ ማሕበር ስለዚ ነተን ደቂ ኣንስትዮ ሲ encourage them to join ኣትየን ክፈልጦ ሲ ፅቡቅ ምኾነ ነይሩ
1: ይቕኒልና ሓራይ ኣባላት ሃማደ ብምዃን ኣለ ክንዲ ሓሳባት
0: ንዓይ ኮይትወዝ ሓደ እዩ ነይሩ መስለኒ ንዓይ ምክንያቱ ጆኔር ከለና ብዙሓት ናይ ኣብቲ ዕድመቲ ክፀልዋና ዝኽእላ ምሁራት ኣዋልዲ መፃ ነይረ ንብል ምክንያቱ ዝበዝሐ ግዜ ክትሓትት ከለካ ከምዚ ክትብሎ ፅንሐት ናይ ኣንስቲ ማሕበር እዩ ከብሎ ዝኽኣለ ሰብ ዝኾነ ነገር ከይረኣየ ይኮነን ከምኡ ዝብል ዘ መይቢ ክንሓስብ ከለና ሳብተን ናይ ቀዳሞት ናይ 10 ዓመታት ድሕሪ 91 ማለት እዩ ክንሓተን ከለና ብዙሕ ኤክስፔሪንስ እየን ዝባና ፅልዋ ምፅአን ክሳብ ኣብ ትሕቲአን ዝስርሓ ደቂ ኣንስትዮ ክሳብ ዘምፃ ናቱ ዋጋ ምኽፋል ነይርዎ ሕጂ ብደገ ኮይና ስለ ንዕዘብ ዝበዝሐ ግዜ ኣብ ከምዚ ከምዚ ዘይገበራ ኣብ ከምዚ ከምዚ ዘይገበራ እንታይ ገይረን ሞ ርኢናየን ገለ ዝብላ ቓላት ኣለዋ ዝበዝሐ ሕጂ ኣነ እንታይ ዝብል ስለምንታይ ከማድ ኣትኺል ኣይኮነትን ጓል ትሕተት ስለምንታይ እዚ ኣተ ክተባሂለ ከማን ክትሕተት ነይርዋ ምክንያቱ ናይ ደቂ ኣንስትዮ ማሕበራብ ዘሎ ድሕሪ ተባሂሉስ ጓል ንሰይቲ ክሳብ ዝኾነት እንታይ ኮይኑ ሞ ዘይምልከታ ኣብኡ ደሎ ብምሉእ ኣብሳት ድዩ ዲስካሽንስ ድዩ ደቂ ኣንስትዮ ክዳሎ ከሎ ዝኾነ መደባት ድዩ እንታይ ኮይኑ ዘይምልከታ ተባሂላ ክትሕተት ዘለዋ እምበር ኣቲኺ ተባሂላ ከማ ናይ ኩነትን ክትሕተት ነይርዋ ግን ብግም ጥልሹ ግ እንታይ እዩ ዝኸውን ዘሎ ድሕር ኣብ 30ታት ወይ ኣብ 20ታት ዘለዋ ዕድመ ኣብ ሃማደ እዩ ትሰርሕ ድሕ ተረኺባ ኣዚኢፍ ሓደ ዲፍረንት ነገር ወይ ከዓ ከምዚ ፍሉይ ነገር ትገብር ዘላ ከመይ ኣትሕተት ዋይ ተባሂላ ዝገርም ነገር ወላ ሓንቲ ረብሓ ስለ ዘሎ ኣይኮነን ኩሉ ሰብ ቮለንቲር ኣብ ዘሎ ኣሽንኳይ ካብ ትሰርሐሉ ቦታ እንዳመፀ

0: ኮሌጅ ተመሃራይ ኮይኑ ካብ ኩለን ዘባታት እንዳተኣከበ እዩ ኣክቲቪቲ ዘካይዶ። እንታይ ደኣ እንተይልና ግን እቲ ክግበር ዝድእለሎ ነገር ሲ በዓልና ኢና ንገብሮ እምበር ዘይተገበረስ ክሰማዕ ሲዩ ክኸውን ብዙሓት ኣብ ደረጃ ዕድመይ ደረጃ ብትምህርቲ ኹን ብዕድመ ሰባት ዝራርበ ኣብ ዝተፈላለዩ ጋጣሚ ከምዚ ስለዘይገብራ ኣምኖት ቮለንቲር ብለኻ ወይ ከምዚ ነገራት ክገብራ ስለዘይረኣናየን ሕጂ ተን ዘይረኣናየን ዘይገብራ ዘይረኣናየን ዝብላ ዘለዋ መን ኢልካ ተሓቲትካስ ብዛዕባ ኣዴታትና ኢና ንዛርብ ዘለና ማለት እዩ። ንሰን ኣብቲ ዝነበረኦ ግዜ ኮይኑ በቲ ዝነበረኦ መድረኽ በቲ ዝነበረኦ ኩነታት እቲ ክገብሮኦ ዝኽእላ ገይረን ኣለዋ። እቲ ዝገርም ነገር ከምዚ ክለዓል ከሎ ክንዕለላ ፅሒና ሕጂ ከማኒ እንታይ ኣርእስትላ ተገርመኒ ብ79 እዚ ኢንተርናሽናል ኮንቨንሽን ኦን ዲስክሪሚኔሽን ኤሊሚኔሽን ኦፍ ኦል ዲስክሪሚኔሽን ኤገንስት ውመን ዝብል ኣሎ። እዚ ኩሉ ዓይነት ሲስተማቲካሊ ድዩ ብፖሊስ ደረጃ ድዩ ብፖለቲካ ድዩ ብሕጊ ድዩ ማለት እዩ ኣንጻር ደቂ ኣንስትዮ ዝግበር ወፅዓ ወይ ዲስክሪሚኔሽን እንታይ ና ንብሎ እዚ መጥቃዕቲ ወይ ቫዮለንስ ንዑ ንምእላይ ተባሂሉስ ብ1979 ኢንተርናሽናል ፎርም ኮይኑ ብዙሕ ዋጋ ይኸፊ ኢሉ ብዙሕ ሃገራት ክፍርማ ኮንቪንስ ክገብርዎን ነይርዎን። ምክንያቱ ፖለቲካል ሲስተም ናተን ውስን ነይሩ ሬሊጅን ሕቶ ኣሎ ናይ ሃይማኖት ሕቶውን ምስ ባህሊ ስለ ዝኣቱ ማለት እዩ። ልክዕ ኣብ ናይ ማርች ኣብ ኣፕሪል መይ ኢንተርናሽናል ፎርም ክትከውን ከላ እዚኣ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ ከዓኒ ፌብርዋሪ 97 ከዓ ፎርም ኮይና ማለት እዩ። ናይ ዋርሒ ሕቶስ እዚኣ ናይ ሃማደ እዩ ትቅድም። ሕጂ ንምንታይ እዚ ርእሲ ዘልዕሎ ሶ ዋር ሃፐን ብድሕሪ እንታይ ተገይሩ ኢልካ ክትሓትት ከለካ ብዙሕ ካብአን ዘይሰማዕናዮ ብዙሕ ዘይኮፍ ኢልና ክንሓተን ዝግባኣና ዘይተወረሰ ነገራት መሊ እዩ ዘሎ። ምክንያቱ ገና ከም ሃገር ከይተቆመ ከሎ ሲ ኣብ ኢንተርናሽናል ኮንቨንሽንስ እናኸዳ ክሳብ ናፅነት ተይሳን ሓደን ማለት እዩ። እዚ ሙሉ ሃገራዊ ኣኼባታት ክካየድ ከሎ እዚ ኩሉ ሕግታት ክቆም ከሎ ሪፕሬዘንታቲቭ እናኸዳ ይውክላ ነይረ። ሕጂ በቲ ናቱ መድረክ ንሕሰቦሞ ክሳብ ተይሳን ሓደን ኤርትራ ሃገር ከይቆመት ከላ ከምዚ ዓይነት ኦርጋናይዜሽንስ ነይሩ ፕላስ እዚ ዓይነት ፅርዋታት ተኸይዱ ዝብል ገና ዘይተፃሓፈ ዘይተሰምዐ ክንደይ ታሪክ ደቂ ኣንስትዮ ዝለወጠ ስቶሪ እንድሕር ተፈፂሙ ሲ ድሕር ናፅነት ከዋር ሃፐን ኢልካ ተሓትት ቀዳሚቱ ብእምሮካ ትመፅሕ ሽዑ ድሕሪ ማለት ሽዑ ዝበዝሐ ማለት እዩ ዝበዝሐ ኣብ ናትና ዕድመ ልዕሊና እውን ክሳብ 30ታት ዘሎ ዕድመ ብብዙሓት ኣጋጣሚታት ንረክብ ኢና ዘይገበራ ዘይገበራ ትብል ቃል ትመፅእ እዚ ክገብራ ነይርዎን እዚ ስለ ዘይገበራ ገለ ትብል እዚ ናይ መን ሕቶ እዩ ዘይገበራ ሲ መን ያ ክትገብሮ መን ያ ካብቲ ኣድቫንቴጅ ክትጥቀመሉ። ምክንያቱም ናይ ኮሌጅ ግዜ ዝነበርናሉ ግዜ ሕጂ ብትምህርቲ ካብዚ ሃገር ወፂና ኣለዋ ንዕአን ኮይነንቲ ነተን ኣብ ኮሌጅ ዝነበራ ደቂ ኣንስትዮ ኮይነን ክሳብ ካብ ኮሌጅ ወፃ ብቲ ዝነበርናይ ዓድታት ንኣብነት ዓዲ ቀይሕ ኮሌጅ ኣብ ዓዲ ቀይሕ ተላ ካብቲ ኮሌጅ ወፃ ወፅያ ናብ ዘለዋ ደቂ ኣንስትዮ ምፅላው ከምኡ ማይ ነፍሒ ተለዋ ካብቲ ጥቐአን ዘላ ክሳብ ክንዲ ዝተሰሪሑ ሕጂ ሽዑ እንታይ ኢና ነርና ንሕና ተጠቀምቲ ኢና ነርና መስለኒ ተምሃሮ ኮሌጅ ስለ ዝነበርና። ድሕሪ ካብ ኮሌጅ ወፂኢኻ ናይ ስራሕ ዓለም ምስኣትኻ ናትካ ደሲዥን እዩ ናብቲ ማሕበር መፂኻ ናትካ ፅልዋ ተምፅእ ናትካ ኢንፑትስ ክተእቱ ምስ ከማኻ ሕቶ ዘለዎን ደቂ ኣንስትዮ መፂኻ ኣብ ሓደ ማኣዲ ክትመፅእ ሲ ናትካ ውሳነ ክኾን ኣሎ ማለት እዩ። ስለዚ ኣብ ኩሉ ቦታ ዘለኽን ደቂ ኣንስትዮ ሲ ሃማድ እየ ከምዚ እንተዝገብራ ነይረን እኮ ሃማድ እየ ከምዚ ገይረ ነረ እንተዝኾና ኮ ከምዚ ምኾነ ከምዚ ኮይን ክገብራ ነይርዎን ዝብል ርእቶታት ብምሉስ ናትኪ እዩ ናይታ ተዛረብ ዘላ እዩ ማለት እዩ። ሶቲ ኦፊስ ክፉት እዩ ተናዴታት ብጣዕሚ ኩሉ ሻዕ ቅርባት እየን።
1: ሕራይ ተሳታፍነት ክን ከተስፍሐኦ ብገለ ብገለ እኳ ትትንክፍኦ ተለኽን ተሳታፍነትክን ከተስፍሐኦ ዝፅምበራኽን እናበርከታ ክኸዳ ጥርናፈ ሓይሊ እዩ ንብል እንተ ዳ ኮይና እንታይ እንታይ ትገብራ ሰሎ
2: ኣበይ ውዒልክን ማና ይቐኒልና ነዚ ዕድመ ዝገበርክልና ሎ ማዓንቲ ዳርጋት ዝበዝሐ የለና ወየን ሽመይ ሚርያም ዮሴፍ ይበሃል ኣብ ኮሌጅ ሕርሻ ሓመል ማሎ ብሃብቲ መሬትን ኣከባብያዊ ስነ ፍልጠትን ኣብ 2015 ወዲአ ኣብ ሃማድ ከዓ ከባቢ 6ሓሙሽተ ዓመት ኮይኑ ሎ ማለት እዩ። ሕጂ ምዘን ኣሕዋተይ ካብ ጅምር ከዓ ውሕድ ዓመታት ይገይር ዘሎ 2-3 ዓመት ገብር ግን ዝበለፀ ስራሕ ከዓ ምስአን ዝነበርኩሉ ግዜ ዝሰራሕክዎ ማለት እዩ። ውዳ ብክን ከተዕብያ እንታይ ክንትገብራ ንትብል

0: ምግባር መድረክ ክትገብር ትኽእል። ከምዚ ዓይነት መደባት ንሰርዕ ማለት እዩ። ካብ 8 መጋቢት ውፅእ ኢልካ ኣብ 8 መጋቢት ጥራይ ደይኮነ ካልእ ኣብቲ ቦታ ኣድያም ከማን ክትገልፁ እያ በዕላ ዓዲ ቀይሕ ኣብ ዓዲ ቀይሕ ሓደላ ሓመልማሎ ኣብ ከረን ከባቢያ ዘላ እቲ ቦታ እተን በተን ኮሌጃት ዘለዋ ተምሃሩ ጥራይ ደይኮነ ካልኦት ናይቲ ከባቢ ደቂ ኣንስትዮ ኣለዋ ናይቲ ገጠራት። ሕጂ ኣብቲ ገጠራት ከዓኒ ዘን ከምዚ ሕጂ ንሕና ዘለናዮ ኣብድድልየና ደረጃ ክንበፅሕ ደሓን መሰናክላት ንሓልፍ ከማናይ ኮና እንትናው ደለዋ ካልእ ዓይነት ባክግራውንድ ዘለወን ካልእ ዓይነት ፀገማት ዘለወን እየን። ነዚአን ከመይ ጌርና ፌስ ንገብር ኢልና ሓሲብና ካልአይቲ ያላትን በዚ ጋጣሚ እውን ኣይመፀትና ንበር ራኢዳ ትበሃል። ከመይ ጌርካ ዘለዎን ፀገማት ከመይ ጌርና ንዕን ክንቀርበን ንኽእል ከም ኣብቲ ኮሌጅ ዘሎ ሲ ኮም ኮንትሪቢሽን እታ ኮሌጅ ነቲ ኮሚኒቲ ሲ እንታይ ከተበርክተሉ ትኽእል ነተን ደቂ ኣንስትዮ ብዝብል ሓሳብ ሓደ 3-4 ፕሮግራማት ጌርና ማለት እዩ ምስአን። ንሱ ከዓ እንታይ እዩ ሓደ ኣብ ከምኡ ዓይነት ቦታ ድኾነ ዓይነት መደብ ክትሓስብ ከለካ ኮንዘርቫቲቭ እዩ ድኾነ ለውጢ ክትሓስብ ከለካ ነቲ ከተበላሽ ከዓ የብልካን ኣት ደ ሴም ታይም ዝኾነ ለውጢ ነናህና ክብርታት ኣለና ብዘው ደዋደው ተኸይድ ክናት ኣለዎ ብሰሜናዊ ቀይሕ ባሕሪ ዓፋር በበይነ ብሄራት ነናተን ርስፖ ባህልታት ኣለዎን። ስለዚ ነቲ ባህሊ ሽዑንሽዑ እትውልኪ ስኽ ጓል ኣንስተይቲ ክውፅእ ተምሃሪ ክድ ይፈል ክትብል ኣፀጋሚ እዩ። በቲ ንሶም ዝርድኦም በቲ ነቲ ሕብረተሰብ ዝርድኦም መንገዲ ግን ድኾነ ነገር ክትገብር ትኽእል ኢኻ። ተኣቱ ጉዳይ ጥዕና ኢልካ ትጅምር እንታይ ክገብራ ክእላ ሳኒቴሽን እሰን ከም ኣዝን ኮንዘርቫቲቭ ዓይነት ሶሳይቲ ስለዝኾነ ኣብኡ ኣቲኻ እንታይ ዓይነት ገለ ለውጢ ክትገብር ትኽእል ብኸመይ መንገዲ ነቲ ሰን ዘለዎን ፀገማት ነትወኪል ክነግራ ክእላ ግድን ወዲ ተባዕታይ ወኪል ክትገብር ደለካ ሶዛት ሰን ፍሪሊ ኮይነን ክዛረባሉ ድኽእላ ማለት እዩ። ስለዚ ኣብ ከምዚ ዕሙቅ ኢልና ሕጂ ምስቶም ኣብ ወከልቲ ግንባር ኣብቲ ኮሌጅና ዘለዎ ማለት እዩ ምስከምኡውን ምስቲ ናይ ሃማማተ እንዳኸድና ኣብ ከምዚ ዓይነት ፀገማት ክሳብ እዝንዝን ክብለ ክንቅርብ ከፀግመኒ 3-4 ግዜ ግን ናብቲ ቦታ እንዳኸድና ብዙሕ ፀገማት ከማን ክንረክብ ክኢልና ብውልቂ ድረኸብናየን ነይረን ንማሕበር ድሓበርና ኣለን ነይረን ክሳብ ከምዚ ማለት እዩ። ሕጂ ተን ካልኦት ከዓ ነናተን ክነግራ ክምእንታን ትገብሮ ማለት እዩ።
1: መጀመርያ እንተና ጌርና ከምዚ ክትነግረ ክጥንሐት ካብ ትምህርቲ ዓለም ወፂና ኣብ ስራሕ ዓለም ዝገበርናየን ግዜያት ሲ ካብ ዓመት ክሳብ ዝነዋሕክት ናይ ሜሪላ ክሳብ 5-4 ዓመት ኢና ዘለና። ሕጂ መጀመርያ እንታይና ጌርና ካብ ተጠቀምቲ ወጢናስ ናብቲ ፕላነርስ ኢና ንልወጥ ዘለና ምክንያቱ ብቲ ናይ ኮሌጅ ግዜ በቲ ቅድሜና ዝገብርኦ ዝነበራ ንጥፈታት ንጥቀም ኣብ ኮይና ንሳተፍ ኣብ ኮይና ናትና ዲስከሽንስ ንገብር ነርና መፅናዕታዊ ፅሑፍ ነቕርብ ምሳማ ድኤ ዝተደለየ ሓበሬታታት መፂና ንወስድ ጥራይና ነርና። ሕጂ ግን ኣብ ዝተፈላለየ ቦታ ተመዲብና ከም ዘለና መጠን መጀመርያ ንሕና ፅቡቅ ጌርና በቲ ነገር ቲ ኳሊፋይድ ክንከውን ዝብል ፕላን ኢና ሒዝና። እንታይ ማለት ሕቶ ደቂ ኣንስትዮ ክተልዕል ከለካ ሲ ብጣዕሚ እዩ ከቢድ ዝገብሮ ከዓ ምስ ባህሊ ናይቲ ሕብረተሰብ ሃይማኖት ምስቲ ልምዲ ሒዝዎ ዝፀንሐ ምስቲ ቁኑዕ ኢሉ ንዓመታት ዝዓበየሉ ነገር ፖለቲክስ በዕሉ ኣሎ ሕጊ ኣሎ ከምቲ ክጠቕሶ ፀንሐት እቲ ዝወፀ ኢንተርናሽናል ሕጊ ወይከዓ ናሽናል ዘይኮነ ካስተመር ኣለዎ ኣሎ ነዚ ብምሉእ ኢኻ ትትንክፍ ዘለካ ብዛዕባ ኣብ ከምዚ ዞባ ከይደ ብዛዕባ ናይ ከምዚ ዓይነት ኢሹ ናይ ደቂ ኣንስትዮ ክልዕል እየ ማለት ሲ ትትንክፎ ኣርእስታት ብድሕሪ ብጣዕሚ እዩ ብዙሕ። ሕጂ ነዚ ከምዚ ዓይነት መደባት ክትዕወተሉ ወይ ከዓ ትትደልዮ ዘለካ ነገር ክትወቅዕ ትኾንካ ከዓ ኣቐዲምካ ክትፈልጦ ዘለካ መፅናዕትን ሓበሬታን ኣሎ። ሕጂ ኣርዊ ኳሊፋይድ ኢልና ንነፍስና መጀመርያ ሓቲትና እንታይ ማለት ብኤክስፔሪንስ ብሓበሬታ ብፍልጠት ብኩሉ ማለት እዩ። ሕጂ በቲ ዘለናዮ ርሕቀት ቦታታት በቲ ዝጥዕመና ኣብ ወርሒ ዲና ኣብ እንዳተደዋወልና ንፀዋዋዕ ኣብ ከዓ ዲስካስ ንገብር ጀሚርና ኣለና ማለት እዩ። መጀመርያ ፐርሶናሊ ሰብ ንነብሱ ከይኮነ ሲ ናይ ካልኦት ኮሽንስ ክምልስ ኣይክእልኒ መጀመርያ ጓል ሴይት ምዃንን ዘይምዃን ሲ ብውልቅና ክንምልሶ ዘለና ነገር ስለ ዘሎ ማለት እዩ። ሕጂ ምስተላለና ከዓ በበይና ዓይነት ባክግራውንድ ንባዕለና ከማንሲ በበይና ዓይነት ናይ ትምህርቲ ፊልድ ዝተምሃርና ካብ በበይና ዓይነት ቦታ ዝመፃና በበይና ዓይነት ቦታ ዝዓበና ኢና ኣብ ገሊዮ ሓሳባት ክላዓል ከሎ ከማንሲ በበይኑ ኣይድያ ንበሉ ግዜ ኣሎ። ሕጂ ኣብኡ ክንሰማማዕ መጀመርታ ንሕና ፅጌና ዳጀስቲ ክንገብር ፅቡቅ ጌርና ምስቲ ማሕበር ክንለለ ኣብ ሃማደይ ዘሕለፍናዮ ግዜ ከዓ ናይ ኩላትና በበይኑ ስለ ዝኾነ ክንላለ ዝብል መደብ ቅድም ወሲድና ምክንያቱ እዚ ተዘይ ጌርና ነቲ ብድሕሪ እዩ ዝመፅእ መደባት ሲ ከም ፋሚሊ ማለት እዩ ከም ግሩፕ ቮለንቲርስ ካ ስለዝኾነ ናት ኤነርጂ ኣለዎ እዚ ንገብር ሰከንድ ክሳብ ሓደ ፐርማ

0: ንት ዝኾነ ለውጢ ዝመጽእ ብስራሕ ደረጃ ማለት እዩ። ኣብዚ ዘለናዮ ቦታ ኣበይ ኣለና ትሸኪርና? ኣብቲ ዘለናዮ ቦታ እንታይ ዓይነት ፅልዋ ከም ዝኽእል ቅድም ሪሰርች ወይ መፅናዕቲ ንግበር ተባሂልና ኣለና። ሕጂ ንኣብነት ኣነ ኣብ ጊንዳዕ ይሰራሕ ኣለኹ። ጨንፈር ሃማደ ኣብ ባፅዕ ኣሎ ናይ ዞባ ናይ ንኡ ዞባ እውን ኣሎ። ስለዚ ምስአን መጀመርያ ሊንክ ክገብር ካልኦት ደቂ ኣንስትዮ ውዳ በደለ ናብኡ ኣብ ቤት ትምህርታት ደን ከም ስራሕተኛታት ኮይና ኣብኡ ስራሓ ደን ትምህርቲ ወዲአን ደን ሰብ ሓዳር ደን ዝተፈላለዩ ባክግራውንድ ዘለዎን ሰባት እውን ኣብኣ ተጠርኒፈን ክፀንሓ ስለ ዝኽእላ ትናትካ ዝምድናታት ትዕብዮ ማለት እዩ። ኣነብቲ ዘለኹ ዞባ እንድሕር ከምዚ ገይረ ከብናብ ዘዘለናዮ ቦታ ኮይና ተባሂልና ማለት እዩ። ብድሕሪኡ ዝቐፅል ንእግረ መንገድና እውን ክንሕብር ኣብታ ሻውዒ ናይተን ኮሌጃት ኤርትራን ሻውዒት ዘዋሳዋን ዘላ ጨንፈር ናይ ሃማደ ኢና ዘለና። ኩሉ ንገብሮ ርክባትና፣ ኩሉ ንገብሮ ኣኼባታትና፣ ኩሉ ንገብሮ ንደልዮ ጠለብ ኣብ ትሕትያ ኢና ንሓቲ ኣብ ትሕቲ ሃማደ ማለት እዩ። እዚ ክብል ከለኹ ኣብ ሸውዓተን ኮሌጅ ዘለዋ ደቂ ኣንስትዮ ኣብ ትሕቲ እዛ ጨንፈር እዚ ኣለዋ ማለት እዩ። ሕጂ ትምህርቲ ወዲእና ስለዝተመደብና ዘይኮነ ቀንዲ ርክብና ምስ መን እዩ? ምስተን ኣብ ኮሌጅ ዘለዋ ደቂ ኣንስትዮ እዩ። ሕጂ ኣበን ከዓ መጀመርያ ቮለንቲርስ ዳሕረካ እቲ ክኸውን ዘለዎ ነገራት ብሰሚናራት ድዩ ብበዓላት መንገድታት እናተጠቀምካ ድዩ ብጀሚሮ ነው ኣብ ዝፀናሓ ደቂ ኣንስትዮ ገዲፍናየን ዝወፀና እንዳትግበርና እቲ መደባት ወፂኡ ኣብ ኩለን ኮሌጃት ይቕፅል ኣሎ። ናትና ሮል ሕጅታ ይኸውን ኣብቲ ዘለናዮ ቦታ ኮይና ምስታ ነኒ ሒዝና ወይ ነኒቐርባ ወይ ከዓኒ ብቀሊል መንገዲ ጥልዋ ክነምፃላ ወይ ክንቀርባ ንኽእል ኮሌጅ ተመቃቂልና ኣለና። ሕጂ ንኣብነት ናተይ ዓዲ ቀይሓላ ጥቡ ጌረታ ኮሌጅ ስለዝፈልጣ ኣብኣ ስለዝተምሃርኩ ናይ ሃማደ ንጥፈታት ክካየድ ከሎ እውን እንታይ ዓይነት ቻሌንጅስ ብድሆታት ነይርዎን እንታይ ፅቡቅ ጎንታት ነይሮን ስለዝፈልጦ ናባይ ተባሂባ ማለት እዩ። ከምኡ ነን እናተን ሒዘን ኣለዋ። ሕጂ ኣብአን ከምቲ ክትገልጦ ፅንሕት 8 መጋቢት ጥራይ ስለዝኾነ ኣኼባ ምክያድ 8 መጋቢት ስለዝኾነ ንደቂ ኣንስትዮ ዝምልከት ኢሹስ ምልዓል ዘይኮነ ብመደብ ማለት እዩ ሓንቲ ኦፊስ ወይ ጨንፈራኡ ጌርካ ነተን ኣብኡ ዘለዋ ደቂ ኣንስትዮ ኣብ ትምህርተን ንትምህርቲ ዕላማኡ ኮይደን ስለ ዘለዋ ማለት እዩ። ኣብ ካልእ ቦታ ትብሉ ካ በብዕላሙ ዘለዎን ኮሽንስ ምባል ራይትስ ናተን ቸክ ምግባር ፕላስ ኣብ ምንታይ ዲቨሎፕመንት ክእል ኣለዋ እንታይ ዓይነት ቻለንጅስ ይብላ ኣለዋ ኦፐንሊ ምስ መሳትካ ትገብሮ ዲስካሽንን ናብቲ ማሕበር መፅኢካ ትገብሮ ዓይነት ሓበሬታን በበይኑ እዩ። በዚ ጋጣሚ እዛ ክንገልጦ ኣይንክእል ኒና ክትብል ፀኒሓ ኣሎብ ክትሕልወ ወደ ነገራት ኣብ መንጎና ክንዕልሎ ከለና ንረኽቦ ሓበሬታታት ካብ ዝተፈላለዩ ዞባታት ዝቕመጣ ደቂ ኣንስትዮ ዝመፅ ኢንፎርሜሽን ስገለ ብጣዕሚ እዩ መሊሱ ነቲ ዘለካ ኤነርጂ ዘብዝሖ ማለት እዩ። ምክንያቱ ኣነ ዝረኸብኮዎ ቻንስ ኣነ ዝረኸብኮ ኦፖርቹኒቲ ከማይ ዕድመ ዘለዋ ጓል ኣንስተይቲ ኣብ ካልእ ዞባ ዝዓበየት ረኺባቶ ማለት ይኮነን። ሕጂ ትረኺብናዮ ዘለና ፖቴንሻልስ ወይ ትረኺብናዮ ዘለና ፀጋታት ምስ ሓበርካዮ ወይ ምስ ኣውፃኻዮ ስለ ዝርከብ ልክ ኣብ ነብሰ ከፍ ዓይነት ኮሌጅ እንታይ ፅቡቅ ጎንታት ኣለዋ እንታይ ከ ቻሌንጅስ ኣለዋ እንዳፅናዕና ንዑ ውሰት ጌርናዮ ማለት እዩ። ሕጂ ሜቢ ከምዚ ክትብሎ ዝፀንሐት ቅድሚ ወርሒን ሰሰሰሙንን ጥዑይ ፕላን ናብ ሃማደ ይኸይዱሎ ማለት እዩ። ኣፕሩፍ ገይረኖ ኣለዋ ዳሕራይ እውን ትገልፂዮ ትኾኒ ምሳና ኣላ ኣብዚ ኣብዚ ዘለናይ ቦታ ኮይና ከዓ ቸክ ንገብሮ ኣለና ንዑ ኣብዚ መፅእ ርክብናስ እንታይ ተገይሩ ኢና ክንዛረብ ማለት እዩ። ኦኬ
1: ራይ ይቕኒልና እሱዩ እሞ ብዝጋጣሚ 8 መጋቢት ኣብ መደብ ሳይዳ እንታይ መልእኽቲ ተመሓላልፋ እስኪ እዛ ቀዳመይቲ ጉጅለ ድሕሪኡ ብታ ካልኣይቲ ጉጅለ ክንሰግር
2: ኦኬ እዚኣ ፅቡቅቲ ዕድል እንድያ ንኩላትና ብዘይ ቀል ዓለም ከዓ ነዛ ብወለንታት ብገስ ዘላ ግሩፕ ብጣዕሚ ዓባይ ዕድል እያ እዚኣ። ምክንያቱ ከምዚ ክንብሎ ፀናሕና ጌጋታት ክህሉ ይኽእል እዩ። ጌጋታት ከዓ ምንታይ ደሎ እንድሕር ዳ ኢልና ኣብዲ ሰርሕ ዘሎ ሰብ እዩ ጌጋታት ደሎ ሓደ ነገር ይንቀሳቀስ ነው ዘሎ ጌጋ ድፈፅም ደ ይንቀሳቀስ ተኮይኑ ደ ሰርሕ ተኮይኑ ኮ ሕማቅ ይኹን ፅቡቅ ኣይክገብርኒ። ስለዚ ብደጎ ኮይና ክንዕዘብ ከለና ሓደ ጥራይ ዘይኮነ ኣብ ዝኾነ ይኹን ውዳበታት ኣብ ዝኾነ ይኹን ማሕበራት ጌጋታት ክንርኢ ንኽእል ኢና። እቲ ጌጋታት ግን መዓስ እዩ ዝእረም ወይ ብመን እዩ ዝእረም ድሕር ዳ ኢልና ብኣና እዩ ዝእረም። እቲ ክንሪኦ ንደሊ ለውጢ ብነብስና ክንጅምሩ ኣለና። ኣነ እንድሕር ዳኣኒ ኣብ ማሕበር ደቂ ኣንስትዮ ክረአ ዝደልኮ ለውጢ እንድሕር ዳ ኣሎ መጀመርታ ኣነ ክልወጥ ኣለኒ። እንደገና ከዓ ነቲ ለውጢ ኣሚነ ከዓኒ ክልውጥ ክብገስ ክኽእል ኣለኒ። ስለዚ እንታይ ክብል ዝደሊ ኣነ እቲ ክንልውጦ ንደሊ ነገር መጀመርታ ንፍለጦ ኤንድ ኣበገስቲ ናይቲ ለውጢ ከዓ ንኹን ኩሉ ግዜስ ለውጢ መፅኢ ኢልናስ ደድሕሪ

0: ለውጢ ክንከየድ ዘይኮናስ ባዕልና ለወጥቲ ክንከውን ክንክእል ኣለና። ለወጥቲ ክንከውን ክንክእል ተኮይና ከዓኒ ክንውደብ ክንክእል ኣለና። ክንውደብ ክንክእል ተኮይና ከዓኒ ኣፍልጦ ንቕሓትን ክህልወና ኣለዎ። ኣፍልጦ ንቕሓትን ክህልወና እተኮይኑ ከዓኒ ኣብቲ ቦታ ክንበፅሕ ክንፈልጦ ክንክእል ኣለና። ሓደ ነገር ከይፈለጥካዮ ክትፈርዶ ይትኽእልኒ ኢኻ ሕጂ ንኣብነት ማና ንኣኸስ ማና ከምዚ ኢለ ክገልፀክ ተኮይነስ ቅድም ክፈልጠክ ክኽእል ኣለኒ። ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ ከምዚኡ ክብል ተኮይነ ክኸይድ ኣለኒ ክፈልጦ ክኽእል ኣለኒ። ፅቡቅ ዕለማታቱ ንዑ ክርዕሞ ኣለኒ። ትቕየር ዘለዎ ነገር ከዓ ክቕይሮ ክኽእል ኣለኒ። ስለዚ መጀመርታ ንብፃሕ ንፍለጥ፣ ዘንሽዑ ንወደብ፣ ዘንሽዑ ንለውጥ ክብል ግድኣነ ማለት እዩ። ዘጋጠም እዚያ
1: ይቕኒልና ካልእ ክትውል ኣሎ
2: ሕራይ ሽመይ ሶልያና የማን ይበሃል። ኣብ ኮሌጅ ቢዝነስ ብቢዝነስ ማኔጅመንት ወይ ምሕደራ ዋኒ ወዲአ ሕጂ ድማ ኣብ ቤት ምህርቲ ንግዲ ደንደን ከም መምህር ኮይነ ተወዲበ ዝሰርሕ ኣለኹ ማለት እዩ። ብዓብኡ ብዙሕ ዛዕባታት እንዲ ተላዒሉ ታቐንዲ ኣነ ክሕልፋ ዝደሊ መልእኽቲ ንኸማይ ምዛን ወይ ምን ኣሳሕዋተይ ከምኡ ናዴታተይ ኮታ ኩለንተን ደቂ ኣንስትዮ ዝዓበየ እንታይ እንድሕሪና እዚ ዘለናዮ ኩነታት መጀመርታ ካብ ዜሮ ተበጊስ ይኮነን መፅ እዩ። ቀደም ኣዴታትና ኣሕዋትና ተጋዲለን ንማዕድነተን ተቓሊሰን ተሳታፍነት ገይረን ኣውሒሰን ነዚ ዘለናዮ ደረጃ በፂሕና። ትውሓት ትዕበ ከምቲ ዝለ ተበፂሑ ኣይተበፅሐን ብዘ የገድስ ኣትሊስት ዛ ዘለናያ ቦታ ካብተን ዝሓለፈ ወለዶ ብዝመፀ ቃልሲ ዝተረኽበ እዩ። ስለዚ ንሕና ድማ ከም ተካኣት ወለዶ መጠን ነቲ ዘሎ ሕድሪ ተቐቢልና ንሕና ካብ ዓብዩ ናይ ደቂ ኣንስትዮ ጉዳይ ስጋዕ ዝኾነ መወዳእትኡ ንዓና እዩ ዝፀሉ ትረብሓ ከዓ ንዓና እዩ። ስለዚ ኩለን ደቂ ኣንስትዮ ይንኣሳ ዕብያ ብዘየገድስ ብዓቕመን ኣብ ሃማድአ ክውደባ ወላ እንተ ዘይተወደባ ድማ ንኸምአን ኣሕዋተን ብዓቕመን ክሕግዛ ይላብዎን ማለት እዩ። ምክንያቱ ባህሊ ምዕባለ ኩሉ ሰዕ ንቅድሚት ጥራሕ ኣይኮነን ዝኸይድ ባህሊ ንድሕሪቱ ንምለስ እዩ። ንኣብነት ቀደም ትሕቲ ዕድመ መርዓ ምክሻብ ምኩላል ካልእ ድሑር ልምድታት ብክንደይ ቃል ተኣልዩ ክነሱ ሕጂ ከዓኒ ኣብ ገለገለ ቦታታት ንድሕሪት ተመይሱ ክቀላቅል ንርኢ። ከምኡ ውን ወላ ኣብ ፖለቲካል ሪፕሬዘንቴሽን ከም ምሕደራ ዝተምሃርኩ መጠን ኣብ ትካላት ዘሎ ናይ ደቂ ኣንስትዮ ተሳታፍነት እንተርኢናዮ ከምቲ ቅዋም ዝሕብሮ ወይ ከዓ ብሓፍሻ ኣብ ናይ ፖለቲካስ ኣትሊስት ደቂ ኣንስትዮ 30% ካብቲ ፓርቲሲፔሽን ክሕዛ ኣለወን እዩ ዝብል ኣብ ግብሪ እንተርኢናዮ ግን ከምቲ ዝድለ ተሳታፍነት የለን ማለት እዩ። እዚ ከዓ ንምንታይ እንድሕሪ ኢልና እቲ ዝፀንሐ ቃልሲ ከምቲ ዝድለ ስለዘይቀፀልናዮ ተመንእስያት ደቂ ኣንስትዮ ተሳታፍነት ስለ ዝውሕድ ዘሎ ሰኣና ፍልጦ ጥራሕ ዘይኮነ ምትብባዕ ስኢነን ወይ ተበግሶ ስለ ዝሰኣና ክኸውን ስለ ዝኽእል ልክዕ ከምዛ ንሕና ሕጂ ውሕድ ኣፍልጦ ሒዝና ክነስና ባህግን ዋኒንን ድፍረትን ሒዝና ብሃማድእ ተደጊፍና ንቃለሳት ዘለና ኩለን ከማና ደቂ ኣንስትዮ ከዓ እንታይ ክእለት ኣለን እንታይ ፍልጠት ኣለን ንኸይበላ ኩለን ብዓቕመን ኣበርክቶአን ክገብራ ክሓስባ ኣለዎን ማለት እዩ። ምክንያቱ ኩሉ ሳዕ ብብዝሒ ትሪኦ እንታይ እዩ ሃማድአ ተፀንቢረ ወይ ሃማድአ እተው ተበካያስ እንታይ ረብሓ ኣለዎ ትብለካ ገለይካ ሽዕጠጠ ወይ ካትብ ምክንያቱ እንታይ ረብሓ ኣለዎ ይኮነ ንሓወል ሓንቲ ረብሓ የብልና ማለት ካብ ሃማድአ ዝኾነ ገንዘባዊ ይኹን ወይ ዓይነታዊ ፍሉይ ረብሓታት ሃልዩ ዘይኮነ ኣነ ተቓሊሰ ንመሰላተይ ተቓሊሰ ተሳታፍነተይ ኣውሒሰ ፅባሕ ንግሆ እንታይ ክረክበ እየ ክሓስብ ዘኒ እንታይ ረብሓ ክረክበ እየ ዘይኮነ ኣነ ሃሊኸ ፅባሕ ንግሆ ከመይ ዝበለፀ ዋሕስ ወይ ዝበለፀ ሂወት ክፈጥረለን እዩ ነተን ኣሕዋተይ እንታይ ለውጢ ክገብር ክእል ዳኣ እምበር እንታይ ክረክብ እየ ኢለ ክኣቱ የብለይ ማለት። ስለዚ ሕጂ እውን ክሕብር ዝደሊ ረብሓ ስለ ዝሃለወና ዘይኮነ ብዓብኡ ነቲ ተሳታፍነትና ክነውሕስ ንመፃኢ ንዓና ምቹእ ዝኾነ ባይታ ክንፈጥርቲ ኮይና ኩልና ሕቶና እዩ ሕቶ ደቂ ኣንስትዮ ከዓ ደቂ ኣንስትዮ ክቃለሳል ስለ ዘለዎ ኩልና ብዘይተኪት ክንሳተፍ ኣለዎ ማለት እዩ።

0: Go and ask your grandfather.
1: Bye-bye. He shot you.
2: Yeah.

Oh.

ሰላም ኣብርሑቕ ናብ ቀረባን ኮንኩም መደብና መደብ ሸው ሓሳይዳ ተከታተሉ ዘለኹም ክቡራት ተኸታተል ኣቐዲመ ምውቕ ሰላምታይ ክቐርበልኩም ይፈቱ። ቀፂለ ሎም መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ብሪኮሊ ምስ ድንሽ ናይ ፎርኖ ክኸውን እዩ። ናይ ፎርኖ ወይ ናይ ሓዊ ብሱል ስለ ዝኾነ ብዙሕ ሽግር የብሉን ማለት እዩ። ሓደ ኪሎ ብሪኮሊ ቀሪብና ኣለና። ብሪኮሊ ካብቶም ኣሕምልቲ ኣዝዩ ብልፅ ዝበለ ትሕዝቶ ዘለዎ እዩ። ድንሽ ቀሪብና ኣለና። ድንሽ በሲሉ ከይተቐርፈ ዝተመትረ ማለት እዩ። ኮሚደረ ብደቂቕ ዝተመትረ፣ ሽጉርቲ ፃዕዳ፣ ጉዕ በርበረ ብደቂቕ ዝተመትረ፣ ፐርሰሜሎ ዘይቲ ዘይቲ ስምስም ዝጥቀም ዘለኹ፣ ፈርማጆ እንቃቑሖ ቀሪብና ኣለና ማለት እዩ። ሕጂ ነዚ ንምስራሕ መጀመርታ ኣብ ድስቲ ሓንሳብ ክንስኽትቶ ኢና ኩሉ ትስቤዛና ማለት እዩ። ምክንያቱ ካብ ምቅልላው ከም ዝወፃእና ርዱእ እዩ። ኩሉ ስቤዛና ብሓንሳብ ብጀካ ድንሽን ቢረኮይልን ስጋብ ሽሉቕ ዝብለልና ንሱ ከነፅንሖ ኢና ማለት እዩ። ድሓር ብሓንሳብ ሓዊስና ኩሉ ሓዋዊስና ኣብዚ ተቐብአ ባዴላ ገልቢጥና ፎርኖ ክነእትወ ኢና።

ክልተ ማንካ ጣውላ ሽጉርቲ ፃዕዳ ይጥቀም ኣለኹ። ሓደ ማንካ ጣውላ ጉዕ በርበረ ከምቲ ኩሉ መዓልቲ ደጋጊምና ንገልፆ ኣብዞም ኣሕምልቲ እዚኦም ብጣዕሚ ብሉፅ ትሕዝቶ እዩ ዘሎ። ጥራይ ኣይነቕለዎም፣ ትሕዝቶኦም ኣይነጉድሎ። ሰለስተ ማንካ ጣውላ ፐርሰሜሎ ክጥቀመ

ፍርቅ ማንካ ጣውለኻ ዘይቲ ዘይቲ ስምስም ይጥቀም ኣለኹ። ፍርቅ ኩባያ ዘይቲ ዘይቲ ስምስም ተጠቂመ ኣለኹ። ስለዚ ከምዚ ኣገርና ንስኽትታ ኢና። ሓንሳቲ ስምምዕ መሰበለልና ጨውን በርበረ ፀሊ መንገርና ኣሕምልቲ ከነእት ኮይና ማለት እዩ ፍሪኮለን ድንሽን

ነቲ ዝወቕዓ ክወንቃቕሑ ከዓ ከፍቶም ድበለት ኣሰራርሓ ኣሕምልቲ ማለት እያ። ፍርቁ ፈርማጆ ኸ ፈርማጆ ፍርቁ ብሓል ነቲ ፍርቁ ኸ ብላዕሊ መነስነስ ክንጥቀመሉ ኢና።

Por la narración, ¿verdad? ሓራይ ኣብ ፎርኖና ኣእቲናያ ኣለና ዶ ገለ ፍርቂ ሰዓት ዝኸውን ፀኒሕና ቁሩብቲ ትሕሕ ዝመሰበለልና ኣውፂና ንምግቢ ነዳልዎ ማለት እዩ።

ጠይኮኒ ንልእግኑ ተሃብዑ ፀናሕኩም ከም መግለእ ብህየ ልትፈናተ ሓልየት እንዳ ኣዳልየና ምልዓል ሰዓት ምስልሕት ግን ኣተላለየቱ ኣወለይት ሕላየትና በርናምጅ ዳረጥቀናን እንከስት እባ ባትክ በዓል መራናት ላ ትብል ሕላየት ፈናን ዩስፍ ሓምድ እባቱ ናዮም በርናምጅና ግ ንክሰቱ በርናምጅና ዝተደልየና መታብዓት በኪተ ዲብ ንተምኒ ብኣወለይት ሕላየት ዲባቱ ግንትዓዲ

0: ዝነበረ ዓለም ኣርኪባት እኳ ይፀንሕ
1: ናይ ብሓቂ
0: ስምዕባ ኣደይ ከመይ ና ፀንሐኒ ምስለኪ
1: ኣደይ ደኣ ኣንታ በረኸት ሓወይ እዚ እዋን ምትእኻብ ስለ ዝኾነ ኣደይ እውን ነብሳነ ይርዋ ኣብ ግበላ ኮፍላ ፅበየና ዘለ ኮይኑ ይስምዓና
0: ግበላ ኢልክ
1: ኣብ ግበላ
0: ዓልለይ ብውላድ ክኹርዒ መፃለኹ ብገበላ ፅንሐ

0: ደረጅ ድራር ባዶም ገሃና
1: ዘረጋና

እስ ብደሌት መርጅዕት ምደፈራ ኣብ መቕድረት ኣዳም ዋኣላተ ጥዉር ተጠውር ክመብፀት ተሓበራ ብምድሬት መንሱራ ዕጨይ ወሓይዋናት ከደን እግል ትወጀት ነሳእለ ህለየት ምስ ዳርፊ ገሪታ መፅ ህለየት እቲ ኣቕሊም ምግብ እግል ፈዳብያም ደረሳ ሳምናይ ፈስል ጃኢዘተ ፌተውራሪ ታሂበት እስራኤል እግል ህድግ ሰላም ዲ ብቆት ለለኣተ ምስዳር ምንሳት እግል ትጀመል ሕኩመት ልብናን ተሓሰባ ሩስያ ወዩክሬን እግል መደተ ሰለሳ ምዕላ ፀናይ ሃብጥሮ ዘብጥ እግል ሊዳያ ኣተፈቀያ ኣሜሪካ ምስሊ ኤራን ዓላቐት ኮምቦም ሸኮት ላቐደመ ዲቦም ኣንፋር ዋሸሪካተ ቻይና መና ሓዲስ ካበባ ካሓይሳምዋ ሓይሳት ምተቕብለትና ኣኽባር ዲብላ ተማ ምስለተለየ ብራምጃትና መታባዕቲ በኪተ ዲምነተምንየን ሰራሕ ምንኩም

ሓይሳም ወሓይሳት መተቅበለት ፍልም ዳምር እትል ዝሓልፈ ውካት ቅሩብ ክምሰል ታማ ትውብዓ ማልኩም ምስል ሙመስሊን ክምሰልሁማ ሸዓበ ለወዴናሁ ገለ ኣራህየ እተሓልፈ ክፋል ትውብዓ ማልኩም ዮም ሂየ ምስል ከየትባይ ናይለ ፍልም እሰይድ መሓመድ ኣሰናይ ለእንወዲያ ሕጫር መቃበለት ግልተለ ድግናቱ ካዲባ

0: ምሕለፍ መሓመድ ኣሰናይ ኣሰናይ ድሓን መፀካ
1: ኣሰናይ ዘናኩም ድሓን ፀናኩም
0: ተማም መሓመድ ኣሰናይ ፍልም ዳምር ፅበጡ ምከምኩም ወለመደት ለዲባ ልትሃገ መንእሱ ስኒን ወእንሰር ለትሸመልታ
1: እዚ ፍልም ዳምር ፅበት ሓተ ለስያሰት ብድያምን ኣርብዒናት ሓኮ እንግሊዝ ብኤርትርያታ ምን ሓብስቱ ላልወደ ነፅባት ባለቱ ወካልእ የኒ ሻምበ ዲባል ክለ እንደ ፃብጠት ትትገይስ ለስያሰት እሊ ፌደሬሽን ስክ ፌደሬሽን ስክ ትኒኖ 50 ላዓላ ናይ ኣቦና ምስ ኤርትርያ ክለግሊ ትትከፍል ይ ኩሉ ሉ ለስያሰት እሊ ሓትሓት ፀብጠቱ ዲባ መዲነ ትገይስ ኣብ ካልእ ንክርያኒ ናይ ሻም ኣሊ እንደ ፀብጠቱ ለትገይስ ለውክት ከም ማንበየሉ ምና ጥልያን ፈለል ናይ ጥልያን ኣሲር ናይ ምን ጥልያን ኣለወዳ እንግሊዝ ለፀብጠቶ
2: ሻፋ
1: ምን ኣርብዒናት ምን ኣርብዒና ስክኒ ከምሲንታ ትገይስ
0: ተማም እቲ ዓዳት ፍርስነት ወጠንየ ወሻም
1: ልእከት ሓለፈት ትብል ኮፍዓት ንዓይካ ወላ እሊ ልእከት ክልአ ሓለፈት ክልአ ገሰት እሊ ብሰምዓተ ውዲ ዕፍየቱ ግልሚ ኣና ከተብኮ ሓለፈት እብል ባ ኣና እያሊ ላኪን ክንዶ ለልሽድ መዕፍያ ኢልርአ ኣላቱ ግልሚ ብዙሕ ከማን ኣላ ታሪክ ንሱ ቀሊል ዓላሊ ኮን ጀዲባ ስወሩ ወሊቱ ክቡንዲ ኮን ርኡይቱ እንሳን ምና ሓብስ እንዳሃርባ ስክፈተይቱ ዓዱ እንዳሓልፋ ገይስ ዓዱ የኒ ሞታ እንደብየለውላ ኣልወድድ ይብል ዓለውቱ እስ ከኣክር ኣግቡይ ክን ብዙሕ ሊታት ሕለክላኸለ እውን ይበለቸቱ ና ሓለፈት ለሉም ላኪን ሴምዓት ከማን ኣለዋላ ዒፍያት ዘርእናሆም ከዓን ካብ መራዮም ላዕላ ሰና ዓለት ለልብል ረአይ ሰማዕ ኮሉ ሓልፋ ቀዲቡ
0: ተማም ሰይድ ሓመድ ኣሰናይ ጠብዓ ፍልም ቤትካታ ክመሓለፈት ለከየትባ እንተከትባመል ንላ በለቸቱ ለሽዑር ለናይካ ወለደንየት ለናይካ ዲባ ክመት ሓዝያ ተዓከሰት ዲባ መሽተማዕካ ፍርስነት ዲባ ዶሌት ነታገ ኣቦና እተወክድናይ ዝሓሉፍ ላዕለው ስዱድ ተየሊ ላዕላ ካዲብ እሊ እተፍልም ኣክለይኡ ትምፍሌካ ኣወቶ ክለይ
1: ኣለመስደድ ዲቡ ምን ምህምህቱ ቀሊል ይኮን ምን ሓብስ ናይ ጥልያን ምን ባሕር ምን ከበድ ባሕር እንዳህርባ ምስል መለህዩ ዓስከሪ ናይ እንግሊዝ እንዳቀትላት ተቀሰት ተነብት ኣዘላ ብልምህም ብሓቂቀት ለተንከባ ሊቱ ኢልሚ ከረዘማት ሊታት ኣባውና ከእስማም ጉሪኦምል ኩሉ ታሪክ ናይ ኖኽራ ምን ባሓር እንደ ሓልፈው ትለዎ ምን ኣመራ እክልኢ ሕና ምስል ኩሉ ፀገማትና ምስል ኩሉ መሻክልና እክልአ ናይና ባሓር ሸቂናሁ እቲ ወሊቱ ግልሚ ባሕር ባጀት ብብዙሕ ትለልሓዘ ኣደ ድያ ባሓር መናመራ ዲብላ ዲቡለ ሸቂናሁ ቀረርጭ ግልብዕድ ኣካ ንግል ምሰለና ግልሚ ለሴቲን ንሱ ብዙሕ ኣልም እዩ ለሴቲኑ ሓቲ ናይ ባሓር ሓቲ ናይ ሓቲ ዕፈት ሪአ ዝብለካ ዲ ባሓር ዲባ ሓምሳ ኣካን ሱስ ኣካን ለሰወረታ ግልሚ ለስወር ሓቲ ኣካ ዲባ ሓኮና በና ባልቤት ቅራጭ ብዲባ ጠዋሎት ቅራጭ ብዲባ ሕርጊጎ ቅራጭ ብዲባ ክኒታት ደሴት ሸክስዒት ቅራጭ ብዲባ ኩሉ ቱዲ ሓቲ ኣካ ንትከምከማ ሓቲ ሲን ሓቲ ዕፈ ሓቲ እንሳን ዝሃርብ ዲሃላ ምን ሓብስ ነባልቤ ዝተዓደአ ደሴት ሸክስዒት ጀልበት ዝፅሓን ሓብስ ሓብስ ኖሱ ለካርሸል የኒ ብጠዋ ኩሉ እንደ ጀማዓካ ሓተ ስውረት ትውደዮ እንዶ ቀሊል ይኮኒ እዚ ናይና ባሓር መናመራ ክላ ንሓዝዮ ገሳ ንገብር ለልብር ረአይ ብየ ላኪን ምስል ኩሉ ባጀት ናዮ ሃላ ጓዝዮ ሃላ ሽደሽዲቦ ሃላ ቀሊል ይኮኒ ናይ ባሓር ምና ምድር ዝያድ ካብ ባሓር ዲ ባሓር ክትሰውር ክቡት ክእብል ገበይ ለ እዚ ከባደትና እዩ መለሊ ናብ ሰላ ድራያ መላ ፍልም እየኒ ዳምር ንኣማክን ብዙሕ ትምና ኣልዩ ሓታ ካና ሊጋቢ ኮን መጓዓዝ ያሁ ኣልዩ ብዙሕ ትላ ኣለዎ ደግልሚ ምን ባፅዕ እሊ እብለካለ ኮስወር ምን ዓስራካን እንደትላቀመ ሓተ እንደገኣ ብሓዲስ ምን ብሕንእናስ ሊ ባሓር እንዳሃርባ ካደብር ሰሓጢት ከሽዕብ ከዲብ ሽዕብ ሴቲ ንኡራ ሃላ ምን ባሓር ካልኣይ ባህለቱ ካልኣይ ናይ ከረን ሃላ ብል እንዳሓልፋየን ሉ ኩሉ ንወሶስሊ ገበይሊ ስለሌላ እንደፃብጣት ትለት ገይስ ስለሌላ ምን ባሓር ስክ ከረን እንዳዋሒ ይብላ ሃላ ከም ከመተት ገሽ ዘላ ዲቡ መለመስደድ ዲብሊ ቀሊል ይኮን ማለት ንዛም ኣትሓዝዮ ንዛም ዓላ ድያግልሚ ናይ ሽዕብ ሓቆመ ዲብኣካን ለሃ መፀው ናይ ባፅዕ እታካ ኣለሃ ዋስል ናኪል ክንበል እንደገይስ ገይስ ዲቡታት ተርቲብ ሽወያ ዲቡ ገለ ምስል ኩሉ ግልሚ ሕኩምት ቀሊል ይኮን ለባጀት ብሉ ዲብሊ ተፈጉረልህልት ምና ኣሕሰን ነልለሊ ላኪን ትርእየ ድብል ከፍልም እየኒ መስደዱ ብዙሕቱ ሓተ ነበር ድብላ ክናንታ ኣነ ድብላ ካን ለመቃበለት ወደለ ክሰውረኒለ ካምሰሊ ኮን ብ ፍልም ፍልም ሓምስ ዶሉ ሰወር ጀነራል ቾት ክሎዝ ኣብ መሃ ኢለ ዝብሉ ምቅሩ ምድረይ እሊ ሰበት ብዲቡ ፍልም ዝስወሩ መስደዱ ቀሊል ይኮን ክቡት ትበለልቲ
0: ተማም ፍልም ዳምር ዲብእሱ ኣማክን ሻቃ ወስካን ናይ ለባካት ለሀይ ሄየኒ ዲባ ፍልም ላዕላግሎም ዶር ምመስል
1: እዚ ላሓምደ ምን ቅብለት ቀይሕ ባሕር ትምኑት ተላርበት ግልሚ እቶም ዓደላ መቕደረቶም በለቱ ወምን ኩሉ እየኒ ዲብ ምድርት ሽዕብ ብዙሓም ቶምናይ ንሓመድ ከላይ ልትሕዘዲብ ንወስከ ስቃዓን ሰባከረን ዲብ ኣግቦ ኢልሃላሊ ልኩሴቲንሊ ሸዓብ መረአ ስልና ስክ ላልስር ላልስክ ንሸቀ ትኖስ ላ ዳምር ዘ ናይ ስወር ናይ ላሊ ብዙሕ ለ ዲባ ናይ ላሊ የለ ደቀባት ግን ብእሳት ወዲዮ እሳት እንዳሓይናት ልገርምና እንደቤና ምን ካሜረት እሳት መብርሀት ምን ኣያት መፅሌት ዝብላ ካለ ሰዋርና ምን ኣያት መፅለል እሳት ለ ዲብራ እሳት ሎ መብርሀት መንበሪ ኣደሊ እጨይ ላመፅና ነብሱ ዲብል ኣማክር ናይ ከረን ዕጨይ እንተሰኣና ብ150 ሴራ ወረት ዛበ ከኬን ዲበከ ደንገይስቡ እሊ ናይ ስወር ናይ ላሊ ኩሉ መረዳ ድቁ በዓል ኣዘላ ሸዓብ ዲብሊ ላሊ መስከቦም ስክዕና ንኣተሙ ይሰክቦኒ ኣዚ መስከቦም ፀበጥ ምኖም ላኪን እሊ ኩሉ ኣልወደው ደቀቡ ኣሽቃውናቶ ሊቱ ግድሚዕ ጀኒቶም ልጥባከ ቤት ሓተ ብላ ሓተ ወረጉልስከብ ሓዘ ዕያልቱ ቤቱ ትሸቅል ከመስከቡ ዓራቱ ሁ ፈጃጂኑ ኩሉ ቡኑ ጅርሰቱ እዚ ጅርሰት ዲቡ ጀያዳ ምስልናት ጀረሰው ኩሉ ዲብ ሽዕብ ምሕዳር ናይ ሽዕብ መራ ኣቡከር ሜራይ ሓሙዶም ኣለ ወደው ኩሉ ናይ ሰሜና ኣይ ባሕሪ ከራ ዘየነ ጆን ብዙሕቱ ሓምደ ብለካ ዓደድ ኣለቡን ኢናደ ላኪን መን የመልና ግልመን ንሓመድ ንቤና ንሕደጎስ እ ኮሸቅል ማልራ ሊቱ ብለት
2: ናይ ዋዲ ኢላ ሚት መስለካ ወል ሸዓብ ናይና ሕና ሸዓብ እንዳኣመና ወደመና ትግል ሽቁል ንትፈረረእስለን ሸቅል ሕና ብሕበር ዲባ እለ መጅሙዓት ለምስል ሸቀ እሊ ሸቕሉሉ እንደትፈረር ዲቡ ምእ እንደደምነቱ ሸዓባ እንደደምነቱ በገስ እምበል ሸዓብ ለገብእ እሽ ኣለቡኒ ኣዛ ንሕና ሮረባቕላ ፈገርና ግል ፍልም ሮራ ለትብል ሮረባቕላ መካይን ግልእቶ እዩ ኣዳም ብዛት እተወቕት ለሕና ኣለና ዲቡ መካይን መገይሱ ኣላኒ ብእገርካ ብዙሕ ነሲ ወሊቱ ዘርአ እላ ናይ ዳምር ሄኒ ምና ለሸደደተ ኣው ምና ለርመተ ግልሚ ዲብ ለሴቲ ናይና ለዓትሹም ወላ ዓድሕውሁ ዲብ ከረን ትግል ዝሰበረ ከረን ተለቐሰት ከረን ናይ ሰነት 50 ላኪን ይህለየት ነዘ لأبيات ولا له اللي مد يكون لأبيات لنا يبدير هلا لكن الترأسوا له هلا سولارات شحانات يعني أشياء بزهد غيرها أزق الكرم مقتو داب كرم أتكال على أزق صورتنا مقارح اللي اتنا كرم لقديمة كل أتكال دول على معناتها ديب انكودا اتجاه قبس ديب ركبنا أبيات ديبو تلا صورنا هذا كرن جرادين تبوس تأمر دبع سنة 50 تو سنة 1950 من 45 إلى 50 لهلا زمن كرن إبالة دقوما قلنا نحنا من إلا جاردين الحسنية من قاس كين فقار كم قيب دبعات دبعات ل عامة قاس إيتاي منو قاس كين بدبعات لقيس على البلوكا دبعات حوقابا وكرن مبل لنا ومن 45 إلى 52 مبل لنا سكان أي فدريشن إلا كرن الله تعقلنا مساعته شافه لو ولت عندنا سنة هربنا دي دبعت له تاتو دونقول له قيسنا كرن دونقول له مسعنا أو دونقول له كرن نسعنا بلوت دي بتتجبر هذا دي بدونقول له فلفل سلمونا فقر أبالكاو دي با تاق تنسوب ديوكا كرن نايبا دير شواتا دبعت له دبعت قات من قبل كرن يومتا دبعت يليتني أزي عندنا سأخاو دي باق تاب صوتو قلنا فرلي يعني دبعت قد تحزو قلوتو لا مدتنا لا أريد أزرعي من بعد شعبت لكال صورنا العلا مقباي صورنا شعب زي شعب ما شاء الله تبارك الله رد كرمت سنحينا مجتمع ما شاء الله عليه مجتمع مسلنا باتر يعني ناينا يوم من التاكوز عن هنا يا مدعم علم تصلوا بيت شقينا بيتنا يلا زمن اللي هي قلت قبل بدي با شعبنا وسي شقايا ام محدار ام حداري ابو بكر بالله فرصه الله حمد فتي

ማሻ ላ ተባረከ ላ እርድ ከረም ፀኒሐና ሙጅተማ ማሻ ላ ዓለዩ ሙጅተማ ምስነ ባጥር ናይና ዮም እንደልታከው ፀናውና ያ ሙድኣያ ምዕል መፅ ኣሎ ቤት ሸቂና ቤት ናይለ ዘመን ለሂግል ትግበእ ብዲባ ሸዓብ ነውሲ ሸቃያ ምምሕዳር ኣመሓዳሪ ኣብበከር ብላ ፍርሰተላ ሓመዶ ፈቴ ምስል ኩሎም ጀማዓቱ ምስል ኩሎም ስካን ሽዕብ ምስና ምዕልና ንመፀ እስ እንከልስ

ዕቃብን ንምስሳንን ዝውሰድ ዘሎ ስጉምትታት እውንታ ውፅኢት ይርከቦ ከም ዘሎ ተሓቢሮም ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ዓንዳይ ገብረ እግዚኣብሄር ንኤሪና ኣብ ዝሃቡ ሓበሬታ ብርሰት ኣግራብን እንስሳ ዘገዳምን ንምቁፅፃሩ 41 ኣባላት ኣብ 5 ምምሕዳራት ከባቢ ንቑጣታት ብምቋም ብውህደት ሳላ ዝሰርሑ ዘለዉ መበቆላውያን ኣግራብን እንስሳታት ዘገዳምን ናብ ንቡር ይምለሱ ከም ዘለዉ ገሊፆም ምስ ናይ ምስራሕ መሻርክቲ ብምውሃድ ንቕሓት ሕብረተሰብ ንምዕባይ ዝተኸየደ ኣስተምህሮታትን ጎስጓሳትን እውን እወንታዊ ፅልዋ ፈጢሩ ከም ዘሎ ብምጥቃስ ኣግራብ ናይ ምትካል ልምዲ ብሰፊሑ ክልመዳ ተሓሳሲቦም ኣመሓዳሪ ምምሕዳር ከባቢ ማንታይ ኣቶ ሕዱግ ኣደም ብወገኑ ህዝቢ ተርእዮ ብርሰት ኣግራብ ንምግታእ ብንቕሓት ይዋሳእ እኳ እንተሎም ኣብ ገለ ምምሕዳራት ከባቢ ብዘይ ሓላፍነታውያን ሰባት ዝርአ ምቑራፅ ንምግታእ ኣራምስ ስጉምቲ ክውሰዳ ዝኻኺሮም ኣብ ዞባ ማእከል ኣብ ሃገራዊ ምርምራ ሻምናይ ክፍሊ ዓመተ ትምህርቲ 2024-2025 ብሉፅ ውፅኢት ንዘመዝገቡ 481 ተምሃሮ ሽልማት ፊተውራሪ ተዓዲሎም ሎሚ 9 ግንቦት ኣብ ዝተኻየደ ስነ ስርዓት ንሽልማት ዝበቕዑ ተምሃሮም 900ታዊትን ልዕሊኡን ዘምፅኡ ክኾኖም ከለዉ እተን 55ታዊት ደቂ ኣንስትዮ እየን ኣብቲ ኣጋጣሚ ንተሸለምቲ መዳልያን ወረቐት ምስክርን 99ታዊት ንዘመዝገቡ 6 ሃበርም ተምሃሮ ዋንጫ ከምኡውን ንብሉፃት ኣብያተ ትምህርቲ ገንዘባዊ ሽልማት ተዓዲሎም ሓላፊ ጨንፈር ሃማማት ኣቶ ሳምሶን ክፍለ ማሕበር መንእስያት ተምሃሮ ኣብ ትምህርቲ ዘለዎም ተገዳስነት ንኽብርኽ ምስ ኩሎም መሻርክቲ ብፍላይ ድማ ምስ ሚኒስትር ትምህርቲ እናተወሃደ ዝተፈላለየ ናይ ምትብባዕ መደባት ክካይድ ምፅንሑ ብምሕባር ናይ ሎም ዓመት ቁፅሪ ተሸለምቲ ካብ ናይ ዝሓለፈ ዓመት ብ50ታዊት ዕብየት ከም ዘርአየ ኣብሪሆም ሓላፊ ጨንፈር ትምህርቲ መምህር በላይ ሃብተጋብር ብወገኑ ዕላማ እቲ ናይ ምሽላ መደብ ነቶም ብሉፃት ተምሃሮ ምምትብባዕ ኣብቶም ካልኦት ቅዱስ ቅንኢ ንምሕዳር ከም ዝኾነ ብምግላፅ ተራ ወለዲ ኣብ ምትብባዕ ደቆም ክዓዝዝ ኣዘኻኺሮም ምህዞን ሰንዓን ፈጥራዊ ሓሳባት ብምምንጫው ንምዕባለ ዝድርኽ ከም ዝኾነ ብ8 ግንቦት ኣብ ከተማ ከረን ኣብ ዝተኸየደ መኽፈቲ ስነ ስርዓት ምርኢት መፅሓፍትን ምህዞን ሰንዓን ተገሊፆም ዕላማ ናይዚ ፍልጠት መሰረት መሃዝነትን ምዕባልን ኣብ ትሕቲ ዝብል ቴማ ዝካየድ ዘሎ ቅነም ጥሙር ፈጠራዊ ተሳትፎ መንእስያት ከም ኣካል ሃገራዊ ቀዳምነታት ወሲድካ ንምስራሕ ከምኡውን ኣብ ሕብረተሰብ ፍታሕ ዘምፅኡ ተበግሶታት ንምትብባዕ ምዃኑ ኣብ ወንበር ቦርድ ምህዞን ሰንዓን ዞባዓን ሰባ መሃንድስ ኣሮን ምሕረት ኣባብሪሆም ኣብዚ ክሳብ 10 ግንቦት ዝቕፅል መደብ ስራሓት ሓፂንን ዕንፀይትን ባዮጋዝ ሶፍትዌር ተሓዳሲ ፀዓት ፍርያት መግብን ካልእን ዘጠቓልል 65 ምህዞታት ቀሪቡሎም ኣባል ቦርድ ምህዞን ሰንዓን መንእሰይ ፊልሞን ኣፈወርቂ ብግድኡም ናይ መሃዝን ምስናዕን ዓቕሚ ተምሃሮ ንምኽስኳስን ንምትብባዕን ዝሕግዝ ኣስተምህሮታት ኣካል ናይ ትቕነ ከም ዝኾነ ብምግላፅ ተራን ኣበርክቶን መሻርክቲ ኣካላት ክዓዝዝ ተላብዮም ተዓዘብቲ ብወገኖም ከምዚ ዓይነት ምርኢት ቅዱስ ቅኒ ከም ዝሕድር ቀጻልነቱ ክውሓዝ ተማሕፂኖም ተመሳሳሊ ምርኢት መፅሓፍትን ምህዞን ሰንዓን ኣብ ንኡስ ዞባታት ዓንሰባ ክካየድ ምቕናዩ ኣይርስዓን ቤት ፅሕፈት ህግደፍ ዞባ ደቡብ ኣብ ደቀ ምሓደ ኣብ ኣገዳስነት ጉጅላዊ ስራሕ ዘተኮረ ሰሚናር ብ7 ግንቦት ንሰራሕተኛታት መንግስቲ ኣካይዶም እቲ ሰሚናር ኣብ ጉጅላዊ ስራሕ ኣብ ትካል ኣተሃናንፃ ውፅኢታዊ ጉጅለም ከምኡውን ኣብ ምምሕያሽን ምድልዳውን ጉጅላዊ ስራሕ ዘተኮረ እዩ ነይሮም ኣብ ምምሕዳር ዞባ ደቡብ ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ቃልኣብ ተስፋ ስላሴ ንትርጉም ኣገዳስነትን ኣድላይነትን ጉጅላዊ ስራሕ ከምኡውን ንኣተሃናንፃ ውፅኢታዊ ጉጅለን ተራመሪሕነት ኣብ ምህናፅ ውፅኢታዊ ጉጅለን ዝምልከት ሰፊሕ መብሪህ ሂቦም ጉጅላዊ ኣሰራርሓ ኣብ ኣፍራይነት ዘለዎ ፅልዋ ዓብዪ ምዃኑ ዝገለፀ ሓላፊ ፖለቲካዊ ጉዳያት ዞባ ደቡብ ኣቶ ሳልሕ ኢብራሂም ብወገኑ መንግስታውያን ትካላት ብሰፊሑ ክስራሓሉ ተላብዮም ዝበስሐ ስራሕ መንግስቲ ኣብ ጉጅለ ዝምርኮስ ምዃኑ ዝገለፀ ኣመሓዳሪ ንኡስ ዞባ ደቀ ምሓረ ኣቶ የማን ኣበራ ኣብ መጻኢ ተመሳሳሊ ሰሚናራት

ዝጉደም ምዃኑ ኣረዲኦም። ተሳተፍቲ ኣብ ዝሃብዎ ርእይቶ ጉጅላዊ ኣሰራርሓ ሃጓፋት ንምፍዋስ ሓጋዚ ከም ዝኾነ ብምጥቃስ ተመሳሳሊ ሰሚናራት ክድፍኣሎም ተላብዮም። ኣብ ንኡስ ዞባ ጊንጣ ዓቕሚ ምምሃራን ከም ንምባልን መስርሕ ምምሃርን ምስትምሃርን ብውጥን ንምትግባርን ዝሕግዝ ስልጠና ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ንዘምህሩ መምህራን ተዋሂቦም። ሓላፊ ኣብያተ ትምህርቲ ናይቲ ንኡስ ዞባ መምህር ስለይማን ማሕሙድ ኣብ ዝሃቦ ሓበሬታ ንኣገዳስነት ኣገልግሎት ቅድመ ትምህርቲ ኣብ ኣተኣላልያን ምኽስኳስን ህፀናት ብምጥቃስ ኣብዞም ዘተኮረ ናይ ካልኦት መምህራን ምዝርጋሕን ስልጠናታት ምውዳብን ኣገዳሲ ከም ዝኾነ ሓቢሮም። ኣብ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊት ኣገልግሎት ቅድመ ትምህርቲ መምህር ጀሚላ ሓሰን ብወገና ኣብ ዓመተ ትምህርቲ 2025-2026 ኣብ ቅድመ ትምህርቲ ኣተክሮ ብምግባር ንኣስታት ቴስዓ መምህራን ቅድመ ትምህርቲ ስልጠና ከም እተዋህበ ብምሕባር በብግዜኡ ዝውደብ ብግብርን ክልሲ ሓሳብን ዝተሰነየ ስልጠናታት ዝምስግን ውፅኢት ይርከቦ ከም ዘለዉ ኣረዲኣ። ኣብ ንኡስ ዞባ ጊንዳ 27 ናይ ቅድመ ትምህርቲ ኣብያተ ትምህርቲ ኣለዋ። እዚ ከምዚ ኢሉ እንከሎ ኣብ ንኡስ ዞባ ኣስማት ኣብ ክብርታት ሞያዊ መምህርና መምህራንን ዘተኮረ ኣስተምህሮ ብ5 ግንቦት ን120 መምህራን ተዋሂቦም። እቲ ኣስተምህሮ ሞያዊ ክብርታት ንምስራፅ ዝዓለመ እዩ ነይሮም። ሃገራውነት ካብ ወለዶ ናብ ወለዶ እናተወራረሰ ዝኸይድ ክብሪ ምዃኑ ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባ ዓንሰባ ኣቶ ሙሉእ ተስፋ ማርያም ገሊፆም። ካብ 5 ክሳብ 7 ግንቦት ኣብ ኣስማት ሓልሓልን ሓጋዝን ኣብ ዘካየዶ ሰሚናር ኣቶ ሙሉእ ሃገራውነት ባህሪ ዘይኮነ በብእዋኑ እናተኮስኮሰ ዝመፀ ኣብ ነፍሲ ወከፍ ኤርትራዊ ስድራ ዝሰረፀ ካብ ቀንዲ ክብርታት ሕብረተሰብና ከም ዝኾነ ኣብሪሆም። ከም ህዝቢ ኒሕን ሓቦን ሰኒቕና ፀኒዕና ሳላ ዝመከትና ልላውነትና ብምውሓዝ ዋናታት ሰላምን ርጋእትን ክንከውን በቕዒና ምህላውና ብምጥቃስ ድማ ፅንዓትና ዋሕስና ዝብል ናይ ሎሚ ዓመት ቴማ በዓልና ፅነት ነዚ ዝውክል ከም ዝኾነ ኣብሪሆም። ኣብ መወዳእታ ኣቶ ሙሉእ ኣፍራይነት ንምብራኽ ጥምረትን ውህደትን ዜጋታት መሰረታዊ ከም ዝኾነ ብምጥቃስ ኣብዚ መዳይ እዚ ውዳበታት ህግደፍ መሪሕ ተራ ክትፃወታ ፀዊዖም። ኣብ ንኡስ ዞባ ገላ ነፍሒ ምምሕዳር ከባቢ ዓዲ ሓወሻ እትርከብ መደበር ጥዕና ብልዕሊ 300,000 ናቕፋ 5 ተወሳኺ ክፍልታት ተሃኒፁላ። እታ መደበር ኣብ ምምሕዳራት ከባቢ ዓዲ ሓወሻ ዓደር ዓዳ እምበይቶን ላምዛን ዝጥርነፉ 9 ዓድታት ኣገልግሎት ዝህብ። ብ7 ግንቦት ኣብ ዝተኻየደ ስነ ስርዓት መመረቕታ ኣመሓዳሪት ንኡስ ዞባ ኣቶ መሓሪ ዮውሃንስ ከም ብዝወሰዶ ተበግስቶ ዝተሃንፀ ክፍልታት ኣብ ኣገልግሎት ወሊድ ከጋጥም ዝፀንሐ ፅበት ክፍልታት ዝፈትሕ ከም ዝኾነ ገሊፆም። ሓላፊ ኣገልግሎት ጥዕና ኣብቲ ንኡስ ዞባ ነርስ ዓንደ ሚካኤል ፍረብ ወገኑ ድሕነት ኣድን ዕሸልን ካብ ቀዳምነታት ዝውሃብ ኣገልግሎታት ከም ዝኾነ ብምሕባር እቲ መስተሰርሐ ክፍልታት ኣብዚ መዳይ እዚ ዓባ ኣስተዋፅኦ ከረዲኦም። ኣብቲ ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ምምሕዳር ዞባ ማእከል ኮነሬል ገብረሃንስ ወለ ገርግስ ኣዛዚ ፖሊስ

ኣብ ሓደጋ ዝእቱ ስጉምትታት ከም ምውሳድ ክትሕየብ መንግስቲ ሊባኖሳት ተሓሳሲቦም። እዚ ዝተገልጸ ሰራዊት እስራኤል ሎሚ 9 ግንቦት ኣብ ደቡባዊ ሊባኖስ ብዘካየዶ ደብዳብ ልዕሊ 20 ሰባት ድሕሪ ምቕትሳሎም እዮም። ነቲ ስጉምቲ ዝኾነነ መንግስቲ ሊባኖስ ኣብ ቀረባ መዓልትታት ክካየድ ተመዲቡ ዘሎ ዝርርብ ሰላም ኣብ ሓደጋ ክኣቱ ከም ዝኽእል ኣሚቶም። እስራኤልን ሊባኖስን ብ14 23 ሚያዝያ ክልተ ዙርያታት ዝርርብ ኣብ ዋሽንግተን ከም ዘካየዳ ዝፍለጥ ኮይኑ ዝመፅእ ሰሙን እውን ሳልሳይ ዙርያ ክካየድ መደብ ኣሎም። ይኹን እምበር እስራኤል ነቲ ኣብ መፋርቕ ዝሓለፈ ወርሒ ሚያዝያ ዝተበፅሐ ስምምዕ ምቁራት ተኽሲ ብምጥሓስ ተካይዶ ብዘላ መጥቃዕትታት እቲ ዘተ ውፅኢታዊ ክኸውን ዘሎ ተኽእሎ ጸቢብ ምዃኑ ተንተንቲ ይጠቕሶም። እስራኤል ካብ መጀመርያ ወርሒ መጋቢት ኣብ ልዕሊ ሊባኖስ ብእተካይዶ ዘላ ወተሃድራዊ ሰርሒታት ዛጊት ልዕሊ 2700 ሰባት ክቕተሉ ከለዉ ኣስታት 1.2 ሚልዮን ድማ ከም ዝተመዛበሉ ጸብጻባት ይሕብሮም። ሩስያን ዩክሬንን ብመንጎኝነት ፕሬዚደንት ዶናልድ ትራምፕ ንሰለስተ መዓልታት ዝጸንዕ ምቁራት ተኹሲ ክገብራን እሱራት ኪናት ክለዋወጣን ተሰማሚዐን። በቲ ስምምዕ መሰረት ክልቴን ሃገራት ካብ ሎሚ 9 ግንቦት ክሳብ ሶኒ 11 ግንቦት ተኽሲ ከቋርፃን ነፍሲ ወከፈን 1,000 እሱራት ክለዋወጣን እየን። እቲ ግዜያዊ ምቁራት ተኹሲ ብምኽንያት መበል 81 ዝኽርምዝዛም ካልኣይ ኪናት ዓለም ከም እተገብረ ተገሊጹሎም። ሩስያን ዩክሬንን ቅድሚ ሳለስቲ ኣብ በበይኑ መዓልትታት ብዝኣወጅኦ ምቁራት ተኹሲ ከም እተጣሕሰ ዝዝከር እዮም። እዚ ከምዚ ኢሉ እንከሎ ክልቲኤን ሃገራት ክፍጸም ንዝኽእል መጥቃዕትታት መልሲ ግብሪ ንምሃብ ንሰራዊተን ናይ መጠንቀቕታ ትእዛዝ ኣመሓላሊፈን ኣለዋ። ኣሜሪካ ምስ ኢራን ምትሕሓዝ ከም ዘለዎም ኣብ ልዕሊ ዝኸሰሰቶም ዝተወሰኑ ውልቀ ሰባትን ኩባንያታትን ቻይና ሓድሽ እገዳ ኣጽዲቓ። እቶም ዝተኣገዱ ወገናት ንኢራን ወተሃድራዊ ንዋት ኣብ ምቕራብ ኣበርክቶ ከም ዝጸንሖም እዩ ቤት ጽሕፈት ግምጃ ኣሜሪካ ሓቢሩ ዘሎም። እቲ እገዳ መገሻታት ዝዓግት ንዋይ ዘደስክልን ንግዳዊ ንጥፈታት ዝድርትን ምዃኑ እቲ ቤት ጽሕፈት ገሊጹሎም። ይኹን እምበር ነቲ ክሲ ዝነጸገት ቻይና እቲ ስጉምቲ ፍልልያት ክልቲኤን ንምጽባብ ንዝካየድ ዘሎ ተበግሶ ብኣሉታ ከም ዝጸሎ ኣፍሊጣላ። እዚ ሓድሽ እገዳ መራሕቲ ቻይናን ኣሜሪካን ዝመጽእ ሰሙን ኣብ ከተማ ቤጂንግ ተራኺቦም ክዘራርቡ መደብ ወፂኡ ኣብ ዘለወሉ እዋን ዝጸድቕ ዘሎ እዮም። እቲ ዝርርብ ብቐንዱ ኣብ መንጎ ክልቲኤን ሃገራት ተፈጢሩ ንዘሎ ንግዳውን ፖለቲካውን ፍልልያት ንምጽባብ ዝዓለመ ምዃኑ ይጥቀስ። ኪባ ወተሃድራዊ ዓቕማ ብምንፋዕ ግዳማዊ ተጻብኦታት ንምምካዝ ዝሕግዝ ተወሳኺ ወተሃድራዊ ልምምድ ከም ዘካየደት ሓቢራ። እዚ ናይ 8 ግንቦት ልምምድ ልዕሊ 5,000 ወተሃድራትን ብርክት ዝበለ ኣጽዋርን ከም እተሳተፈ ኣዘዝቲ ሰራዊት ተሃገር ገሊጾም። እቲ ብቐጥታዊ ተኽሲ ዝተሰነየ ልምምድ መቐጸልታ ናይቲ ዓቕሚ ምክልኻል ሃገሩ ንምምዕባል ክካየድ ዝጸንሐ ተመሳሳሊ ንጥፈታት ምዃኑ ፕሬዚደንት ሚግዌል ዲያዝ ካነል ገሊጾም። ኪባ ኣብ ዝሓለፈ ወርሒ መጋቢት 10ታት ኣሽሓት ወተሃድራት ዝተሳተፍዎን ንልዕሊ ሰሙን ዝቐጸለን ወተሃድራዊ ልምምድ ከም ዘካየደት ዝዝከር እዮም። ኣብ ፈለማ ናይዚ ዓመት ኣብ ልዕሊ ቬንዙዌላ ወተሃድራዊ ስርሒት ዘካየደት ኣሜሪካ ኣብ ልዕሊ ኪባ እውን ተመሳሳሊ ስጉምቲ ክትወስድ ከም እትኽእል ከተጠንቅቕ ጸኒሓላ። ህንዲ ንገለ ናይቲ ካብ ሩስያ ዝዓደገቶ ኤስ-400 ዝተሰሜየ ስርዓተ ሚሳይል ብ8 ግንቦት ከም እተረከበቶ ኣፍሊጣ። ብጠቕላላ 5 ካብቲ ዘመናዊ ኣጽዋር ዝዓደገት ህንዲ ተሪፉ ዘሎ ኣብ መወዳእታ ናይዚ ዓመት እዚ ከተስዕቦ ምዃና ገሊጻ ኣላ። ህንዲ ወተሃድራዊ ዓቕማ ንምድፋዕ ነቲ 5.4 ቢልዮን ዶላር ዝዋግኡ ኣጽዋር ንምሽማት ኣብ 2018 ኣብ ስምምዕ ከም ዝበጽሐት ዝፍለጥ ኮይኑ በብእዋኑ ክትርከቦ ድማ ጸኒሓላ። እዚ ከምዚ ኢሉ እንከሎ ህንዲ ነቲ ኣጽዋር ምስ ሩስያ ሓቢራ ከተፍርዮ ትዘራረብ ከም ዘላ ገሊጻ ኣላ። ኣብ ወተሃድራውን ቀጠባውን መድያት ብተዛማዲ እወንታዊ ገስጋስ ተመዝግብ ዘላ ህንዲ ካብ እቲ 8 ኣጽዋር እቲ ልዕሊ 600ታዊት ናይ ሩስያ ምዃኑ እዩ ዝጥቀስ። ቱርክ እውን ነዚ ልዕሊ 400 ኪሎ ሜትር ዝውንጨፍ ስርዓተ ሚሳይል ኣቐዲማ ካብ ሩስያ ከም ዝሸመተቶ ጸብጻባት የረድኦም። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም። መወከስ ሆስፒታል መንደፈራ ብዓቕሚ ሰብን መሳርሒታትን ዓይነታዊ ምዕባለ ከም ዘመዝገበ ተገሊጾም።

ኣብን ዞባ መንሱራ ኣግራብን እንስሳ ዘገዳምን ንምስሳን ዝውሰድ ዘሎ ስጉምትታት እወንታዊ ውፅኢት ይርከበሎም። ኣብ ዞባ ማእከል ልዕሊ 480 ብሉፃት ተምሃሮ ሻምናይ ክፍሊ ሽልማት ፊተውራረ ተዓዲሎም። እስራኤል ንዝርርብ ሰላም ኣብ ሓደጋ ዝእቱ ስጉምቲ ካብ ምውሳድ ክትሕየብ ሊባኖሳት ተሓሳሲባ። ሩስያን ዩክሬንን ንሰለስተ መዓልታት ዝፀንዕ ምቁራት ተኽሲ ክገብራ እሱራት ኩናት ክለዋወጣን ተሰማሚዐን። ኣሜሪካ ኣብ ዕሊ ዝተወሰኑ ውልቀ ሰባትን ኩባንያታትን ቻይና ሓድሽ እገዳ ኣፅዲቓ። ነስሰዓት ዝተዳለወ ዜና ተዛዚሙሎ ምስ ተረፍ ምርባት ኤርቲቪ ንሓድገኩም ብወገና ሰናይ ምሸት።

0: ሰላምታይ ተቐበሉ። ዝኸበርኩም ተኸታተልቲ መረባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም? ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል ሻድሻይ ክፋል መደብና ኣዝዩ ኣገዳሲ ዝበሃል ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ኣቕሪብናዮም ካብ ዘለና ፍሉይ ዘብሎም ኣዝዩ ብዙሕ ነገራት እዩ ዘለዎም። ብፍላይ ንኽኢላታት ወይ ኣብ ምህንድስና፣ ኣብ ቴክኖሎጂ እንተመሳሳሊ ኣብ ዓውዲ ቴክኒክ ንትነጥፉ ናይ ሎም መዓንቲ መደብና ኣዝዩ ፍሉይ ኮይኑ ከም ትረኽቦ ርግፀኛ እየ። እሱ ጥራይ ደይኮነ ብፍላይ ኣብ ፊልም፣ ኣብ ስነ ጥበብ፣ ብሓፈሻ ኣብ ስነ ጥበብ፣ ብፍላይ ከዓ ኣብ ፊልም ከም ኣክተርስ ወይ ተዋሳእቲ ኾንኩም ትነጥፉ ሞያውያን እውን ናይ ሎም መዓንቲ መደብ ኣዝዩ ከገድሰኩም ምዃኑ ርግፀኛ እየ። ምስ ምምፃእ ናይ ኣርቲፊሻል ኢንቴሊጀንስ ቴክኖሎጂ ዓለምና ካብ ትፅቢት ንላዕሊ ብዙሕ ነገራታ ይቕየር ከም ዘሎ ብዙሕ ግዜ እንዳገለፅናዮ ክንመፅእ ፀኒሕና ኢና። ንምዃኑ ኣርቲፊሻል ኢንቴሊጀንስ ይቕይሮም ካብ ዘሎ ነገራት ወይ ዓውድታት ኣዝዮም ብዙሓት እኳ እንትኾኑ፣ ግን እቶም ምሳና ዝተኣሰሩ ብቐጥታ ክፀልውና ዝኽእሉ ንሞያውያን ንኤርትራውያን ሞያውያን ክፀልውን ንኣርቲፊሻል ኢንቴሊጀንስ ወይ ኣፕሊኬሽናት ወይ ሶፍትዌራት ናይ ኤኣይ ተጠቂምና ክንገብሮ ንኽእል ነገራት ኣዝዩ ብዙሕ እናኾነ መፅእ ኣሎ። ንሎሚ ኣብ ዓውዲ ፊልም ኣተኪርና ናይ ፊልም ደረስቲ፣ ናይ ፊልም ኣክተራት እንታይ እዩ ዝመፀና ዘሎ ገለ ኣብነት ክንህብ ኢና። ቀፂልና ኣብዚ ሰሙን እዚ ካብ ዝተኻየዱ መዓልቲ ምህንድስና ወይ ካልኣይ ኢንጂነሪንግ ደይ ዝምልከት መደብ እውን ክህልወና እዩ። ዓሚ 2025 ኣሃዱ ኢሉ ዝፈለመ ቀዳማይ መዓልቲ ምህንድስና ኣብ ኮሌጅ ማይ ነፍሒ ተኻይዱ ከም ዝነበረን ኣብኡ ተሳቲፍና ዘቐረብናዮ መደብ ከም ዝነበረን ተኸታቲልኩም ኢኹም። ኣብ ሎሚ ዓመት ዝተኻየደ ናይ 2026 እውን ኣብኡ ተሳቲፍና ዘቐረብናዮ ትሕዝቶታትን ብሓፈሻ ዝነበረ መደባትን ናባኹም ከነብል ኢና። ናብቲ ፈለማ ተዳልዩ ዘሎ መደብ ከብለኩም እምበኣር ሰናይ ምክትታል። ከምዚ ኣብ መእተዊ መደብና ክጥቀስ ፀንሐ፣ ንሎሚ ነተክረሉ ብፍላይ ኣብ ዓውዲ ምህንድስና፣ ኣብ ዓውዲ ቴክኖሎጂ፣ ኣብ ዓውዲ ስነ ጥበብ ንትነጥፉ ሰባት ኣዝዩ ኣገዳሲ ክኸውን ከም ዝኽእል እናተኣማመንኩ ዘቕርቦ ዘለኹ መደብ እዩ። ኣቐድም ኣቢሉ ስነ ጥበብ በይኑ ካብ ቴክኖሎጂ ተፈልዩ ዝኻት ከም ዝነበረ ኩላትና ንዝክሮ ኢና። ንኣብነት ኣብ መጀመርያ 1900 ዝነበረ ናይ ዓውድታት ናይ ፊልም እንተዳርኢና ኣብ ተዋስኦ ጥራይ እዩ ነይሩ ክበሃል ከኣል። እዚ ማለት እንታይ እዩ? ስነ ጥበባውያን ብዘለዎም ናይ ኮሜዲ ክኸውን ክእል፣ ናይ መልእኽቲ ምትሕልላፍ፣ ናይ ድርሰት፣ ናይ ስነ ጥበብ ብሓፈሻ ዘለዎም ክእለት ተጠቂሞም ህዝቢ የዘናግዑ፣ ይምህሩ፣ ዘድልዮም መልእኽቲ ከዓ የመሓላልፉ ነይሮም። ምስ ምዕባል ቴክኖሎጂ ኣብ ዓውዲ ስነ ጥበብ ቴክኖሎጂ እንዳመፀ ኣብ ሙዚቃ ክኸውን ክእል፣ ኣብ ድራማ ክኸውን ይኽእል፣ ኣብ ፊልሚንግ ክኸውን ይኽእል፣ ኣብ ዓይነታት ካሜራ፣ ኣብ ዓይነታት ስቱድዮ ወዘተ ብዙሕ ለውጥታት እንዳረኣና ክንመፅእ ፀኒሕና። ኣብዚ እዋን እዚ ምስ ምምፃእ ኣርቲፊሻል ኢንቴሊጀንስ ከዓ ሓደ ዓብዪ መቐይሮ መፂ ሎ ክንብል ንኽእል። ንኣብነት ፊልም ታይታኒክ ትስርሐሉ ኣብ ዝነበረት ግዜ ኣብ ባሕሪ ደይኮነ ኣብ ሓደ ስዊሚንግ ፑል ወይ ኣብ ሓደ መሐንበሲ ገንኢ ከም ዝተሰርሐት ብዙሕ ግዜ ንሰምዕ ነርና ኢና። ኣብ መሐንበሲ ገንእ ከማ እንደይኮነ ኣብ ባስካ እንዳበልና ኢና ብዙሕ ዓመታት ክንመፅእ ፀኒሕና። እዚ እውን ካብ ሓቂ ዝረሓቐ ኣይኮነን። ናይ ብሓቂ ኣብ ፊልም ንሪኦ ኩሉ ከም ዘለዎ ዘይኮነ ብጥበብ ቴክኖሎጂ እንዳተሓገዙ ኣብ ሓደ ንእሽተይ ነገር ዝሰርሕዎ ሞ ድሓር ንሕና ክንሪኦ ከለና ግን ዓብ ነገር ኮይኑ ይስማዓና። እዚ ንሪኦ ዘለና ኣብ ፊልም ታይታኒክ ዝነበረ ጥበብ ኣሰራርሓ እዩ። ፊልም ታይታኒክ እምበኣር ዝተሰርሐትሉ ኣገባባት ክረአ ከሎ ብከምዚ ንሪኦ ዘለና ኣብ ሓደ ኣዳራሽ ወይ ኣብ ዓብዪ ሆል ኮይኑ ኣብኡ ብዝነበረ ናይ ማይ ገንኢ ብዝተሰርሐ መርከብ መሳሊ ወይ ንታይታኒክ ትመስል ነገራት እዩ ተሰሪሑ። ምናልባት ፊልም ታይታኒክ ከመይ ገይራ ተሰሪሓ፣ ኣብኡ ዘሎ ቴክኖሎጂ ዝተጠቀምሉ ከመይ ነይሩ ኢልና ክንገልፅ እንተደኣ ኮይና ርእሱ ዝኽኣለ መደብ ከድልየና እዩ። እዚ ምናልባት ካልእ መዓልቲ ደረጃታት ናይ ፊልም ብቴክኖሎጂ ተደጊፎም ከመይ ኢሎም እዮም ክመፁ ፀኒሖም ክንገልፅ ንኽእል ኢና። ምናልባት እዛ ክትርእይዋ ዝፀናሕኩም ናይ ፊልም ታይታኒክ ኣሰራርሓ ሓደ ነገር ኮይኑ እስከ ካብዛ ድሒረ ዘቕርባ ሓንቲ ንእሽተይ ሲን ከርአኩም እሞ ክንምለስ።
1: I will protect you from the guns. I promise.

እዚ ክትከኣተልዎ ፅናሕኩም ሙሉእ ብምሉእ ብናይ ኤኣይ መተግበሪታት ዝተሰርሐ እዩ ፀኒሑ። ኣብዚ ንብሎ ወይ ንርድኦ ነገር እንተደኣ ኣሎ ስነ ጥበብ ካብ ግዜ ናብ ግዜ እንዳመፀኸይ ፀኒሑ። እቲ ኣቐዲምና ክንርያ ፅናሕና ፊልም ታይታኒክ ንሎሚ ስርሕዋ እንተንበሃል ምናልባት ኣነን ኮምፒዩተረይን ኮይና ሙሉእ ብምሉእ እቲ ኣብ ፊልም ታይታኒክ ዝመፀ ኣብኡ ዝነበረ ሕጂ ዘሎሞ ሽዑ ዘይነበረ ናይ ቴክኖሎጂ ምዕባለታት ኣብቲ እዋን እቲ ዘይማዕበለ ዝነበረ ግድን 5 10 20 30 ሰባት ዘድልዩካ ዝነብሩ ክትገብሮ ግድን እዩ። ሎሚ ግን ዝኾነ ይኹን ተዋስኦ፣ ዝኾነ ይኹን ፊልምታት፣ ዝኾነ ይኹን ከተመሓላልፎ ዝደለካ መልእኽቲ ኮሜዲ ክኸውን ይኽእል፣ ናይ ቆልዑ መምሃሪ ወይ ናይ ቆልዑ ድራማታት ወይ ፊልምታት ክኸውን ይኽእል፣ ናይ ቆልዑ ዛንታታት ክኸውን ይኽእል፣ ከምዚ ንእሽተይ ቁንጭላ ቢለ ዝረኣኹም ኣክሽን ፊልምታት ክኸውን ንኽእል። ኣነን ኮምፒዩተረይን ጥራይ ኮይና ክንከይድ ንኽእል ኢና ወይ ክንሰርሕ ንኽእል ኢና። እቲ ዝተርፍ ድርሰት እዩ እንተደኣ ኢልና ንድርሰት ዝምልከት እቲ ዝቐለለ እዩ። ምክንያቱ መተግበሪታት ኣርቲፊሻል ኢንቴሊጀንስ ከመይ ገይሮም ድርሰት ካብ ሰብ ንላዕሊ ክሰርሑ ክኢሎም ኣለው ክንዕዘቦ ክኢልና ዘለና ስለ ዝኾነ ኣብዚ መደብ ቴክ ኢንሳይት ኤርትራ ከነመሓላልፎ ንደሊ መልእኽቲ እንታይ እዩ እንተደኣ ኢልና ቴክኖሎጂ ተጠቂምካ ዝግበሩ ነገራት ካብ ግዜ ናብ ግዜ እንዳዓበዩ ይኸዱ ስለ ዘለዉ ብፍላይ ናይ ኤኣይ መተግበሪታት እንዳተጠቀምካ ክትገብሮም ትኽእል እውን ካብ ግዜ ናብ ግዜ ብፍላይ ኣብ 2026 ኣብዘን ዝሓለፈ ውሕዳት ኣዋርሒ ዝመፁ ዓበይቲ ነገራት ምስ ምዃኖም ብዙሕ ነገር ክንርኢ ክኢልና ኣለና። እዛ ስዒበ ኣዳለያ ዘለኹ ሓፃር ፊልም እምበኣር ብእንግሊሽ ብትግርኛ እንዳሓዋወስኩ ቦታ እንዳሓዋወስኩ ወይ ካብ ቦታ እንዳቀያየርኩ እቲ ፊልም ኣብ ኣስመራ ከም ዝተሰርሐ ንምግባር ገለ ክፋላት ናይ ካቴድራልን ጎደና ሓርነትን ወሲደ ኣለኹ፣ ገለ ክፋላት ናይ ህንፃታት ኣስመራ ውን ወሲደ ኣለኹ። እዚ ንዝኾነ ይኹን ካልእ ዕላማ ደይኮነ ምናልባት እቲ ፊልም ኣብ ኣስመራ ከም ዝተሰርሐ ኮይኑ ምእንቲ ክርዳኣና ዳኣ እምበር ቦታታት ፍሉይ ቦታታት ንምምራፅ ኣይኮነን እዚ ክትርድኡለ ይደሊ። እምበኣርከስ እዛ ፊልም እዚኣ ብኸመያ ተሰሪሓ እንታይ ዝርዝራት ኣለዋ ፅንሕ ኢለ ክምለሶ እየ። ንሕጂ ግን ንሓደ 4 ደቂቕ ዝኸውን ሓንቲ ፊልም ኣዳልየልኩም ኣለኹ ርኢናያ ክንምለስ።

እዚ ክትካኣ ተለዎ ፅናሕኩም ሙሉእ ብምሉእ ብመተግበሪታት ናይ ኤኣይ ዝተሰርሐ ፊልም እዩ። እምበኣር ከስ እቲ ድርሰት ኤኣይ ዝደርሶ እንተደኣ ኮይኑ ኮፍ ኢላ ኣብ ኮምፒዩተረይ ዝደለኽዎ ዓይነት ሰብ እንዳምፃኹ ድላየ ዓይነት ዝላ እንዳዘለልኩ ድላየ ዓይነት ስራሕ እንዳሰራሕኩ ድላየ ዓይነት ኣክሽን እንዳሰራሕኩ ክስራሕ ዝኽእል እንተደኣ ኮይኑ እዛ ቀዲምኩም ዝረእኹማ ናይ ከባቢ 4 ፊልም ንመርኣይ ተሰርሐት ኮይና ነዚኣ ናይ ሓደ ሰዓት ጌርካ ክኢላታት ደረስቲ ኣሳቲፍካ ክኢላታት ኤዲተራት ኣሳቲፍካ ክኢላታት ናይ ድምፂ ወዘተ ወዘተ ኣሳቲፍካ ክግበር እንተደኣ ኮይኑ ምናልባት ካብዛ ሕጂ ዝተገብረት ኣዝዩ ምማዕበለ ክኸውን ይኽእል እዩ። ምክንያቱ ኣብ ፊልም ናይ ካሜራ ጥበብ የድሊ።

ከምዚ ኸማይ ዝኣመሰለ ናይ ኮምፒተር ናይ ኤኣይ ሶፍትዌር እተዘይኮይኑ ናይ ካሜራ ኣንግል ወዘተ ኣብ ፊልም ሜኪን ክእለት ዘይብሉ ሰብ እዚ ካብ ገበረ ክኢላታት እንታይ ክገብሩ ክእሉ ማለት እዩ። ስለዚ እዚ እንታይና ንብል ዘለና ደጊም ፊልም ታይታኒክ ትስርሐሉ ዝነበረት ባጀት እንተዳ ርእናዮ ሎሚ ብኸባቢ 90 ሚኢታዊት ነኪዩ ንታይታኒክ ዝመስል ፊልም ክስራሕ ዝከኣለሉ ግዜ ኢና ዘለና። ስነ ጥበባውያን ኣብዚ በዚ ኣጋጣሚ እዚ ከዘኻኽሮ ዝደሊ እዚ ግዜ እዚ ቀልዓለም ዘለዎ ወይ ይፅንሓለይ ዝበሃሎ ግዜ ዘይኮነ እንተ ደኣ ናብቲ ዘሎ ቴክኖሎጂ ክንሰግር ክንክእል ኮይና ንዘሎ ቴክኖሎጂ ክንመልኽ ይግባአና እየ ዝብል ኩሉ ግዜ ከም ዝጠቕሶ ኤኣይ ክንብል ከለና ኣዝዩ ዓብዪ ዓውዲ እዩ። ምናልባት ምምዕባል ናይ ኤኣይ ሞዴላት ብሃገር ደረጃ ብኮሌጃት ደረጃ ብኢንስቲትዩት ደረጃ ዝተሓዝ ክኸውን ከሎ ሶፍትዌራት ምምሃር ግን ሓደ ነገር እዩ። ንኣብነት ፎቶሾፕ እንተዳ ርኢና ወይ ፕራይመር ፕሮ እንተዳ ርኢና ወይ ዝኾነ ማይክሮሶፍት ኦፊስ እንተዳ ርኢና እቶም ዝሰርሕዎ ሰባት ውሑዳት እዮም። እቲ ዝጥቀመሉ ሰባት ግን ሚሊዮንስ እዮም። 10 ሰባት ብሰርሕዋ ሶፍትዌር ሓደ ቢልዮን ሰብ እዩ ዝጥቀመላ። ስለዚ እቲ ምምዕባል ናይ ኤኣይ ሶፍትዌራት ወይ ሞዴላት ንውሕዳት ሰባት ትካላት ሃገራት ወይ ኣዝዮም ኦርጋናይዝ ዝኾኑ ትካላት ክሰርሕዎ ከለዉ ተሰሪሑ ንዝመፀና ከምዚ ክትርከተለዎ ዝፀናሕኹም። ናይ ኤኣይ መተግበሪታት ግን ትማሊ ፎቶሾፕ ምምሃር የድልየና እንተ ደኣ ነይሩ ትማሊ ማይክሮሶፍት ኦፊስ ምምሃር የድልየና እንተ ደኣ ነይሩ ኮይኑ ሎሚ መተግበሪታት ናይ ኤኣይ ክንምሃር ዘየድልየሉ ምክንያት ክህሉ ኣይክእልን እዩ። ምክንያቱ ብዙሓት ሰባት ኤኣይ ከምዚ ሶፍትዌር እሞ ባዕሉ ብሓንቲ ፕሮምፕት ወይ ብሓንቲ ቃል ጥራይ ዝሰርሕ ድመስሎም ብዙሓት ሰባት ኣለዉ። እዛ ክትከታተልዋ ፅናዕኩም ፊልም ናይ ፕሮምፕት ኢንጂነሪንግ ክእለት እንተዘይብልካ ፈፂምካ ክትሰርሓ ደይትኽእል ፊልም እያ። ስለዚ ፕሮምፕቲን ማለት ንኮምፒውተር እንታይ ክትገብር ከም ዘለዎ ወይ ንኤኣይ እንታይ ክገብር ከም ዘለዎ ብሕጊ ምምሃር ማለት እዩ። መዓስ ክነጥር ኣለዎ፣ መዓስ እንታይ ክገብር ኣለዎ፣ መዓስ እንታይ ዓይነት ህርመት ክሃርም ኣለዎ። እዚ ወላ እኳ ኣዝዩ ዝርዝራዊ ኣይኹን ግን ክእለት ዘድልዮ ምስ ምዃኑ ሎማዓንቲ ስነ ጥበብ ዓለም ናበይ ይኸይድ ከም ዘሎ በዛ ሕፅር ዝበለት ናይ ኣክሽን ፊልም ገለ ተዓዚብኩም ተማሂርኩም ወይ ገለ ነገር ተረዲእኩም ከም ዝኸውን ተስፋ ገብር። ምናልባት ዝኾነ ይኹን ሕቶታት ምስዝህለወኩም ብናይ ወትሮ ኣድራሻና ክትሰድልና ትኽእል ኢኹም። ከምቲ ኣብ መእተዊ መደብና ዝጠቐስክዎ ንኻልኣይ ግዜኡ ዝተኻየደ መዓልቲ ምህንድስና ብዕለ 7 ወርሒ 5 ማለት 5 መዓልቲ ኣብ ኮሌጅ ምህንድስና ማይነፍሒ ተኻይዱ ነይሩ። እዚ ብኣዝዩ ውዕውዕን ምዕሩግን ኣገባብ ዝተኻየደ ዓሚቕ ትሕዝቶታት ዘለዎም መደረታትን ምርኢታትን ዝነበሮ መዓልቲ ምህንድስና ከመይ ነይሩ፣ እንታይ ካብኡ ካብ ዝቐረቡ ኸ እንታይ ክንገልፅ ንኽእል ንሎሚ ተዳሊሎ። ምናልባት ኣነ ብወገነይ ኣብዚ መዓልቲ እዚ ተዓዲመ ዘቕረብክዎ ገለገለ ትሕዝቶታት ነይሩ፣ ብፍላይ ገለ መፅናዕታዊ ፅሑፍ ነይሩ። ነዚ ኣመልኪተ ውን ገለ ንሎሚ መእተው ዝኸውን ክንብል ኢና። ናብቲ ተዳሊ ዘሎ ምሉእ መደብ ክብለኩም እየ። ሰናይ ምክትታል። ኣብዛ ብሳይንስን ቴክኖሎጂን ትምራሕ ዘላ ዓለም ኣበርክቶ ወፍሪ ኣብ ምምዕባል ዓቕሚ ሰብ ኣገዳስነቱ ተራእዩ ልዑል ግምት ተዋሂብዎን ብመንግስቲ ኣብ ምምዕበል ፀጋ ሰብ ዝግበር ዘሎ ገስጋስ ኣብ መዓልታዊ ህይወትና ንሪኦ ጥራይ ዘይኮነ በዚ ፀጋ ዘይሓለፈ መንእሰይ ዳርጋ ዘየሎ ኮይኑ ኣብ ዘሎ ግዜ እቲ ውፅኢት እውን ይረአን ምህርቲ ናይቲ ዝተገብረ ወፍሪ ኣብ ዝተፈላለዩ ፅላታት ኣብ ዝረኣየሉ ዘሎ ግዜ በፂሕና ኣለና። ኣብዚ ክርሳዕ ዘይብሉ ግን ንዓውዲ ምህንድስና ካብ ካልእ ዝፈልዮ እንተሎ ንሽግር መፍትሒ ዝረክብ ኣብ ክንዲ ስለምንታይ እዚ ኣጋጢሙ ነዚ ኣጋጢሙ ዘሎ ብኸመይ ይፈትሖ ኢሉ ዝሓስብን ኣብ ሕብረተሰብ ናይ ለውጢ ምዕባለ መንኮርኮር ዝዝውር ኣካል ሕብረተሰብ ምዃኑ እዩ። መሃንድስ ንሓሳባት ናብ ግብሪ ዘምፅእ ናይ ፅርግያ መንገድታት፣ ናይ ኤሌክትሮኒክ መሳርሒ፣ ናይ ህንፃ ማሽነሪታትን ኣብ ሆስፒታላትን ጠፈርን ዘሎ መሳርሒታት ብምህንዳስን ምፍጣርን ካብ ርእሱ ዘመንጩ ዜጋ እዩ። ኣብ ሓደ ሃገር ካብዞም ዝተጠቕሱ ገለ ጉድለታት ምስ ዝረኣዩ ብቐዳምነት ዝውቀስን ዝንቀፍን ድማ እቲ ብዋጋ ህዝብን መንግስትን ዝተማሃረ ዝፈረየን ዜጋ ዳኣ እምበር መሃንድስ ተገምጢሉ ህዝብን መንግስትን ፍታሕ ክገብር ዝፅበ ኣይኮነን። ሰባት ብፅባሕ ክጭነቑ ይኽእሉ
መሃንድሳት ንፅባሕ የሃንፅዋ ዝብል ሓያል ኣባህል ኣሎ። ከምቲ ቴዎዶር ቮን ካርማን ሳይንቲስት ንዓለም ከም ዘላቶ የፅንዓ መሃንድስ ግን ይፈጥራ ዝበሎ ወይ እውን ኤሎን ማስክ ኣብዚ ዓለም ንማጂክ ዝቐረበ ፍጡር እንተሎ መሃንድስ እዩ ዝበሎ ኣብ መሃንድሳት ሃገርና ዘሎ ጾር ዘዘኻኽር እዩ። መዓልቲ ምህንድስና እውን ነዚ ዘዘኻኸረት ዕለት እያ ነይራ። ኣብዛ ንዛዝማ ዘለና ሶሙን ብሓሙስ ዕለት 7 ግንቦት 226 እቲ ንኻልኣይ ግዜኡ ዝተኻየደ መዓልቲ ምህንድስና ወይ ኢንጂነሪንግ ደይ ኣብ ኮሌጅ ማይ ነፍዒ ተኻይዱ። ኣብዚ ኢኖቬሽን ፎር ናሽናል ዴቨሎፕመንት ዝብል ቴማ ሒዙ ካብ ሰዓት 7 ንጎ ክሳብ 6 ናይ ምሸት ዝተኻየደ ዝተፈላለዩ ብተምሃሩ ዝቐረቡ ምርሂታትን መግለፂታትን ብዕዱማት ተሳተፍቲ ዝቐረቡ ሰሚናራትን መፅናዕታዊ ፅሑፋትን ዝተዳለዉ ኣዝዩ መሳጢ ንሃገርና ብኩሉ መዳያዊ ናይ ምህንድስና ወገናቱ ዝጠመተ ኮይኑ ትረኽቦ። ከምቲ እቲ ቴማ ዝብሎ ድማ ቀንዲ ዕላማ ምህንድስናን መሃንድሳትን ኣብ ኣፍ ደገ ገዛኻ ጀሚርካ ኣብ ከባቢኻን ሕብረተሰብካን ዝረኣዩ መሃንድሳዊ መፍትሒ ዘድልዮም ኣብ ህዝብን መዓልታዊ ተጠቃምነቱን ኪንዮ ፍታሕ ዝኸዱ ኣገልግሎታት ምውሓስን ነቲ ብናፃ ብዘይ ዝኾነ ክፍሊት እኳ ደኣ መደቀሲኻን መግብኻን እናሓለየ ዘምሃረካ ህዝብን መንግስትን ፃማ ንኽፋል ኣነለኹ ኣብ ሃገረይን ህዝበይን ዝጎድል የለን ዝብል መሪሕ ዕላማ ብመሓዝ ኣብ ትሕቲ ቅርፂ ሕርሻ ሕክምናን ትምህርትን ካልኦት ፅላታትን መፍትሒ ምርካብ ምዃኑ ተምሃሮን መምህራንን ኮሌጅ ምህንድስና ማይ ነፍሒ በዛ መዓልቲ ዘረጋገፅዋን ብግብሪ ክሰርሑ ወይ ይሰርሑ ከም ዘለዉ ዘረጋግፁላን ገና ብዝሓየለ ንምትግባሩ ወፊሮም ኣብ ኣዝዩ ፍሉይን ኣስን መዓላ ይውዕሉ ከም ዘለዉ ኩሉ ተሳታፋይ ዝምስክሮ እዩ ነይሩ። መሃንድስን ምህንድስናን ናይ ቃላት ዘይኮኑ ናይ ተግባር እዮም። ስቲቭ ጆብስ እቶም ህንጥዩነት ንዓለም ክቕይሩ ዝሓስቡ እቶም ዝገብሩ እዮም ኢሉ ነይሩ። ምህንድስና ናይ ወረቐትን ናይ ቁፅርን ዘይኮነ ናይ ግብርን ተግባርን እዩ። ቴዎዶር ሩዝቮልት ሓደ መሃንድስ መፍትሒ ከየቐመጠ ብዛዕባ ሽግራት ዝዛረብ እንተኮይኑ ምንኑ እዩ ኢሉ ነይሩ። መዓልቲ ምህንድስና ንምሩቓት መሃንድሳትን ተምሃሮ ምህንድስናን ዘዘኻኸረውን እዚ እዩ ነይሩ። ብወገነይ ኣብ ዝሓለፈ ዓመትን ሎሚ ዓመትን ኣብ መዓልቲ ምህንድስና ዘቕረብክዎ ክልተ ወረቓቕቲ ነይሩ። ኣብዚ ናይ ሎሚ ዓመት ዘቕረብክዎ ኣብ ሰለስተ ነገራት ተመርኪሰ እየ። እቲ ቐዳማይ ውፅኢት ናይቲ ኮሌጅ ብምዃነይ፣ ካልኣይ ንዝሓለፈ 10 ዓመታት ከም ኣዳለዊ መደብ ቴክ ኢንሳይትን ክኢላ ቴክኖሎጂን ንዝተዓዘብክዎ ኣብ ግምት ምእታው፣ ሳልሳይ ድማ ንዝሓለፉ 3 ዓመታት እግሪ እግሪ ዝምዕብል ዘሎ ናይ ኤኣይ ምዕባለታት እናተኸታተልኩን እናተምሃርኩን ከም ዝመጻኹ፣ ንምጾተይን ኮሌጀይን ገለ ኽብል ከም ዘለኒ ስለ ዝተረዳእንን ገለ ኽብል ስለ ዝተዓደምኩን እዩ። ኣብታ ኢንጂነርስ ኣንሊሽን ኤኣይ ትራንስፎርሚን ፓብሊክ ሰርቪስ ዊዝ ቴክኖሎጂ ትብል ዘቕረብኳ ፅሕፍቲ ድማ ፍርያት ኮሌጅ ምህንድስና ዝኾኑ መንስያት ንህዝብን መንግስትን ብፍላይ ንህዝብታት ዘድሊ ፍታሕ ዘድልዮ ብቴክኖሎጂ ብሓፈሻ ድማ ኤኣይ ብፍላይ ተሓጊዝና ከነቕርቦ ብዛዕባ ዘለና ኣገልግሎታት ዝእምት እዩ ነይሩ። ንሕና ኤርትራውያን መንስያት ካብ መንግስቲ ነፃ ፍልጠት ካብ ህዝቢ ድማ ልቦና ወይ ዊዝደም ዝዓጠቕና ኢና። እንተፈለጥና ናይ ህዝቢ እዩ፣ ኣገልግሎቱ ድማ ንህዝቢ። ፍልጠት ቴክኖሎጂ ብዘይ ልቦና ድማ ካብቲ ዝነበረ ዝለዓለ ናይ ጥፍኣት መሳርሒ ምዃኑ ማሕበራዊ መራኸቢታት ንዓለም ምሂሩ እዩ። እንሆ ድማ ኤኣይ ከም ክልተ ብልሒ ዘለዎ ሴፍ ኮይኑ መጺኡና። ተራ መሃንድሳትን ክኢላታት ቴክኖሎጂን እምበኣር ኣብ ካብቲ ዝጸንሐ ዝለዓለ እዩ ክኸውን ዘለዎ። እዚ እውን ናይ ሎሚ ዓመት መዓልቲ ምህንድስና ዝዳሰሶን መንእሰያት መሃንድሳት ኪንዮ ፍልጠት ኣብ ልቦናዊ ወገናት ቴክኖሎጂ ወይ ማይንድሰት ልቦናዊ ወገናቱ ኣተኩሮ ክህቡ መዘኻኸሪ ዝቐረበሉ እዩ። ብዓለም ደረጃ ክረአ ከሎ ኣብቲ ኣብ ምህናፅ ናይ ኤኣይ ትሕተ ቅርፂ ተመዲቡ ዘሎ ናይ 7 ትሪልዮን ባጀት እቲ 40 ሚእታዊት ብመሃንድሳትን ክኢላታት ቴክኖሎጂን ዝዕመም እዩ። እዚ እቲ ኣብ ዓበይቲ ኩባንያታት ዝትግበር ጥራይ ዘይኮነ ተራ ክኢላታት ቴክኖሎጂ ኣብ ዝመፅእ ዘሎ ዓመታት ዘግህድ እዩ። ኣብ ሕብረተሰብ ካብ ዝመፅእ ለውጢ እቲ 40 ሚእታዊት ብመን ምዃኑ ኣንፈት ዝህብ ካብ ኮነ እምበኣር ተራ መሃንድሳትን
ክኢላታት ቴክኖሎጂን ኣብ ምምሃዝን ምፍጣርን ንቕሓትን ተጠቃምነት

0: ቴክኖሎጂ እቲ ዝለዓለ ወይ ዝዓበየ ምዃኑ ዘረዲ እዩ። እዚ ክኸውን እንተኾይኑ እምበኣር እቲ ፍልጠት ከም ዘለዎ ኾይኑ ቀዳማይ ፍርሒ ከይብሉኒ ወይ ከይመዝኑኒ፣ ካልኣይ ፍርሒ እንተ ተማሂረ ወይ ትምህርቲ እንተወሲኸን እንተ ሓቲተን ዘይፈልጥ ክመስሎም እዩ። ሳልሳይ ድማ ፍርሒ ጌጋ እንተ ተዛሪበ ሰብ ክመዝነኒ እዩ። ተሪፉ ኣመልና መዓልታዊ ምምሃርን ደጋጊምካ ንነብስኻ ከም ተምሃራይ ምፍላጥን ትፈልጦ ዘበለ ናብ ሕብረተሰብካ ናይ ምትሕላፍ ኣመል ምዕባይን ገለ ካብቲ ኣብታ ዝቐረበት ፅሕፍቲ ዘገለፅክዎ እዩ። ኩሉ ድማ ኣብ ቅድሚ ፍርያት ኮሌጅ ምህንድስና ዝኾኑ መንእሰያትን ኣብ ቦታ ኮሌጅ ምህንድስናን ምንባሩ ውፅኢታውን ፍሉይን ይገብሮ። ብወገነይ መምህራንን ሓለፍትን ኮሌጅ ምህንድስና ስለቲ ብሉፅ ውዳብን ኣቀራርቦኦምን እናመስገንኩ፣ ኣብ ቀጻሊ ብዝሰፍሐ ክትግበር ንኹሎም ምርኢት ዘቕረቡ ተምሃሮን ሓሳባቶምን ድኻሞምን ልዕሊ ኩሉ ድማ ራእያቶምን ብስም ተኸታተልቲ መደብ ቴክ ኢንሳይት ኤርትራ እናመስገንኩ ንሎሚ ንገለ ካብቲ ዝቐረበ ፍርያት ናባኹም ከነብል።
1: ሽመይ ሳሙኤል ኣለም፣ ኬሚካል ኢንጂን 5 ዓመት ናትና ፕሮዳክት ወልኩ ትበሃል። ቅንዲ ዕላማና ሕጂ ከም ፕላስሚ ኤጀንት ተጠቅመናይ። እዚ ከዓ ካብ ተሰሪሕና ትርናኻ ካብ ኮራ ኣላይ ኮራ ካብ ባፅዕ ደምፀና ኮራ ብተፈጥሮ እንታይ ኣለዎ ኮራ ካልሲም ካርቦኔት ኣለዎ። ካልሲም ካርቦኔት ሕጂ ንዓና ቤዝ ኮምፖነንታትና ካልሲም ኦክሳይድ ንደለና ላይም ንደለና ላይም ካ ከምታይ ሰርዐ እንተለና ከ ካብ ኮራ ላ ንወስድ ዘለና ኮራ ካልሲየም ዝገበርና እዚ ካልሲየም ክንገብሮ ከ ኣብ 6 ዲግሪ ሴልሲየስ ሓደ ሰዓት ዝኾን ከባቢ ገርና ላይም ንረክባና ማለት እዩ። ኩክ ላይም ንረክባና ኖራ ማለትና ማለት እዩ። ኦኬ ኣብቲ ቤዚክ ፎርሙሌሽን ሰኣታና ሕጂ ላይም ከም ቤዚክ ኮምፖነንታት ንጥቀም ኣለና። መጀመርታ ነዳልዎ ሕጂ ማይኖራ ነዳለና ማለት እዩ። ናራ ሕጂ በይኑ ሕጂ ክሕሰ ዘይክእል ንዑ ባይንድ ኤጀንት ዘለና ማለት እዩ። ባይንድ ኤጀንት ንጥቀም ኣለና። ባይንደር ከም ባይንደር ንጥቀመ ኣለካ ካብ ፕሮቲን ናይ ፀባ ኤክሳት ዝገበርና ፕሮቲን ኣለና ማለት እዩ። ከም ባይንደር ኣክት ገብርለና ማለት እዩ። ሕጂ ኖራጣይ በይኑ ክንጥቀምቲ ኮይና ከ ኣዋጋካ ባሊበል ኣይኮነን ንዑ ንክትትእካ ማርብል ዳስ ከም ፊለር ንጥቀመልና ነትናት ቮይ ኮምፖዚሽን ዓው ንክመል ማለት እዩ። እሱ ጣይ ዘይኮነ ማርብል ዳስ ፃዕዳ ምስ ምኳኑ ከ ንትንጥቀመ ዘለና ሕብሪ ብድሕሪ ኖ ሕብሪ ናቱ ፕሪዘርቭ ናይ ምግባር ተወለሱ ዘለዎ ማርብል ዳስ ንጥቀም ኣለና ማለት እዩ። ኣብቲ ናትና ቤዚክ ኢንፎርሜሽን ሰኣታና ሕጂ እቲ መጀመርታ ንጥቀመ ዘለና ማይኖራ ማለት እዩ። ማይኖራ ዋን ቱ ስሪ ሬሽዮ ገናና እንዳልዎ ን ባይንደራ ደዳላይና ኣለና ላብ ግሬ ደን ደፊለር ኣለና። ካብ ማይኖራ 30% ክንወስድ ከለና 10% ካብ ናትና ባይነር ንወስድ ዝተረፈ ኮምፖዚሽን ከ በቲ ናትና ፊለር ንብ ዘለና ነቲ ማርብል ዳስ ገናካ ዝመሉ ኣለና ማለት እዩ። ሕጂ ጥቐንዲ ዕላማና እንተርእና ነዚ ንሓደ ገዛ ብወልኩት ንድሕር ከምፕላስን ኤጀንት ንጥቕመና ኢልና ብወልኩት ገና ንሕሸፊልናዮ ሓደ ካብ ክራክ ሬዚስታንት ኮነና ኣሎ ዝኾነ ቀጢፉ ክራክ ነ ዝኮን ንሓይካ ነቲ ሕብሪ ዝለኸናዮ ከ ፕሪዘርቭ ናይ ግባል ተኽእሎ ኣለዎ። ብብዝሒ ብውሕድ መጠን ገርና ሕብሪ ዝለኸናዮ ንውሕድ በለ ዓመታት ንውሕድ በለ ሰዓታት ንውሕድ ዓመታት ክፀንሓልና ክእል ትንልኸ ሕብሪ ከዓ ብውሕድ በለ ሕብሪ ዝለኸይናዮ ነዊሕ ዓመታት ክኸደልና ክእል ማለት እዩ። ኣብ ሰሪእና ሕጂ ናቲ ስሙዝነስ ኣለዎ ስሙዝነስ ኢምፓርት ገበርና ዘለናይ ሕብሪካ ክንለኸ ንኽእል ማለት እዩ። ኣብ ሕብሪ ተመፂና ከዓ ነቲ ናትና ፕላስቲክ ኤጀንት ምስ ገበርናዮ እዚ ንምንቃዕ ሕግዘና ኢልና ቻልና እንታይ ክንውስኸሉ ንኽእል ሕብሪ ከዓ ምስ ኢንኮፕሬት ክንገብረሉ ከዓ ንኽእልና ማለት እዩ። ምስ ሕብሪ ኢንኮፕሬት ገርና እንተለኸልናዮ ከ ነዚ መስል ማለት እዩ። ሕብሪ ከዓ ረዚስ ገብረልና ማለት እዩ። ንውሕ ዝበለ ዓመታት ከዓ ሪዘርቭ ገብረልና ክእል ማለት እዩ። ድሓድ ካብ ዓብይካ ክራክ ሬዚስታንስ ዝኾነካ እቲ መንደቕናስ ንውሕ ዝበለ ዓመታት ክፀንሕ ክእል ማለት እዩ።
2: ሽመይ ጀሲካ ተቕለ ባል ተማሃሪት ኮምፒተር 5 ዓመት ንሰርሖ ዘለና ስራሕ ካ ብዛዕባ ኣስመራ ዲጂታል ትዊን ምፍጣር እዩ። እዚ ከዓ ከምንታይ ዝተበገሰ እዩ ቱሪዝም ናይ ኤርትራ ኣብዚ ሕጂ እዋን ስታቲክ ኢሜጅ ስራሕ እዮም ዘርእና ወይ ከዓ ቴክስት ስትራይ ማለት እዩ። ዝኾነ ኢመርሲቭ ዝኾነ ፊሊንግስ ዘይብሉ ወይ ድማ እቲ ሂስትሪ ዳይሬክት ዝኽርደና ዘይክእል ማለት እዩ። ሕጂ ግና ብዛዕባ ብምንታይ ገርና ኣለና ብዲጂታል ትዊን ሰሪሕና ኣለና ማለት እዩ። ንኣብነት ናይ ኣስመራ ኣልቤርጎ ሆቴል ነዚ መስል ስራሕና ማለት እዩ። ከምዚ ጌርናስ ናቪጌት ክንገብሮ ንኽእል ሓደ 3D ሞዴል ምስራሒት ዕላማ እዚ ከዓ ቀንዲ ብሰንኪ ወይዘር ዲግሬድ ዝኸውን ዘለዎ ኣርት ዴኮ ቢልዲንግ ናይ ኣስመራ ኣብዚ ሕጂ ስቴት ዘለዎ ፕሪዘርቭ ምግባር ማለት እዩ። ንዝመፅእ ጀነሬሽን ሽዑ

0: ለዝመስል ነይሩ ኢልካስ ከተርዮም ካልኣይ ከዓኒ ነቲ ኣብዚ ሃገር መፂ ኽረ ዘይከኣለ ብኦንላይን ጥራይ ነዚ ዌብሳይት ፈሎው ብምግባር ነቲ ኣርትሬኮ ቢልዲንግስ ናይ ኣስመራ ክርኦም ይኽኣል ማለት እዩ። ካልእ ድማ ንሆቴላት ኣብ ክንዲ ኣድቨርታይዝመንት ናተን ኣብ ክንዲ ብኖርማል ዝኸውንቲ ብከምዚ ዓይነት 3D ሞዴል ገይሮም ነቶም ቱሪስትስ ብ3D ሪኦም ኦንላይን ቡክ ከም ዝገብሩ ይገብርዎም ማለት እዩ። ነዚ መስል ስራሕ እቲ ፊቸርስ ከዓኒ ዲፈረንት ፊቸርስ ኣለዎ። እዚ ንኣብነት እቲ ዩዘር እንድሕርዳ ብዳርክ ሙድ ክርያ ደሊ ነዛ ፕሌይስ ከምዚ ገይሩ ይርዮ፣ እንድሕርዳ ብሳንሰት ሙድ ክርዮ ደሊ ከዓ ከምዚ እናገበረ ይርዮ ማለት እዩ። ካልእ ድማ ኤክስሬይ ሙድ ኣለዎ፣ ከምዚ ጌርና ክንሪኦ ንኽእል ኢና። ፕላስ ከዓኒ ብቪኣር ጌርና ከዓ ክንሪኦ ንኽእል ኢና። ኢንተር ቪኣር ሙድ ኢልና ከምዚ ጌርና ክንሪኦ ንኽእል። እዚ መስል እቲ ቢልዲንግ ናይ ኣስመራ ማለት እዩ። ናቪጌት ክንገብሮ ንኽእል ኢና። ኣብ ክንዲ ብስእሊ ጥራይ ኣልቤርጎ ነዚ ትመስል ዝብልናስ ብቪድዮ ከላይ ከምዚ ጌርና ክንሪኦም ይኽኣል።
1: በዛ ቪኣር ጌርና ሕጂ እንታይ ኢና ክንገብር? ልክዕ በዚ ዌብሳይት ክንሪኦ ዝፀናሕና ሲ ልክዕ ናቲ ቦታ ኢመርስ ኮይና ብኡ ንገልፅ ኣለና ማለት እዩ። ሕጂ ልክዕ እዚኣ እቲ ሰብ ኣብ ዝኾነ ንኣብነት ሓደ ቱሪስት ንበል ብዛዕባ እታ ሆቴል ደልይዋ ዘሎ ኢፍኦኹል ኢንፎርሜሽን ምእንቲ ክረክብ ኢና ዕላማ ዘሎ ሽዑ ነዛ ቪኣር እዚኣ ነዛ ሄድሰብ እዚኣ ምስእተዋ ሕጂ ኣነ ልክዕ ነታ ደልያ ዘለኹ ቢልን ልክዕዋ ኣለኹ ኣብታ ሩም ኣለኹ ማለት እዩ። ልክዕ ኣብታ ቦታ ከም ዘለኹ ኮይኑ ንኹሉ ፓርት ናቪጌት እናገበርኩ ይርኢ ኣለኹ ማለት እዩ። ሕዚ እዚ ትዕላማ ማለት እዩ። ናትና ክስታይሲ ኢመርስ ኮይኑ እቲ ሰብ ልክዕ ናብቲ ቦታ ማንዋ ፊዚካል ከይከደ ሲ ናብቲ ቦታ ከይከደ ንሱ ኢመርስ ኮይኑ ንክንክርኦ እዩ ማለት እዩ። ድሕሪ ነቲ ቱሪስት ናይቲ ሃገር ዘሎ ኢንካሬጅ ንገብር ኣለና ማለት እዩ።
2: ከመይ ወይልኩም? ስመይ ሩፍ ተዓረፋይነ ይበሃል። 5 ዓመት ተማሃሪት ኮምፒተራዊ ስነፍጠትን ምህንድስና። ኣብዚ ሎም መዓንቲ ብምክንያት ኢንጂነሪንግ ደይ ኣዳሊናዮ ዘለና ፕሮጀክት ድማ ንኮምፒተር ሳይንስ ን ኢንጂነሪንግ ወኪልና ደዘርት ሎከስ ብሪዲንግ ስዋር ሙቭመንት ፕሪዲክሽን ሲስተም ትብል ሲስተም ኣዳሊና ኣለና። እዛ ሲስተም እዚኣ እንታይ ትገብር? ብኤኣይ ዝተሓገዛ ሞዴላት ተሓጊዛ መፃኢ ናይ ኣንበጣ ኩነታት ኣቐዲማ ትንቢት ትነግረና ማለት እዩ። ሕጂ ሓፈሻዊ ብዛዕባ ኣንበጣ ክንርኢ ንድሕር ኮይና ኣንበጣ ካብ ምዕራባዊ ክፋል ናይ ኣፍሪቃ ክሳብ በዓል ፓኪስታን ክሳብ በዓል ህንዲ ሓንሳብ ውን ክሳብ በዓል ቻይና ይበፅሕ ትዝርግሑ ማለት እዩ። እዚ ድማ ምችኡ ኩነታት ኣየር ወይ ውን እቲ ዓይነት ሓመድ ከምኡውን ካልኦት ኣከባብያዊ ፅልዋፍ ስለ ዘለዎ ማለት እዩ። ኣብ ኤርትራ ንድሕር ተመልኪትና ድማ ከምዚ ንሪኦ ዘለና ኣብ ሰሜናዊ ክፋል ናይ ሰሜናዊ ቄሕ ባሕሪ በዓል ቃሮራ ኣብ ዓበት ሽዕብ ዝያዳ ተሪዮ ናይ ኣንበጣ ኣሎ ማለት እዩ። ንምንታይ ኢና ሕጂ ንሕና ደዘርት ሎከስት መሪፅና ዘለና ወይ ኣንበጣ ምድረ በዳ መሪፅና ዘለና? ምክንያቱ እዚ ኣንበጣ ምድረ በዳ ዝበሃል ካብ ኤፍኤኦ ከምኡውን ካብ ሚኒስትሪ ሕርሻ ብዝረከብናዮ ሓበሬታ ተቐንዲ ሓደገኛ ዝኾነ ስለ ዝኾነ ማለት እዩ። ምክንያቱ እዚ ንኣካል ዘጥቅዕ ኮይኑ ካልእ እውን ከምዚ ኣብዚ ስእሊ ንምልከቶ ዘለና ኣብ ሓደ ትርቢዒት ኪሎ ሜትር ክሳብ 80 ሚልዮን ዝኸውን ዕስለ ኣንበጣ ክዓስል ይኽእል ማለት እዩ። እዞም 80 ሚልዮን ዕስለ ድማ ኣብ ውሽጢ 6 ሰዓት ዘይመልእ ግዜ ከባቢ ናይ 35,000 ህዝቢ መግቢ ክህልኹ ይኽእሉ ማለት እዩ። ስለዚ ክሳብ ክንደይ ብመዓልታት ብሳምንቲ እንድሕርኢናዮ ክሳብ ክንደይ ኣዕናዊ ምዃኑ ክንምልከት ንኽእል ማለት እዩ። ንሕና ሕጂ ከም ተምሃሮ ኮምፒተር ሳይንስን ኢንጂነሪንግ እንታይ ዓይነት ፍታሕ ኢና ንፅና ዘለና ኣብዚ ክንምልከት ንኽእል ኢና። ሕጂ ከምዚ ንሪኦ ዘለና እዚ እቲ ስእላዊ መግለፂ ናይቲ ዳታና እዩ። ኣብዚ ከዓ እቲ ዳታና ብከምዚ ዓይነት ኣገባብ ኣብቲ ዳታ ቤዝ ናኸና ሒዝና ኣለና ማለት እዩ። ንምንታይ ዳታ ኣብ ዳታ ቤዝ ምትሓዝ የድልየና? ምክንያቱ ሕጂ ኣብ ዘበነ ቴክኖሎጂ ዳታ ኣገዳሲ ስለ ዝኾነ እዚ ዳታና ንዝኾነ ንካልእ ዕላማታት ከምዚ ዓይነት ዝመሳሰል ሲስተም ክንሰርሕ ድሕር ኮይና ዳታና መሓዝ ከድልየና እዩ ማለት እዩ። ኣብሞ ዳታ ከመይ ጌርና ኢና ፕሪዲክት ንገብር ወይ ከመይ ጌርና ኢና ኩነታት ናይ መፃኢ ክንፈልጥ ንኽእል? ኣብዚ ክንሪኦ ንኽእል። ንኣብነት ኣብዚ ብዙሓት ሃገራት ክንመርፅ ንኽእል። ንምንታይ ኢና ናይ ብዙሓት ሃገራት ዳታ ሒዝና ዘለና? ኣንበጣ ካብ ኢትዮጵያ ክመፃና ኽእል፣ ካብ ስዑዲ ክመፃና ኽእል፣ ካብ ምዕራቡን ካብ በዓል ናይጀርያ ክመፃና ስለ ዝኽእል ማለት እዩ። ስለዚ ናይ ኩለን ዘን ሃገራት ዳታ ኣጣሚርና ሓደ ማእከላይ ዝኾነ ወይ ሲስተም ሰርሕና ኣለና ማለት እዩ። ንኣብነት ናይ ኤርትራ ፕሬዲክት ገብር እየ። ንኣብነት ኣብ ዓበት ካፍ ነክስት ብላይ ማለት እዩ። ኣብዚ ሕጂ ዕለት ትመርፅ እየ። ኣብ ዓበት ናይ መዓሰ ፕሬዲክት ገብር ደልየ ዘለኹ

0: ዓመት ዲሰምበር ቀንዲ ካብ ብጣዕሚ በጣ ዝረኣየሉ ወቅቲ ስለ ዝኾነ ዲሰምበር ወይ ወርሒ 12 ዕለት 17 ክርእየ ማለት እዩ ንክስ ክብል እዚኣ ሳሰይቲ ገፅናትና ሕጂ ኢንተርነት ስለ ዘይብልና እምበር ምስ ኢንተርነት ዝተላገበት እያ እዚ ዳታና ናይ መፃኢ ዳታ ሕጂ ኣነ ክፈልጦ ኣይክእልን ግን ምዝ ዘሎ ቴክኖሎጂ ካብዘን ዓበይቲ ሳተላይት ናይ ዓድና ከነምፅኦ ንኽእል ኢና ንኣብነት እዚኣ ናትና ሲስተም ምስ ኮፐርኒከስ ዝበሃል ዓብዪ ትካል ናይ ኤሮጳ ናይ ኩነታት ኣየር ዳታ ዝሕዝ ትካል ማለት እዩ ዝተላገበት እያ ስለዚ ማንዋሊ ወይ ብኢድና እዚ ዳታ ምእታዊ ኣየድልየና ዳሕራያሞ ዳታ ቲ ኤኣይ ነቲ ዳታ ኣኪቡ ካብኡ ይመሃር ማለት እዩ ሓደ ማእከላይ ኢንፎርሜሽን ይሕዝ ማለት እዩ ወይ ጀነራላይዝ ክገብር ይኽእል ማለት እዩ ብድሕሪኡ ንዝሃብናዮ ዳታ ከምዚ ገይሩ ክትርጉመልና ይኽእል ማለት እዩ ስለዚ በዚ ዝሃብክዎ ዳታ መሰረት ሎካስት ክህሉ ይኽእል ይብለና ኣሎ ማለት እዩ እዚ ንሚኒስትሪ ሕርሻ ምንታይ ዝጠቕሞምክ ንብል እንድሕር ኮይና ከምቲ ዓንተ ወይ ዝበልክዎ ኣንበጣ እንድሕር ኣብ ናይ ምብራር ስቴጅ እንድሕር በፂሑ ተወዲዩሎ ነገር ማለት እዩ ስለዚ ሚኒስትሪ ሕርሻ ነዛ ሲስተም እዚኣ ተጠቒሙ ኣቐዲሞም ቅድሚ እቲ ኣንበጣ ናይ ምብራር ደረጃ ምብፅሑ ኣብ ፅፍዮ ወይ ከዓ ብንቋቑሖ ከሎ እቲ ዘድሊ ስጉምቲ ንክወስዱ ይሕግዞም ማለት እዩ ካልእ ኣብ መፃኢ ምስ ሜካኒካል ኢንጂነሪንግ ከምኡውን ኬሚካል ኢንጂነሪንግ ተዋሂድና ድማ ምስ ድሮን ኣላጊብና ነዚኣ ኣብቲ ኣሰካፊ ቦታ ዝበለቶ እታ ድሮን በዕላ ከይዳ ኣብ ክንዲ ኣብ ሙሉእ ኤርትራ ኮለላ ትገብር ኣብቲ ኣሰካፊ ቦታ ጥራሕ ከይዳ ነቲ ዝንፀግ መድሃኒት ነፅብ ትኽእል ማለት እዩ ናይ ኬሚካል ኢንጂነሪንግ ኣብዚ ኣበርክቶ ድማ ከመይ ገይሮም ሓደ ባህርያዊ ዝኾነ ፀረ ባልዕ ክሰርሑ ይኽእሉ እዚ ይመስል ስራሕና ማለት እዩ ብሓፈሻ ይኣነየለይ
1: ባርከስ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ከምቲ ዝተገልፀ ንሎሚ ተዳልዩ ዝነበረ መደብ ብፍላይ ንኽኢላታት ቴክኖሎጂን መሃንድሳትን ከምኡ ውን ንኽኢላታት ስነ ጥበብን ኣዝዩ ሓደ ዓብዪ ኣስተምህሮ ረኪብኩምሉን ተዘናጊዕኹም ከም ትኾኑን ተስፋ እንዳገበርኩ ዝመፅእ ደሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ሰናይ ቅነ

0: ኣቡየ ሲን ማለ ጀፈት ከፈኩም ፍገርኮ ግል እዳግም እግልኩም ትቤልካና ማሚ እፈይ ዳግም እግልና
1: ሰኒ መናቢቼ ኣወል ኣና ዲብ ጃማዓት ኣዲስ ኣበባ ካልኣይ ሰነት ደርስ ዓልኩ ዲብ ዓሲመት ኢትዮብያ ከምራት ከእግልቲ ትሃጌ ወኤርትርያ ለትብል ስሜት እግልቲ ስሜ ኩሉ ኩሉ ይትቀድርኒ ወላ ክሎት ውላት ትግሬ ኣሕድ እንደረክበው እብ ትግራይ ዶልትትሃጌ ልትሃሙካ ወወንበደ ልብሉ ክስጅን ለበጽሑካ ቀብሊ ሰበብ ኖስ ኖስና ለውላት ትግሬ እብ ትግራይ ትግንትሃጌ እንቀድር ይዓልና ኣምሓርንያ ሌጠንትሃጋዓን እፈርሃት ክኒ ዶል ባዝሓ ዲብና ለምስልየ ለዓለው ጠለበት ኤረትርያ ጊሰው ወዲብ ሰውረት ተሓበረው ምን እላ ምዕል እላ ውሓር ሕኩመት ኢትዮብያ መረ ሸደደ ዲብና ወዲብ ቀበትና ጀዋሲስ ወደየት እግልና ሰለስ ወኣርባዕ ኤረትርይን ምስል ጉስያን ዶል እንጻንሖም ልሸከኩና ዓለው ኣርድ ከመጥበው ዲብና ኣነ እምየ ሕምት ህሌየት እበይ ከከረን እግል እግስቱ እበካ ኣጀዝኩም ኖ ወኣስመረት ከረይኩ ኦምን ኣስመረ ከረን እሊ ሰነስሳው ሰላሳ ዓላ ከረን ዶወል ባጽሐኩም

Yeah.

ዓብደልቃድር መሓመድ ኢማም ካብ ቤት ትምህርቲ ኣስሙድ። በዓል ናፅነት ብጣዕሚ ከምቲ ዝረአኹሞ እዩ። ብጣዕሚ ደስ ዝብል ካብ ኣቀራርኡ ካብቲ ሕዝቱ ካብ ኩሉ ካብቲ ፂትና ወፃኢ ነይሩ። ኩሉ ግዜ በዓሉ ምስክር እዩ ዝነበረ ሃዋኹ ከም ዝረኣኹሞ ብጣዕሚ ፅቡቅ ነይሩ። ኣብዚ ቤት ትምህርቲ ዘለዎ ተምሃሮ ብጣዕሚ ክንገብር ባህልቲ ክንሰርሕ ባህልቲ ታሪኮም ክፈልጡ ዝደልዩ ታሪክ ኣቦታቶም ክፈልጡ ዝደልዩ ከመሓላለፉ ዝደልዩ ብፅቡቅ ከዓ ነቲ ታሪክ ዝተረድዎ እዮም። ሕጂ ተገዳስነቶም ብጣዕሚ ይድሕጉሰካ። ዝኩሉ ቶም መደባት ዝረኣኹሞ ካብ ስእሊ ጀሚርካ ዝድሕርና ዘሎ ወላ በዝናይ ቅዱ ሕፃ ዝተዳለዎ ኩሉ ብተበግሶኦምን ብኣላይነት ናይ መምህራኖም ዝተዳለ እዩ። ግን እውን ብተበግሶናቶምን ብፃዕርናቶም ዝተዳለወ እዩ ብጣዕሚ። ስለዚ ናይ ተምሃሮ ክሪኦ ከለኹ ብጣዕሚ ፅቡቅ ነይሩ ክብል ይኽእል።

0: ነይራ ጉያዊን ኣለዉ ናይ ታሪክ ሓወልታ ሃገረይ ኤርትራ ፅኑዕ እዩ መትከልኪ ኤርትራ ሃገረይ ውቅብቲ ፅቡቲ ሃብታም ብባሕራ ሃብታም ብምድራ ንዕና ኢሎም ብዙሓት ተመቲ ፃዕዳ ቀይሕ ፀሊም ኩሎም ዘመቲ ስዩም ማቢላቶም ንሽሸ ገዛእቲ
1: ጀማል ዓብዱ ብርሃኑ ይበሃል ተወለዲ ኮይነ ብሽም ሕሳብ ቤት ትምህርቲ ኣስሙድካ ይሰርሓል ዓልና ነታ በዓላ ከምዚ ንሪኦ ዘለና ፅንዓትና ዋሕስና ኮይኑ ፅንዓት ህዝቢ ኤርትራ ብሓፈሻ ዘንፀባርቕ ብዝተፈላለየ ብሄራት ናይ ኤርትራ ተንፀባሪቑ ከዓኒ ብጣዕሚ ፅቡቕ ዝኾነ ሓፍላ ወይ ከዓኒ ምርኢት ናይ ተምሃሮ ክንርኢ ውዕልና ተምሃሮ ብትኽክል ነቲ ዝሓለፈ ታሪክ ዘንፀባርቕ ምድለዋት ገይሮም ብፍላይ ከምዚ ፅንዓት ናይ ህዝቢ ኤርትራ ካበይ ተበጊሱ ኣበይ በፂሑ ኣሎ ናበይ ገፁ እውን ከምዚ ከይድ ኣንፈት ዝሕዝሉ መድረክ ነይሩ ይብል ኣነ
0: ውይ ኢትያስ ሊቪክ ሃቢሪ ኦርዘናይ ኢቲንግሩ ብስኣርዊ ረሻይዳ ሳሆ ዓፋር ቢልን ኩናማ ትግረ ትግሪና ብዳወስ ኤንዲናራ ትግሪና ብዳወስ ኤንዲናራ ትርማ ወፍኦፍ ዘማስ

0: ሎም ቶም ተምሃሮ ከማን እምዝረእኹሞ ካብ ኤግዚቢሽን ጀሚርካ ክሳብ መወዳእታ ኩሉ እዚ ብኣታቶም ዝተገበረ ናይ መምሃራ ምትሕባር ኣሎ እሶም ከዓ ሙሉእ ድልት ስለ ዘለዎም ከዓኒ ሓጊዞምና ፅቡቅ ከዓ ተባዒሉ
1: التعليم وحيث ملائنا الجدر قدامه.

تفضل يا أبي، ولك الله فيك يا أبي.

0: ነዚ መገፅምብል ዘዳለዎ ቤት ፅሕፈት ኣብያተ ትምህርቲ ንዞ ኣድዋ መበረትን ካልኦት ሽማግለታትን ቤት ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻ እውን ንመስግን ፅንዓትና ዋዕስና ብፅንዓት ነፀትና ፅነት ብፅንዓት ተዓቂባ ብፅንዓትና ወቂባ ብፅንዓትና ውሕሶ ትኸውን ለውን ከም ትማሊ ኣብ መትከልና ፀኒዕና ብተወፋይነት ንስራሕ ዓወት ናሕፋሽ
1: ካብዚ ብምቕፃል ናብ ስነ ጥበባዊ ፍርያት ወይ ምርኢት ኢና ክንሰግር ናብ ኣባላት ስነ ጥበብ

0: ግጥሚ ብተማሃሪት ደሊና ዓንደብርሃን ምድረ ባሕሪ ከተእትዎም እያ ሞራል እስከን ደሊና ዓንደብርሃን ሞራል
1: ከመይኹም ደቂ ኤረይ ጉርማት ወረስቲ ሕድሪ ኣብ ኩሉ ሕቡራት ክምህ ዘይትብሉ ኣብ ኩሉ ጽኑዓት ጥዕና ትሕዘኹም ደቅሪመይ ክቡራት ኣለኹም ዶ ተረከብቲ ሕድሪ መንእሰያት ኤረይ ተፈልፍሉ ፍቕሪ ሳላ ኩሉ ፃዕሪ ሳላ ኩሉ ዕምሪ ብቓትኩም ርእየ ብኣካል ብግብሪ ረዚኒ ግርማኹም ከምቲ ግርማ ለይቲ ብርሃን ትውልዑ ከም ከዋኽብቲ ኮኸብ ዶ ክብለኩም ወይስ ፀሓይ በርቂ ብሩህ ዝገጽኩም ከም ዘብለጭልጭ ወርቂ ሓበን ሃገር ጽንዓት ዓታሮ መድሕን ሕብረተሰብ ሰራሕቲ ኣእምሮ እወ ንስኹም ኩሉ ትሰርሑ ደቂ ኤረይ ሰብ ኩሉ ትኽስክሱ ንድሓር ዘይብሎ ዘይጸንሕ ንጽባሕ ዝኸበረ ሰላምታ ናብ ዘለኹም ሞይብጻሕ ኣብ ቀረባ ኣብ ርሑቕ ዘለኹም ተመኒና ክንጻወት ምሳኹም በሉ ፍርያት ንኣኪብና ካብ ቅድመ ትምህርቲ ፈሊምና ክሳብ ካልኣይ ደረጃ ዘርጊሕና ሓደ ድሕሪ ሓደ ተርከም ዓተር ጥበብና ንዓኹም ኣጋይሽና ክነአንግዲና

እዛ ብየማን ክትለ ጸንሐት ሚሊዮን ዮናስ ካብ ቤት ምህርቲ መባእታ ደረጃ ዳህላክያ ሞራል ንሚሊ እንተማሃሪት ሚሊዮን በዚ ጸጋም ጸንሐት ከዓ ተማሃሪት መባእታ ደረጃ ደብረሰላ ኣርሴማ ሞራል ና ኣርሴማ ከዓ ሞራል ካብ ክልተ ቤት ትምህርቲ እንተዋሃይደን ክደርፋ ጸኒሐን ካብዚ ብምቕጻል ደርፊ ትግረ ሆባይ ሰማይ ሰሚዓሌካ ብተማሃሪት ስኒት ተስፋ ማርያም ካብ ቤት ትምህርቲ መባእታን ማእከላይን ደረጃ ሰሎሙና ብሞራል ንቀበሎም።

0: ሽኩራን
1: ካብዚ ብምቕጻል ደርፊ ምሳኺ ድጋም ናይ ስቲፋኖስ ኣብርሃም ዞማች ብተማሃራይ ሴም ታደሰ ካብ ቤት ምርቲ መባእታ ደረጃ ዳህላ ክትቀርበልና እያ። ኣስዕብ ኣቢልና ብሊን ብተማሃራይ ራእይ ካብ መባእታ ደረጃ ቅሳነት ቀጽል ኣቢልና ደርፊ ኪንዮም ማዓዶ ብኽልተ ጎባልል ተማሃሮና ክትቀርበልና እያ። ብተማሃራይ ሓበን ኤፍሬም ካብ መባእታ ደረጃ ዓዲ ሰግዶ ከምኡውን ሜላኣብ ተማሃራይ ሜላኣብ ካብ ቤት ምርቲ መባእታ ደረጃ ሰሎሙና። ኣስዕብ ኣቢልና ድራማ ዘይጭበጥ ሕልሚ ብማእከላይ ደረጃ ቤት ምርቲ ናፅነት ኣካታቲልና ተር ከምዓተር ናባኹም
0: ዝሓለልናዮ ዋናት

0: እሞ ኩላተን መፂ እንዴ?
1: እወ ሓንቲ ሰብ ግን ኣይመፀትን ኣላ።
0: ንሳ ታይትዕቢተና ደ?
1: እወ
0: እዋ እዛ ሰብ እዚኣ ግን እንታይ ና ክንገብራ መትሓዙ ኮ ስኢነላ ድሓን ኣይፈለጠትን ዘላ ክንርአ ኢና እሞ ኣኼባና ክንጅምር ነዚ ኩሉ ጠሊብ ክንኦ ዘለኽን ሓገዛት ኩሉ በብሓደ ርእና ኣለና። ነዚ ረድኤት እዚ ክንበክ እንተኮይና ናይ ግድን ዝሕግዙኹን ሰባት ክንሰድድ ኢና። ኣኼባ ይወዲእ ኣለኹ። ስምዕስከ እዛ ትዕቢተኛስ ሓገዛ ይደልንያ ማለት ድዩ?
1: ዝገርመክኸ ድኻ መደኽደኽከዕ ብነብሰ የ ዝሓደራ ትብል
0: እንታይ ኣሚን እያ ማዕርክ ንዲዝኩርዓት ድሓን ሕጂ እሞ ዓቕለ ይወዲእ ኣሎ ኣይፈለጠትን ክንረአ ኢና።
2: ማማ እዞም ጎረባብትናስ ዝተፈላለየ ክዳውንቲ መግብታት ሓገዝ ረኺበን ንዓና ኸ እንታይ ኮይኖም እዮም ዘሂቡና?
1: እዩ ዘን ደቀይ ንመዓልቲ ምሽ ሰለስተ ግዜ ንበላ ዓለና ጠሚ ክንዲኸን
3: ማመየሲ ኣይጠመናን እኮ ማግንሲ
1: በላ ስምዓኒ ዘን ደቀይ እዞም ጎረባብትና ዝረኽብኦ ዘለዋ ሓገዛት ማዓስፈት እዮም ኮይኖም እዚኦም እኳ ከም ርግቢት ኣትዮም ድሓር ናብተምን እዮም ዝቕየሩ ሕጂ ዘረባ ኣኽለና ዘን ደቀይ ናብ ስራሕና ነብል

0: ከመይ ቀኒኺ?
1: ድሓነ ንስ ከመይ ቀኒኺ?
0: እንታይ ደኣ ኣኼባ ዘይመፃኺ?
1: ወይ እንታይ እሞ ክመፀሉ እየ? ብዛዕባ እንታይ ድንዮም?
0: ብዛዕባ ረድኤት ልቓሕን ክንበኩም ኢና ኢሎምና ዝደለ ኹንኡ ሓገዝ ክንገብረልኪ ኢና ኢሎምና።
1: ሓገዞም ትረፈና ረድኤት ዞም ፀሎት የለን እንትርፎ ኪናት ጥሜት ዕግርግር
0: ከምኡ ስባይ ትበል ድኣ ሓገዝን ረድኤትን እንዲና ንነብር ዘለና እምበር ቀደም ብጥሜት ምስ ተወዳእና።
1: ስምዕስከ ነፃ ምስሕ ዝበሃል ኣሎ ድዩ? ዋ ስለምንታይ ነግን ኩሉ ግዜ ተፀበይቲ ንኸውን መግቢ ንምርካብ ባዕልና ክሰርሕ ዘይንፍትን
0: እንዲዒ ጓለይ ገለ ፀገም ከየምፅሉና የፈርሐ በሊ ክኸይድ ድሓኪ ክገብር እየ መፅ ሰላም መዓልቲ።
2: ኡፍ ሓንሳ እስከ ንዕርፍ ክሳብ መዓሲና ከምዚ ኢልና ክንሰርሕ ድኻም እኮ ሞይትና።
3: እሂ እንታይ ጎዲ ልክ ድዩ?
2: ዋ ነዘን ደጓራብትና እንደረኣየን እንታይ ይመስል ኣለዋ ወላላላላ ኢለን።
3: እንታይ ሞይ ዓርሰለን ወላህላ ኣብ ውሽጠን ኮ ኩናት ዓሌታውነት ኣድልዎ ብሽውና ጥሜት ክቡር መነባብሮን ቅሉላ ፖለቲካውን ኳዩ ዘለዎን።
2: ንሱስ ሓቂኺ ብሰላሙን ደቂስና ንሓድር ኣለና።
3: እንታይ ደኣ እሞ ኩለን ዘን ጎረባብትና እንደረአየን ኩለን ዕግርግር ኣትይዎን።
2: እወ ዕግርግር ተበልኸ እምባኹውን ወይ ምስ እምባ ተፀጊዕኸ ምንባር ዝብል ጭሩሖ ተሰኪመን እየ ዝጓዓዛ ዘሎ።
3: እወ እተደጊፎ ንርለዋ ግዳማ ባለኻ ኮ ምክርማሹ ዘይተርፍ እዩ በሊ ሕጂ ናብ ስራሕና።
4: ስምዐኒ ንብዙሕ ዓመታት ብሚሊዮናት ዝቁፀር ሓገዝ ገንዘብ ገርናሎም ኣለና ንስኽ ጥራይ ኮ ክበይኒ ክተሪፍክ ዘላ
1: እማ ማዕር ክንደዚ ሓገዝ ዝገብሩ እተኮይንኩም ደኣ እተን ሓገዝ ዝገብሩ ኩሎም ሃገራት እንተኮይነ ክሳብ ሕዚ ዘይማዕበላ እዚ ኮዩ ኣደዳ ኩናት ድሕረ ድኽነት ዝወዘን ዘሎ።
4: ኣይትጋገይ ባ ንሕና ኮ ነዊሕ ኢና ንሓስብ።
1: እዚ ናትኩም ሓገዝኩም ረድኤትኩም እኳ ሕልናኻ ይዕሪቡ ናይ ስራሕ መንፈስካ ኣዳኺሙ ኣብ ትሕቲ ዋሃቢኻ ኣንበርኪኹ ልሙስ ዝገብረካ።
5: ሶሪ
1: ፕሊዝ እዚ ናትና ሓገዝ ግን የንገድሰኩም እዩ። ንሕና ንበር ሶሪ ኢድና ጤል ኣቢልና ንፅበ ህዝቢ ይኮናን ብፅፍርና ኢና ንነብር።
4: እዛ ናትኩም ፅፍሪ ሲ ከመያ
1: ኣዝያ ፍሊት እያ ብፈላሕ እያ ተፈጢራ ንዘለኣለም ከዓ ዘይትጎድም።
4: እሞ ሕጂዝ ሓገዝ ኣየልየኒን እዩ ዲ ክትብልኒ ዘለኺ?
1: እዋ ኢድኩም ንእግርኹምን ጥራኣክብልና
4: ሕሰብሉ ድሓር ግን ከይትጣዕሲ እዩ

0: ጋሻ መጽያ ትክላ እተው በልያ ዓራይ
1: ከመይ ቀኒኺ
0: ከመይ ቀኒኺ በፂሕኩ ዶ ትኩሉ ረድኤት
1: ዋ በፂሕኒ ብጣዕሚ ይቐኒለይ እንታይ ከም ዝገብረልኪ እዩ ጠፊእኒ ዘሎ ጥራይ ኣብ ካሕሳኺ የውዕለኒ
0: ንዓይ ትገብርለይ ደኣ እሞ መሊኡ
1: ዝኣዘዝክኒ ክገብረልኪ
0: ፅቡቅ እዛ ብትዕቢት ሓገዝ ኣይደልን እናበለ ትውንጅለኒ ዘላ እንታይ ይፀገማ
1: ናይዚኣስ ከዓ በይኒ እዩ ጥራሕ ማዓኮርካስ ጠራዕራዕ ፅጋብ ይፅጋብ
0: ድሓንበሊ ሕጂ ሓደ ስራሕ ክህበኪ እየ

0: ዋ እንታይ ዳለይት ምድር ገዛ መጽኺ
1: ገዛ እኮ አይመስልኒ መንገድ ተጋጊ ይቅሬታ ይቅሬታ አይተሐዛለይ
0: ዋ ከም ጎርባ ብተሃገራት ኣብ ክንዲ ብሓባር ብሰላም ስኒት እንምርሲ ቀፀሊ ወርቀዊ ዕድላትኪ ኣብ ኩናትን ድኽነትን ክሰባኽንዮም
1: ብጃኽን ተጋጊ ይቕሪታ ኣይትሓዛለይ
2: ስስዕቲ ፈራሕ ነዳይ ሕለፊ
3: ቱታ ቱታ ሕማም ኣያታቶም ዝደገሶም ከይደቀሱ ዝሓድሮ ብኾፎም ሕማም ባሕሪ ሰፊሩ ኣብ ርእሶም ብቶም ኮል ዝዓወረ ልቦም ቱታ ቱታ ብልፅግና መፀእና ተሃንደደ መልኣክ ከሰላም ተመሲሉ ካብ ሰማይ ዝወረደ ይሓይሽ ተበልናዮስ ካብ ዳሕራይ ዝገደደ ቱታ ቱታ ንኸስ ኤርትራዊ ንብድዐ ንጥልመት ንኸስ ነዛ ብደም ዝመፀት መሬት ስሙሪ መስዕና ዘይፍንቀል ዕርድና ይዕርሊና ንንከስ ከም ቀደምና ቱታ ቱታ ፀላእትና ባሕሪ ኢሎም እንተፈከሩ ሓሶትን ጠቐነን እንተፈጠሩ ጉራን ጃህራን እንተገበሩ ኤርትራ ክትነብር እያ ልኡላውነታ ተኸቢሩ ንዘለኣለም ዓለም ልኡላውነታ ተኸቢሩ ፅንዓትና ዋሕስና ዘለኣለማዊ ዝኽሪ ንስዋኣትና ዓወት ንሓፋሽ

0: ቁልፅራፅ ሓፃውን ብፍላይ ድማ ኣካላት ተሽከርከርቲ ይዕበይን ኣስ ይፀብቕ ይሕማቕ ንምርካብ ኣዝዩ ዝበሃገሉ ዝነበረ መድረኽ እዩ። ካብኡ ሓሊፉ ዓበይቲ ነገራት ንምስራሕ ይኹን ንምርካብ ዝምች እዋን ኣይነበረን። ኩሉ ነገር ኣብ እግሪ ተኽሉ ስለ ዝነበረ እዚ እዋን እዚ ምጅማር ክፍሊ መጓዓዝያ ህዝባዊ ሓይልታት እዩ ነይሩ። ኣብ 975 መጓዓዝያ ካብ ኣሃዱ ህንፃ ነብሱ ክኢሉ ብምፍላይ ከም ምጓዓዝ ጋራጅ፣ ፅገና፣ ነዳዲ ድሒሩ ድማ መፅናዕትን ማእከላይ መኽዘንን ዝኣመሰሉ ጨነፍራት ሒዙ ቆይሙ። ኣብ ዝሓለፉ መደባትና ንምጓዓዝን ተራ መራሕቲ መካይንን ዝድህስስ ትሕዝቶ ኣቕሪብና ነርና። ኣብ ናይ ሎሚ መደብና ድማ ነቲ ቐንዲ ዓንዲ ሕቆ መጓዓዝያ ኮይኑ ዘገልገለ ጋራጅን ኣበርክትኡን ክንምልከት ኢና። ጋራጅ ከም ጨንፈር ምስተንሃየለን ዝጀመራ ተሽከርከርቲ ህዝባዊ ሓይልታት ይቆይሙ። እንተኾነ ኣብቲ እዋንቲ ከም ቅርፂ ደኣዩ ነይሩ እምበር ብትሕዝትኡ ይኹን ዓቕሙ ካብቲ ነተን ዝነበራ ካብ ክልተ ዘይሓልፋ መካይን ግዜያዊ ፅገና ካብ መሃብ ሓሊፉ ዘበርክቶ ተራ ነይርዎ ክበሃል ኣይከኣለን። ኪንዮቲ ዝህቦ ዝነበረ ግዜያዊ ፅገና ግን ነዊሕ ዝጠመተ ዕላማታት ስለ ዝነበረ ነቶም ካብ ከተማታት ምስ ክእለቶም ዝተሰለፉ ሰብ ሞያ ተጋደልቲ ብምጥርናፍ ጋራጅ ዝበሃል ኣካል ከም ዝቐውም ተገይሩ። ምጥርናፍ ናይዞም ክኢላታት ነቲ ብዅሉ መዳያቱ ፈጺሙ ትሕዝቶ ዘይነበሮ ግን ከዓ ክምስረት ጥራይ ዘይኮነ ነተን ዝነበራ ውሕዳትን ብዙሕ ተደላይነት ዝነበረንን መካይን ዝገበረ ገይሩ ኸንቀሳቐሰን ይድለ ስለ ዝነበረ ሓንጎል ኣዋሃይትካ ሓፂን ወዲ ሓፂን ለቓቒብካ ንምስራሕ ንምብልሓትን ንምምሃዝን ሓጊዙ። ኩሌማነ ባዱ ካብ መስረቲ ጋራጅ ህዝባዊ ሓይልታት ኣማሚመት እዩ።
1: ጋራጅ ክምስረት ከሎ ብመጀመርታ ኣማሂመት እዩ። ኣማሂመት ክጅመር ከሎ ኣዝዮም ውሕዳት ክኢላታት ምስቲ ናይተን ዓቕሚ ማኪና ዝነበረ እውን ዝዳረግ ኢልካ ክትዛረብ ትኽእል ኢኻ። ጎኑ ንጎኑ ከዓ ካልኣይ ጋራጅ ኣፍልፍል ኣብቲ ዋንቲ ዝነበረ መሳርሒ ኣዝዩ ሒደት ኣብ ኢትካ ትሕዘን ሳናዱቕ መፋትሒ እንተደይ ኮይኑ እኩል መሳርሒ ብዝመችአ ጌርካ ክትፅግነሉ ናይ ቦታ ነይሩ ኣይትብልኒኻ። እቲ ፅገና ኣብ ትሕቲ ገረብ እዩ ቲ ጋራጅ ንብሎ ተን መፋትሒ ከዓ ኣብ ሳንዱቕ ሒዝናያ ንዘውር ጥረየን

0: ናይ ታሪክ ስፍራ ድፋዓት ገረግር ኣስመራ
1: እቲ ኣብ ሰናዱቕ ተጻዒኑ ዝንቀሳቐስ ግን ከዓ ጋራጅ ስመ መሳርሒታት ኣብ ማህሚመት ጥራይ ተወሲኑ ይነበረን ገለ ክፋሉ ኣብ ፍልፍል እውን ነይሩ እዩ። እዚ ናይ ፍልፍል እውን ካብቲ ናይ ሳሕል ዘይፍለ ቅድሚ መሳርሒ ክኢላታት ጥራይ ዝሓቆ ፈጥሪያ እዩ ነይሩ። ኣብ ፍልፍል ኮይኑ ድማ ነተን ስሕት ኢለን ካብ ሳሕል ስንቅፅዒነን ዝመፃ መካይን ይፅግን ከም ጥሕና ዝኣመሰለ ሞቶሮታት ይዕሪ ብዓብዩ ድማ ኣብ ፍቐድኡ ናይ ዝተደርበያ ዑና መካይን ትርፍራፍ ይኣር እዩ ነይሩ። ኮሎኔል ገብራይ ነቶም መስረቲ ጋራጅ ፍልፍል ዝነበሩ ኣብ 1976 ዝተደረቦም እዩ።
2: መወዳእታ ናይ 76 ግን ኣነ ንፍልፍል እየ ዝኸይድ ማለት እዩ። ፍልፍል ዝኸይድ ብዝኾነ በዓል ምክኤፍሳሀ ዘለዎ ኣሉ ዘሎ በዓል መርዮም መንግስት በዓል ወዲ ሊባኖስ ዝበሃል ናእሽቶ ሰባ ነይሮም ብዝኾነ ብውሕዳት ሰባት ሓደ 10 ዝኾኑ ሰባት ነይሮም ኣነ ከዓ መፅአ ማለት እዩ። እዚ እቲ መባእታዊ ናይ ጋራጅ ኣተሓሕዛና እዩ። ምስቲ ሽዑ ዝነበረስ ዳርጋ እቲ ጋራጅ ዶ ቀዲምዎ ኮይኑ ስማዓካ ከማ እንተ ሞያውያንሲ ኣለዉ ብመጠኑ እተን መካይን ግን የለዋን ካብ ሳሕል ሓንቲ ድያ ትመፅእ ገለ ፅዒና ትፅበ ማለት እዩ። ከምኡ ስለ ዝኾነ ሕጂ ንሕና ዝያደ ኣድህቦና ዋላ ሓፃ እውን ካብቲ ከባቢ በዚ ምድሪ ዝየንቱ ብሎ ሽዑ እዚ ናይ ጦሮና ኣከባቢ እውን ኢትዮጵያ ገለ ዝተሓዛዝ ዝማርኻ መካይን ስለ ዝነበራ ካብኡ እናኸድና ወይ ብመካይነ ገለ ኣቑሑ

ፀፅዕና ምእካብ ዳርጋ ስናብኡ ዘድሃበ እዩ ክትብሎ ትኽእል ንብረት ምእካብ ከም ዕላማስ መካይን ክህልዋና እየን እሞ ንብረት እውን ሓደ ካብቲ መታተይና ስለ ዝኾነ እዚ ሓደ ኣድሂብናሉ ስራሓሉ ዝነበርና እዋን እዩ ነይሩ ፅኒሕ ኢልካ ከዓ እዚ መንገዲ ባፅዕ ዝጭወያ ፈንጂ ዝሃርመን ኣብ ድብያ ዝኣተዋ ገለ መለ ከምዚ ኮይና ኣላ ማኪና ዘዝበሉላ ንኣረና ንእክ መብዛሕትስ ኣብ ምእካብ ዘድሃበ ስራሕ እውን ንሰርሕ ነርና በዚ ዝረኸብና እዩ ከዓ ዝኾነት ሓንቲ ብሳሓልቲ ነፅ መኪና ተባላሽያ ኣላብሉ ካብቲ ሓንቲ ጌርካ ካብቲ ሓንቲ ጌርካ ተዕሪ መቸም ኣነን ዳርጋ 6ዱሽተ ወርሒ ኣቢለ ኣብ ኣፀኒሐ ከምዚ እንዳተቃለስና ማለት እዩ እቲ ጋራጅ ዳርጋ መባእታዊ ይበጋገስ ስለ ዝነበረ ዓቕሚ ነይርዎ መካይን ነረን ከምዚ ዓይነት ንጥፈታት የካይድ ነይሩ ኢልካ ክትዘረብ ኣይትኽእል እንትኸውን ግን ነቲ ዝኣከብናዮ ናይ ሞተር ኣቑሑት ካብ ገለ ተኣኪናስ ሞተር ክንገብሮ ንፍትን ኣብኡ ሓንቲ እግሪ ናይ ሓንቲ ገለ ንድሕሪ ኣኻኺብና እስኪ እዚኣ ሓንቲ ምልእቲ ነገር ንግበራ ኢልና ንዓኣምሩ ክንገብራ ንፅዕር ንገብራ ከዓ ሕጂ መካይን ንመፃ ሳሕል እንተተሰብራ ካብኡ ኣልዒልካ ወይ ካብኡ ገጢምካ ትሰደን ማለት እዩ ስለዚ እቲ ኣብኡ ዝነበረ ጋራጅ ንምግባሩ ወይ መካይን ክመፃ ሞኒ ተዳሊና ንክንፀንሕ ዝያደ ዘድሃበ እዩ ነይሩ ክበሃል ይከኣል ነተን ዝነበራ ኣብቲ ከባቢ ከዓኒ ኣቕምና ንገብር ነርና ማለት እዩ

እቲ ኣብ ክልተ ቦታታት ማህሚመትን ፍልፍልን ዝቖመ ጋራጃት በብግዚኡ ምዕባለ እናደለበ ክኢላታት እናተደረብዎ ተሽከርከርቲ እናወስኸ ምዕባለታት እናርኣየ ይመጽኡ ኣገልግሎት ዝህበሉ መስመራት ድማ ብኡ መጠን እናሰፍሐ ይኸይዱ ከም ውፅኢቱ ድማ ኣብ ልዕልተን ድሮ ቆይመን ዝነበራ ክልተ ጋራጃት ሓሳልሳይ ጋራጅ ኣብ ዓገት ተመስሪቱ ኣብዚ ጋራጅ እዚ ንኣሳልጦተን ዓበይቲ ጽገናታት ዘድልየን ተሽከርከርቲ ተባሂሉ ዝተመስረተ እዩ

0: ኣብ 1977 መወዳእታ ወር 11 ብመሰረት ሞያውያ ናቲ ግዜቲ ይሰሓቡ ስለ ዝነበሩ ሓደ ካብኦም ማዕነ ተሳሒበ ድሕሪ ምስሓበይ ኣብ ጋራጅ ዓገት ዝዓበየ ጋራጅ ኣብቲ ግዜትስ ብፍላይ ኣብ ሳሕል ማይመትን ዓገትን እየ ነይሩ ኣብ ዓገት ዝተመዲበ ማለት እዩ።
1: ዓገት ሽዑ
0: እቲ ጋራጅ ኣዝዩ ትሑት እዩ ነይሩ። እሱ የሓይሽ ቁሩብ ካብቲ ካልእ ጋራጃት ተባሂሉ ክግለፅ ክእል። ምክንያቱ ቶርን እየ ነይራ እታ ፍልይቲ ካብቲ ካልእ ፍሉይ ዝገብሮ። ኣብ ካልእ መሳርሒታት ግን ኣዝዩ ተሓተ እዩ። ካብ ገለ ፀላ እዩ ካብ በዓል ከረን ተረክበ ድዩ ካብ ገለገለ ሽዑኡ ይመላላእ ነይሩ። ግን ንዓይ እቲ ጋራጅ ክፀንሐኒ ከሎ ኣዝዩ ዝተሓተ መሳርሒ ነይርዎ። ኮታ ኩሉ በቲ ዓቕሚ ናይቲ ሰብ ወይ ሞያዊ እናት ዝሰርሖ ዝነበረ እንተደ ኮይኑ ከምቲ ድሕሩ ዝመፀ ምዕባለታትን ከምቲ ድሕሩ ዝመፀ መሳርሒታትን ኣይነበሮም ክበሃል ይከኣል።
2: በብግዜኡ እቲ ኩነታት ምዕባለ እናተቃየረ ክኢላታት እናተወሰኹ ኣብ ዝኸድሉ እዋን ግን ብዛዕባ መሳርሒ ክትሓስብ ብዛዕባ መቀያሪ ክትሓስብ ናይ ግድን ስለ ዝኾነ ዓቕሚ ናይቲ ውድብ ተዘይኮይኑ መልክዑ እናሓዘ ከይጀሚሩ ምስ ዕብት ገለገለ ማኪና ምምፃእናን ዋላ ናይ ክራይ ማኪና እውን ኣብ ነዋፍረሉ ዝነበርና እዋን ከም ሳልሳይ ጋራጅ ጋራጅ ዓገት ክንከፍት ክኢልና እዚ ሕጂ ዝዓበየ ክፋል ናይቲ ስራሕን ብዝያዳቲ ዓበይቲ ዝበሃል ቋዋሚ ግዜ ዝወስድ ክሰርሕ እዩ ከም መደብ ኣውፂና ተኺልናዮ። እንተኾነ ግን እቲ መስመር መመላለሲና ስለነበርና እቲ ናይ መዓልታዊ ፅገና እውን ብዛዕበየ ደረጃ ካይ ጀሚሩ እዚ ዓገት ክነውፅ ኮልና ኣብ መንጎ መሂመትን ንበዓል ከባቢ ናቕፋ ኣብዝሓዝናሉ እቲ ቦታ ስለ ዝረሓቀ ማእከላይ ወሲድናዮ ማለት እዩ። ሓደ ትፍልፍል ኣሎ እኒው ካልኣይ እዚ ናይ መሂመት ሳልሳይ ሱ ኮይኑ እዮ ገሉ ነሩ። ኣብ ናቕፋ ብከም ሞባይል ጋራጅ ዝኾነ ኣቋውማ ነርና
3: ኣነ ጋራጅ ብ1977 ኣትየ ማለት እዩ። መጀመርያ ክኣቱ ከለኹ ብዛዕባ ጋራጅ ዝኾነ ኣፍለጥ ኣይነበረንን ኣነ ከም ዝኾነ ሰብ ንሓይልታት ክኸይ ጥራይ ድበሃጊ ነርና። ዝኾነ ግን ኣብ ምስኣተኻ ክፍልታት ኣሎ ሓይልታት ኣሎ ስለ ዝተባሃልና ንሕና ንክፍልታት በፅሕና ማለት እዩ። ብመሰረት ከዓ ጋራጅ ተመዲበ መጀመርያ ዝተመደብ ኩሉ ጎሚስታ በፅሕኒ ጎሚስታ ሰርሕ ነይረ ናይ 2 ዓመት ገለ ኸውን ማለት እዩ። 77 መጀመርያ ኣት መጀመርያ ምስ ተወዛዕና ማሂመት ጋራጅ ነይሩ ዓብ ጋራጅ ኣብኡ ተመዲብና ማለት እዩ። ካብ መደብ ስራሕ መፅእ ከለኻ መጀመርያ ብዝሒ ኢና መፂና ማለት እዩ። ብዙሓት ደቂ ኣንስትዮ ናብ ነፍሲ ወከፍ እቲ ጋራጅ 6-7 ኣካላት ድሓቆፈ እዩ። ኣብ ነፍሲ ወከፍ ኣካል ሕጂ ኩልኻ ትውዛዕ ማለት እዩ። መካኒክ፣ ኤሌክትሪክስታ፣ ባትላሜራ፣ ባሌስትራ፣ የወራዳተ ወረገዳ እንደተባሃለ ፖምፒስታ ኩሉ ኣሎ ማለት እዩ። ጎሚስታ ኣነ ሽዑ ጎሚስታ በፅሓኒ ማለት እዩ። ሕጂ ኣብቲ እዋንቲ ኣነ ናይ ስራሕ ተመክሮ ስለ ዘይብለይ ኣፍልጦ ብዛዕባ ቴክኒክ ስለ ዘይብለይ ንሞያ ክተጥሪ ኢልካ ገለ ተሓስቦ ነገር የለን። ቀጥታት ኣነስ ክሰርሕ ኣለኒ ከበርክት ኣለኒ ክሰርሕ ስለ ዝመፃኹ ክስዋእ ስለ ዝመፃኹ ዝኾነ ተዋሃበኒ ስራሕ ስ ክዓምም ኣለኒ ባህላይ ስለ ዝነበርና ኣብቲ እዋንቲ ኣነ ጎሚስታ ከም ፅቡቅ ተቐቢለ እያ ማለት እዩ።
4: ጋራጅ ዓገት ሃብታም ክኢላዊ ዓቕሚ ዝውንን እምበር ንኩሉ ሽግራት ዝፈትሕ መሳርሒ ኣይነበሮን። እቲ መሳርሒ የብልና ድሞ ኣይከኣልን እዩ ዝበሃላ ተሓሳስባ ይኹን ሕልና ግን ኣብ ግምት ዝኣቱ ስለ ዘይነበረ ካብ ዝመፀ መፅኡ ስራሕ ክሳለጥ ግድን እዩ ነይሩ። ጋራጅ ዓገት ይኹን ተን ካልኦት ጋራጃት ነቲ ዝነበረን ክእለትን መሳርሒታትን ኣዋሃሂደን ንፀገማት ናይቲ ውድድ ኣብ ምፍታሕ ዘበርከትኦ ተራ ሕጂ ኣብ ርህ ሃዋህቦ ኮንካ ዘይኮነስ በቲ ኣብቲ እዋንቲ ንዘረሃወኦ ፀበባ ጥራይ ዝምዘን
0: ቅድሚ 77 መኻይን ኣይነበራን። ድሕሪኡ ግን ምስ ሓራ ከተማታት ኣብ ከረን ተረኽባ ነይረን ብዙሓት መኻይን ብዓፋፍ ዓበት ተረኽባ ነይረን ኣብ ካልእ ቦታ ውን ዝተረኽባ ስለ ዝነበራ ዓቕሚ ናይቲ ውድብ ብመኻይን ዳርጋ ኣብ ፅቡቕ ደረጃ በፅሒ ክበሃል ይከኣል። ሕጂ ማዕረ ማዕሪኡ ንተጋራጅ እኳ ኣብ ዝተፈላለየ ቦታ ይቀውም እንተነበረ ዳርጋ ተንማኻይነ ቀዲሞ ንኦ ክበሃል ይከኣል። ኣብቲ ግዜ እቲ ተንማኻይን ቀዲሞ ንኦ ክበሃል ይከኣል። ግን እቲ ኣብቲ ግዜ እቲ ዝነበረ ሞያዊ ዓቕሚ ወይ እቲ ኣባል ናይ ተጋራጅ ዋላ እኳ ዋሕደ ይሃለዎ መሪ ሓደ መንእሰይ እዩ ነይሩ። ካልኣይ እውን ኣብ ቅድሚ ምስላፉ ዘጥረዮ ሞያዊ ዓቕሚ ነይርዎ። ዝኾነ በዚ ኩሉ ዝድምር እዩ እቲ ኣብቲ ግዜ እቲ ዝነበረ ስራሕ እተን መኻይን እውን ግቡእ ንጥፈታትን ኣካይዳ ነይረን።
3: ዝያደ ሓይልና ሕጂ ኣብ ምንታይ ነይሩ? ኣብ ሮታመ ምእካብ ነይሩ። ንሕና ስፔር ፓርት ናሃና ሮታመ ነይሩ። ኣብ ዝኾነ ቦታታት እንድሕር ማኪና ተረኣያ ተባሂሉ ከየትካ ነታ ማኪና ብዝተኽኣለከ መጠን ፈታቲሕኻ ብሎ ንኸይትረፍካ ኣይኮነን ማኪና ጠጠው ዝተፈታትሐት ፀጥጠን ሓታሲ ሰብ ጠጠው ኢልዋ ነሮ ከማ ኣይትመስልኒ ፈታቲሕካ ብሙሉእ ነተን ኣቑሑት ካብታ ደደቐቐ ስጋዕታ ድፈረት ኣሪኻኻ ተምፀን ተጥርንፈን ግራሶ ጌርካ ገለ ጌርካ ተበላሸው እንተሎ ንሽዕኡ ፀጊንካ ኣምያ እንተ ጌርካ ፖስቲ ጌርካ ኣተሓሒዝካ ንትመፀካ ማኪና ንምድላው ማለት እዩ ትቕርቦ ቁርብ ኣቑሑ ትኾነልካ ማለት እዩ። ብከምዚ ንትድሕተት ዝነበረ ጋራጅ የሳልጥ ነይሩ።
2: ኣብቲ እዋንቲ ሙሉእ ሙሉእ ናይ ሞተረ ምሕዳስ ገለ ነይሩ ኢልካ ክትዛረብ ኣይትኽእልን ኢኻ። ዝስበር ካምብዮ ነይሩ፣ ዝስበር ፍሬኖ ነይሩ፣ ካልእ ኣካላዊ ክላሓም ዝኽእል ናይ ኣካላት ናይ ተማኪና ነይሩ። ስጋዕ እዚ ንብሎ ዘለና ምዝላቕ ብፍላይ ከዓ ንጥቀመሉ ነበርና መቃየሪ ዓቕሚ ናይቲ ውድብ ስለዘይነበረ ሓደሽቲ ክንረክብ እውን ኣዝዩ ዘሸግር ስለነበረ ነተን ካብ ፀላእ ዝረኸብናያን ማካይኖ በቲ ካብ ፀላእ ንረኽቦ ነበረ ብቡምባ ድያ ብፈንጂ ድያ ብምቅፃል ገዲፎሞ እንዳኸዱ ወይ ዝተማረኻ ነዚአን ኩሉ ኣካላትን ፋሕፋሕ ኣቢልካ ከም እንደገና መቃየሪ ንጥቀመለን ስለጀመርና ድሕሪ ብፍላይ ናይ ከረን 77 ኩሉ ዓቕምን ዓብዪ እዩ።
4: ከምዚ ዝሰማዕናዮ ብሰንከልከል ዝተበገሰ ዝከኣሉ ዘይመስሉ ዕማማት ዘሳልጥ ዝነበረን ንዝዓበየ ስራሓት ከሳልጥ ምዃኑ ኣሚኑ ዝተበገሰን ጋራጅ ህዝባዊ ሓይልታት ድሕሪ 1977 ዓብዪ ዝላይ ገይሩ። ምንጪ ናይ ዝዓብዪ ዝላዚ ድማ መትሓስ ከተማታት ከረንን ደቀ ምሓረን እዩ ነይሩ። ኣብዘን ከተማታት ብዝሒ ተሽከርከርቲ ተረኺበን ብርክት ዝበለ መሳርሒታት ተማሪኹ ዝዓነዋ መካይን ከም ቀንዲ መኽዘን መቀያየሪ ኣቑሑ ኮይነን እዚ ኩሉ ተደማሚሩ ድማ ነቲ ሰለይ ክብል ዝፀንሐ ጋራጅ ናብ ዝሓሸ ኩነታት ኣሰጋጊርዎ። ብመጠንቲ ዝተረኽበ ኣብቲ እዋንቲ ዕሙር መቀያየርን መሳርሕን ድማ ኣብ ቤት ስራሓት ክዕመሙ ጀሚሮም።
2: ኣብ ማካይን እቲ ዝገዘፈ ዓቕሚ ኣብ ከረና ረኺብና ምስኡ ድኸይድ ከዓ እዚ ናይ ጋራጃት ገለገለ መሳርሒ ገለ ንእሳን ከምቲ ብቐዳይ ዝበሃል ነበረ ከም በዓል ሚካኤል ፍሳይ ሒዞሞ ድወፁ ካብ ከተማታት እውን ለሊእካ ወይ በቶም ውፍያት ዝዋህለሉ ነበረ ንኣሽቱ እዩ ነይሩ። ድሕሪ ናይ ከረን ግን ብኩሉ ዓቕምታት ንዓብ ሓደ ዘይተኣደነ ንመቃየር ዝኾና ዝሓረራ ንክሳይን ማካይን ረኺብና ብብዙሕ ከዓ ኤነትረታት ረኺብና ብብዙሒ ማጋት ስራሓት ናይ ኣሜሪካ ዝኾነ ወታደራዊ ማካይን ረኺብና እዘን ኤነትረ ንሪአን ዘለና ሕጂ ዘናትና ሽዑ ተማረኸን ሽዑ ተወስታየን ቅድሚ ናብ ፀላእ ኣገልግላ ፀኒሐን ድሕሪኡ ከዓ ምሳና ስጋ ሕጂ ገልግል ኣለዋ። እዚ ኣገልግሎት ክዝህባ ከለዋስ ብኸመይ እንተተባሂሉ ሓደ እቲ መቃየር ናይ ምርካብ ክቐሊል እተኾነ መብዛሕትኡ ከም ተመክሮን ከም ብዙሕ ማካይን ስለ ዘለዋና እዘን ማካይን እዚአን ስጋዕ ሕጂ ኣሰረን ከይጠፈ ይሰርሓ ኣለዋ። እዚ ከዓ ተበላሓትነት ድልት ናይቲ ክፅግን ዝኽእል ኣካል ስለ ደልደለ እዩ። ብከምዚ እንተዘይንኸይድ ዝኾነ ስራሕ ክሳለጥ ወይ ዝኾነት ማኪና ከዓ ክትንቀሳቀስ ኣይመኽኣለትን። ስለዚ እቲ ክኢላዊ ዓቕሚ ንነብሱ ጥራይ ዘይኮነስ ንካልኦት ምሂሩ ኣብዚ ተዘርጋሕናሉ ንዘርጋሕ ደድሕርተን ማካይና ደድሕቲ ሰራዊት ኣብ ከከም ምችኡ ናይ ቦታ ርኢና ጋራጃት እንዳመስረትና ኢና ንኸይድ ነርና።
1: ሰባሓታት ሙላት ናይ ውድና እግሪ ከይተኸለት ኣብዕ ሸናገና መደበርና ሳሕል ዓበን ሰውራ መሰረት መጻኢ ተረግራ ጎላ ጉልፊን ጭሮ ኣኻ ውድጎቦታት መላ እዘይደፍሮ ሩባ ምስኩባታት ብረናይ ፃዕሪ
4: ኣብቲ ጀን ህዝባዊ ግንባር ብዙሕ ተሽከርከርትን ንጡፍ ምንቅስቓስን ዝተረኣየሉ ድሕሪ ምስላቕ እዩ። እንተኾነ ብትህሞቲ ኣብቲ ቐንዲ ደጀንን ግንባራትን እቲ ዝጓዓዓዛሉ መስመራት ኣዝዩ ብልሽውን ተኣፋፍን ብምንባሩ ተሽከርከርቲ ቀጻሊ ጽገና እናተገብረለን እየን ዝንቀሳቐሳ ዝነበራ። ቀጻሊ ምቅያራት ግንባራትን ደጀንን ድማ ንጋራጅ እውን ቀጻሊ ጽልዋን ምስንኻላትን የስዕበሉ ነይሩ።
2: ልክዕ ከምቲ ካልእ እቲ ምዝላቕ ነቲ ጋራጅን ይትንክፎ እዩ። ምክንያቱ ኣብ ድሕሪት ኮይኑ ናይቲ ሰራዊት እዩ ዝኾነ ንጥፈታት ደካይድ ከምዚ ልናመፀ ከሎ ደቂ ኣምሓረ ከረን ፍልፍል ኣፍ ዓበት ዝነበረ ጋራጃትና ክለቅቕ ይግደል። ማይመት ንዓራቅ ካብ ዓራቃ ንሂምቦል እዚ ጋራጅ ደቂ ኣምሓረ ንመራፊት ናይ ፍልፍል ናይ በዓል ክረን ሓዋዊስካ ከዓ ንስዋኪን ናይ ዓገት ንዓንበርበብ ናይ ዓገት ንዓንበርበብ ብከምዚ ጌርና ተን ዓበይቲ ጋራጃት ንብለን ክህልዋ ከለዋ በብእዋኑ ዝረአ ናቕፋ ከም ንኡስ ጋራጅ እንዳኾነ ሓበየት ከይዳ ኣብ ዛራ ኣብ ሓሊበት እዚ ጋራጃት ደኪና ነርና ማለት እዩ። ካልእ ምስቲ ጎኒ ጎኒ ናይቲ ጋራጃትና ናይ ናእሽቲ ማኪና ዓቕምና ክብ እንዳበለ ምስ ከደ እዚ ጋራጅ ዓንበርበብ ዝብል ኣብ ዓንበርበብ ናይ ናእሽቲ ማኪና ፈሊና

0: ክነቕ ክኢልና እሱ ስጋ ሕጂ ዝዓንበረ ብጋራጅ ዝበሃል ዘሎ ካብኡ ተደኩኑ ምስኣተወ ናብ ዝኣተወ እዩ።
1: ንሕና እቲ ዝዓበየ ዓበ ጋራጅ ናይ ሜዳ ማሂመት ተመስሪት ማለት እዩ። ማሂመት ኢና ነርና ካብ ማሂመት ፀላኢ ብሰሜናዊ ሳሕል ክኣቱ እዩ ስለዝተባሃለ ብምልኡ ንብረትና ንቀብርኦት ንግዕዝ ማለት እዩ። ቀብርኦት ግዒዝና ኣብኡ ማእከላይ ቦታ ንሕዝ እቲ ብከረን ብፍልፍል ኮታ ከበሳታት ዝነበራ ገራጃታ ንብረትና ሕጂ ብምልኡ ቀብርኦት መፅ ነይሩ ማለት እዩ። ኣብቲ ዋንቲ ዝከረኒ ዳርጋ ኣብ ለይቲ ጌጋ ክረኣለይ ብውሕዱ ስጋብ 6-7 መካይን ንራግፈሉ እዋናት ነይሩ ሓፃውን ማለት እዩ እጠቅም። ምክንያቱ ንሕና ምንጪ ናይ ሓድሽ ስፔርፓርት ስለ ዘይብልካ እቲ ምንጪ እሱ እዩ ማለት እዩ።
2: عمبر مقبرة نقبع فاتجاوي مجبر جليل حداي مأتوي نبص عبد عرضتات وطنة ناي جمو وردة أبقال سنة زي بلو مسطة
3: ኣወዳድባ ጋራች ህዝባዊ ግንባር ማዕረ ኣቃወማ ደጀናትን ግንባራትን ተሳንዩ እዩ ዝኸይድ ነይሩ። ዓበይትን ንኣሽቱን ተንቀሳቐስን ተባሂሉ ተኸፋፊሉ ድማ ነናቱ መደባት ከም ዝዓመም ተገይሩ። እቲ ንኣሽቱን ተንቀሳቐስን ዝበሃል ኣብ ቅድሚ ግንባራት ኮይኑ ግዜያዊ ጽገና ዘካይድ ክኸውን ከሎ፣ እቲ ዓበይቲ ዝበሃል ድማ ኣብ ደጀን ኮይኑ ነዊሕ ግዜን ዓበይቲ ጽገናን ንዘድልየን ተሽከርከርቲ ዘገልግል እዩ ነይሩ። ብዘይ ካቲ ኣብ ተጀን ዝነበረ ዓበይቲ ጋራጃት ግን ንውሕስነት ተባሂሉ ኣብ ሱዳን ስዋኪንን መራፊትን ብትሕዝቶ ይኹን ብዓቕሚ ዝዓበየ ጋራጃት ተመስሪቱ።
4: ምዝላቕ ሰብ ይኹን ዋላ እውን ናይ ተሽከርከርቲ ትሕዝቶና ናብ ሱዳን ገፁ ከም ዝእንፍት ደርጋ ኮይኑ እዩ ማለት እዩ። ሕጂ ንሕና በቲ ዝነበረና ኣተሓሕዛ ኣብ ፖር ሱዳን ክቅፅል ስለ ዘይክእል ናብ ስዋኪን ቦታ ተሓቲቱ ኣብ ስዋኪን ሓደ ጋራጅ ክኽፈት ከም ዘለዎ እዚ ተወሲኑ ማለት እዩ። እዚ 78 እዩ ድሕሪ ምዝላቅ ማለት እያ እዚኣ። ሕጂ ኣብ 78 እዚ ጋራጅ ስዋኪን ዝበሃል መቸም ይኽለል ንኽልሎ ሰባት ምስቲ ምዝላቅ ኣድህቦና ወይ ኣንፈትና ናብኡ ይኸውን ስለ ዘሎ ሓያሎ ሰባት መፁና ስራ 30 ዝኾኑ ካብ ሜዳ ማለት እዩ ምስ ተማኡ ዝነበርና ይሕወሱ። ብድሕሪ እዚ እቲ ጋራጅ ዝተኸሊሉ ጋራጅ እውን ሰሪሖምልና ተሰሪሕዎ። ስለዚ ካብ ሜዳ ኩሉ ግዜ መካይን ምምፃእ ኣሎ ምእተዋ ኣሎ ኮታስ 78 ብደረጃ መጓዓዝያ ብደረጃ ጋራጅ ትሓስብ ከለኻ ዳርጋ ድሓን ዝኾነ ኣንፈቱ ዝሓዘ ነቲ ሕቶ ናይ እቲ ውድብ ክምልሽ ዝኽእል ዓቕሚ ናይ ሰብ ኹን ናይ መካይን ነይሩ እዩ ትብል ትኽእል። ምናልባት ከምዚ ብሓደሓደ እዋን ዝሰምዖ ሓቂ እዩ። እቲ መስመር ቀልጢፍካ ትመላለሰሉን ቀሊልን ኣይኮነን ኣህላኺ እዩ ንመራሕቲ መካይን ነይሩ። ግን እተን መካይን ነይረን እየን ማለት እዩ። ብኡ መጠን ከዓ እቲ መገዲ ዝፈጥሮ እቲ መስመር እቲ ኣብ መካይን ዘብፅሖ ዕንወት ኩሉ እንድሕር ሪኢኻ ከዓኒ እቲ ጋራጅ ክሳብ ክንደይ ነዘን መካይን እዚአን ኣብ ምንቅስቃስ ወይ ህወት ከም ዝህልዎን ቀፃልነት ከም ዝህልዎን ናይ ምግባር ተራ ነይርዎ ብኡ እውን ክግመት ይከኣል እዩ። ዝኾነ ግን ሽዑ ዳርጋ ክልተ ስራሕ ዝስራሕ ነይሩ። በቲ ሓደ ሸነኽ እዘን መካይን እዚአን ክፅገና ነይርዎን ክመላለሳ እንተኮይነን፣ በቲ ካልእ ሸነኽ እቲ ጋራጅ እውን ከም ጋራጅ ክቐውም ነይርዎ።
3: ጋራጃት ኣብ በቦትኡን በብዓቕሙን ኣዝዩ ዓበይቲ ዕማማት እዩ ዝሳልጥ ነይሩ። ምሉእ መቃየርን መሳርሕን ስለ ዝነበሮ ዘይኮነስ ቅድሚ ኩሉ ዝስራዕ ድሌትን ተወፋይነትን ኣባላት ስለ ዝነበረ ጥራእዩ። ኣብ ዝኾነ ጋራጅ ሰኣን መቃየር ይኹን ዘይተገዳስነት ከይተጸገነት ዝሓደረት መኪና ህዝባዊ ግንባር ኣይነበረትን። በቢ ዝመጽኦ ንእለቱ ተጸጊን ይዋፈራ ስለ ዝነበራ
5: ጋራጅ ዓንበርበብ ከመቃወሙ ፅገና መኻይን ከመቃወማት ፅገና መኻይን ግን ጎኒ ንጎኒ ፅገና መኻይን ክሰልጠካ እንተ ደኣ ኮይኑ ሞዲፊኬሽን ጌርካ ገለ መሳርሒታት ንኣብነት ሕጂ ናይ መሳርሒ እየ ዝገልፅ ዘለኹ ኣብ መቃይሩ ብዙሕ ኢኻ

ትሰርሕ። ንኣብነት ኣቕሓ ተሳኢንዋ ጠጠው ትብል ዝበሃል ኣይነበረን። እንታይ እያ ነራ ኣብቲ ግዜ ኣነ ዝከረኒ እዛ መኪና እዚኣሲ ከም ገለ ጌርካ እያ ነራ፣ ከም ገለ ጌርካ ከም ትንቀሳቀስ እዚኣ እያ ነራ እታ ናይ ኩላትና ኣዘራርባ ዝነበረት። ሕጂ ንኣብነት ኣብ ቅድሚ ሻርሻ ወራር ብዙሓት ኢፋ ካብ ኣብ ግንባራት ዝተረኽባ ነይረን

0: 20 ማኪና ናይ 20ቱን እንተ ደኣ ኣብ ጋራጅ ሓዲረን 4,000 ኩንታል ከይተጋዕዘ ሓዲሩ ዝብል ሕማም እዩ ነርኒ 20 ማኪና እነትረ እንዳሕሪ ኣብ ጋራጅ ሓዲረን 2,000 ኩንታል ከይጋዓዘ ሓዲሩ ዝብል እምነት ነርና። ስለዚ እዚ ከምዚ ከይመፅእ ስጋዕታ ትፅንቀቕ ናይ ግዜ ተወዲኣ ናብ ስራሓ ትኸይድ። ምክንያቱ ቀትሪ ሰሪሕና ምሸት ቃሳትን ስለ ዝሰራሕትን ማካይን ምሸት ሰዓ 6ዱሽተ ክፋነዋ ኣለዎን ተፋኒ ናብ ስራሕን እዚ ንብሎ ዘለና። ስለዚ በተን ውሕዳት ማካይንና በቲ ክኢላዊ ዓቕምም ናይ ፅገና ክእለት ኣንቀሳቂሱ ውሕዳት ማኪና ተዋፊረን ከሎ ነቲ ንደልዩ ዕማም ንዓምም ነርና ማለት እዩ።
1: ገራጅ ኣበርክትኡ ኣብዚ ሕጂ ኮይነ ክሪኦ ከለኹ ብጣዕሚ ልዑል እዩ ነይሩ። ከም ዝበሃል ዝነበረ ኣብቲ እዋን መጓዓዝያ ደምሱር ሰውራ እናተባሂላ እያ ትጥቀስ ነይራ። ምክንያቱ ተን ዝርካበን ሓደ መካይን መጀቲ መጀመርያ ብዙሓት ኣይነበራን ቁርብ እየን ነይረናና። እዘን ቁርብተይ መካይን ብኸመይ ጥዕና ሂብካ ክሰርሓ ከም ዘለዎን ልዑል ዝኾነት ነገር ትእዛዝ መፅያ መኪና ኣብ ከምዚኣ ክትብገስ ንድሕር ተባሂሉ እቶም ዝርካብካ ተኣኪብካ እታ ዘላ ፅገና ጌርካ ክተፋንዋ ትክእል ኣለካ። ምክንያቱ ጠጠው ክተብላ የብልካን ጠጠው እንተኢላ ብዙሕ ብኮ ከም ዘሎ ስለ ትፈልጥ ኣዝኻ ኢኻ ትቀላጠፍ ዘለካ ክትበላዓይ ትሰቲ ክትዕርፍ ኣይትኽእል ክትድቀስከም ዕረፍቲ ዝበሃል ስኮ ኣይነበረን እቲ ዝነበረ ስራሕ ንምስላጥ ማለት እየ። ሕጂ ኣብቲ ዋንቲ ናይ ገራጅ ተራ ኣነ ክገልፆ ከለኹ ብጣዕሚ ልዑል እዩ ነይሩ እታ ዝርካባ ብዘይ ስፔር ፓርት ማለት እዩ። ስፔር ፓርት ዝበሃል ኣይነበረን። ናይ ገዛ ርእስኻ ምብልሓት ከምዚ ኣቐዲሙ ተኽለ ክዛረቦ ፅንሐ እቶም ናይ ቀደም ክእላታት በዓሎም ሞዶፊካር እንዳገበሩ መዕፀፊ ድዩ መስሓቢ ድዩ መፈተኒ ባንኪ ሮባታት ገለ ድዩ መፅቀጢ ናይ መካኒክ ናይ ረጅስትሮ መግበሪ ናይ ዝተፈላለየ ኣቑሑት ኩሉ በዓሎም እዮም ድምዝቦ ነይሮም ማለት እዩ። ኣብቲ ገራጅ በቲ ዝተምሃዘ ኣቑሑት ትሰርሕ ማለት እዩ።
2: ኣብ ታሪክ ናይ ቃል ወስበን ዘክራ ናይ ሃይለ ስንታሴ ክምከሕቲ ቀቢራ መግዛእታዊ ኣርኡ ኣማሽ ሻተራ ኣዕናዊ ምንቅስቃስ በለት መፈርከራ ርእጅ እውን ገና ትፅበና

ኣብ መሬት እዳተቐብረ ከዓ ማዕከናት እዩ ዝኸውን ማለት እዩ። እዚ ኣብ ሳኪን ይስራሕ ነይሩ። ካልእ ንመካይን ክኾና ዝኽእላ ንወጣ ኣቦጥ ዝስቀል ኣብ ማኪና ማለት እዩ ዝቕበር ዓበይቲ ቦጣት ምስራሕ እዚ ዓብ ዕማም ናይ ገራጅ ሳኪን እዩ ነይሩ። ምክንያቱ ዋላ እዚ ናይ ሞዲፊኬሽን ስራሕ ከም መጀመርያ ዘተኣተተናዮ በዓል ኮስታ ዝነበረሉ ወይ ዝጀመርዎ ስራሕ ኣብኡ ብቲ ጋራጅ ሰዋኪን እዩ። ሞዲፊኬሽን እንታይ ማለት እዩ? ሞዲፊኬሽን ብዙሕ ነገር እዩ። እቲ ቀንዲ ዕላማ ናይ ሞዲፊኬሽን ኣብቲ እዋን ግን መሳርሕታት እዩ፣ መሳርሕታት ምድላው ማለት እዩ። ኣብ ጋራጅ ሰዋኪን ዘይተሰርሐ ነገር ኣሎ ትብላ ኣይትኽእል ኒኻ። መሳርሕታት ላሜራ ዝዓፅፍ ኣብኡ ስራሕ ነይሩ። ኣብ ኩሉ ተሰሪሑ እዩ ድሓር ሕጂ ምብጋስ ኢና ንጅምር ዘለና። ሕጂ ሰሪሑ ክበሃል ከሎ ክተልሕም ኣለካ፣ መልሓምቲ የድልያ፣ ክትዓፅፍ ኣለካ፣ ዓፀፍቲ የድልያ፣ ክትጠቕልል ኣለካ ላሜራ፣ ጠቕለልቲ የድልያ፣ ክትቆርፆ ኣለካ፣ ተሓፀዋን ቆርፅቲ የድልያ። እዚአን ንሕና መሳርሒ ካብ ሜዳ ዘእትናዮ የሎ፣ ካብ ደገ ዘእትናዮ የሎ። ሕጂ እዚ ናይ ሞዲፊኬሽን ኣካል ዝበሃል ግን ንከምዚኦም ዝኣመሰሉ መሳርሕታት ንኸዳሉ እዩ ዝቕረብ ዘሎ ማለት እዩ። ኣብኡ እንዳ ፅርበት ዝበሃል ኣካል ኣሎ። ዘይፈላለ ተኸትብሎ እዩ ባህርያት ዘለዎ እዩ። እቲ ሓደ ፀሪቡ ይቕርብ፣ እቲ ሓደ የልሕም ማለት ስለ ዝኾነ ትግራይ ሰዋኪን ሕጂ እንዳ ፅርበት ኣለዎ፣ ናይ ሞዲፊኬሽን ኣለዎ፣ ናይ መካይን ፅገና ኣለዎ።

0: ኣብ ፅገንኡ እውን ከበቲ ፅገና ዝበሃሉ ከም ክመተሓሕዛ ስዋኪን እዮም ዝለኣኹ።
1: ኣብቲ ግዜ እቲ ብዙሕ እዩ ተሰሪሑ። ካብቲ ብዙሕ ዝተሰርሐ ገለገለ ሒዘ ዝመፃኽ ኣሎ ንዕኡ ከርእዮ ይኽእል ማለት እዩ። ንኣብነት እዚኣ መሳርሒት እዚኣ ኣላ። እዚኣ መፈተኒት እያ። እዚኣ መፈተኒት እዚኣ እዚ ክልተ ዕላማ እዩ ዘለዋ። ሓንቲ መፈተኒት ወይ ባንኮቭ ሮባ ናይ ኮማንዶባ ሬኖ ማለት እዩ። ሕጂ እዛ መሳርሒት እዚኣ ስለምንታይ ኢና ክንሰርሓ ተገዲድና እንተ ኢልና እዚኣ ንኣብነት እዚኣ እዚ ማኖሜትር እዩ። እዚ ድማ ባንኮቭ ሮባ ናይ ሰርቪስ ቴርሶ ማለት እዩ። ክልተ ዓይነታት ትፍትን። እዚኣ ኮማንዶ ቫልቮላ ኣሉሚንያ ሕጂ 10 ግዜ ክትፈትሓ ከተውርዳ ክትፈትሓ ከተውርዳ ስለዝባላሾ ንግዜ ንገዛ ርእሱ ምሕፃር ኢልና ሕጂ እንታይ ገርና ኩሉ ማኖሜትሮ ልክዕ ከምታ ኣብ መኪና ተገጢማ ከምታ ኣብ መኪና ዝተገጥመት በቲ ዓቐን 4 ድያ ትሕ 6 ድያ ትሕ 5 ድካ ደልያ 8 ድካ ደልያ እዚ ክትከይድ ከላ ሓንቲ መኪና ምሽ ቱሽ ትብልያ ናቶ ዓይነት ማለት እዩ። ሕጂ ኣብዚኣ ኩላ ወዲእካ ዳሓር ኣብታ መኪና ምግጣም ጥራይ ሓደ ግዜ ሕፅረልካ። ካልኣይ ድማ ነቲ 10 ግዜ ክትፈትሖ ተኣስሮ ድማ የቕልለልካ ማለት እዩ። እዚኣ ድማ ሰርቢስ ስቴርሶ እዚ ስቴርሶ ክዘውር ከለኻስ ንዕኡ ዝሕግዝ ማለት እዩ። እዚኣ ንገዛእ ርእሳ ድማ ጎሚኒታት ኣሎ ትቕይሮ እንደገና ከማ እንታ ኣብየካ ናብ ሓደ ወገን ክትጥበቦ ከለካ ፈጥፈጥ ትብል ኣጃስቲ ኣይትኸውኒ። ሕጂ ንሕና መገድና ግን እዛ ባንኮ ብሮባ እዚኣ ልክ ኣብታ መኪና ተገጢማ ኩሉ የርእየካ እዩ። ማኖሜትረታት ኣሎ ብዙ እዚ እቲ ናቱ መሳርሒ ዲኖሞታት ሃይድሮ ግበ ዘተገለ ዘለዎ እዩ። እዚኣ ንገዛእ ርእሳ ድማ ኣብዚኣ ምስ ተፈተነት ትኽኢላ ኣብታ መኪና ትገጥማ ማለት እዩ። እዚኣ ድማ እዛ ፕሬሳ ትበሃል እያ። እዚኣ ፕሬሳ እዚኣ ኣብ ኣዲስ ሰናዕና እያ። እዚኣ ፕሬሳ ትበሃል። እዚኣ ድማ ታ ናይ መጀመርታ መዕፀፊት ላሜራ ዝስራሕና እያ ኤሌትሪሽ። እዚኣ ድማ ካላንድራ ከምታ ቀዲመ ጠቀስኮ ናይ ቦጥ መጠቕለሊ ማለት እዩ። እዚኣ ድማ ካላንድራ እዚኣ ድማ ቆራፂት እያ። ቆራፂት ሓፂን ገዛ ርእሱ ነዚኣ ክስራሕ ከላ ኣነ ከም መዘከርታ እንታይ ኣለኒ ብዙሓት ማርሸዲስ ካብ ደገ መፅአን ነይረን። ሕጂ ሶቡራ ስበንዳ ኣይነበረኒ። ሕጂ ብኢድካ ስታይ ክትገብር ኣዝዩ ግዜ ዝወስድ ኣድካሚ ስለ ዝነበረ ነዚኣ ኣብ ሓፃር ግዜ መሪፊ ገርና ሰሪሕና ዝተጠቐምና ኣላ ማለት እዩ። እዚኣ ድማ ስፔናትሪሺ ቴስታታ እዚኣ እንታይ ኣ ክልተ ሰብ እዮም በዚ ዝኾኑ ሌበል ንኸምፅዎ ስፔናረ ንኸምፅዎ ከምዚ እንዳገበርካ ኢኻ ፍሕፍሖ ሕጂ ከምኡ ዝኸውን ዘይንሰርሕና እዚኣ ድማ ስራሕና እያ ማለት እያ። እዚ ሕጂ እቲ ውሽጣዊ ገፅናታ እያ ማለት እዩ። ኣዚ ዝእሰር እዚ ስታ እዩ። እዚ ተንቀሳቀሳ እዩ ዘርማ ኣብኡ ዝሰራሕና እያ ማለት እዩ። እዚኣ ምናልባሽ ዓንበርበ ክትፈልጦ እንተኾንካ እዚ እንታይ ኣምዝብሎ እዩ። እዚ ኣብ ደንደስ ሩባ እዩ ነይሩ ትጋራጅ። ሕጂ ኣብ ደንደስ ሩባ ስለ ዝኾነ ዚንጎ ካፕያታ ስለ ዘየብሉ ኣብ ትሕቲ ገረብ እዩ ነይሩ እቲ ጋራጅ። ሕጂ ኣብ ትሕቲ ገረብ ኮንካ ሞተረ ክትፈታሕ ኣይትኽእልኒ ኢኻ ምክንያቱ ትቆፅሊ እናወደቐካ ካልእ ኣካላት ውን ክትሰርሕ ፀገም እዩ። ሕጂ ንሕና ግን ኣብቲ ፀግዒ ጎቦ ኣንደርግራውንድ እዩ ነርና ሓደ ዓ ኣንደርግራውንድ ሕጂ ኩሉ እቲ ሞተረታት ኣብኡ እዩ ዝዳሎ ነይሩ። ሕጂ ብወገና ግን ኣብ መንጎቲ ጋራጅ ፀግዒ ጎቦ ዘሎን ኣብ መንጎቲ ጋራጅ ና ሓንቲ ሩባ ነይራትና ትፈሊ። ሕጂ እዛ ሩባ እዚኣ ብዓረብያ ጌይርካ ሞተረ ተሸኪምካ ወይ ስሒብካ ክትከይዳ ይትኽእልኒ ኢኻ። ኩሉ ግዜ ሩባ ድማ ኣብ ደንደስ ሩባ ስለ ዘለና ድማ ሓንሳእ ደንደስ ፈጥረልካ ሓንሳእ ድማ ሌበል ገብሮ ሕጂ ንሕና ግን እንታይ ገርና እዚ

0: መገዲ ባቡር ገርና ቡን ተሰሪሕና ኣላ ነታ ሩባ ሕጂ እዛ መገዲ ባቡር እዚኣ ኣብ ውሽጢ ባራንኮሎ ኣብ ውሽጢ ባራንኮሎ ውሽጢ እቲ ህድሞ ማለት እዩ እዚኣ ግን ነትረአካ ዘላ እዚኣ እናሃልካ እዚኣ እናሃልካ ርኢኻ እዚኣ እዚኣ ባራንኮ እያ ሕጂ እዛ ባራንኮ እዚኣ 8 መዐሸጊ ኣለዎ እቲ ጋራጅ እዚኣ ናብ 8 እያ ትዘውር ኣብ 8 እያ ትዘውር ሕጂ ኣብ 8 እዩ እዚ ክትዘውር ከላ ቤት መገዲ ባቡር ገርኣ እቲ ሞተረ ተውርዶ ድሓር ባጎኒ ኣሎ እዚ ባጎኒ ኣብቲ ባጎኒ ትሰቕሎ በታ ባጎኒ ገይራ ድማ እዚኣ እታ መገዲ ባቡር እዚኣ እታ መጥወይት እያ በታ ድንድል ገይራ ኣብቲ ህድሞ ተእትዎ ማለት እዩ ኣብቲ ህድሞ ድማ ባራንኮሎ እቲ ባራንኮ በቲ ባራንኮ ውርኢድካ ድማ ትውድኦ ኩሉ ክታት ሞተረ ተሐድሶ ወይቲ ካምቢ ተሐድሶ ዝኾነ ነገር ማለት እዩ ካብኡ በዚ ኣጌርካ ድማ ተምፀኦ በዛ ባራንኮ እዚኣ ድማ ትሰቕሎ ነይሩ ማለት
1: እዚ ኩሉ ምብልሓትን ምህዞን ውፅኢት ምውሃድ ናይ ኩሉ እቲ ኣብቲ ሞያ ተዋፊሩ ዝነበረ ዓቕሚ ነይሩ ገለ ሓሳብ የበግስ ገለ ይስእል ገለ ይጸርብ ተዋሂዱ ድማ ሓደ ውድእ ውፅኢት የርኢ ኣብዚ ግን ወላ ኩሉ ኣባል ዓቕሚ የበርክ እንተነበረ ገለ ኣባላት ግን ብኣተሓሳስባ ይኹን ብኽእለት ጸብለል ዝብሉን ዓበይቲ መምህራንን ኣብቲ ናይ ምምሃዝ ስራሓት ዓብዪ ተራ ዝነበሮምን ነይሮም እዮም ሓደ ካብኦም ስውእ ኮሎኔል ሚክኤል ፍሳሐ እዩ
2: እቲ ዓቕምና ኣብ ውሽጢ ሜዳ ከሎ እውን እናዓበየ እናዓበየ እናዓበየ መፅኡ ከመ ተሓሳስባ ናይ ኮሎኔል ሚክኤል ፍሳሐ ኩሉ ሻዕ ንቕድሚት ዝጠመተ ኮይኑ እንታይ ክንገብር ንኽእል ንትብልሲ ኩሉ ሻዕ መፍትሒ ክደልየለ ሃሰው ድዩ ብመጠን ናይ ውሱ እውን እዚ ጎማታት ካብ ደገ ሸሚትና ኣዝና ንህሊ ክንገለን ስለነበርና ለጣፊት ጎማ እውን ኣብ ውሽጢ ሜዳ ምስ ናይ ነፋሪት ኩነታት ተዛሚዱ ኸይድ ኣብ ውሽጢ ኮንተይነራት ኣትዩ ድኽፈድ ዕፆ ገለ እንተኮይኑ ሓፋ ኣቢልካ ብሓንሳእ ትወስዶ ድብሎ ኣተሓሳስባ እዚ እውን ኣብ ውሽጢ ናይ ደውሃ ተተኺሉ ነይሩ ሕጂ ከም መቐፀልታ ናት ኣብ ደቀ ምሓረ ተተኺሉ ኣሎ ሓደሽቲ ባይቲ ተወሲኮ እውን ናዕቢና ብዝያዳ ክንሰርሓሉ መበገሲና ግን ካብ ኒው ሒዝና ድመፃና እዩ ዝኩሉ ክብሎ ፀናሑ ስለዚ እቲ ኣብ ውሽጢ መራፊት ንስዋኪን ዝተካየደ ስራሕ ብቐሊል ኣይኮነን ዝኾነ ክንገብርቲ ኮይና ናይ ሞዲፊኬሽን ኣብኡ ኢና ንገብሮ ኣብኡ ክንገብሮ ኩሉና ከምዚ ዝኣምተይ ጠቐስኮ ምቹእ ቦታ እዩ ዳሓር በብቁርብ ካእቲ ናይ መሳርሒታትና ድልዳለ እንዳሓዘ ምስ ከደ ዳርጋ ድሓን ዝኾነ ለውጢ ርኢና ማለት እዩ
0: ኣነ መራፊት የ ነይረ ኣብ መራፊት እዚ ቅድሚ ኣብ ከም ሓላፊ ኣብኡ ምምዳበይ ማርሸዲስ ነይረን ከባቢ 4-5 መኻይን ካብ ናይ ማሕበራት እየን መንሶ ብዝኾነ በቲ ኣፀጋግና ኢኻ ትግምግሞ እዘን መኻይን እዚኣተን ኣበር ነይርዎን ኣብ ካሶኒ ሕጂ ኣብ ስዋኪን ሳላረ ኮና ኣብ መራፊት ሳላረ ኮና ሂምቦል ሳላረ ኮና ኣብ መወዳእታ እዘን መኻይን መፅአን ዘለዋ ተባሂሉ ዝርርብ ግበረሉ ማለት እዩ ካብኡ ደቂ ነርወይን ደቂ ፓኪስታንን ኣብ ስዋኪን ኮይኖም ንዕአን ክፅግንዎንን ንዕን መደፊ ክገብርዎን ጀሚሮም ግን ወላ ሓንቲ ለውጢ እዮም ፅለንን ሕጂ ድሕሪኡ እዚ ኩላና ኩሎም ማለት ኩላትናቶም ክኢላታት ኣብ ኩሉ ቦታ ዝነበርና ብፍላይ ድማ እዚ ናይ ባትላሜራ ማለት እዩ ንእከብ ተኣኪብና እንታይ ክንገብር ኣለና ኢልና እዚ ብዛዕባ እቲ ስራሕ ዝርርብ ንገብር ኣብ ሓደ መደምደምታ ንበፅሕ ስራሕ እምበኣረይ እቲ ዝበለፀ ቦታ ወይ ምችእነት ዘሎ ኣብ መራፊት ስለ ዝኾነ ኣብ መራፊት ተመሪፁ ማለት እዩ ኩለን ብሙሉአን ብ45 መኻይን ኣብኡ ይእከባ ሕጂ እዘን 45 መኻይን እቲ ብሙሉእ ኣካላት ናይ ካሰኑ ዝነበረ በቲ ንሕና ንኣምነሉ ወይ በቲ ንሕና ክኸውን ንብሎ ቀይርና እያ ማለት እዩ ሕጂ ምስ ተቐየረ እንታይ ይብሉ ሳቶም ቅድም 5 ስርሑ ድሕሪኡ ገለ 1000 ኪሎ ሜትር ምስ ከዳቶን ካልኦት ትቕፅሎ ንብሉና ሳቶም ንሕና ግን ንኣምኖ ስለ ዝነበርናቲ ክንሰርሖ ንኽእል ብሙሉእ ጀሚርና እያ ማለት እዩ ምክንያቱ ሰንሰለት ገለ ስታካረ ዝገብሩ ገለ ዝቆርፁ ገለ ውንታረ ዝገብሩ ገለ ሳላረ ዝገብሩ ኣብ 7 መደብ ንኸፋፍሎ ኣብ ውሽጢ

0: ሰለስተ ወርሒ ይውዳእ ማለት እዩ። ሰለስተ ወርሒ ከዓ ናይ ተወደን ግን ሰለስተ ወርሒ ይውዳእ። ሕጂ ድሕሪ ምውዳእ እሳቶም መፅኦም ነይሮም፣ እቶም ማሕበራት መፅኦም ሪኦሞ ኣቐዲሞም ግን እንታይ ገይሮም ካብተን ዝተወዳእ ተፈቲነን ኣብ 500 ኪሎ ሜትር ኳላ ሓንቲ ለውጢ ኣየምፀአን ኦኬ ምባር ኢሎሞ ግን ንሕና ሰቕ ናቐፂልና እዮ። ሕጂ ኣብ ምስተወዳኣ ዋላታ ናይታ ከምፓኒ ከምዝብልዎ እሳቶም ምስኦም መፅኦም ዝነበሩ ክገልፅዎ ከለዉ ነቲ ስራሕ ሪኦሞ እምበዕሪ ኣብ ሕማቅ መገዲ ናይ ሳልሲ ዓለም ከምዚ ዓይነት ኣሰራርሓ እየ ዘድሊ። ድሕረን ዝመፃ ነይረን ልክዕ ከምቲ ናትና ሲስተም ተሰሪሐን መፅአን ማለት እዩ። ኢልና ሓደ ምስኦም ዝመፀ ነይሩ እዚስ ምተሸጠ ይብለካ ነ ከምኡ ዝሓስቦ በቲ ውድብ የለን ዋላ ንሕና እውን ሓስቦ የለን ንሕና ንቲ ስራሕ ጥራይና ስታይ ንገብሮ ብዝኾነ ግን እንታይ ገምጊምና እተን ድሕረን ዝመፃ መኻይን ልክዕ ከምታ ንሕና ዝሰራሕናያ ሲስተም ገይሮም ሰሪሖማ ማለት እዩ። ሕጂ እዘን መኻይን እዚኣተን ድሕሪ ኢኸ እንታይ ውፅኢት ኣርእየን እንድሕሪ ኢልካ እንድሕሪ ካልአን ኣካላትን ዘይተባላሽን ጠጠው ኢለን ክሳብ ሕጂ ንቀሳቀስ ኣለዋ ማለት እዩ።
1: ንሕና 84 ሓደስቲ ማኪና ከኣትዋ ጀሚርን ድሕሪ ተዓቕምና ሓደስቲ ገዚእኻ ነብስኻ ክኢልካ ብገንዘብካ ቅድሚ ኣይነበረን። ከምኡ ስለ ዘይኮነ ከዓ ኩለን ካብ ፀላኢ ብወረስናየን ማካይን ስለ ዝኾና ዘይተኣደነ ሞዴላትን ዘይተኣደነ ዓይነት ናይ ማኪና እዩ ነርኒ። እዚ ምስ ተረአየ እምበኣር ሓደስቲ ናይ ምግዛእ ኣብ ንጀመርናሉ ከም ምርጫ መርሰደስ ተወሲደን ሕጂ ሓደ ስታንዳርድ ዝኾነ ናይ ማኪና ተሓዛ ክንእቱ ድልየትና ዳርጋ ስከዓ ተስዓውን ብከምኡ ከይድና። ምክንያቱን ማኪናት እየን ናይ 20ቶን 200 ኩንታል ዝፀዕናና ንብለን ተኒ 10ቶን ንብለን ከዓ 100 ኩንታል ማለት እዩ። ተኒ 5 ከዓ ፎር ዊል ድራይቭ እየን ምክንያቱ ንሕፃን ንግንባርን ክኾና ዝሓሰብናየን ማለት እዩ። ብከምዚ ሒዝናዮ ሚኬል ፍሳይ ከይዲ ይዕድግ እተን ማካይና ምስ መፃ ብፍላይ ኣፍተን ዳሕረወት እዝልይቶ ዝበሃል ኣሎ እዚ ናይ ባለይ ስራ ዝፀውር ምስትናትና ኩርኳሕን ዝፈሓፋሕ ስለ ዝኾነ ኣይፀንሕን ነዚ ነንሕዱ ተባላሊዑ እዚ ይረግፍ ተሓፂን እዚ ንርእሱ ምስ ተመራበርና እዚ ቁንዓ ኣይኮኑ ነተባሂሉ ጀርመን ከይዱ የእሚኑ ንዓና ምእማን ከኣቢና ነተን ዝተፋሕፋሓ ክስታይ ክወስዱ ካብ ጀርመን ክኢላታት ሰዲዶም ንዕን ሒዞሞን ከይዶም እዚ ሓደ ካብቲ ኣሚኖም ዳሕራይ ብድልዱል ክሰዱልና ዝጀመሩ ካልኣይ እዚ ናይ ካሶነአን ዋላቲ ናይ ቻሰአን እውን ተኣንድሕቆን ረቂቕ ምሳና ዘይከይድ ምስ ሰደዱልና እዚ እውን ተቃውሞ ምስ ኣርኣየ ብዳሕራይ እቲ ንሕና በዓልና ክንገብሮ ንኽእል ኣብ መራፊት ጌርናዮ በዞም ክኢላታትና።
2: እዚ ዝተገልፀ ካብቲ ብዙሕ ኣዝዩ ውሑድ እዩ። እዚ ኩሉ ስራሓትን ምብልሓትን ግን በእቶም ክእለታ ጥርዮም ዝተሰለፉ ጥራይ ኣይኮነን ዝዕመም ነይሩ። ክፍሊ መጓዓዝያ ማዕረ ማዕረቲ ዘካይዶ ዝነበረ ጠለባት ናይ ምምላስ ስርዓት ምስ ዕብትን ዝርግሐን ናይ ጋራጅ ዓቕሚ ሰብ ምምዕባል እውን ካብቲ ቐንዲ ስርዓት ናይ ጨንፈር እዩ ነይሩ። ኣብቲ ክፍሊ ጨንፈር ትምህርትን መፅናዕትን ብኽልስ ሓሳብን ግብርን ዝተሰነየ መባእታዊ ትምህርቲ ይህብ ነይሩ። እቲ ሞያዊ ክእለት ግን ኣብ ወፍሪ ግብራዊ ስርሓት እዩ ዝፅረ ዝነበረ። ብኸምዚ ድማ ብኣዝዮም ውሕዳት ዝጀመረ ስራሕ ጋራጅ ናብ ብማኢት ዝቕፀሩ ሞያውያን ዘፍረየ ኣሃሉ ክምዕብል በቂዑ።
1: ፊተውራሪ ዝበሃሉ በቲ እዋንቲ እንዳተዋህቡና ኮርሳት እንዳተወስደ መባእታዊ ዝኾነ ፍልጠት ይቆስሙ። ኣብቲ ጋራጅ ሓደሽቲ ይኮኑን መፋትሒ ላለዩ ኣጋጣጥማ ኣፈታትሓ ክትልእኾም ከለካ ጥራይ ደይኮነስ ዋላ ሞተሮ እውን እንታይ እንታይ ኣካላት ፀይሩ ኣሎ ወይ ኣካል ናይታ ማኪና እንታይ እንታይ ዝብሉ ሓደ ብሓደ ምሃሩ ናይ ኣውቶ ሜካኒክን ኣውቶ ኤሌክትሪክን መፅሓፍቲ እውን ተዳልዩ በዚ ኮርሳት እንዳተገብረ እቲ ጋራጅ ህፍትም ነይሩ። እዞም ሽዑ ተማህሩ ስጋዕ ሕጂ ብናይ ቴክኒካዊ ፍልጠት ጥራይ ደይኮነ ዓቕሚ ኣብ ምምሕዳር ናይ ጋራጃት ኮይኖም እውን ኣብ ተሰነይ ዘሎ ከረን ዘሎ ደቀ መሓረ ዘሎ እንተልና ዋላ ብዚ ጋራጅ ኣስመራቐኘው ዘሎ እዚኦም ከም ፊተወራድ ብዘይ ፍልጠት መፅኦም ሕጂ ግን ስጋዕ ሓለፍቲ ጋራጅ በፂሖም ዘለዎ እዮም።
3: ኣነት ፍልጠት ካብ

0: መጀመሪያ ኣብ መገራጅ ስለ ዝተመደብኩ ካብቲ ገራጅ ቀሲመይ ትፍልጠት ማለት እዩ ብግብሪ ማለት እዩ እዎ ማለት ኣብቲ መጀመርያ ክልስ ሓሳብ ነይሩ ኣብቲ ንሕና መጀመርያ ገራጅ ዝኣተናሉ ግን ክልስ ሓሳባዊ ትምህርቲ ነበረን ድሓር ግን ብድሕርና ክልስ ሓሳብ ተጀሚሩ ዋላ እቲ ክልስ ሓሳብ ኣብቲ ግብሪ እንዳሰራሕና ከማ ንሕና ንምሃር ነርና ብድሕርና ዝመፁ ሓደሽቲ ግን ብስርዓት ትምህርቲ ተኸፊቱ መጀመርያ ሓደሽ ክንካ ክትውዛዕ ትምህርቲ ትምሃር ማለት እዩ ክልስ ሓሳብ ብድሕሪኡ መባእታ ምስ ሓስካ ኣብቲ ገራጅ ተኣቱ ማለት እዩ መባእታዊ ትምህርቲ ሒዝካ ገራጅ ተወዚዕካ ትሰርሕ ማለት እዩ ንሕና ግን ኣነ ኣብቲ መጀመርያ ዝኣተክሉ ክልስ ሓሳብ ስለ ዘይነበረ ብቐጥታ ምስቲ ስራሕነ ማዕቢሎ ማለት እዩ እዚ በቃ ነቲ ፍልጠት እዚ ሕጂ ሒዘ ዘለኹ ከጥርዮ ዝኽኣለኒ ሓደ ልዑል ድልየት ነይሩ ማለት እዩ ብጣዕሚ ክትሰርሕ ናይ ምድላይ ነይሩ ከም ዝኾነ ሰብ ካልኣይ ከኣኒ እቶም ምሳኻ ዘለዉ መሳርሕትኻ ሓለፍትኻ ብፆትካ ኣዝዮም እየ ዝተባብዑኻ እዚኣ ከምዚኣ ግበራ እዚኣ ከምዚኣ ግበረ እዚ ከም ዝግበርዎ ኣኪቦም እቲ ስራሕ ምስ ወዳእኻ ካብ ሰዓት 4 ንዝሓር ዘሎ መካይን ኣብ ዝወፃሉ እዋን ኣኪቦም ኣቑሑት ይፈትሑ ይፍታሕ ማለት እዩ እቶም ክኢላታት ፈቲሖም ብግብሪ እዚ ከምዚ እዩ እዚ ናብዚ ዝኣቱ እዚኣ ከምዚ ኢላ ትገጥም እዚኣ ምስ ተበላሸወት መኪና ከም ትኸውን እናተባሃለ ትምሃር ማለት እዩ ሕጂ እቲ ክእለት ኣነ ኣብዚ የደጥርዮ ማለት እዩ
1: ቀደም ኣብዚ ከተማታት እኮ ፍልጠት ገንዘብ እያ ኖ ፍልጠት ንዝኾነ ምሳኻ ዝሰርሕ ሰብ ንዕኡ ሰጉይ እኳ እታ ነገር ጌርከያ ትፀንሕ ብከምዚ ቃልሲ እቲ ፍልጠት ውን ሳቶም ኣጥርዮሞ ኣነ ከምሰብ መጠንሲ ንዓይ ዝመሃሩኒ ሰባት እንዳሰረቕኩ ኤነት ናቶም ፍልጠት ክሽደየ እምበር ንዓስከ እዚ ከምዚ እዩ ዝግበር ዝብለካ ሰብ ቀደም ኣይርከብን እዩ ኣብ ሜዳ ግን ነዚ እውን ቃልሲ ተኸይድዎ እዩ ሞያውያንናሲ ተካእቶም ከፍርዩ ከም ዝግባእ ወይ ከም ዘለዎም እውን ተቓሊስና ማለት እዩ እዚ ቃልሲ ተኸይድዎ እዩ ከምኡ ስለ ዝኾነ ሕጂ እዚኦም ከይርብርቡ ብዙሓት ሰባት በዚ ክፉት ልቦና እዚ እናዓበዩ ብዙሓት ፊተባሪ ብዙሓት ዋላ ብዝተፈላለየ ስንክልና ናብ ካልእ ዋጋ ሰራዊት ክቕፅሉ ዘይከኣሉ ናብኡ ዝምደቡ ሕጂ ዘለዉ 80 ከ ሚእቲ ክኣንሶም እዮም ሕጂ ዘለዉ 80 ከ ሚእቲ ናይቲ ቁፅሪ ሲ እቶም ኣብኡ ዝማዕበሉ እዮም ስለዚ እቲ ክእለት እናተዋረሰ እቲ ሓይሊ ናይ ሞያ እናዓበየ እውን ይኸይድ ነይሩ እዩ ማለት እዩ
2: ኣባላት ጋራጅ ኣብ ግንባራት ይኻልዎ ኣብ ደጀን ከምቲ ዝተሰለፉሉ ዕላማ ኣብ መዓልታዊ ንጥፈታቶም ታትዕድልቲ ኩሉ ተጋደላይ ዝነበረት መስዋእቲ ወይ መውጋእቲ ኣይተፈለየቶምን ብዘይካቲ ኣብ ደን ደጀን ስናዕ ዝነበረ መቀያሪ ካልእ ከም ቀንዲ ምንጪ መቀያሪ ኣቑሑ ኣብ ግዜ ኩናት ዝመረኻ ይኹና ዝነደዳ መኻይን ጸላኢ ንእለቱ ፈታቲሖም ኣብ ጥቕምን ካውዕሉ ይቀዳድሙ ስለ ዝነበሩ ካብ ምንጽልላዊ ሓደጋ ጸላኢ ኣይተፈልዮን
1: እቲ መድረኽና መድረኽ ኩናት እዩ ፈንጂ ኣሎ ጸላእ ኣሎ እዚ ከማ ንጸላእ ንዓና ማለት እዮም ንሕና ንጸላእ ከኣኽ ሎ ኣሎ ከምኡ እዚ ሕጂ ኣብተን ማካይን ዝወርድ ሓደጋታት ንብሎ ዘለና እዚ ብመሰረቱ ኣብታ ዝተሃርመትላ ትውዕል መኪና ነራ ክብል ኣይክእል ኒኣ ወገነ ጥብኣ ትውዕል መኪናስ የላን ስለምንታይ እቲ ናይ ጸላኢ ጠመተ ንብረት ዝበሃል ምዕናዊ ከም ዕላማ ስለ ዝወስዶ ኣብታ ዝተሃርመታ ንድሕሪ ውዒላ ፅባሕ እውን ክደግማ እዩ ስለ ዝኾነት ናቱ ትኹን ናትናትኹም ዘይገድስ ጋራጅ ካብታ ዘላታ ኣውፂካያ ናይ ምሕዳር መደብ እዚ ክሳዕ ትሕዝ እዩ ኣይተሓድር እኒ መኪና ሕጂ ብክልቲ ዕላማ ኣለዎ ማኪና ክንገብራ ቲ ሓደ ሸና ክኸውን ይኽእል እዩ ምንጪ መቀያይርና ከዓ እያ ኣብዚኣ ንድሕሪ ዘይተማዊትካ ከዓ ፅባሕ ንግሆ ተኸደን ማካይን እውን ኣብ ፀገም ክትወድቕ ትኽእል ማለት እዩ ብፍላይ እዚ ናይ ንፈርቲ ምንቅስቓስ ኣዝዩ ኣብ ጋራጃት ፅዑቕ እንታይ ካትብሎ እዩ ነይርዎ እንታይ ሞ ክብለካ ናይ ዓገድ ታሪክ ኣሎ ናይ ኣንበርበብ ታሪክ ናይ ህምቦል ታሪክ ናይ ዛራ ታሪክ ስጋዕ ዝናይ ትማል ናይ ባፅዕ ታሪክ እንድሕ ምፅኢኻ ሲ ክንደይ ቦንባ ዩ ናብ ጋራጃት ተደርብዩ ኢልካ ንድሕሪ ሓሲብካ ሲ እዚ ሰቂሉ ጥሩሑ ዝኸደ ነገር ኣይኮነን ስለዚ ስዋኣት ናይ ጋራጅ ውሕዳት ኣይኮኑን ብዙሓት እዩ
2: ነብሲ ወከፍ ኣባል ጋራጅ ሕጂ ክትዛረበሉ ቀሊል ዝመስል ኣብ እዋን ቃልሲ ንዘጋጠመቶ ናይ ቴክኒክ ጸገም ሸጊራትኒ ወይ ኣይክእላን የ ኢሉ ከቋርፅ ዘይሕሰብ እዩ ዝገበረ ገይሩ መኪና ክንቀሳቐስ ኣለዎ ካብተን ስተል ካብቲ ብዙሕ ዘጋጥም ዝነበረ ሓንቲ ከም ኣብነት ትጠቅስ

0: ንኣብነት ሓደዋን ዝከረኒ በዚ ግንባር በርካ ተሻፍሻ ወራር ማለት እዩ ፀላኢ ብበርካ እንኮላይ መፂና ስለ ዝነበረ ንሕና 7 ኣባላት ኮይና ነቲ ገራጅ ንስዕቦ ማለት እዩ ኣብቲ ዋንቲ ሕጂ ሓንቲ እነትረ ስታንትፎ ኣባላሽያ ማለት እዩ ሰርቪስ ሴርሶ ንገብራ ነገር ሲ ኣይነበረናን ጎሚን እዩ ኣሎ ኣብቲ ስቴርሶ ውሽጡ ሃይድሮሊክ እዩ ብጣዕሚ ሓያል እዩ ክትፈትሖ ክብደት ኣሎ ርቕቕ ዝበለ ኢኸኣኒ ሃዲእኻ ቀሲንካ ገሊ ኢኻ ትፈትሖ ኣብ ሙርሳ ጌይርካ ኣብቲ እዋንቲኣ ግን ሓንቲ ክንገብራ ንኽእል ኣይነበርናን እታ ማኪና ከዓ ጠጠው ክትብል እሳ ጠጠው እተይላ እቲ ግንባር ከይት ስለ ዘሎ ብዙሕ ነገር ክጉና ደብ እንታይ ንግበር ተባሂሉ ብዝኾነ ጎልፎ ነይራትኒ ከምዚ ሓፂር ኢዳ ነታ ጎልፎ ቀዲድና ፈቲሕና ማለት እዩ ነተን ጎሚንታት ኣውፂና ብታሕቲ ካብታ ጎልፎ ንታ ስታንትፍ ንጥቕለላ ብዕሊ ተን ጎሚን ንገጥም ከምኡ እንደገበርና ንገጥሚ ማለት እዩ ተተረና ንፈንጥሓ ነጉድል ፈትሊ ተፍስስ ከምኡ እንዳገበርና መቸን ውዒልና ኣኽረት መወዳእታ ፅቡቕ መፅያ ማለት እዩ ክዳና ቀዳዲድና ፅቡቕ መፅያ ኣማሲኣ ምሸት ስለ ዝኾነ ትከይድ ኣለዋ ዕድል ረኺብና ማለት እዩ ደርጋቶም ኣብኣ ነበርና ባላት ገራጅ መካኒክና ድዩ ኤሌትሪሽያኖም ፖምፒስታ ኩላ ናብኣ ነርኒ ማለት እዩ ወዲእናያ ፅቡቕ መፅያ ከይደ ማለት እዩ እዚኣ ዝክር ሓንቲ ፍቲ ዋንቲ እምበር ከም ክስታይ ብዙሕ ዩ ዳጓንፋካ
1: ኣነ ብናይ መት ነይረ ሓንቲ ማኪና ተርበርግ ድብልዋ ተባላሽያትና ሚክኤል ፍሳይ ናይ ኤነትረ ትራንስሚሽን ስለ ዘለና ኢልናያ ሕጂ ምስዳ ሰዲድልና ግን ከይጠፍኦና ከይትቆርፅዋ ኣብ ካልእ ከይተባላሽዋ ኢሉ ለወባ ዘለዎ ደብዳበ ሰዲድልና ብዝኾነ እታ ተርበርጊ ፍሊት እያ ነዛ ናይ ኤነትረ ንሕና ናትናቱ ዘረባ ኣብ ቦታ ኣትያ ክተገልግል እያ ሞዲፊከር ጌራ ክተገልግል ስለዝኾነት ቆሪፅና ኣብ ኢደ ስራሓት ብሊቓት ኣልሒምና እታ ማኪና ከም ትቀሳቀስ ጌርነ እጂ ነገርናዮን ከይዳ ከመይ ዳ ኮይና ዓርያ ገለ ኢሉ እዚኣ ሰደትካ ትራንስሚሽን ከምዚ ቆሪፆም ገለ ኢሎም እዚ ሕጂ ሓደ እታ ሓፂን ከይጠፍኦ ኣይትገበርዋ ዝበለናይ በቲ ሓደ ከዓ እታ ማኪና ክትንቀሳቀስ ኢሎም ዘይፅበይዋ ነበሩ ካልኦት ኪላታት እውን ተንቀሳቂሳ ስጋ ፍልፍል ከም ትመላለስ ኣብ መወዳእታ ካ ኣባሮንቱ ተሴራ ፀላእ ወሲድዋ ነሩ ዳሓርካ ኣብ ስመራ ፀኒሓትና እታ ማኪናት እያ ኣብ ኦርቢስ ፀኒሓትን ካልእ

ሰላም ከመይ ቀኒኹም ዝኸብርኩም ተኸታተልቲ መደባት ኤርቲቭ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ፍላይ መደብ ለሰ ስፖርት ሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕሶታት ዘለዎም ንኡስ መደባት ሒዛ ናባኹም ብሰዓት ኣቕሪባ ኣላ ንምክታልኩም ብክብሪ ንዕድም ፈለማ ግን ከምቲ ልሙድ መደብና ብደርፊ ክንፍለም

0: lying.
1: ከመይ ፀኒዕኩም ዝኸበርኩም ተዓዘብቲ በዛ ክተስተማሩ ኣፅናዕኩም ደርፊና ኢሎም ሰሙኑ መደብ ፈሊምና ኣለና ናብ ዝቕፅል ትሕዝቶና ምስ ንሰግር ሚስ ትምህርቲ ዞባ ማእከል ናይ ዓመት 2025-2026 ስፖርታዊ ውድድራት ከካየድ ድሕሪ ምፅናሕ ዝሓለፈ ቀዳም ኣብ ስታድዮም ኣስመራ ብኽብ ዝበለ ድምቀት ዛዚሙ ኣሎ ጋዜጠኛ ኣሚር ዓሊ ነቲ ናይ መዛዘም ስነስርዓት ተኸታትሉ ዘዳልዎ ፀብጻብ ክስዕብ እዩ ሰናይ ምክታል

መደብ ለሰ ስፖርት ይኹም ትከታተሉ ዘለኹም ዝኸበርኩም ተዓዘብቲ ናብ ዝቕፅል መደብና ምስ ንሰግር ስዒባ ተዳልያ ዘላ መደብ ዘተ ስፖርት እያ ክትከውን ጋዜጠኛ ሮቤል በረኸት ድማ ብኸምስዕብ መደብ ክመርሖ እዩ።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸተልቲ ለሰ ስፖርት ብሓፈሻ ዘተ ስፖርት ድማ ብፍላይ ከመይ ፀኒሕኩም ኣብ ናይ ሎሚ ዛዕባ ክኾነና ሓሪናያ ዘለና ዘተ ስፖርት ሃገራዊ ፌደሬሽን ኩዕሶ ክዒት ኤርትራ ሃገራዊ ውድድር ሰሪዑ ኣሎ። እዚ ሃገራዊ ውድድር እዚ እኩባት ጋንታታት ወይ ድማ ሕውስዋስ ጋንታታት ሃገራዊ ውድድር ኩዕሶ ክዒት ኮይኑ ብስትሪት ባስኬትቦል ዝፍለጥ ዓይነት ውድድር እዩ። እዚ ዓይነት ውድድር እዚ ንፈለማ እዋን ኣብ ሃገርና ይካየድ ብምህላው ድማ ፍሉይ ኣርእስቲ ሒዝና ኢና ቀሪብና ዘለና። ኣብዚ መብርሂ ክትህበና ሓላፊት ምክትታል ደቂ ኣንስትዮ መምህር ማርታ ኪዳነና ኣብ ስቱድዮ ምሳና ዓዲምናያ ዘለና። ንስለቲ ዕድሜና ኣኽቢርኪ ኣብ ስቱድዮ ወይ ድማ ኣብዚ ምሳና ብምርካብኪ ኣመዝግነንኪ ኳ ብድሓን መጻኺ
1: ጓድሓ ፀናሕኩም
0: ፅቡቅ። ከምዚ ቀድማ ቢለ ዝገለፅኮ ሃገራዊ ፌደሬሽን ኩዕሶ ክዒት ኤርትራ ሃገራዊ ውድድር ናይ ስትሪት ባስኬትቦል ወይ እኩባት ሕውስዋስ ጋንታታት ተሰሪዑ ኣሎ ሞ መእተው ክኾነና እስከ ሓፈሻዊ ሌላ እውን ክኸውን ንፈለማ እዋን እውን ስለ ዝካየድ ዘሎ ከመይ ዝበለ ዓይነት ውድድር እዩ እዚ ውድድር እዚ?
1: ራይ ከምዚ ዝበልካዮ እዚ ሃገራዊ ፀወታ ሕጂ ነካይዶ ዘለና ሃገራዊ ውድድር ማለት እዩ። ከም መፈተኒ መታ ንክኸውን ኣብ ኣስመራ ጥራሕ ኢና ነካይዶ ዘለና። እታ ሃገራዊ ትብል ምናልባት ካልእ ስምዒታት ከይትፈጥር መፈተኒ እዩ ዳኣ እምበር ናብ ካልእ ዞባታት ዝኣትዋሉ ንዓመታ እንድሕር ፅቡቅ ከይዳ እዚኣ ክንቅፅል ምዃንና ፍሉጥ እዩ። ስሪ ኦን ስሪ ክንብል ከለና

0: እታ ስትሬት ትፅናሓልና ሞ ስሪኦን ስሪ ቅድም ከደብርሃ ስሪኦን ስሪ ክንብል ከለና ኣብ ዝኾነ ግዜ ክንፃወት ከለካ ኣብ ኖርማል ግዜ ማለት እዩ ባስኬት ክንፃወት ከለና ነፍሲ ወከፍ ጋንታታት ሓሓሙሽተ ተፃወቲ ኢና ሜዳ ዘውርዳ ሙሉእ ኮርት ጌርካ ከዓ ኣብ ሙሉእ ሜዳ ከዓ ትፃወት ማለት እዩ እዚ ስሪኦን ስሪ ንብሎ ዘለና ግን ነታ ሜዳ ኣብ ክልተ ሃፍ ኮርድ ንመቕላብ ሞ ሽዑ ኣብታ ሓንቲ ሪንግ ክንካ ትፃወት ማለት እዩ ሕ ሓንቲ ሓጋንታ ሰለስተ ተፃወቲ ትቕርብ ኣርባዕተ እንዲኦም ክህልዋ እቲ ሓደ ሬፍ ፀንሕ እቶም ሰለስተ ናብ ሜዳ ይኣትዉ ማለት እዩ ሕጂ እቲ ሕግታቱ ክሳብ ክንቲ ዝተፈለየ ኣይኮነን ምናልባት ግን ኣበይ ዝፍለ ኣብቲ ኣዋህባ ነጥቢ ይፍለ ሕጂ ንኣብነት 21 ነጥቢ ኣቐዲማ ዘእተወት ጋንታ ትስዕር ወይ ከዓ ብግዜ ትሕዞ ክሳብ እታ ግዜ ትውዳእ እታ ግዜ ደዋይ ትብልኒያ ስቕ ኢላ ያራን ትገብር እታ ግዜ ክሳብ ትውዳእ ከዓ እታ ፀወታ ፊዝካ ክትረም ከላ ዝበዝሐ ስኮር ዝፅናሓ መን እዩ ብኣትውዳእ ማለት እዩ ኣብ ሓፂር ግዜ ቀልጢፍካ ዝበዝሐ መን ፀብለልታ ጎል ኣለዎ ከዓ በዚኣ ከዓ ተፈሪዳ ትኸይድ ማለት እዩ ሕጂ ካብቲ ኖርማል ፀወታታት ነካይዶ ዝነበርና እዚ ቀንዲ እቲ ኢንተርኣክሽን እዚ ይበዝሕ እቲ ሙጉያይ ኩሉ ነገር ኣክቲቭ ስለ ዝገብሮ ተፃወታይ ተመራፂ ጌርካ ትረክቦ ሕጂ እውን ብፊባ ደረጃ ይኹን ብሉ ብኦሎምፒክ ደረጃ ኣብ ፓሪስ ኦሎምፒክ እውን ሕጃ ክኣት እዩ ብኩሉስ ጠመተ ተገይሩ ዘሎ ሓድሽ ኣገባብ ዓይነት ባስኬት ኮይኑካ ንረክቦ
1: ፅቡቅ ምምርማርታ እዚ ከም ዝገለፅክዮ ንፈለማ እዋን እዩ ዝካየድ ዘሎ ብሃገርና ከም ፓይሎት ፕሮጀክት እውን ይካየድ ኣሎ እስከ ክሳብ ክንደይ ክበፅሑ ዝኽእሉ ተሳተፍቲ ወይ ተፃወቲ ተዳልዮም ኣለው ከምዚ ሓበሬታ በፂሕና ዘሎ ድማ ምናልባት ቀዳም 9 ጉንቦት እዩ ዝሰላሰል ዘሎ ክሳብ ክንደይ ክበፅሑ ዝኽእሉ ተፃወቲ ወይ ተወዳደርቲ ሓቂፉሎ ዝውድድር እዚ ምድልዋቱ ኸ ኣብ ከመይ ደረጃ ይፀኒሑ ክትገልፅና
0: ሕጂ እታ መፈተኒ ዝበልኩ ከዓ ነታ ስትሪት ባስኬት ወልያ እምበር ነታ ስሪኦን ስሪ ኣይኮነትን ከምዚ ክፍላይካ ፅናሕኩ ስሪኦን ስሪ ቅድሚ ሕጂ እውን ተገይሩ ነይሩ ኣብ መደፈራ ከድና ወላ ኣብስመራ ብሃገራዊ ደረጃ ንኩለን ዘቦታት ጠሪፉ መታን ተላሚዶ ንኦ ክፀንሓ ሪኦንኦ መታን ክፀንሓ ተንካልኦት ዘቦታት እውን ብክልቲኡ ፀወታታት ፈሊኻ ፀወታ ተገይሩ እዩ እዛ ስትሪት ባስኬት ቦል ግን ንሕና ሕጂ ምስ ክትግበር ስለ ዘይተኸኣለ እዩ ደኣ እምበር ኣብ ኖርማል ፅርግያ ጋህ ዝበለ ጎልጎል ኣብኡ ናትካ ሪንግ ተኺልካ ንሽተይ ሓፁር ጌርካ ኣብኡ ኢኻ ተፃወት ዝግባእካ ሽዑ ኩሉ ሰብ ዝሓልፍ ሰብ ምሳኻ ኢንተርኣክት ገብር ኩሉ ሰብ ምሳኻ ትጠመተካ ይፈጥረሉ ነቲ ፀወታ ማለት እዩ ከምይ ክትከውን ትግባእ ግን ተዓፅቦ መሬት ክንምንታይ ክኸውን ኣይናይ መሬት ካ ክትዓፁ ሕጂ ንመፈተኒ ሕጂ ኣብ ምንታይ ኣብ ውሽጢ ቦቸፊላ ሜዳ ቦቸፊላ ኣብኡ ነካይዶ ኣለና እዚ ሕጂ እታ መፈተኒት ኮይና ስትሪት ባስኬት ቦል ኣብ ሕግታቱ ቁሩፍ ፍንው ዝበለ እዩ ሕጂ ንኣብነት ፋውል ኢልካ ክትፅውዕ ከለካ እቲ ናይ ጎነፅ ገለገለ ሕጂ ኣብቲ ናይ ስትሪት ባስኬት ቦል ቁሩብ ይውስኽ ክብል ከለኹ ሸለል ይበሃል ማለት እዩ ከም ዝብለካ ዘለኹ ኣብ ግዜ ሕጂ እቲ ተፃዋታይሲ ብጣዕሚ ኣትሌቲክ ክኸውን ኣለዎ ኣብ ካብናቱ ምስትንፋሱ ጀሚርካ ኩሉ ነፍሱስ ኣብቲ ስፖርት ክፀንሕ ክኽእል ኣለዎ እዚኣ ተዘይፀኒሑ ምቕልጣፍ ናይ ቅልጣፈ ስለ ዝኾነት ፀወታ ወና ሓንቲ ክገብር ኣይክእልን እዩ ማለት እዩ ሕጂ በቲ ሓደ እንታይ ክሕግዞም እዩ ነቶም ተፃዋቲ ካብ ዝኾነ ወልፍታት ወፂኦም ክፀንሕኦም ቀፃሊ ኣብ ነፍሶም ልምምድ ክገብሩ እዮም እቲ ብጥርኑፍ ዝግበር ፀወታታት ጥራሕ ዘይኮነ ወይ ትሬኒንግ ልምምድ ዘይኮነ ብውልቆም ከይዶም ኣብ ጂም ድኦም ክምስገቡ ንጎንጎድኦም ክጎዩ ኣበያ ንዕኦም ከቢዳቶም ዘላ ምንጣር ድያ ትፅግሞም ክስንድቡ ከለዉ ድ ኣብ ኣዳቦም ሓይሊ ስእኑ ዘለዉ ኩሉ ንነፍሶም መፈተሺ ይኾኖም ማለት እዩ ሕጂ እዛ ቀዳም ሰሪዕንያ ዘለና ፀወታ ሕጂ 16 ጋንታታት እያ ክትሕዝ እተን 16 ጋንታታት በብ4 ማለት እዩ ነፍሲ ወከፍን ነናተን ኣስማት ገይረን ክመፃ እየን ሕውስዋስ ዝበልናያ ከዓ ኣብ ነፍሲ ወከፍ ጋንታ ደቂ ኣንስትዮ ኣለዋ ሕጂ እዚ ከዓ እንታይ ክሕግዘን እዩ እቶም ደቂ ኣንስትዮም ምስም ደቂ ተባዕትዮ ክፃወታ ከልዋ ነፍሰን ኣብ ከመይ ደረጃ ኣለዋ ክግምግማኣ እየን ማለት እዩ ሕጂ ብምክንያቱ ኩዕሶ ሰኪዕስ ናይ ኣዋልድ ከምዚ ናይ ኣወዳት ከምዚ ኢሉ ኣብቲ ግዜ ኣይሓፅርካን እዩ ኣብቲ ክእለት ኣይሓፅርካን እዩ ኣብ ምንታይ እዩ ኣብቲ ባስኬት ይፈላለ ባስኬት ግን ድሮ በቲ ኖርማል ኩሉ ግዜ ንጥቀመሉ ስለዝለመዳ ኣብኡ ብዙሕ ፀገም የለን ሕጂ ክንተኣታትዎ ንፍትና ኣለና ቁፅር 6ዱሽተ ትበሃል ኣላ ኩዕሶ ናይ ደቂ ኣንስትዮ ብኡ ክንተኣታትዎ ሕጂ ንፍትና ኣለና እንተዘይኮይኑ ግን ኣብቲ ናተን ዓቕሚ ምስቶም ደቂ ተባዕትዮ ማዕረ ክመፃል ማዕረ እኳ እተዘይበልና ካልእ ትረፍ ግን ምስኦም ተወዳደርነት ንክፈጥረ ከዓ ክሕግዘን እዩ ሕጂ ንከምዚ ኣብ ግምት ኣቲና ሓደ ሕውስዋስ ኮይኑ ከም ዝፃወቱ ጌርና ካልኣይ ከዓ እተን ኣቦ ሸፊላ ዘለዉ ተፃወቲ ባዕሎም ኣብ 4 ተመቃቂሎም ከም ዝፃወቱ ጌርና ማለት እዩ ብደገ ከእትዉ ይኽእሉ እዮም ብዝተካለ መጠን ግን እቶም ኣብቲ ቦቸፊላ ኩሉ ግዜ ኣብቲ ሜዳ ኣብቲ ቦቸፊላ መፂኦም ጥራሕ ዘይኮነስ ወላ ኣብ ሜክሲኮ እውን ኣሎ ዲ ሜክሲኮ ጥቃ ሃዋኪል ዘላ ማለት

0: ማለት እዩ። ኣብ ካልእ ቦታታት እውን ኣብቲ ምዱብ ስራሕ ናይ ኩዕሶ ሰኪዕት ኣትዮም ዘለዎ ተፃወቲ ንዓኦም ዕድል ንምፍጣርን ነብሶም ንመፈተሽ ክኾኖምን እንድሕር ዕድል ተረኺቡ ኬትካ ክፃወት እንድሕር ኬርካ ከዓ ፈሊጦም ኣለዉ። ኣብ ካልእ ትረፍ ምስቲ ሕግታት ተላልዮም ኣለዉ፣ ምስቲ ዓይነታት ፀወታት ተላልዮም ኣለዉ። ሕግለዚ ኩሉ ኣብ ግምት ብምእታው ኢና ነዛ ፀወታ ኣሎም ንካይዳ ዘለና።
1: ከምዚ ገለፅክዮ ኣብ በዓል ኤንቢኤ ናሽናል ባስኬትቦል ኣሶሲሽን ወይ ድማ ኩዕሶ ሰኪዕት ማሕበር ኣህጉራዊ ማሕበር ኩዕሶ ሰኪዕት ብዙሕ ልሙድ ኣይኮነን እዚ ናይ ስትሬት ባስኬትቦል ኢልና ቀዲም ክትጠቕስዮ ዝፅናሕኪ ከም ዝገለፅክዮ እውን ኣብ ክፉት ቦታ ኣውትዶር ዝፃወት ዝበዝሐ ግዜ ንሕና ከም ፓይሎት ፕሮጀክት ኣብ ቦቾፊላ ነካይዶ ኣለና ገስጋስ እውን ኣብ ቀፃሊ ክንርኤና እስከ ኣብዚ ዓይነት ውድድር እዚ ክትገልፅዮ ዝፅናሕኪ ሕውስዋስ ንበሎ ገለ ሓደ ተፃወታይ እንታይ የድልዮ?
0: ቀዳሚቲ ኣበይ ክእሪ መካየ ልሙድ ኣይኮነን ዝብልከያ ልሙድ እዩ። ድራፍቲንግ ዝበሃል ኣሎ ወይ ስካውቲንግ ዝበሃል ሲስተም ኬትካ ኣይ ናይ ተፃዋታይ ኣለሊኻ ተምፅእ ሕጂ እዚ ስትሪት ባስኬትቦል ንኸምኡ ዕድላት ይፈጥር። ሕጂ ኣብ ኮሌጃት ምናልባት ጠመተ ይውሕዶም ይኸውን። ስለዚ እዚ ስትሪት ባስኬትቦል ይውደብ ሞ ብዞባታት ደረጃ ወይ ብሃብታማት ገለ ይውድብዎ ሞ እቶም ኣብቲ ከባቢ ብባስኬት ፍሉጣት ዝኾኑ ሰባት መፂኦም እዮም ዝፃወቱ። ሕጂ እዚ ብማስ ሚድያ ክዝርጋሕ እዩ መፂኦም እውን ኮነ ኢሎም መፂኦም ዝርዩ ናይ ስካውቲንግ ፕሮግራም ዘለዎም እውን ኣለዉ ኣሰልጠንቲ ማለት እዩ። ኣብኡ መፂኦም ሰሌክት ገይሮም ይወስዱ። ሕጂ ኣብ ኤምቢኤ ምስ ኣተዎ ሕጂ እቲ ስትሪት ባስኬትቦል ሓሊፎም እዮም መፂኦም ናብኡ መእተዉ እዮም ተጠቂሞምሉ ዘለዉ። ግን ኣይገብርዎን ምን ማለት ኣይኮነን ከም መዘናግዒ ጥቀምሉ እዮም ሓደ ግዜ ከምዚ ናይ ምሕዝነታዊ ፀወታታት
1: ክግብርከ
0: ገብረሉ ስርዕ ፀወታ ሕጂ እዩ ተመዝጊቡ ዘሎ ስሪኦን ስሪ ተመዝጊቡ ዘሎ
1: ብከምኡ ልሙድ ኣይኮነን
0: ዝበልኩ ስሪኦን ስሪ ሕጂ ሕጂ እዩ ዝያዳ ናብሕት ከም ዝበልኩ ከዓ ሕጂ ኣብ ኦሎምፒክስ ሕጂ እዩ ክኣቱ።
1: ስለዚ እንታይ ክፈሉ ይኽእል ካብቲ ናይ ልሙድ ባስኬትቦል ወይ ሓሙሽተ ብሓሙሽተ ንፃወቶ ወይእውን ካልእ ክንከውን ይኽእል እዚ ናይ ሕውስዋስ ወይ ድማ ናይ ስትሪት ባስኬትቦል ዝበሃል ዘሎ እንታይ ፍሉይነት ክህልዎ ክኾን ይኽእል? ምክንያቱ ከምዚ ኣብ ገለገለ ዝግለፅ ኣብ ሕግጋቱን ኣብ ሕግታቱን ቁሩብ ፍኹስ ዝበለ እዩ። በቲ ሓደ ወገን ከዓ ኣዛና እዩ፣ በቲ ሓደ ወገን ከዓ ኣዘናግዓ እዩ። እንታይ ፍሉይ ነገር ክህልዎ ክኾን ይኽእል ኣብቲ ናይ ስትሪት ንበሉ ኣብቲ ናይ ሕውስዋስ ጋንታታት ክፃወትኦ ዓይነት ውድድር እቶም ተፃወቲ ፍሉይ ናቶም ክእለ ዘንፀባርቕሉ ባይታ ዝፈጥር እውን ስለ ዝኾነ እንታይ ፍሉይነት ክህልዎ ክኾን ይኽእል ካብቲ ናይ ልሙድ ዓይነት ባስኬትቦል?
0: ፍሉይነት ብመልክዕ ብልጫ ክንሪኦ ኢና። እንታይ ብልጫ ኣለዎ ምባል ሓይሽ ሕጂ እቲ ልሙድ ንፃወቶ ዝነበርና ብባጀት ቀዳማይ ዝወስዶ ግዜ ካልኣይ ሃልኪ ማለት እዩ ብሓፈሻ ይበዝሕ። እዚ ሰለስተ ብሰለስተ ንብሎ ዘለና ስሪኦን ስሪ ንብሎ ዘለና ግን ብውሕድ ባጀት ድሓር ኣብ ዝኾነ ቦታ ኣብ ሓፂር ግዜ ከዓ ምክንያቱ እንድሕር ኣስተውዒልካላ እታ ልምቲ ፀወታ ሓሙሽተ ብሓሙሽተ ክንገብር ከለና ኣብ ሓደ ግዜ ሓንቲ ፀወታ ጥራሕ ክተካይድ እዛ ስሪ ኦንስሪ ወይ ከዓ ሰለስተ ብሰለስተ ንብላ ዘለና ግን ኣብ ሓንቲ ግዜ ክልተ ፀወታ ንካይድ ንቀልጢፍካ ንተፃወታይ ንክትሪኦ ከዓ ግዜ ሂበካ። ምክንያቱ ኣብ ሓደ ተፃወታይ ምስ ሓሙሽተ ቀሪቡ ክረአ ከሎን ኣብ ሰለስተ ሰባት ክረአ ከሎን ነቲ ተፃወታይ እውን ተወሳኺ ኣሉታ ዝኾነ ኣድቫንቴጅ ንፈጥሩ ኣለና ማለት እዩ። ምክንያቱ ምርጫ ንፈጥሩ ኣለና ንክረአ ብቕዓቱ ንክንሪኦ ንክምርምሮ ዝያዳ ግዜ ይፈጥረልና ኣሎ ማለት እዩ። ሕጂ ብባጀት ርኢኻ ነቲ ተፃወታይ ዝፈጥሮ ዕድላት ርኢኻ ብግዜ ርኢኻ ብኩሉ እዚ ስሪኦን ስሪ ተመራፂ ኮይኑ ይርከብ። ከምኡ ስለዝኾነ ብፍላይ ከዓ ከምዚ ናትና ከም ኤርትራ ማለት እዩ ዝኣመሰላ ኣብ ምዕባል ዘለዋ ሃገራት ከዓ ብፍላይ ኣብቲ ባጀትን ትሕተ ቅርፅን ይሕግዘን እዩ እዚ ስሪኦን ስሪ ሕጂ። ስለዚ ኣተወ እምበር ናቱ ሜዳ ኣለዎ ሕጂ ኣብ ዝኾነ ቦታ ምታን ክትተክል ሞባይል ሪንግስ ዝበሃል ኣለዋ ንዕአን ኣምፂኻ ትኽልተ ብለን ኣብ ዝኾነ ፅርግያ ልምፅ ዝበለ ፅርግያ ረኪብካ ማለት እዩ ኩሩሽ ጌርካ ሕንፅፅሕንፅ ኣቢልካ ተፃውቶ ሕጂ ከምዚ ሕጂ ንሽገሮ ዘለና ኣብ ቤት ትምህርትታት ኢና ሕጂ ንምርከስ ብፍላይ ኣብ ዞባታት ተኸድና ናይ ሃማተእታት ናይ ሃማተ ኦፊሳት ወይ ቤት ትምህርትታት እንድሕር እቲ ናይ ባስኬትቦል ሜዳ ናይ ኩዕሶ ሰኪዕት ሜዳ እንድሕር ፀኒሕዎም ኣብኡ ተመርኪስና ኢና ፀወታታት ነካይዶ ኩሉ ግዜ ሕጂ ኣብ ከምዚ ኣብ ክንዲ ትሕፀር ከምዚ ዝበልኩካ ብቕልል ዝበለ ነተን ሞባይል ሪንግስ ኣምፂኻ ትኽል ትኽእል ኣቢልካ ነቶም ተፃወቲ ክተፃወቶም ትኽእል ኢኻ ካብ ክሳብ ዝስራሕ ገለልካ ትቐትሎ ነቲ ፀወታ ማለት እዩ። ሕጂ ዝሓለፈ ግዜ እውን እንድሕር ኣስተውዒልካሉ ኩዕሶ ሰኪዕት ድኽም ኢሉ ዘፅናሕ ምክንያት ከዓ ሓደ ንስ እዩ ባጀት ብጣዕሚ እየ ሓፅረካ ሓደ ከምዝበልካዮ ከምዝክሉ ፅናሕኩ ከዓ ከም ጉያን ከም ሳይክልን ኣይኮነን ከም ቮሊቦል ካብ ኩሉ ፍልይ ዝበለ እዩ እቲ ኩዕሶ ሰኪዕት። ምክንያቱ ቀዳማይ ቀዳማይ መሬት የድልየካ ክለምፅ ኣለዎ። ኣብ ሓመድ ክፃወታይ ትኽእልኒ ኢኻ፣ ኣብ ፅርግያ ክትፃወታይ ትኽእልኒ ኢኻ። ኦቫል ትኸውንታ ኩዕሶስ ብካልእ ወገና ተሓብጥ ሞ ሲላት ነነጢራ ትኸይድ ኣይተፃወተካን እያ።

0: ካልእ ጫማ ንግድን ምክንያቱ ዓሰርተ ግዜ ክነጥሩ ስለ ዘለዉ ምስ ሕቆኦም ዝተኣሳሰር ሕቆኦም ታንከይትን ክፎም ምስኡ ዝኸይድ ስኬቸርስ ጫማ ክድልዮም እዩ ሕጂ ምስ ኩሉ እንድሕር ርኢኻዮ ብባቸት ክብ ዝበለ ወፃኢታት ዘድልዮ ዓይነት ፀወታ እዩ ሕጂ እዚ ስሪኦን ስሪ ነቲ ዝፀንሐ ፀገማት ዘፋኽስ ኮይኑ ዝስማዓኒ ብዓብኡ እውን ኩሉ እቲ ኣብቲ ባስኬት ሕብረተሰብ ባስኬትቦል ዘሎ ኣካየዲ ስራሕ ኹን ወላ ሓላፊ እውን ነዚ ኣስተውዒሉሉ ስለ ዘሎ ብከምኡ መገዲ ኢና ሕጂ ነዚ ክንፍትኖ ጀሚርና ዘለና
1: ፅቡቅ ማርታ ዝኮነ ዓይነት ውርድር ክብገስ እንከሉ ናቱ ዕላማ ሒዙ ዝብገስ ከም ፓይሎት ፕሮጀክት ወላ እኳ ተባጋግስዎ እንተሃለኹም ዕላማ ናይዚ ዝካየድ ዘሎ ውርድር ወይ ስትሬት ክንብሎ ወይ እውን እዚ ናይ ሕውስዋስ ጋንታታት ተፃወትን ኣብ ክልቲኡ ፆታ እንዳሓወስካ እንታይ እዩ ዕላማኹም
0: ዕላማና ብዙሕ ኢሉ እዩ ካብቲ ኩሉ ግዜ ዝነብር ዕላማና እውን ዝፍለ ኣይኮነን ብሕፅር ዝበለ ግን ሓደ እዚ ሰለስተ ብሰለስተ ክንገብሮ ዘለና ከምዚ ዝበልኩካ ብባጀት ከይተሓፀርካ ክግበር ስለ ዝኽእል ኣብ መስ ወክፍ ዘባታት እውን ከድና ክንገብሮ ንኽእል ኢና ማለት እዩ ባፅዕ ከትካ ፅርጋ ለማጥምዓት ፅርጋ እዩ ዘለዎ ኣብበዓል ባፅዕ ከትካ ተፃወት ትኽእል ኢኻ ማለት እዩ ልክዕ ከምዚ ናይ ቮሊቮል ቢች ቮሊቮል ዝብልዎ ልክዕ ከምኡ ምስ ፈንቅላ ተኣሳሲርካ ገለ ክትከይድ ትኽእል ኢኻ ማለት እዩ ስለዚ ሕፅር ዝበለ ብሕፅር ዝበለ መገዲ ክንፃወት ከም ንኽእል መርኣይ እዩ ስለዚ ነቲ ሕብረተሰብ ባስኬትቦል ተላሚዶ ንክፀንሕ ሓደ ተዕላማ ካልኣይ ንደቂ ኣንስትዮ ንምትብባዕ ምስ ደቂ ተባዕትዮ ኣቴን ተፃዊተን ማዕሪ ማዕሪኦም እቲ ብቕዓተን ክርእያ ከምዝኽእላ ከዓ ንሰንከዓ መታን ክፈልጣ ማለት እዩ ሳልሳይ እቲ ተፃዋታይ ንሪኦ ከም ዘለና መታን ክፈልጥ ነብሱ ኣደልዲሉ ክመፅእ መታን መተባብዒ ክኾነ እዩ ምክንያቱ ከምዚ ዝበልኩ ከዓ ብጣዕሚ ቁልጡፍ ትንፋስ ዘይህብ ዓይነት ፀወታት ስለ ዝኾነ እቲ ዓቕሚ ዘይብሉ ወይ ኣብ ወልፍታት ተገዚኡ ዝፀንሐ ወይ ኣብ ነብሱ ልምመድ ዘይገብር ተሪፉሎ ስለዚ መን እዩ ብልክዕ ኣብ ነብሱ ፃዕሪ ዝገብር ዘለውን ከተለለ ክሕግዘካ እዩ በዚ ኩሉ መገድታት ጌርና ሸ መወዳት ዕላማና እንታይ እዩ ንኤርትራሲ ኣብ ካልእ ፅፍሒ ምስ ካልኦት ሃገራት ኣወዳዲራ ከምትዕወት ወይ ከዓ ከምትኸይድ ምግባር እዩ ስለዚ ኣብ ከምዚ እቲ ዕላማና ክንወቅዕ ክሕግዘና እዩ ማለት እዩ
1: ፅቡቅ ብዛዕባ መዋዳዲ ቦታ ስከ ክሓተኪ ቦቾፊላ ብዙሕ ታሪካዊ ቦታ እዩ ብዙሓት ኣትለታት ብዙሓት ተፃወቲ ዘፍረ እዩ ካብ ትስዓታ ጀሚርካ ኣብ 2,000 እውን ዝቆፀለ እዩ እስከ ብዛዕባ እዚ መዋደሪ ቦታ ኣብዚ ሕጂ ደረጃ እዚ ርኢኺ ዝተሓተ ደረጅኡ በፂሑ ኣሎ ከመይ ትርእዮ ምክንያቱ ብናትክ መለክዒ ከም ጓል ኣንስተይቲ መጠን እውን ከመይ ትርእዮ ከመይ ትዕቅን እዮ ሃገራዊ ውድድር ክትሰርዓሉ ዝኮነ ዓይነት ውድድር ከምዚ ሕጂ ተባጋግስዎ ዘለኹም ንዕቤት ኩዕሶ ሰኪዒት ክሳብ ዝኾነ ከመይ ትርእዮ እንታይ ትዕዝብት ለኪ ኣብዚ ዋደሪ ቦታ
0: ሜዳ ቦቾፊላ ከምዚ ዝበልካዮ ልዕሊ ዕድመይ ማለት እዩ ክንደይ ተፃወቲ ክንደይ ንኤርትራ ሙሉእ ኣስሚዮም ካብ ግዜ ደርጊ ጀሚርካ ድሕሪ ናፅነት ኣብ ኩሉ ዘፍረየት ታሪካዊት ቦታ ከምዚ ትብሎ ፅናሕካ እዩ ከምኡ ስለ ዝኾነ ዳርጋ ናብቲ ሜዳ ክትኣቱ ከለካ ጥራሕ ዝፈጥረልካ ጦምላሕታ ካልእ እዩ ከምዚ ዝበልካዮ ግን ምቕፃሉ ኣገዳሲ እዩ ነቲ ሜዳስ ከም ዘለዎ ሽሙ ሒዙ ክቕፅል ኣገዳሲ ይገብሮ ማለት እዩ እዚ ከመን እዩ ዝገብሮ ንሕና ኩላትና ካብቲ ንእዞባ ጀሚርካ ማለት እዩ እዞባ ማእከል ከተማ ጀሚርካ ኮሚሽን ስፖርት ብምሉእ ባስኬት ቲ ፌደሬሽን ኩሉ ማለት እዩ ናይ ዞባ ማእከል ሃገራዊ ፌደሬሽን ኩሉ የቅሬታ ዞባዊ ፌደሬሽን ነዚ ብምሉኡ እዩ ዝምልከት እዛ ሕቶ ኣቕሪብካያ ዘለካ ሕጂ ምምዕድራይ ከድልዮ እዩ ምክንያቱ እቲ ዝገርመካ ሓደ ካብቲ ንሽተይ ከም ዝዕንቅፀና ነገር እንታይ እዩ ተፃወቲ ንምሕዝነት ኢልካ ቅድሚ ሕጂ ናብነት ሃገራዊ ፀወታ ምሽ ኣካይድካ ሃገራዊ ፀወታ ንምንታይ ኢና ነካይድ ነቶም ተፃወቲ መምረፂ የኮነካ ምሾ ነሪፅካ ሽዕኡ ንሃገር ወኪሎም ኣብቲ ኢንተርናሽናል ፀወታታት ናይ ኣፍሪቃ ፀወታታት ኣለዉ ናብኡ ንክኸዱ እዩ ቅድሚ ናብኡ ነቶም ተፃወቲ ናብ ንሃገር ወኪሎም ንደገ ቅድሚ ምስዳዶም ንወፃኢ ሃገር ቅድሚ ምስዳዶም ግን ካልኦት ኣብቲ ከባቢና ዘለዋ ጎረባብቲ ሃገራት ከም ናይ ምሕዝነት ፀወታ ኣምፂኻ ክተፃወት ኣገዳሲ እዩ ምክንያቱ ንሶም ነብሶም መፈተኒ ይኮኖም ትሬኒንግ ይኮኖም ኣሎ ማለት እዩ እዚ ክንገብር ኣይንኽእል ኢና እቲ ክንገብሮ ዘይንኽእል ምክንያት እንታይ እዩ ኢንተርናሽናል ዝኾነ ብኩሉ መዳያቱ ዝተማልአ መፃወቲ ኮርት የብልና እዚ ሕጂ ብዙሕ ሕፅረታት ኣለዎ ንዓይ ዝምልከት ጥራሕ እውን ኣይኮኑ ብብዙሕ ዝምልከቱ ኣካል ነዚ ቀለምሕትታ ሰሚዑ ገለ ነገር ክገብር ተስፋ ይገብር ምምዕራይ ብጣዕሚ እዩ ዘድልዮ ንባዕ ሕጂ ተቐይሩ እዩ እንዲ ሜዳ እዚ ኢንተርናሽናል ዝበሃል ኮርት ሕጂ ተቐይሩ እዩ እዚ ሕጂ ንሕና ንፃወተሉ ዘለና የለን ኣብ ዓለም ወዲ ከምዚ ዝብለካ ዘሎ ሃገራዊ ፀወታት ከተካይደሉ ኣይግባእን እዩ ሓደ ካብቲ ተፃወትና ከይዶም ኣብ ታንዛኒያ ክፃወቱ ከለዉ ሓደ ካብቲ ዝሓደሶም ከዓ ንስ እዩ ነይሩ እቲ ሜዳ ኣተሓፅኡ

0: ፍልይ ዝበለ ዓቕኑ ማለት እዩ ፍልይ ዝበለ ምዝናትና ክንሪኦ ከለና ሕጂ ምምዕራት ከም ዘድልዮ ኣብ ግምት ተትዋ። ካልእ ዝርብሸኒ ግን እንታይ እዩ እቲ ኮርት ብምሉኡ ምስቲ እንዳሻ ኣኪብካ ኩሉ ናይ ስፖርታውያን ጥራሕ ዝዓለመ ክኸውን ይግብኦ። ሕጂ ከማ ናይ ሓይሽ እታ ቦቸፊላ እንዳሻ ሕጂ ተማሓይሻ ስለ ዘላ ተማሓይሻ ኣላ እምበር ከምኡ ክትከውን እውን ኣይመደለኹን ነይረ። ነቶም ተፃወቲ ጥራሕ ዝዓለመ ቅድሚ ሜዳ ምእታቦም ትሬኒንግ መግበሪ ንዕኦም ፅማቅ ድዩ ገለ ድዩ ቅሪብካ ነቶም ተፃወቲ ጥራሕ ዝዓለመ ክኸውን መቀየሪ ክዳውን ነፍሶም መሕፀቢ ሽንቲ ቤት ፅፍፍ ዝበለ የብሉ ነቲ ተፃወቲ ብጣዕሚ ኢካ ተሸግሮ። ካልእ ፀገም እንታይ ይፈጥር ንፓራኦሎምፒክስ ሰሚዕከያ ትኸውን ኢኻ ንስንኩላን ፀወታታት ትገብር ኢኻ። ሕጂ ስንኩላን ኣበይና ነፃውቶም ናይ ዊልቸር ባስኬትቦል ዝበሃል ኣሎ ኣብ ሜድኦም ኢና ነፃውቶም። ሕጂ እቲ ዛዕበየ ብሃገራዊ ደረጃ ኢልካ ከተፃወቶም ከለካ ግን ተዓዛቢ መታን ክረኽቡ ናብዚ ንቦቸፊላ ከተምፅኦም እቲ ዝበለፀ ነይሩ። ግን ክመፁ ኣይክእሉን እዮም፣ ምክንያቱ ቀፃሊ ሽንቲ ቤት ከድልዮም እዩ ንዕኦም ምስ ጥዕንኦም ዝኸይድ ማለት እዩ የብሉ። ሕጂ እቲ ምምዕራየት ከም ዘድልዮ ይርዳእካ እዩ። ሕጂ ነቲ ንመን ጥራሕ ክኸውን ማለት እዩ ነቲ ዓቕሚ ዘለዎ ነቲ መፂኡ ክፃወት ዝኽእል ብእግሩ ክኸይድ ዝኽእል ሰብ ጥራሕ ኢና ገዲፍናዮ ዘለና ማለት እዩ። ሕጂ ንዕኦም ኣብ ግምት ኣይተና እዮም። ሕጂ ኩሉ ግዜ ካብ ወላ ብፌደሬሽን ዝሕምና ስ እዩ፣ ግን ካብ ዓቕምና ወፃኢ ስለዝኾነ ኩሉ ምስ ምምዕራያት ምስ ህንፃ ዝምልከት ኩሉ ልዕሊ ዓቕምና ስለዝኾነ ግን ዝኾነ ክትገብር ኣይትኽእል ካብ ምንጋር ግን ኣይዕረፍና። ሕጂ እታ ዘለት ንጠብልሕታ ንስያ ሕጂ ተሻሂ ምህላው ከዓ ነቶም ተፃወቲ ናብ ካልእ ወልፍታት ከይምርሖም የሰክፈካ፣ መሕብኢ ከይኮኖም የሰክፈካ። ወልፍታት ሽጋራ መስተ ኣብቲ ከባቢ ዘለዎ ሰብ ዝበዝሐ ዝጠርዖ ዝነበረ እውን ንስ እዩ። ንቦቸፊላ ክፃወት ወይ ንክርኢ ሰዲድካ ውላድካ ካልእ ማለት ከይረኣየ ንክትመፅእ ዓጊብካ ተረጋጊካ ኮፍ ኢልካ ክፀናሓለካ ዝኾነ ወላድስ ንስ እዩ ዝደሊ። ከምኡ ንፈጥረሉ ኣለና ዲና ሕጂ ኣብዚኣ ቅሩብ ነብስኻ ሕክ ተብል ግን ኣብ መስርሕ ዘሎ እዩ። ከም ዝበልካ ሕጂ ምስተዓረየ ሬስቶራንት ምስኮነ ይሓይሽ ከማ ኣቐዲሙ ዝነበረ ይህልወካ ክኸውን እዩ
1: ሞሞ መምህር ማርታ ኣብ ምክታል ደቂ ኣንስትዮ ትነጥፍ ኣለኺ ስኹን ባዕል ክተፃወት እዩ ኸስከ ደረጃ ደቂ ኣንስትዮና ኣብ መዳይ ዓውዲ ባስኬትቦል ኣብ ከመይ ደረጃ ኣሎ መበልኪ? ምክንያቱ ደቂ ኣንስትዮና ኣብ ኩሉ ዓውዲ ስፖርት ናይ ሃገርና ቁሩብ ዝሕል ብላና እየን ከቢድ ብድሆም ስለ ዘሎ ብርዱእ ምክንያት ማለት እዩ። እስከ ኣብዚ ናትኩም ዓውዲ ባስኬትቦል 226 ኢና መፅሕና ዘለና ዝሓለፈ እውን ምናልባት እዚ ርእሲ ዝተላዒሉ ኸውን ይኽእል እዩ። ግን ኣብዚ ሕጂ ግዜ እዚ ብፍላይ ኣብዚ ዓመት እዚ ዝተፈላለየ ንጥፈታት ከካይዳ ፀኒሐን ኣለዋ ክሳብ ዝቀረባ እዋን ውርድራት ተሰሪዑ ነይሩ። ኣብ ከመይ ደረጃ ኣለዋ መበልኪ ንመፃእኸ ብብዝሒ ደቂ ኣንስትዮ ናብዚ ዓይነትኩም ዓውዲ ስፖርት ፍቱ ዓይነት ስፖርት እዩ ባስኬትቦል ብደረጃ ዓለም ኣብ ሳልሳይ ተርታ ዝስራዕ እዩ ንክሪከትን ኩዕሶ እግርና ቀዲሙ ካብ 2.5 ክሳብ 3.5 ቢልዮን ሰዓቢ ዘለዎ ቦል ሕጂ ብመዳይ ሃገር ከም ሃገር ቁሩብ ኣብቲ ናይ ባስኬትቦል እውን እንታይ ክትብሉና ትኽእል ኣብ ናይ ደቂ ኣንስትዮ
0: ራይ ብሰለስተ መድረኻት ፈሊና ክንርኢና እቲ ኣቐዲሙ ዝነበረ ናይ ደቂ ኣንስትዮ ምውሳእ ኣብቲ ኩዕሶ ሰኪዐት ዝነበረሉን ኣብ መንጎን ሕጅን ብሰለስተ ክንርኢና ሕጂ ኣብቲ መጀመርታ ዝነበረ ክሳብ ሕጂ ክንርክቦ ኣይከኣልና። ኣብ መንጎ ዳርጋ ኣይነበረን። ሕጂ ናይ መቀይሮ ግዜ ኮይኑ ይስማዓኒ። ምክንያቱ ከም ኣብነት ክጠቕሰን ኣለና ትበሃል ጋንታላ ኣቐዲመን ተፃወቲ ዝነበራ እወ ማለት እዩ። ሕጂ ኣብ ከባቢ ዕድመ 40ታት ገሊአን እውን 50ታት ኮይነን ኣደቆልዖ ኮይነን ደቂ ኣንሳዋን ግለን ኮሌጅን ዘእተዋ ማለት እዩ። ተጠርኒፈን ከም ጋንታ ኮይነን መፅን ኣለዋ ኣብቲ መጀመርታ ከመይ ገይረን ምስን ንኣሽቱ ክ

0: ንብል ነና ምክንያቱ ኣብ ቀዳማይ ዲቪዥን እየን ክኣትዋ ማለት እዩ። ድሓር ግን ዘይተፅብናዮ ውፅኢትን ኣምፅአን ወላ ኣብቲ ፃዕረን ወላ ኣብቲ ፀወተአን ወላ ዓቕሚ እንተሪኢካስ ብጣዕሚ ይገርመካ ማለት እዩ። ሕጂ እንዳተስአ ይኸይድ ከም ዘለዎ ሕጂ እቲ ዝገርመካ ነገር ዝፈተኽዎ ነገር ከ እንታይ እዩ ነተን ትሕቲአን ዘለዋ ብጣዕሚ እየን ኣርኣያ ኮይነንን። ሕጂ ሓደ ዘሰክፈና ዝነበረ እንታይ ነይሩ ኣብ ባስኬትቦል ጥራሕ ኣብ ኩዕሶ ሰኪዕ ጥራሕ ዘይኮነ ወላ ኣብ ካልእ ማለት እዩ ልክዕ ከም ሓንቲ ትቦ ብክልተ ወገኑ ከፋት ከምኡ ርኣዮ በዚ ንኣሽቱ ብዙሕ ይስልጥኑ ተምፅእ በዚ ግን ይወፁ ይኸዱ ክትሕዞም ኣይትኽእልኒ ኢኻ በዚ እንዳኣተዎ በዚ ክንዓፅቦምሲ ኣይከኣልና ነርና። ሕጂ እዘን ዓበይቲ ተፃወቲ ምምፀአን ግን ብፍላይ ነቲ ናይ ዝኾነ ብማሕበራዊ ፀገማት ኮ ዘይኮነ ማሕበራዊ ዝኾነ ነገራት ዝእለያ ብምርዓን ድርዓን ይኹን ብውላድ ብዕድመ ዝእለያ ዝነበርና ተፃወቲ ከም ዝመፃ ከም ዝሰሓባ ርአን ከም ዝመፃ ገይሩልና ኣሎ ማለት እዩ። እተን ዝነበራ ከዓ ንዕአን ርአን ከም ዝፀንሓ ገይሩልና ኣሎ ማለት እዩ። ሕጂ ካብቲ ዝነበሮ እዚ ድዩ ልክዕ እቲ ንሕና ክንበፅሖ ደይና ዘለና ኣይኮነን ካብዚ ዝያዳ ክኸውን ኢና ንደሊ። ሕጂ ከም ንሃገር ወኪለን እውን ክገሻ ንሃገር ወኪለን ክፃወታ እዚ ካብቲ ንሕና ንደልዮ ማለት እዩ። ኣብኡ ኣይበፃሕና ዘለና ግን ቀሪብና ኢልና ይሓስብ ኣነ ከም ዝሪኦ ዘለኹ እውን ምክንያቱ እንታይ ንሪኢካዮ ኣብ ትሕቲ ዕድመ ዝበዝሑ ቆልዑት እንድሕር ርኢና ኣብ ትሕቲ ዕድመ ኣብ ቮሊቦል ኣብ ኩዕሶ እግሪ ከምኡ ውን ኣብ ባስኬትቦል እዮም ዘለዉ ንኣሽቱ ቆልዑ ማለት እዩ። ክሳብ 3400 ኢኻ ቆልዑ ትሕዝ ብሓባር ማለት እዩ። ሕጂ እንዳዓበዩ ክኸዱ ከለዉ እንዳጠፍኡ ይኸዱ። ሕጂ ነዚ ፀገማት እዚ ኣለሊኻ ከመይ ገይሮም ከም ዝፀንሑ ትገብር ብፍላይ ከዓ ኣብ ደቂ ኣንስትዮ ሕጂ ከም ኣነ ወኪል ምክታል ደቂ ኣንስትዮ ናይ ሃገራዊ ፌደሬሽን ኮይነ ክዛረብ እንድሕር ኮይነ እዝሓለፈ ዓመታት እቲ ናተን ዘሎ ጎደሎታት እንታይ እዩ እንታይ ስለ ዝጎደለን ዘሎ እዩ ዝእለያ ዘለዋ ወይ እንታይ ኢና ክንገብረን ዘለና ንክፀንሓ ኣብዚ መፅናዕቲ ኢና ኣካይድና ማለት እዩ። ሓደ ካብኡ ገለ ትምህርቲ ኣውሂብካ ከም ተፃወቲ ህራይ ክእለያ እየ ምስ ዕድመ ይኹን ከም ዝበልኩካ ወሊድ ኣለዎ ገለ ማለት እዩ እቲ ናተን ባዮሎጂካል ሜክኣፕ ቡን ስለ ዘይድግፎ እንድሕር ከምኡ ኮይኑ ኣብ ክንዲ ተፃወቲ ኮይነን እቲ ፀወታ ገዲፈን ዝእለያ ከም ኣሰልጠንቲ ከም ዳኛታት ከም ኣካየቲ ኣብቲ ፌደሬሽናት ኮይነን ካብቲ ከባቢ ኣብቲ ፋሚሊ ኣብቲ ሕብረተሰብ ባስኬትቦል ከም ዝፀንሓ ትገብረን ማለት እዩ። ሕጂ ከምዚ ዓይነት ኣካይዳታት ክንከይድ እዩ እቲ ዘለዎ ዕላማ። ሕጂ ክሪኦ ከሎ ከምዝበልኩካ ሰለስተ መድረክ እንድዩ ነቲ ዝነበርናዮ መጀመርታ ዝነበርናዮ ንዕኡ ኣርኪብናስ ንክንሓልፎ እዩ ዘሎ እቲ ዕላማ ቀሪብና ኣለና ኢለ ይሓስብ። ከምዝበልኩካ እውን ብዝተፈላለየ ደገፋት ስለ ትረክብ ድሓን እዩ ኢለ ይሓስብ።
1: ፅቡቅ ከም ዝበልክዮ ስፖርት ፆታ ይፈልን እዩ ጋንታ ኣለና እውን ኣነ ብወገነይ ከድንቐ ንፈቱ ገና ዓበይቲ ንኣሽቱ ከልዋ ብኡ ሰጊረን ኣብ ወሊድ ምፅሕን ነቲ ስፖርት ዘይምግዳፍን ከድንቐ ንትደሊ ካልኦት ዓይነት ስፖርታውያን ደቂ ኣንስትዮን ደቂ ተባዕትዮን ድማ ነዚ ዓይነት ኣካይዳ ተኸትሎም ኣስረን ክስዕቡ ተስፋ እገብር። ልዕሊ ኩሉ ግን ሓደ ስፖርተኛ ኣብ ስፖርት ኣብ ዝኾነ ይኹን ዓውዲ ስፖርት ክተፅንሐቲ ኮንካ ተስፋ ክረክብ ክኽእል ኣለዎ። እስከዚያ ናይ መወዳእታ ሕቶ እያ ኣብ ኩዕሶ ሰኪዔት ናይ ሃገርና ከማ ጓል ኣንስተይቲ መጠን ኮንኩ ክትሪኦ ከለኸ ዝኸውን ካብ ቀንዲ ማሕንቆ ኮይኑኩም ዘሎ ነቲ ኩዕሶ ሰኪዔት ንምብርባር ምክንያቱ ዘገም እንዳበለ እዩ ዝኸይድ ዘሎ ዝኾነ ምዕባለ ንእክሳይ ትሪኦሉን ዋላ ኳ ክሳብ ዝቀረባ እዋን ሃገራዊት ጋንታ ቆይማ ኣህጉራዊ ውርድራት እንተነበረና ኣብ ዝሓለፈ ቀረባ ዓመታት ድሒሩ ግን ሕጂ ኣብ ዘገምታ እዩ ዘሎ ዳርጋና ዝለዓለ ደረጃ ክትበፅሕ እትኾንካ ልክዕ እዩ ስፖርት ማለት ባጀት ማለት እዩ ግን ካብቲ ካልእ ማሕንቆ ኮይኑ ዝረኣየ ክንዓክ እንታይ ምበልኪ
0: ሓደ ድሌት ናይ ተፃወቲ ርእሶም ኣብዚ ክህሉ ኣለዎ ኣነ ኣብዚ የ ክህሉ ከምዚ ከዓ ክገብር እየ ኢልካ ዕላማ ጌርካ ተዘይኪትካ ከም ንሪኦ ኩሉ ኣብ መምህር ስለ ዝኾንኩ ኣብ ተምሃሮይ ዝሪኦ እዩ። ሕጂ ሓደ እቲ ዕላማ ምህላው እዩ ኣብቲ ስፖርት ምምፃእ ንመሓዙትካ ምርካብ ንዕርክትካ ምርካብ ንስለ ምህላው ዘይኮነ ሓደ ዕላማ ትበፅሑ ዘለካ ሒዝካ ክትመፅእ ከም ዘለካ ሕጂ ቀዳሚት ዕዮ ገዛና ንተፃወቲ እያ ብድሕሪኡ ንኣሰልጠንቲ ኣሰልጠንቲ ከዓ ናብኡ ምህላዎም ኣይተረፎምን ልዕሊቶም ተፃወቲ ዝፈልጥዎ ብተመክሮ ይኹን ብስራሕ ይኹን ብትምህርቲ ይኹን ልዕሊኦም ንሶም እዮም ዝፈልጥዎ። ስለዚ ነቲ ስፖርት ጥራሕ ዘይኮነ ኣብ ስነ ምግባር ከዓ ገለ ክኩስኩስዎም እሞ ተሓሒዞም ንላዕሊ ክድይቡ ማለት እዩ። ሳልሳይ ማሕንቆ ዝኾነና ጉዳይ ባጀትን እቲ ኣካይዳና ማለት እዩ። ሕጂ ቮለንታሪ ኢና ንሰርሕ ከም ዝበልኩካ ኩሉ እቲ ኣብቲ ፌደሬሽን ዘሎ ሰብ ብምሉኡ ናቱ ካልእ ስራሕ ኣለዎ ማለት እዩ መንግስታዊ ስራሕ። ሕጂ ኣብቲ ፌደሬሽን ሃገራዊ ፌደሬሽን ከም ቮለንተሪ ወይ ከዓ ከም ወለንታውያን ኮይና ኢና ንሰርሕ ማለት እዩ። ከምኡ ኢካ ክኸውን ዘለዎ ምክንያቱ ስፖርት ንዘይፈለጥ ነቲ ስፖርት ዘይፈልጦ ሰብ ንዓ ስራሕ ኢልካ ናብቲ ኦፊስ ኣይተእትዎን ኢኻ ዝፈልጦ ባህጊ ዘለዎ ድሌት ዘለዎ ኢኻ ከተምፅእ ዘለካ ማዕረ ማዕሪኡ ሕጂ እንታይ ገድለካ كيف تخس؟

0: ቀዳምነት ክትርዕ ትግደድ ማለት እዩ። እዚኣ ዶ ክገብር እዚኣ ትግደድ። ምክንያቱ ኩሉ ዘድሊ እዩ ስራሕ ሕጃነ መምህርና ድ ክመርፅ ወይስ ባስኬት ተልካ ክመርፅ ኣይክእልኒ። ምክንያቱ ብክልቲኡ ከበርክቶ ዘለኒ ነገር ዝረአየኒ እዩ። ሕጂ ኣብ ከምኡታት ቁር ይሓፅረካ ይኸውን እዩ። ከምኡ ምኳኑ ይፀውልዮ ኣይኮንኩን ዘብ ዘለኹ ክስራሕ ኣለዎ፣ ግን ገለ ነገር ከዓ ዝድግፍ ነገር ክህልዎ ክእል ኣለዎ። ካልእ ባጀት ከምዚ ዝበልኩ ከዓ ሓያል ባጀት እዩ ዝሓትት ኩዕሶ ሰኪዕት። ነፍሲ ወከፍ ዓመት ኩዕሶ ክትሕድስ ኣለካ፣ ነፍሲ ወከፍ ዓመት ሜዳ ከተመዓራር ኣለካ፣ ነቲ ሪንግ ከተመዓራር ኣለካ። ምክንያቱ ኣብ ዝፈረሰ ነጢሮም ካሃርሙ ከለዉ እንድሕር ሒዝቦም ዝወድቕ እንድሕር ኮይኑ ወይ እንዳጎየ ሸተት እንድሕር ዝብሉ ኮይኖም ወይ ነጢሮም ድሕሪ 2-3 ዓመት ሕቆም ሓይሞም ድሕር ካብቲ ስፖርት እንድሕር ዝእለዩ ኮይኖም ክንዓኻ ክሰራ እዩ ማለት እዩ። ካልእ ኣሕፅራ ቢላ ክገልፀ ይለ ካልእ ካ እቲ ነቶም ተፃወቲ ንፈጥረሎም ኤክስፖጀር ኮይኑ ይስማዓኒ። ክኸዱ ኣለዎም፣ ክርኢ ኣለዎም፣ ክፃወቱ እንድሕር ኮይኖም ከም ዝመፁ ኣጋሽ ከዓ ክህልዉ ይኽእሉ ኣለዎ። ንዕኦም ሪኦም ንነፍስኻ ኣበየ ዘለኹ ትብልኻ ደረጃኻ ትምርምር ኢኻ። ከምኡኹን ክብርቲ ኮንካ ከምዚ ዓንቲ ቀዲምና ዝተዛርብናዮ እቲ ንሕናትና መፃወቲ ኮርት ክመዓራር ክኽእል ኣለዎ ቀዳማይ ከም ዝበልኩካ ማለት እዩ። ካልእ እቶም ተፃወቲ ዕላማ ገይሮም ምሳና ክስጉም ኣለዎም። በይንኻ ኦፊስ ከፊትካ ትገብሮ ነገር ኣይኮነን። ሳልሳይ ንሕና ንባዕልና እቶም ኣብቲ ፌደሬሽን ዘለና እውን ከም ዝበልኩካ ብካልእ ስለትስራሕካ ስለዝውጥጠካ ከምታ ማሓላና ኣብቲ ማሓላና እንተይና ኢልና ብዝተኻለ መጠን ከምዚ ከምዝገብር ነፍሲ ወከፍ ማለት እዩ። ስለዚ ብዝተኻለ መጠን ነተን ዝበልናየን ከነኽብረን ከዓ ዝያዳ ፃዕሪ ከም ንሕተት ሕጂ ቀደም ኣይጎደሎ እውን ናባና ይኸውን ኣሎ እቲ ዓቐብ ዝኾነና ማለት እዩ። ዝያዳ ፃዕሪ ክንገብር ኣለና፣ ዝያዳ ክንፍትና ኣለና። ወላ ሽሕ ግዜ ኦብስታክል ዝተበዝሐስ ክትሓኩር ጥራሕ እዩ ዘለካ ማለት እዩ። ስለዚ ነዚአን ጉለን እንዳሕፈትሕናያስ ብሓሳብ ዘይንትስኣሉ ነገር የለን። ኣብቲ ሕብረተሰብ ብዙሕ ፀገም የብልናን፣ ኣብ ወለዲ ብዙሕ ፀገም የብልናን። እቲ ዝገርመካ ነገር ሕጂ እቲ ወላዲ ርእሱ ማዕቢል እዩ እወ ይስዕበና እዩ እምበሺ ክሳይ ገርና እቲ ፀወታ ባስኬት ኩዕሶ ኣብኡ ኣብ ካልእ ከይከይድ እዩ ዘሰክፎ ወልፍታት ገለምታት ኩሉ ይርብሾ ስለ ዘሎ እቲ ወላዲ ብዝተኻለ መጠን ከምዚ ዓይነት ፀወታታት ክበዝሕ ከለኹማን ዝያዳ ይሕጎስ፣ ግን ብኣፍልጦ ክኸውን ማለት እዩ። ስለዚ ማእኪልካ እቲ ወላዲ እቲ ፌደሬሽን ሃገራዊ ፌደሬሽን ማለት እቶም ተፃወቲ ኩሉ ልካ ከምዚ ናይ ቤት ትምህርትታት ንገብሮ ፒቲኤስኤ ኢልካ እታ ሬክታንግል ዝኾነ ትርክብ ትገብር ልካዕ ብከምኡ መድረኽ ሓፍ ክንብለሉ ዘይንኽእል ምክንያት የለን። ስለዚ ኩላትና ንነፍስን ሓሓኺናሲ ነቲ ዘሎ ዝዕንቅፀና ነገራት ክነወግዶ ተስፋ ይገብር።
1: ኣዝየ የመስግነኪ ኣብ ካልእ ኣርእስታት ብፍሉይ ኣርእስቲ ክረኸብ ተስፋ ከገብረ መምህር ማርታ ኪዳነ ሓላፊት ምክትታል ደቂ ኣንስትዮ ኣብ ኣህጉራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ንስለ ግዜኺ ኣመስግን። ንሎሚ ትሕዝቶ ኣብዚ ክንዛዝብና እምበር ብዙሕ ኣርእስቲ ተሪፍና ዘሎ፣ ግን ምስ ግዜና ክንከይድ ስለ ዘለና ኣብዚ ክንዛዝም ወይና ኣመስግነኪ ይቀኒርና
0: ርሑስ በዓልና ፅነት።
1: ክቡራትን ክቡራንን ተኸታተልቲ መደብ ዘተ ስፖርት ዝሓዝነዮ ንውድድራት ዓይነታት ስትሪት ባስኬትቦል ወይ ስትሪት ኩዕሶ ሰኪዔት ዝምልከት ኣብዚ ክንዛዘሚና ስለምክተልኩም ኣመስግን። ሰላም።

መደብ ናብና ብምዝዛም ገፁ ይተርፈና መደብ ድማ ሌላ ስፖርት እያ ክትከውን ኣብ ናይ ሎሚ መደብ ሌላ ስፖርት ዝሓለፈ ዓመት ኣብ ከተማ ኳለ ኬንያ ኣብ ዝተኻየደ ሻምፒዮን ኣፍሪቃ 225 ሃገራዊት ጋንታ ቅድም ብሽከታታ ብናይ ደቂ ኣንስትዮ ናይ ዓበይቲ ቡር መዳልያ ዘምፀት ተቀዳዳሚት ክለብ ዓራግ ብርክቲ ፍሳሐ በሬ ዘላለ ትሕዝቶ ይክኸውን ሰናይ ምክትል

0: ካብ ግዜን ስነታት ሒዝያ ንዓውዲ ብሽክለታ ኩልንትና ብምሃብ ክስርሓ ኣሊና ተበጊሳ ስድራ ቤታ እውን ንድላይ ኣይተቃወሙን የመና ኢዶም ሂቦም እዮም ኣበጊሶማ ኣብ ቅድም ብሽክለታ ሃገርና ካብቲ ብቕልጡፍን ብሉፅን ብቕዓት ብዙሕ ከየፀንሐት ንሃገራት ጋንታ ኤርትራ ክትውክል ብምኻላ እውን ኣብ ግዜኡ ኣርስቲ ክሰርሕ ዝኻለት ተቐዳዳሚት እያ ብርኽቲ ፍሳሐ ተቐዳዳሚት ክለብ ዓራግ ሰላም ዝኸበርኩም ተኸታተልቲ መደባት ኤር ቲቪ ብሓፈሻ ስድራ ቤት ስፖርት ድማ ብፍላይ ኣብ ናይ ሎሚ ሰሙን መደብ ለሰ ስፖርት ነፃ ውድዳት ብሽክለታ ዞባ ማእከል ብሉፅ ዝኾነ ብቕዓት ኣብ ምንፅብራ ካብ ዝርከባ ተቐዳደምቲ ሓንቲ ዝኾነት ተቐዳዳሚት ጋሻና ብምግባር ኢና ቀሪብናልኩም ዘለና ብርኽቲ ካብ ኣቦዋ ኣቶ ፍሳሐ ፀጋይና ዲኣ ወይዘሮ ዛይድ ዮሃንስን ኣብ 202 ኣብ ከተማ ኣስመራ ተወሊዳ ናይ መባእታን ማእከላይ ደረጃ ትምህርታ ኣብ ቤት ትምህርቲ ፊንላንድ ሚስዮን ናይ ካልኣይ ደረጃ ትምህርታ ድማ ኣብ ቤት ትምህርቲ ልምዓትን ባርካን ተማሂራ ብርኽቲ ናይ ብሽክለታ ፆታታት ዝጀመረትሉ ተማሃሪት ማእከላይ ደረጃ ከላይ ነይሩ ኣብቲ እዋን ናይ ስፖርት መምህራ ዝነበረ መምህር ቴድሮስ ንቤት ትምህርታ ወኪላ ብሽክለታ ንክትፃወት ሓሳብ ኣቕሪብላ ንሳ ድማ ነቲ ካብ ንኡሳ ከላ እቲ ዝውራ ዝነበረት ብሽክለታ ንቤት ትምህርታ ወኪላ ንክትፃወት ዝቐረበላ ዕድመ ብምቕባል ንክትፃወት ድሉድ ኮነት እንተኾነ ናብቲ ፀወታ ሒዛታ ዘቕርበት ብሽክለታ መፃዓኒ ዘለዋ ብምባራ ብካየርቲ ናይቲ ውድድር ካልእ ብሽክለታ ንክትቅይር ተነጊርዋ ካብ ደቂ ቤት ትምህርታ ብሽክለታ ለሚና እውን ኣብ ናይ መወዳድር ቦታ ኣቕሪባ ኣብ በኽሪ ፀወታ ንመወዳድርታ ብዙርያ ብምውፃዕ ዓወት ብምዃን ኣብ ቀዳማይ መዓልቲ ውድድራ ብሉፅ ዓወት ብምዝጋብ ንቤት ትምህርታ ኣስሚያ ብርኽቲ ናብዚ ዓውዲ ንክትመፅእ ዝፀልዋ ሰብ እኳ ተዘይነበረ ተማሃሪት ማእከላይ ደረጃ ዝነበረትሉ ግዜ ምስ ደቂ ክፍላ ዝነብሩ ኣወዳት ብምዃን ንብሽክለታ ትፍትና ከም ዝነበረት ግን ትዝክር
1: ካብ ብንእሸይ ዋላ ክልኣ ክገለ ብሳይክል እየ ዝኸይድ ነረ ዝኾነ ፀለወኒ ሰብ ኮ የለን ግን ኣብ ሻብዓይ ሻምናይ ክፍሊ ዝነበሩ ደቂ ክላሰይ ገለ ምስቶም ኣወዳት መስኦም ኖርማል ልምምድ ንገብር ከምዚ ካብቲ ሓንታ ናብቲ ሓንታ ኣንጎሎ ገለ ንወዳደር ገለ ብከምኡ ዝጀመርኮ ኣጋጣሚ ከ በዚ ናይ መምህር ቴድሮስ ናይ ስፖርትና ነበር ማለት እዩ ብኡ ሃንደበት ጀሚረ ቀዳሜይቲ ምስኣትኩ ናይ ቀዳሜይቲ መዓልቲ ቀስ ብቀስ ብኡ እናጀመርኮ መፅ ማለት እዩ
2: ወል 11 ዓመት ካላይ ዝከረኒ

0: ቀዳመ ሰንበት ክኸውን ከሎ ተስያሊት ሰዓ 6 ብሽግለታ ኔራታ ሰብ ደቂሱ ከሎ ማጃሕጃሕ ወሪዳ ደይባ ትምለት ንገዛ ኣበይ ፀኒሖ ይብላ ብሽግለታ ፅዋት ፀኒሐት ዝብል ሕጂ ሓደ ራእስ ኣብ ውሽጣ ነይሩ ማለት እዩ ንሕና ደዩ ንፈልጦ ማለት እዩ እዋን ከምኡ እንዳበለት ኣብ ፊላንድ ከዓ ከም ዝድበለቶ ዓንተ ወይ ቀዳመይቲ ወፅያ ከም ወላዲ ብጣዕሚ ኢኻ ትፈርሕ እቲ ኩነታት ክትሪኦ ከለኻ ግን ኣነ እውን ተረዲእኒ ሽዑ ሓደ ራእይ ክትበፅሖ ዘለዋ ምዃኑስ ተረዲእኒ ስለዚ ትቐፅል ኢደ ደስ ኢልኒ ማለት እዩ
1: በቲ ዝረኸበቱ ዓወት ኣብ ብሽክለታ ዓብዪ ፍቕሪ ዘሕደረት ብርኽቲ ኣብ ውድዳት ብሽክለታ ደቂ ኣንስትዮ ምስ ጋንታ ጎዳይፍ ብምዃን ፀወታ ከተካይድ ጀሚራ ምዛ ጋንታ 4 ዋርሕ ምስ ገብረ ድማ ካብ ዓባይ ክለብ ብሽክለታ ዓራግ ፃውዒ ስለ ዝረኸበት ብቕፅበት ናብ ናይ ሎሙ ዳን ተሰጋጊራ ምስ ሓዳስ ክለባ ብምዃን ብርኽቲ ብሉፅ ምንቅስቓስ ብምፅብራቕ ድማ ካብ ተካቲ ተቐዳደምቲ ከም ዝኾነት ንደገፍቲ ክለባ ኣመስኪርያ
2: ሽዑ ክለብ ዓራግ ዓባይ ጋንታ እያ ነራ ኩሉ ንፉዓት ተቓደምቲ ነረን በዓል ዝናብ ድያና ዳናይት ደሴት ንፉዓት ተቓደምቲ እዩ ነረን ኣብኡ ክትኣቱ ከለኻ ናይ ባሓቂ ንስ እውን ኣለይመለይ ይብላኸ እየን ምክንያቱ ምስቲ ስፖርት ንስኻ ሓድሽ ዝኾንካ ማለት እዩ ኣብታ ናይ መጀመርታ ፀወታ ሞኖፖሊ እያ ነራ ሞኖፖሊዮ ጉርቦ ኣብ ካልኦት ጉርቦ ኮይኑ ይወዲ እያ ካብታ ጉርቦ ከዓ ስዒር እያ ማለት እዩ ሻምነይተኣት እያ ከምኡ ናበልኩ ኣብ ካልኦት ውድድር ድማ ናይ ክራይተሪ ልክዕ ማእኸል ከተማ እዩ ነራ ኣብኡ ከዓ ምስ ካልኦት ሰብ ሃዲምካ ካልኦት ኣትያ ማለት እዩ
1: ሃገሮም ፌደሬሽን ቅድም ብሽክለታ ኤርትራዊ ንቁልጡፍ ዕቤት ናይዛ ተቀዳዳሚት ኣብቲ ኣብ 2019 ኣብ ከተማ ባህርዳር ኢትዮጵያ ዝተኻየደ ውድድር ሻምፒዮን ኣፍሪቃ ምስ ሃገራዊት ጋንታ ቅድም ብሽክለታ ጁኒየር ብምስታፍ ዘመዝገበቶ ብቕዓት ኣብ ግምት ብምእታው ናይ ስልጠና ዕድል ሰሪዑ ን3 ዋርሕ ማህደረ ትምህርቲ ናብ ደቡብ ኣፍሪቃ ንክትከይድ ዕድል ከፊትላ ብርኽቲ ነቲ ዝተረሓወ ዕድል ብዝግባእ ክትጥቀመሉን ነቲ ብዘልማድ ትፈልጦ ሂወት ብሽክለታ ብዝነፍልጠታዊ መዳዩ ክትመሃሮ ጀሚራ ነቲ ትረኽቦ ዝነበረት ትምህርቲ ድማ ብተመዝግቦም ዝነበረ ዓወታት ክትምስክሮ ኣይተፀገመትን
2: ብልክዕዎ ሕጂ ዓይነት ትሬናት ትርእ ኢኻ የትምህርቲ ኣለዎ ልክዕ እንግሊሽ ይመርኸ እዮም ብእንግሊሽ ከሎ ንባዕሉ ስካቶ እንታይ ክትገብር ኣለካ እንታይ ክትብል ኣለካ ምስ ደጋ እንታኻ ከመይ ኣብ ንፋስ ዘለዎ ቦታ ከመይ ዓይነት ቦታ ክትሕዛ ኣለካ ናበይ ገፅካ ማለት እዩ ኩሉ እዚ ትምህርቲ ድሕሪ ትሬን ንወሃቦ ኢና ንባዕሉ ኮር ትሬን ዝበሃል ከምስትሬሽን ዓይነት ምህርቲ ብኡ ክሳይ ዝኾነት ማለት እዩ መፅያ ንዓኻ ትምህረካ በቃ ትሬን ንገብሮሲ ብፕራክቲካል ንገብሮስ ኣካል ትምህርቲ እዩ ስለዚ ፀወታ ከዓ ነይርዎ ምስ ዓበይቲ ጋንታታት ኣብኡ ነበራ ማለት እዩ ብልክዕ ኣብዚ ዓዲ ዋላ ናይ ዋሕዲ ተቓደምቲ ስለ ዘሎ ኖርማል ካብ ትሒት ንቕድሚት ክትመፅእ ትኽእል ኢኻ ቦታ ናይ መሓዝ ብዙሕ ኣየሸግረካን እዩ ኣብ ደገ ግን ዳርጋ 144 ተቓደም ዝተቓደምናሉ ግዜ ነይሩ 120 ተቓደም ሰብ ነይሩ እ ኩሉ ልዕሊ 100 ስለ ዝኾነ ቦታ ክሳይ ትኸውን ኢኻ ብጣዕሚ ክትሕዝ ኣበይ ኣለካ ዓቐብ ክመፁ ከሎ ኣበይ ናይ ቦታ ክትሕዝ ኣለካ ኩሉ ሕጂ ኣካል ትምህርቲ እዩ እዚ ስለዚ ዓብ ትምህርቲ ቐሲመ መፀ ካብኡ ማለት እዩ ብፍላይ ኣብቲ ናይ ንኡስ ዕድመይ ስለ ዝነበረ ስጋሕ ሕጂ ኣብቲ ርእሰይ ዘሎ እውን ንስ እዩ
1: ምስ ጋንታ ዓራግ ድሕሪ ናይ 2 ዓመታት ግዜ ውዕላ ብምብቅዑ ብርኽቲ ካልእ ተመክሮ ንኽትፍትን ጋንታ ክትቀይር ወሲና ኣብቲ እዋን ዝወሰኖ ተውሳኒ ድማ ናብ ጋንታ ጋለ ንፍሒ ምፅምባር እዩ ነይሩ ምስታ ጋንታ ድሕሪ ምፅምባራ ድማ ምስ ገዲም ተቐዳዳሚ ኣስፔኮ ዝነበረ ኣሰልጣኒ ሳይሞን ተኽልኣብ ክትራኸብ ክኢላ ብርኽቲ ምስ ጋላ ነፍሒ ምስ ተፀንበረት ዓብዪ ናይ ብቕዓት ምምሕያሽ ብምግባር ተወዳዳሪት ኮይና ቀሪባ እቲ ፍሉይ ዝገብሮ ድማ ብርኽቲ ኣንጻር ናይ ቅድም ክለባን ክለባት ደንደንን ደቡብን ከምኡ ድማ ሰራይር ሳዋ ተጠማጢማ እተመዝግቦ ዝነበረ ዓወት ምንባሩ ፍሉይ ከም ዝነበረ እያ ብርኽቲ እትዝክር
2: ኣብታ ጋንታ ዝቐየርኳ ብሳይ

0: ብርክቲ ምስጋና ንፍሒ ብምዃን ኣብ ዘካየደቶም ውድዳት ካብ ፖድዮም ከይወረደት እያ ኣብ ብዙሕ ውድዳት ብሽክለታ ዞባ ማእከልን ሃገራዊ ውድድራትን ክደምቕ ዝረያ ኣፍቃሪ ብሽክለታ ንዓን ካልኦት መቐናቕንታን ዝኾና ተቐዳድምቲ ንኽተባብዑ ስመን እውን ብዝተፈላለየ ባነራት ብምስራሕ ንጎደናታት ኣስመራ ኣብ እዋን ፀወታ ከማዕርጎ ይረኣዩ ነይሮም። ብፍላይ ድማ ብርክቲ ኣብ እዋን ቅፅበታ ውድድር ምስ ከም ናይ ደንደን መቐናቕንታ ኣድያም ዳዊትን ሮምና ጉዕሽን እትገብሮ ቅልስ ንተዓዘብቲ ካብቲ ምሳጢ ዝኾነ ፍጻመና ኾነ ክመጽእ ጀሚሮም። ብርክቲ ኣብ ጋላ ነፍሒ ከላ ካብቲ ዝክራ ብልስቲ ዓወት ኣብ ውድድር ዞባ ማእከል ንቡምብለን መቀዳድምታ ብዙርያ ብምግላፍ ዝሰርሓቶ ናይ ምድርኽ ዓወት ምዃኑ እያ ትዝክር።
1: ኣብታ ጋንታ ምስኣስኹ ዳርጋ ካብ ፖዲም ኣይወረድኩ ኣብ ነፍሲ ወከፍ ፖዲም ካብ ቀደሚት ስጋዕ ሳሴይቲ ግጅን ኣለኹ። ዝሐጎሰኒ ኣብታ ጋንታ ዓወት ከዓ ብልክዕ ናይ ብዙርያ ዘውፃኽወን ግዜ ነይራ ቅነ ናይ ዙር ዞባ ማእኸል ዝነበረት መዳለዊ ማለት እዩ ብዙርያ ውፅ እየን ኣብታ ጋንታ ኮይነ ንኹለን ማለት እዩ። ቅድሚኡ እውን ኣብ ዓራክ ከለኹ ማለት እዩ ዙር ዞባ ማእኸል ናይ መጀመርታ መድረኽ ብዙርያ ውፅ እየን ነይረ። ሕጂ ብጣዕሚ ዝሕጎሰላ ግዜ ማለት እዩ ኣብታ ሽዑ ግዜ

ምስጋላ ነፍሒ ድሕሪ ክልተ ዓመታት ውዕላ ድሕሪ ምውዳእ ናብ ናይ ቅድም ክለባ ክለብ ዓራ ካብ 2025 ደጊማ ተፀንቢራ ናይ ቅድም ኣሰልጣንያ ሳይሞን ኣሰልጣኒ ክለብ ዓራ ኮይኑ ምስ ምንባሩ ምምፃእ ሞናሊዛ ካብ ክለብ ደቡብ ተደሚርዎ ሓያል ዝኾነት ክለብ ዓራ ተሰርሐት እዘን ተቐዳድምቲ ማልያ ሓዳስ ክለብን ገይረን ብምእታው ንኩሉ ኣፍቃሪ ብሽክለታ ድማ ኣገሪመን ኣብቲ እዋን እዘን ተቐዳድምቲ ብዝነበረን ብቕዓት ኣብ መንጎን ክፍጠር ዝኽእል ፍልሊ በቲ ሓደ በቲ ካልእ ካልኦት ዓበይቲ ክለባት ከም ደ

0: ቀንደን ደቡብን ስራይሽ ሰዋን እንታይ ዓይነት ስትራቴጂን ክሕንፅፃ ነዘን ተፃወት ንምሓስ እቲ ሕቶ ብዙሕ እዩ ነይሩ። እንተኾነ ስኒት ናይ ዘንተቐዳድምቲ ደቂ ክለበን እንተደሚሮ ዓራክ ኣብቲ ዓመት ካብ ፖዲዮም ከየብኸረት ንውድድራ ዛዚማ
1: ንኩሉ ሰብ ሰፐራይዝ እዩ ነይሩ። ምክንያቱ ክልቴና ካብ ዝተፈላለየ ጋንታ ኣትየ ናብኡ ንምምፃእ ንገሊእ ሰብ ሓጎስ እዩ ነይሩ። ንገሊእ ሰብ ከዓ ማስ ከመይ ክኸውን ማለት ኩሉ ሰብ ሲ ፀወታ ድኣ ከመይ ክኸውን መንዳይ ክስዕር ክጣመንታይ እየን ዝብል ኣተሓሳስባ ነይርዎም። ልክዓብታ ናይ ቀዳሚት መዓልቲ ተረዳዲእና ፀወታ ፅቡቅ ኣመቂርናዮ ማለት እዩ። ሽዑ ኸማን ፅቡቅ ዓይነት ኣቨሬጅ ኢና ሃሪብናዮ። ንዓና ምስደ ስለ ዘኸለኣና ብጓል ጋንታና ኣርሴማ ማለት እዩ ሸክል ብኣ ቀዳሜይቲ ኣውሒስናዮ ማለት እዩ። እቲ ዝመፅእ ዝነበረ ውድድራት ከዓ ካልኣይቲ ፀወታ ነበረ ናይ ሓንቲ መዓልቲ ከዓ ሞናሊዛ ኣብኡ ክሳይ ኮይና ማለት እዩ። ኣብቲ ዝመፅእ ነበረ ከዓ ናይ ዘዋርቲ ዋንጫ ነይሩ። ኣብኡ ከዓ ሰለስተ ኣነ ወሲዱ ማለት ሕጂ ከምዚ ኣብ ፊልድካ ስለተ ክሳይ ትገብር ናተሓላለኻ ኢኻ ትኸይድ ማለት እዩ።
2: ኣብ ጋንታ ዓረግ ምስ መፀት ከዓ ካብቲ ዝነበረቶ ንበዓል ዋላብቲ ጋላ ነፍሒ ወለና ዝነበረና ምዕባለ ናይ ክልቴና እውን ዝያዳ ዓብዩ ማለት እዩ። ሕጂ እሳ ኩሉ ነገር ብረክቲ ማለት ሲ ንስራሕካ ተቃልልካ ተቀዳዳሚት እያ ማለት እዩ። ነቲ ትህባ መልእኽቲ ኣብ መዓላ ውዒላ ንዓኻስ ስራሕካ ንቀለልካ ካብ ዝገብራ ተቀዳዳሚት እያ። ምናልባት ብደረጃ ሃገርና ክንጥምታ ኮልና ተቀዳሚት ብልፅቲ ተቀዳዳሚት ክንብላ ንኽእል ኢና ኣብዚ ግዜ እዚ ማለት እዩ። ሕጂ እቲ ናይ ምግባር ዓቕማ ክትሰርሕ ናይ ምድላይ ትህባ መልእኽቲ ብግቡእ ትጥቀመሉ ተቀዳዳሚት እያ። ምናልባት ግዜ ብግቡእ ትጥቀመሉ ስኢኻ ትብልጫ ናይ ሓደ ተቀዳዳማይ ክብሎ ንኽእል ግዜኻ ከመይ ጌርካ ተመሓድሮ ወይ ከዓ ትፕላንካ መደብ ናትካ ከዓ እንታይ መስልካ ብስሩዕ ድሕር ትኸድከም ከዓ ኩሉ ግዜ ካብ ዓወት ኣይትራቕኒ ኢኻ ማለት እዩ። መደባትካ ዘይስሩዕ እንተኮይኑ ግን ኩሉ ግዜ ትገብሮ ስራሕ እውን ዘይቁርጡ ስለ ዝኾነ ኣብ ዓወታትካ ዘምፆ ብረክቲ ግን ነዚ ብምሉእ ኣማልያ ኣብ ዝለዕለ ደረጃ ከዓ ትርከባላ ማለት እዩ። እቲ ጋንታ ዓራግ ምምፃእ ከዓ ናይ ኩላትናስ ጠቕሚ እዩ ማለት እዩ። ኣነ ተጠቂመ እየ ብዙሕ ከባ ሳውን ከባይ ብዙሕ ተጠቂመ እያ ድብል ግምት ኣለኒ ማለት እዩ።
0: ንብርኽቲ ዓመት 225 ኣብ ናይ ብሽክለታ ዘመና ተዘካሪት ዝኾነት ዓመት ኮይና ሓሊፋ ኣብ ናይ ዞባውን ሃገራውን ውድድራት ብዝሰራሕቶ ብሉፅ ስራሕ ኣቦቱ እናሃለወ ኣብ ኬንያ ከተማ ክዋለ ዝተኻየደ ፀወታ ሻምፒዮን ኣፍሪቃ እውን ዛተቀዳዳሚት ምስ ናይ ደቂ ኣንስትዮ ኤሌት ብምዃን ንሃገራ ወኪላ ተሳቲፋ ኣብዚ ውድድር ዘንፀባርቐቶ ብቕዓት ፍሉይ ኮይኑ ተሸላሚት ብሩር መዳልያ ብምዃኑ ንውድድራ ብምፍጻም ንሃገራ ብክብሪ ኣፀዊዐ።
1: ኣብዛ ናይ ኬንያ ንብረት እኳ ኣብ ዞባ ማእኸል ከለኹ ወላ ብቕዓተይ ፅቡቕ እዩ ነይሩ። ምክንያቱ ምስቲ ኣብ ዓቐብ ዘድማ ኣሎ ከዓ እቲ ማፕ ዝነበረ ናይቲ ፀወታ ከዓኒ ማዕረ እናቱ ዓቐብ ሰይ 12 ዝበፅሕ እዩ ነይሩ፣ 12-13 ዝበፅሕ እዩ ነይሩ። ስለዚ ከተድማ ኣሎ ትኽእል እያ እዩ ወላ ብሰልጣንና ሽዑ ተዋሂብና ነበረ። ስለዚ ልክ ዓብቲ ፀወታ ክንኣቱ ከለና ኣብቲ ናይ ጎልጎል ነበረ ዝኾነ መጥቃዕትታት ንድሕ ተፈፂሙ ብሰለስተየን ዓቐብ ግን ግድን ክፅብየክ ይብልኒ። ስለዚ ኣብቲ ናይ ዓቐብ ዝነበረ እውን ከምቲ ዝረአኸዮ ማለት እዩ ሰብ ሃዲምኒ ንዓኣ ክሕዝ ድሓር ከዓ ሳውት ኣፍሪካ ብድሕት መፅያ ሓድሽ ሓይሊ ማለት እዩ ብድሕት መፅያ ክሰይራ ኣርኪባ ክትሓልፈኒ ማለት እዩ። ስለዚ ብናተይ ዕጉብ እየ ዝብል ምክንያቱ ናይ ደቂ ኣንስትዮ ብዙሕ መገሻ የለን። ኣብቲ መገሻ ዝኸኒአ ግን ከምዚ ዓይነት ዓወት ከነምፅእ ኩሉ ካብ ፈጣሪ እዩ ማስካባያ ኣይኮነ። ስለዚ ሕጉስቲ እያ ንበዛ መገሻ እዚያ።
0: ኣብ ዓመት 226 እውን እዛ ተቀዳዳሚት ክሳዕ ሎሚ ተኻይዱ ኣብ ዘሎ ውድዳት ካብ መድረኽ ኣይወረደትን ዘላ። ብፍላይ ድማ ኣብ ናይ ሎም ዓመት ዙር ዞባ ማእከል ዘንፀባርቐቶ ብቕዓት ውሃ ዘበለ ኮይኑ ብፍላይ ካብ ከባቢ ጊንዳዕ ተበጊሳ ኣስመራት ዝተዛዘመት መድረኽ መቀዳድምታ ክሳብ 5 ደቃይቕ ፍልሊ ኣንፂፋ ብምዕዋት ኣገሪም እያ። ኣብዚ ውድድር ድማ ብግዜን ብናይ ዓቐበትን ዕውቲ ክትከውን ክኢልያ ብርክቲ ፍሳሐ በር እየ።
1: ምስጢር ዓወተይ ኩላኻ ፈጣሪ እዩ ኣካባቢ ኣይኮነን ሳላ ፈጣሪ ዝደገፈን ማለት እዩ። ብዓብኡ ማስ ነዚ ስቴጅ ዋላ ነዚ ናይ ዓቐብ ፍለ ንኸማዕብሎ ብጣዕሚ ሓጊዝ እኒኤ ኣሰልጣኒ ማለት እዩ ትሬን ብኩሉ ብሞራል ብኩሉ ንሓግዘን ማለት እዩ። ስለዚ እቲ ስራሕ ኩሉ ብዝያራ ከዓኒ ኣብ ፀወታ ኣፀባሪቀዮ ማለት እዩ። ስለዚ

0: በቃ ኮርሶ ከምዚ ነኺሶለየ ፍለ ነቲ ፊልደይ ብጣዕሚ ክነኽሰሉ ኣለኒ ኢለ ስለ ዝሓሰብኩ ፅቡቕ ብቕዓት ከዓ ኣርእየማ ኣብዚ ናይ ዝሓለፈ ናይ ግንዳዕ ነበረት ማለት እዩ።
1: ህይወት ብሽክለታ ብዙሕ ምዕራፋት ዘለዎ ፅንኩር ዓውዲ እዩ። ፍሉይ ዓወት ተስተማቕር ኣብ እዋን ፆታ ኮነ ልምምድ ዝኽሰት መውደቕቲ ሃዲምካ ውዒልካ ንዓወትካ እትሕብር ሕንፃፅ ንኽትሓልፋ ሒደት ሜትሮታት ተሪፉካ እናሃለወ ብሽክለታ ብምብልሻው ካብ ዓወት ክትኩለፍ ኮታስ እታ ርስቲ ብዙሕ እዩ። ብርክቲ በሬ እውን ነዚ ፍጻመ ሓደ ብሓደ ኣስተማቒራቶ እያ።
0: ተቐዳሚት ኮ መጀመርታ ፃውዒት ሃገራትካ እንታ ዝፀውዕ ልምማሲ እንዳ ኮርሶ ስግር ምስ ክስ 4 ወርሒ እየ ፀውዒ ተዘሐጎሰት ግዜ እዘ እያ ንባዕሉ ኣንስ ኣይተረዳእኒ ደው ኢሎም ከም ምስ በሉኒሲ ናበኮ ክየ ተዛሪቡ ምዕባይ ሓወይ ኣሎ ከምዚ ኢሎምኒ ኢለስ ናበኮ ክዝተዘርብ ክለ ግዜ ነር ማለት እዩ። እዚኣታ ዘሐጎሰትኒ ግዜ ማለት እዩ 2019 ባርዳር ዝኽናላ ማለት እዩ። ካልእቲ ዘሐጎሰትኒ ኣብዚ ሕጂ ግዜ ከዓ 2025 ዘዋይቲ ዋንጫ ንብረት ናይ ላስ ስቴጅ ነጥዊ ምስ ሮምና ተቃዳሚት ሮምና ናይ ደንደን ማለት እዩ ምስ ሓደ ዓይነት ነጥቢ ነርና እታ ላስት ቀዲምያ ወይ ኣነ ወይ ሳንሕድ ቀዲምና ኣቲናስ እታ ቀጠለያ ማልያ ትወስዳ እዩ ነይሩ። በቃ ብፀቢብ ንባዕሊስ ኣይተረድአኒ ብፀቢብ ወፅኤ ስዒርያ ደፊኤ ስዒርያ ንስዊድን ሃፍቶም ማለት እዩ ክለብ ሰራይ ሰባ ዘላ ንዓስ ብፀቢብ ስዒርያ ደፊኤ ሳይክል ማለት እዩ ዝሐጎሰት ናኣዝየን ማለት እዩ ዘንክልተ ብጣዕሚ ዝሐጉሳ ኣብ ናይ ቻምፒዮን ኤርትራ ክብድ ዝበለ ዝኽሪኢ ዘለኒ ምክንያቱ ናይ ሓንቲ መዓልቲ ውድድር ብምዃና ሞ ዓብሽን ብምለዋ ከቢድ እዩ ኩሉ ሰብ ኣብኡ ክዕወት እዩ ዝደሊ ምክንያቱ ናይ ሃገርካ ቻምፒዮን ክኸውን ቀሊል ነገር ኣይኮነ። ናይ ቻምፒዮን ኤርትራ እዛ ዝሓለፈት ዓመት ነበረትን 2023 ነበረትን ቻምፒዮን ኤርትራ ብፍሉይ ዝዝክረን ማለት እዩ 2023 ብቀልጢፈ ኣቴንዳንስ ብዘይ ምግባሪ ደንጊ ክኢሎም ዲስኳሊፋይ ገይሮምሉ ማለት እዩ። ናይ 2025 ከዓ በቂ ቀደሚት ካልኦትን ስናና ኢና ኢልና ወዲእና የ ንክና ምክንያቱ ኣብ ፅቡቅ ቅመናያ ነርና ወላ ኣብ ትሬን ርኡይ ዓይነት ብቕዓት እዩ እዩ ዝርእልና ነይሩ ኣሰልጣን ማለት እዩ። ስለዚ በቂ ቀዳማይ ካልኣይን ስናህና ክኾን ኣለ ኢልና ወዲእናያ ከድና ብልክዕ ሰብ ሃዲምና ሰለስተ ሰባት ክልተ ሰባት ሃዲመናና ነይረን ኣነ ሱዛን ፍዝሃ ናይ ደቡብ ማለት እዩ ክልቴና ሃዲምና ልክዕ ናብአን ክነጥር ናበልና ከልና ኣብ ጎማይ መስማር ስለ ዝኣተወኒ ብኣቦኮ ገይረ ካብኣ ተሪፈ ማለት እዩ። ልክዕ ድሕሪተይ ነይረ ግን ከርክበ ናይ ከኣልኩ ነረ ካብ 2 ደቂቕን ፈረቓን ናብ 9 ሰከንድ የፅሕያ ነረ ብድሕሪኡ ግን ታይሙ ስለ ዝወደአት ክቕፅል ናይ ከኣልኩን ራብዒቲ ኮይነ እታ ውድድር ወዲአ ማለት እዩ። እተን ዝስምዓኒ ፀወታ ዘንክሊት ኒ ናይ ቻምፒዮን ኤርትራ
1: እዛ ተቀዳዳሚት ኣብ 3 ኣህጉራዊ ውድዳት ማልያ ሃገራዊት ጋንታኣ ወዲያ ክትፃወትን ከላ 2019 ኣብ ኢትዮጵያ ዝተኣንግደ ሻምፒዮን ኣፍሪቃ ኣብ ናይ ጁኒዮር ናይ ክሮኖሜተር ተሸላሚት ብሩ መዳልያ ክትከውን ከላ ኣብ ናይ ፅርግያ ድማ ሓምሸይቲ ኮይና ንውድድራ ፈፂማ። ኣብ 2022 ኣብ ከተማ ኣክራ ጋና ዝተኻየደ ናይ ምላእ ኣፍሪቃ ፆታታት ማለት ኦል ኣፍሪካን ጌምስ ኣብ ናይ ሚክስድ ሪሌይ ተሸላሚት ነሓስ መዳልያ ክትከውን ኣብ ናይ ጋንታ ድማ ተሸላሚት ወርቂ መዳልያ ብምዃን ናብ ሃገራ ተመሊሳ። ናይ መጻኢ መደባ ድማ ፕሮፌሽናል ፀወታ ከተካይድ ዕድል ክትረክብ ትፅበ ከም ዘላ ነዚ ክውን ንምግባር ግን ቀዳማ ዕዮ ገዛ ሻምፒዮን ኤርትራ ምዃን ከም ዝኾነ ገሊጻ ኣላ። ብርክቲ
0: ሪኦኮም መጀመርታ ንፕሮፌሽናል ምዃን ዕድል ማለት እዩ ብልክ ኣብዚ ሕጂ ግዜ ሞናሊዛ ርኣያ ጀሚራቶ ዘላ መንገዲ ኣነ እውን ቀፂለ ናብ ዝለዓለ ደረጃ ከብፅሕ የደሊ ሽመይን ሽም ሃገሬን ሽም ስድራይን ከፀዊዒ ናተየ ድሌት ማለት እዩ ኣምላኽ ሓግዘኒ ፈፀምቲ እየርእየን ማለት
2: ዋ ከምቲ መልሲ እጂ ኣብ ፍርቂ መገዲ እንድያ ዘላ ኣብ ሃገር ወል ተፈሊጣ ኣላ እጂ ከዓ ብኩሉስ ኣብቲ ዓለምለኻዊ መድረኽ ክትበፅሕ ብውሽጠይ ይምንየላ። ስለምንታይ ኣብ ፍርቂ በፂሕካ ምግዳፉን ስራሕ ኣይኮነን። ስለዚ ብዝከኣል በዚ ሕጂ በፂሓቶ ዘላ ናብዚ ናይ ሻምፒዮን ናይ ኤርትራ ብጣዕሚ ክሰርሕ ከም ዘለዋ ኢና ውሽጥና ካብቲ ኖ ምባል ገዲ

0: ና ሕጂ ንደፍ ኢና ዘለና ናይ ግድን ኣብዝሃብ ትዕወት ለቂ ንብል ኣለና። ስለዚ ካብኡ እውን ናብ ካልእ ናብ ዓለም ለኻዊ ክትነጥረሉ ትኽእል ኩሉ ብናህና ብዓምና ካብቲ ኣብ ሂወትና ንገብሮ መደባት እዝንእዝ ንብሎ ሓደ ሕጂ ናይ ብርክቲ ጓልና መደብ ኣብኡ ኣትዩ ሱ ብማዕሪ ይኸይድ ኣሎ ማለት እዩ። ስለዚ ንክትዕወትን ኣብቲ ዓለም ለኻዊ ከዓ ኣብቲ ሳትወዳደርሉ ሽማን ሽም ሃገራን ከተስሚ ብጣዕሚ ይደሊ ከምኣይነት ስሚዒት ኣብ ውሽጢ ኣለኒ።
1: ተቀዳድምቲ ደቂ ኣንስትዮ ዞባ ማእከል ዘካየዶ ውድድር ኣብዚ እዋን ናብ ነቡር ዝኾነ ብቕዓት ይምለስ እኳ ተሎ ናብ ዝለዓለ ንምብፃሕ ግን ስራሕ ከም ዘድልያ እቲ ዛርብ ብርክቲ ብቃላታ
2: ብሓፈሻ ኣብ ተቀዳድምቲ እንተመፂኻ ኣሎ ወላ ሃዲምካ ከድካ ዘይብረኻ ሰባት እውን ኣለዋ። ንባዕሉ ሕጂ እዚ ልዕልማንም ነብስኻ ክትሓስብ ኣለካ። ምክንያቱ ሎም ዓንቲ ንድሕር ኣብሪኻ ወይ ተሓጋጊዝካ ከድካ ንድሕር ተሳዒርካ ኣብሪኻ ኣቢልካ ክትዕወት ኢኻ። ስለዚ ቀዳምነት ነብስኻ ሓሲብካ ክትክለልካ። ምክንያቱ ናይ ኮርሶ ዕድመ ሓፂር እዩ። ኣብዘን ሓፀርቲ ዕድመኻ ከመኢልካ ንስኻ ፅቡቅ ብቕዓት ኣምፂኻ ክትሓልፍ እዩ ዘለካ። ሽም ናትካ ኣብሪኽካ ክትሓልፍ እዩ ዘለካ። ስለዚ ኣነ ዝብል ማስ ፅቡቅ ብቕዓት ኣርእን ተዝሓልፋ ልዕልማንም ማሲ ኣብ ትሬን ልዕልማን ንምዝውር ኣለዋ። ልክዕ ከምቲ ኣብቲ ትሬን ዝውረ እውን ኣብ ፀወታ ከምኡ ተዝውራ ደስ ዝብለኒ ማለት እዩ። ብሓፈሻ ማስተቀዳድምቲ ክበዝሓኒ ዘለዎን በቲ ዝከኣልና ግን እተን ዘለና ከዓኒ ዘዊርና ዩ ኣቢልና ከዓ ኣብሬጅና ኣማሓየሽና ንተዓዘብቲ ንፌደሬሽን ብዓብኡ ከዓ ንሃገርካ ፅባሕ ንጎን ወኪልካ ክትከይድ ኢኻ። ማስቲ ብቕዓትካ እውን ፅቡቅ ክሳጌርካ ክትከይድ ደስ ዝብለኒ።
3: ብርክቲ እኮ ኣብ ማውንቴን ከላየ ድፈልጠ እጂ ኣህና ጋላ ነፋ ስለ ዝነበርና ስ ናይ ምሽም ናይ ጎዳይፍ ነረ እጂ ኣብኡ ምስራኾ ሳልሳይ ራብዓይ ስለ ትወፅ ዝነበረት ብሂጋትኒ ምስቲ ባሃገትኒ ቀልጢፋ ሽዑ ናብ ዓራጋት እያ ማለት እዩ። ኣና ጋላ ነፋ ስለ ዝነበርና ናብ ጋላ ነፋ ከምፃእ ግን ብዙሕ ፅዕር ነረ ማለት እዩ። ዋላ ብታዓራግ ከላ ዝገበሉበይ እጂ ማለት ትስሕበካ ሰብ እንዲ እጂ ኣቢልና ቢልና መቸም ድሕሪ ነዊሕ ናባና ምተፀንቢራ ማለት እዩ። ምስተፀንበረት ዓወታት ብዓወት ስለተምፅኖ ነበረት ዳሕራይ መቸም ክወፅእ ምስ በለትካ ኣይ ተዋሓጠለይን ኣነ ከዓ ገድፈክን እየ ምሳ ክኸይደ ኢ በቃ ገዲፍያ ማለት ትደልዮ ነበርኩ ድሕሪ መፂት ምስታይ ኢለ ደድሕሪያ ከዓ ወፂእ ከይደ ማለት እዩ።

0: ኣብ መወዳእታ እዛ ተቀዳዳሚት ኣብ ናይ ስፖርት ኩዕዞ ካብ ጎና ከይረሓቑ ደገፍ ንዝሃብዋ ስድራ ቤታ ክለባን ደገፍታን ምስጋና ብምቕራብያ ተሰናቢታትና ዝኸበርኩም ተዓዘብቲ ንሎሚ ሰሙን ዝተዳልዎ መደብ ኣብዚ ይፍፀም። ሰላም።
1: ኣብ ሳይክል መራይ ከቢት ቤን ሓጥራይ ክትወፆ ማለት እዩ ካብ ንኣሸይ ዝደግፉኒ ብዙሓት ሰባት እዮም ማስ ነየናይ ገሊፅካ ኢኻ ነየናይ ክሳክብሮ ከቢድ ነገር እዩ። ብሓፈሻ ግን ንኩሎም ዝደገፉኒ ስጋዕ ብዚ ደረጃ ዝዘብፅሑኒ ቀዳምነት ስድራይ ማለት እዩ ብጣዕሚ ዘመስግን። ክፂለ ናይ ኣሰልጣኒ ክለብ ጎዳይፍ ነበረ ኢስያስ ብሉም እውን ናይ ብንእሸይ ኩሉ ክመልሚሉ ንስጋዕ እንዳኮርሶ ዘብፅሓኒ ማለት እዩ ብጣዕሚ እዩ ዝመስግኖ። ኣብዚ ሕጂ ግዜ ዘሎ ኣሰልጣኒ ከምኡውን ኣብ ጎኔ ዝኸውን ልክዕ ዳርጋ ከመቦይ ከም ሓዊ ኩሉ ዘማክረኒ ፍሬዘር ከኣኒ ብጣዕሚ ከመስግኖ ዝደሊ። ከምኡ ውን ኣብ ተፃወቲ ኣብ ጎነይ ዝኾኑ ኣለዉ ኣብ ኩሉ ኣብ ትሬይነ ይኹን ኣብ ኩሉ ነገር ዝሕግዙን ዮናታንን ፊሊሞን ማለት እዩ ብጣዕሚ ከመስግኖም ደሊ ማለት ከቢድ እዩ ነቲ ገሊፅካ ነቲ ክሳብ ትገብር ከቢድ እዩ። ብሕፅር ዝበለ ግን ናይ ልቢ ኣብዚ ዓዲ ዘለዉ ብምልኦምን ኣብ ደገ ኮይኖም ብሞራል ብኩሉ ዝደግፉኒ ማለት እዩ ብጣዕሚ ከመስግኖም ዝደሊ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርትስ ናይ ሶሙን እዚ ኣብዚ ይፍፀም። ስለምክታልኩማ ዜና ንምስግን። ቅድሚ ዛምር እዚኣ ምፍናውና ወይ ከዓ ምፍናውና ምሳኹም ከምቲ ልሙድ ንህቦ ሓበሬታ ኣሎና። እዛ መደብ እዚኣ ብኩሉ ነገራ ናብ ወስኽትና ደምቐት ክትከይድናትኩም ተሳትፎ የድልያ እዩ። ምክንያቱ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም እያ ኢልና ስለነኣምን ምስ ኩላቶም ኣብላ ስቱድዮ ብሓባር ብምካ ዝሰናብተኩም ዝመዘለ ሰሙን ክኾን ምራኸብና ክሳብ ሽዑ ግን ሰላም።

0: ካብ ጫፍ ንጫፍ ሃገርና ኩሉ ማሕበራዊ ኣገልግሎታት ብሓፈሻ ቀርብ ማይ ድማ ብፍላይ ቀዳምነት ናይ ቀዳምነታት ተዋሂቦም ስለዝተሰርሐ ኣብዚ እዋን እዚ ኣብ ዝበዝሐ ኩርናዓት ሃገርና ቀረብ ማይ ንምውዳድ ተኻኢሉሎ ንሎሚ ኣብ ዘብዓ ሰባ ንዘሎ ኩነታት ቀረብ ማይ ኣመልኪትና ንሓላፊ ጨንፈር ማይ ዘብዓ ሰባ ተወኪስና ኣሎና። ኣብ ዞባ ዓንሰባ ኣብ ውሽጢ 35 ዓመታት ናፅነት ብዝተገብረ ገፊሕ ወፍሪ 81 ሚእታዊት ህዝቢ ጥሩይ ማይ ክሰቲ ከም ዝበቐ ሓላፊ ጨንፈር ማይ ኣቶ ዘርአወልደ ትንሳኤ ገሊጹ። ንኤርና ኣብ ዝሃቦ ሓበሬታ ብጠቕላላ ተዋሪዱ ደሎ ብሓይሊ ኤሌክትሪክ ጀነሬተር ፀሓያዊ ፀዓት ናይ ኢድ መጨንጉዕን ስሕበትን ዝሰርሕ ፕሮጀክትታት 221 ከም ዝኾነ ብምጥቃስ ካብ 292 ዓድታት እተን 217 ቀረብ ጽሩይ ማይ ከም ተማልኣለን ኣብርሑ
1: ካብቲን ዘለዋና 292 ዓድታት እተን 217 ተጠቀምቲ ማይ ኮይነና ኣላ ንብላ ኣለና ማለት እዩ። ስለዚ ተሪፈናና ዘለዋ 75 ንኣሽቶ ዓድታት ከም ቁሾታ ዝኣመሰላ እየን ተሪፈን ዘለዋ ማለት እዩ። እዚ ምናልባት ብናይ ትንፋስ ክንልኳዕ እንድሕር ኮይና ከዓ ብትንፋስ ማለት እዩ ትንፋስ ኣብ ሓንቲ ዓዲ ዘለዋ ትንፋስ ማይ ይረኽቡ የሎም ዝብል ብዞባ ደረጃ ከባቢ 81 ሚታዊት ህዝብናስ ተጠቃማይ ፅሩይ ማይ ኮይኑ ኣሎ ንብል ማለት እዩ። በቲ ዓይነት ፀዓት ንጥቀመሉ እንድሕርና ሕጂ ብኤሌክትሪክ ዝሰርሓ ከባቢ 30 ብዝሕ ኣለና ማለት እዩ። ብጀነሬተር ከምኡ 27 ኣለና ብፀሓዊ ፀዓት 81 ናይ ኢድ መጨንጉዕ ንብሎ ዝኻ ብናይ ኢድ ማለት ሃንድ ፓምፕ ዝኻ 82 ስሕበት ወይከዓ ብሰብሳር ፌስ ዳም ከመካ ማይ ብዘይ ሓይሊ ፀዓት ብናቱ ብግራቪቲ ዝኸይድካ ሓንቲ ላትና ብድምር 221 ኣብ ዞባና ኣብዚአን 9 ንኡሳን ዞባታት ኣለና ማለት እዩ።
0: ዕላማት ጨንፈር ፀጋታት ማይ ብውሕልን ውሕስን ኣገባብ ምጥቃም እዩ ዝበለ ኣቶ ዘርአ ምስዝሓለፈ ዓመታት ብምንፅፃር ገጠራት ዞባ ዓንሰባ ዝሓሸ ኣገልግሎት ማይ ይረኽባ ከም ዘለዎ ሓቢሩ። እቲ ዞባ ብኣፃድፍን ጎቦታትን ዝተዓብለለ ስለ ዝኾነ ውሑስ ማይ ንምርግጋፅ ኣብ ምህና ፅዲጋታት ሓፅብታትን ረህያታትን ምትእትታው ፀሓያዊ ፀዓት ውህድ ምሕደራ ፀጋታት ማይ ዘተኮረ እቱብ ንጥፈታት ይሰላሰል ከም ዘሎ ብምጥቃስ ኣብ መፃኢ ብዝበለፀ ከም ዝድፋኣሉ ኣገንዚቡ። ኣቶ ዝርአ ወሲኹ ፀገማት ቀረብ ማይ ዘለዎን ዓድታት ኣለሊኻ ቀዳምነት ምስራዕ ዳህሳስ ምንጭ ማይ ምክያድ ምንጭታት ማይ ካብ ከላ ምክልኻልን ኣብ ተጠቃምነት ምሕደራ ማይ ዘለዎን ቕሓት ምዕባይን ካብቶም ሓፈሻዊ ንጥፈታት ናይ ትንጨፍር ከም ዝኾኑ ምንቁልቋል ትሕተ ባይታዊ ማይ ጨዋምነት ድኹም ምሕደራ ፀጋታት ማይን ዘይምጥርናፍ ዓድታትን ድማ እቶም ቀንዲ ብድሆታት ምዃኖም ሓቢሩ።
1: እዚ ሕጂ ምህናፅ ዛላታት ክኸው ንኽእል ምቋም ሕዛእትታት ክኸው ንኽእል ኣግራብ ምዕቃብ ክኸው ንኽእል ምህናፅ ዜጋታት እዚ ክቕፅል ላዎን ስለምንታይ ንስ እዩ እቲ ማይና ከውሕሰልና ዝኽእል ማለት እዩ። ካሊእ መወላልና እዩ ዝናብ ማይ እዚ ሕጂ ኩሉ ግዜ እንድሕር ፀጋ ናይ ማይ እንተዘይብልካ ብቲ ባይታ ክትገላበጥ ኣለካ ማለት እዩ ክትጣዕፃፀፍ ኣለካ። ሕጂ እንታይ እዩ ካብ ሩፍ ሃርቨስት እንብሎ ካብ ዚንጎ ማይ መወላል ካብ ከውሒ ማይ መወላል ሮክ ሃርቨስት ይበሃል ምዕቃብ ኣብቲ ኣፀጋሚ ግዜ ባስካታ ዝተሰርሕካስ ማይ ክንውህልል ክ
0: ኣብ መወዳእታ ድማ ኣብ ማራት ንእዞባ ገለብ ይግዓር ንእዞባ ዒላ ብርዒት ዓድ ህዝበይ ንእዞባ ሓልሓል ጃኔ ንእዞባ ኣስማት ከምኡ ውን ሽንድዋ ንእዞባ ኣተገሌዛን ሓደስቲ ስርዓት ቐረብ ማይ ምህናፅ ኣብ ማያዋልድን ዝሮንን ድማ ናይ ምሕዳስ መደብ ከም ዘሎ ገሊጹ። ተበፂሑ ዘሎ ገስጋስ ንምዕቃቦም ካብ ግዜ ናብ ግዜ ናብ ዘመናዊ ንምቕያሩን ብውህደት ምስራሕ በቲ ሓደ ኣብ ተሓሕዛን ኣጠቃቅማ ማይ ዘለና ኣፍልጦ ምሕያልን በቲ ካልእ ቀረ ማይ ክነውሕስዮም ክኢላታት ዝምኽሩ ምስ ሰኣላይ ኤፍሬም ተስፋ ብርሃን ኣልማዝ ወልዲ ገብርኤሌ ካብ ኣገልግሎት ዜና ዞባ ዓንሰባ ከተማከረን ፅንዓትና ዋሕስና።

ኣብ ዓዲ ክብለውን እዞባ ድባርዋ ብመውሃድ ዓቕምታትኮም ንደገፍ መንግስትን ፕሮጀክት ጡሪት ስተማይን ተወሳኺ ክፍልታት ትምህርትን ዘጠቓልል ልምዓታዊ መደባት ተሰላሲሎም ብሓሙሽተ ጉንበት ኣብ ዝተካየደ ስነስርዓት መመረቕታ ከም ብዝገበሮ ኣስታት 7,000 ናቕፋ ገንዘባውን ጉልበታውን ኣበርክቶ 4 መምሃሪ ክፍልታትን ሓደ ቤት ፅሕፈት መምህራንን ዘጠቓልል ህንፃ ከም ዝተሰርሐ ተሓቢሮም። ብዘይካዚ ኣብቲ ከባቢ ዝፀንሐ ፀገም ስተማይ ንምቅላል ብምትሕባር ጨንፈር ማይ ዞባ ደቡብን ምምሕዳር ንእዞባን ብዝተካየደ ፃዕሪ ብኣስታት 1.7 ሚልዮን ናቕፋ ምንጪ ማይ ዒላ ፀሓያዊ ፀዓት መዕረቕ ባስካን 2 ንቑጥታትን ተሰሪሐን ኣገልግሎት ክህባ ከም ዝጀመራ በሪሆም። ማይኮወርዳ ንዘሕለፈኦ ከቢድ ሃልክ ዝጠቐሳ ነበርቲ እቲ ፕሮጀክት ንክዕወት ንዝተሓበሩ ኣካላት ምስጋና ኣቕሪበን። ኣካየድ ስራሕ ንእዞባ ድባርዋ ኣቶ ተክለማርያም ገብረ የሱስ ኣብ መወዳእታ በቲ ፕሮጀክት ማይ እፎይታ ንዝረኸበ ኣዴታት የውሃና ድሕር ምባል ግቡእ ክንክን ክግበረሉ ተማሕፂኖም።

ብካል ወገን ኣብ ጋሽ ባርካ ህዝቢ ገንዘቡን ጉልበቱን ኣዋሂዱ ኣብ ትካላት ማሕበራዊ ኣገልግሎት ዝረአ ሕፅረት ንምቅላል ብዝወስዶ ዘሎ ተበግሶታት ነበርቲ ጎኒ ኣብ ማእከል ጥዕና ዝነበረ ፅበት ንምቅላል ክልተ ተወሰኽቲ ክፍልታት ከም ዝሃነፁ ወኪል ኤሪና ሓቢሩ። ምህዞን ሰንዓን ፈጠራዊ ሓሳባት ብምምንጫው ንምዕባለ ዝድረኽ ከም ዝኾነ ብ8 ጉንበት ኣብ ከተማ ከረና ኣብ ዝተኻየደ መኽፈት ስነስርዓት መሪት መፅሓፍትን ምህዞን ሰንዓን ተገሊጹ። ዕላማ ናይዚ ፍልጠት መሰረት መሃዝነትን ምዕባልን ኣብ ትሕቲ ዝብል ቴማ ዝካየድ ዘሎ ቐነ ጥሙር ፈጠራዊ ተሳትፎ መንእሰያት ከም ኣካል ሃገራዊ ቀዳምነታት ወሲድካ ንምስራሕ ከምኡውን ኣብ ሕብረተሰብ ፍታሕ ዘምፅኡ ተበግሶታት ንምትብባዕ ምዃኑ ኣቦ እምበር ቦርድ ምህዞን ሰንዓን ዞባዓን ሰባ መሃንድስ ኣሩን ምሕረትኣብ ኣብርሂዮም። ኣብዚ ክሳብ 10 ጉንበት ዝቕፅል መደብ ስራሓት ሓፂንን ዕንፀይትን ባዮጋዝ ሶፍትዌር ተሓዳሲ ፀዓት ፍርያት መግብን ካልእን ዘጠቓልል 65 ምህዞታት ቀሪበሎ። ኣባል ቦርድ ምህዞን ሰንዓን መንእሰይ ፊልሞና ፈወርቂ ብግድዩ ናይ ምምሃዝን ምስናዕን ዓቕሚ ተምሃሮ ንምኽስኳስን ምትባዕን ዝሕግዝ ኣስተምህሮታት ኣካል ናይ ትቕኒ ከም ዝኾነ ብምግላፅ ተራን ኣበርክቶን መሻኽቲ ኣካላት ክዓዝዝ ተላብዮም። ተዓዘብቲ ብወገኖም ከምዚ ዓይነት ምርኢት ቅዱስ ግንእ ስለ ዘሕድር ቀፃልነቱ ክወሓዝ ተማሕፂኖም። ተመሳሳሊ ምርኢት መፅሓፍቲ ምህዞን ሰንዓን ኣብ ንዞባታት ዓንሰባ ክካየድ መቕናዩ ኣይርስዕን። ኣብ ደቂ ኣምሓረ ዝርከብ መሰልጠኒ ማእከል ሓይልታት ፖሊስን ፀጥታን ንኣስታት 2 ኣዋርሕ ብሞያ ፖሊስ ትራፊክ ዘሰልጠነን 30 ደቂ ኣንስትዮ ብ7 ጉንቦት ተመሪቐን። ኣብቲ ማእከል ሓላፊ ጨንፈር ፖሊሳዊ ትምህርቲ ሜጀር ዓንዶም መሓሪ ሰልጠንቲ ዝቐሰምኦ ብግብሪ ዝተሰነየ ትምህርቲ ሕግን ስርዓትን ትራፊካዊ ቁፅፅር ምክትታል ፅርግያ ቁፅፅርን መቕፃዕትን መርመራ ሓደጋ ትራፊክ ኣለዓዕላ ንድፊ ሓደጋ ትራፊክ ኣጠቃቅማ መሳርሒታት ምዕቃን ፍጥነትን ኣልኮላዊ መስተን ከምኡውን ስነ ምግባርን ካልእን ዘጠቃለለ ምንባሩ ኣረድዮም። ሜጀር ዓንዶም ወሲኹ ፖሊስ ኤርትራ ደቂ ኣንስትዮ ጥራይ ዝተሳተፈኦ ናይ ትራፊክ ኮር ዘሰልጥን ዘሎ እዚ ናይ መጀመርያ ከም ዝኾነ ብምጥቃስ ኣባላት ፖሊስ ትራፊክ ደቂ ኣምሓረ ኣብ ግብራዊ ልምምድ ንዝገበርዎ ምትሕግጋዝ ሞጊሶም። ኣብ መወዳእታ ኣዛዚ ፖሊስ ኤርትራ ኮሎኔል መሓር ፀጋይ ፀብለል ንዝበላ መተባብዒ ሽልማት ድሕሪ ምዕዳር ሰልጠንቲ ኣብ ስርሐን ትብዓትን ወሰንትን ክኾና ምስቶም ኣቐዲሞም ኣብ ንጡፍ ስራሕ ዝተዋፍሩ ኣባላት ፖሊስ ትራፊክ ብምርዳእ ድማ ኣድማዒ ስራሕ ክዓማ ትፅቢት ከም ዝግበረለን ገሊጹ። ቤት ፅሕፈት ህግደፍ ዞባ ደቡብ ኣብ ደቂ ኣምሓረ ኣብ ኣገዳስነት ጉጅላዊ ስራሕ ዘተኮረ ሰሚናር ብ7 ጉንቦት ንሰራሕኛታት መንግስቲ ኣካይዶም። እቲ ሰሚናር ኣብ ጉጅላዊ ስራሕ ኣብ ትካል ኣተሃና ነፃ ውፅኢታዊ ጉጅለ ከምኡውን ኣብ ምምሕያሽን ምድልዳልን ጉጅላዊ ስራሕ ዘተኮረ እዩ ነይሩ። ኣብ ምምሕዳር ዞባ ደቡብ ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ቃልኣብ ተስፋ ስላሴ ንትርጉም ኣገዳስነትን ኣድላይነትን ጉጅላዊ ስራሕ ከምኡውን ንኣተሃና ነፃ ውፅኢታዊ ጉጅለን ተራ መሪሕነት ኣብ ምህናፅ ውፅኢታዊት ጉጅለን ዝምልከት ሰፊሕ መብርሂ ሂቦም። ጉጅላዊ ኣሰራርሓ ብኣፍራይነት ዘለዎ ፅልዋዕ ኣብ ምዃኑ ዝገለፀ ሓላፍ ፖለቲካዊ ጉዳያት ዞባ ደቡብ ኣቶ ሳልሕ ኢብራሂም ብወገኑ መንግስታውያን ትካላት ብሰፊሑ ክሰርሓሉ ተላብዮም። ዝበዝሐ ስራሕ መንግስቲ ኣብ ጉጅለ ዝተመርኮሶ ምዃኑ ዝገለፀ ኣመሓዳር ንኡ ዞባ ደቂ ኣምሓረ ኣቶ የማነ ኣበራ ኣብ መፃኢ ተመሳሳሊ ሰሚናራት ክውደብ ምዃኑ ኣረድዮም። ተሳተፍቲ ኣብ ዝሃብዎ ርእይቶ ጉጅላዊ ኣሰራርሓ ሃጎፋት ንምፍዋስ ሓጋዚ ከም ዝኾነ ብምጥቃስ ተመሳሳሊ ሰሚናራት ክድፍኣሉ ተላብዮም። ኣብ ንኡስ ዞባ ጊንዳ ዓቕሚ መምህራን ክብ ንምባልን መስርሕ መምሃርን ምስትምሃርን ብውጥን ንምትግባርን ዝሕግዝ ስልጠና ካብ ቅድሚ ትምህርቲ ክሳብ ካልኣይ ደረጃ ንዘምህሩ መምህራን ተዋሂቦም። ሓላፊ ኣብያተ ትምህርቲ ናይቲ ንኡስ ዞባ መምህር ሱሌማን ማሕሙድ ኣብ ዝሃቦ ሓበሬታ ንኣገዳስነት ኣገልግሎት ቅድመ ትምህርቲ ኣብ ኣተኣላለያ ንምኽስኳስን ህፃናት ብምጥቃስ ኣብኦም ዘተኮረን ናብቶም ካልኦት መምህራን ዝዝርጋሕን ስልጠናታት ምውዳብ ኣገዳሲ ከም ዝኾነ ገሊፆም። ኣብ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ኣገልግሎት ቅድመ ትምህርቲ መምህር ጀሚላ ሓሰን ብወገና ኣብ ዓመተ ትምህርቲ 2025-2026 ኣብ ቅድመ ትምህርቲ ኣተኩሮ ብምግባር ንኣሳት 9 መምህራን ቅድመ ትምህርቲ ስልጠና ከም እተዋህበ ብምሕባር በቢግዜኡ ዝውደብ ብግብርን ክልሲ ሓሳብን ዝተሰነየ ስልጠናታት ዝምዝገን ውፅኢት ይርከቡ ከም ዘሎ ኣርድያ። ኣብ ንኡስ ዞባ ጊንዳ 27 ናይ ቅድመ ትምህርቲ ኣብያተ ትምህርቲ ኣለዋ። እዚ ከምዚ ኢሉ እንከሎ ኣብ ንኡስ ዞባ ኣስማት ኣብ ክብርታት ሞያ መምህርናን መምህራን ዘተኮረ ኣስተምህሮ ብ5 ጉንቦት ን120 መምህራን ተዋሂቦም። እቲ ኣስተምህሮ ሞያዊ ክብርታት ንምስራቅ ዝዓለመ እዩ ነይሩ። ኣብ ንኡስ ዞባ ጋለ ነፍሒ ምምሕዳር ከባቢ ዓዲ ሓወሻ ትርከብ መደበር ጥዕና ብልዕሊ 300,000 ናቕፋ 5 ተወሰኽቲ ክፍልታት ተሃኒፁላ። እታ መደበር ኣብ ምምሕዳራት ከባቢ ዓዲ ሓወሻ ዓደር ዓዳ እምበይቶን ላምዛን ንዝጥርነፋ 9 ዓዱታት ኣገልግሎት ትህብ። ብ7 ጉንቦት ኣብ ዝተኻየደ ስነስርዓት መምረቕታ መሓዳርት ንኡስ ዞባ ኣቶ መሓሪ ዮሃንስ ከም ብዝወሰደ ተበግሶ ዝተሃንፀ ክፍልታት ኣብ ኣገልግሎት ወሊድ ከጋጥም ዝፀንሐ ፅበት ክፍልታት ዝፈትሕ ከም ዝኾነ ገሊጹ። ሓላፊ ኣገልግሎት ጥዕና ኣብቲ ንኡስ ዞባ ነርስ ዓንደ ሚካኤል ፍረ ብወገኑ ድሕነት ኣደን ዕሸልን ካብ ቀዳምነታት ዝወሃብ ኣገልግሎት ከም ዝኾነ ብምሕባር እቲ ዝተሰርሐ ክፍልታት ኣብዚ መዳይ እዚ ዓባ ኣስተዋፅኦ ከም ዝገብር ኣረድዮም። ኣብቲ ዋና

ዲረክተር ክፍሊ ማሕበራዊ ኣገልግሎት ምምሕዳር ዞባ ማእከል ኮሎኔል ገብረሃንስ ወልደ ገርግስ፣ ኣዛዚ ፖሊስ ኤርትራ ኮሎኔል መሓሪ ፀጋይን ሓላፊ ጨንፈር ጥዕና ዞባ ማእከል ኣቶ ተስፋይ ተስፋ ፅድን ዝተረኽብሉ ኣጋጣሚ ፍሉይ ኣበርክቶ ንዝገበሩ መተባብዒ ሽልማት ተዓዲሎም። ኣብ መወዳእታ ሓላፊ ምምሕዳርን ፋይናንስን ሚኒስትር ጥዕና ኣቶ የማነ ተዓደል ኣብ ዘስምዖ መደረ ንተራን ኣበርክቶን ከም ብምምስጋን ኣብ ሓፈሻዊ ፅሬት ዝግበር ፃዕሪ ክዓዝዝ ተማሕፂኑ። ዝኸበርኩም ተዓዘብትና ዝስዕብ ሃገራዊ ዜናታት ምክትል ክትቅፅሉ ደጊመ ብክብሪ ዕድም። ህንዲ ንገለ ናይቲ ካብ ሩስያ ዝዓደገቶ ኤስ-400 ዝተሰሜ ስርዓተ ሚሳይል ብ8 ጉንበት ከም እተረከበቶ ኣፍሊጣ። ብጠቕላላ 5 ካብቲ ዘመናዊ ኣፅዋር ዝዓደገት ህንዲ ተሪፉ ዘሎ ኣብ መወዳእታ ናይዚ ዓመት እዚ ክተስዕቦ ምዃና ገሊጻላ። ህንዲ ወተሃደራዊ ዓቕማ ንምድንፋዕ ነቲ 5.4 ቢልዮን ዶላር ዝዋግኡ ኣፅዋር ንምሽማት ኣብ 2018 ናብ ስምምዕ ከም ዝበፅሐ ዝፍለጥ ኮይኑ በብእዋኑ ክትርከቦ ጸኒሓላ። እዚ ከምዚ ኢሉ እንከሎ ህንዲ ነቲ ኣፅዋር ምስ ሩስያ ሓቢራ ክተፍርዮ ትዘራረብ ከም ዘላ ገሊጻ። ኣብ ወተሃደራውን ቁጠባውን መዳያት ብተዘማዲ እወታዊ ገስጋስ ተመዝግብ ዘላ ህንዲ ካብ እትሽሙቱ ኣፅዋር እቲ ልዕሊ 600ታዊት ናይ ሩስያ ከምዃኑ እዩ ዝጥቀስ። ቱርክ እውን ነዚ ልዕሊ 400 ኪሎ ሜትር ዝውንጨፍ ስርዓተ ሚሳይል ኣቐዲማ ካብ ሩስያ ከም ዝሸመተቶ ጸብጻባት የረድኡ። ሃገራት ደቡባዊ ምብራቅ ኤስያ ማለት ኣስያን ኣብ መዳይ ፀዓትን ንግድን ዘተኮረ ስምምዓት ተፈራሪመን። እቲ ስምምዓት መራሕቲ ናይተን ሃገራት ማል 8 ጉንበት ኣብ ፊሊፒንስ ኣብ ዘካየድዎ መበል 48 ዓመታዊ ዋዕላ እዩ ተኸቲሞም። ኣባላት ኣብ ናሓድሕደን ዘካየድኦ ንግዳዊ ምልውዋጥ ብዓይነትን መጠንን ከስፍሓ ውሕስነት ፀዓት ንምርጋፅ ድማ ሓበራዊ ወፍሪ ካዕብያ ምዃነን ኣብቲ ዋዕላ ተረዳድየን። እዚ ከምዚ ኢሉ እንከሎ መራሕቲ ሃገራት ኣስያን ኣብ ጉዳይ ዞባ ማእከላይ ምብራቅ እውን ከም እተዘራረቡ ተገሊፆም። ኣብ 1967 ዝተመስረተ ዞባ ውድብ ኤስያን ፊሊፒንስ፣ ቪየትናምን ሲንጋፖርን ንዝርከበአን 10 ሃገራት ይሓቁፍ። ዕጡቅ ጉጅለ ኤዲኤፍ ብ8 ጉንበት ኣብ ሰሜናዊ ምብራቅ ዲሞክራሲያዊት ሪፓብሊክ ኮንጎ ብዘካየዶ ሽበራዊ መጥቃዕትታት ብውሕዱ 4 ሰባት ከም እተቐትሉ ማዕከናት ዜና ኣቀሊሐን። በቲ ኣብ 2 ዓድታት ዝተፈፀመ መጥቃዕትታት 10 ከም ዝቆሰሉ እውን ሰመን ፀጥታ ኮንጎ ሓቢሮም። እዚ ሓዱሽ ሽበራዊ ፍጻሜ ኣብቲ ከባቢ ተፈጢሩ ንዘሎ ፀጥታዊ ወጥሪ መሊሱ ኣኽሪርዎ ከም ዘለዎ ናይ ቀረባ ተዓዘብቲ ገሊፆም። ዕጡቅ ጉጅለ ኤዲኤፍ ኣብ ዝሓለፈ ወርሒ መያዝያ ኣብ ሰሜናዊ ሸነኽ ዲሞክራሲያዊት ሪፓብሊክ ኮንጎ ብዘካየዶ ተመሳሳሊ መጥቃዕቲ 45 ሰባት ከም እተቐትሉ ዝዝከር እዮም። ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ንምቕራሕ ፀጋታት ዕጥቃዊ ቃልሲ ዘካይዱ ልዕሊ 100 ጉጅለታት ከም ዘለዉ ዝጠቐሱ ፀብጻባት ብሰንኩ እቲ ሃገር ኣብ ዓሚቕ ፀጥታዊ ቅልውላው ተሸሚማ ከም ዘላ የረድኦም። በቲ ፀጥታዊ ዘይምርግጋእ ህዝብታ ብባህርያዊ ፀጋታት ሃብታም ዝኾነት ሃገር ተጠቃሚ ፀጋታቱ ክኸውን ከም ዘይከኣለ ይሕበር። ኣብ ሕቡራት መንግስታት ኣሜሪካ፣ ካናዳን ኣውስትራልያን ንትካላት ትምህርቲ ዕላማ ዝገበረ ሳይበራዊ መጥቃዕቲ ተኻይዱ። በዚ ናይ 8 ጉንበት ፍጻሜ ንጥፈታት ልዕሊ 9,000 ትካላት ትምህርቲ ንግዜኡ ብኣሉታ ከም እተፀልወ ክፍለጥ ተኻይሉሎም። እቲ ገበናዊ ተርእዮ ኣብ ትሕቲ ቁፅፅር እኳ እንተዋዕለ ስጋኣቱ ከምዘይተቐንጠጠ ግና ሰመዝ ፀጥታ ናይተን ሃገራት ኣፍሊጦም። መጥቃዕቲ ሳይበር ሓደ ካብ ቀንዲ ፀጥታዊ ስጋኣት ዓለምና እናኾነ ይመፅእ ከም ዘሎ ክኢላታት ይጠቕሱ። እስራኤልን ሊባኖስን ኣብ ዝመፅእ ሰሙን ሳልሳይ ዙርያ ቀጥታዊ ዝርርብ ኣብ ከተማ ዋሽንግተን ዲሲ ከም ዘካይዳ ንሰበስልጣን ኣሜሪካ ብምጥቃስ ማዕከናት ዜና ኣቃሊሐን። ኣብቲ ንዝተበፅሐ ስምምዕ ምቁራፅ ተኽሲ ናብ ዘላቐ ሰላም ንምስጋር ዝዓለመን ብደረጃ ኣምባሳደራት ዝካየድን ርክብ ንመጀመርያ ግዜ ወተሃደራውያን ወከልቲ ክልቲአን ሃገራት ክሳተፉ ትፅቢት ይግበር። ኣምባሳደራት እስራኤልን ሊባኖስን ብመንገኘት ኣሜሪካ ብ14/23 መያዝያ 2 ዙርያታት ዝርርብ ኣብ ዋሽንግተን ከም ዘካየዱ ዝዝከር እዮም። እዚ ሓድሽ ርክብ ክካየድ መደብ ተታሒዙ ዘሎ ሰራዊት እስራኤል ድሕሪ 17 መያዝያ ኣብ ደቡባዊ ክፋል ከተማ ቤይሩት ደብዳብ ድሕሪ ምክያድ እዮም። እስራኤል ካብ መጀመርያ ወርሒ መጋቢት ኣብ ልዕሊ ሊባኖስ ክተካይዶ ብፅንሐት መጥቃዕትታት ልዕሊ 2700 ሰባት ክመቱ ከለዉ ልዕሊ 8,000 ከም ዝቆሰሉን 1.2 ሚልዮን ከም እተመዛበሉን ፀብጻባት ይሕብሮም። ወተሃደራዊ ተፃብኦታት እስራኤል ንፀጥታ ዞባ ማእከላይ ምብራቅ ኣብ ሓደጋ ሸሚምዎ ከም ዘሎ ፀብጻባት ይጠቕሱ። ባይቶ ደሴት ታይዋን ወተሃደራዊ ወፃኢታት ዝውዕል 24 ቢልዮን ዶላር ተወሳኺ ባጀት ኣፅዲቖም። ዕላማት ን8 ዓመት ዘገልግል ባጀት ዘመናዊ ስርዓተ ምክልኻል ኣየር ንምውዳድን ሓደስቲ ኣፅዋር ካብ ኣሜሪካ ንምሽማትን ምዃኑ እዩ ዝሕበር ዘሎ። ይኹን እምበር እቲ ዝፀደቐ ባጀት ካብቲ ፕረዚደንት ደሴት ታይዋን ላይቺንግቴ ዝጠለቦ መጠን ብ16 ቢልዮን ዶላር ዝተሓተ እዩ። ደሴት ታይዋን ወተሃደራዊ ዓቕማ ንምድንፋዕ ንባጀት ምክልኻል ኣብ ዝመፅእ 8 ዓመታት ብ4 ቢልዮን ዶላር ከም እትዕብዮ ኣብ ዝሓለፈ ዓመት ምሕባራ ዝዝከር እዩ። ፕሬዚደንት ደሴት ታይዋን ላይቺንግቴ ሰራዊቱ ክሳብ 2027 ኣንጻር

ዝቐንዐ ዝለዓለ ናይ ውግእ ድልውነት ንምርጋፅ ይሰርሕ ከም ዘሎ ዩ ክገልፅ ፀኒሖም። እዚ ምዕባለታት እዚ ዝኽሰት ዘሎ ኣብ መንጎ ቻይናን ደሴት ታይዋንን ዘሎ ወተሃድራዊ ምትፍናን እናዓበየ ኣብ ዝመፃሉ ዘሎ እዋን እዩ። ቻይና ኣብ ወርሒ ታሕሳስ 2025 ነቲ መንግስቲ ኣሜሪካን ደሴት ታይዋን ናይ 700 ሚልዮን ዶላር ዘመናዊ ናይ ማእከላይ ርሕቀት ስርዓተ ምክልኻል ኣየር ክሸጠላ ንዘሕለፈ ውሳነ ሓደገኛ ስጉምቲ ክትብል ምኹናና ዝዝከር ኣቐዲማ ደሴት ታይዋን ንምንፃል ከም ዝሰርሑ ኣብ ልዕሊ ዝጠቐሰቶም ሓያሎ ሰመዝ ደሴ

ዜናው መሰናዶና ንምዛም ቀንድ ነጥብታቱ ኣብዞ ባዓን ሰባ ተጠቃምነ ቱሪስት ሰማይ 81 ሜታዊት ከም ዝበፅሐ ተሓቢሩ ኣብ ዓዲ ክብሎን ዞባ ድባርዋ ብምውሃድ ዓቕምታትኩም እንደገፍ መንግስትን ልምዓታዊ መደባት ተሰላሲሉ ኣብ ከተማ ከረን 3 መዓልታት ዝቕፅል ምርኢት መፅሓፍትን ምህዞን ሰንዓን ይካይድ ኣሎ ህንዲ ንገለ ናይቲ ካብ ሩስያ ዝዓደገቶ ኤስ 400 ዝተሰሜየ ስርዓተ ሚሳይል ከም እተረከበቶ ሓቢራ ሃገራት ደቡባዊ ምብራቕ ኤስያ ማለት ኣስያ ናብ መዳይ ፀዓትን ንግድን ዘተኮረ ስምምዓት ተፈራሪመን ኣብ ዴሞክራስያዊት ሪፓብሊክ ኮንጎ ብሽበራዊ መጥቃዕቲ ብውሕዱ 4 ሰባት ተቐቲሎም ዝኸበርኩም ተዓዘብትና ንሳዕ ዝተዳለወ ዜናታት ኣብ ዝተዛዚምሎም ዝሰረፉ መደባትና ኣሓድገኩም ብወገነይ ብሩህ መዓልቲ እዩ።

0: ብርሃን ኣብ ኣእምሮ ተጋዳላይ የማነ ዕንድኮር። ሰውራ ኤርትራ መጽሓፍ ብሉፅ ክብርታት እዩ። ሓሳባት ናብ ነገራዊ ሓይሊ ዝተቐየረሉ ዓውዲ እውን እዩ። ካብ ፍቕሪ ሃገርን ሃገራውነትን ብቋንቋ ሓቂ ተረጋጊጹ። ሓድሕዱ ዝተኣሳሰርን ዝመላለአን ክብርታት ንትማልን ሎምን ሰንሰለት ኮይኑ ክቕጽል ክኢሉ። ተጻዋርነት መግለጺ ቓል ብሓፈሻ መለለዪ መሪሕነት ህዝባዊ ግንባር ሰራዊት ሓቂ ዝኾነ ተጋዳላይ ዋርሳይ ኮታ ትእምርቲ ሓፋሽ ህዝቢ ኤርትራ እዩ። ኣብ ነዊሕ ጉዕዞ ቓልሲ እውን ፍሉይ ሓይሊ እዩ ፈጢሩ። ሓደ ክንዲ ብዙሕ ክራባሕ ዘይከኣል ክስገር ዘይሕሰብን ሕለኽላኽን ጉዕዞ ክሓልፍ ዘኽእሎ ሓይሊ ፈጢሩ። ጽንዓት ኣብ ዕላማ፣ ኣብ መትከል፣ ኣብ እምነት፣ ካብ ሓርበኛነት ክሳብ መስዋእትነት። ዓቕሊ የትክል፣ መትከል የጽንዕ፣ ዕላማ የበርትዕ፣ ኩሉ ከም ሓደ ንሓደ ንጹር ዕላማ ምዝቕመር ከዓ ደርማስ ሓይሊ ይቕየር። ሓይሊ ህዝቢ ኤርትራ ንስ እዩ። ኣብ ነብሲ ወከፍ መጽሓፍ ሓርበኛ ገንጺልካ ትረኽቦ ምስጢር እውን እዩ። መደብ ማህደር ንተመክሮ ንሓደ 41 ዓመት ምስ ተደራራቢ መውጋእቲ ዓብዪ ስንክልናን ብዘይ ብርሃን ዓይንን ብምጓዓዝ ጸኒዑ ዝነበረን ንዝነብር ዘሎን ሓርበኛ ከተአንግድያም
1: እታ ኩናት እሰን መጊሰና ንሕና ድማ ጸረ መጥቃዕቲ ጌርና ኸይድና እንድኩር ኣብ ቸስ ኣብዛ ጥቓልቡ ኣውጢት ኣጫት ወዲቑ ኣነ ከም ሓኪም ኣገር ሓኪም ሕጂ ሃራወት ጥፊኡ ካልኣየ ነይሩ እንዳዓሰርተ ክልተ የማነ ብልዎ ሓኪም ብሓንሳ ኣብ ሓደ ጌርናዮም ስለ ዝነበርና ርእዎ ኣነዋዋን ከም ሃገር ሓኪም ስለ ዝነበርኩ ምናልባሻ ዘሪናሉ ነሩ ሽዑቡ ኣብዛ ቀጥታ ናይ ተኣሽሙ ወጊእዎ ቁርብ ምስትንፋስ ሓገ

0: ስትጌርሉ እንዳከበሎ ስኪሙሞ አፋኒናም ቢየማርኪቦም ዝገርመካ
1: የማነ ዓይኑ ተሃሪሙ ካብ ዓደም ዘማት መጀመርያ ኸይዱ ዓዩ ሓዊ ኣብ ናይ ባፅዕ እንደገና ተወጊኡ ወፂቸስ ተወጊኡ ብድሕሪኡ ኣነብተን ስበልጠኒ ማለት እዩ ብድሕሪ ኣነ ካብቲ ቦታ ካብቲ ኣህዶ እየ ዝቕየር ምስ ተቐየርክ ግን እንደገና ኣበይ ንራኸብ ውገድ ሕድ ከዓ ንራኸብ ማዓት እዚ ሕጂ 81 ማለት እዩ 77 ተረኺብናስ እንደገና 81 ከዓ ንረኸብ ኣለና ማለት እዩ ኣብ 81 ንሱ ምስ ንዳ 13 ኮይኑ ኣነ ከዓ ኣባል ፅለያ ኮይነ ምስ ካል ኣህዱ ማለት እዩ ኣብቲ ቦታ ንረኸብ ኣብቲ ቦታ ምስ ተረኽብ ኮሽዑ እንደገና እግሩ ተውጉ ይፀንሐኒ
2: ተጋዳላይ የማነ ገብረስላሴ እዩ ዝበሃል ዝያዳ ስሙ ደሚቓ እተፍልጦ ግን ሰጎ እያ የማነ ዕንድኮር ተጋዳላይ የማነ ገብረስላሴ ካብ 1974 ክሳብ 1985 ኣብ ዝነበረ ናይ ሓይልታት ህይወቱ ዘይተኻፈለ ኩናትን ዘይተወግኦ ክፍሊ ኣካል ወይ ሰብነት ኣይነበሮን 1986 ስንክልና ዕረት ዓይኒ ምሰጓንፎ ጥራዩ ካብ መሳርዕ ተዋጋኢ ሓይልታት ወሪዱ ኣብ ዝሓለፈ 41 ዓመት ክልተ ብርሃን ዓይኑ ስኢኑ ብብርሃን ኣእምሮ ዝሓለፎም ናይ ቃልሲ ገጻት ይዝከር ኣብ ኣእምሮኡ ብዝቐረጾን ቀደም ዝሰነዶን ምስልታት ተደጊፉ ብምልኣት የዘንቱ እዚ መደብ ዝምበኣር ንተመክሮ ህይወቱ ብጭልፋ ከዘንቱ እዩ ተጋደላይ የማነ ገብረስላሴ ዕንድኩር ካብ ብማሕረስን ጉስነትን ዝነብሩ ስድራ ቤት ገብረስላሴ ሓጎስን ርብቃ ተወልደን ብ1955 ተወሊዱ ፍጥር ብቑል ምስ በለ ኸዓ ስድርኡ ንምሕጋዝ ተደሪኹ ሃሞን ቀልቡን ብፍቕሪ ስድርኡ ስለ ዝተገዝአ ንኦም ንምሕጓስ ላዕልን ትሕትን ካብ መባላ ይዕረፈን ኣይነኣሰን እውን ከም ኩሉ እቲ ኣብ ሰሜናዊ ባሕሪ ዝወፍር መንእሰይ ብማሕረስን ጉስነትን ዓድን ባሕርን እናበለ ግዜኡ ሕሊፍዎ 6 ዓመት ድሕሪ ምጅማር ሰውራ ኤርትራ ኣብ 1967 ካብ ኣባላት ሓሙሻይ ክፍሊ ናብ ሰሜናዊ ባሕሪ ተቐልቀሉ ስምዒት ተጋድል ተሓደሮም
3: መጥቃዕቲ ፍኒ ፀባይ 67 ምዃኑ እዚ ግዜ እዚ ብጋሕቴናይ ወሪሩ ኣብ ከባ ጋሕቴናይ ዓይነት ጉሞት ኣሱስ ዝበሃል ዓድታት ንዕን ኣባዲሙ መጥቃዕቱ ፍግረት ገፁ ወሪዱ ኣብ ከባ ፍግረቱ ንሓያለይ ከባ4ተ ኮኑ መንእሰያት ቀሊሉ ሓምሸይቲ ክፍሊ ካብዚ ኣዝሊቐ ንጋሽ ባርካ እያት ኸይ እቲ ግዜ እቲ 67 መባእታ ሌናና ምስ ተጋደልቲ ካብዚ ግዜ እዚ ዝጅምር
2: ኣብ 1970 ካልኣይ ወገን ህዝባዊ ሓይልታት ናብ ከበሳ ብፍላይ ከዓ ኣብ ሰሜናዊ ባሕሪ ክትንቀሳቐስ ምስ ጀመረት ብንእዙ ምስ ገዳይም ተጋደልቲ ክራኸብን ምስኦም ክዕልልን ዕድል ረኸበ
3: ኣብኡ ይቕልቀሉ ውሕዳት እዮም ይመፁኻ ናብቲ ደንቤ ይእዙዙኻ መግቢ እቲ ዓቕምኻ ደፍቅዶ ተእንግዶም እቲ ሌላ ንዚኣቶም እውን ከም ሓድሽ ቀፂሉ እቲ ሌላ ምርኣይ እቲ ኩነታቶም ምፍላጥን ከምዚ ንና ኣለወ ኣብ 71 ሓደ ዓርክና እፍሬም ቀሺ ገረ ማርያም በቲ ግዜ እቲ ተሰሊፉ ናብ ህዝባዊ ሓይልታት ቅድሜና ዝተሰለፈ ሰብዙ እዩ ነይሩ
2: እቶም ንተጋደልቲ ሓጊስኩም ዝተባህሉ ከባቢ ህዝቢ ዓሱስ ገምሆት ዓይለትን ማያዋልድን ኣደራዕ መግዛእቲ ምስ ወረዶም ዕንድኮር ብዛዕባ ቃልሲ ክሓስብን ናይ ምግዳል መንፈስ ክሓድሮን ተረእየ ሓላፍነት ስድራ ገዲፉ ከዓ ኣብ 1974 ናብ ህዝባዊ ሓይልታት ተሰለፈ
3: እቲ ግቡእ ተዕሊም ኣብ ሳሒል ብሊቐት ዝበሃል የወሲደ እዮ ዓለምትና ኣብኡ ሓደ ስዉ እዩ ፍቕረ ወዲ በርሀ ተመስገን በርሀ ኣብ ዝቐረባ ግዜ ተሰዊ እዩ ሮመዳን ኣውልያ እውን ነይሮም ሮመዳን ኣውልያን ካብኡ ሽዑብ ትክፍቲ ዓሊሚ ነይሩ ምናልባት ሓላፍ ናይ ትክፍቲ ዓሊሚ እዩ ዝነበረ እዩ ዝመስል እዚኦም ይመስሉ ካልእ ናብቲ መሳርዒ ወሪዶም ድዕሉም ዝነበሩ እውን በዓል ጫዓይ መንበሎ ጫዓይ ጀነራል ወይ ዳንኤል ዳንኤል ጫዓይ ከምዚኦም ዝኣምሰሉ ኣብታ ንሃና ሓይሊ ዝነበረ ከዓ ጀሚል ዝብሎ ነይሩ። ካልእቲ ናይ ቀረባ መራሕ መስርዕና ድማ ሳንጎር ዝብልዎ ዳሕራይ ካባና ሰሊሙ ኣብዚ ምስኣተወ ነፍሱ ቀቲሉ ተሰዉ እዩ። ከምዚኦም ዝኣምሰሉ እዮም ነሮም ኣብቲ ክፍቲ ዓሊም ዝፀንሑና። እቲ ክፍቲ ዓሊም ነዊሕ ዝወሰደ ኣይኮነናሃና መባእታ ቁሩብ እዩ። ከምዚ ናይ ሕጂ ዘሎ ዘበናዊ ዓይነት ዝሓዘ ኣይኮነን። እቲ መባእታ ጋማን ኢልካ ጥራሕ ከመይ ጌርካ ከም ትብገስ እዩ።

0: እቲ ምስ 250 ሓደስቲ ተጋደልቲ ኣብ ብሊቓ ዝተዓለመ መንእሰይ የማነ ገብረ ስላሴ ዕንድኩር ናብ ከበሳ ኣብ ዝነበረት ብሓይሊ 13 ትፍለጥ ኣሃዱ መራሒኣ ፍስሃየ ወልደ ገብርኤል ስብሃቱ ተመደበ። እቲ ሓይሊ ካብ ሳሕል ናብ ከበሳ ደየበት። ኣብ ከበሳ ብፍላይ ኣብ ዝተፈላለየ ቦታታት ናይ ደባይ ስርሒታት ተሳተፈት። እቲ ዝዓበየ ስርሒት እውን ይዝክር
1: ኩናት ደባይ ስለ ዝኾነ ኣብዚ ጥዕመካ ቦታ ግዜ ኢኻ ተጥቅዕ ኣብዚ ናይ ኣፈለባ ምስ በፅሓና እናዘርና ከለና ኣብቲ ወርሒ 3 መወዳእታ ከባቢ ዝኸውን ንሕና ካብ ዓላ ተበጊስና ብመኒኻ ትብሎ ኣፈለባ ምስ ደየብና ሓንቲ ሓይሊ ነራ ሓይሊ 12 እትበሃል ኣብ ማዕረባ ውዒላ ማዕረባ ደፊርካ ክውዓል ኣይከኣልኒ ነሩ እቲ ግዜቲ ቴሌፎን ነይርዎ ቀረባ ኸይን ሰገነይቲ ብኡ ተሓቢረን ግዲ ኮይነን ኣምሓራ መፅአን ኣነቲ ሓይሊ እቲ ኩናታይ ከፈተትን እቲ ሓይልኻ ዓጢቓ ስቂኢል ኣሕሊፋትን ደቂ ኣምሓር ኣጥያን ሓይሊ ወሲኸን ብድሕሪት ንመጥቃዕቲ ሽዑ መፅአን ኣነቲ ሓይሊ ኣብ ከባቢ ደግራ እቲ ኩናት ፀሚዳ ዝባን ኣፈልባ ምስ ደየብና ንሕና ከዓ ሃለው ተበሉ ዞም ሓለፍትና ኩናት ገጢመ ኣለኹ ይብል ገፊ ኢላ ረዳት ንመፀካ ኣለና ኢሎሞ ንሕና ንኣፈለባ ርግፅ ኣቢልናያ ነቲ ዓዲ ኣብ ፀጋም ገጢፍና ተጎዝጊድና እናኸድና ከም ብሓድሽ ሓድሽ ረዳት ይመፅእ ካብ ደቀ ምሓረ ንሕና ኣብኡ ንጣማጠ ምዝ ድመፀና ሓይሊ ካብኡ ገጢምና ተኸላኺልናዮ ናብቲ ሓይልቲ ረዳት ክኸይድ ኣይከኣለን እቲ ሓይልቲ ከዓኒ መሬት ድግስግስ ክሳብ ዝኸውን ብዝከኣሎ ተዋጊኡ ኣዝሊቑ ንሕና ድማ ካብዚ ኩነት እዚ ሓያለይ ድሕሪ ምቅጫምና ሓደ መራሕ ጋንታና ናብኣ ተሰው እዩ እቲ ኪዳ ነገር ኣምላኽ ዝበሃል ነዚ ክብድ ዝበለ ክሳራ ከሲርና ካልእ ግን ብሰላም ዳሓኒና ወፅኢና።
0: ውዳበታት ህዝባዊ ሓይልታት ካብ ሓይሊ ናባጠሎኒ ኣብ ዝዓበየሉ ተጋዳላይ የማነ ገብረ ስላሴ ኣብ ሰነ 1976 መራሕ መስርዕ ኮይኑ ተመደበ።
1: እናተንቀሳቀስና ኩሉ ግዜ ኣብ ተውዓልከ ኣይተሓድርን ኢኻ ሓደ መፅናዕቲ ይገብሩ ህጀቶም ሓለፍትና ኣብ ወርሒ 775 እቲ ዝተመርፀየ ቦታ ኣብ ከባቢ ዓዲ ሓበሻ እዩ። ዓዲ ሓበሻ ኣብዚ ሕጂ ሃንገር ተሰሪሕዎ ዘሎ ናይ ቆጠባ ኣብኡ ተመሪፁ እቲ ቦታቲ 3 ሓይሊ ኢና ነርና ናብኡ 3 ሓይሊ ዝኾነ ከዓ ናይ ጀፓን ኢና ኣብቲ ዞባ ድንቀሳቀሳ ሕጂ ምስኣተን ተሰማሚዖም እቶም ሓለፍትና ማዕረ ዝኾነ ቁፅሪ ክቕርቡ 3 ሓይሊ እሞ ኣድላይ ዝኾነ ስጉምቲ ክውሰድ ኣብኡ ዝመፅእ ኮለኛ ኣብ ዲቪኣቲ ከምቕጥቃጡ እዩ ተሓሲቡ ብዝኾነ ኣብዚ ስራሕ እዚ ሕጂ ክሰርሕ ሓደ ቢንቶ ናይ ምፍራስ ተመሪፁ ኣብታ ናይ ዝግብ ጥዊ ክትብል ከሎ ሓንቲ ንእሽተይ ቢንቶ ንሳ ክትፈርስ ተመዲባ ነዚ ንምፍራስ ንባዕሉ ቲ ግዜቲ ንሕና ሃንደሳ ኣይነበሩናን ጀብሃ ከዓ የብሎምን ግን ናይ ቲኤምቲ መሳርሒ ነይርዎም እዚ ንዕ እውን ኣፍልጦ ኣይነበሩም እብራሂም ዓፋ ግን ብመጠኑ ኣፍልጦ ነይርዎ እቲ ናይ ቲኤምቲ ናይ ምፅዋት ብለይቲ ኩዒትካ ሽዑ ነቲ ቢንቶ ክፈርስ ተኻኢሉ መካይን ድመፃ ምእንታን ከይሓልፋ ብኒወዱ ብደቀም ሓደ ድመፃ ዋላ በስመራ ድመፃ ከምዚ ጌርና እሱ ተዓዊትናሉ ሰራዊት ኮሞፍላሽ ገይሩ ዘዝግብኦ ቦትኡ ሒዙ ኣድብዩ ረፋት ንጎሰዓት 9 ኣቢሉ ኸውን ሰራዊት ድቕድቕ ኢሉ መፅእ ሕጂ ካብ ኣስመራ ንደቂ ሓደ ክኸይድ ብድሕሪት ኮለኛ ነይረን ኦዴን ፅዑናት ኣይነበሮን ኣይንፈልጥን ተን ቀዳመ ድኣተዋ ና ማካይን ግን ፈጣን ዝኾነ መጥቃዕቲ ናብአን ዘርጊሕና ብቕፅበት ኣርባዕተ ማካይን ኢና ቃፂልና ናብኡ ኣብዛ ናይ ዓዳ ሓበሻ በቲ ምህርቲ ጥወይ ክትብ ከለካ ቦታታት ክሰዓቡ እዘን ኣርባዕተ ማካይን እዚአን ኣቃፂልና ሰራዊት ግጭብና መስመራ ገፅና መሊስናዮ ካልእ ረዳት መፅኡ ካብ ኣስመራ ብከባቢ እንትልፋፍ ገይሩ ወርድ ነይሩ ዓዲ ሃጋፋ ድሕሪዚ ዳርጋ ሰዓት ሓደ ገለ ይኸውን እዩ ኣውዒልና የና ኣዝሊቕና ካብዚ ንዓላ ገፅና ወሪድና
0: ኣብ ደረጃ ውደበ በራጊድ ናብ ብርጌድ 23 ተመደበ ክሳብ ንሓሰ 1977 ኣብ ዝተፈላለየ ከባቢታት ተዋጊኡን ተወጊኡን
1: ክርደት ክትከይድ ከሎ ካብ የማን ዘሎ ሰፊሕ ጎልጎል ዓብዪ ማዓስከር ሓደ ሰብ እዩ ካብ ገዛ ምፅኣብዩ ሕጂ ኣርቢጂ ኢሎም ኣርቢጂ ሒዘ ነይረ መጥፋዕ ሕጂ ኣርቢጂ ኣቐዲሙ ስለ ተሰውአ ሕጃና በቲ ሓደ ካላሲና ሒዘ ኣለኹ በቲ ሓደ ኣርቢጂ ከምዚ እናተጠቐም ከየ ትኸይድ ነይረ እሞ ኣብ መንጎና ኣሰብ ኣለዉ እንድዮም ከመይ ገረ ካርማ ሕጂ ይብሎም ኣለኹ ሓደ ማእከል ናተሓይል ኖኖ እሞ ሰብ ከይተሃርም ብቅድሚት ክትሓልፍ ኣለካ ኣብ ደይከውን ኣቴ ናይ ቀረባ ርሕቀት ምስ ቆረብኩ እዚ ማሓራይ ክልተ ቡንባኢድ ፈትሕዎን ይመፅእ ብኒኤው እያ ኣፍ ደገታ ገዛ በቲ ሓንቲ የድርብያ መሬት በጥ ክብል ከለኹ ኣብ ከባቢ ጎረረይ ተሃርመኒ ኣርቢጂ ኣልዒለ ኣጉናት ነሩ ናብኡ ተኣከበ ናብኡ ድፋዕ ክሕዝ ከምዚ ክብል ከለኹ እንደገና ብትሕዞ ኢለ ክእኒ እዚ በዚ የማናይ ቱርክዒት እዝነይ ዋይ ካባይ ከይዳ ተፈጂራ እዚአን ክልተ ማህረምቲ እዚአ ናብኣ ሓደ ኮሚሳር ሓይሊ ተሰው እዩ ካብኡ ዳሃራማይ ሓደ ኮሚሳር ሓይሊ እንደገና ተወጊኡ ማዕረ ከምዚ ኣጋጢማት እናሽኡ ምስተወድእ እቲ ኩናት እቲ ቁስሊ ግን ከቢድ ኣይነበረን ቀልጢፉ ሓዊዩ

0: ኣብ ወርሒ መስከረም 977 ዝተኻየደ ውግእ ሳሓርቲ ሓደ ካብቲ ኣብ ከባቢ ኣስመራ ዝተፈጸመ ዓብ ኩናት እዩ። ናይ ሞትን ህይወትን ደማዊ ስርሒታት እውን ተፈጺሙ። እቲ ኣጽዋሩን ዕጥቁን ጽንዓትን ሓቦን ተወፋይነትን ምስ በሊሕ መሪሕነትን ዝቃለስ ተጋዳላይ ነቲ ማዕበላዊ ወፍሪ ክምክት ክኢሉ ተጋዳላይ ክንዲ ብዙሕ ኮይኑ ተዋጊኡ ጽንዓቱ ኣመስኪሩ
1: ዋዕቲ ሓበሻ ታብዓወት ውን ዋፊቲ ዓዲ ዓዲ ሓበሻ ብሪ ክትበለት ኣለቦታ ከምዚ ምንጉዳ ገመል ትመስል ኣብ ዓይነ ኣቲና ሽዕተን ክልተ ሓይሊ ቀዳማይቲ ሓይልን ካልኣይቲ ሓይልን ንፅርግያ ክሳብ ትበሪኽ ከምዚ ኢልና ሓይዝና ካልኣይቲ ቦጠለኒ ብምብራቕ እያ ከይዳ ምብራቕ ናይ ዓዲ ሓበሻ ዓዲ ሓበሻ ኩሉ ተቋፃፂሩ ወይ ፀላኢ ሳርሰይቲ ሓይሊ ናይ ቦጠለና ውን ቡያ ከይዳ ምስታ ቦጠለኒ ድሕሪ ሓደ መዓልቲ ክልተ መዓልቲ ትኸውን ፅዑቅ ዝኾነ ምርብራብ ኣብኡ መሰካያትና ኣብ መጨረሽታ ፀረ መጥቃዕቲ ወሲድና ከብኪብና ኣስመራ ዩና እቲና እዮ። ኣብዚ ከባቢ እዚ ዓዲ ሓበሻ ምናልባት ኣብቲ ዛንታ ገሊፅዎ ኣሎ ክራሩ ገይርዎ ትኹል ሬሳ ጥራይ መርአ ጎልጎል ሰራ ዳዕሮ ባዚ ዓዲ ሓበሻ ናይ ዓዲ ሓበሻ ሕሉፍ ተመክሮ ጎልጎል ጥራሕ መልአ ሬሳ ጥራይ መልአ ጎልጎል ሰራ ዳዕሮ ኢሉ ገሊፅዎ ኣሎ። ኣይሂ እቲ ሬሳ እዚ ክትብሎ ኣይትኽእል ኒኻ ኣብ ርእሲ ርእሲ እዩ ተኸሚሩ እዚ ዝባን ናይ ዓዲ ሓበሻ ብምሉእ ተዓድን ገልሚታትን ከምኡ ዓይነት ሰብ ይወድቕ እዩ ከምኡ ዓይነት ኩናት እካየድ እዩ ክትብል ዋ እዚ ኩናት እውን ኣይኮነን ክትብሎ ትኽእል ኢኻ ህልቂት እዩ ተኻይዱ ዝኾነ ብወገና ከቢድ ክሳራታት ኣይነበረናን መጠረኛ እዩ ንፀላእ ግን ብፅቡቕ ጌርና ተዓዊትና ኣስመራ እቲና እዮ።
0: ሓንቲ ታንኪ ብቐጥታ ናብኦም መፀት ኩነታታ ብምፍላጥ መራሕ መስርዕ የማነ ናብ ታንኪ ደየበ ፋልመይቲ ታንክ ተማረኸት ብፆት እውን ብከምዚ ይዝክርዎም
1: ሞርታር መጥቃዕቲ ጀሚረን ኣብዛ ዝሓዝናያ ቦታ ዝባን ኣድጊ ግናይቱ ቦታ ሕጂቲ ሰራዊት በቲ ደጥዑሞ ተኣልዩ ኣብታ በራኽ ናይ ዋርድያን ናይ ዕርድን ትከላኸለላ ቦታ ገነት ሽማ ሓንቲ ገዲም ተጋዳሊት ነራትና ኣነ ካብዛ ኣይወርድን እየ ትብል ሓፍቲ ነዚ ገነት ፍቓዱ ነዚ ዶክተር መን በሎ ተኸስተ ሓፍቲ እያ እወ ገዲም ተጋዳሊት እያ ኣንበሳ ዋልያ ኣብያ ኣብዚ ዳ እሞ ድፍዒ ክሕዛ ካብዚ ኣይወርድን እየ ኣብዚ ኣየስዋ ኢላ ኣብ መጨረሽታ 20 ደቂቃ ኣይወሰደትን ሞርታር መፅኣ ኣብኣ ኣቃቢፃታ እዛ ቦታ እዚኣ ብመስዋእቲ ናይ ገነት ተቐቢላትና ኣብዚ መስ መሬት ዕርድና ሒዝና ድፋዕ ኳና ጌርከኻ ሰሪሕካ ምኸውል ነዛ ርእስኻ ትታወስ ምሉይ ተሓዲርና ናብኡ ንፅባሓይቱ ረፋድ እዩ ደይተኣደነ ሰራዊት ታንክታቱ ኣምሪሑ መፅኡ ይስንጥቐና ይርቅፀና ነዛ ሓይል ናብዛ ቦታ እዚ ንዓና ረጊፁ ፀላኢ ነታ ታንክታቱ ኣምሪሑ ብድሕሪና ዘላ ኩጀት ንዓደብ ዘማት ንክቆፃፅር ረግጨና ሓሊፉ ንሕና ብኡሎ ሽንጭሮ ፀዲፍና ኣብቲ ዓደብ ዘማት ሓንቲ ጋንታ ናይ ከቢድ ብረት ነራ ረሽራሽ ተሓዘዶሽካ ፅቡቅ ገይሮም ተኸላኺሎም ጉልባብ ገይሮም ንሕና ድማ ብዝቐልጠፈ ተገንጢልና ሕጂ መዓግስ ጌርና ማልጢ ማልጣ መጥቃዕቲ እናተጓየና ምስ ኣምሓራ ታንክታትን ሰራዊትን እናሃደማ ሰራዊት ከይዱ ሃዲሙ ነታ ሒዝና ዝነበርና ታባ ብፅሸና ፀጋማ ሸዑቀይ እዛ ታንኪ ፅርግያ ሒዛ ከይዳ ተትኸውኑን ኣይመርከብና እየን ብፀጋም ስለ ዘበለት ብፀጋም ናይታ ኩጀት ኣቢላ ንምዕራብ ገፃ ምስ ደነነት ዓበይት ደነድስ ሕርሻት ቦታ ኣብኣ ኣርኪብና እያ ኣብኣ መሰርከብና እያ እዛ ታንክ እዚኣ ተን መድፋዕ እጅታት መሊቆን ብታሕቲ ጉቡጥ ይሻሎ መኽፈት ላተን ኣይንፈልጦ ኢና ብኣ መሊቆን ከይደን ብላዕሊ ውፅኢ ካድም ኣይረኣና እየን እምበር ብጢት ምቀተልናየን ሞተር ኣኸይጠፈ ዛ ታንክ እዚኣ ኣብኡ ተቋፃፂርና ሒስናያ ብሓባሪ ገለ ሰሃርመ ንብረት ነይርዋ ሓዊ ክተክሪ ጀሚራ ብየማናይ ጎና ነቲ ሓዊ ኣጥፊአ ዘሎቲ ንብረት ካብኡ ፈታትሕና ኣልዒልና ነቲ ደሽካ ርሽራሽ ነይርዋ ክፈትሖ ፈቲነ ምፍታሕ ኣይተኸኣለን ኣብ መጨረሽታ ክንቅፅል ስለ ዝኾና ንቅድሚት ገፅና ንመጥካዕቲ ኣስርሓና ቤቲ ድሕሪ ዝገደፍናዮ በቲ ካልኣይቲ ሓይሊ ዘላቶ ናይ 12 ብወገን ሰብ ልኢኸ ክልተ ኣባላት መፂኦም ንናይ ከቢድ ንብረት ነዛ ታንክ እዚኣ ኣረኪብናዮም ንሕና ድማ መጥቃዕትና ንጎላን ገዝና ኸልና ድሓር ጎላን ዝብል ስም ዘጠመቕዎ እንዳ 51
2: ዓባይ ኩናት ነይራ ሓንቲ ውፀይቲ ኢና ሰዊና ናይ ብሓቂ ጅግና ዝኾነት ነይራ ግነት ፍቓዱ ትበሃል ሸዓ ንዓ ኢና ናይ እቱ ክንብል ንዓ ኢና ወፊናዮ ማለት እዩ ምክንያቱ ፅዑቕ ዝኾነ

0: ዳባት ሞርታራት ነርና ሞርታርያ ታሪማ ንጎ ሰዓት ሸዓተ ኮን ከሎ ናይ ሙሉእ ኣስመራ ናይቲ ከባቢ ናይ በዓል ሰላት ዕሮ ብረት ኣባ ናይ ዘኒቡ ሽዑ ቁርባ ዝሊቕና ንስያፍ ምስከና ንዓደብ ዘማት ቆሪፅና ንፅርግያ ክንቆርፅ ከለና ነታ ታንኪ ኣብ ክልተ ከፊልሃና ኣትን እቲ ሓይሊ ናይ ብሓቂ እዩ ደፊእና ኣትዩ ነይሩ ኣብ ክልተ በቂልሃና ንሓ ተኸዋሊልና ከድና ንሳ ሰንቢሎም ሕጂ ሰራዊት ብንሕት ምስተዝለቀ የመናውያን ነር ታንከኛት ሕጂ ታንኪ ኣብ ሃጓፍ ኣብ ናይ ግራት ደንደስ ኣትያ ኣብ ክ ፅርግያ ዝኣቱ ናብኡ ስለ ዝኣተወ ሕጂ ኣትያ ሃደሽ ኢሉ ገዲፎማዓ ብእግሪ ኣውፅኒ ጥራሕ ኢሉ ሃዲሞቲ ታንከኝ ምስ ከደ ብጎና ኣቑሑት ነይሩዋ ማዕተኩታት ነይሩዋ ብሓባሪ ነይሩ ሕጂ ሓደ ካብዚ መራሕ መስለና የማንዕን ድኩር ኣብታ ግዜ እቲኣ እንዳጎየ ከይዱ ከጥፎ ፈቲኑ ዋላ ክፈትሖ ፈቲኑ ፍታሕ ኣብይዎ ብሓመድን ቤት ኣንሰልኡ ንገሪዩ ከጥፋእ ፈቲኑ ጠፊኡ ሽዑ ካባና ሓደ ሰብ ልኢኹ ነቶም እዳክብብረት ነሮ ከባቢና ሽዑ ናይ ሓባር ኩናት እዩ ነይሩ ናይ ሓባር ዓወት እዩ ነይሩ ግን ኣብዛ ግዜ እዚኣ የማነ ነጊርዎም መፂኦም ተረኪቦማ ንሕና ንቕድሚት ኢናኸይድና ፀላይ ሽዑ ኣርኩቦ ጠጦ ከይበሃል ተባሂሉ ስጋብ ዓዲ ጓዕዳድ እዛ ሰላት ዓረባ ሽዑ ተቋፂርና ማለት እዩ
1: ታታንኪ ሕጂ ኣብኡ ምስ ነበረት ኮማንደር እንዳ ትበሃል ካብዘን ሰለስተ ኣባፅዕ ዘለዋ ካበን እያ ቀዳመይትና ዝበ ግንባር እታ ኮማንደር እያ ቅድሚኡ ግን ተሓዛ ነበራ ማለት ዘይኮነስ ኣብ በዓል ከረን ተሓዛ ዘረን ናይ በዓል ከረን ግን ከርኣርማታ እየን እተናይ ኣብኡ ከለዋ ታይ ዝገብራት ነና ይሱ ከመን እዩ ኣብ ደጎል ከዓ ሓንቲ እየ ፀኒሐትነ የጃፍ ሓንቲ ካብኡ ግን ብድሕሪ ናይ ሶቪየት ተምዕብላት መፅናና ኣብ ከምኡ ኢና ፍትሒ ገርና እያ

0: ኣብ ትረፋት ንጎድ ሓዝና ንሰታ መጥፋዓይታት ናታ ደቂ የመን የን ነረን ተንመሪኮ እንዳሃደማ ደቂ የመን ድን ኣይፈለጥና የን ግን ስቤዛ ኣውፀንሓና ተምሪ ዘሎ ኮክ ፅማቅ ካልእ መረብ ሽጋራ ናይ የመን እቲ መረብ ሳዕዳ ፍስል ደረቦ እዩ ይፀኒሕና ዳሕራይ ኣብቲ ከባቢ ጎለን ስግርኒኦም ምስተገርና ናይ ምሸት ካብ ዓዲ ሓበሻ ፊልጶስ ረዳት መፂኡና እቲ ኩናት ወዲና ፀኒሕና ኣብቲ ከባቢ ጎላ ናብቲ እግሪ ኣብኡ ተራኺብና ምስ ፊልጶስ ተራኺብና ካብቲ ተምሪ ሂበዮ ተምሪ በሊዑ ከምዚ ገጢምና መረብ ሽጋራ ከዓዚ ከምዚ ስቤዛ እወ ደቂ የመን ኮየን ብፅትና ብረድዮ ጠሊፎሞ ነይሮም የመናውያን እየን ኢሉ ዝነገረና እውን ፊልጶስ እዩ ንሕና ንፈልጠን ናይ ንኽእልኒ ኢና
1: ድሕሪ እታ ፍጻሜ ውግእ ደዋይ በለን 24 መስከረም 1977 እውን ካብ ዝኸበደ ናብ ዝኸበደ ካብ ዝመረረ ናብ መሪር ውግእ ቀጸለ። ተጋዳላይ የማነ እውን ኣብ ከቢድ ውግእ ከቢድ መውጋእቲ ኣጓኒፍዎ ምሉእ ገጹ ብስኩጆ ተሃሪሙ ኣብ መወዳእታ እውን ክልተ ዓይኑ ተሃርመ ናብ ሕክምና ድማ በጽሐ
2: ኣርኩቦ እጦ ከይበሃል ተባሂሉ ስገብ ዓዲ ጓዕዳት ሰላ ዝዓረባ ሽዑ ተቋፂርና ማለት እዩ ሕጂ ኣብዛ ግዜ እዚኣ ዕንድኩር ከም መራሕ መስርዑ ኮይኑ ናብ ሓቂ እዩ ድማ ኣካይድና ኣብታ ግዜ እዚኣ ከምቲ ዝበፁ ሓይሊ ዘይኮነስ እቶም ውሑዳት ሰባት ነቲ ዝመፅነር ሓይሊ ዓፂፍና ኢና ንድሕሪት መሊስና እዮ ሕጂ ዕንድኩር ናብ ሓቂ ጅግናዩ ዋላ ኣብዚኣ ጥራሕ ዘይኮነስ ኣብ ብዙሕ ኩናት ብሓንሳ ኢና ነርና
0: ኣብዚ ና ሽዑቲ ጥምጥም ከምዚ ናውዒልና ናይ ምሸት እንደገና ኣዝዩ ርሱ ዝኾነ መጥቃዕቲ ፈንያና ኣለና ናብኡ ዋ ንሕና ከዓ ንለቀቕ ኣይንኽእል ኒና ከቢድ ዝኾነ ናይ ምክልኻል ኢናብኡ ጥፊ እዩ ተኸይዱ ኢድ ብኢድ እዩ ነይሩ ትኮይና ኣብዚ ህሞት እዚ ሕጂ ኣነ የማነት ዓይነይ ዝህረም

0: ኣብዚ ናይ ምሸት እዩ ነሩ እቲ ዕለት 24 ናይ ምሸት ሰዓት 4:05 ገባ ክኸውን ፀሓይ ዓረበት ነራ። ስለዚ ምስተሃርምኩ ናብኡ ሂወተይ እውን ኣይፈለጥኩን። ኣብኡ ኣብ ኮማ ኣቴ ደልዕለኒ እውን ኣይረኸብኩን። ክልዕለኒ ዝኽእል ሓደ ንፉዕ ሰብ ነይሩ መጥፋዓ ጅብሬን እሱ ንባዕሉ ካብቲ ደናጉላ ላዓሊ ዝሰገደ ጎኑ ተሃሪሙ ተሰንጢቁ ናብኡ ተፀጊዑ። ስለዚ ዳሕራይ ድሕሪ 10 ደቂቕ ክኸውን ሂወተይ ምስ ፈለጥኩ ክርእ ተበልኩ እውን መርኣይ ዓይኒ የለን ሓንቲ ፈሲያ ተዋዓዋዒላ እዛ ፀጋሚቲ ከዓ ተገጭባ ተገሲማ እያ ብደምን ገለን ሰሪባ ምርኣይ የለን ባ ሕጂ ተረፍ ባለዋ ዛ ነፍሲ ኢለ እቲ ቦታ ንዕዮ ስለ ዝበዓልኩ ቀስ ገይረ ንድሕሪት ብፍሑፍሑ ወሪደ ሓፋሽ ድባት ነይሮም ጥኢት ቡምባ ሒዞም ዝመፁ መንእሰያት ተቐቢሎምኒ ካብኡ ናብ ኣዲ ዓፀናፍ ነርና ቀዳማይ ረድኤት ሕክምና ናብዚ እቲ ምንቅስቃስ ዘኸትም ናይቲ ሰዓት ናይ 24 ሰዓት።
1: ሓንቲ ዓይኑ ሒዙ ካብ ሕክምና ዝተመለሰ ተጋዳላይ የማነ ገብረ ስላሰ ናብ ዝኸበደ መድረኽ ሰገረ ናብ ኩናት ሰምሃር ኣተወ ንሓሰ 1977 ኣብ ዝተኻየደ መሪር ውግእ ሰምሃር ተሳተፈ።
0: ክልተ ማእከልነት ሓይሊ ብሓንሳብ ተሰውዑ እዮም ናና ሳልሳዮም ሓደ መራሒ ጋንታ ኮሚሽነር ሓይልና ተወልደ ዘርኡ በሃል ኣዝዩ ፈናን ከም ኮሚሽነር ሓይሊ ደቆማነት ሓይሊ እዩ። ካልኣዩ ካብ እምዳድ ድመፀ ጀንባጎ ብልዎ ማእከልነት ጋንታ ሽሙ ኮይዝክሮን ሕጂ ጓንዴ ብልዎ እዞም ሰባት እዚኣቶም ኣብታ መዓልቲ እዚኣ ጥራሕ ተሰውዮምና ዝኾነ ዘፋቢልና ንፀላኢ ንደጎል ገፅና መሊስና እዮም። ቀዳማይ መዓልቲ መጥካዕቲ ተበግሶ ፀረ መጥካዕቲ ዝጀመረ ፀላኢ ብከምዚ ገና ከይዕረፍኩ በዚ ተሳቲፈ እዮ ቀፂሉ እቲ ኩናት ከምዚ እናለ ከይዱ እቲ ኩነታት ከቢድ እዩ ነይሩ። ራብዓይቲ መዓልቲ እያ ቀዳማይ መዓልቲ ከብኪብና መሪሽናዮ ካልኣይ መዓልቲ መፅኡ ከብኪብና መሪሽናዮ ሳልሰይቲ መዓልቲ ከምኡ ኣብሳ ሳልሲ ድመፅእ ነይሩ እቲ መጥቃዕቲ። ኣብ ራምዓይ መዓልቲ ደይተኣደነ ሰራዊት ሓንሳብና ሓዋርን ሰንጢቑና ክኸይድ ግንዳዕ ቆሪሹ ኣስመራ ንክምሳሕ ይመደቡ ትጭርሑ ሕጂ ካብታ ዝውዓልና ኣላ ንሕና ሓይልና ናይ ጎኒ መጥቃዕቲ ኢና ነርና ናይ ጎኒ መጥቃዕቲ ኢና ነርና ተን ክልተ ሓይሊ ካ ብርኽ ዝበሎ ቦታ ኣብ የማንና ኣብ ዝባን እየን ዘለዋ ከምዚ እናሃለና ናብቲ መውዓሊና ዋርድያ ገዲፍና ተበገሱ ኢልናዮም ኣብ ተዕርፈሉ ቦታ ሰራዊት ኣዚዝናዮም ውርድ ምስ በሉ ሓደ ብርጌድ ተኸውን መፅኡ ሕጂ ይኣትሉ ናብቲ ድፋዕና ገፁ መፅኡ እቶም ዋርድያ ዕንዱኩር እዋ ፀላእ መፅኡ ፀላእ መፅኡ እዋ ሓዙ ስከ ቦታኹም ንብሎም ኣለናተን ጓንታታት ቦትኦን ሒዛ ብርጌት ኮን ኣትዩ ኣሎ ሓራይ ክርኢ ተበልኩት ዓይኒ ርሑቀ ይርእኒ ሓዙ ጥራሕ ቦታኹም ሕጂ ካ ካልኣይ ብርጌት ኣትዩ ሓዙ ጥራሕ እንታይ እዩ ክኸውን እንተገና ሕጂ እውን ሓደ ብርጌት ተኸውን ኣትዩ ፋሉል ጀሚረን መጥቃዕቲ ዘይተኣደነ መዳፍዕን ገለሜታት ነዚ የማና ድሮ ክልተ ሓይልታት መሬት ተጫናኒቑ በቃ ቁፅሪ መፀውዒና 11 እዩ ነይሩ። ኣነ ሽዑ ኣዛዝ ጋንታ ደይበ ኣለኹ ሽዑ ድማ ምሳይ ኣዛዝ ሓይል ዝደበ ገረዝጌር መረስዕ ወዲ መረስዕ ብዣዋ ማእከልነት ሓይል ኣሎ 11 ጥራሕ ብላ ኣለዋ ጂት ሓይልታት ሃሎ ብሎም ኣለዎ ድመርሲ ሃሎ እንታይ ትፅበ ኣለኹም መጀመርያ ንዕና ይነቐደሎም ብጎኒ መፍትሒ ናይቲ ኩናት ኣብ ሓይልና እዩ ተፀቢጡ ዘሎ እንታይ ትፅበ ኣለኹም እንታይ ኢና ክንገብር ከ ንዕና እዛኣቲ ዝበሃል ዘሎ እንታይ ይኸውን ሰለስተ ብርጌት እወ ፅውፅዋ እዩ።

እየ ሓሶት እየ ክብለካ እዩ ሰብ ከምኡ ትብል ከላ ግን ኣትዩ እንታይ ፅቦ ኢልኹም ታ ሕጂ ወዲ መርፅ ሓሎ ሰምዖም ዘለካ ወሰምዖም ኣለኹ ጥቃጥቃይና ከምዚ ዋጭዕ ስለ ዝኾነ ኩሉ ድምፅን ገለን ግን በቲ ረድዮ ትራሕኻ ቅርብ ብሎ ኣለኹ መፅእ ኣለኹ ታ ኩጀት ምጉዛ ግመል ትመስል ብሬን ዘላታ እንታይ ኢና ንገብር ዳ ሕጂ ታይ ኢኻ ትገብር ሞ ሕጂ ብፀጋም ጥምት የብላ ኣለኹ ንእሽተይ ሽንጭሮ መእተዊ ትርእየላ ኣለኹ እንትልፋ መእተዊ ትኾነና ናብ እንትኦቱ እሞሳይ ዘይ ንገብር እዛ ሓንቲ ጋንታ ብሬን ናብዚኣ ትፅናሕ እዘን ክልተ ጋንታ በዚኣ ዘይነእትውን ብፀጋም እዚ ክልተ ጋንታ ኣቲናው ክትኣምኑ ኣይትኽእልኒ ኢኻ ናብ ከምዚ ዝኣምሰለኩም ር ዓይነት ሰራዊት ኣትዩ ዘሎ ብጢኢድ ዘይኮነ ብቡምባ ናይ ኢድ እዩ ተጀሚሩ እቲ መጥቃዕቲ ልክዕ ናብ ግመ ዓይነት እዩ ተቐይሩ እቲ ሬሳ ኣብ ርእሲ ርእሲ እዩ ተደራሪቡ ንድሕሪት ገፀን ኣዝሊቐን ተመልሸን ካል ተደራቢ ሓይሊ መፅእዎን ንፀጋም ገፁ ክዓፅፈና ኣብኡ ገፅና እንደገና ተሓደ ጋንታ መፅኡ ተሓዋዊሱ እቲ ሰራዊት ክዳውንትና እውን ከምቲ ክዳነን ስለ ዝኾነ ኣብዚ ሰዓት እዚ ጫማ ርኢኻ ጥራሕ ምቕታል ኮይኑ ማዕር ከምዚ ተባፅሑ እቲ ራብዓይ መዓልቲ ድሕርዚ ረዳት መፅያትና ካብታ ሳልሰይቲ በጠሎን ሓንቲ ሓይሊ ንቅድሚት ገፅና ሰንጢቕና ሓይላለይ ቦታ ምስ መነስናየን ኣብኡ ነዊሕ ክርክር ኮይኑ ምስንጣቕ ኣብና ዳርጋ ናብ ክፉት ሳንድቃዊ ገፅና ኣቲና ምስ ረፈደ ድሓር ቀትሪ ኣፍ ልበይ ይህረማነ